0: ኤርትራ ንምውራርን ካብ ዝሸባሸቡ ዘለዉ ሓደ እዩ። ጽላሌ ኣባላት ብልጽግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩኣሎ። ሎሚ ካብ ሰልፊ ብልጽግና ብዛዕባ ባሕርን ኤርትራን ክትርኹ ዝተሓርዩ ንመሳኽቲ ቴሌቭዥናት ኢትዮጵያ ዓሲሎም ወይርከቡ ነፍሲ ወከፍ ፈነቆም ብኤርትራን ቀይሕ ባሕርን ዝተዓብለለ እዩ። ቅኑዕ ይኹን ኣይኹን ተዛረቡ ጥራይ ዝሰምዖ ወይ ዝደናገር ኣይሰኣነን እዩ ዝተባሃሉ እዮም ዝመስሉ።
1: የሴኩሪቲ ችግር ያመጣል። ቀጥታ ማንገናኛቸው አገሮች ጠላት ነው የምንላቸው አገሮችን ጎረቤቶቻችን ሊያመጡብን ይችላሉ።
0: ናይ ሃገራዊ ድሕነት ችግር የምፅእ ጸላእትን ንብሎም ብቐጥታ ዘይራኸቡና ሃገራት ጎረባብትና ከምፅኡልና ይኽእሉ እዮም። ስለዚ ጂኦፖለቲካዊ ፅልኡ ዓብ እዩ። ንሕና ዘይንቈጻጸሮ መሬት ምስ ካልኦት ኣህጉር ዝራኸብ ብታሪክ ጸላእትና ንብሎም ሃገራት ኣብ ከባቢና 60 ኪሎ ሜትር ርሒቖም ንኽሰፍሩ ዝገብር መስርሕ ኢና ኣቲና
1: እንዲሰፍሩ የሚያደርግ ሂደት ውስጥ ነው የገባ ነው።
2: የአድዋን ድል ያልተጠናቀቀውን ታሪክ የባህር በር ጥያቄ አጀንዳው እንዴት ሊያስቀጥለው ይችላል? ታሪካዊ እርማትስ ሊያስከትል ይችላል ወይ? ምን ትላለህ በዚህ ላይ?
3: ማለት ምንም ጥያቄ የለውም፣ ኦልሬዲ ታሪካዊ እርማት ሊያስከትል የሚችልባቸው ምክንያቱም
0: ብዓወት ዓድዋ ዘይተዛዘመ ሕቶ ኣፍ ደገ ባሕሪ ብኸመይ ክቕፅል ይኽእል? ታሪካዊ ምእረምታ ምግባር ከድል እዩ። ኣዋጅ ንጉሰ ነገስቲ ከም ዝሕብሮ ዶብ ማለት ክሳብ ባሕሪ እምኒ ጎቦ ወሓይዝ ዶብ ጌርካ ክትነብር ትኽእል ኢኻ እዩ ዝብል። ሕጂ ግን ዶብ ማለት ወይ ድማ ሰራዊት ኢትዮጵያ ክሕልዎ ዘለዎ ዶብ ካብዚ ጎቦ እዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
3: የኢትዮጵያ ብሄራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
0: ብዛዕባ ዶብ ዘለዎም ሕልሚ ከምዚ ዝሰማዕናየ ዶብ ሃገራት ዝበሃል የለን እዩ ዝበሃል ዘሎ። ክሳብ ዝደለይዎን ዝኽኣልዎን ከስፋሕፍሕ ድልቶም ብየናይ ኣጋር ኣሰጋጋር ዳ ኮይንዎም እምበር ከም ኣገላልፁ ረብሓ ኢትዮጵያ ኣብ ኤሮጳ እንተ ደኣ ሃልዩ ዶቦም ክሳብ ኤሮጳ ክኸውን እዩ ማለት እዩ። ወይ ድማ ረብሓ ኤርትራ ፈለግ ኣባይ እንተ ኮይኑ ዶብና ኣባዩ ክኸውን ማለት እዩ። እዚ ሕልሚ እዚ ድማ ንሃገራት ናብ ኩናት ህልቂት ዕንወት ዘምርሕ ዳኣ እምበር ዘምፅኦ ረብሓ የብሉን። ነዚ ህውታት ኣተሓሳስባን ኣባህላን እዞም መኣዝኖም ስሓቱ ኢትዮጵያውያን ብኸመይ ክግለጽ? እዛ ኢትዮጵያ ትበሃል ሃገር መዓስያ ጥዑያ ኣእምሮ ዘመዛዝኑ ኩነታት ሃገሮምን ከባቢኦምን ዘብኦምን ብግቡእ ዝርድኡ መራሕትን ምሁራትን እተፍሪ
4: ኢትዮጵያ ምላልባሽ ካብቶም ኣኩርዓ ክትመሃር ብዙሕ ትፅቢት ነይርና፣ ብዙሕ በላዕቲ ክፍጠሩ ከም ጎረቤትና መጠን ትፅቢት ነይርና። እዚ ግን ኣይተኻእለን።
5: እኛ ከውሃ ጋር ነው የተፈጠርነው። እኛ ከውሃ ጋር ነበርን።
0: ንሕና ምስ ማይና ተፈጢርና። ምስ ማይ ነርና ማይናትና ይነሩ ወደብናትና ይነሩ ግላው መሰል ኣለና። ኣብዚ ድማ እንሆ ዝርበፅ ዘሎ ሓድሽ ጀነራል ብወገና እኳ ህድ ኢሉ ነቶም ባሕርን ዳማቶም ብሓይሊ ዝገበጡ ኣብ ሓጎታቱ ዘሕለፍዎ 30 ዓመታት ናይ ህልቂትን ዕንወትን ኩናትን መዛዘሚ ስርዓታት ኢትዮጵያ ኣብ ኤርትራ ከመይ ነበረ እንተ ዝውከሶም መሓሸ። እዚ ህውጥ ጀነራል ካብቶም ብዛዕባ ባሕሪ ዝምድሩ ፍሉይ ዘብሎ ናይ ተፈጥሮ መሃንድስ ኮይኑ ብዛዕባ ኣፈጣጥራ መሬትን ባሕርን ዓሰብን ምምዳር እዩ።
5: ዓሰብ የሚባለው ወደብ እራሱ ሲሰራ ዲዛይንድ ሲሆን the way it has to only serve Ethiopia ወይም ደግሞ አፋርን ጀምሮ ወደዚህ ያለውን
0: አሰብ ዝበሃል ወደብ ክስራሕን ክሰአልን ከሎ ብፍሉይ ኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዝን ከገልግል ተባሂሉ እዩ ተሰሪሑ። እዚ ንባዕሉ ኣብ ማሕበረሰብ ዓለም መማጎት ነጥቢ እዩ።
5: በጀርባው በኩል አሰብ ወደብ በጀርባው በኩል ግመልም አያገኘው፣ ምንም ሊሆን አይችልም። እንዲሁ መበስበስ ካልሆነ በስተቀር ምንም ሊሆን አይችልም። ይሄንንም ያዙ። ይሄ ራሱ ባለም አቀፍ አንድ መከራከሪያችን ነው።
0: እዚ ሕሱር ትንታኔ እንታይ መግለጽ ይክውሃቦ ዝኽእል? ንቅርፅን ኣሰራርሓን ወደብ ዓሰብ ንኢትዮጵያ ጥራይን ከገልግል ዝተፈጥረ ኢሎም ኣብ ማሕበረሰብ ዓለም ከም መርትዖን መማጎትን ነጥቢ ከቕርቡ ዝሓስቡ ምስ ኮነ ኢሎም ዝደንቀሩ ምምጓት ፋይዳ ዝርከቦ ኣይኮነን።
5: ኢትዮጵያ ኢዝ ኖት ላንድ ሎክድ ኔሽን። ላንድ ሎክድ ኣደለንም እኛ።
0: ኢትዮጵያ ብመሬት ዝተኸበት ሃገር ኣይኮነትን። ምስ ውቅያኖስ ዝተኣሳሰርና ኢና። ኢትዮጵያ ባሕር ነይርዋ ሕጂ እቲ ጉዳይ ስለዘይተፈትሐ እምበር ንሕና እጽዋት አይኮንም።
5: አሁንም ጉዳዩ ያልተፈታ በመሆኑ እንጂ እኛ ላንድ ሎክድ አይደለንም። ዘመን

0: ዘምፃ በዓልቲ ስልጣን ብልፅግና መንእስያት ኣኪባ ብዛዕባ ባሕሪ ዘካየደቶ ጎስጓስን ዝሃበቶ መግለፂ ንፈኸራን ድማ ንስማዕ እስኪ።
1: የባህራችን ጉዳይ ተዘግቶብን እንኖራለን እንዴ?
0: ባሕርና ተዓፂና ክንነብር ዲና? ተዓፂዎ ዝነብር መንእሰይ ኣለን። ሓቂ ኣለና። ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ። ሓደ እዋን ተዓፂና ስኢናዮ ነርና። እዚ ወለዶ እዚ ግን ነዚ ዝቕበል ኣይኮነን።
1: አንድ ወቅት ላይ ልክ ነው አተኖረን አልተዘግቶብን። ይሄ ግን ይህንን የሚቀበል ትውልድ አይደለም አሁን ያለው።
0: ክልተ ገጽ ናይ ሓንቲ ሳንቲም እዮም። ኣስማቶም እንተዘይ ኮይኑ ኣብ ጉዳይ ኤርትራን ባሕርን መቐፀልታ ስርዓት ብልፅግና እዮም። ሕልሞም ምውናን ኣፍ ደገ ባሕሪ ጥራይ ኣይኮነን። ክሳብ ናፃ ንኡላዊትን ሃገረ ኤርትራ ፍሪስካ ናብ ኢትዮጵያ ንምፅምባር ዝመጣጠሩ ዘለዉ እዮም። ቅድምቲ ንይምሰል ተባሂሉ ዝተኻየደ ምርጫ ምክያዶም ኣብ ናይ ክትዕ ዘተ ዕላምኦም ናብ ህዝቢ ካብ ዘቕረብዎ እዩ። ከምቲ ኣብ ዝሓለፈ መደብና ዝተቐስናዮ እዚ እውን ንታሪክ ክኸውን ምስናዱን ምስዑን ኣገዳሲ እዩ። መንግስቲ እንድሕር ኮንኩም ብኸመይኹም ንኢትዮጵያ ናብ ቀይሕ ባሕሪ ትመልስዋ እትብል ሕቶ ንኩሎም ተወዳደርቲ ሰልፍታት የቐሪባትሎም።
2: ኢትዮጵያ ኤርትራ የተገነጠለችበት መንገድ በህወሓት
0: ኤርትራ ካብ ኢትዮጵያ ዝተፈለየትሉ መንገዲ ብናይ ህዝባዊ ወያነ ሓርነት ትግራይ ህውኽ ውሳኔን ልመና ኣብ ውድብ ሕቡራት ሃገራትን ዝተመስረተን ህዝቢ ኤርትራን ኢትዮጵያን ብግቡእ ዘይዘተይብሉን ውሳኔ እዩ።
3: የድንበር ይገባኛል ጥያቄ ነው ወይስ ኤርትራ የኢትዮጵያ ኣካል ናት የሚል ወደ ኢትዮጵያ የመጠቅለል ጥያቄ?
0: ሕትኹም ናይ ዶብ ድዩ ወይስ ኤርትራ ኣካል ኢትዮጵያ ያልኩም ናብ ኢትዮጵያ ምፅምባራ?
2: እዚህ በፊት እንደተባለው በደም፣ በታሪክ፣ በባህል፣ በሃይማኖት የተሳሰሩ ህዝቦች ናቸው።
3: ይህማ የኢትዮጵያና የሶማሌ ህዝቦችም እኮ በተመሳሳይ መንገድ በደምና በዘር የተመሳሰሉ ናቸው። ይሄን ነው ምክንያት ምታ
2: በአሁኑ ሰዓት የተለያዩ ሀገሮች እንደሆነ የታወቀ ነው።
0: ኣብዚ ሕጂ እዋን ኤርትራን ኢትዮጵያን ዝተፈላለያ ሃገራት እየን። ብግቡእ እንተ ተፃዒሩሉ ግን ሓንቲ ሃገር እንኾነሉ ተኽእሎ ኣሎ።
3: ኤርትራን በተመለከተ ያላችሁ አቋም ላይ በአንድ በኩል ኤርትራን የኢትዮጵያ ግዛት አካል እናደርጋለን ትላላችሁ፣ በሌላ በኩል አሰብ የኢትዮጵያ ናት ትላላችሁ። ከሁለቱ ቅድሚያ የምትሰጡትና ከሁለቱ ይሳካል ብላችሁ የምታስቡት የትኛውን አቋም ነው?
0: ኣብ መርገፂኹም ኤርትራ ግዛት ኢትዮጵያ እያ ትብሉ፣ በቲ ካልእ ወገን ድማ ዓሰብ ናይ ኢትዮጵያ እያ ትብሉ። ካብ ክልቲኡ ቀዳምነት ትህብዎን ክዕወት እዩ ትብልዎን ኣየና እዩ?
2: ይህን እርግጠኛ ሆኖ መመለስ ባይቻልም ከተቻለ ሁለቱ ህዝቦች ሁለቱ ሃገሮች
0: ነዚ ርግፀኛ ኮንካ ምምላስ ዘይከኣልኳ እንተኾነ ክልቲአን ሃገራት ሓደ ዝኾናሉ መንገዲ ኢና ቀዳምነት ንህቦ። ተዘይተኻኢሉ ግን ዓሰብ ዝተፈለየትሉ መንገዲ ናይ ታሪክን ሕግን ሃጓፍ ስለ ዘለዎ ወደብ ዓሰብ ንምርካብ ኢና ክንሰርሕ።
2: ዓሰብን ወደብ ማግኘት ላይ እንሰራለን ማለት ነው። ሁለተኛው ኣማራጭ
3: ኤርትራን ያልጠቀሳችሁት የባህር በር አማራጩ የማያስፈልገን ወይስ እንደ ሌላ ሀገር ቆጥረን የምንጠይቀው አይደለም ብላችሁ?
0: ንኤርትራ ዘይጠቀስኩማ ኣማራፂ ኣፍ ደገ ባሕሪ የድልየና ወይስ ከም ካልእ ሃገር ሓሲብና እናሓቶ የለን ኢልኩም ኢኹም?
4: እንደ ሌላ ሃገር ቆጥረን የምንጠይቀው ኣደለም። በተለይ ዓሰብ
0: ከም ካልእ ሃገር ሓሲብና እናሓቶ ሕቶ የለን። ብፍላይ ወደብ ዓሰብ ብዝምልከት መጀመርታ ዝተፈለየትሉ መንገዲ ጌጋ ኢልና ኢና ንኣምን። ንዕኡ ንምትዕርራይን ናብ ታሪካዊ ዋናኣ ናይ ምምላስን ጉዳይ እዩ።
3: እናንተ ፍቃድና ምኞት ምንድን ነው?
0: ድሌትኩምን ምኞትኩምን እንታይ እዩ? ድሌትና ህዝቢ ኤርትራን ኤርትራ ከም ሃገርን ኣካል ኢትዮጵያ ምግባር እዩ።
4: የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል። የአሰብን ወደብ በተመለከተ ከእናት ሃገሩ ኢትዮጵያዊ ጥቅምን በማያስከብር መልኩና
0: ንዓሰብ ብዝምልከት ጥቅሚ ኢትዮጵያ ብዘይክብር ናይ ህዝቢ ኢትዮጵያ ሙሉእ ውክልና ብዘይነበሮን መንግስቲ ዝተወስደ ንብረት እዩ ኢልና ንኣምን። ንብረትና ንምምላስ ብዝኾነ ሃገር ብዘተን እንካን ሃባን ክንፍትን ኢና። ግን ብዝኾነ መልክዕ ንብረትናን ሃገራዊ ረብሓናን እነኽብረሉ መንገዲ ክንክተል ዘለዎ ኣማራጺታት ኩሎም ኣብ ጣውላ ኣለዉ ኢልና ንኣምን።
4: መንገድ ለመከተል ያሉትን ኣማራጮች በሙሉ ጠረጴዛ ላይ ናቸው ብለን ነው የምንወስደው።
3: የአሰብ ወደብን በሰጥቶ መቀበል እናስመልሳለን ብላችሁ ምን ሰጥታችሁ ነው ወደቡን የምትቀበሉ?
0: ወደብ አሰብ ብእንካን ሃባን ክንመልሶ ኢና ኢልኩም እንታይ ሂብኩም ኢኹም ነቲ ወደብ ክትመልስዎ? ንዓሰብ ከ ኣካል ኤርትራ ኮይኑ ከም ኣፍ ደገ ባሕሪ ጥራይ ዲኹም ክትጥቀምሉ ወይስ ግዛእ ኢትዮጵያ ይኹም ክትገብርዎ? ዓሰብ ካብ ዋንነት ኢትዮጵያ ብጌጋ ዝኸደ እዩ ኢልና ንኣምን። ንምምላሱ ድማ ዝከኣል ዘበለ ክንፅዕር ኢና።
4: ማስመለስ ማንኛውም ጥረት እናደርጋለን።

0: ቆጋ ኢልካነ ዘለካሉ ቦታ
1: ሕጂ ትጎበና ድና ዘለና ቆጋ ኣውስታዝ እ መምህር
0: መምህር ዲኻ ቅርብ እስኪ ኣላለየና ቤን ቤን ያደላ ቅርብ ዝዓታ ቦታ
1: ካብ ከረን መንገዲ 35 ኪሎ ሜትር መንገዲ ፋዕበት
0: ነ መንገዲ ፋዕበት ፅቡቅ መኸመይ ኣሎ ስራሕ
1: ስራሕ ማሻላ
0: ዓንዲ ክራማ ዲዶ ኣሎ ሕጂ ኣዕሪፍኩም ኣለኹ
1: ንዝያደ ሓበሬታ ከዓኒ እቲ ቆጋይ ዝበሃል ቦታ ካብ ታሪክ ማለት እዩ ክሳብ ነፍሰሊ ትበሃል ማሻላ እዚኣ መስዓበት
0: እወ
1: ብዛት ከሎ
0: ፅቡቅ የቀኒልና ክራማት ከመይ ኣሎምዎ
1: ክራማት ፅቡቅ ኣሎ ፅቡቅ
0: ኣርም ኣሎ ማይ
1: ኣርም ኣሎ
0: ኣርኣ የቀኒልና በልና ብካልይቲ ደረጃ ክንሰግር ቁፅሪ ምረፅ ካብ ሓደ ስጋ 1ሰርተ
1: ኣርባዕተ
0: እዚኣ ክልተ ሕቶታት እንዳ ሒዛ ዘላ ካብ ክልተን ሓደ እንተ መሊስካያ ከም ዝመለስካያ ክንሓስበልካ ኢና ከም ብበልካ ሓረ ከም ብበልካ ኣርእስቲ ቀዳመይቲ ኣብ ዩቲዩብ ዝተፃዕነት ቪድዮ ጥቐስ መዓስከ ኣብ ዩቲዩብ ተፃዒና
1: ኣብ ዩቲዩብ
0: እወ ምናልባት ኣርእስታ ብጣዕሚ ተምረት ተዳ ገምጋም ተረኸብካ እምበር ታርእስቲ ምናልባት ብልክዕ ዘይክትምፃእ ትኽእል ኢኻ ኖኖ መጀመርታ ዩቲብ ዩቲብ ካብ ክትፀዓድ ንከላ ካብቶም መስረታ ሓደ እንዲፅዒንዋ ተቐዳሚቲ ቪድዮ ስለዚ እንታይ እያ ትኸውን ወይ መዓስ ዓመተ ምህረት ነይሩ ከመይ ዓይነት ክሕግዘካ እንታይ ዓይነት ሓገዝ እዩ ክደል ዘላ እንታይ
1: ክበካ
0: ሬንጅ ክበካ ካብ ክንደይ ስጋብ ክንደይ ዓመተ ምህረት ምዃኑ ካብ 2000 ዓመተ ምህረት ክሳብ 2010 ክልተ ዕድል ጥራሕ ይክበካ ሕጂ እዚኣታ ኣንፈት ሂበካ ስለ ዘለኹ ፈትን
1: ቀዳሚት ዕድል ቀዳሚት ዕድል 2000
0: ኣጃ
1: ኣይንክ ሓሙሽ ብሓሰብ ሓሰብ 2000 ሓሙሽ
0: ሎ ካልእ
1: 2005
0: ኮነዕ መልሲ ቦም ግማት ኣብ 2005 ኣርእስቲ ናይታ ቪድዮ ሚኣዝዙ እያ ትብል ኣነ ኣብ መካነ እንስሳ 23 ሚያዝያ 2005 ያ 19 ካልእቲ ነይርዋ ታ ቪድዮ ጃውድ ካሪም ዝበሃል ሓደ ካብ መስረቲ ናይ ዩቲብ ዝፀዓናያ ማለት እዩ እሞ ካሌብ 330 ኮይኑ ልካ ኣሎ እዛ ውድድር ትፈልጣ ኢኻ እንተ ሕጂ ተዓዊትካ 880 ክኾነ ልካ እዩ ናይ 550 ክውሳኻካ እዩ ማለት እዩ እንተ ደይተዓወትካ ግን እዛ ሕጂ 220 ዝተዓወትካ እያ ጎዲላ 110 እዩ ክኸውን ሽልማትካ መይሓይሽ ንፈትን ቁፅሪ ምረፅ ካብ ቀዳማይ ስጋብ ሳልሳይ
1: ቁፅሪ ሰለስተ
0: ለስተ ሓራይ ከም ብበልካየ ስምምዕ ናፃ ንግድ ሰሜን ኣሜሪካ ማለት ናፍታ ኖርዝ ኣሜሪካን ፍሪ ትሬድ ኣግሪመንት ናፍታ መዓስ ተመስሪቱ እዚኣ እውን ዓመተ ምህረት እያ ናፍታ ናፍታ ኖርዝ ኣሜሪካ ፍሪ ትሬድ ኣግሪመንት ይበሃል ሕፅሮተ ቃሊቲ ናፍታ ብትግርኛ ድማ ኖርዝ ኣሜሪካ ፍሪ ትሬድ ኣግሪመንት

0: ትሬድ አግሪመንት
1: ፍሪ ትሬድ አግሪመንት
0: ናይ ንግዲ አግሪመንት እናስታዳልኦ
1: ኣብ መንጎ ሰለስተ ሃገራት ዘሎ ስምምዕ እዩ። ኣብ ሜክሲኮ፣ ካናዳ፣ ኣሜሪካ ማለት እዩ።
0: ሜክሲኮ ካናዳ እንደገና ሻሽረ ሜክሲኮ ካናዳ አግሪመንት
1: ድሕሪ ስሙ ቀይሩ እንዲ ግን
0: ግዜ ድሕረካ
1: እንታይ ክነግረካ
0: ግዜ ድሕረካ ግዜ
1: ግዜ ዎ መዓስ ተመስሪቱ?
0: አይ ቲንክ
1: ቀይር እየ ሕጂ ሽማ ብ220 ዓመተ ምህረት ናብ ካልእ ስም ቀይር እየ።
0: ከምቲ ዝተማሃርና ዘሎ ዩ ኣብተዘተጋጊ ሓንቲ ናይንቲን ናይንቲ ፎ ነራ ሓንቲ ሓንቲ ከዓ ናይንቲን ናይንቲ ቱ ነራ። እዚ
1: ኣበይ ከተማ ይርከ?
0: ኣብ ሂስትሪ
1: ኣብ ሂስትሪ
0: ዓዲቀይሕ ኮሌጅ ዓዲቀይሕ
1: ኣብ ኮሌጅ ዓዲቀይሕ ማይነይተን ክንወስድ ክልተ ዳ ከመይ ጌርኩም ክልተ ተማሂርኩም ስኻ ዲኻ ካብ ክልቴነ ጠራጥራ ኣለዋ ተስዕን ኣርባዕተን እያ ቅኑዕ መልሲ ኣብ ዓዲ ቀይሕ ኮሌጅ ተማሂርካ ነርካ እንታይ ተማሂርካ እንታይ ፊልድ ናትካ ሂስትሪ ሂስትሪ
0: ነቲ ሓንቲ ዶክተር ዓብዱ መምህረይ ኢንተርቪው ገብ ኣተሻላ እንተ ዝበሃል እንታይ ይበሃል
1: ኣብዚ ፕረዘንት ዝገብሮ ነበሩ
0: ሎም ሓንቲ
1: መምህርካ ነይሩ
0: ፍርያት ናቶም ኢና
1: ፅቡቅ ፅቡቅ ሞ ንፉዕ ተማሃራይ ኩለን መሊስካየን 880 ነመስግነካ ካሌብ ካብ ቆጋይ ግዝግዛ ይቀኒልና ተሳትፎካ ይፈለየና
0: ይቀኒለ
1: ናብ ካል ደዋል ክንሰግር ኢና። ሄሎ
2: ሄሎ
1: መርሓባ መልሳ መስመር መንክብል
2: ፊልሞን
1: ፊልሞን መን
2: ፊልሞን መሓሪ
1: ካበይኻ ፊልሞን?
2: ካብ ጎልጅ
1: ጎልጅ። ክራማት ከመይ ኣሎ? ክራማት ሎሚ ኩላትኩም ግን ዓተኩም ኢና ኣብ ዘባት ኣድውሉ ዘሎም ኣብ ኣስመራ ቆርበማ ይሃርም ኣሎ
2: ይሃርምኣሎዶሃርምኣሎዓንዲ
1: ፅቡቅ ቁፅሪ በል ምረፅ። ኣብ ቀዳማይ ደረጃ ብዘካ ቁፅሪ 6
2: ቁፅሪ 3
1: ቁፅሪ 3 እዚኣ ምርጫ እንድያ ሓንቲ ዕድል እያ ዘላትካ ማለት እዩ። ተጠንቂቕካ መልስ ከም ብበልካ እየ። እምባ ኤቨረስት ኣብ መንጎ ኣየኖት ሃገራት ይርከብ? ሀ ህንዲ፣ ቻይና፣ ኔፓል። ለ ህንድን ቻይናን። ሐ ቻይናን ኔፓልን። መ ህንድን ኔፓልን። ህንድን ቻይናን ኔፓልን። ህንድን ቻይናን። ቻይናን ኔፓልን። ህንድን ኔፓልን። ሓንቲ ደቂቃ ኣላትካ ግዜ ካብ ግቡ ተጠቀመሉ። ፊልሞን
2: ኣለኹላዶ
1: ራይ ቀልጥፈ ናበል ኤቨረስት እቲ ዝነውሐ እምባ ይ ሓቀ ኣብ
2: ዓለም
1: ራይ ኣብ መንጎ ዓይነት ሃገራት እዩ ዝርከብ?
2: ቻይና፣ ኔፓል
1: ቻይናን ኔፓልን። ቁኑዕ መልሲ ራይ ፅቡቅ ፊልሞን። ናብ ካልኣይ ደረጃ ንስገር
2: ንስገር
1: ራይ ቁፅሪ ምረፅ።
2: ቁፅሪ ክንደይ ኣለዋ?
1: ብዘካ ቁፅሪ 5 ቁፅሪ ብዘካ ቁፅሪ 4 ኩለን ኣለዋ
2: ቁፅሪ 7
1: ራይ ፅቡቅ ዕድል ምነየልካ
2: ራይ

0: ያሁን ምርጫ እንዲያ
1: ከም
0: ብበልካ ካብዞም ስዕቡ ሕግታት እንዳባ ሃገርና ዘይኮነ ምረፅ። ሀ ሕጊ ለጎንጨዋ፣ ለ ሕጊ ኣድግና ተገለባ፣ ሐ ሕጊ ስዋኪን፣ መ ሕጊ ኣድከመ ምልጋእ። በዚሐን ካብ ኣርባዕተ ዳ እማ ሓንቲ ተጉዲ ኢልና ርኣታ መልሶ ኣላ ትረኽባ እንዲያ 25 ሚእታዊት የካ ክጉድለልካ ኣብቲ ዕድላት ማለት እዩ። ሓራይ መ ጉዲልና ኣለና ሕድጊ ኣድከመ ምልጋእ ኣብ ስክሪን ካ ርእካተን ምርጫ ሓራይ ርኢኻ ኣለካ ዶ ከም ብበልካየ ስጋብ ትርያ ሕጊ ለጎጭዋ ሕጊ ኣድግና ተገለባ ሐ ሕጊ ስዋኪን
1: ሕጊ ስዋኪን
0: እዚኣ ስያብ እያ ነራ ከማ ሓቂ ዘረባ
1: ሱዳን እያ
0: ኣብ ጎሎጅ ከለኻስ
1: ጠራጢርና እናፈሪሕና
0: ን ፅቡቅ ኣረጋጊፅካ ምምላስ ዝመስሎ የለን ኣራይ ፊልሞን ንቐፅልና ብሳልሳይ ደረጃ ቁፅሪ ምረፅ ዘይካ ቁፅር ሰለስተ ርሒስ ኣለዎ ሓራይ እዚኣ በል ኣብዚኣ ሕጂ ሓገዝ የላን ተጠንቀካ መልስ ከም ብበልካ እየ። ድሕሪ ምዝዛም ካልኣይ ኩናት ዓለም ኣሜሪካ ንዳግሚ ሕውየት ኤውሮጳ ዝሓንፀፀቶ ወይ ዝኣወጀቶ ውጥን ቁጠባዊ ሓገዝ እንታይ ተባሂሉ ይፅዋዕ? ተራ ታሕቶ ንፅርቲ ደ ይኮነት ከብረሃልካ ቹዝ ለሚድካ ፀኒ ኣላ ዶ ፊልሞን ሰሚዕካ የትፈልጥ ዲካ እዚ እዚ ዛንታ ዝሰሚዕካ
1: የትፈልጥ ማርሻል ፕላን ዶ ትኸውን?
0: ማርሻል ፕላን ቁኑዕ መልሲ ሰሚዕካ ደ ትፈልጥ ካብ ያ ምሲካ ና ሕጂ ተዛርብ
1: ሓደ ሰብ ጎረቤ ሓዲሽና ትፈልጣ ፀኒያ
0: ፈልጣ ፀኒያ ኣዋ ክንደይ ገንዘብ እዩ ነይሩ ሽዑ ንኤሮጳ ንድሕሪ ካልኣይ ኩናት ዓለም እንዲ ኣሜሪካ ዶ ፈረቶዎ ሓገዝ ክትብሎ ትኽእል ኢኻ ግን ገሊኦም ክትንትንዎ ከለዉካ ንረብሓ ኣሜሪካ ዝተገብረ እዩ ድብሎ 13 ቢልዮን ዶላር እዩ ነይሩ ኣብቲ ዋንቲ ሕጂ ክትመን እንከሎ ስጋብ 150 ሚልዮን ዶላር በፅሕ ምኳኑ እዩ ዝንገረሉ እሞ ፊልሞን ኣዜና ነመስግነካ ይቕኒልና ናብ ካል ደዋሎ ክንሰግር ኢና ሎ መርሓባ መልሳ መስመር መን ክብል
2: ሰላም ኤፍሬም ይበሃል
0: መን
2: ሰላም ሰላም
0: ሰላም ኤፍሬም
2: እዎ
0: ካበይ ኸ ሰላም
2: ካብ መቐርካ
0: መቐርካ ከመይ ኣሎ ክራማት
2: ኣምላ መስገን ዝሓኒ
0: ንሓንዲ ፅቡቅ ኣሎ
2: እወ ኣምላ መስገን
0: ኣራይ በለ ቁፅሪ ምረፅ ብዘይካ ቁፅሪ 3ለስተን ሽዱሽተን
2: ቁፅሪ ኣርባዕተ
0: ቁፅሪ ኣርባዕተ ኣራይ ሰላም ፅቡቅ ዕድል ልምነየልኪ
2: ኣሚን
0: ናብ ታሕቶ ክንሰግር ኢና
2: ኣረ
0: ቀዳማይ ፌስቲቫል ፊልም ኣስመራ እንታይ ዝብል ቴማ ነይርዎ?
2: ኣረ እስ ቀዳማይ ኣብ ክሳይ ይምፅኣና ሞፅናሕ ክሪኣ
0: ኣብቲ ስክሪን ኣይመፀት እንዲ ኣራይ ቀዳማይ ፌስቲቫል ፊልም ኣስመራ እንታይ ዝብል ቴማ ነይርዎ? ኣብ መጋቢት ተኻይዱ ነይሩ ዝክርአ ዲኸ
2: ኣብዛ ዓመተ ምህረት
0: ናይ ኣብዛ ዓመት
2: ዋ
0: ኣብቲ መወዳእታ መጋቢት ተኻይዱ ነይሩ
2: ጥራሓት ኣሎ ሮ ሞሲ ሕጂ ዓንተ ምር ኣ ፊልምታት ኤርትራ
0: ኣጃ ስ قريب كي يعني
2: واي انا حضر انا تنسائي فيلمتات اسمراد تون وي فيلمتات ايركا
0: እታ ትንሳ ሓንቲ ቃል ኸ ይጉድል ክላ እታ ትንሳ ፅባቅ ኣለኺ እታ ፊልም ፅባቅ ኣለኺ እታ ኤርትራ ፅባቅ ኣለኺ ግን ሓንቲ ቃል ጎዲላ ታ ኣላ መንጎ
2: እንታይ ነራ እዋ ደሓን ኣዝያ ሎሙ ንሽ ሓግዘና ከመይ ክትሕግዘና ትኽእል ወይ ከዓ
0: መን እዩ ዘምፃ ደሎ እታ ስም
2: እዋ
0: ኣብዚ ባዕሊ
2: ክሪኢክምዓ ዘለና ብዙሓት ኢና እንዳመላላእና
0: ብዙሓት ኢኹም
2: እዎ
0: እንታይ ክትሰርሐ ዎ ኣብ መቐርካ
2: ሓካይም ኢና ሓካይም ኢና
0: ሓካይም ኢኹም ከመይ ኣሎ ስራሕ
2: ኣምላኽ መስገን
0: ሞና ሓካይም ዳ ድሓን ከም ንመለስ ክማ ንሓስባ ንትንሳኤ ጥበብ ፊልሚ ኤርትራ እያ ትብል ዳርጋ መሊስካ እያ ክታ ጥበብ ትብል ቃል ጥራይ እያ ተሪፋ ነይራ ንፅር ንኽትብል ኢልና ኢና እምበር ኣምፂኸ ያ ንትንሳኤ ጥበብ ፊልም ኤርትራ እያ ትብል ካብ 21 ክሳብ 29 መጋቢት እዩ ተኻይዱ ሓራይ ሰላም ናብ ካልኣይ ደረጃ ንኸይድ
2: ራይ ንቐፅል
0: ራይ ቁፅሪ ምረፂ
2: ራይ ቁፅሪ
0: ክንደይ ክንደይ ክንደይ 47 ተሓቲተን እየን
2: ቁፅሪ ክንደይ ንብል ሰለስተ
0: ብከመይ ኹም ትውስኖ ቁፅሪ
2: በቃ በለ
0: ክንደይ ሰባት ኣለኹም ኣብ ኣብታ ገዛ
2: 8 ሰባት ኣለና
0: 8 ኣለኹም ያቀኒልና በሉ መደብና ትከታተልዎ ስለ ዘለኹ
2: ኩሉ ግዜና ንፍትና እዛ መደብ እዚኣ ተዓወቲ ኮይና ኢና ካ ንወፅእ
0: ተዓዊትኩም ትፈልጡ ኢኹም 8 ሞካ ሓካይም ዋ ኣራይ ፅቡቅ ሰላም በሊ ከም ብበልክ እዚኣ ጥንቀቂል ክመልስ እያ ከም ብበልክ ካብ ኣባል ሃገራት ቀፅሪ መርኮሱር ተራ ተንብብያ ኣለኹ ማለት እዩ ሳውዝ ኣሜሪካን ትሬድ ብሎክ ወይ ድማ ሳውዘርን ኮመን ማርኬት ብውሕዱ ክልተ ጥቐሲ ይበሃል ኣሎ
2: ካብ ኣባላት ሃገራት ቁፅሪ መርኮስር ውሑድ ክልተ ጥቕ ሃገራት እንዲ ክቆፅር ምሶ
0: ክልተ ክማ
2: ኣርጀንቲና ብራዚል ፓራጓይ ኡራጓይ ቬንዙዌላ
0: ቬንዙዌላ ቬንዙዌላ ኣትያ ነራ ዳሕሪ ወፅ እያ
2: ቺላ ኸ
0: ቦሊቪያ እያ ደላ ቺሌ የላ ግን መሊስካ እያ ክልተ እንድያ ትብል ዘላ
2: ቆፂረልካየ
0: እኹል እኹል እኹል ሰላም ይቐኒልና 330 ኮይኑ ልክሎ ንቐፅል ከክንደይ ካርድ ክበፅሓኩም እዩ እቶም 8 ድዓ ሓሓደ ኢኹም እጂ ትዕወቱ ተስፋ ንገብር ሰላም ራይ ኣብ ሳልሳይ ደረጃ ቁፅሪ ምረፂ ሰለስተን ሸውዓተን ተመሪፀን እየን
2: ኣርባዕተ
0: ኣራይ እዚኣ ሓንቲ ዕድል እያ ዘላት ኪ ተጠንቂቅ ክመልስ ከም ብበልኪ ኣቶማዊ ቦምብ ንመጀመርታ እዋን ኣበይ ተፈቲኑ
2: ኣቶሚክ ቦምብ
0: ንመጀመርታ እዋን ኣበይ ተፈቲኑ
2: ኣብ
0: ስክሪን
2: ክልተ ዕድል ዶ ትበና
0: ሓንቲ እያ
2: ዋ ኣግዘና ዳ ኣግቲ
0: ሓንቲ እያ እዚኣ
2: በዚኣ ዶ ክንጠፍእ ኮይና ዳ
0: ፈትን እሞ እንዳ ንሪኦ
2: ኣብ ካልኣይ ኩናት ዓለም ዶ ይኸውን?
0: ያ ሓገ ዘይብላን ሕጂ ምስማዕ ጥራያ ስራሕና ኣጅናና
2: ክልተ ዕድል
0: ክንገብራ ኢና ቅልጥፊ ኢልኩም መልሱልና በሎ
2: እሺ ፀገም ዘለካ

0: Okay.
1: እማታ ግዜ ትኸይድ ኣላ ሰላም
0: ቁርፅጀረ
1: ቅሬተ ይተሓዘልና ሕጂ ክንደይ ክንበኩም ኢና 30 ሰከንድ ክንበኩም ኢና ኣብዚ 30 ሰከንድ ክትምልስዋ ክትክእሉ ኣለኩም። ኣቶ ማው ቦምብ ንመጀመርታ እዋን ኣበይ ተፈቲኑ እያ ትብል
0: ኣኼዳ ሰዓት ቅርጥፉ
1: ሰላም እታ ግዜ
0: ኣበይ
1: ኣብ ኣሜሪካ ኣበይ ናይ ስቴት ንኣ ንመሊስኩም ኣለኹ ቁንዕ መልሲ ኣብ ኒው ሜክሲኮ እዩ ተፈቲኑ ሓቀ ኣብ ኣሜሪካ እዩ ተፈቲኑ መጀመርታ ዳሓሪቡ ናብ በዓል ሂሮሽማ ናጋሳክን ዕንወት ኣውሪዱ ማለት እዩ። እግረ መንገድና ንኒኮሎሳዊ ቦምብ ወይ ኣቶሚክ ቦምብ ዝፈተነት ሃገር ኣሜሪካ ጥራያ ኣብ ካልእ ሰብ ኣብ ካልኦት ሃገራት መጥቃዕቲ ዝፈፀመት እንኳ ሃገር ኣሜሪካ እያ ሓቀይ መሊስኩም ኣ 8 8 8 ኣራይ ሰላም ምስ ብፆትካ ኣዜና ነመስግነኪ ኣኒልና ብሮ መዓልቲ ዝኸበርኩም ተኸታተልቲ ድሕር ዛ ሓፃር መሰጋገሪት ክንምለስ ኢና ምስ መደብ መልሲ ኣብ መስመሪኹም ዘለኹም። እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕር ዜና ዓረብ ብቐጥታ ተፈኒዩ ረቡዕ ምሸት ድሕር ዜና ትግረ ዝድገም መደብ እዩ። ቁፅሪ ቴሌፎንና 12 24 54 ከምኡ 12 24 74 እዩ ክንምለስ ኢና።

0: ምስ መደብ መልሳ መስመር ኣለኹም ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ፣
0: መርሓባ። መልሳ መስመር መን ክብል? መን ክብል?
1: ዮናታን ተኽለ።
0: ዮናታን ተኽለ፣ ካበይ ኢኻ ዮናታን?
1: ካብ ሕምብርቲ።
0: ሕምብርቲ። ኣራ ዮናታን፣ ቀዲሞም ዝደወሉ ብምሎም 680 እዮም ተሸሊሞም፣ ናይ 880 ካርድ። ንስኻ እውን ከምኡ ክትሽለም ተስፋ ገብር። ቁፅሪ ምረፅ ኣብ ቀዳማይ ደረጃ
1: ክንደይ ክንደይ ኣለዋ?
0: 3፣4፣6 የለዋን።
1: ቁፅሪ 5
0: ናይ ስፖርት ሕተያ ስፖርት ክትደሓን ድያ?
1: ብዙሕ ኣይኮንኩ ስፖርት።
0: ዕድልካ ክትፍትን በልካ ብበልካ። ኣብ ናይ ግድብ ይቕሬታ፣ ኣብ ናይ ምድብ ግጥማት ኩዕሶ እግሪ ዋንጫ ዓለም 2026 ክንደይ ሸቶታት ተመዝጊቡ?
1: ናይ ክንደልካን
0: ኣብ ናይ ምድብ ግጥማት ኩዕሶ እግሪ ዋንጫ ዓለም 2026 ክንደይ ሸቶታት ተመዝጊቡ? መቀያር ሲ ትካልና ይቕሬታ
1: ምረፅ
0: የብላን ምረፅ
1: ምክግምት እየ ማለት
0: ገምተን

0: Status አረጋጥ
1: ኣይ ኮነን
0: ምቁሩብ ካ ትስሃበና ቁሩብ ከምትሕት ዶ ክንልዕል
1: ላዓል
0: ከባቢ 85
1: ኣይኮነ ናይ መወዳእታ ዓድል
0: ከባቢ 120
1: ኣይኮነ 215 እዩ ይቀኒልና ተሳትፎ ኣይፈለየና ግዜ ትዕወ ተስፋ ንገብር ዮናታን ይቀኒልና ናብ ካልእ ደዋል ክንሰግር ኢና ሎ
2: ሎ ከመይ ውዒሎ
1: ግርም መን ክብል
2: ሚካል ካብ ዓዶ እየ
1: ሚካል መን
2: ሚካል ተወልደ ካብ ዓዶ እየ
1: ካብቲ ኮለጅ ዲ ካብ ከተማ
2: ካብ ከተማ እምበር
1: ከመይ ያሉ ክራማት
2: ክራማት ዳርጋ የለን
1: ብዙሕ ኣይኮነን
2: የለን ክራማት
1: እዋ ናይ ሎም ዘመን ናብ ገሊ ቦታታት ቅርብ ትርር ኢለያ ዘላ
2: ብጣዕሚ
1: ሓራይ ሚካል ተስፋ ገብር ትዕወት በሊ ቁፅሪ ምረፂ ቀዳማይ ደረጃ
2: ቁፅሪ ንደ ይህሉ
1: 1 2 7 8 9 10
2: ቁፅሪ 2
1: ስፖርት እያ ከም ብበልክ ኣብ 2008 ኣብ ቤጂን ቻይና ኣብ ዝተካየደ ውድድር ኦሎምፒክስ ኣብ ውድድር ምሕምባስ 8 ወርቂ መዳልያታት ዝዓተረ ኣሜሪካዊ ሓምባሳይ መን ይበሃል ኣብ ቤጂን ቻይና ኣብ ዝተካየደ ውድድር ኦሎምፒክስ ኣብ ውድድር ምሕምባስ 8 ወርቂ መዳልያታት ዝዓተረ ኣሜሪካዊ ሓምባሳይ መን ይበሃል ብብዝሒ ወርቂ መዳልያታት ብምዕታር ኣብ ቀዳማይ ደረጃ ዘሎ ኣትለት እዩ
2: ክንሪኦ ሓትት
1: ኣራይ

0: Okay, Ben Cohen, ¿vale?
1: Ahí, Conan.
0: Espera. Great printing,
1: Men.
0: ¿vale?
1: Men.
0: The Great Britain, of Great Britain, ሀገሩ ማለት ወይ?
1: አሜሪካ ውት ብላላ ታውቀ ታሕቶ
0: ኦኬ አሜሪካዊ ዋቁር በልሃ ግዘና ራይ
1: ከመይ ማን ገብራይና ስም ስለ ዝኾነ ሲ አሸጋሪ ቲያ ከሕግዘኪ
0: ኧረ ንሓቲ ኣለና ሓንሳ ብላና
1: ኣረ ግዜ ተጠቐሙሉ መን
0: ማይክል ፌልፕስ
1: እስከ ነፀርያ ቀሪብ ከ
0: ማይክል ወይ ሚካኤል
1: ማይክል
0: ማይክል
1: ሓራይ እታ ማይክል ፅባ ኣለኺ
0: ፌልፕስ ፒኤች ኢኤል ኤፍ
1: ፊሊፕስ ዋ ማይክል ፊሊፕስ
0: ፊሊፕስ ዶ
1: ሓራይ ቆንዕ መልሲ 110 እንዳዓወት ከለኺ ሚካል ናብ ካልኣይ ደረጃ ንስገር ዓራይ ቁፅሪ ምረፂ ኣብ ካልኣይ ደረጃ
0: ቁፅሪ ኣላ ድያ ቁፅሪ ክልተ
1: ቁፅሪ ክልተ ኣለዋ ሳን ገብራ ዓራይ እዚኣ ሓንቲ ዕድል እያ ዘላት ኪ ምክንያቱ ሓቂ ወይ ሓሶት ስለ ዝኾነት ተመልሲ ስለዚ እታ መጀመርታ ተውፅያ ቃል ጥንቀቂልካ ተውፅያ ኣለክ ማለት እዩ ሓሲብኪ ዓራይ ከም ብበልክ ኩለን ሃገራት ዓለም ንሸቶታት ዘላቂ ልምዓት ውድብ ሕቡራት ሃገራት ከተግብርኦ ብሕጊ ይግደዳ የን ሓቂ ወይ ሓሶት
0: ስክሪን ክንሪኦ ሞ

ኩለን ሃገራት ዓለም ንሸተታት ዘላቀ ልምዓት ውድብ ሕብራት ሃገራት ከተግብርኦ ብሕጊ ይግደዳ የን ሓቂ ወይ ሓሰት ኣለኹ ዶ ሚካል?

0: ክትገበለይ
1: ኮሌጅ ሕክምናን ስነ ፍልጠትን ጥዕናን ኦሮታ ንቤት ትምህርቲ ሓፈሻዊ ሕክምናን ሕክምና ስንን ኦሮታ ከምኡውን ንኮሌጅ ስነ ፍልጠት ጥዕና ኣስመራ ብምፅምባር ዝተመስረተ እዩ ቁኑዕ ወይ ጌጋ ቁኑዕ ቁኑዕ መልሲ ኣብ 218 እዩ ተመስሪቱ ሕጂ ድማ ኣብዚ 226 ንሓምሻይ ግዜኡ ተምሃሮ ኣመሪቕ ኣሎ ሰመረ ኣብ ቀዳማይ ደረጃ ናይ 110 ካርድ ሞባይል ተዓዊትካ ኣለካ ናብ ካልኣይ ደረጃ ንስገር ራይ ኣብ ካልኣይ ደረጃ ቁፅሪ 1 ቁፅሪ 5 6 8 9 10 እዚኣ ምርጫ እንድያ ተስፋ ግብር ትዕወት ሓንቲ ዕድዳ ዘላ ትካ ማለት እዩ ንበበልካ እየ ኣብ ሕቡራት መንግስታት ኣሜሪካ ዝለዓለ ዝርግሐ ሕትመት ማለት ሃርድ ኮፒ ሰርኩሌሽን ዘለዋ ጋዜጣ ዓይነት እያ ሀ ዋል ስትሪት ጆርናል ለ ዘ ኒውዮርክ ታይምስ ሀ ኒውዮርክ ፖስት መ ዩኤስኤ ቱደይ
0: ሓንቲ ምርጫ ጉድለ
1: ሓንቲ ምርጫ ክጉድለልካ ዓረ ዩኤስኤ ቱደይ ኣጉዲልና ኣለና
0: እዚ ኒውዮርክ ታይምስ መንመና
1: ዋል ስትሪት ጆርናል ኒውዮርክ ታይምስ ኒውዮርክ ፖስት

0: ኒውዮርክ ታይምስ።
1: ኒውዮርክ ታይምስ። ኣይ ኮነትን ዎል ስትሪት ጆርናል እያ ሰመረ ካብ 555,000 ክሳብ 697,000 ቅዳሕ ንመዓልቲ ከም ትሸይጥ እዩ ዝንገረላ ትዝርግሓ ሰፊሒ ማለት እዩ። ነመስግነካ ካልእ ግዜ ትዕወት ተስፋ ንገብር ይቕኒ ኣለና። ካልእ እንደዋ ኣለና። ሄሎ
0: ሄሎ፣
1: መርሓባ። መልሳ መስመር መን ክብል?
0: ሄርሞን።
1: ሄርሞን መን?
0: ኣማኒኤል።
1: ካበይኻ ሄርሞን?
0: ካብ ናፋ።
1: ኣራ ሄርሞን፣ ከመይ ኣሎ ናቕፋ?
0: ፅቡቅ ኣሎ ኣምላኽ ይመስገን።
1: ክራማት ከመይ?
0: ድሓኒ ፅቡቅ ኣሎ።
1: ኣርም ኣሎ ማይ
0: ወ ስሕትኢሉ እዩ
1: ትሕት ኢሉ ኣርም ኣሎ። ኣራይ ቁፅሪ በልመረት ቁፅሪ 1 8 9 10 ኣለዋ።
0: ሸሞንተ
1: ሸሞንተ ምርጫ እንድያ ሓንቲ ዕድል እያ ዘላ ትካ ተጠንቂካ መልስ ከም ብበልካ እየ። ኣባ ዕዝራን ከምኡውን ኣቡነ ኣንበስ ዝበሃሉ ባህላውያን ፅምብላት ኣበይነት ንኡዞባታት ናይ ኤርትራ ይበዓሉ? ሀ ንኡዞባታት ሃይኮታን፣ ንኡዞባ ድገን፣ ለ ንኡዞባ ሽዕብን፣ ንኡዞባ ጋሕቴላይን፣ ሀ ንኡዞባ ሃበሮን፣ ንኡዞባ ሓልሓልን፣ መ ንኡዞባ ዓድኳላን፣ ንኡዞባ ሰንዓፈን።
0: ንኡዞባ ዓድኳላን፣ ንኡዞባ ሰንዓፈን።
1: ቆንዕ መልሲ። ፅቡቅ ሄርሞን። ንኡዞባ ዓድኳላን፣ ንኡዞባ ሰንዓፈን ንያታ መልሲ። ኣየላ በኻያን
0: ኣዋ
1: ትፈልጦ ድያት ፅምብላት?
0: ኣ ትብረያ ነራ ሕጂ ኣብ ሞባይል
1: ኣሪኻ ነርካ። ፅቡቅ ሓራይ ሄርሞን እሞ ንቐፅል ናብ ካልኣይ ደረጃ
0: ኣዎ ንቐፅል።
1: ሓራይ ቁፅሪ መረፃ ብካልኣይ ደረጃ ድማ
0: ክንደይ ክንደይ ኣለ?
1: 1 6 8 9 10 ኣሎ።
0: ሸሞንተ ተቐፅል።
1: ተማሃራይ ዲኻ?
0: ኖኖ ሓኪም እየ።
1: ሓኪም ሎሚ ናይ ሓካይም እያ ዘላ ኣቐዲሞምን በዓል ሰላም ደው ኢሎም ነሮም ካብ መቐርካ ግሩፕ እዮም ነሮም ሶም 8 ሰባት ስኻ በይና ሃርያ ኣላ
0: ኣለው ኣለው ግሩፕ ኣለው።
1: ሓካይም ድዮም?
0: ወ ኩሉ ሓካይም እያ።
1: ክንደይ ትኾኑ ኣብሎም ኣብታ ገዛ?
0: 6 ኣለና።
1: 6 ማዓት ሓካይም እዩ ሞ ተዘርጊሐ ደሎ ኣብ ኩሉ ቦታታት
0: ኣብ ኩሉ ቦታታት እዩ።
1: ፅቡቅ እማ ከም ብበልካየ ስፖርት እያ እዚኣ ፍሉጥ እዩ ክትምልሶ ይኹም ስፖርት ፎቶ ይኹም ሓካይም ሰሚዕና ራይ ከም ብበልካየ
0: ራይ
1: ኣብ ዋንጫ ዓለም 226 ብድምር ክንደይ ግጥማት ተኻይዱ? እዚኣ ክልተ ዕድል እያ ዘላትካ ተጠንቂካ መለስ።
0: ራይ ምርጫ የብላንሽ
1: የብላን
0: ብድምር ኩለን ማለት እዩ ምሽ
1: ወ ካብ ልጅመር ስጋ ዋንጫ
0: ክሳብ መወዳእታ ድዩ ወላ
1: ወ ስጋ መወዳእታ ካብ መጀመርታ ስጋ ትውዳእ ተፀወታ ኤርማን
0: ኣ ኣለኹ
1: ላር ኣሸጊራ ድ
0: ኣ ብድምር ኮይና እንደ ሕጂ ተንተን ሃገራት ድ ተን ዝተሳተፈ ሃገራት ኩለን ማለት ድ ዋላ
1: ውድድራት ትብለላ ክንደይ ግጥማት ተካይዱ? ውድድር ክንደይ ግጥማት
0: ክንደይ ግጥም ተካይዱ?
1: ኣብ ዋንጫ ዓለም 226 ብድምር ክንደይ ግጥማት ተካይዱ እያ ትብል ትሓንቶ?
0: ቴሳን ሓለን
1: ኣይኮነን ሓንቲ ዕድል ውሳካ

0: የመጀመርያ ጴጥሮሳ ንሽተ ግዜ
1: ሞ 30 ካሊት ክንበኩም ኢና ታ ግዜ ከይዳትና ስለ ዝኾነት ንዓና እውን
0: ቆሮኮ የተጋማገምኩም ገለ
1: ከመይ ማለት እቲ ሬንጅ ክንደይ ተባይኒ ተጋማጊምካ ትብሎ
0: ናይ ሓሙሽተ ገለ ፍልሊ
1: ናይ ሓሙሽተ ሳ የተጋማገምካ
0: የተጋማገምኩም ምሽ
1: ሞሄርሞን ዳ ግዜ ከይዳትና ስናይ ቅሬቶ ሓንቲ ቀልጥፍና ትዛረብ ፈትን እሞ ኣብ ስክሪን ሕጂ 20 ካሊት ክንበኩም ኢና ዳ ኣኺላ ባዕላ ክተመልሲ ስለ ተርእየና ብኣ ክንጋላገል ኢና ክንጅምር ኢና ኣብ ስክሪን ኣተይ ኣደላ ሄርሞን 15 ካሊት ተሪፍኩም ኣሎ ሓሙሽተ ካሊት ተሪፍ ኣላ
0: 17 ትብላ ኣላ ቲ ብ
1: ሞታ ግዜ ኣኺል ኣላ ሄርሞን ካብቲ ኣነ ዝህበካ
0: 110 ዶ ክንብል
1: ኣይኮነትን 104 እያ ሄርሞን ካልእ ግዜ ክትፈልጣን ክትዝክራን ተስፋ ንገብር ኣዝና ነመስግነካ ምስ ብፆትካ ይቕኒልና ኣራይ ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝትና ኣብዚ ዛዚምና ኣለና ዝመፅእ ሰሙን ኢና ክንራኸብ ሓቀኒ እዩ

ሰላም ታሪ ብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢ መውፅኣ እንትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራ ነቦኹም ዘበለሉ ሰዓት ኣኺልሎሞ ክሳብ ፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶታትና ኣብ ንኡስ መደብና ፍኖተ ሂወት ን48 ዓመታት ብፍቕሪ ብስኒት ኣብ ናብሮኦም ፀኒዖም ዘለዉ ሰብ ሓዳር ማለት እዩ ተመክሮኦም ናባኹም ክነብሎ ኢና። ኣብ ንኡስ መደብና ዳሳስና ኣብ ዓለም ሰብ ክነብሮም ኢልካ ዘይተሓስቦም ቦታታት ግዛውቲ ተሰሪሕዎም ሰብ ነቢርዎም ዘሎ ፍለ ቦታታት ማለት እዩ ናባኹም ክነብሎም ኢና። ኣብ ንኡስ መደብና ዘዋየት ካሜራ ብዛዕባ ጥቕምን ኣገዳስነትን ምንባብ ካብ ተመክሮ ኣንበብቲ ማለት እዩ ናባኹም ኣቢልና ኣለና። ብዘይካዚ ኣብ ንኡስ መደብና ዓለም ስነ ጥበብ ኣብ ዝሓለፈ ሰሙን ዝተኸታተልኩሞ ብዛዕባ ኮምፒተራይዝድ ሙዚቃ ክበሃል ዘለዎ ግቡእ እውን እሩምን ኣገባባ ባህላ ከመይ ክኸውን ዘለዎ ተዓዚብኩም ነርኩም። ንሎሚ ድማ ፅልዋን ኣብርክቶን ኣርቲፊሻላዊ ብልሒ ኣብ ሙዚቃ ከመይ ደረጃ በፂሑሎ ክንዕዘብ ኢና። ብዘካዚ ተኸታታይ ድራማ ሳውን ከምኡውን ፋኒ ክሊፕ እውን ኣካል ትሕስ መደብና እዮም። ቅድሚ ኩሉ ግን ከም ትወትሮ ንገብሮ ትሕስ መደብና ብደርፊ ክፍለሚ እሞ ናብዛ ተቐፀል ደርፊ የ ከስክረኩም ሰናይ ምክስታል

ንኡስ መደብና ዘዋሪት ካሜራ ቀፂላ ተቐሪባ ዘላ ሎሚ ዘዋሪት ካሜራና ብዛዕባ ምንባብ ገለ ክንብለኩም ኢና። ኣብ ዝተፈላለዩ እዋን ብዙሕ ኣጋጣሚታት ኣብ ዓወት ዝበፅሑ ዜጋታት ምስ ናሓቶም ምስጢር ዓወቶም እንታይ ምስ ናሓቶም ማለት እዩ ምንባብ ኢሎም ይምልሱልና። ምንባብ ኣገዳስነቱ ማዕረ ክንደይ ኣገዳሲ ምዃኑ ንኩላትና ንስሕቶ ሓቂ ይኮነን፣ ግን ካብትን ብምውካስ ሜሪ ኣማኑኤል ብከምዝስዕብ ትርጉምን ኣገዳስነትን ምንባብ ካብ ተመክሮ ኣንበብቲ ገለ ማለት እዩ ናማና ኣቢላ ተላሙ ብሓባር ንከታተል ጥቕሚ ምንባብ ኩላትና ንፈልጡ ኢና ንምዝኽኻር ንዝኣክል ማለት እዩ ናብኣ ከስክረብኩም ሰናይ ምክትታል።

0: ንባብ ኣብ ተጻሒፉ ዝተሓትመ ወረቐት ዝግበር ናይ ኣንባባይ ንዓይን ምንቅስቓስ ኣይኮነን። ኪንዩዚ ኣብ መንጎ ጸሓፋይን ኣንባባይን ዝግበር ዝርርብ ዝሓዘ ዕምቀት እዩ ዘለዎ። ዝተዓጽ ሓድሽ ዓለም ዝኸፍት ዓሚቕ ስምዒትን ምድንጋፅን ዝሃንጽ ንሓደ ዘይውሱል ሓሳብ ዘለዝብ እዩ። ንባብ ንወዲ ሰብ ክዕቢ ዝተፈጥረ እዩ። ወዲ ሰብ ብዘይ ንባብ ብሰልኣ ከም ዝጠፍአ መርከብ ምዃነ ይብሉ ንዓለምና ምሁራን።
1: ኖም ቾምስኪ ዝበሃል ንንባብ ዝምልከት ተዛረባ ኣላ ዘረባ እንታይ እዩ ዝብል፣ ንባብ ማለት ምግንፃል ወረቐት ወይ ትፅሑፍ ምንባብ ማለት ኣይኮነን፣ እንታይ ደኣ ንዕኡ ምምስራሕ እዩ ምምስራሕ እዩ። ገሊኦም ክሳብ ንዕኡ ናብ ተግባራዊ ምቕያር ዝብሉ ኣሎ፣ ምምስራሕ ክህሉ ኣለዎ እዩ ዝብል ኖም ቾምስኪ። እዚ እንታይ ማለት እዩ? ኩሉ ንባብ ኣብ ኣእምሮ እዩ ዝውዳእ ማለት እዩ። እቲ ነንብቦስ ነንብቦ ማለት ኣይኮነን፣ ንባብ ማለት ተመስርሑ ክውዳእ ክኽእል ኣለዎ። ምስ ተወደአ ኢና ተነቢቡ ንብል ማለት እዩ። እዚኣ ንሓዛ ሕጂ ኣበ እዩ ዝውዳእ፣ ኣብ ኣእምሮ ይውዳእ። ባህሊ ናይ ኣእምሮ ወዲ ሰብ ካብቲ ካልእ ፍልይ ዝበለ ኣለዎ። ከባቢና ርኢና ንምሃር፣ ኣንቢብና ንምሃር። ስለዚ ምንባብ እንታይ እዩ ኢና ንብል ዘለና ማለት እዩ፣ ካልቸር እዩ፣ ባህሊ እዩ። እነማዕብሎ እዩ እምበር ምሳና ዝውለድ ኣይኮነን። ቆልዓ ውሉድ ክብል ከሎ ጡባ ዲኡ ኣይስእናን እዩ ሃቀ። ላም እውን ምራኽ ምስ ወለደት ጡባ ዲኣ ሃሰሲላ እያ ትረኽቦ። እዚ ኢነይት እዩ፣ ምሳኻ ዝውለድ እዩ። ምንባብ ግን ምሳኻ ኣይውለድኒ፣ ተማዕብሎ ኢኻ ትመሃሮ ኢኻ። እዚ ከዓ እንታይ ንብሎ ኒውሮፕላስቲሲቲ እንታይ ማለት እዩ? ተመጣጢ ኣእምሮ ናይ ወዲ ሰብ። ስለዚ ምንባብ ትርጉሙ ንምስራሕ ናይ ፅሑፍ ብረቲና ሓሊፉ ብዓይና ሓሊፉ ወይ ኣብ እምሮ ዝሰፍር እዩ። ዓይነ ስውርቲ ኮይኑ ንኣብነት ብምድህሳስ ነቲ ቅርፂ ናብ እምሮ ይሰግር፣ ካብቲ ዲክሽነሪ ናይ እምሮ ርዩ ከዓ ትርጉሙ ይነግር ማለት እዩ።
0: ምንባብ እዚ ክበሃል ፀንሐ እንተደኣ ኮይኑ ንድሕሪት ምልስ ኢልና ንኣመፃፃን ንኣማዕባብላን ንባብ ክንደስስ ክንፍትን ኢና። ብሓፈሻ ፅሕፈት ኣብ ናይ ጥንቲ መሶፖታምያ ከም ዝተጀመረ እዩ ታሪክ ዝነግረና።
1: ፅሕፈት መዓስ ተጀሚሩ ከም ታሪክ እንተኢልና ንድሕሪት ተመሊስና ከባቢ 5,000 ዓመት ኣቢሉ ጀሚሩ ማለት እዩ። ኩሉ ኩሉስ 5,000 ዓመት ኣቢሉ ገይሩ ኣሎ። እቶም ፊደላት ንብሎም ከ ዳርጋ ብዝሓለፈ 500 ዓመት እዮም ጀሚሮም ማለት እዩ። ኣብ ከባቢ 1450 ምስቲ ናይ ጉትንበርግ ፕሮጀክት ዝበሃል ምስ እዮም ጀሚሮም።
0: ሰብ ንምንታይ ተንብብ ኢልካ ምስ እትውከሶ ብዙሕ ውሽጣዊ ወይ ውልቃዊ ዝኾነ ስምዒታቱ ክገልጽ ይፍትን። ገለ ፍልጠት ክኸስብ፣ ገለ ካብ ፅምዋ ክገላገል፣ ገለ ኣዕርኽ ትኸጥሪ፣ ገለ ግዜ ብግቡእ ኣብ ዝጠቅም ነገር ከወፊ ስለ ዝደሊ ዝብል መልሲ ይህብ። ኪንዩዚ ኣቶ ክፍሎም ንምንታይ ተንብብ ኢልና ምስ ተወከስናዮ ከምዚ ይብል።
1: ዘይነበርካ ዘመን ክትምለሶ ትደሊ፣ መሓዙት ክትብዝሕ ትደሊ፣ ሓቀ ህዝቢ ክተብዝሕ ትደሊ፣ ብኸምኡ ኢኻ ተንብብ። ሸክስፒር ምሳና ኣይነበረን ሓቀ። ኣብ 18 ክፍለ ዘመን ኤልዛቤዝያን ታይም ንብሎ ነይሩ፣ ግን ተላሃሊን እያ። ጁልየስ ሲዛር ኣብኡ ትፈልጦ፣ ሃምለት ኣብኡ ትፈልጦ ሓቀ። ወይ ናይ ሙሳ ኣረን ወርቅሃ እንተ ደኣ ኣንቢብካ ናብ ወርቅሃ ትምለስ፣ እቲ ዝነበሮ ኣብ ስሳታት ዘመን ንክትምለስ ይሕግዘካ። ስለዚ ሰብ ንምንታይ የንብብ እንተይልኪ ናብ ውልቁ ተመሊሱ ኣብ ውልቀ ናይ ካልኦት ሰባት ብምእታው ክዳናገፅ ስለ ዝደሊ፣ ንዕኦም ክመስል ስለ ዝደሊ፣ ባርያቶም ክፈልጦም ስለ ዝደሊ፣ እቲ ዝነበረ ስነ ሕብረተሰብ ፖለቲካዊ ተሓሳስብኡ፣ ማሕበራዊ ሕትኡ፣ ናብርኡ፣ ምረቱ፣ ፖለቲካዊ ውዳብኡ፣ ሓቀ ታሪኹ፣ ተፅዕኑኡ፣ ነዚ ኩሉ ክትፈልጥ እንተደኣ ደሊኻ ናብኡ ኢኻ ትምለስ።
0: ብዙሕ ናይ ምንባብ ልምዲ ዘይብሎም ሰባት ትርጉምን ጥቕምታትን ምንባብ ሰሚዖም ከንብቡ ዝድርኽ ስምዒታት ምስ መፆም ኮፍ ኢሎም

0: ከም ብው ይፍትኑ። ናይ ኣድህቦ ጸገማት ኮፍ ኢልካ ከተንብብ ክትጥመም ዘይምኽኣል ሕዝ ግድፍ ዝመስል ናይ ምርባሽ ስምዒታት ይረአዩ። እዚ እንታይ እዩ? ብምንታይ ኢኸ ዝፍታሕ?
1: ንምንባብ ቀዳማይ ዕንቅፋት ዝኸውን ዲስሌክስያ ዝበሃል ሕማም ኣሎ። እዚ መብዛሕትኡ ኣብቶም ኣብ ሕክምና ዝሰርሑ ገልጹልና ኾኑ ኣብ ኣርባዕተ እየ ክገልጸልኪ ዲስሌክስያ ዝበሃል ኣሎ። እንታይ ይገብር ናይ ዲስሌክስያ ምስለኪ? ቢ እንተኮይናስ ዲ ፅሕፋት ሰብ፣ ኪው እንተኮይና ፒ ፅሕፋ። ከምዚ ዝገብሩ ሰባት ኣለዉ። እዚ ፊደል እዚ እንተ ደኣ ጌጋ ፅሒፎሞ ከንብብዎ ከለዉ ከዓ ጌጋ ይንበብ፣ ሚኒናቱ ከዓ ጌጋ ይንበብ። ቢ ዲ ምዃና ብዙሓት ቆልዑ ኣለዉና። ክስቶ ክስቶ ተደይበልና ኣብኡ ከሎ ርኢኹም ኩሉ ሰብ ደቆ ፍትሽ ክእል እዩ። ዲስሌክስያ ቢ ምስ ዲ ዝግምጥል ኣሎ። ነዚ ምርኣይ ፅቡቅ እዩ። ብዝያዳ ምድግጋም ነቲ ዘሎ ዲፌክት ክትዕርዮ ትኽእል ኢኻ። ስሩ ቴራፒ ስኻኻ ንደቂ ሃሃቦም እናገበርካ ትምህር ማለት እዩ። ካልኣይቲ ኣብ ንባብ ፀገም እንታይ እያ? ናይ ሪዲንግ ዴፊሽንሲ እንታይ እያ? እዚኣ ኣቴንሽንካስ ይስራቅ። ሕጂ ንበል ኣብዝና ንመላእ ኣለና እናዝዛረብኩ ከለኹ ሓደ ሰብ ክሓልፍ ማዕፆ ክኸፍት ገለ የጋጥመካ ኣጋጢሙ ማለት እዩ ኣይኮን ከምኡ ተጋጢሙ ሲ ኣእምሮኻ ስራቕ ማለት እዩ። ሓቀዳ ትቐንድቆም ነገር ትርስዖ ሓሳብካ ይስራቕ። ኣእምሮኻ እቲ ሓሳብካ ክትሓስቡ ፀናሕኻ ካብቲ መንገዲ ክትዛረቦ ፀናሕኻ የውፃእካ። ኣብ ንባብካ ኸምኡ ኣሎ። ሞባይል ዝሰምዑ ቴሌቭዥን ኣብ ከባቢኦም ይርዩ ቆልዑ ቀልጢፎም ይስረቑ። ሽዑ ኣብ ሓንቲ ገጽ ኮለል ክብሉ ውዕሉ እታ ገጽ ኣይሰግርዋን ገሊኦም ኣብ ፓራግራፍ ከማ ደንበብዎ ናይ ርድኦም ይመላለሱ ከምኡ ኣሎ። እዚ ኣቴንሽን ደፊሲት ይበሃል። ካብዚ ነፃ ክትከውን ኣለካ፣ ክትዕልሞ ክትክእል ኣለካ፣ ንርእስኻ ክትዕልሞ ክትክእል ኣለካ። ካብቲ ኣቴንሽን ስ ከይስራቕ ኣብ ዲጂታል ዝኣትዉ ከዓ እንታይ ይፀገሞም? ሞባይል ተተኸፊታ ናብኣ ይኸዱ። መፅሓፍ በዚ ተቐሪቡ ከሎ እሳ ትሰርቆም። ቲክቶክ ተመፅያ ናብኣ ይስረቑ። እዚታት ናይ ኣቴንሽን ፀገም ኣሎ ኣብ ንባብ። ሳልሳይ ቋንቋ እዩ። ኣብ ቋንቋ ከዓ ፀገም ኣሎ። ቋንቋ ትገጥመካ ኣብ ማእኸል ፅሑፍ መፅካ ኣማርኛ መፅእ፣ እንግሊሽ መፅእ፣ ጥልያን መፅእ፣ ፍሬንች መፅእ። ሕጂ ክንደይ ቋንቋ ትመልኽካ ተራ ኣለዎ። ብዙሕ መፅሓፍ እዩ ዝገጥመካ። እቲ መፅሓፍ ፅቡቅ ኸውን እቲ መፅሓፍ በቲ ዝደልዮ ቋንቋ ይትረኽቦ እንትኸውን ሓደ ካብቲ ፀገም ኮይኑ ዘሎ ሕጂ ቋንቋ ተደመሊኽካ ዝበዙሕ መፅሓፍ ተፃሕፉ ናይ ዓለም በየን እዩ። ብእንግሊሽ እንተይልና ኣብ እንግሊሽ ተደመሊኽካ ኣይትብድሆን። እዚ ከዓ ሓደ ካብቲ ዓብዪ ብድሆ ኮይኑና ዘሎ ማለት እዩ። ቋንቋ ክመልኩ ክኽእሉ ኣለዎም።
0: ካብ ንባብ ዝርከብ ጥቕምታት ብዙሕ ምዃኑ ርኢናዮ ኣለና። ብኣንጻሩ ውልቃዊ ርድኢትን ጥቕምን ተደሪቶም ዝፀሓፍዎ ኣዕናዊ ሓሳባት ዝሓዘለ ኣብ ገለ ከም መወከሲ ኮይኑ ዝቐርብ ኣይሰኣንን። ነዚ ሕማቅ ካብ ፅቡቅ ፈሊኻ ምርኣይ ካብቲ ዘይምንባብ ዘይኮነ ካብቲ ብብዝሒ ምንባብ እዩ ዝፍታሕ። እንተ ኣንቢብካ ኢኻ ሚዛናዊ ኣተሓሳስባ ከም ዝህልወካ እትኸውን።
1: ሰብ ዘንብብ ነቲ ዘንብቦ ከም ዘለዎ ኢምባይብ ከም ዘለዎ ክውሕጦ ዘይኮነ ብነቐፌታዊ ዓይኒ ክሪኦን ኣብ ሂወቱ ክእትዎን። እዚ እንተተገርና ኢና ተዓዊትና ንብል ኣብ ንባብ እታ ክሪቲካል ሪዲንግ ትበሃል። ብነቐፌታዊ ዓይኒ ምንባብ ጉለታት ምእራይ ማለት ኣይኮነን፣ ኣፕሪሽት ምግባር ማለት እዩ። ብኩልቲ ኣፕሪሽት ንብሎ ዘለና እንታይ እዩ? ናእዳ ክትንእድን ከለካ ምንኣድ ማለት ምፍራስ ማለት ወይ ምድናቕ ማለት ጥራይ ኣይኮነን። ጉለት ዘለዎ ትርኢ፣ ኣወንታ ዘለዎ ትርኢ፣ ናትካ ሚዛን ከዓ ትወስድ። ስለዚ ሚዛናዊ ኣናበባ ክህልወና ኣብዚ ኣብ ዲጂታል እሱ ፀገም ኣሎ። ተንክልተ ድበልክኹ ቪድዮ ክዕለክ እየ። እቲ ሓንቲ ብኣማዞን ዝወፀት እያ፣ ሓንቲ ጎርዞ ጓል ኣላ። እሳ ቀፃሊ ብኢንተርኔት ናይ ኣማዞን ኣትያ ኣቑሑት ትፍትሽ ነይራ። ኣብ መወዳእታ እሳ ከይፈለጠት ሓደ ፓኬጅ ናብኣ ልኢኹምላ፣ ሓደ ትሕዝቶ ብባኳዕ ዓሺጎም ሰዲዶምላ ድሮን ገይሮም ተቐቢላቶ። ኣብቲ ዝመፃ ፓኬጅ እንታይ ፀኒሑ? ናይ ቆልዓ መጥበዊ ክዳውንቲ። እዛ ጓል እንታይ ይሕብርዋ ኣለው? ነብሰ ፆር ምዃና ነጊሮማ። እሳ ከይፈለጠት ነብሰ ፆር ምዃና ተነጊራ። ጉድለት ናይ መን እዩ? ኣማዞን ስሩሕ እዩ ዝሰርሕ ዘሎ፣ ይሸይጥ እዩ ዘሎ፣ ሓሳብ እዩ ዝእክብ ዘሎ። ናና ጉድለት እንታይ እዩ? ናይ ኩልና ኣብ ኢንተርኔት ኣብ ዲጂታል ክንኣቱ ከለና ነንብብ እሞ እንታይ ነንብብ? ብዕምቆት ኣይንሪኦ፣ ሚዛናዊ ኣናበባ ኣይህልወናን። እቲኡ ፎርም ዝሰዱልና ስቕኢልና ንመልኦ። ኣብ መወዳእታ ሓሳብናና ብነፃ ንዕኦም ንህቦም። ናተይ ሓሳብ፣ ናይ ካልእ ሓሳብ፣ ናትካ ሓሳብ፣ ናይ ኩልና ሓሳብ ይእክብዎ። ብዕድመ ይፈልዩና፣ ብቅርበት ይፈልዩና፣ ብቋንቋ ፈሊና ብጂኦግራፊ

0: ፍና ፈሊና ድልየታትና ከዓ ብምሉኡ መልእዎ ንዕኡ እዮም ናብ ኮሞዲቲ ወይ ናብ ንብረት ናብ ኣቕሓ ይቕይርዎ ኮሞዲፋይ ንብሎ እዚ ይሽየጥ ማለት ተሽያጣ ይኸውን ይሽየጥ እሞ ብነፃ ዝሃብካዮም ንሕና ኮሚደረ ሽጉርቲ እዩ ከም ድሽየጥ ኢና ንፈልጥ ኪንኡ ግን ናብ ምንታይ ይከይዶም እቲ ዝሃብካዮም ሓሳብ ይሽየጥ ማለት እዩ ሓቀዶ እዚ ና ከዓ እቲ ኖውለጅ ኢምፐርያሊዝም ንብሎ ማለት እዩ ኖውለጅ ኢምፐርያሊዝም ንፍልጠስ ናብ ኢምፐርያሊዝም ተቐይሩ እቲ ንሕና ንፈልጦ ኢምፐርያሊዝም ንብረትካ ማዕድናትካ መሬትካ ምግባት ነይሩ ሓሳብካ ምግባት ከዳ ምንታይ ከኣቲ እዩ ኖውለጅ ኢምፐርያሊዝም እዚ ዝስረቕ ዘሎ ሓሳብካ ይስረቕ ይሽየጥ ናብ ዕዳጋ ይወርድ ግብሪ ተሓተሉ ዋንነትካ ምዃኑ ተረጋግፀሉ ብነፃ ይሸጥዎ ሓሳብካ ይሸጥዎሉ ንዓኻ ሸጡካ ኣለዎ ማለት እዩ እዛ ጓል እዚኣ እንታይ ኣጋጢምዋ ፕራይቨሲ ናታ ፕራይቨሲ ኢሎም ይሽማጎቱ ፕራይቨሲ ናታ ተጣሒዙ ነብሶ ፀር ይኽኢሎም ከይፈለጠት ኣብ ኢዳ ሂቦማ ዘድልየካ ክዳን ዘድልየካ ሞባይል ዘድልየካ ሰዓት ዘድልየካ ጃኬት ዘድልየካ ሎሽን ባዕሎም ሸጡልካ ስለምንታይ ድልየታትካ ኣቐዲምካ ሂብካዮም ኢኻ ተሸይጡ እዩ እዚ ዝዓይነቱ ድኽመት ናይ መኒ ናይ ትንባባ እዩ ብዕምቆት ክተንብብ ዘይምኽኣል እዩ ካልኣይቲ ናይታ ናይጀርያዊት እያ እታ ናይጀርያዊት ዘውፃእታ ሳውን ምርኣያ ተድልያ ፅቡቅ ዝኾነ ሚዛናዊ እዚኣ ሚዛን ዘይብላ ርኢና ናይ ኣማዞን ዝረአያ ታጓል እዛ ናይ ናይጀርያዊት ከዓ ሚዛናዊት ብኸመይ ሚዛናዊት ንብላ ኣለና ኣብ ኤርትራ ዝተዘርበ ኣብ ከባቢ 2014 15 ኣቢላ ወፅያታ ቪድዮ ቫይራል ከይዳ ሽዑ ኣብ ሙሉእ ዓለም ኩሉ ሰብ ይርእዋ እንታይ ትብልታ ዝተዘቕረበታ ኤርትራውያን ደቂ ተባዕትዮ ብሰንኩ ኩናት እንዳዋሓዱ ከይዶም ደቂ ኣንስትዮ ኤርትራ ከዓ ድምርዓዋን ኣይረኸባን ስለዚ መንግስቲ ኤርትራ መምርሒ ውፅ እዩ ካብ ክልተ ንላዕሊ ዝኾነ ወዲ ተባዕታይ ክምርዖ ወፃኢታት ከዓ ብምሉእ ናይ ሕንኩርኡ ገለ መሊእን ማለት እዩ መንግስቲ ክሽፍነልካ እዚ ዓይነቱ ገይሮም ኣውፅኦሞ እዚ ሓሶት እዩ ሓቀ ሓሶት እዩ ኩሉና ንፈልጦቶም ንነብሮ ግን ምሰንብብካያ እቲ ዘንብብ ሰብ እዚ ንብሎ ዘለና ኣብ ውሽጣኣት እዩ ክሪቲካል ወይ ብኣርትዖ ከንብብ ተደክኢሉ ጠፊኡ ኣሎ ነዚና ክንምህሮም ዘለና ደቅና ንኩሉም ባባይ ማለት እዩ ክተገናዝብ ክትክእል ኣለካ መገናዘብ ከዓ 4-5-6 ፅሑፋት ኣምፂኻ ኣዋሲብካ ታልክዕ ሚዛናዊት ክትወስድ ትክእል ኣለካ እንታይ ይሕግዘካ ሰብ ከንብብ ከም ዘለዎ እታ ቆልዓ ከዓ ፅቡቅ ገይራ ኣቕሪባታ ብስታስቲክስ ጀሚራ ናበይ ገውፂ ይኸይድ ናይ ኤርትራ ስታስቲክስ ደቂ ኣንስትዮን ደቂ ተባዕትዮን ማዕረ እዩ ካልኣይ ምምርዓዊ ዝበሃል የለን ካንካዮ ክትምፅእ ወዲአ ሓ ሓንቲ እንታ ኣኺለና ናኸዋን ስለዚ ጌጋ እዩ ትዘራርባ በርትዖ ክተንብብ ምኽኣል እዚኣ ኣብ ዲጂታል ዝበዝሕ ይፀገሙ ሰብ እንታይ እዩ ኣስተባሂሉ በርትዖ ብምምዛን ከንብብ ኣይክእልን ሚዛኑ እዩ ይስሕት
1: ኣብ ዓለምና ብብዝሒ ዝርከቦን ኣንበብቲ ብተርታ ተሰሪዐን ዘለዋ ሃገራት ኣለዋ እዚአን ኣብ በብእዋኑ በፂሕኖ ዘለዋ ደረጃ ምዕባለ ፅልዋ ናይ ምንባብ ከይኮነ ኣይተርፍን እውን ዘይብል ኣይኮነን እዘን ሃገራት ብኸመየን ህዝበን ኣንባብእ ክኸውን ፅዒረናሉ ተዓዊተናሉ እውን
0: ብብዙሒ ህዝቢ እንተዳርኢና ቻይና ኣለው ኣንበብቲ ህንዲ ግን ኣብ ምንታይ ይወስድዎም 10 ሰዓት ንመዓልቲ ዘንብቡ ብውልቀ ሰብ ክረአ እንከሎ ቻይና እዚ ህንዲያ ወሲዳ ዘላ 10 ሰዓት የንብቡ ሓደ ሰብሲ ኣብ ቻይና ብኣቨሬጅ ክንሪኦ ከለና ብኣቨሬጅ ክውሰድ እንከሎ ብገምጋም ናይ ህንዲ እዩ ተመዝጊቡ ዘሎ ህንዲ ብሰዓታት መሪሓ ኣብ ውልቀ ሰብ ክንበብ ዝኽእል ኩሉ ሰብ የንብብ ማለት ኣይኮነን ግን ተመቂሉ ምስ ተረኽበ ብኣቨሬጅ ህንዲ ቀዳመይትላ ብሃገራት ብምሉኡ ብድምር ክትሪኦ ከለካ ግን እታ ቀዳመይቲ ዘላ ፊንላንድን ሳውስ ኮርያን ደቡብ ኮርያ ማለት እዩ ፊንላንድ እዚአን ብፍላይ ዘን ኖርዲክ ዝበሃላ ካንትሪስ ሃገራት እዚአን ኣብቲ ቅድሚት ተሰሪዐን ኣለዋ ናብ ባህሊ ተቐይሩ ናብ ባህሊ ኣብ ፊንላንድስ ምንባብ ማለት ባህሊ እዩ ኣብ ቻይና ናብ ባህሊ ቀይሮሞ እዮም ከምዚኦም ዝኣመሰሉ ከዓ ምርኣይ ይፅቡቅ እዩ ኣብ ሳውስ ኮርያ ዘድንቆ ነገር ካብ ዝረእኽዎ ቪድዮታት ማለት እዩ ካብ ባህልስ ባህሊ እንዲ ኦፍኮርስ ሃይማኖት ባህሊ እንዲ ናብ ሃይማኖት ከዓ ተቐይሩ ናብ ኣምልኾት ተቐይሩ ቤተክርስትያናት ኣድባራት ኤግዛም መርመራ ክገብሩ ከለዉ ቆልዑ ሲ ከም ስርዓት ጠጠው ብል ኩሉ ነገር ነፈርቱ ባቡሩ ጠጠው ብል መርመራ ክሳብ ዝግበር ኣብ ኣድባራት

0: ኣሰብ ይፅሊ ጸሎት የብፅሕ ዕላማ ንምንታይ ኣብ ትምህርቲ ዘለዎ ኣጠማምታ ናይቲ ህዝቢ ኣሎ ኣብ ምንባብ ኣብ ትምህርቲ ዘለዎ የርእካ ናብ ከምኡ ደረጃ ክንበፅሕካ ይምነነ ህዝብና ሲ ናብ ባህሊ ክቕየር ንባብ ናብ እምነት ገጹ ክኸይድ ምክንያቱ ብኸም እዩ ዝሓልፈልካ ትቅየር እንተኾንካ ብኸም ጥራይ ክሓልፈልካ ዝኽእል ከየንበብካ ይሓልፈልካ እዚ ሕጂ ብኸመይ እዩ ነዚ ሰሪሖምሉ እንተይልና ሓደ ቀዳመይተ ኣብ ትምህርቲ እትዮሞ ከም ስርዓት ኣብ ስርዓተ ትምህርቲ ኣትዩ ካልኣይ ላይብረርታት እዮም መስሪቶም ኣብ ነብሲ ወከፍ ላይብረርታት ቤት ንባባት ማለት እየ ቤት ንባብ ብኮሚኒቲ ደረጃ ኣብ ኢኒሽን ደረጃ ኣብ ዩኒቨርስታት ብኮሚኒቲ ኣብ ከባቢኡ ኣብ ሙኒሲፓሊቲስ ኣብ ከተማታት ኣብ ኣብያተ ትምህርቲ ብጣዕሚ ኣስሖም ሕትመት ናይ መፅሓፍቲ ከዓ ኣዝዩ ሕሱርን ብብዝሒ ከም ዘሕተምን ምክንያቱ ቀረብ እውን ክህሉ ኣለዎ ምሕታም እዚ ምስ ምሕታም ዝተኣሳሰር ማለት እዩ ብኩሉ ቋንቋታት ከዓ በቲ ዝጠልብዎ ቋንቋ ከዓ ናይ ምቕራብ ኣዝዩ ኣብዚ ሰሪሖምሉ ብዲጂታል ከዓ መሊሱ ኣስፋሕፍ እየ ብዲጂታል ከዓ ኣዝዩ ይሰፍሕ ታብሌታት ወፅአን ላፕቶባት ወፅአን ብዌብሳይትስ ገይሮም ነቲ ሰብ ኣክሰስ ክህልዎ እዚ ክረኽበሉ ቀረብ ማለት ንክቕረብ ኣዝዮም ሰሪሖም ኣብዚኦም ዕላማ ልዕሊ ኩሉ ዝሰርሕዋ ግን ባህሊ ምቕያር እዩ ከም ባህሊ ህዝቢ ኣንባቢ ንክትገብሮ ከም ባህሊ ተፃዒሩሉ ኣብ ሰሪሖምሉ ማለት እዩ ነዚ ስለ ዝገበሩኦም ኣብዚ ከምዚ ደረጃ በፂሖም
1: ናይ ዓለምና ኣንበብቲ ብምዃኖም ፍሉጣት ኣብ ዝተፈላለየ ሂወቶም ጸሎትን ኣድማዓትን ዕውታትን ዝኾኑ ሰባት ምስጢር ናይ ዓወቶም ንባብ ምዃኑ እዮም ዝገልጹ ኣብ ህይወትካ ለውጢ ከተምፅእ እንተርኣ ደሊኻ ንፉዕ ኣንባባይ ክትከውን ድማ ይመኽሩ
0: ሩዝቨልት ፕረዚደንት ናይ ኣሜሪካ ዝነበረ ኣንባባይ ምንባሩ ኩሉ ሰብ ይዛረበሉ ንግሆ ሓንቲ መፅሓፍ ውድእ ኢሎም ቅድሚ ቁርሲ ድሕሪ ቁርሲ ግን ሰለስተ ኣለዋ ንመዓልቲ ኮ እዩ ንመዓልቲ እስክንደይ ውድእ ኣሎ ኣርባዕተ ከምዚኦም ሰባት ኣለዉ ፍሉጣት ኣብ ታሪክ ዝተመዝገቡ ካልኦት ክንዛረብ ንኽእል ኢና ማህተማ ጋንዲ ናይ ህንዲ ዝነበረ ማንዴላ እዚኦም እቶም ኣንበብቲ ብታሪክ ንሕዞም ማለት እዩ ማንዴላ ክሳብ ዝቐረባ እዋን ስለ ዝነበረ ብድሕሪኡ እዞም ሕጂ ዘለዎ ዘበን ግን ቢልጌት ኣሎ ዋረን ቡፌት ዝብልዎ ኣሎ እዚኦም ፍሉጣት ኢላን ማስክ ካብቶም ኣንበብቲ እዩ ባይዘወ ኢላን ማስክ ብሃፍታም ንፈልጦምሽ ስለምንታይ ኣፍራየ ኮይኑ ስለምንታይ ኣፍራየ ኮይኑ እንተልካ ውፅኢት ንባብ እዩ 10 ሰዓት እዩ ዘንብብ ኢላን ማስክ ሕጂ እዚ ሕጂ ካብ ንባብ ትረኽቦ እዩ ኣንባባይ ምዃኑ ኣብ መፅሓፉ ኣብ ፅሑፉ ስለ ዝርከብ እዩ ስለዚ እዚኦም ከምዚኦም ዝኣመሰሉ ኣንበብቲ ሰባት ኣለውና ማለት እዩ
1: ኣብ መወዳእታ ንኣቶ ክፍሎም ሚካኤል ኣብ ሓደ ሕብረተሰብ ናይ ምባብ ልምዲ ከተስርፅ እንታይ ክግበር ኣለዎ ኢልና ተወኪስናዮ ነርና
0: ንደቅና ወይ ንኣንባባይ ሓፂር ፅሑፍ ክነላምዶ ክንክእል ኣለና ምንባብ ክመርር ኮማዓት እዩ ኣንብብ ትብሎ ሰብ እው ኣዝያ መራ ፔንፉል እያ ሓቂ ዘረባ ብጣዕሚ ይመሪር ምንባብ መሪር እዩ ግን ኣብኡ ዝርከብ መዓር እዩ ተሓሊፍካዮ መዓር እዩ ነዚኣ ግን ብኸመይ ትበፅሓ ኣብ ሂወትካ ናይ ምንባብ ብኸመይ ተማዕብሎ ካብ ንእስነት ክምዕብል ከሎ ዝመቀረ እዩ ዝሓሸ እዩ ምክንያቱ ተቐንዛ ይውሕደልካ ሓንሳ ኣብ ባህርካ ተቐይርካያ ካልቸር ስለዝኾነ ተቐይርካያ ግን ልምዲ ስለዝኾነካ ናብኡ ኢኻ ትኸይድ ኩሉ ግዜ ከየንበብካ ይተሓልፋን ኢኻ ነዚአን ከመይ ጌርካ ተስርጠን እዚአን ክሰርፃ ክኽእል ኣለዎን 10 ዓመት ክወስደልካ ክእል ዝብል ግምት ኣለን ንክሪኦ ከለኹ ብውሕድ 10 ዓመት ሃመር እናገበርካ ነዚአን እንዳደግደግካ ከም ባህሪ ጥርየን እዚኣ ቁፅሪ ሓደ እያ ኣብ ባህርኻ ባህርና ከ እንታይ ይመስለ ከምዚ ኣቶም ሞለኩል ገለ ንብሎም ሻሎ ኬሚስትሪ ከምኡ እዩ ኣቶምስ እዩ ኣቶሚክ ሃቢትስ ትብል ምሻላ ናይ ጀምስ ክሌር ጀምስ ክሌር ዝፀሓፋ እሳ ምንባባ ፅቡቅ እዩ ንእግረ መገዳይ እንታይ እዩ ኣቶም ባህርና ሲ ብንእሽተ ይጅምር እንዳማዕበለ ግን ኣካል ናትካ ይኸውን ንንባብ ከመይ ጌርካ ኣካልካ ትገብሮ ኣብዚ ምፃዓር ክድልየና እዩ ብብዝሒ ሓፀርቲ ፅሑፋትካ ንኣብነት ዘካውንት ኦፍ ሞንቴ ክሪስቶ ሓቂ ናይ መን እያ እዚኣ ናይ ኣሌክ

0: ኣንደር ዱማስ እያ
1: እዚ ኣንቡቦ ኢልካዮ መተራእሲ ዝመስል መፅሓፍ ሰብይ ኣንብበልካኒ ኣይተሰንቡዶ ናቱ ቨርሽን ግን ዋላ ንሕና ኣብ ሮራ ዲጂታል ላይብረሪ ኣለና ሓፀርቲ ብለበል ዝፍርለ ለበል 1 ለበል 2 ናይ 30 ገፅ ናይ 20 ገፅ ኣለዋና ናይ 25 ገፅ ኣለና ንኣሌክሳንደር ዱማስ ክተንብቦ ተደሊኻሲ መፅሓፉ ሕፅር ዝበለት ኣለ ዘማስኬተርስ ዝብላ እዚኦም ሓፀርቲ መፅሓፍ ኣለና ናይ 200 ቃላት ጥራይ ነዚአን ኣንቢብካ ተለማመድ ቀስ ኢልካ ነቲ 800 ዝኾውን ገፅ ናይ ኣሌክሳንደር ዱማስ ክተንብቦ ትኾንካ ነብስኻ በዚ ኣላማምዳ ሽዑ ናብኡ ክትሰግር ኢኻ ቀንዲ ፀገም ኮይኑ ዘሎ ብዓብ መፅሓፍ ምስ ረእኻ ስለ ትስንብድ ቅረቦ ይመፀካኒ ስለዚ እዚኣ እያ መበልሳል ሰይቲ ደቓይቕ ኣሓዝ ንመዓልቲ 20 ደቐ ወላ ዝኾነ ይኹን ይምፃእ እዚኣ ባህር እዚኣ ዲስፕሊን እናተይ ኣብዚኣ ከኣትዮ እየ ኸንብብ እየ የበል እዚኣ ብውልቀ ሰብ ብውልቀ ደረጃ ክንሪኦ ከለና ኣብ ንባብ ምዕባል እያ ብደረጃ ናይ ህዝቢ መንግስቲ ክንብል ከለና ከ ቤት ንባብ ምኽፋት እዩ ከም ባህሊ ንምቕያሩ ክለባት ናይ ንባብ ግሩፕስ ናይ ጉጅለታት ናይ ኣንበብቲ ምቋሚ እዩ ኣብዚ ኸድካ እያ ትካል ኣብዚ ኸድካ እያ ትካል ክትካትዓሉ ከዓ ክትክእል ኣለካ ኣብ መወዳእታ ተመስርሒ እዩ ብሓንጎል መዓስ ዩ ንባብ ብሰርፅ እንተይልክኒ ክምህረሉ ክዛረበሉ እንተ ጀሚርካ እዩ ምስ ሰብ እንካን ሃባን ክትበሃለሉ ተጀሚርካ ዘንበብካ ፀሚዕካ ምስ ካልኦት እንተ ተኻቲዕካሉ ኣብ ኣእምሮ ሰፊራ ኣላ ተመስርሒ ተወዲኡ ኣሎ ንውፍዓት ከምዚ ናይ በዓል ኢላን ማስካ እንታይ እዮም ዝብሉ ምንባብ ኪኑኡ ክኸይድ ኣለዎ ኣብ ተግባር ናብ ኢኖቨሽን ክቕየር ኣሎ ኣልበርቶ እንስታይን ኣንቢቡ ጥራይ ኮነን ዝሓልፎ ናብ ተግባር ይቕይሮ ናብ ዝረአ ነገር ምስ ቀየሮ ሽዑዩ ንባብ ኣፍራይነት ናቱ ናብ ኢኖቨሽን ክቕየር ኣለዎ ዝብሉካ ኣለዉ እ ንሕና ኣትሊስት ግን ኣንቢብካ ዳጀስት ጌርካ ክትዝክሮ ምስ ሰብ ክትዛረበሉ ትካትዓሉ ክትምህረሉ እተ በቂዕኻ ናይ ብሓቂ ኣብ ኣእምሮ ይተርፍ እዩ ስለዚ ብደረጃ ሃገርን ህዝብን ኣነ ሪኮመንዶ ክገብር ብቑዕ ኣይኮንኩን ካልኦት ይበልዎ ግን ኣነ ከም ዝመስለኒ ኣብ ካሪክልምና ከኣትሎ ንባብ ከም ባህሊ ከኣትሎ ኣብ ኣብያተ ትምህርቲ ከኣትሎ ኮሌጃት ከኣትሎ ኣብ ኮሚኒቲ ከኣትሎ ኣብ ትካላት ከኣትሎ እዚ ዝበልኩ ክለባት ከዓ ቆይሙ ብዓብኡ ክስራሓሉ ክኽእል ኣለ እዚ ናብ ባህሊ ምስ ተቐየረ ካብ ባህሊ ናብ እምነት ምስ ተቐየረ ንባብ ኢና ሽዑኡ ናይ ንባብ መሊኽናዮ ንንባብ ተቋፃፂርናዮ ንብል ማለት እዩ ኣነ ከዓ ይቐኒየለይ

መደብ ናትራን ገለ ካብ ትሕዝቶ ኣምሃርትዮም ገለ ካብ ትሕዝቶኣ ድማ ኣዘኔትን መፅሓቕን ብምባልና ነባኹም ነብሎም ንሕጂ ፋንክሊፓ ተቐሪባ ዘላ ገለ ካብቶም ንዓኸ ንምዝናይ እነቕርቦም ትሕዝቶና ማለት እዩ። ሄሎ ፀሃየ ካብ ማሕበራዊ ሚድያ ተወኪስ እዩ ከስሕቁ ይኽእሉ ዝበሎም ናስወከፍቶምን ዝቐርበልና እዞም ዝስዕብ እውን ሎሚ ከስሕቁ ናይሉ ቀሪቡልና ኣሎ ሞ ንከታተሎም

ንኡስ መደብና ፍኖተ ህይወት እያ ቀፂላ ተቐሪባ ዘላ። ክቡራትን ክቡራን ተኸተልትና ሎሚ ፍኖተ ህይወትና ተመክሮ ሰብ ሓዳርና ከነካፍለኩም። እዞም ሰብ ሓዳር እዚኦም ን48 ዓመታት ዝኣክል ብስኒትን ብፍቕርን ብምዉቕ ናብራን እዮም ፀኒሖም ዘሎ። ወላ እውን ክላለዩን ናብ ሓዳር ንክበፅሑ ዝሓለፍዎ ጉዕዞ እውን ኣዝዩ መሳጥን መሃርን ክኸውን ዝኽእል ኢልና ብምሕሳብ ኢና ፍፁም ክፍለ ማርያም ሜዳ ሂስዎም ዘለዎ። ካብኦም ክንቀስሞ ወይ ድማ ክንመሃሮ ንኽእል እንታይ ይኸውን? ብሓባር ንከታተል፣ ተመክሮኦም ብሓባር ንተዓዘቦ። ናብ ፍፁም ክፍለ ማርያም ከስክረኩም እዩ።

0: 46 ዓመት ኣብ ሙያ ብሽግለታ 48 ዓመት ድማ ኣብ ዕርክነትን ሓዳርን ሞያ ብዝተፈላለዩ ኣጋጣሚታት እትውንኖ ክእለት እዩ። ዝኾነ ሰብ ብልምዲ ኮነ ብትምህርቲ ብዙሓት ሞያታት ክውንን ይኽእል እዩ። ይኹን እምበር ኣብ ሓደ ሞያ ኣተኪርካ ምስራሕ ዝያዳ ብልጫ ከም ዘለዎ ዝኣምኑ ብዙሓት እዮም። ምኽንያቱ ብዙሓት ሞያታት ኣብ ሓደ እዋን ከተተግብር ምፍታን ውፅኢታዊ ክኸውን ኣይክእልን እዩ። ኣብ ኩሉ እውን ሓደ ዓይነት ብቕዓት ክህልወካ ኣይክእልን እዩ ዝብል ኣረኣዩ ኣለዎም። ንሎም እምበኣር ን46 ዓመታት ኣብ ምዕራይ ብሽግለታ ናይ ዝነጥፍ ዘሎ ሞያዊ ሙሴ ተመስገን ተመኩሮ ህይወት ክንደስሲና ሰናይ ምክትታል።
1: ኣቦይ ብካንቦበሎ ናይ ብሽግለታ ፅገና እቲ ዝበርትዐ ሰብኣይ ነይሩ። ኣቦይ ተመስገን ቤንሰይ በዓል ጋርላቲ ዊንድሶር እዚአን ዝኣመሰላ ናይ ቀደም ናይ ጤልያን ሽግለታ ከዕሪ ከሎ ኣብቲ እዋን ተኣነ ተማሃራይ ከልኹ ናብቦይ ናይ ስልጣንያታት ምስሓሕ ክብፅሕ እዚ ብተመክሮ ብአአን ዝሓዝክዎ ኣብዚ ሕጂ እዋን ዘለኹዎ ኣብ ክበፅሕ በቂዐ።
0: ኣቶ ሙሴ ናይዚ ናብ ኣቦኡ እናተመላለሰ ዝርዮን ዝዕዘቦን ዝነበረ ሞያ ምዕራይ ብሽግለታ ፍቕሪ ክሓድሮ ጀመሮ እሞ ኣብ ትርፊ ግዜኡ ምስ ኣቦኡ እናሰርሐ ምስዛ ሕጂ በዓልቲ ቤቱ ዘላ ወይዘሮ በየን ክፍለ ሓዳር ኣብ ዝመሰረተሉ እዋን 1990 ነዛ ሕጂ ዝሰርሓላ ዘሎ ትካል ብምውፃእ ኣብ ሓደ ዓመት ናተይ ዝብሎ ትካልን ሓዳርን ወነነ።
1: እናሰራሕኩ ምስዛ በዓልቲ ቤተይ በየን ክፍለ ስብሓ ትበሃል ምስ ሓዳር መስሪተ ናተይ ክውፅእ ጀሚረ ማለት እዩ።
2: ነዚ ስራሕ ክውፅእ ከሎ ምስ እዚ ሽግር ባፅ የውፅዎ ምስታይ መርዓና ስትሕር መርዓና የውፅይዎ እቲቡስ ዘይብሉ ዘበን ደርጊ ንመዛግጀ መ ተመላሊስ ክሕጉ ዘይለ ላዕልን ታሕትን ላዕልን ታሕትን ኢና ግን ኣውፂና እዮ ልቸንሳ ውፅና ልቸንሳ ውፅና ሓደ ዓመት ክኸውን ኣብዚ ንዳሓሞይ ዕግርግር ክነበል ክከሎ ክሰሪሕ ላ።
0: ኣቶ ሙሴ ንዝሓዘ ሞያ ኣተክሮ ብምግባር ነቲ ካብ ኣቦኡ ዝቐሰሞ ሞያ ዝያዳ ንምዕባይ ኣብ ሓድሽ ፈጠራታት ከድህብን ተፈላጥነት ከጥርን ጀመሮ ሞ ዓማዊሉ እናበርከት ከዱ።
1: እቲ ምዕብልና ካብ ቦይ ዝወረስኮ ንዑ ሒዘ እናቐፀልኩ ከይድ ከሎ ከዓ እቲ ለውጥታት ከዓ ናይ ሽግለታ ምፅጋን ምስኡ ማዕሪ ማዕሪ እንዳለወጥኩ እንዳለወጥኩ እንዳለወጥኩ ሞዲፊካር ዝኾና ናይ ቀደም ሽግለታ ዝነበራ ማለት እዩ። ቤንሰይ እዩ ነይሩ ቀደም ቤንሰይ እዮም ዝፍለጣ ነይሮም ሽግለታ እዚአን ኣብዚ ሕጂ እዋን መላዋጢ የብለንን ኣነ ግን ብሞዲፊካር ገይረ መጓዓዝያ ከም ዝቕፅል ኣገብር ኣብዚ እዋን እዚ ማለት እየ ካብ ተመክሮ ይዎ።
3: ኣነ ጎይቶኦም ተስፋ ይበሃል ተስፋይ ሓጎስ ሙሴ ብሓቂ እቲ ስርሑ ንፉዕ እዩ ብሞዶፊ ክምግባር ድዩ ብኩሉ ስርሑ ንፉዕ እዩ። ኣነ ከዓ ልዕሊ 20 ዓመት ዝኣክል ንሙሴ ፈልጦ ኣነ።
0: ብተወሳኺ ንሱ እውን ንደቁ ኣብዚ ሞያ ብምስታፍ ደኣ ዝያደ ሓገዝ ክረክብን ኣብ ደቁ ድማ ፍቕሪ ስራሕን ባህሊ ስራሕን ከስርፅ ከኣለ
1: እጂ እዚኣ እንዳ ሽክልሳ እዚኣ ክጥርያ ከለኹ እቲ ኢደ ጥበብ ከምዚ ዝበልኩ ካብ ቦይ ዝወረስኮ ብኣኣ ፊልድ ናተይ ኮይና ነዛ ቦታ እዚኣ ከፊታ እያ ማለት እዩ። እዛ እዋን እዚኣ እዛ ነገር እዚኣ ምስ ከፈትኳ እዛ ገዛ እዚኣ ውላድ ምስ በፃሕና እቲ ብኹሪ ወደይ ወዲ 15 16 ክንከሎ ትምህርቲ እንዳተማሃረ ፍርቂ መዓልቲ ምሳይ እንዳሰርሐ እሱ እውን ከም ናተይ ኢድ ሒዙ ዝሰርሕ ነይሩ። ኣብ መርዓ በፅሑ ኣብ መርዓ ምስ በፅሐ ኣንጎላ ከይዱሎ ማለት እዩ። ካልእቲ ምንኣስ ምንኣሱ ንዕኡ ምንኣስ ምንኣሱ ከዓ ልክዕ ናቱ ሒዛ ከዓኒ ምሳይ ትሕግዘኒ ነይራ እሳ ከዓኒ ዕድሚኣ ምስ ኣኸለ ናብ መርዓ ምስ በቓት ሓዳራ ጌራ ኣብ ጀርመን ኣትያላ ማለት እዩ። ስለዚ እዛ ገዛ እዚኣ ንቶም ስድራ ብጣዕሚ ይዕብያቶም እያ ኣብዚ ብፃሕ ኣብፂሓቶም እያ ከምዚ እንዳበልና ከዓ ክሳዕ ዝሕጂ ከዓኒ ይቕፅል ኣለኹ ማለት እዩ
0: ይብል እሞ ዝኾነ ተጠቃሚ ብቕዕቲ ብሽግለታ እንተ ደኣ ክትህልዎ ኮይና ብዛዕባ ክገብሮ ዘለዎ መሰረታዊ ኣገባብ ኣጠቓማ ብሽግለታ እውን ከምዚ

0: ኢሉ ነይሩ።
1: እወ ሕጂ ብቐትሪ ብሽግለታ ክትህልዎ እንተደኣ ኮይና ብሽግለታ ምስ ሓዛ ኣብ ምስራር ጥራሕ ውዕዞ ክገብር የብሉን። ከምታ ንሱ ንነብሱ ዝኣልያ ከምታ ንነብሱ ዝርያ እታ ሽግለታ እውን ኣብ 4 ወርሒ ድያ ኣብ 5 ወርሒ ድያ ኣካላታ ኩሉ ተመርሚሩ ኩሉ ተራእዩ ክትጓዓዝ ክትክእል ኣለዋ። ምክንያቱ እቲ ናታ ዘድልያ እንተዘይገበረላ እታ ሽግለታት እያ ንዝደለዮ ክተብፅሖይ ትኽእልን ከተሳናኽሎ ትኽእል ካብ ዝደለዮ ስራሕ። ስለዚ ልክ ከምታ ንብሱ ከምታ ሰውነቱ ድኣ ብምገባ ምግቢ እውን ንሳ ኣብ 4 ወርሒ ተነውሐ ኣብ 5 ወርሒ እዚ ምግባ ክትርክብ ኣለዋ። እወ ዘሎ ውሽጣዊ ዓረራ ድዩ ቸንትራለ ድዩ ሰርቪስ ምግባር ብምሉእሲ ክህልዎ ኣለዎ ሽግለታ ኣብ ምስራ ጥራሕ ክትከይድ ይብላ። ስለዚ ተተዓናቅፈካ ማለት እዩ ካብ ዝደለኻዮ ሲ ከተጓዓዘካ ይትኽእልን።
0: ኣቶ ሙሴ ኣብዚ ትካል ብዙሓት መንእስያት ከም ዝመሃረን ገና እውን ይቕፅሎ ከም ዘሎን ብምግላፅ ገለ ካብኣቶም ናቶም ትካል ብምሓዝ በዙ ሙያ ከም ዝዓበዩን እዩ ዝዛረብ።
1: እዎ ነይሮም ሕጂ ንምሳሌ ውዑሽ ዝበሃል ነይሩ ካባይ ምስ ወፀ ክራይ ችክሊሳ ገይሩ ሓዳሩ ፈልዩ ኣቦ 3 ቆልዑ ኮይኑ እዚ ትግራይ ብምዃኑ ግን ንኢትዮጵያ ጠቕሊሉ ምስስድርኡ ከይዱ ማለት እዩ። ሓደ እውን ከምኡ 2 ቆልዑ ወሊዱ ኣብ ሓዳር በፂሑ ንጀርመን ኣትዩሎ ወዲ ፃዕዳ እምበር። ስለዚ እዚኦም ከምዚ ኢልና ክሳዕ ሕጂ ንኸይድ ኣለና ማለት እዩ።
0: ብድሕር እቲ ዕውት ሰብኣይ ንፍዕቲ ሰበይትላ ከም ዝበሃል ኣቶ ሙሴ እውን ኣብ ጉዕዞ ሓዳሩን ስሩሑን ታራን ኣገዳስነትን በዓልቲ ቤቱ ኣዝዩ ዓብዪ ከም ዝነበረ እዩ ዝዛረብ።
1: እወ ታራ ሕጂ በዓልቲ ቤተይ ኣብ ምንክብኻብ ንዓይ ፅቡቕ ተስፋ ትበኒ ኣትካሚ ስራሕ ኣይቲ ትስራሕ ነብስኻ ቆጥብ በዚ ናይ ክሳይ ኣለዋ ማለት እዩ ናይ ርህራይ ናይ ሰውነት ሓልየት ኣለዋ ዝኾነ ነገር ብምርዳእ ክሳዕ ሕጂ 33 ዓመት ጌርና ኣለና ብምርዳእ ጥራሕ እዚ ግደፎ ኣብ ምልላይ ምስኣ ክድንፅወካ እዩ ምልላይ ምስኣ ቅድሚ መርዓ 15 ዓመት ዜርና ክድንፅወካ እዩ 15 ዓመት
2: ፅቡቅ ፍቅሪ ሕሊፍና ናይ 15 ዓመት ዝሮት ከይተፈላለና ሓንቲ መዓልቲ እውን ተባኣስና ይንፈልጥን ኣብቲ ሰዓታት ናይ ፍቅሪ ዝነበርናዮ ፅቡቅ ሕሊፍናዮ
0: እሞ ኸደኣ እዞም ብፍቅሪ ዝመፁ ናይ ሎሚ ሰብ ምዉቕ ሓዳር ነዚ 15 ዓመት ዘስተማቐርዎ ዕሙር ፍቕሪ ብኸመይ ጀመርዎ እስከ ንድሕሪት ንመለስ።
2: ኣብ ከምቦበሎን ኣነ እንዳሻ ስርሒ ነይረ ኣብቲ እንዳሻይ ናይ ከምቦበሎ እንዳመን እዮም ዝበሃ ሪጋ ናይታይ ዝበሃል ሪጋ ፋርማሲ እንዳገለ እዮም ዝበሃ ነይሮ ብስራት ብሉ ሕጂ ብደገ ኣሎ ሸማን ከዓ ነይሩ ኣብታ እንዳሻ ስርሒ ነ ካብታ እንዳሻይ ኣይደንጉኹን ኣብቲ ሸማን እዚ ግብራ ይብልዎ እዚኣ ስእልተ ሰኣኢለ ደልኹ ኣብታ ላዕሊ ርኢኸ ምስ ምስ ላዕሊ ምሻላ ኣብዚ ኣላ ምስምስታለምሳ እወ እታ ካምቻ ገደ ኣለኹ በዕልኸን ከምኡ ንሰርሕ ነረ ኣምሂረኒኹም ዝገብራይ ዝብሉ ትግራዋይ ሰሪሕኸን ተኸደና ክትክርእ ክዳን ክንኢሉኒ ሃራይ ከምኡ ስራሕ ምሂረ ነባ ኣብ ኣሰርሕ ነረ እንዳገብራይ ዝብልዎ ካብ እንዳገብራይ ምስ ሙሴ ሻ ክብፅሕ ገለ ክብል ገለ ክብል ይርክበኒ ይርእኒ ይላለ ከም ኣናልኩ ተጣቢቕና ዳርጋ ኣይርሓናን ቀስ ናበለ ናይ ፍቅሪ ዓይነት ታርእኒ ማለት እዩ ኣይተፈላለኩ መጀመርታ ግዲ ኮይኑ ኣብ ክፈላለሲ ኣይከኣልኩም ካብኡ ወ ተኸደ ምስኡ ተመፀ ምስኡ መስ በቃ ስጋብቲ ካብ ስድራይ ስጉግ ኣይተካሓደንን ስ ካብ ስራቤት ክስጉግ ኣይንጀራ ኣለዎም እቶም ገዛ ኣለዎም ክድርብየኒ ግብኦኒ ግን ኣይደርብየኒን ኣይ ስዒቡ ንርእሲኡ ካብ ገዝኡ ወፅ ይፈልጥ ገዛ ወፂት ምሳይ ተዋሪዱ ማለት እዩ ሰዓታት እዚ ኣብ ኣተላሊና ከም ዝብለካ ኣለኹ መጀስ ኢልና እዚኣ ነገር እዚኣ በፅሕና ክብሪ ፀሓየን ኣምላኽ ንዓና ዝሃበኒ መንሂቡ ኣብዛ ሰዕታት እዚኣ
1: ክሻ ንሰቲ ብሞባይል ኣይነበረን ክንረኸብ ኮለና ንሳ ኣብካ ኣነ ወይ ብደገ ኮይነ ወይ ብገለ ወይ ብዝኾነ ፀጠር ምልክት እሳ ሕጂ ምልክት ስለ ዝኾነ ብኣብ እስዩ ኢላ ኖኖ ረሓቅ ነሩ ስነማሮማ ነራሳ ኣነ ሓዝሓዝ ነይረ ሕጂ ብከምኡ

0: ንወፅእ ተዛዊርና እዚ ናይ ሙሉእ መዓልቲ ገለ መለ የለን ክልተ ሰዓት ሓደ ሰዓትን ፍረቐን ትሳታ ትወዲእ ኣላ ማለት እዩ እታ ርክብና ክልተ ሰዓት ሰዓትን ፍረቓን እሳ ርክብና ነይራ ኣብኣ ነትልከ ቅድም ማለት እዩ ከይተመርዓኹ እዩ እዚ ከይተመርዓኹ እዩ ናይ ክልቴና ሻሃበይ ንሰቲ ነርና ምሰልካ ራንድዮ ብቡ ኣይትፈልጥዎን እዩ ሲኔማ ሮማ ራንድዮ ቡ ነራ እምባባ ላተርያ ከዓኒ በዚ ናይ ባቢሎን እምባባ ላተርያ በዚ ናይ ባቢሎን ነራ ኣፍሪቃ ከዓኒ በዚ ናይ እንዳ ዓሳ ዝማርካቶ ብኡ ነራ ኣብኡታትን ላተርያታት ኣብኡታት ኢና ንኣንቱ ንዘወር ነርና
1: እዚ ሎሚ ብርክት ዝበሉ ውሉዳት ብምፍራይ ደቂ ደቁ ክርኢ በቕዒ ዘሎ ሓዳር መበገሲኡ እምነት ሓልዮትን ሓድሕዳዊ መከባባርን ምዃን እዮም እዞም ስድራ ዘዛረቡ
2: እተልይዎ ክገብረልካ እዩ ዘይብሉ ከዓ ኣይገብረልን እዩ ሓቂ ዘሎካ በሊዕኻ ባንስደሪድካ ስሒቕካ ፍቕሪ ከዓ ትፍቕርስ ፍቕሪ እኳ ቀሊል ኣይኮነ ፍቕሪ እኳ ሓያል እዩ ዱልዱል ፍቕሪ እኳ ዘይራሳሲዕ እዩ ካልእ ዓይነት ከይጠመትካ ትፍቕርስ ኣብቲ ምዞር እንዲ ዝርአ ትመጀመርታ እንድሕራልይዎ ገብረለይ ኮይኑ ኣክበቀለ ይክእልኒ ዘይብሉ ከዓ ይብሉኒ
0: እንተ ደኣ ናይ ፍፃሜ ኹምታት ጌርካ ሓደ ኣይቅፅል እንቲ ትፈቕሪ ናይ ምስሊ ክሳይ ዓይነት ክመፅ እዩ ምምናዊ ክመፅ እዩ ምምናዊ ክመፅ እዩ ካልኣይ ነገር እስኻ እንተደይ በለካ እንተደይ ጣዓመካ ወይ ዝኾነ ነገር እንተ ጌርኩ ነታ ቆልዓ እንታይ ትገብራ ኣለካ ንስኻ ዕድላ ትሰብረላ ኣለካ ኣብ ካልእ ከይት ዕድላ ትሰብረላ ኣለካ እስኻ እንተ ሓቀኛ ኣፍቃር ኮንካ ቃል ኪዳን ከይኣስርካ ብቦን በደን ከይተመረቕካ ዝኾነ ነገር ክትፍፅም እዚ ክኸውን ኣሎ እቲ ካልእ ግን ክድግፎ የብለይን ኣነ በተናተይ ምክንያቱ ቀሊል ኣይኮነን ንዓ ዓድላ ትሰብረላ ኣለካ ምምናዊ ክመፅ እዩ ክሳዕታ ቃል ኪዳን ኣቦን ናደን መሪቖም ዝቡካ ብኡ ኣነ ታሽሙ ኮይኑ ስማዕኒ
1: ከምዚ ትሰምዑ ዘለኹም እዚ ካብ ሙያ ብሽግልታ ብሰረኽበ ኣታዊ እናተዓንገለ ብክልተ ፍቑራት ዝቕለስ ዘሎ ሓዳር ኣብዚ ንኽበፅሕ ግዳ ዝሓለፎ መሰናኽል ከም ዘለዮም እዞም ክልተ ሰብ ሓዳር ወሲኹም ዝዛረቡ
2: ምስ ምስስ ጓል ክንደይ ተፋሊጡ ምስ ጓል 15 ኸውን ተፋሊጠ ካብቲ ስድራ ቤተይ ዳርጋ ተነፂለ ብሰንኩ ወይን ግደፍዮ ወይን ሓደእ ግበር ኢልካ ኣይገድፎኒ በቃ እስኡ መደረመ መጀመርታ ሽኣ መጠረሽታይ ኣይገድፍኒ ኢለ ስጋ ኩንደይ ካብ ገዛ ተሰጉጉ እሱ ተሰጉጉ እንተሰጉጉ ናክልቴና ምሰንኪ ፍቕሪ ክልቴና በቃ ተሰጉጉና ምእተው የለን ናይ ኣልፎርማ ተሰጉጉ እየ ሓደሽ ዓዲ ከይደ ኣብ ሓደሽ ዓዲ ወይን ንነብር ኣይተፈላለና ብፍሉም ሓንቲ መዓልቲ እንትኾን ኣይንፈላለዩና ኣብ ሓደሽ ዓዲ ከምዚ ኣበይ ሳልሕ ዝበሃሉ ነይሮም ኣይፈልጦን እየኹም እንታት ሓደሽ ዓዲ ርኢ ይፈልጥኒ እየ ብጀካተ ኣልፎርም እዚ ከተማ ዝኸምበሉ እዩ ጥራሕ ዝኽብሉ ነይረ እንጂ ሓንቲ መደቀስ ኢነ ገለ ምሰልኳ ኣበይ ትደቅስ ኢላ ኣብቲ ሆቴል ድቅስ ሞ ኣበይ ሳልሕ ዝበሃሉ ሓደሽ ዓዲ ኣሎ ክወስተክ ይኽእል እየ ኣበይኒ ሓደሽ ዓዲ ኢልያ ኣስመራ ከለ ክንስስ ኣይፈልጠኒ ይፈልጠኒ ክወስተክ ኢላ ናብኡ ውሲዳትኒ እዛ ቢሳላ በዓል ሓዳርዮም ኣብ ፀኒሖምኒ ተን ሽዑ ዳሕራይ እንታይ መሲልኒ ድምበይነ ይመሲልኒ ትምሳእትኩ ዳሕራይ ግን እዞም ኩሉ ናጣሓንቲ ተጋሩ ኣብ መደቀስ እየን ክሻን ፂፈን እወይ ፀገም ርኪበል እዮ ንበይሳለ ወይ ጓል ኣይትፈልጥኒ ክእል ኣይፈልጥኒ ሕጂ ካብ ስድራይ ወይ ከምዚ ኮይኑ ኢሉ እዮም ሕሸን ዝበሃል ወዶም ነይሮም ምስ ሕሸን ወዶም ይደቅስን ነይሮም ቆልዓ ንእሽተይ ወዲ 6 ዓመት ምስ ሕሸን ይደቅስ ነይረ ሰብኣይ ሰይትነፍቲ ኣነ ምስ ሕሸን እዚ ደቅስ ነይረ ምስ ወዶም እንትፈልጦ ነገርት የብለን ወልሓንቲ ኢሎም ከምተን ክሻ ዝደቀስካ ይደቀሰንን ካብኡ ነብር ነብር ንሳኒ ዓዳት ከየደልያ ትግራዊት እያ ነይራ ምስ ኣበይ ሳልሕ ምሳሕ ዳ ስርሕሎ በርታይ ትገብር ገሊልኒ ምስ ኣዴ ኣጋሽ ዝበሃላ ጎደፋይ ዝበሃል ነይሩ ቆልዓ ኣታ ገዛ ባረኸበለይ ኣበይ ሳልሕ ሰይቲ ኣበይ ሳልሕ ትገሽ ደልያ ገለል እዮም ኣደይ ረጋሽ ዝበሃላ ነይረን ኣብ ኣረኺብኒ ኣረጋሽ ግን ካብ ስድራይ ንላዕሊ ኮይና ትለይ ፀኒሓ
0: ሽዑ ተሪ ከዓ ነይሩ እዚ ናይ ፍቅሪ ከምዚ ናይ ሕጂ ሳሓሒብካ ገለ ይኮነን ብክንደይ ቃልሲ ብክንደይ ቃልሲ ብክንደይ ቃልሲ እቲ ነገር ጀሚሩ ብክንደይ ቃልሲ ማዕሪ ካብ ገዛ ተሰጉጋ ምሳይ ክልተ ሰለስተ ዝረኣይዋ ብታራይ ከዓ ንኸምኡ ተሰጉግና ካብ ገዛ ውፅኢና ካብቲ ገዛ ውፅኢና ከለና ኣብቲ መደቀሲ ናይ እንዳስድራና ተሓቢእና ኣቲና ንድቅሰሉ ክሳይ ነሩ እጃሓዝሓዚ ነሩ ናትና ካንሸሎ ኣሎ ኣነ ነጢርኣቱ ንዓ የ ዝለላ ኣብ ካንሸሎ ደቂስና ልክ ሰዓት ሓሙሽተ ኮን ከሎ ነጢርና ንውፅ ብከምዚሳት ዳሕርቲ ፍቕሪ እንዳመቀረቶም ስድራ እንዳፈለጡ ምስ ከዱ ኣብዚ እዋን እዚ ኣብ መርዓ ኣቴና ማለት እዩ።
1: ከምቲ ኮ ድሕሪ ፀበባ ራህዋ ዘሎ ድሕሪ ፅኑዕ ፍቕሪ እውን ድልዱል ሓዳር ኣሎ ዝበሃል እዞም ሰብ ሓዳር ናይ ዝህያው ኣብነት ኮይኖም ንረኽቦም
2: ዝተመርዓና ዳርጋ 2ልተ ዓመት ኸውን ስናሓሙይ ብዓቕሊ ምስ ሓማተይ ብፅቡቅ ስምዕ ገርና ፀኒሐ ምስ ሞተት ናይ ዓለም ከዓ ምስ ሓሞይ 6ዱሽተ ወርሒ ፀኒሐ ድሕሪ 6ዱሽተ ወርሒ ቤትኒ ከዓ ሓዳርና ውፅኢና ትንውር ደሎ መደብ ስርዓት መደብ ሳሉል የለ ድስቲ የለ ኩርኩርቲ የለ ወልሓንቲ ፍልጠት የለን መደብ ናይ ዓድና ሰሪሕና ተምርዒና ሓዳርና ውፅኢና ማለት እዩ። ሽዑ መንተ ጠኒሳ ሰናይት ድሕሪ ሰናይት ቅሳነት ድሕሪ ቅሳነት ብሳይሞን ደድሕ ሳይሞን ዳህዋ እዛ ሶሶና እዚ ወዲድና ግን ጎትውፅ ሓዳር ክመፅእ ከለናስ ከምቲ ኣዳም ዝገርሞ እዩ ነዚ ክትዛርበሉ ብጋዜጣ ምሉ እዩ ዘይ ብስታይ ገርኩን እምበር መጀመርታ ክንወፅእ ከለና ሓዳርና ሓንቲ ሰብ ዘጥስ ብደገ ደላ ንእሽተይ ንወፅ ሓዳርና ሂባትና ኣማኒትና ነራ ብዝሓደሽ ዓዲ ድሕሪኡ እዚ ዝብለካ ዘለኹ ምብራቅ ትበሃል ማሓዛና ነራ ፊስቶ መውፅ ሓዳርና ሂባና ሽዑ ደበ ንደርጊኡ ነይሩ ሓንቲ ከዓ ሓዝናን ወላ ሓንቲ እንታይ መክብለካ እየ ካብዛ ንሓወስ ኢለ ነግረን ሒዘ ወፅ ፊስቶ ሂባትና ድሕሪኡ እንዳ ገብና ኣለና ሸሓነ ምሕፀብ ነፍስና ስኢልና ጥስስ ፃሕሊ ስመራ ትፈልጦ ከምሽ ብወሚቕና ንሕፀብ ኣብቲ ዓራትካ ኮይና ንበላእ ፀባብያታ ገዛና ቤት ንከዓ እዚ ምትፈቅሪ ግን በቃ እንታይ መክብለካ እየ ከመይ ገረክብለካ እየ ኣብዚኦም ዝተፀኽቡ ወርቂ ተጠርዩ ዘቆልዓ ምስ ተወለደ ሰናይት ማለት እዩ ጨርቂ ተጠርዩ ኣቑሑት ተጠርዩ ሳለል ተጠርዩ ኣርማዴ ተጠርዩ ከረዲሳ ተጠርዩ ብጣዕሚ እንታይ መክብለካ እየ እዛ ሰዓታት እዚኣ ግን ብፍቕሪ ኢና ምሸትን ንጉሆን ብፍቕሪ ብስሓቅ ከም በቃ ዝብላዕና የብና ተደረና የብና ግን ብፍቕሪ ጥራሕ ንሕልፋ ግን ክብለካ ሓንቲ መዓልቲ ውን እዚኣ ጨኒኣትኒ ውን እዚኣ ኮይና ኢልና ትወራን ፊጥና ፍፁም ኣይነፈልጥን ኣብዛ ሰዓታት እዚኣ ስከብዚ ሕጂ ከዓ ንሄልካ ፅቡቅ ናብራ ንካየድ
1: 15 ዓመት ኣብ ዕርክነት 33 ዓመት ኣብ ሓዳር ምህላው ማለት ረኻቢኡ ዝረኽቦ ዓብ ፀጋ እዩ። ስለ ዝኾነ እዞም ሰብ ሓዳር ናብ መንእስያት ዝቐንዐ ለቦዋ እውን ኣለዎም
0: ዝኾነ ፍቑራት ክብሎ ዝደሊ በቲ ሕጂ ኣነ ክዛረቡ ፀናሕኩ ተመርኪሶም ተድሊካ እንተ ደኣ ኮይና ንመጀመርያ መዓልቲ ከመይ ጌርካ ኣፍቅርክልካ ሒዝካ ስለምንታይ በታ ዝፀኻ ቃል ከዓ ብኣ ከዓ ሒዝካ ከም ናይ ኣቦታትኩምን ከም ናይ ኣዴታትኩምን ውርርሻ ሒዝኩም ሓዳርኩም ክተፍርዩ ደቅኹም ክትወልዱ ክዘምዱ ዎ ምክንያቱ ወሊዶም ምመን ንዕኡ እንዮም ወሊዶሞ እሱ ከዓ ልክ ንዓኣ ሒዙ ከምታ ናይ ኣቦ ናይ ኣደን ዝበልና ከምኣ ኣብ ቃል ኪዳኑ ከም ኣብርሃን ሳራን ክኾኑ ከምዚ ይምኒ
2: ዝብሎ ደለ ዘ መንእሰይ ሕጂ ኣብዛ ዘለኹማ ሰዓታት ፅኑዕ ፍቕሪ ትሕዝ ኣለኩም ፍቕሪ ሓያል እዩ ሓዳር ከ ሓያል እዩ ተተኸቃኢልካ ይኹሉ ነገር ሓዳር ፍቕሪ ግስታይ ስለ ዝኾነ ናይ ንቕድሚት ስለ ዝኾነ ተልዕለሉታ ኒካ የለ ተልዕልሉ ስታየለ ዝበላዕ ከብሊኢካ ምካል ብ ኣብዛ ሰዓታት ሓዳር ዝገብሩላ ግን ተፀዋዊድካ እዩ ሓዳር እሱ ከም ገለ ኮይኑ ክመፅእ ከሎ እስኻ ስቕ ንስኻከም ገለ ኮንካ ትመፅእ ከለካ ንስኻ ብዓቕሊ ኩሉ ነገር እሳ እየ ዝብል ኣነ ካልእ ኣልሓምዱላ ንታ ምስ ምፅዋር እዩ ብሓፂር ሓዳርስ ምፅዋር እዩ ጠሚኻ ዲኻ ፀሚኢኻ ዲኻ ኣለዎ ኣይበቀልካን እዩ የብሉን ከዓ ክትሽግሩ ይብልካን ኣብዛ ሰዓት እዚኣ እሳ እየ ዝብል ኣነ ምፅዋር ጥራሕ ተፀዋወሩ ፍቕሪ ሓዳርን በባይኑ እንድዩ ፍቕሪ ትጓስ የሉ ይብልካን ንቕድሚኻ ኢኻ ፀንሓካ ኢደሎ ሓዳር ግን ኣብትስታይ ከኣትካ ልካ መፃ ወዲያ መፀ ወዲያ እዩ ሓዳር ከቢድ እዩ እዚ ግን እታ መፃ ወዲያ ግን ስጋይ ስጋኻ ንሕልካያ ተፀዊርካ ትኸደሉ ትጋገ ተለኺ ትጋገ የለኺ ትጋገ ተልኻ ትጋገ ኣለኻ ተራዳዲእኻ ዝኾነ ዕላልካ ዕልል ከሎ ኣብ መንጎ ስድራ ቤት ቆልዓ ዘለዎ ሰበይቲ ዘይምዝራብ ኣብ ዓራትካ ቆይቁ ተኮይኑ ብዓራትካ ትረዳዳ ኣሉ ማለት እዩ ማንም ሰምዑ ብሉን እዚኣ ንብ
1: ዝኸበርኩም ተኸታተልቲ መደብና ን46 ዓመት ኣብ ሙያ ብሽግለታ 48 ዓመት ድማ ኣብ ዕርክነትን ሓዳርን ኣብ ትሕቲ ዝብላ ርእስቲ ከነቕርበልኩም ዝፀናሕና መደብ ኣይተዛዘመን። ኣቶ ሙሴ ኣብ ሙያ ብሽግለታ ዘጥርዮ ክእለት ምስ መሳርሕቱን ተገልገልቱን ዘለዎ ዝምድና እንታይ ከም ዝመስልን ኣብ ምቕፃር ሰራሕተኛታት ዘለዎ ፍሉይ ዝበለ መረዳእታን ዝድህስስ መደብ ሒዝና ኣብ ዝመፅእ ሰሙን ምሳኹም ኣለና። ሰናይ ቀነ።

ናትራኒኹም ኣብ ምክታል ትርከቡ ክብራትን ክቡራን ተኸተልትና ብምቕፃል ድማ ንኡስ መደብና ዳሳስና ተቐሪባላ። ሎሚ ንኡስ መደብና ዳሳስና ኣብ ዓለምና ሰብ ክነብሮም ኢልካ ዘይተሓስቦ ቦታታት ገዛውቲ ተሰሪሕዎምቲ ሰብ ክነብሮም ክኢሉ ዝርአና ናብኹም ከነብሎም ኣብ ዓለምና ኣብዚ እዋን እዚ ብዙሓት ቦታታት ከምቲ ዝበልናኩም ዘይ

ሰባት ይነብሩዎ ኢልካ ዘይሕሰብ ገዛውቲ ሰባት ኣብ ከምዚ ዝበለ ገዛውቲ ክነብሩ ይኽእሉ እዮም ኢልና ዶ ሓሲብና ንፈለጥ? እዚ ገዛውቲ ከመይ ዝበለ እዩ? ኣበይ ቦታ ኸ ይርከብ? ሓቢርና ንከታተል። ኣብ ደቡባዊ ክፋል ሆላንድ ህይወት ናይ ዘን ዓድታት ሳይንሳዊ ልቦ ወለዳዊ ፊልም ትርኢ ከም ዘለካ እዩ ዝመስል። እዚ ገዛውቲ ባሎጎይን ይበሃል። ሰባት ዝነብሩሉ ኮይኑ ክባዊ ቅርፂ ድማ ይውንን። እዚ ገዛውቲ ኣብ ውሽጡ ሰለስተ ቅፀላታት ዝሓዘ እዩ። ንሳቶም ድማ ኣብ ታሕተዋይ ክፋል መሬት መደቀሲ፣ ኣብ ማእኸል ዓይኒ ምድሪ፣ ኣብ ላዕለዋይ ክፋል ከዓ ሳሎን ይርከብ። እዚ ክፍሊ ኣዝዩ ዘመናዊ ዝመስል ኮይኑ ንእሽቶ ዓቆኑን ክቡር ዋግኡን ከዓ ንኽትነብረሉ ምቹእ ካብ ዘይገብሮ ነጥቢ እዩ። እንተኾነ ኣብ ጽቡቅ ከባቢ ተደኩኑ ስለ ዝርከብ ነበርቲ ሓዲጎ እሞ ናብ ካልእ ቦታ ክኸዱ ድሌት የብሎምን። ነዚ ኣገራም ቦታ ክትዕዘቦ ብሓገዝ ሶፍትዌር ዝተሰርሐ እዩ ዝመስል። በንጻሩ ግን ድንቂ ጥበብ ሰባት ዝሓለፉ ገዛውቲ እዩ። ዘባንዎል ባክሽ ኣይላንድ ወይ ከዓ ፐርፕል ኣይላንድ ማለት ሊላ ደሴት ተባሂሉ ይጽዋዕ። እዚ ገዛውቲ ኣብቲ ተደኩኑሉ ዘሎ ደቡብ ኮርያ ከም ኣካል መደብ ኩልንትናዊ ለውጢ እዩ ዝረአ። ኣብ 2015 ካብቲ ዝሓለፈ ጽልማት እዋን ንምግልጋል ነበርቲ በቲ ሰንጢቕዎም ዝሓልፍ ተፈጥራዊ ፈለግ ተተባቢዖም ነዚ ደሴት ብልላ ሕብሪ ክቐብእዎ ተራእዮም። ልዕሊ 400 ገዛውቲ፣ ኣማኢት ናይ ጎደና ቴሌፎን ንቑጣታት፣ ጽቡቕ ትርኢት ዘለዎ ቦታ፣ ንኽልተ ደሴታት ዘራኽብ ዓበቢንቶ፣ ኩሉ ብልላ ሕብሪ ዝተሸፈነ እዩ። ዝበልዕዎ መግቢ ከይተረፈ ሊላ ሩዝ ክኸውን እንከሎ ክዳኖም እውን ሊላ ሕብሪ ዝሓዘ እዩ። ብዓይንኻ እንክትሪዮ ድማ ብጣዕሚ መሳጢ እዩ። ብዙሓት ሰባት ኣብዚ ገዛ ሰብ ክነብር ይኽእል እናበሉ ይግረሙ፣ ከም ቀልዲ እውን ይርእይዎ። ናብ ውሽጢ እዚ ቤት ምስ ተኣቱ ግን ኣተሓሳስባኻ ክትቅይር ትግደድ። እዚ ቤት 7 ሜትሮ ቁመት፣ 15 ሜትሮ ንውሓት፣ 1.3 ሜትሮ ጎኒ ድማ ይውንን። ብኣውስትራልያዊ ስነ ጥበባዊ ኣርዋን ዎርም ከም ዝተሰርሐ ኸዓ ይንገር። እዚ ፍሉይ ቅርፂ ዝውንን ገዛ ነቲ ልሙድ ገዛ ዝመስል ቅርፂ ዘለዎ ኮይኑ መደቀሲ ክፍሊ፣ ዓይነ ምድሪ፣ ሳሎን ዝሓዘ እዩ። እዚ ቤት ጸበብቲ መናድቕ ስለ ዝውንን ንገለ ሰባት የፍርሖም እዩ።

ከተከሱ ከም ሰባት ዝነብርዎ ቤተ መዘክር ብምዃን ንልዕሊ 400 ዓመት ኣብ ተራጃ ኢንዶኔዥያ ተደኪኑ ዝፀንሐ ዓዲ እዩ። እዚ ገዛውቲ ቅርፂ ናይ ደው ዝበለ ፈረስ ኣለዎ። ብማዕዶን ክትሪኦ ከዓ ክባዊ ቅርፂ ዝሓዘ ናሕሲ ተሰሪዑ ንሓድሕዱ እናተጠማመተ ይረአ። ዕፁብ ዝኾነ ዲዛይኑ ምስቲ ውሕዳት ፊኒስትራታቱ ተደሚሩ ከዓ ናብዚ ክፍሊ እግርኻ ኣብ እተንብረሉ እዋን ምስጢራዊ ድባብ ይፈጥር። እቲ ዘገርም እዚ ቦታ ናይ ምዕራፍን ፅምብላትን ኣገልግሎት ዝግበረሉ ምዃኑ እዩ። ብተወሳኺ ፅንኩር ኩነታት ኣየር ዝፃወርን እንስሳ ዘገዳም ዝሓቅፉን ኮይኑ እዩ ተሰሪሑ። ኣብ ርእሲ እዚ እዚ ገዛውቲ ብቕርኒ ጎባይ ዝወቀበ እዩ። ምኽንያቱ ነበርቲ ዝበዝሕ ቀርኒ ጎባይ ኣብ ገዝኡ ዝሓዘ ስድራ ማሕበራዊ ውሕስነት ይረክብ እዩ ዝብል እምነት ስለ ዘለዎም እዩ። እዛ ነፋሪት ገዛ ናይ ሓደ ብሩስ ካምፕል ዝበሃል ኣሜሪካዊ እያ። እዚ ሰብ ገና ኣብ ንኡስ ዕድሚኡ ፍሉይ ገዛ ምድኳን ጀሚሩ። ንሱ ድሕሪ መኪና ገዛ ክኸውን ከም ዝኽእል ምርኣዩ ነዛ ነፋሪት ገዛ ክገብራ ንቒሉ። ብናቱ ጥበብ ገይሩ ድማ ብሩስ ነዛ ቦይንግ 727 ዝዓይነታ ዝኣረገት ነፋሪት ናብ ኩሉ ዓይነት ጠለባት ሰባት እተማልእ ልምድ ገዛ ለዊጥዋ። ብሩስ ኣብ ውሽጢ እዛ ቤት ኮይኑ ተባላ

ዒቱ ንዕግበቱ ዝገብሮ ነገራት እውን ውሑድ ኣይኮነን። ኣብ ትሕቲ ባይታ ክንበር ከም ዝኽእል ተነጊሩ ይፈልጥ ዶ? ቅድሚ 150 ሚልዮን ዓመታት ገለ ክፋል ኣውስትራልያ ብውቅያኖስ ተሸፊኑ ከም ዝነበረ ድሒሩ ግን ናብ ምድረ በዳ ከም ዝተቐየረ ሰነዳት ይሕብሩ። እዚ ድማ ዓብ ምቅያር ናይ ክሊማ ከም ዘስዓበ ይንገር። ሙቐት ዝቦታ ኣብ ግዜ ሓጋይ 1 ዲግሪ ክኸውንን ከሎ ኣብ እዋን ክረምቲ ከዓ 45 ዲግሪ ይበፅሕ። ምዚ ዘይምቹ ኩነታት ኣየር ንምልማድ ድማ ነበርቲ ክብሮ ባዲ ገዛውቲ ክሃንፅዮም መዲቦም። ቀለልቲ ነገራት ከም ሕፃ እምንን ካብ ማይ ዝሓልፈሉ ሩባ ዝርከብ እምንን ብምጥቃም ከዓ ነዚ ገዛ 23 ዲግሪ ሰንቲግሬድ ንዓመት መመላእታት ዝኸይድ ቀዋሚ ሙቐት ከም ዝህልዎ ገይሮም ሰሪሖሞ። ኣሰራርሓ ስነ ህንፃ ብሕትና ነበርቲ ንኽዕቢ ዝሕግዝ ምዃኑ ከዓ ይሕበር። ኣብ መጻኢ ድማ ሰባት ኣብ ካልእ ፕላኔት ክነብሩ ከም ዝኽእሉ ዘርኢ ዓብ ሓሳብ ምዃኑ ይእመነሉ። ኣቱሊን ዝበሃል ቦታ ብስሙ ዘይክንፈልጦ ንኽእል ኢና። እንተኾነ ጸዳፍ ዓዲ ኣብ ስቲዋን ቻይና ዝብል ግን ሰሚዕና ክንከውን ንኽእል። እዚ ዓዲ 800 ሜትሮ ዝበጽሕ ጸዳፍ ቦታ እዩ። እዚ ዓዲ ድሕሪ ተምሃሮም ኣብ ህዋ ዝተንጠልጠለ መሳለል ገይሮም ናብ ቤት ትምህርቶም ክኸዱ ኣብ ቪድዮ ምርኣዮም እዩ ህቡብ ዝኾነ። መንግስቲ ድማ ንነበርቲ ናይ ዝዓዲ ንምድጋፍ 1 ሚልዮን የን ማለት 150,000 ዶላር ሰሊዑ 2,556 ኣስካላ ዘለዎ 3 ኪሎ ሜትር ዝንውሓቱ ናይ ሓፂን መሳልል ሰሪሕሎም። ብመሰረት ኣብ 2022 ዝወፀ ሓድሽ ፖሊሲ 84 ስድራ ቤታት ናብ ኣብ ትሕቲ ዝጸዳፍ ዓዲ ዝርከብ ዝሓሸ ቦታ ግዒዘን የን። በንጻሩ ኣብዚ ቦታ ብምትራፍ ኣብ ምምዕባል ቱሪዝም ዝኸባቢ ዓብ ተራ ዝፃወቱ ስድራ ቤታት ከዓ ኣለዉ። እዚ ገዛ ንሪኦ ዶ ንህሉ? ኣብ ማእከል ጫካ ተሓቢኡ ይርከብ። ሚሮር ኬብ ይበሃል ዘይረአ ሆቴል እዩ። እዚ መስትያት ንኹሉ ኣብ ከባቢኡ ዘሎ ነገራት ብምንፅብራቕ ንተፈጥሮ ኣዋሃይዱ የቕርብ። እዚ ፍሉይ ዲዛይን ዘለዎ ገዛ ውሽጡ ብኣለሚንየም ዝተሰርሐ እዩ። ኣብ ግዜ ምሸት እዚ ሆቴል ምስቲ ካብ ውሽጡ ወፂኡ ዘንፀባርቕ ብርሃን ተደሚሩ ንዓይኒ ማራኺ ዝኾነ ነገር ይፈጥር። ኣብ ዝኾነ እዋን ክትበፅሖ ድማ ሰሓቢ ትርኢት ኣለዎ።

ብኣንጻር ናይቲ ዘብለጭልጭ ትርኢት ላስ ቬጋስ ኣብቲ ዓሙቕቲ ገለሬታታ ትሕቲ ዓለም ዝኾነ ከርፋ ሕይወት ይርከብ። ኣብ መጀመርታ ዝቦታ መሕለፊ ማዕበል ናይዛ ኸተማ ተባሂሉ ዝተሰርሐ እዩ። ኣብዚ እዋን ግን ምዕቆቢ 2,000 ዝኾኑ ቤት ዘይብሎም ሰባት ኮይኑ ይርከብ። እዞም ሰባት ኣብ ጽልማት ሕማቕ ረሳሕ ኩነታት ስለ ዝነብሩ ብዙሓት ሰባት ካብቲ ማዕበል ንምክልኻል ኣብ ባሕሪ ዝንደቕ መንደቕ ዝተሰርሑ እምበር ሰባት ኣይኮኑን ይብልዎም። ኣብ ጽልማት ይነብሩ፣ ኣብ ግዜ ክራማት ንውሕጂ ይቃልዑ፣ ብገበነኛታት እውን ይሽገሩ። ገለ ወለንታውያን ሰባት ነዞም ሰባት ንምሕጋዝ መሰረታዊ ኣገልግሎት ከምጽሎምን መሰረታዊ ኣገልግሎት ክረኽብለዎም ኢሎም ክጣበቕሎምን ይረኣዩ። እንተኾነ ንኽንዲ ዝኣክል ሰብ ካብ ከምዚ ዓይነት ጸገም ንምውፃእ ግን ውሕዳት ውልቀ ሰባት ጥራይ ዝፍጽምዎ ጉዳይ ከም ዘይኮነ እዩ ዝግለጽ።

ንኡስ መደብና ዓለም ስነ ጥበብያ ቀፂላ ተቐሪባ ዘላ ክቡራትን ክቡራን ተኸተልትና ሎሚ ዓለም ስነ ጥበብና ካልኣይ ክፋል ናይቲ ኣብ ዝሓለፈ ሰሙን ዝኸታተልኩሞ ኮምፒተራይዘር ዝበሃል ሙዚቃ ካልኣይ ክፋሉ እዩ ክህልወና። ኣብ ዝሓለፈ ሰሙን ከምዝተዓዘብኩሞ ኮምፒተራይዘር ሙዚቃ ክበሃል ከሎ እንታይ ዓይነት ሙዚቃ እዩ? ኮምፒተራይዘር ሙዚቃ ምባል ድማ ጉጉያ ባህላ ከም ዝኾነን እቲ እሩም ኣገባብ ባህላ እንታይ ምዃኑ ተዓዚብና ነርና። ንሎሚ ከዓ ኣብዚ እዋን እዚ ተበፂሑ ዘሎ ብኣርተፍሻላዊ ብልሒ ተሰኒኻ ዝስራሕ ሙዚቃ ነቲ ዝፀንሐ እውን ብኡ ተጠቂምካ ንምቕያሩን ንምሕዳሱን ንምፅባቕን ዝግበር ዘሎ ስራሕ ተበፂሑ ዘሎ ደረጃ ክመይ ይመስል ብሓባር ክንካተልና ብዓብኡ

ክብራት ተኸታተልትና ኣብዝ ሓለፈ ሰሙን ብዛዕባ ትጉውያ ባህላ ናይ ኮምፒውተራይዝድ ሙዚቃን ኣገባብ ኣሰራርሓ ናይ ሓንቲ ደርፍን ተዓዚምና ምንባርና ዝዝከር እዩ ንሎሚ ድማ ሰብ ዝሰርሖ ብልሒ ኣብ ደርፊ ብዝብል ኣርእስቲ ክነቕርበልኩም ኢና።

ታቴም ኮኸ እንታይ እዩ ዝሓተካ ከምዚ ኣያ ትብሎ እንታይ ዓይነት መሳርሒ ሙዚቃታት ክጥቀም ትደልየኒ ካልእ ኸ ናይ ታጅር መሳርሒ ሙዚቃታት ይፈልጠኒ ካልእ ኸ ይብለካ ከምዚኣ ኸ ክትእዝዝ ኣለካ እዝን ደለየ ኣለኹ ገለ ክትብሎ ኣለካ ሽዑ ይድገምን እዩ ዘሎ ደርፍታት ብፍላይ ኣብ ኤርትራ ንሰምዐን ዘለና ደርፍታት ድግማ ናይቶም ኣቐዲሞም ዝደረፍዎን ደረፍቲ ገለስ ድግማ ዋላ ድምፆም ሲ ናይ ሓጎስ ወለ ገብረ ሱዝኒና ናቱ ጥራይ ማሓላኺ ገለ ትብል ደርፊ ድምፁ ወሲዶም ኤኣይ ዝሰርሖ ሙዚቃ ገይሮም ኣባ የእትዮም ትኻልእ ግን እታ ኤኣይ በዕል እያ ክደርፍ ትፍትን ሕጂ እቲ ትግርኛ ካብ ብዙሓይ ኣይተመልከን ኣሎ ኣለዋ ንሕና ንመልከን ሐ ቀ ፀ ጨ ገለ ንብለን ንሕና ሲ ኣይክእሎን ንሱ ሕጂ ፅይፍ ይብል

0: ከምዚ ክንሰምዖ ዝፀናሕና ብሰብ ዝሰርሖ ብልሒ ዝተዳለወ ደርፊ ካብቶም ልቡዳት ደርፍታት ፍሉይነት ኣለዎም። ካብቲ እዝንና ኣድሚፁ ዘለልዮ ነገር ብተወሳኺ ዘምፅኦ ጥቕምን ፀገምን ከዓ
1: እቲ ፀገም ናይ ኮፒራይት ናይ መሰል ዋንነት ኣብ ዘሎ ሕቶ ሕጂ እዚ ፀገም ይፈጥር እዩ። ዋንነት ኣሎ፣ መሰል ኣሎ፣ ክልተ በበይኑ ቋንቋ እዩ። ደረፋይስ ዋና ማለት ኣይኮነን። ኣነ ዝደረስክዎ ሙዚቃ ስኺ ዝፅሓፍክዮ ሕላይ እቲ ዘቀነበሮ ገለ ንድሕር ዳ ኮይኑ ሲ ክስቶ ደሪፉ ወይ ኢልካ ናውቲ ደርፋ ይበሃል። ሕጂ ኣብዚ ናውቲ ሕጋዊ መስርሕ ኣለዎ። ኩሉ ደረፋይስ ዋና ደርፉ ማለት ኣይኮነን። ኣዝዩ ውሕድ ደረፋይ ዋና ደርፉ ውሑድ ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ። ኣብ ዓለም ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ። ዋናታት ዋናታት ደርፎ እዘይ ኮይኑ ናይ ብዙሕ ሰብ ኢድ እዩ ዋና ካ ኩሉ እዩ። እዚ ኤኣይ ምስ መፀ ፋሕፋሕ ኢሉ ምክንያቱ እታ ደርፊ ስራቅ ድያ ናብቲ በዕሉ ተባሃል ሓይቲ ድዩ ሰሪሑ ዋ ኤኣይ ገር ኣይትፈልጥኒ ኢኻ ስቑ ኢላ ምፃ ኣቢላ ክታ ትመስሎ ገይሩ ሰሪሑ ኢልካ ኣሎ። ሕጂ ዋሕዲ ፍልጦ ተሊካ ንዓኻ ፅቡቕት እያ እታ ሙዚቃ ተሰሪቃ ዶ ገለምታት ክል ብዛ ኣይትሓስብኒ ኢኻ። ናይ በዓል ሓጎስ ናይ በዓል ሃይለ ገብሩ ናይ በዓል ገለ ስቕልካ ናይ በዓል ኣበባ ገለ ምፃ ኣቢልካ ንድሕር ዳኣኒ ሰሪሕካዮ ስርቂ ብሁድ እዩ ርኡ እዩ መን ሰሪቕዎካ ይትፈልጥኒ ኢኻ ሽዑ ዘሎ ፀገምካ። ሕጂ ብክልቲኡ ወገንሲ ተወፃዓይ ኣሎ ኩሉ ግዜ ማለት እዩ። ኣብቲ ኮፒራይት ምስኣተኻ መሰል ገለካ ዝሕሎ ኣይኮነን። ኣብ መወዳትኡ ሲ ሓንቲ ስራሕ ምስ ሰራሕካ እያ ክትዝርጋሐን ከለኻ ናብ ዓለም ዝተፈላለዩ ሶፍትዌርስ ኣለዋ ንሳተ እንታይአን ኩሉ ግዜ ቸክ እናገበራ ዝኸዳ እዚ ደርፍስ ናትካ ድዩ ኣይኮነን፣ እዚ ድርሰት ናትካ ድዩ ኣይኮነን። ገለ ኤኣይ ምስ መፀ ግን ኣዝ ዓሰርተ ግዜ ድርብሽ ተሎ ወላባተን እውን ኮ ሕጂ ኤኣይ እኮ ከም ተስርሐኒ ነይሩ። ኣብዛኻ ካልእ ዓይነት ኤኣይ እዩ ዘሎ። ኤኣይ ምስ ኤኣይ ክረዳዳ እንድሕርዳ ጀሚሩ ከዓኒ ናብ ጥፋት ገፅና ንጓዓዝ ኣለና ኢልካ ድምድም ትኽእል ማለት እዩ። ኤኒወይ ሱ ካልእ ሕቶ እዩ እቲ ኩሉ መስርሕ ኣገባብ ገለ ሰዓታት ዝወስድ ኣዋርሕ ዝወስድ ዓመታት ዝወስድ ገለ ኣብ 10 ደቂቃ ክቐርበልካ ይኽእል ኤኣይ ፀገም የብሉ። ተቐልጢፉ ከዓ 5 ደቂቃ ቐርበልካ ፀኒሖ 2 ደቂቃ ቐርበልካ ገለ ፀገም የብሉ። ሕጂ እቲ መስርሕ ኣዝዩ ሓፂር እዩ ዝኸውን እቲ ሃለክለክለክለክ ትብሎ 10 ግዜ ገለ ኣሕፅር ኣቢሉ ይቐርበልካ። ከምዛ ናይ ካልኩሌተር እያኩ ካልኩሌተር ስኻት ሓስብ ንሳቀ ቀሚራ ትህበካ ምስ ተማሃዘ ኩሉ ሰብ ንዲሑ ሒልዋ ነይሩ ሕጂ ከዓ ጆጅባን ኣላ ኤኣይ ካ ምስተማሃዘ ሒልዎ ሰብ ሕጂ ምስ ማዕበል ሕብለሎ ሰብ ገለ ሓደ መዓልቲ ኣብ ጆጅባና ክኸውን ንኽእል እዩ። ግን እቲ ኩሉ መስርሕ ምስላጡ ሓደ ካብቲ ጥቕምታት እዩ ሓደ ካብቲ ጉድኣቱ ከዓ እዩ። እቲ ጥቕሙ እንታይ እዩ? ግዜ ይቁጥበልካ ኣሎ። እቲ ጉድኣቱ ከዓ እንታይ እዩ? ሰብ ኣይጥዕም መወዳቱ በቲ ሓደ ወገን ክትሪኦን ከለካ ከዓ ንኣብነት ኣእምራዊ ምዕባለ ዝደኸሙ ሰባት ኣለውና ኣካላቶም ዝሰንከሉ ሰባት እውን ኣለውና። ግን ሙዚቃካ ክትፃወቱ ይደል ኤኣይ ነዚኦም ሓገዝ እዩ ይሓስቡ ይእዝዙ ይሰርሑ ኣለ ሕጅስ ስለ ዝሰንከልካ ኢድካ ጥራይሲ ሙዚቃ

ፃወትን ክትበሃል ከቢድ እዩ፣ እዙ ከቢድ። ገሊኦም ንዑ ይጥሕስዎ እንድ ይጥሕስዎ እዮም። ስቲቪ ወንደር ሲ ዓይነ ስውር ኢና ንፈልጦ። ብመኪና ሓደጋ ዘጋጠሞ መልሓሱ ተሃሪሙ ሲ ክዛረብ ክደርፍ ገለ ከሎ ቃላቱ ብዙሕ ኣይስማዕኒ ኣተኩር ኣቢልካ ተዘይሰሚዐ ብዙሕ ይስማዕኒ፣ ግን ይደርፍ እዩ። ክሳብ ሕጂ ወዲ 75-76 ዓመት ሽማገለ ሰብኣይ ኣዳራሻ ትመልእ ስታዲማ ትመልእ ኣሎ።

ወልዶ ሚት ኻ ሚት ኣይክእል ዘይከውን መወዳቱ ሰብ እዩ ዝነፈቕ ሰብ መሽን ኣይነፈቕን እዩ ሙሉ መዓልቲ ምስ ቴሌፎንካ ውዒልካ ገላ መወዳቱ ኣጥፋ ኣቢልካ እያ ምስ መሓዙት ክኸድካ ካ ተዕልል እምበርሶም ኣይ መገደሱኻ ነይሮም እዚኣ ሚት ኻ ሚት ተተገድስ ነይራ ሕጂ ፕሮሴን ኮንስ ናበልና ንሕርዳት ናይ ህላውነት ኤኣይ ርኢናዮ ጥቕምታት ኣለዎ ጉድኣት ካ ኣለዎ እቲ ጥቕልል ኣቢልካ ስርቕ ኣቢልካ ገለ ሚት ኻ ሚት ኣብኡ ኣሚንካ ምስራሕ ግን መወዳትኡስ እሞ ሰባት ኣይነድልን ኢና ብዓለም ኢና ንብል ዘለና ማለት እዩ ሕጂ እዚ ዘየድሊ ሻቕሎት ኮይኑ ይትስምዐኒና ጥቆሙ ዝገብር ዘሎ ኣካልካ ስሒትዎ ኣሎ ኣጠቃቕማ ኤኣይ ወይ ኣጠቃቕማ ቴክኖሎጂ ስሒትዎ ኣሎ ማለት እዩ ኣብ መወዳቱ ነቲ ዋና ተፍቅድ ኤኣይ ትጥቀመሉ ሚት ኻ ሚት ዘይኮነ ዝትክእሲ ትጥቀመሉ ጥራይ ከምዛ ገንዘብ ትጥቀመላ ንሕዳ ክትጥቀመልካ ጀሚራ ገንዘብካ ተፀልለካ ልካቆምያታ ኤኣይ ከዓ ትጥቀመላ ንመሳርሒ ንመሳለጢ ንገለ ሓሳባት መመንጫዊ ገለ ክትጥቀመላ ትኽእል ኢኻ ሚት ኻ ሚት ክትክኦ ነቲ ኩሉ ስራሓት ናይ ብዙሕ ሰብ ግን ከቢድ እዩ

0: ኣብ ዝሓለፈ ክፋል ከም ዝገለጽናዮ ደርፊ ንባህልን ልምድን ሓደ ሕብረተሰብ ምንፅብራቕ ዓብ ኣስተዋጽኦ ኣለዎ። እዞም ብሰብ ዝሰርሖ ብልሒ ዝዳለዉ ዘለዉ ንኽትሰምዖም ኣድነቕቲ ክኾኑ ይኽእል እዮም። ኣብ ምግላጽ ባህልን ልምድን ናይ ሕብረተሰብ ግን ኣብ ከመይ ደረጃ ከም ዘሎ ብከምዚ ይግለጽ።
1: AIC ተምሃራ እዩ ዘሎ ሰርተ ግዜ ዝመሃር ዘሎ ይመሃር ይመሃር ይመሃር ዘሎ እምበሪ ከምዚ ኣብቲ ተደልዩ ዘሎ ደረጃ ሳይበፅሐን ኣሎ። ዝተፈላለዩ ምሁራት ናይ ቴክኖሎጂ ዝመዙ ኣብቲ ዓለም እቲ ዘለዎ ገለ ብዛዕባ AI ዝተፈላለዩ ቀለ ምሕታት ኣካይዶም ኣለዉ። ኣብ ፖድካስት ኢሎም ገለ ብዙሕ ግዜ ተዛሪቦም ኣለዉ። ብዙሕ ሰሚናራት ኣኼባታት ገለ ገይሮም ኣለዉ። መወዳእቱ ትናትና ብቕዓት ገለ ኣይበፅሖና ናይ ሰብ ኣይበፅሖን ኣሎ ክበፅሖ ናይ ክበፅሖን ካልእ ሕቶ እዩ ንሱ ንካልእ መዓልቲ እዩ ትዘረባ። ሕጂ ኣብ ከምኡ እናተምሃረ እንከሎ ኣብ ውሽጢ ኣቲኻ ሕብረተሰብ ዶ ባህሊ ዶ እቲ ባህሊ ምስ በልካ ሽዑ ከዓኒ ንኣብነት ኣብዛ ኤርትራ ሲ 9 ብሄራት ኣለዋ። ካብዘን 9 ብሄራት ኣብ ሓንቲ ብሄር እቱ ምስ በልካ ኣብታ ሙዚቃ ጥራይ ትብል ንድሕር ዳ እቱ ዊልካ ትጠፍእ ኣብኡ 10-20 ዓመት ከተሓልፍ ትኽእል ኢኻ። ከምዚ ዓይነት ህርመት ኣሎ ኣብ ከምዚ ንጥቀመሉ እዚ ዓይነት መሳርሒ ሙዚቃ ኣብ ከምዚ ንጥቀመሉ እዚኦም ቀቢላ እዮም ዳ ከምዚኣ ትፃወቱ እምበር ኣብቲ ሓንቲ ንድሕር ዳ ከይድካ ካልኦት ከምዝበሃሉ ቀቢላ ኣሎ እሶም ከ ከምዚኣ እዮም ዝገብሩ ናይ ከም ክስቶ ፅልዋ ስለ ዘለዎም እኳ እዮም ከምዚ ገይሮም ሞ እትባሃሎም ገለ ናበሉ ኣብ ውሽጢ ተኣቱ ትጥሕል ኢኻ። ሕጂ ነዚ ኩሉ እዚ መርሚሩ ፈትሹ ፈሊጡ ገለ AI ከንፀባርቐልካ ገና ንሽትለይ ማማይ እዩ ዘሎ እቲ ጥራይ እንታይ ኮይኑ ከምዚ ናይ ከልባ ተዓብያ ኮይኑ ተዓብዩ ግን ማለት ቅልጢፉ ጉብዝ ጉብዝ ጉብዝ ገለ ዝብል ኮይኑ ከምኡ ኢሉ ዳ ከይመውት እምበር ቅልጢፉ ዝጉብዝ ዘሎ እጅ ኣብ ከምኡ ብዙሕ ትስሕቶ ነገራት ኣለዎ። ብዙሕ ኣዝዩ ብዙሕ ነገር ትስሕቶ ኣለዎ። ብዙሕ ነገርካ ዝጠቕመካ ኣለዎ። እቲ ባህሊ ሕጂ ሓደ ካብቲ ዝስሕቶ እዩ። እቲ ክብርታት ገለ ሓደ ካብቲ ዝስሕቶ እዩ። ከምዝ በልኩ ዓንቲ ወይ ኮ ኣዛዚ ኣለዎ ባዕሉ ልዕል ኣቢሉ ኣይሰርሐልካ ክእዘዝ ኣለዎ። ሕጂ እቲ ኣዛዚኡ ማዕረ ክንደዩ ኣፍልጦ ዘለዎ ንኣብነትሲ ኳስ ዓንቲ እውን ኣልዒልንያ ነርና ሕጂ እውን ከነልዕላ ኳስሲ ብዓይኒ ሙዚቃ ክትሪኦን ከለካ እቲ ህርመት ኣብ ዌስተርን ዓለም ብብዙሕ ዝጥቀምሉ ህርመት ኣይኮነ። ኣብ ትግርኛ ይጥቀምሉ ኣብትግረ ሳሕቲ ይጥቀምሉ እዮም ገ በዓል ብለና ይጥቀምሉን እዮም በዓል ኩና ኣዝዩ ብዙሕ ዝኾነ ህርመታት ኣለዎም ገለ። ሕጂ ኣብታ ብዳዊት ምስ መፀኸታ ኳስ ንዓ ንድሕር ዳ መሪፅካያ ከምዚ ዓይነት ያታ ህርመት ገሊልካ ንድሕር ዳ ኣስሚዕካዮ ሰራሒቲ ናይ AI መን እዮም ዘለዎ ክሳብ ሕጂ ዌስተርን እዮም ዘለዎ። ኣብ ኣሜሪካ ርኢና ኣብ በዓል ቻይና ርኢና እተን ብብዙሕ ብልጭ ኢለን ሰብ ደሰንበዳ ማለት እዩ። ሕጂ ንሳቶም ናይ በዓል ኳስ እንታይ ፍሉጦ ኣለዎ እንታይ ዓይነት ህርሞት እንታይ ፍሉጦ ኣለዎ ኣብዚና ንመፅእ ማለት እዩ። በቲ ሕጊ ከይድካ ቀሚርካ ገለ እዚ እቲ ክኸውን ዝኽእል ገሊልካ ገለ ክትህቦ ትኽእል ኢኻ

ዝሃብካዮ ይሰርሐልካ ሽዑ እንታይ የጥፍእ ግን እቲ ኣለዎ ኣብ ውሽጢኻ ዝፈጥረልካ ስምዒት ኣለዎ ተንቀሳቀስ ተንቀሳቀስ ዝመፀካ እንታ ዓይነት ምንቅስቃስ ከማስካል ዓይነት ምንቅስቃስ እዩ ሕጂ እቲ ውሽጢኻ ዝፍጠር ስምዒት ገለ ግን እቶም ደቂ ዓዲ ነቲ ባህሊ ዝፈልጥዎ ፅቡቅ ገይሮም ገለ ክፃወትዎ ከለዉ እዩ ምክንያቱም እንታይ ኣሎ ሰንከል ዝብል ነገር ገለ ኣሎ ትሰምዖ ንሶም እዮም ዝፈልጥዎ ንሳ እታ ሰንከል ትብል ሲ ተዘይክኢልካ እያ ናይ ብሓቂ ስንክልና እያ ግሊች ዝበሃል ሙዚቃ ዓይነት ሙዚቃ ኣሎ ጅር ናይ ሙዚቃ ግሊች ዝበሃል ኣሎ እታ ሽማሲ ግሊች ኣነ ኢማጅን ዳ ግሊች እየ ትበሃል ሕጂ ናይ ባዕቂ ያኮ ግሊች ትገብር ካብ ሙዚቃ ሰባዕ ፀኒሕካስ ኣብ መንጎስ ሰንከልከል ገለ ትብል ምሽ ክፃወትካ ትቕፅል ብዕላማ ዩ ዝኣቱ ትሰንከልከል ሕጂ ክትስዕስዐሉ ገለ ከለኻ ኣይኮልፈካን እዩ ስምዒትካ ወይ ክትሰምዖ ገለ ከለካ ስምዒትካ ኣይኮልፈካን እዩ እታ ግሊች ብዕላማ ይኣትያ ስማ ግሊች ኢሎማ እታ ሙዚቃ ግሊች ትገብር ኣብ መንጎ ገለ ልክ ከምዚ ኮምፒተር ክጥቀም ፀኒሕካ መንጎ ዝርግርግርግ ገለ ትብል ወ ግሊች ገይራ ኮምፒተር እየ ገለ ትብል ኣብታ ሙዚቃካ ከምኡ ኣትያ ኣላ ሕጂ እዚ ካብቲ ባህሊ ዝመፀ እዩ ኣብ በዓል ብዳወይት ገለ ክትሰምዕን ከለካ ሕጅስ ከምኡ ስንክል ገለ ዝብል ገለ ኣለዎ ትኽብቲ ኣብ ሙዚቃ ዓለም ትመሃሮ ገለ ዘይከይድ ነገር ገለ ኣለዎ ንሱ እዩ ትመቐረቱ ኣብ መወዳእቱ ሰባት ደብለኒ ከዓ ንሱ እዩ እቲ ኣብ ውሽጥና ዘሎ ትስምዒት ገለ ንብሎ ሲ ኮምፒተር ኣይትረኽቦ ናይ ንሱ ኣይትፈልጦናይ ቴክኖሎጂ ኣይፈልጦን እዩ ንሱ ስምዒታ ወይኒ ኢና ደቂ ሰባት ስምዒት ኣለና ገለ ንዕኡ ኣብ ሙዚቃ ነእቲ ወይና ኣብ ባህሊ ነእቲ ወይና ኣብ ኣረዳዳእ ነእቲ ወይና ገለ እዚ ኩሉ እዚ ኤኣይ ኣይፈልጦን እዩ ክፈልጦን እዩ ኣይክፈልጦንካ ካልሕቶ እዩ ምናልባት እቲ ናይ ምቕማር ዓቕሙ ገለ ሰማይ ክስቀል ይኽእል እዩ ንዓ ስምዒት ኣምፀለይ ገለ ኢልካዮ ግን ካልሕቶ እዩ ኣይኮነንዶ በቲ ስምዒት እተሰርሐ ባህሊ ሲ ዋላ እንታ ስምዒት ትብል ብዓንደ ርእሳ ነታ ኣምር ከማን ክርዳእ ኣይክእል እዩ ሕጂ ይሓዋውሰልካ ባህሊ ከማን ኣዝዩ ይሓዋውሰልካ ባህሊ ንኣብነት እቲ ቃላቱ ናይ ኣምቸ ዝጥዕም ገለ ትግርኛ ፀያፍ ትግርኛ ገለ ኣምሓሩ ትግርኛ ክዛረቡ ከለዉ ርኢኸዮም ኣለኸ ፅይፍ ገለ እዮም ዝብሉ ፐርከተን ገለ የብሎምን ከዓ ንሳቶም ምስን ሕጂ በን ስለ ዓብዪ ኩሉ ዚኦም ናፀየፉ ዝዛረቡካ ከምኡ ዝጥዕሚ ትደረፈ ዩኮ እቲ ሙዚቃ ናይ ወስተርን ገለ ኣዝዩ በቃ ከምዚ ዋእዚ ኣብዚ ኮነ ተሰሪሑ ገለ የብለካ ምክንያቱ ኣብዚ ንጥቀመሉ ኤለመንትስ ገለ ኣይትሰምዖን እዩ ካብቲ ሙዚቃ ሕጂ ናይ መንዲያ እዛ ደርፊ ገለ ትብል ገብረ ፃድቕ ብብዙሒ ይለዓል እዩ ኣብ ኤርትራ ገብረ ፃድቕ ዝበሃል ትግራዋይ ደረፋይ ሲ ናይ ብዙሓት ኤርትራውያን ደረፍቲ ደርፍታት ደጊምዎ ብዋጣ ገይሩ ዝደርፍ ብዋጣ ገይሩ ደጊምዎ ናይ ሓዳር ጌር ሰሚዐ ብዋራ ገለ ብዙሕ ሰብ ናይ ገብረ ፃድቕ ደርፊ እያ ይብለካ ገሊኻ ናይ ሽላን ደርፊ እያ ይብለካ ናይ ባርያ ደርፊ እያ ባርያ ደሪፍዋ ባርያ ሰሪሕዋ ሕጂ ገብረ ፃድቕ ምስ ወሰዳ ሃቢባ እህቢብዋ በ ሽዑ ሰብ ናቱ ቕብል ጀሚሩ ሽዑ ናይ ዑስማን ኣብደርሒም ትሰምዕ ፀኒሕካ ናይ ፀሓይቲ በራኺ ትሰምዕ ፀኒሕካ ናይ ኣተወ ብርሃን ሰጊድ ትሰምዕ ፀኒሕካ ናይ ተወልደ ረዳ ትሰምዕ ክውሰድ ጀሚሩ ሕጂ እንታይ ኮይኑ ትሰምዕ ኖ ገብረ ፃድቕ ይደሪፎ ኖኖ ዝያዳ ናይ ክስቶ እንድ ገለ ኣብ ዘየድሊ ዕንፍሽፍሽ ኣትዩ ትሰብ ድሓር እንታይ ከ ኮይኑ እቲ ደጋማይ ከዓኒ ክረዲት ኣይህብኒ እዚኣ ናይ ኩሶ ደርፊያ ኣነ ግን ይደግማ እየ ዘለኹ ገለ ከዓ ይብልኒ ወይ ብፅሑፍ የለ ወይ ብኣንደበት የለ ኮይኑ ሕጂ ኤኣይ ካኹም ይገብር ንፅኢሉ ድግም ድግም መብለልካ ይሰርሐልካ ገለ መልታት ገለ ክረዲት ኣይህብኒ ባህሊ ሕውሱስ እዩ ዘብሎ ኣብ መወዳእቱ ሽዑ እታ ስራሕ ጥራይ ቅምር ኣቢሉ ዝህበካ ተኣዛዛ እዩ ኣብ መወዳእቱ እቲ ኣዛዚ ኣይሕግዘካኒ እቲ ተኣዛዛይ ከዓ ዝገደደ ክሕግዘካ ይክእልኒ ማለት እዩ ሕጂ ባህሊ ገሊልካ ጥልቕ ኢልካ ክትዛረበሎም ዘለካ ኣምራት ገለ ኤኣይ ኣይበፅሑን ኣሎ

0: ክብራት ተኸታተልትና ሰብ ዝሰርሖ ብልሒ ከም ኣጠቃቅመና ዘስዕበልና ጉድኣትን ጥቕምና ኣለዎ። ስለዚ ካብ መፀስ ንጥቕምና ድኣ ክነውዕሎ ይግባእ እምበር በንጻሩ ሙያ ንምጉዳል ክኸውን ኣይግባን። ነዚ ኣመልኪቱ ኣብ መወዳእታ ዝሃበና ለቦዋ ብምቕራብ መደብና ክንዛዝም
1: ኣይትስረቀታ ዘረባ እጂ ሰብ ግን እንታይ እዮም ፀላ መሲልቲ ከምዚ መምሎቂ ገለ ይፍትነ ኣላ ኣይዳሕ እዚኣ ዲጂታል እንዲ የብለካ ናው ስርቅያ ዲጂታል እያ ዲጂታል ኣይኮነትን ገለ ዝኾነ ነገር ቅድሚ ኣቡታት ገለ ምምርማር ምእታው ኳስ ኣይትስረቀ እታ ዘረባ ኣይትስረቅ ተወዲ ሞባይል ኣብዚ ጣውላ ኮፍ ኣቢለ ኣነ ሒዝዋ ተኸይዱ ሰብ ኩሉ ሰብ ታ ስርቂ ትርድኦ ንሓደ ደረፋይ ኬፍ ቆድኩ ታ ደርፊ ንሕርዳ ደጊመ እያ ከዓኒ ዋይ ክፅብቕ ገይርዋ ክትፍተወካ ኣብ ምድናቕትኣቱ ተቀዳዲምካ ነው ስርቂ ስርቂ መወዳእቱ ሕጂ ብዝተቃለ መጠንሲ ነንዶ ሕጂ ኤኣይ መፅኡ ድሕሪ መጋረጃ ተሓቢእካ ዝፈልጠካ ዘይብልካ ገለ ከም ድላይካ ትሰራረቕን ተባላሹን ገለንስ ዋላ ገዝካ እናተረእኻ ከማንሲ ሰባት ይሰርቁ ኣለው ኣሎም ብዙሓት ንኣሽቱ ደረፍቲ ከለዉ ሕጂ ዝጫጭሑ ዘለዉ ዝመፁ ዘለዉ ገለ ኣብ መወዳእትኡ ግን ናይ ዝተፈላለየ ደረፍቲ ገለ ክወስቱ ትርዮ ገሊኦም ብፍቓድ ክወስቱ ትርዮ ደስ ብለካ ገሊኦም ካ ሰርኳ ኣይ ድሓን ድሓን ፀገመ ብሉን ገለ ብሉካ ቅድም ኣብ ምንታይ ኢኻ ብብዙሕ ትርዮ ነይሩ ኣብ መርዓታት ኣብ ሌታዊ ትልሂታት ኣብ ከምዚ ፌስቲቫል ገለ ክጋጥም ከሎ ገለ ዝኾነ ወይ ናይ በዓልና ፅነት ገለ ክበሃል እንከሎ ሲ ኩሉ ደረፋይስ ናይ ዝኾነ ደርፊ ኣምፃ ኣቢሉስ ይደርፎ ስርቂ እኳ እዩ መወዳእቱ በረኻት መንግስቲ ኣብ ዝቆረፆ ደርፍታት ናይ ባህሊ ኢሉ ካብትን ካብትን ዝኣኸወኸቦ ደርፍታት ናቱ ምህዞታት ገለሲ ኣብ መርዓስኻ ደደሪፍካስ ኣሸሓት ትእክበሉ ንቀለኻስ ኣፍ ቂድካያ ዲኻ ንበረኻት ተልከዮ እንታይ ብለካ ደረፋይ ዋይ ዝለመርዓን ድዩ ብለካ ስርቂ እዩ መርዓ እዩ ዘይኮነሲ ስርቂ እዩ ሽሙ ቅድም ድሓር እቲ ስርቂ ኣብ መርዓ ኣጋጢሙ ወይ ካታ ስርቅስ ኣብ ፌስቲቫል ኣጋጢሙ ገለ ሕጂ ብዓንደ ርሱ እታ ስርቂ ትብል ኣጓኒ ኣቢልካስ ዝኾነ ሽም ግን ተጠመቓ ኤኣይ እንድያ እዚኣ ድሓን እዚኣ ንምሃር እንዲና ዘለና ድሓን እዚኣ ደይ ፌስቲቫል እያ እዚኣ ደይ መርዓ እያ እዚኣ ደይ ሕፀ እያ እዚኣ ደይ ጥምቀት እያ እዚኣ ደይ ከምዚ እያ ገለ እናበልካስ ብዓንደ ርሱ ግን ስርቂ እዩ ሕጂ እቲ ስርቂ ዝበሃል ኣምር ጌጋ ኹም ምዃኑ እዩ ሰብ ክርድኦ ዘለዎ ዘይርድአና ኮይኑ እውን ኣይኮነ ክርድኦ ኣለዎ ክብል ከለኹ ኣነ ውን ጋገሎ ዘይርድአና ኮይኑ ይኮነ ግን መምክኔታ ነምፀሉ ነቲ ንገብሮ ዘለና ተግባራት በርጊ ክንገብር ስለ ንደሊ ዘለና ሕጂ ተቋርፆ ትጎድፎ ስርቂ ነውሪ እዩ ኣይነስራቅ እዚኣታ መልእኽቲ

0: ምንታይ ድኣ ንሽጡ ምዘይ ተብላ
1: እንትበል ዓይነዊ ኣይጠፍ ሓቲረ ተሰኢና
2: ክልተ ምርጫ እየን ዘለዋ
3: እንታይ ሓንዲ ውዒልኩም ኣንታ እያ ምሕፁ ናብቲ ድኻ ዘለካ ወለኹም እንታ ንዕባ ዓባ ንዓና ኢዛ ቅድስ ክጠልመና
4: እንታ ኮይና
3: ኣብኣ ኣብኣ ትኽይል ኣብዚ ስኢድ ክክፅቀጥ ይኮን እንትርዮ ዘለኹ ባዕሎም ሕይ ሆ ኢሎም ክዕር ይዋ ንዕናይ ጥረሓባ ንዕናይ ኣቑሑት ሒዝ
5: እንታያ እቲ ቤትካ ከዓ ሓዊ ክነኣጋግደሉ
6: ይ
5: ተካል ካርፊድካ
6: ቤተይ ስረሲዐ እያ እ
5: ንዓይ ከተጋዓዕዝ ተካል
6: ሙሉእ ሙሉእ መዓልቲ ዘነቑሕ ንዓ ክከጋዓዕዝ ተኸኽ
5: ተመስገን ንሳላኻ ኩሉ ፅላል እኳ ረኺበ ኣለኒ ዶ
6: ኣለኒ ኣዝዮ ድሓ
5: እንታያ እዚ ነገራት ከመይ ኢሉ እዩ ተሸነኺሩ
6: ስቕ ዳ ኣበኒ ጥንግንግንግንግንግንግንግ ኢሉ እዩ ኣነ ከዓ እቲ ከዓ ጎየ ኸይደ ምሳውን ውዒላ ክመፅ እየ
5: ንሱ ፈትይዋ ኢሉ ሲ ክወስታ ይኽእል
6: ይኽእል ወይ ንዳየር ከፍቱ ክብል ሽርብ ከብላ ኽእል ድሓር ከዓ ንዓይ ይሓብ ኣለዩ ኢለ ኣይሓስብኒ ዋ ከመይ ድና ንገብር ኣቑሑት በረኻ
5: እንታይ መታን ጠፊእካ ትብልካ
6: መርዓ ቀኒኒ ገሸ ቀኒየብ
5: ንዓይ እሞ እተኸዓ ከም ትብልካ ገሻ ቀኒየበሎ
6: ድሓን ድሓን ድሓን ከይደ ድኣ

0: ሓቁ እንዲና ክዝርፍ ዕዳዶ ክንዝርፋ እንታይ ጣኸንጋ ንሕና ኣርሓ ክህበና እምበር ጓሰሉ ጨወናያ ክንፈትዋ ድዕየን
1: ዓርከ ኣዴኻ ዝለኣኸትካ ዘይኮነስ ዕዳጋ ከም ዝፀናሓካ እዩ
0: ወይ ኣይጥዒን ባኻ ኣነ ኢደይ ይሕፅብ ኮማ ይንግ ክልተ ኣርሓ ሃቡኒ እታ ጎርዞ ወላ ሓዳር ውፅላ
1: ሱስ ኣይተረፍኒ እንታይ ግድኻ
0: ኣይጥዒኒ ባኻ
1: ምዃን ቃል ዝኣተናዮ ደፊኑ ያይ ንሕና ቆልዑ ተረኺብና ስባሕ እንትረኻ ዕሽወኑ ማዕኒ እንታ ከብድርኩም ተለማለመ
2: እዛታት ወረኸፍእ ምሸት ክዝርፋ ከለኹ ሰብ ከይስዕበኒ
1: ኣብድ ሞላት ዓገስ ሕሉፍ ለኢሉ ኣሎ ብዛዕባ እቲ እጃ ውዕለትና
3: ስስ ደጀኹማ ይውረድላ እዩ
4: Mm-hmm.

0: ንሕና ኻሊእ ነይሩቶ ዝኾነ ሕይ ግን በዚኣ ጌር ክትመርቂ ንድሕሪ ገጽካ ይጥመት እዩ
1: ሰሚዕ ከለኺ በዚኣ ጌር ክትራሕ ትመርቂ ያለኺ

0: ሓንቲ ዓይኑ ንዓኽተመኒ ርኸብኳ መዓልቲ ዘለኣለም ክምረቓ እየ
1: ኣታዳያ ዘሪፍካ ከምፅኻ ንዳኣ ደለኹ

0: ዝኾነ ኮይኑ ዝኾነ ከ ይመለስኒ ታዚ
1: ወይታ ኣየበር ክመፅሉ ሕጅስካ ኣብ ሰማይ ሰቐልካ ሰሙ ድሓንዲ ቀኒኻ ትብልካ ቀኒኻ ሓንዲ ቀኒኹም ዞም ደቀ ሳውናይ በቃ ኩላ ቦታ ዘይርካ እያ ምዃን ሓቂኻኻ እከይ ዝኾነት ዓዲ ንድያ ወይለከ ትረኽበካ ደ ኮይና ኣነኻ ኩላ ዘይረያ ሳቢ ድኣ ከይዱ ዝኾኑ ለባ ረኺበካ እንታይ ደኣ ናይ ድሓንዲካ ኣ ከምዘይ ስታይ ነጢርካ ኣ ክነብሪ መሲልካ ኣብ ላዕሊ ዋይ ጠፍየ እንታ ሳውነይ ነገርያ ውራይ ተረኺቡ ተዓድሲ ህልም ኢለ ጠፍየ በቃ
2: ክትበልዕ ረሲዕኻኒ
1: ሃሎ ዋይ ክበልዕ እተ መዓዲ እምበር ኣሚኖምንሲ ወራዲ መርዓ ምሳና ክትከይድካ ኢሎምኒ ኣነ ከዓ ወይለ ወይለይ ሳውነይ ከመይ ደ ሕራ ኢለ ከዓ ምስኦም ውራይ ተሓንቢበይ
2: እዝዋ ሰብ ተረኺቡ
1: ዋ እዝዋ ሰብ ዳ ወዲ ዘውጎ ወዲ ዘውጎ እንዲ ተዋሲቡ ዋ ሰበይ ትረኺቡ እቲ ናይታ በዓልቲ ቤቱ መሪፅዋ ዘለካ መገዲ ክልተ መዓልቲ ባቃ ክንከይድ ጥራሕ ክንምለስን ክንከይድ ዋ በሊዕና ሰቲና ሓቂ ዘረባ ሰቲና እኳ ደኣ ንስኻ ትፈልጣ ኻ ታቦቴ እያ ትበሃል ወየ ዋይ ተባሊጥና ንዘለና ኣነስ ፈሊጣ እየ ኣለኹ ዶ
2: ዓዲ ሙሉእ ናብኹም ከይ
1: በቃ ዋላ ሓደ ሰብ ዝተረፈ ዘየለ ፅርር ኢላ ተዓዲ ናብቲ መርዓ ኸይዳ ዋ ከመይ ድዩ ቀኒ ከመይ ዝበለ ውራይ ድ ቀኒ
2: እሞ ዓይኖም ኣብ ዓይነይ ኣት ያላ ነበርኳስ ነዚ ገዲፍካ ንወራድ መርዓኻ ኸይካ
1: ብለከ ንኸይመፅእ ወራዲ መርዓ ንዓናይ ኢሎም ወሲዶምኒ ወ ተዓዲ ምስዓኻ ኸይዳ ኣነ ከመይ ኢሎም ክገድፎም እያ ኣነ ድሓድካ ዓይኖም ከዓ ጠፍያ እያ ዘላ እቲ ዓዲኻ እሲ ወሲድዋ እዩ ዝውረ ዘሎ
2: ዓይኖም ጠፍያ ክላስ ዓዲ ሙሉእ ናብ ኮይዳ
1: ኩሉና ዋላ ሓደ እኳ ዝተረፈ የለን
3: ዓቤት ጎይታ
1: ንመን እንታይ ደገረ ኣንታ እንታይ ደገረ
4: ሰክበል መፃወድ ዓድራዊ ጠፋካ ተባሃ ንዘይፈትዋ ዓብድላዮም ክፈትዋ ስእጋ ክትከይድ ድሕርዮም ባሃምዎ ባሃ
5: መርዓ ኮይ መርዓ እንዳ ኣለ ብብልሐይ እንዳ ኣለ ከይደ ፈሊጠ እንዳ ኣለ
4: ኣታ ዋጋ ብልሕኻ ሕይ ክትፍደያ ሓረይ
3: ዓቤት ጎይታ
4: በልዋኸት ክትዎ
5: እንታይ ምገራኒ
4: ተኸኣኺ
5: ዓሚማ ተፀሊእዋ ኣለብዓዲ
4: በልዎ በልኩት ክትዎ
5: እዋ
4: ወይ በልዎ
5: ኣንተ እንታይ ገረ እንታይ ገረ
3: ኣያበረ ካብ ጎይሾም ኢልካ ምስኦም ትገይስ መፅኢኻ ምጋሾም ተትነገርና ክንደይ ምጣዕመን እዮ ሕማም ጎይታ ይስረአይኖ ምኸን ትፈልጥ እንዲ ሃገዲ
5: ወይ ዋየ ዋየ
6: ኣይ
7: ዛብራ ኣይዳ ድሓኒ ኣፍኳ ከፊታ

0: Aprofita.
1: Es que... ዋይ ከብዲ ወላጅ
2: ኣደይ ስድሓ እንዳለዋ
0: ኣደ ክዳ ሻቕላ ምርታይ ከይትኾኑ ኢልክ ኣኺ ሕንያ
2: እንድዒ ብሂወት ዝፀንሓ ንሳ ይመስለና
0: ዓዲ ባኸ ሓሚማ ቐኒያ ዳስወዲ ዘጎ ሓዘን ዓሲልዎ ንጓዓዳ ከምዚኣ ክርከብና ክምበር
3: ወይታ እዚ ኩሉ ስንፅሎታትን ጫካታትን ዓሸም ኢና ንዓይኖም ግን ጭራሽ ክንረኽባ ኣይከኣልና ስእንያ ተመሊስና ጎይታ
4: ሓፃር ሓፂር ሓተከ ሓፂር መልሰ
3: ዓይኖም ኣብ ዓድላ ዶ ወላዲ መርዓ ምስከድና ካብ ማእከል ዓዲ ዘሪፎም ወሲደሞ መን ከም ዝወሰድ ኣይፈለጥና
4: ቁር ከመም ወሲድ ዋባ
3: ከምቲ ተዓዲ ዘውርየ ዳኣ ሳውን ወሲድ ዋይ ንዓኻ ንስኻ ካትሕም
4: ጠረፍ ሕርቃነይ ንዓቁሉ ፀቢሎም
3: እንታይ ገረካ ተረዲእ እንብል እናበልኩካ
4: ዓይኖም ኣብ ዘላቶ ካብ ዓድን በረኻ ንኹን ወላልደ ሸይጣን እንታሉ መፅኻ ንበረ
5: ሽማይ ወደ ንዓበል ኣቦኻ እኳ ምክት እንድዮም ፈዘ ከብሉልካ ነይርዎም ኣይገበርዎ ንዓዳ ኣነ ከዓ ክጉብ ዘለኢለ የቐኒዮ ንዓ ክስትነ ዝወደ ንዓኻ ዘይኮነ ይኹን
6: ንዓ ዝወደ
5: ዘይሓሰብኩሞ
6: ዳሓንክግበር በር ዝደዊሒ
5: ዳሓን ዳሓን እዚ ከዓ ድራር ፆም እንዲ ሕጂ ኣቦይ ዝገ ከዓ ናስዩ መፅ እዩ ንዓ እስኪ
7: እንታበ
5: ካ ዝወደ ስማ
7: ኣቦ
6: ሄሽማ ይወደይ
7: ዓይኖም ንስድራንና ዓድን ጥራይ ኣይኮነትን ጠፊያ
6: ይዋያ ሓቅኻ ንኩሉ ሰብ ጠፊኣቶ ዓይኖ
7: ናይሲ ሕልፊ ኣለዋ
6: ኣይሓዝኩኻ
7: ወዮ ዳ ዓይኖም ናብዚኣ ኣቢላ ከይተባሃለት ሽርብ ኢላ ንበር ኣመነያ ባህትብለኒ
6: ሽማይ ወደይ ድማ ርኪብካ ቀደም ይኸውን ነይርዎ ዘረባ ኣየዳ ሓሳብ ልብኻ ክትገልፅ ይትረፍሲ
7: ዓይነ እውን እጣም ኣይተረኸበ ብሎ
6: በል ዓዳ እቲና
5: ተመስገን ኣብልዎ ተመስገን ብልዎ
0: ቆታል ወጣ ይተኸ ይዶባ ሄ አ
1: አባላ
0: ንቤታ ወይ ጣም ዝማ
8: ደሓኒ ዋ ኣንቲ ከመይ ገረድ ዩ ኣንዲ ፅምኒ መሲልኩ መኮይዱኒ ኮ እዩ ውኩድ ኮ ይብልኒ ገደፈለይን ሕጂ እኳ ደሓን እያ ሕሻሃኒላ እዚ ሓውዩለይን ድዩ ኩሉ ወለ ስዋ ሃገር ክደኸ

0: واه انت هيدا هاي تعاخن دخلني خي
1: واه هيدا عاخن
0: كان ما عصد اعتقى سواقر كدا بس يلوكي كم يدا اقركي
1: انت هيدا حفيري انتر ደቀቅኩ ኣፂር ኣለኹ
0: ካብ በረሀ ዝስወር እሞ ጣፍ ኣብ ሕፃ ወዲቓ ኣነ ኣይትስወረኒን እያ ክትፈልጥ ፈሊጠ ዳሓን ሓናጆኹ ሳውንዳ ወሬ ክመልኣ እዩ ዓዲ ምልእቲ ክመልኣ እዩ በሊ ኣነ ኸዓ እንተ ኸዓ ቃሕ ዝብለካ ኣዝዝኒ ካብዛ ቆላ ቆፅለ መፅሊ ናይ ዝበረኸ ከምፃልክ እንተ ኸዓ ንዛ ህወተይ ክሳብ ዝሓስኩላ ትንፋስ ዘይብለይሲ ዓይነም ምምፃኣ ንሳውን ከይዲ ክነብሮ
1: መሃደ ዘይዘርፈ ምስ በዕለ ክነብሮ
0: ዋይ ፅቡቅ ወራ ኣነሲ ተሓቂየ የቐኒየ ባቃ ተለልየ የቐኒየ ብቓንፃ እዚ ናይ ክሳደይ ናይ ሕቆይ እኳ ሓዊ እዩ ሕጂ ተሪፋ ዘላ ቁሩብ እዚኣ ልሉ ክተብለኒ ያቐኒያ ክትቐንዝወኒ ያቐኒያ ወ ኣይ ናይ ጎርፂ እንዳ ኣሉ ዋ መኸይቱን እንዲ ፅቡቅ ገሩ እሞ
2: እስራ ተወልኩ ኸ ዋ እንደይ እኳ ተረኺቡ ተረኺቡ ከምቲ ዝረእኽዋ እኳ ድሓን ነረ ሓር ከዓ ወዲ ቀሽን ተኪአ ነብሒ ዞማ መፅ ንሳውን ካ ፀናሕት ዕዕዕ መሓራ ኸ በሊ ክኸይ እወ እፅበንዮም ዘለዉ ከመ ስረኪኢሉ የ መፅ ክዲ እቲ ዝገበሩለይ ድኣ ይከውን እዩ እምበር ናይ ደስደስ ካብተን ጥሪት ሓንቲ ጤልካ ሓር ዘሎም እየ እወ እወ ራድሓ ካብዛ ዓዲ ካብ ቤተ ቤት ከይድና ለና ምፅ ከመይ መስለኪ ግርግርድ ድሓ ኪድ በሊ እወ ከርክቦም ከዓነ ዋ ኣብዕት ሓጎስ ደይ ኳ

0: ዓይኖም ጓል እንቋዓ ነራ ከምዚኣል ክመፀእ ከሎ ካልእ ስላሓ ጨወይ ክኸመኒ
1: መንሞ ክሎም ይብ የግዳስ ኣርባዕተ ጉባዝ እዮም ነሮም ለፃማና ዓይኑ ሓስለ ዘይተቓደወሲ ሓሪቆም ፈትሖም
0: እዋ ናይ እዚኣቶም ክፍኣሲ እንተበይ ከኣት እዋይ ክፍኣት

0: ክንከውን ሓንቲ ይበልኩም
1: ወ ሓንቲ ይበልኩና ወይ
0: ተመስገን ኣምላ
1: ተመስገን ማዕላትኩም
0: ሓጓስ
1: ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ

0: ሓደርካ እያበር
1: ንመስገን ዳሓ እንዳ ሓዲርካ እንታ ዘምህረት ወደይ እንታይ እየ ገረካ ዝኾነ ሸቲትካ ድካ ትረክበኒ ንዓይስ እንታይ እየካ ኮንካ ወደይ ከመይ ሓዲርካ ዳሓ እንዳ ሓዲርካ ዝገርመኒስ ናትካ እዩ ቤን ከም ዘለኹ ሲ ሸቲትካ ድካ ትረክበኒ እንታይ እየ ገረካ ወደይ በብዝመፃኽዎ ተኳልመኒ እጂ ተዛርበኒ ተፀሊእኒ ለስ ቕበል
0: ብድሓንካ ዲኻ ለምቕኒ ነፀላ ተጎላቢብካ እግርኻ ውን እናሰሓብካ ክትሕንክስቀኒ ኸላ
1: ድሓን እየ እሂ እንታይ ነፊሕ እኳ ብምንታይ ከዓ ይሕም እኳ ድሓን እየ
0: እትዛረበላ ኢኻ ዘይደለኻ እምበር ተትድሕ እንደኣ ነፀላ ተጎልቢብካ እነህለኻ
1: ኣድጊ ሸንዲሕኒ
0: ኣድጊ
1: ኣድጊ እወን
0: እንዳመን ኣድጊ ድኣ ሸንዲሕካ
1: ትፈልጦም ድኻ እንዳ በዓል መን ከም ዝሻናድሑ ናይ ዝዓዲ ትፈልጦም ኻ
0: ሽንዲሕቢኸ እምበር ወዲ ዓዶም እ
1: መዘመዱ
0: እወ
1: መወደይ ነጊረካ ኣለኹ ኣድጊ ሸንዲሕኒ ኢለካ ኣለኹ
0: ኣምፅ ድኣ ካልእ ዝተቐብረ እምበር ኣድጊ ሳ ሽንዲሕካን ኣድጊ ከዓ በይሻናድሓ ኮ ንፈልጦ ኢኒ
1: መንደቕ ፈሪሱኒ ዋ
0: ሕጂ እውን ተሃድም ኣለኹ ብኣም እንደላኣከ መንደቕ ፈሪሳ ነይራ ኣብታ ታሕቲ ኸዓ ሓንቲ ደርሆ ፀኒ ሓደ ፀቂጣ
1: ንስኻ
0: ነርካ ዲኻ
1: ኣታ ምሳዳ ይፅቀጥ ነበርካ ንስኻ
0: ካልእ ኣምፅ ድኣ ካልእ ዝተቐብረሲ ካልእ ጉዳ ኣምፅ
1: ጥዒስ ክንዛረብ ኣዲኻ ቅድስቲ ሕሽዋ ዶ
0: ሕሽዋን ፈረቓን
1: ፈረቓ
0: እወ ፈረቓ
1: ዓይኖም ከ

0: ብድሓና ዶ መፅያ?
1: ብድሓንን ፈረቓን መፅያ
0: ወይለከ ንስኻ ከደሓን ዘለኻ
1: ድሓንን ፈረቓን ኣለኹ።
0: ክድስኪ ክድ ሂጂ ናትካሲ ርብዒ ዘይረኸብካ ፍርቂ ከዓ ተወሲኹካ
1: ከናበሉ የሰሃሎ የፀቡቆ ያበርህ

ናትራና ኣብ ምክታል ዝወዓልኩም ክቡራትን ክቡራን ተኸታተልትና ትሕሶና ኣብዚ ክንዛዚምና ተስፋ ንገብር መደባትና መሃሪ ከምኡውን ኣዛናይ ፀኒሑ ክኸውን ኣብ ቀፃሊ ሰሙን ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኸውን መርኻምና ክሳብ ሽዑ ግን ከም ትወትሩ ንብሎ ናትኩም ሓሳባት ርእቶ ከምኡን ንቐፊታ ኣብ መደባትና ሓጋዝን ኣገዳስን እሞ 12447 ናይ ስራሕ ቴሌፎንና እዩ ክድውሉልና ክንቅበለኩም ከነእንግረኩም ንድልዋት ኣለና ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ተስፋ ኣሎም ካብ ዘገርግሽ ብምዃንና ምሳኹም ውዒልና ናይ ዝመፅ ሰሙን ሰባት ይበለና ነት

Gabba Manai.

ቃድረስ ሰላመትና ትከበቶ ዓይሳ ምተቕብለትና ወጠንያይ ዋዕላ ብሑሳት ወድራሳት ሓርስ ትሉሉይ ንዛም ሓርስ ወነብረ እግል ዓቦት እቕትሳድ ወጠን ሓንቴላ ትብል ስቕራት ምንዮም 20 እስክ 21 ኣጎስቲ 2023 እቃዓት ማሕበር ሸቃለ ኤርትርያ ኮሴት ጋየሰ እትላ

ኣርእስታ ናይታ ዝገበርኳ ፅሕፍቲ ግብረ መልሲ ምህርቲ ሕርሻ ንቀመማዊ ድኩዒ ቀመማዊ ድኩዒ ክን ከለና ካብ ደገ ብሃርድ ካረንሲ ወይ ብናይ ወፃኢ ሸርፊ ተገዚኡ ዝመፅእ ድኩዒ ማለት እዩ። ሕጂ ሱ ታሪክ ክንሪኦ ከለና ብዙሕ ኣብ ሃገራት ለውጢ ገይሩ እዩ ይግበር እምበር ፀገማት ከዓ ኣለዎ። ሕጂ እቲ ድኩዒ ምምፃእ ማለት ምህርቲ ክበዝሕ እዩ ዝድለ ዘሎ። ምህርቲ ምስ በዝሐ ነቲ ፀገማት ናይቲ ተምፅኦ ዘለካ ድኩዒ ሸፊኑ ዝያዳ መክሰብ ክበካ ከም ዘለዎ ክተረጋግፅ ኣለካ። እዚኣ እንድሕር ዘይረጋጊፅካ ስቅኢልካ ጥራሕ ኣምፂኢካ ገንዘብ ከፊልካ ኣከባቢካ እውን ትብክል ትደኣ ኮንካ ትርጉም የብሉን። ስለዚ ዝኾነ ሃገራት እንታይ እያን ዝገብራ ማዕርክ እንደ ይጠቕሙ። ሕጂ እቲ ኣነ ገይርያ ዘለኹ መፅናዕቲ ከም መበገስ እያ እምበር ብድሕሪኡ ብዙሕ ትንተናታት ናይ ቁጠባዊ ትንተና ዝግበረሉ ኣለዎ። እዚኣ ግን ከም መበገሲ ዝተዘገዛእናዮ ድኩዕስ ብኡ መጠን ምህርቲ ይውስኻሉ ዶ ኣይውስኽን እያ ትሕብር ዘላ። ሕጂ እቲ ዝውስኮ ቁርብ ውሕድ ኢሉ ኮይኑ ስለ ተረክበ እንታይ እዩ ኮይኑ ንዝብል መፅናዕቲ ካዓ ብሕጂ ክግበር ኣለዎ እየ ዝብል እያ ዝገበሩ።

ሰልፈይ ወረቐት እብ ዶክተር መንግስትኣብ ገብረ ስላሴ እብ ክሱስ መቃወመት ወበሊስ ፍርያት ሓርስ እቲ ሰማድ ለትብል ወረቐት ቀርበት ጽበጥለ ወረቐት እላ ሰማድ እቲ ዓቦት ፍርያት ሓርስ ለብውቱ መንፋዕት ብዙሕ ምንማቱ እቲ ብዙሓት ድወል እዲና ፍርያት ጉሩም ላህበ ምንመገቢ እቲ ኤርትርያ ምን እንርኤ እቲ ዓቦት ፍሪ ሓርስ ፍገሪት ሰኔት ይትረከበምኑ ኦመደረት እጠርት ከም ሰብብ እብ ዕልማይት ገበይ ተኣከዳ እብሊ እብ ከእፎ ፍታሕ ንረክብ ወት ዕዉት ፍገሪ

ኣርእስቲ ናይዛ ሕጂ ዘቕረብኳ ኣብ ናይ ፅግዕተኛታት ናይ ተኽሊ ኔማቶድ ዝበሃሉ ኣዝዮም ደቀቕቲ ፍጡራት እዮም ኣብ ተኽሊ እዮም ዘፅግዕተኛታት ማለት እዩ። ሕጂ ንዕኦም ኣለሊኻ እንታይ ዓይነት ሳዕቤናት እዮም ኣብ ተኽሊ ከመይ ጌርካ ትከናኸኖም ዝተከላኸሉ ማለት እዩ የነሩ እቲ ኣርእስቲ ናይ ዘቕረብኩ።

0: ሕጂ ብታሪክ ክንሪኦ ከለና ቀመማ ደኩዒ ብዙሕ ኣበርክቶ ገይሩ ይበዓለ። ይኹን እምበር ገለገለ ፀገማት እንተ ደኣ ምስኡ ተኣሳሲሮም ዝኸዱ ኮይኖም ሓደሓደ ግዜ ከምቲ ዝሓሰብካ ዘይክመፅእ ኽእል እዩ። ሕጂ ኣብዚ ናተይ መፅናዕቲ እቲ ሓደ ሚእታዊት ድኩዕ እንተ ደኣ ወሰኽ ኣምፂና ሓደ ሚእታዊት ወሰኽ ናይ ምህርቲ ነምፅእ ዶ ኣብ ዝብል እያ መፅናዕቲ ነራ። ሕጂ እዚ ግን ክንድኡ ኣይመፅን ኣሎ። ግን እቲ ፀገም ናይቲ ድኩዒ ዘይክኸውን ይኽእል እዩ። ካልእ መዓት ምስኡ ማሕበራዊ ሶሽ ማሕበራዊ ቁጥባዊ ኩነታት እቲ ኣገባብ ኣተሓራርሳ እቲ ኣገባብ ሓርስቶት ዝጥቀምሉ መንገዲ ቴክኖሎጂ ዘይምህላው እሱታት ክኸውን ስለ ዝኽእል መጀመርያ እሱ ይፍታሕ እሞ ሽዑ እቲ ጠንቂ እንታይ ምዃኑ ምስ ተፈለጠ እቲ ጠንቂ ምሰለለካ ጥራሕኻ ኬሚካል ፈርትላይዘር የድልየናን ኣየድልየናን ትብል ኣብዚ ሕጂ እዋን ኬሚካል ፈርትላይዘር ኣየድልየናን ኢልካ ክትድምድም ኣይከኣልን። ምክንያቱ ከም ተመክሮ ኣብ ካልእ ሃገራት ኬሚካል ፈርትላይዘር ተጠቂመን ከም በዕላ እሻ ግሪን ሪቨሉሽን ዝበሃል ብዙሕ ምህርቲ ረኺበን እየን። ኣብናሃን ሕጂ ውሒዱ ኣሎ ንብል ኣለና። ግን ትጠንቂ እንታይ እዩ ገና እቲ መፅናዕቲ መባእታዊ ስለ ዝኾነ መፅናዕቲ እዚ ኣብኡ ኣይበፅሕና ኣሎ። ገና ብሕጂ መፅናዕቲ ተገይሩ ዝውሰን ነገር እዩ። ስለዚ ቅመማዊ ድኩዒ ኣይድልን ዝብል ኮንክሉዥን ክንበፅሐ ከለና ክልቲኡ ኢና ንጥቀም ዘለና ክልቲኡ ከዓ ክንጥቀም ንኽእል ኢና። ግን ትጠንቂ ክፍለጥ ኣለዎ።
1: ካልአይት ላትቀደመት ድራሰት እባት ሰይድ ሃብተኣብ ጎይቶም እትገቢእ እብ ክሱስ ስለዝሸርዑ መናፍስ ፓራሳይትስ ኣው መባልዒን ዘርኢ እቲ ምድርት ሓመልማሎ ባትብል ኣርእስ ቀደመ ጽበጠ ሓረስቶት እትወክት ሓርስ ስለሳድፍዎም ወሮም ነመታክል ሕማም ባልዒን እትገቢእ እሎም ባልዒን ኣሎም እብዕንታት ለኢል እትረአው ጀራሲም ኦሞ መናፍስ ለመፅእ ሕማማ ዝርእቱ

እንታይ እዚ መፅናዕቲ እዚ ከም ንፈልጦ እዚ ክሊማ ናይ ሃገርና ብፍላይ ከዓ ናይ ዞባ ጋሸዋርካ እንታይ እቲ ኣሪድ ኤን ሰሚ ኣሪድ ክላይመት ዘለዎ እዩ። ስለዚ እዞም ሓረስቶት እዚኣቶም ከዓኒ እቲ ዝጥቀምሉ ዓይነት መስናዊ ኣገባብ ፋሮው ንብሎ ወይ ብነግሓዊ ዓይነት ኣገባብ እዮም ዝጥቀሙ። ስለዚ ኣብ ከምዚ ዓይነት ኣገባብ ናይ ምምዕባል ናይ ጨዋምነት ክመፅእ ይኽእል እዩ ብዝብል ሕቶ ኢና ነዚ መፅናዕቲ እዚ ኣበጊስናዮ። ስለዚ እቲ ኣብኡ ዝረኸብናዮ መፅናዕቲ ግን ንጨዋምነት ኣዝዩ ትሑት ዝኾነ ኮይኑ ኢና ረኺብናዮ። ብኣንጻሩ እቶም ናይ ማእዛታት ናይ ሓመድ ወይ ፍርያምነት ናይ ሓመድ ግን ኣዝዩ ታሕቲ ብፍላይ ካኣቶም ብብዙሕ መጠን ዘድልይዎ ንኣግራብ ወይ ኣትክልቲ ኣብ ውሕድ ደረጃ ፀኒሖምና። ስለዚ ሓረስቶት ነዚኦም ከመይ ገይሮም እዮም ክህብትምዎም ዘለዎም ሓደ መፍትሒታት ዝኾንዎም ከነቐመጥ ክኢልና ማለት እዩ። ስለዚ ብቐፃላ ሚኒስትሪ ሕርሻዊን እዚ ከምዚ ዓይነት ክስታይ ይደጋገም ወይ ዝረበሉ እኳ እንተኾነ ግን ነዛ መፅናዕቲ ኸኒ እሱ ኢና ሪኮመንድ ጌርና ወይ ለበዋታት ኣሕሊፍና ኣሎም ነቶም ሓረስቶታ መወዳእታ ማለት እዩ። እሳቶም እንታይ እዮም ሓረስቶት ብዝተኽኣለ መጠን እቲ ባህርያዊ ድኹዒ ክጥቀሙ ከም ዘለዎም ካልእ ምቅያር ዘራእቲ ከዘውትሩ ከም ዘለዎም ብልምዲ ከዓኒ እንተዳሪናዮም እቶም ሓረስቶት ኣብኡ ዘለዉ ሓደ ዓይነት ዘራእቲ እዮም ድጥቀሙ። ስለዚ እዚ ከዓኒ ነቲ ናይ ኒትሪንት ናይቲ ሓመድ ኣብ ምህብታም ከዓኒ የዳኽሞ እዩ ደሎ ይውሕድ ኣሎ ማለት። ስለዚ እቲ ሌግምስ ክጥቀሙ ማለት ጥረታት ከዘውትሩ ከም ዘለዎም እንድሕር ደኣ እቲ ኢንኦርጋኒክ ፈርቲላይዘር ክጥቀሙ እንተ ደኣ ኮይኖም ከዓ ብቅኑዕ ዝኾነ ኣገባብ ማለት እዩ ክጥቀሙ ከም ዘለዎም ለበዋታት ሂብናዮም ማለት እዩ። ታዛዕብየት ካብዚኣ ዝተሓረስቶት ወይ ካብኣቶም ዝረኸብናዮም ማለት ነቲ መወዳእታት መፅናዕቲ ምስ ገበርና እቲ ዝረኸብናዮ ውፅኢትን ክገብርዎ ዘለዎምን መብርሂ ምስ ሃብናዮም እቲ ቀንዲ ዝተረድዎ ነገር ሓመድ ማይን ተመርሚሩ እንታይ ጉድለት ኣለዎ ክፈልጡ ክኢሎም ማለት እዩ። ስለዚ እታ ሕጂ ካብኣቶም ዓባይ ተበግሶ ዘላ ባዕላቶም ንሕና ክኢላታት ጥራይ ከይድናዮም ደይኮናሲ ባዕላቶም ሓረስቶት ሓመድን ማይን ከመርምሩ ከም ዝኽእሉ ሓደ ዓብ ዝኾነ ኢንሽቲቭ ወሲዶም ኣለዉ ማለት እዩ።

0: ሓንቲ ተኽሊ እንተ ደኣ እኹል ማይ ሂብካያ እኹል ድኽዒ ሂብካያ እቲ ዘድልያ ማለት እዩ እንተ ደኣ ሂብካያ ክትዓቢ እንተ ዘይክኢላ ሓፃር እንተ ደኣ ኮይና ተደኽዲኻ ማለት እዩ እዚ ገለ ነገር ኣሎ ማለት እዩ እንታይ ትፀገም ንዑኡ ክትፈልጦ ክትክእል ኣለካ። እዚ ንሱ ንዑ ፈሊጥካ ንዑ መፍትሒ እንተ ደኣ ጌርካ ኣሎካ እቲ ምህርቲ ክዓቢ እዩ ናይ ግድን እዩ ዝዓቢ ማለት እዩ ሕጂ ኩሎም ዓይነት እዚኦም ጥራይ ኣይኮኑን ብዙሓት ዓይነት እዮም ዘለዉ ንብምልኦም እንተ ደኣ ኣፅኒዕካ ነናቶም ኣገባብ መከላኸልዎም እንተ ደኣ ተጌርካሉ እቲ ምህርቲ ግድን እዩ ዝዓቢ።
1: ለባህ ስትል ለሳድፍ ሕማም ዘርኢ ከእፎ ከም ልትሳሬ ለሕማም ለጸብጠዩ ዘርኢ ምነልይ ጸብጠዩ እብከፎ ልትፈረግ ወልትሌለ ኣግቡይ ዳፍዖቱ ሄ ሚመስል እተለትብል ኣርእስ ፋይ ሕፍዙ ቀደመ

0: ሕጂ እታ መፅናዕቲ ቀመማዊ ርሑዕን ባህርያዊ ርሑዕን ኣይኮነን ተዋደድር ነራ ቀመማዊ ርሑዒ ካብ ደገ ኣምፂና ዝተጠቐምናሉስ ማዕር ክንደይ ብምኢታዊት ማዕር ክንደይ ብምኢታዊት ምህርቲ ወሲኹ ጥራሕ እታ መፅናዕቲ ሕዚኣ ከምዛ ዝበልኩ ከ መባእታዊ መፅናዕት እያ ገና ኣዋዳዲርካ ዝግበር ካልእ ካልእ መፅናዕቲ ምስ ተገብረ ቀማዊ ርኩዒ ነናቱ ጥቕሚ ኣለዎ ቀማዊ ርኩዒ ናቱ ጥቕሚ ኣለዎ ቀሊል እዩ ክትጥቀመሉ ክትጥቀመሉ ንሓርሶት ምቹ እዩ ብውሑድ ዓቐን ብዙሕ ክትሽፍን ትኽእል ኢኻ እቲ ባህርያዊ ርኩዒ ከዓኒ ናቱ ጥቕሚ ኣለዎ ናቱ ጉድኣት ካ ኣለዎ ስለዚ እዚ ኩሉ ኣብ ግምታእቲ ኢኻ ኢኻ ኣብ ውሳኔ ትበፅሕ እዚ እቲ ክኸውን ዘለዎ ኣነ ዝብሎ
1: ሳልሰይት ወረቐት ብሰይድ መሓመድ ኑር ኣሕመድ ለቐርበት ወረቐት እብክሱፅ ፍርያት ወመላሓት ትርበት እትብቕል እባ ትብል ኣርእስ እቲ ሰለስ ምዲርያት ካሽበር ካለገበ ድራሰት ብሕሱ ቀደመ ለሰለስ ምዲርያት እባባካተን ልልውሕዝ መሓዛት ወእትዋሩ ለህለ ርሒብ ኣርድ እግል ሓርስ ውጡውያት ከምተን ወብሊ መላሓት ከም ኣለበን እትሸርሕ እተየን ለልትሓመት ከም ሰልቱ ወብሚእታይት እትላሕብር ወሰፈ እዩ

0: እቲ ውፅኢት ከምዚ ክብለካ ዝፀናሕኩ እቲ ናይ ትሕዝቶ ናይቲ ሓመድ ብፍላይ ኣብ ናይ ናይትሮጅን ፎስፎረስ ኤንድ ኦርጋኒክ ማተር እዚኦም ኣብ ታሕቲ ወይ ከዓ ኣለዉ ኮይኖም ረኪብናዮም። ስለዚ ነዚኣቶም ብተካለ መጠን ካብተብዎም ኣለዎም ማለት እዩ። ምክንያቱ እዚኣቶም ወይ ሃብቶምን ማለት እቲ ናትካ ፍርያምነት እናጎደለ እናጎደለ ይኸይድ ማለት እዩ። ስለዚ ነዚኣቶም ብተካለ መጠን ካብትምዎም ከም ዘለዎም ሎበዋሂብናዮም ማለት እዩ።
1: መላሕት ግልዘሪ ምንገብእ ወተዩ ፍገሪ ሰኔት ከምሰሊ ኢለ ህይብ ኣመርደ እደንጎ ባህቱ ሓረስትዎት ምስል ሰብ መቕደረት ሓርስ እንደሳደው ትርበት መድሮም እንዳኣመረው ፍርያቶም ግላእዚዱ ከም ቆድሮ ሸረ ኣእምሮ ትርበት እተይ እበኑ እንደይገቢእ ምእንዘሪ ማ ሰዳይት ከምሰልታ ሸርሓ እደንጎ በ ምናእተ ዋዕላ ላሓድረው ምሻረከት ናይ ስኣል ወበሊስ በክተሂባ ወንቓሽ ፈዳብ ገባእቶን እብልናዮም 20 ኣጎስት በርናምጅ ዋዕላ እብልተማ
2: ንሶም ዳ ብዙሕ ነገር ኣለዎ ዝተረፎ ነገር ኣለዎ። ምክንያቱ ክሳብቲ ዝተሓተ ነገር ክትፎ ብሎ ለካ ክተዝና ኣለካ ክሳብዚ ከይዱ ዘሎ ግን ፅቡቕ እያ እንተዋሓደ ሲ እቲ ሳዕብናት ናይቲ ምህርቲ ዘጉድሎ ዘሎ ውሕድ ዝገብሮ ዘሎ እንታይ ምዃኑ ትፈልጥ ትኽእል ኢኻ ማለት እዩ ኣብቲ ዘፅናዕካዮ ቦታ

ቀመማዊ ድውሒ ጥቕሙ ከም ትበልክዎ ብቐሊሉ ክትጥቀመሉ ትኽእል ኢኻ። ኣብ ሓፂር ግዜ ንብዙሕ ክተባፅሕ ትኽእል ኢኻ። ጉድኣቱ ከዓ ከምቲ ዝገለፅናዮ ኣከባቢ ክብክለልካ ይኽእል እዩ፣ ገንዘብ ክፍልካ

ተምፆ ገንዘብ ከዓ ኩዳ ኣልካ ክእል እዩ እቲ ባህርያዊ ድ ከዓ እቶም ናይ ሶይል ናይ ሓመድ ክኢላታት ዝያዳ ከም ዝገልፅዎ ንሓመድ ይህብትሞ እዩ ማለት ቅርፁ የመሓይሾ እዩ ማይ ናይ ምትሓዝ ክእለቱ ብዙሕ ነገር ጥቕሚ ኣለዎ ግን ንሰፊሕ መሬት ክትጥቀመሉ ከዓ ይኸብደካ ስለዚ ክልቲኡ ንናቱ ጥቕምን ጉድኣትን ኣለዎ

ኦኬ ከምዚ ዓይነት ዋዕላታት ንክግበር ኣዝዩ ኣገዳሲ እዩ። እንታይ ካብዚኣ ክርዳእኪ ኢለ ብዙሕ ሓሳባት ናትካ ናይቲ ዝግበርከዮ መፅናዕትታት እውን እንታይ ጉድለት ነይርዎ እንታይ ክትገብር ኣለካ ንመጻኢ ብዙሕ ሓሳባት ዝረኸብ ኩሉ ኣጋጣሚ እዩ። ስለዚ ከምዚ ዓይነት ዋዕላታት ንቐጻለ እውን ክህሉ ከም ዘለዎ ለባዋ የመሓላልፍ። ካልእ ኣብዚ ካልኦት እውን ጥራሕ ክኢላታት ጥራሕ ኮይኑ ምክንያቱ መበገሲ ናይ ኩሉ ወይ ታርጌትናትና እንታይ ሓረስቶት እዮም። ሓረስቶት እንተ ደኣ ሃልዮም ከዓኒ እቲ እሳቶም ዝፅግሞም ዘሎ ኣብዚ ከምፅዎ ሞ ናይ ብዙሕ ሰብ ሓሳባት ተባሃሊሉ ከዓ ንዕኡ ዝኸውን መፍትሒ ከዓ ክመፅእ ምእንቲ ሓረስቶት ክሳተፍሉ ዝኽእሉ መንገዲ ክፍጠር ክኽእል ኣለዎ። ምክንያቱ ኣብ መወዳእታ ዕላማና ንመን እዩ? ንሓረስታይ ንምንቃሕ። ስለዚ ሓረስታይ ከዓ ኣብ ከምዚ ዓይነት ዋዕላ ተሳቲፉ ፀገማቱ ከፍስስ ርእቶታቱ ክህብ እላዎ ማለት እዩ።

0: እዚ ዓጂ ክስታዩ ከምዚ ኣዝዮም ደቀቕቲ ምስ ምዃኖም ኣነ ሓረስቶት ጥራይ ዘይኮነስ ዋላ ነቲ ክኢላ ኸማን ብዙሕ ጥንቃቐ እዩ ዝሓትት ነዚኦም ንክትፈልጦም ማለት እዩ። ምክንያቱ ኣዝዮም ደቀቕቲ እዮም። ኣብ ትሕቲ መሬት ኮይኖም ነቲ ሱርዮም ካ ክስታይ ዝገብሮ በቲ ሱርዮም ዝጅምርቶም ዝበዝሑ ማለት እዩ። ጅና ገሊኦም እቲ ምልክታት ዝረአ ፍሉጥ እዩ ትሪኢኻ እቲ ሱሪ ሓብጥ ወይ ገለ ትሪኢኻ። ካልእ ግን እንታይ እዩ እቲ ተኽሊ ትሓፀርያ ቆፅላ ብጫ ክኸውን እዩ ጎይ ክትፅምሉያ። ስለዚ እዚ ንሶም የሚልካ ስኢልካ ሓንደራ ኢልካ ክሳይ ትገብረሉ ይኮነን መድኒት ትገብረሉ ኣይኮነን ወይ ክሳይ ካልእ ታሉ ከምኡ ዓይነት ክሳይ ከምፅ ዝኽእሉ ኣብ ነድኩዕ እንተዳጉል ኢልናላስ ብጫ ቆፅሊ ክህልዋይ ፅቡቅ ጌራካ ኣይተዓብን እያ ማለት እዩ ወይ ማይ እንተጎዲልዋ ዝግን ሕጂ እኹል ማይ እኹል ድኩዒ ሂብካ ካልኦት ዓይነት ንኦም ዝመስሉ ደቀቕቲ ተዋስያን ኣለዉ ንኦም ፈሊኻ ኣለሊኻ ኢኻ ነናቶም ኣገባብ ክሳይ ስለ ዘለዎም ናቱ ኣገባብ መከላኸሊ ክትገብረሉ ክትክለልካ ማለት እዩ።
1: ሓርስ ዕማት እተይ ሻዕቢ ኤርትርያ ሰበቱ እብልምውነት እግል ትዕበ ወእተይ እግል ልብዛሕ ድራሳት ወፈን ምጅተማዕ ዓበዮት ምህም ሰበት ገቢ እቲ ኩሉ መጃላት ተረከሰ ድራሳት ወብሕስ ገቢ ህላ እግልሚ ገቢል ኤርትርያ መንበረቱ ተሓርስ ለተንከበስ ሰበት ገበት

ሓርሶት ሕጂ እንተ ደኣ ሓንቲ ነገር ብተግባር ኣርኢኸዮም ጥቕሚ እንተ ደኣ ላታ ቐልጢፎም ይቕበልዋዮም ንግዜኡ ጉድኣት እንተ ደኣ ርኣቶም ግን ኣይቅበልዋን እዮም። ስለዚ ተመክሩ ኣሎም ዞም ሓርሶት ንገዛ ርሶም እቲ ድኹዒ ባህርያዊ ድኹዒ ክንጥቀም ምኽኣልና ግን ብዙሕ ስለ ዘድልየና ንኹሉ እግራትና ክሽፍነና ዓቕሚ ክሕፅርና እዩ። ስለዚ ተዘይ ኮይኑ እቲ ቀመማዊ ድኹዒ ተባሂሉ ዝተሰርሐሉ ምክንያቱ እኮ ነቲ ድኽመታት ናይ ባህርያዊ ድኹዒ ንክሽፍን ኢሉ እዩ። ብሓፂሩ ዝውሑድ ብዙሕ ቦታ ክትሽፍነሉ ብቐሊሉ ኣጓዓዝካ ክትጥቀመሉ ስለ ዝከኣል ተን ዘድልያኻ ማዕድናት ከዓ ውሱናት ተን ዘድልያኻ ዚአንዚአንዚአን ጎዲላ እታ ዘላ ልካ ፅኒዕኻ ኣብኣ ከለካ ንዕን ምትካእ ተባሂሉ እዩ ተገይሩ። ግን ከምኡ ገይርካ እንተ ደኣ ምህርቲ ዘይወሲኹ ግን ስለምንታይ ትገዝኦ ዝብል እያታ ኣብ ሕቶ ክትመፅእ ዘለዋ። ሕጂ እዚኣ እታ ሕቶ ገይርና ገዲፍና እያ ዘለና ኣብቲ መፅናዕቲ እዩ።

ረክበል ዝያኒ ወእዚ ክቕፅል ኣለዎ። ምክንያቱ ኣትሊስ ብዙሓት ሰባት ረኺብና ተላሊና ኣለና፣ እቲ ብሓንሳብ ከም ዝናትና ክሰርሕ ዝኽእል ሰብ ረኺብና ኣለና ማለት እዩ። ስለዚ እዚ ቀፃልነት ክህልዎ ኣለዎ። ካልእ ከዓ እዚ ጥራይ ዘይኮነ እዚ ዝተሰርሐ መፅናዕቲ ሲ ክሕተም ኣለዎ። ኣብ ካልኦት ሃገራት ኣለዋጀ ክስታይ ዝሓትማ ናይ ተክስታይ ኣለዎ ዝኣው ወይ ክሕተም ኣለዎ። ኣብናትና ከዓ ከምኡ ክህልዎና ኣለዎ። ብዝተፈላለዩ ዓይነት ቋንቋታት እንዳተሓትመ እንተ ንሓረስቶት ተተዋሂቦም ሓረስቶት ከዓ ክፈልጥዎዮም ማለት እዩ። እንተዳ ተሰሪሑ ተቐሚጡ ግን ዋላ ሓደ ዝጥቀመሉ ሰብ የለን። እሱ ከዓኒ ንቀፃልነቱ ከዓ ዋላ ሓንቲ ክሳይ ረብሓ የብሉን ማለት እዩ። ኣነ ሰሪሐ ኣቐሚጠ ኣለኹ ኣነ ጥራይ ዝፈልጣ ወይ ከዓ ትምሳይ ኣብ ቀረባ ዘሎ ሰብ ጥራይ ዝፈልጣ ካልእ ሰብ ብካልእ ቦታ እንተ ከምናተይ ንዑ ቀፂሉ ነታ ኣነ ጎዲላት ንዘላ መልዩ መፅናዕቲ ክገብር እንተ ኮይኑ ግን ክዝርጋሕ ኣለዎ ክወሃብ ክኽእል ኣለዎ ማለት እዩ። ሽዑ ኢኻ እቲ ክሳይ እንዳተማሓየሸ እንዳ ዓበየ እንዳፀፈፈን ዝኸይድ ማለት እዩ።

ብመሰረቱ ሳይንሳዊ መፅናዕቲ ቀፃሊ ክኸውን ኣለዎ። ሳይንሳዊ መፅናዕቲ ቀፃሊ ኮይኑ ሓበሬታታት ኣብ ደገ ዘለዉ ምሁራት፣ ኣብ ውሽጢ ዘለዉ ምሁራት፣ ኣብ ውሽጢ ዘለዉ ሓረስቶት ብፍላይ ምስ ሕርሻ ዝተሓዝ ኩነታት እንዳተላዘብካ እቲ ናይ ፉድ ሴኪሪቲ ወይ ከዓ ነፍስኻ ናይ ምክኣል ይኹን ናይ ሕርሻ ፉድ ሴኪሪቲ ንምርግጋፅ እዚ ኮንፈረንስ ከምዝታት ዓይነት ዋዕላታት ብጣዕሚ ኣገዳሲ እዩ። ቀፃሊ ክግበር ክኽእል ኣለዎ። እዚ ክሳብ ሕጂ ምስ ሕርሻ ብዙሕ ኩምታት ይገብር ኣሎ። እንዳማዕበሎ ከዓ ከይድ ተስፋ ንገብር ዋዕላታት

0: مرحبا كبرات عزبتي كمي كنيهم تاوتر قدام تقرب لكم مدب سايدة حيزنا متقنا لنا طبب بات عبابيا دكنا تبل ولدي مال دكنا بسنا فلتقت كان بيوم كاب هتساناتهم كاب بنشتهم انت داء طبو غيرنا كرسط حيزنا يوم صباح نقوه وطي إتوم نعم طرح زي كونان عخا نتها غركا زربح مخانو اتقف اكو ماي نبلن
1: كان دعلا ما حصرا بالكا خنقل لزتلا خوينا إذا مصحف نقحات ناي ولدي هابت عبابا يادكنا عم براخ الجامعة نقاط بركت تقدامي تي كساقرا زي دلوخو نقر نتايا جيجا حبريتا نخيهولي كمولا دمتن حجي دليتات ناي دكخا مفلات أزيا قداسي
2: ولادنا كمتن جالي عوت كوينو هو تسألنا زين اللي سب الله عيبلني كل تعرو بهجو تمنيتو دخامو تسقو ندقو كسع سخنة
3: انت دا تعزيبنا يوم انت دا سمعنا يوم ولا نقل تاوي يخون كسمعو هنقل لنا ولا نقل تاوي كن الرومان دحركوينا كاوينا كن بقس مالتي كي سمعك يا وقت الرومان يتقلني ها
4: ኣዚ ሃናት ጽቡቕ መጽሓፍን እዩ ተጻሒፉ ዘለና ዘሎ እሞ ኩላና ኣብ ቦታና ክነብባ ክንውከሰላ እሞ ናይ ናይ ህይወትና መምርሒ ኮይና ኣብ ስድራ ቤታት ክትፅልካ
5: ፅቡቕቲ ነገር ኣብ ሕብረተሰብና እንታይ ዘሎ ንዓኻ ዝጎደለካ ኣብ ደቅኻ ክትምልኦ ትደሊኻ ትምህርቲ ዕድልካ ዘይረኺብካ ደቅኻ ካብ ዓብዪ ትደልዮም ኢኻ
1: ኣብ ህይወትና ክንመሓይሽ ተደ ኮይና ክንምዕብል ተደ ኮይና ንምሃር ኢና ካብ ከባቢኻ ትምሃር ካብ ዕርክታኻ ትምሃር ካብ ስራሕካ ትምሃር ካብ ጉድለትካ ትምሃር ካብ ምልጫታት ናይ ካልኦት ሰባት ትምሃር ካብ ምንባብ ትምሃር ካብ ብዙሕ ነገር ትምሃር ብኢኻ ተዓቢ
0: ሕራይ ሓንቲ ክብላ ዝደሊ ናእሽቱ ቆልዑ ክዓብዪ ከሎ ኣብቲ ምምእዛን ዝደሊሉ ግዜ ዝያዳ ጥቡቕ ርክብ ዘለዎም መሰደድ እዮም መሰቦ እስኪ ጴጥሮስ ኣብ ህዝቢኻ ኣክድር ብየ
1: እዚኣ መፅናዕቲ ይገበርኩላና ኣነ በዓል ሄለን ናይ ሳይኮሎጂ ምሁራት ኣለዉ ዓብ ሰለየ በዓል ድያቆን ንምርሃቡ ኣለዉ እዚ ናይ ስነ ሕብረተሰብ ክኢላታት
0: ኣዴታት ክነቕዝምለስላ
1: ፅቡቅ መስለኒ
0: እስኪ ሄለን ክንበክሎ
5: ኣጂ እቲ ባህሪ ዝዓደለና ኣለና ኣዴታት ምስ ደቅና ንምስርቶ ፍቕሪ ብመንፅርታ 9 ወርሒ ኣብ ውሽጥና ዘሎ እዚኣ ኣላታ ሓለፋ ድሓር ነዛ ሓለፋ እዚኣ ኣቦ ክወስዳ ይኽእል እዩ ብብዝሒ ግዜ ብምሕላፍን ፍቕሪ ብምርኣይን ኣብዚ እውን ብብዝሒ ዝረቢ ምብህሃል ናይ ምብህሃል ዝምድና ናይ ክፉት ኣእምሮ ሃሊካ ናይ ምስማዕ ብቕዓትካ እዚ ከዓ ናይ ደይኮነን ናይ ዝኾነ ቦታ ክትክእ ይኽእል እዩ ሕጂ ብዙሕ ኣይኮነን ገለ ቦታት ምስ ደቆም ዘለዎም ዝምድና ልዕሊ ታደይ እዩ ሕጂ እዚ ግን እቲዮም ኣቦታት ተሪኢኻዮም ሓቆም እዮም ዋላ ስኻውን ትፈትዎም ነቶም ኣቦታት ማለት እዩ ተኣስር እንታያ እንታይ ዓይነት ዝምድና ኣለና ምስ ደቅና እያ ትውስና ሕጂ ኣዴታት እቲ ባህሊ እውን ይሕግዘካ እዩ እቲ ባህሪ ይሕግዘካ እቲ ባህሊ ከዓ ይሕግዘካ ሕጂ ነደ እቲ ቆልዓ ዝያዳ ሓላፍነት ኣደ ከም ዘለዋ ገይሩ እቲ ባህሊ ኮስኪስና ስለ ዝኾነ ዝበዝሐ ግዜና ምስኦም ነሕልፎ ዝበዝሐ ኣልህቦና እውን ናብኦም ንገብሮ እዚ ናይ ደገ ስራሕ እውን ሕጂ እዩ ዝዓቢ ዝበዝሕ ዘሎ ኣብ ትምህርቲ ንሕልፎ ኣብ ስራሕ ንሕልፎ እምበር እዚ ሕጂ ሓለፋታት ነታ ደ ይህባ እዩ እዚ ዝበልክዮ ደረጃታት ግን ኣለዎ ሕጂ ምስኦም እንዳባዓልና ስለዝለምዱና ድዩ እንታይ እዩ እቲ ንህቦ ሕግታት ስለዝለምዱና ጥራይ ደይኮነ ንሕና እውን ምስቲ ሕግታት ፅንዓት የብልናን ሕጂ ብፍቕሪ ብገለ ኢና ከነመኽኒ ንፍትን ግን ብዙሕ ጥሕሰታት ከዓ ንገብር ኢና ኣዴታት ናቱ ውፅኢት እዩ ከዓ ሽዑ ነቦኻ ክነግረልካ የ ነኩኻ ክነግረልካ የ ንሓዉኻ ክነግረልካ የ ንዝዓበየ ማለት እዩ እቲኦም ብዙሕ ግዜ ስለዘየሕልፉ ብዙሕ ኣይጥሕሱን እዮም ብዙሕ ኣይጋገይን እዮም ማለት እዩ ኣደ ግን ሙሉእ መዓልቲ ምስቲ ቆልዓ ስለትውዕል ኩሉ እንትና ዩ ድፈልጣ ምዝምዝ እዩ ዘብላ ከመይ ጌራ ካብ ሕርቃና ትዝሕል ይፈልጥ ከመይ ጌራ ከም ዝሕርቓ ይፈልጥ ከመይ ጌራ መቕሹሽ ከም ትህቦ ይፈልጥ ክትፃወት ክትፃወት ተደልዩ ከመይ ገይሩ ያ ሓታ ኩሉ እዮም ትፈልጡ እ ኣብዚታት እዩ ቲ ሕጊ ኣይትግበርን ማለት እዩ ዝበዝሕ ግዜ ከዓ ይሕልፍ ፍቅሪ ግን ኣለዎ እቲ ዝምድና ከዓ ድልድል እዩ
0: እወ ሕጂ ብመሰረት እዛ መፅሓፍ ደቅና ብስነ ፍልጠት ክንኩስኩስ ተደኣ ኮይና ዝያዳ ክንቕሓሉ ዘለዎን ተን ኣዴታት እየ ዝብል ብያነ ኣብ ሳይዳ ዝመረፅኳ ነዛ ጥበባት ተዓባብያ ደቅና እትብል ምክንያቱ ገለ ናይ መሃዝነት ዝምባሊ ሃልይዎም ኳሕኳሕኳሕኳሕ ሕብሉ ሓፂን ክቅጥቅጡ ግን ኣታይ ተፅመና ክተኣለ ክትብሎ ክትኽእል እያ ንስኩ ኣሓሪቁ ድርቢ ኣቢልዋ ይኸይድ ጋና ግን ተሓሳቡ እሳሎ እወ እንታይ ካ ደሊኻ እንታይ ካ ክትገብር ደሊኻ ኢላቶን ድሕር ነጊርዋ በልፀሓይ ከይኮነካ ብዚኣ ኹን እሞ ምስ ወዳእካ ያበላ ርእየኒ ክትብል ክትክእል ኣለዋ ሕጂ ስዩ ሕጎስ ሞራል ገብር መሊሱ የቀላጥፋ ሕጂ ኣዴታት ዝያዳ ንቕሓት ክህልዎን ኣለዎ ኣቦን ኣደን እዮም ሓላፍነት ዝስከሙ ትቦ እውን ኣይምልከቶን ማለት ኣይኮነን ኣብዚ ዝያዳ ምስ ሰደ ስለዝጠበቑ መብዛሕትአን ኣዴታት ከዓ ኣብ ገዛ ስለ ዝጉዕላ እዚ ተሓሳስባ እዚ ክፈልጣ ኣለዎን ኣንቢበን ዝኽእላት ኮይነን እዛ መፅሓፍ የንብባኣ ዘየንብባ እንድሕሪ ኮይነን ከዓ ትቦ ኣንቢቦ ሓሳብ ክገልፀላ ኮ ክኽእል ኣለዎ
1: ከምዚ ክትብልዮ ፀናሕ ከቲ ትረኽባ ኢኻ መፅሓፍቲ ምናልባት እቶም ዕድል ዘለዎም ንክልተ መፅሓፍቲ ኣለዋ ኣነ ፅቡቃት ኮይነን ዝስማዓኒ ሓንቲ ዲ ኮነክትድ ፓረንት ትብል እያ እታ ካልይቲ ከዓኒ ሬዚንግ ኪድስ ሁ ሳክሲድ ትብል ኣለዋ መፅሓፍቲ ኣብ ፅቡቅ ገይረ ተጠቂመ ኣለና ኣለኹ ኣነ ብዚ እዚአን ሕጂ እንታይ ንጠቕማ ከዓ ሓንቲ ኣብነት ፅቡቅ ገይሮም ዝገልፅዋ ኣብ መፅሓፈ እውን ደጋጊማ ክገልፃ ድፈተንኩ ከም ዘርኢ ይገልፅዋ ኣብ ደቅና እንደርብዮም ቃላት እንተግብሮም ነገራት እንወስዶም ስጉምትታት ኣብ ሓንጎሎም ሓንቲ ዘርኢ እንተክል ከም ዘለና ገይርና ክንሓስባ ኣለና ሕጂ ተክሊ እንተ ደኣ ተክል ኣለካ ኮይንካ እንታይ የድልያ ሓመድ ኣድልያ ፅቡቅ ሓመድ ኣድልያ ድኩዒ የድልያ ብርሃን ናይ ፀሓይ ኣድልያ ማይ የድልያ እንተደ ሓሚማ ከዓ ክንክን ኣድልያ ሕክምና የድልያ ብከምዚ እተ ደኣ ትካና ኮና ኮይንካ ሓንቲ ተክሊ ፅብቕቲ ናይ ምዃን ተኩልኣ ኣዝዩ ዝሰፊሕ እዩ ማይ ተዳእታ ማይ ተስትያ ንሓመቐት ንሓመቐት እተ ከይዳ ብተደጋጋሚ እታ ወይ ብርሃን ናይ ፀሓይ እናኸላእኻያ እናኸላእኻያ ተኸይድካ ወይቲ ሓመድ እናደኸመ እናደኸመ እንተ ኮይዱ እናታ ሃሴት እያ ትኸይድ ስለዚ ብደቅና እንዛረቦም ቃላት እንብሎም ነገራት ኣብ ተክሎም ኣብ ሓንጎሎም ነፍሲ ወከፍ ቃል ነፍሲ ወከፍ ቃል ፅልዋ ከም ዘለዋ ክንፈልጥ ኣለና ብፍላይ ከዓ ክትደጋገምን ከላ ኣይንጋገን ኢና ማለት ኣይኮነን ገሊ ግዜ ሰባት ኢና ወለዲና ክንሓርቕ ኢና ክንፃረፍ ኢና ክንጉህ ኢና ዘይተድልየ ስጉምቲ ክንወስድ ኢና ብምክንያት ኢና ብዙሕ ግዜ ኣብ ደቅና ገለ ነገር ስጉምቲ ተዳ ወሲድና ንጣዕስ ጣዕሳ ናይ ጣዕሳ ስምዒት ይስማዓካ እዩ ግን ክንፈልጦ ዘለና ነገር እንታይ እዩ ኣብኦም እንገብሮ ነገር ከምታ ቀዲመ ዝገለፅኮ ንሕና ንስኻ ወላዲዮም ኢኻ ኣብ ውሽጦም ከዓ ኣነ መን ዝብል ሕቶታት ኣለዎም ምስ ኢዳ ዓቢቢ ንስኻ ድሮ ስኢሎምካ ኣለዎ ዓብ ምዃንካ ንስኻ ትብሎ ትገብሮ ነገራት ከም ዘርኢ ወሲድካ ፅልዋ ከም ዘለዎ ክትፈልጥ ገሊዩ ግን መብዝሕቲ ግዜ ክደጋገም እንከሎ እንዲ ድብለካ ክደጋገም ብብዝሒ ክደጋገም ከሎ ኣደይሲ ብዛዕባ ይሲ ናይ ብሓቂ ከም ዝምባያ ትሓስብ ክትብል ትኽእል እያ ተቆልዓ ክደጋግመላ ኸላ ዓሻ ዓሻ

0: ዓሻተ ኢላታታ ዲኣ ብቐጻልስ ናይ ብሓቂ እምበር ኣደይሲ ከም ዓሻያ ባትወስደኒ ወይ ዓሻባየ ድብል ምስ ተደጋገመ ሕጂ ክደጋገም ከሎ ፅልው እናዓበየ ይኸይድ ገለገለ ነገራት ግን ገለገለ ቃላት ይኹን ገለገለ ተግባራት ከዓ መሰረታዊ ዕንወት ክፈጥር ይኽእል እዩ ከምታ ንተኽሊ ድበልናዮ መርዚ ዘለዎ ተኽሊ ማይ ሓንሳብ ተስቲኸያሲ ኖርማል ዝተባላሸዎ ማይ ቁርብ ርስሕ ድበለ ማይ ተስቲኸያ ሓንሳብ ምናልባት ክሰርር ትኽእል ትኸውን እያ ፅልዋ የብላ እንትኸውን ገሊዩ ግን መርዛም ድኾነ ማይ ሓንሳብ ተስቲኸያስ ንሓዋሩ ክጠፍእ ትኽእል እያ ኣብ ደቅና እውን ከምኡ እዩ ከቢድ ቃል ንሂወቶም ዘዕኑ ነገራት ወይ ተግባራት ወይ ቃላት ከዓ ክንገብር የብልና ከምዚ ዝበልከ እየ ሕጂ ኣብ ናይ ምህዞ ድሌት ዘለዎ ወይ ናብኡ ዝምባለ ዘለዎ ሰብ ኣድዩ ታኣዝዩ ዝኣምና እታ ኩሉ ነገር ትፈልጥ ኢሉ ዳሓስባ እታ ወላዲቱ እታተፍቅሮ ዘዕንዎ ቃል ተዛሪባ ንሓዋሩ ካብታ ምህዞ ከም ዝጠፍቕ ትገብሮ ትኽእል እያ ስለዚ ክንዛረብ ከለና ቃላት ከነውፅእን ከለና ከነተግብርን ከለና እትንብሎ ነገራት ጥንቃቐ የድልያ ይንጋገይኒ ኢና ማለት ኣይኮነን ምስተጋገኻ ግን ናይ ምእራሙ ነገር ክትወስድ ኣዝዩ ኣገዳሲ እዩ ማለት እዩ
1: ብዛዕባ ገንዘብ ከ እንታይ ኢና ክንምህሮ
0: እዚ
1: ኣብ ፍልይ ዝበለት ኮይና ተሰሚዓትኒ ግን ኣይንፈልጣን ኢና ገንዘብ ተሃብና ካበለ ካልካ ግዛእ ኢልካ ይኻትቆም እስኪ
0: ኣብ ናይ ገንዘብ ኣብ 2-3 መፅሓፍቲ ነረን ማለሲ ኣተኩር ደበላ ፅሙቕ ኣቢል ኣብዚ ከቕርቦ ፈቲን ኣለኹ ኣነ ምናልባት ግዜ ክወስድ ስለ ድኽእል ምናልባት ሰብ ተንቢቦዋ ዝያዳ ዕሙቓ ይኸውን ግን እንታይ እዩ ሓደ ቀዳማይ ነገር ንደቅና ክንምህሮምን ክፈልጥዎምን ክንገብሮ ዘለና ገንዘብ ዕላማ ከም ዘይኮነ እዩ ንገንዘብ መሳርሒ እዩ እምበር ዕላማ ኣይኮነን ካልእ ክፈልጥዎ ዘለዎም ፅቡቅ ጌርካ ምምቕር ሕጂ ካብ ንእስ ኣብቲ መፅሓፍ በብዕድሚ እዮም ገይር የሎ ኣብ ንእስነቶም ከመይ ትሕዞ ስጋብ ኮተት የ ድኾኑ ከመይ እንተሓስካዮ ሓይሽ ግዜ ከይወስደልና ሕጂ ግን ፅሙቕ ከብሎ እንተ ፈቲነ ከመይ ክሕዝዎ እዩ ዝሓይሽ ቆልዑ ንወለዲ እውን ንሕና ናብ ከምኡ ክንድርኾምን ብከምኡ ክንኣልዮምን ዘለና ሓደ ነቲ ገንዘብ ብግቡእ ክጥቀምሉ ዝጥቀምሉ ገንዘብ ክህልዎም ንሶም በምስ ዕድሚእዮም ዝኸይድ ኣብቲ ንእሽተይ እንከሎ ትቆልዓ ከማን ከመይ ጌርካ ትገብሮ ኣለዎ እቲ መምስ ዕድሚዮም ካብ 5 ዓመት 6 ዓመት 7 ዓመት ክኸን ከሎ ትገብሮን ወዲ 13 15 ዓመት ክኸን ከሎ ትገብሮን ክፈላለ ኽእል እዩ ግን ተን መሰረታዊ ነገራት ሓደ ገንዘብ ዕላማ ከም ዘይኮነ ክፈልጥ ፅቡቕ እዩ ካልእ ዘቐምጦ ገንዘብ ክህልዎ ነዊሕ ራእዩ ዘለዎ እሞ ብዙእ ፅንሕ ኢሉ ዓቕሊ ገይሩ ኣኪቡ ዕብይ ዝበለ ነገር ኣብ ክንዲ ሕጂ ብውሑድ ገንዘብ ኣጥፋ ኣቢልዋ ፅባሕ ንጎ ከዓ ደይብሉ ድኸውን ዓቕሊ እንተ ደኣ ገይሩ ካልእ ልግሲ ከዓ ንደስ ድበሎ ሰብ መሃብ ክህልዎ ከም ዝግባእ እቲ ናይ መወዳእታን ኣዝዩ ኣገዳሲ ኮይኑ ዝስማዓኒካ ኣብ መንጎ ዘድልዮን ዝደልዮን ከዓ ፍልሊ ንክፈለጥ ዘድልዮ ገንዘብ ተዳሒዝካ ኣብ ኩላና ደሎ ኮይኑ ዝስማዓኒ ኩሉ ነገር ዘድልየካ እዩ ድመስለካ ኣብተን ገንዘብ ስለ ዳሓስካ እንታይ ተድልየካ እንታይ ተድልየካ ድመስለካ ስልካ ክትጥቀመሉ ዘድልየካ እዩ ድመስለካ እቲዘድልየካን ንስኻ ትደልዮን ምፍላጥ ግን ፍልሊ ከም ዘለዎ ከዓ ንደቅና ክንምህሮም ኣገዳሲ እዩ ስለዚ በብደረጃ ዕድሚኦም ክናምሃርናዮም ክንከይድ ናይ ገንዘብ ኣጠቃቅማ ካብ ንእስነቶም እንተ ምሂርናዮም እብለካ ኣብ ሓንቲ መፅሓፍታ እዩ ድብል ንስኻ ከለካ ወላዲኦም ከለካ ኣብናትካ ኣልያ እንከለዉ ብ10 ናቕፋ ብ20 ናቕፋ ተተጋገዩ ሕሸካ ፅባሕ ንጎ ዓብዮም ብማይታ ሻሒት ካብ ዝጋገዩ ሕጂ ዕድል ክትቦም ኣለካ ማለት እዩ ኣብቲ ውሳነታት ክወስዱ ጌጋ ነገር ክገዝኡ ዋላ ክእሉ እዮም ጌጋ ውሳነ ኣብኡ ትእርሞም ኣብቲ ውሑድ ገንዘብ እንከሎ ብሓደ ናቕፋ 2 ናቕፋ እንከሎ ዝኣርምካዮም ነገር ግን ንሂወቶም ሙሉእ ዝዕቢ ድሓር ዓበይቲ ጌጋታት ንክገብሩ እውን ዝሕግዘካ እዩ ስለዚአን እንተዳ ሒዝናየን ኣገዳሲ ኮይኑ ስማዓኒ
1: እወ ገለ ነዛ መፅሓፍ ዘንበቡ ዝሃቡኒ ብዛዕባ እዛ ትሕዝቶ እዚኣ ምውህላል ከተምህሮም ኣለካ ወላ ንዕኦም ዝኾኖም መፃወቲ ይግዝኡ ግን ስቂሉ ዘዝረኸቦም ሕሻስ ዘይኮነስ ኣቐሚጡ ብርክት ምስ በለ ድሕሪኡ ክጥቀመሉ ማልያ ድዩ ዝገዝኦ ካብቻ ድዩ ዝገዝኦ መፃወቲ ኩዕሶ ድዩ ዝገዝኦ ካልእ ይኸውን ሕጂ ምቁጣብ ይመሃር ዳሓር ሰራሕተኛ ኮይኑ ገንዘብ ምስ ሓዘ ሓሻሽ ከይከውን

0: ልክዓ ኣለኺ ጥራሕ እጂ ቆጣብ ጥራሕ ናብ ከምኡ ጥራሕ ከተድህብ ከዓኒ ፅቡቅ ከም ደገ ኮነ እዮም ነግሮካ ክኢላታት እጂ እንታይ ክኸውን ኣለዎ ንኣብነት 1ሰርተ ናኣፋ እንተ ዳ ረኺቡ ብዝተፈላለየ መንገዲ ገንዘብ ከመይ ጌርና ንህቦም ኣብቲ መፅሓፉ እንተቂሲ ኣለኹ መዓስ እንታይ ትህቦም ክንገለ ዝብል ግን ብዝኾነ መንገዲ ረኺብዋ እንተ ኣሎ 1ሰርተ ናኣፋ ሓደ ቆልዓ ክፈላለያ ፅብቕት እያ ገለ ክፋላ ዝቕመጥ ንሓዋር ነዊሕ ፀኒሑ ኣኪቡ ኣኪቡ ዓብ ነገር ዝገብረላ ገለ ክፋላ ሕጂ ዝጥቀመላ ደስ ድብሎ ነገር ንክጥቀመላ ገለ ክፋላ ንሰብ ዝህቦ ደስ ዝበሎ ሰብ ዝህቦ እዚ ሕጂ እንታይ ይጠቕመካ መሃብ ኣብ መሃብ ዘሎ ዕግበት ኣብ ልግሲ ዘሎ ዕግበት ምስ ትባሃልና እውን ክትከይድ ከለካ ምትሕጋዝ ዘሎ ነገራት ትምህረልካያ ምቕማጥ ትምህረልካያ ነቲ ንስኻ ክትገንዘብካ ክትጥቀመሉ ከም ዘለካ ኣድላይቲ ኮይኑስ ኣብ ግዜኡ ክትጥቀመሉ ከም ዘለካ ከዓ ትምህረካያ ሕዚ ሙሉእ ኣተኩረካ ኣቐምጥ ኣቐምጥ ተልካ ትገንዘብ ዕላማ ይኸውን እሞ ናብ ገንዘብ ጥራሕ የድህብ ገንዘብ ግን መሳርሒ ከም ትበለ
1: ኣብዛ መፅሓፍካ መቕፃዕቲ ኣገዳሲ ከምዘይኮነ ሰፊሩ ኣሎ ጉዳይ ዲስፕሊን ከ ከመይ ክኸውን እዩ
0: እዚኣ ብዝከኣለኒ ብዙሕ ዘንበብ ኩላ እንታሽሚያ ክፋል እያ መቕፃዕቲ ኣብ መዳእቱ ግን መቕፃዕቲ ኣገዳሲ ከምዘይኮነ እዩ ካብ ጥቕሚ ጉዳእቱ ይበዝሕ ያታ ነጥቢ መረዳእታና ግን ኣብ መንጎ መቕፃዕትን ስነ ምግባር ዘለዎ ዲስፕሊን ዘለዎ ቆልዓ ክኸውን የብሉን ማለት ግን ኣይኮነን ኣገባብ እዩ ሕጂቲ ፍልሊ ማለት እዩ መብዛሕቲ ግዜ መቕፃዕቲ ዝኾነ ይኹን መቕፃዕቲ ኣብ ርእሲ እቲ ቆልዓ ኣእሙራኣውን ኣካላውን ፀቕጢ ሃስያን ገለን ይድፈጥር እምበር ኣይእርሞን እዩ ዕላማኻ እንታይ እዩ ያታ ነጥቢ ዕላማኻ ንክትእርሞ እዩ ካብቲ ጌጉ ንክመሃር እዩ ስለዚ ጌጋ ክገብር እንከሎ ሓደ ቆልዓ ከመይ ኻ ክትሕዞ ዘለካ ዝብል ስፍሕ ድበለ ነገር ሂበይ ኣለኹ ኣነ ግን መቕፃዕቲ ሃሲ እዩ ድበዝሕ ናብቲ ቆልዓ ዘምፆ ሃስያ ስለ ድበዝሕ ዲስፕሊን ኣወንታዊ ኣካይዳ ካብ ጌጊኡ ዝመሃረሉ ነገራት ጌርና ክንሕዞ ፅቡቕ እዩ ዝብል ከም ኣብነት እንታይ ጠቕስዋ ኣውን ኣስፊረይ ኣለኹ መስለኒ ሓደ ቆልዓ ክብድል እንከሎስ ኣነ ተዝኸውን ከ ኣነ ተበዲለስ ከመይ እየ ክትሓዝ ዘለኒ ብዝብል መንፈስ ክትሕዛ ነታ ጉዳይ ፅበቕት እያ ይብሉኻ እንታይ ሃደልስኻ እንተ በዲልካ መሳርሕትካ ሓላፊኻ ወይ ዝኾነ ሰብ ቀዳመይቲ የቕረ ክብለልካ ይሃደሊ እታ ዝገበርካ ያ ጌጋ ፈሊጡልካስ ተረዲልካስ የቕረ ክብለልካ ይሃደሊ ስኻ ፍኹስ ክብለልካ ካብታ ጌጋ ክትመሃር ከም ትኽእል ክምዕደካ ገለ እምበር ከቢድ ስጉምቲ ክወስዳ ባኻ ምስተጋግኻ ከቢድ ነገር ገለ ኩሉ ሰብ ዝደልዮ ነገር ኣይኮነን ሕጂ መቕፃዕቲ ብኸምኡ ዓይነት እንተ ሒዝካዮ ዲስፕሊን ብኸምኡ ዓይነት እንተ ሒዝካዮ ነፍስኻ ኣብ ግምት ብዘእቱ መንገዲ እንተ ክተኣልያ ፍቲንካ እታ ጉዳይ ዝሓሸ እዩ ስለዚ መፅናዕትታ ዝገበርዎ ስለ ድኾነ እዚ ኣብ ቆልዑ መቕፃዕቲ ምግባር ምህራም እንታላይ ንኣሽቱ ድመስለካ ነገራት ንውፃእ ካብዚ ገለ ፀወታ ናትካ ፓወር ናትካ ሓይሊ ብዘርኢ መንገዲ ስኻ ዝያዳ ሓይሊ ከም ዘለካ ኣብ ርእሲኦም ዲክቴት ክትገብር ኣብ ርእሲኦም ዝኾነ ንገብር ነገር ክትገብር ከም ዘለካ ዘርኢ ነገራት እንተወገድካ ዝሓይሽ ምዃን እዩ ዝነግረካ እቲ መፅናዕታ ስለዚ ንሕና ኣብቲ ኣወንታዊ ድኾነ ጌጋታቶም ክመሃርሉ ዝኽእሉ ስለምቲ ሰሎሙንካ ፅቡቅ ገይሩ ገሊፁ ሓደ ስጉምቲ ሓደ ነገር ክገብር ከሎ ቆልዓ ስለምንታይ ገይርዋ እንታይ እታ ምክንያት ናብኡ ድሂብካን ንዓ ንምፍዋስ ባዕሉ ኸዓ ካብ ጌጉኡ ንክመሃር ስለምንታይ ገይርዋ ብምብሃሃል ኣብቲ ይህን ምሂን ዝሕግዘካ ኣብኡ ድሂብካ ከተመሓይሾ ዝሓሸ እዩ ምቕፃዕ ግን ክውገድ ዘለዎ ነገር እዩ
2: ምናልባት ከይነውሓና ኢልና ኢና ቋሪጭናያ እምበር ሕጂ ብዙሕ ሓብሪ ሂቦ ኣሎ ፔተር ሕጂ ኩሉ ግዜ እቲ ኣፀጋሚ ወይ ዘይድሊ ባህሪ መን እዩ ዝፈጥሮ እንድሕር ኢልና ልዕሊ 80 ሚእታዊት ወላዲ ድብል ኣብ ዝኾነ መፅናዕቲ ማለት እዩ ካብቲ ኣካይዳ ከም ዝንብለና እታ መፅሓፍ እውን ቀንዲ ነዚያ ትእርመልና ሕጂ ንኣብነት ዋላ በዴታት እንድሕር ርኢናዮ ቆልዓ ኩሉ ግዜ እንታይ ይፅበያ ገለ ነገር ትም ኢሉ ክፃወት ከሎ ዝፅይቕ ዘሎ ዩ ዝመስለ ከም ኢሉ ዳእትም ኢሉ ምክንያቱ እዚኣ ትግበር እዚኣ ይትግበር ተባሂሉ ብሎ ንኣብነት ኣብ ዓዲ ተኸይድካስ ኣብ ህድሞ ውሽጣጠየ ምድሪ ቤት ኣሎ ኣብታ ምድሪ ቤት ኮይኑ እንተ ይፃወትሃሉ እዩ እንተ ነዊሓታ ፀወትኡ እንታይ እ ትብል ስራሕ ሒዘን ኣለዋ ፀዊዐም ብሽሞም ርእካ ኣለኹ ግደፍ ትብል ቃል ኣላ ሓቀይ ሕጂ ትቆልዓ ይዳናገር ኣሎ ዋ እዚ ትግበሮ ተባሂለ ዝግበር ተባሂለ ነቲ ግበሮስ ተባሃልኩ እንዳገበርኩስ ከመይ ገይረ ሕጂ ይዳናገር መብዛሕትኡ ቆልዓ ክዓቢ ከሎ ከዓ ናብ ምንታይ እዩ ኩሉ ግዜ ናብቲ ዘጎድሶ ናቱ ደረጃታት ዕድመ ተገሊፁ ኣሎ ናብ እዩ ዝኸይድ ማለት እዩ ቅድሚ 12 ዕድሚኦም ዘጥይዎ እዩ ዝበዝሕ ሰባት ዋላ ንሕና እቲ ባህሪና ስምዒትና ኣተሓሳስባና ሽዑ ዝተጠርየ ማለት እዩ ኣበይ የመዝገብ ተይልና ሕጂ ኣብቲ ውስጠውኖ ኣንኮንሽስ ማይንድ ገለ ንብሎ ምሻ ኣሎ ኣብ እዩ ዝመዝገብ ንኣብነት ዋላ ብዘይ ቃላዊ ንሓደ ቆልዓ ገጽካ ፀዊካ እንድሕር ኢኸ ከም ስእሊ ይወስዳ ማለት እዩ ስኢልዋ ኣለውኣ ሓንቲ ኣሉታ እያ ማለት እዩ ከምቲ ክበሃል ፀንሐ ትቕንጥዎ ኣይርድኦን እዩ ወይ ኣይርድኦምን እዩ ደቂ 3 ዓመት ኢልካባ ትገብራ ኣብዚኣ ይምዝግቡ ማለት እዩ ሕጂ ብብዝሒ እንተ ኣሉታዊ እንዳመዝገበ ኸይዱ ምስ ዓበየ እቲ ዘተግብሮ ኩሉ እቲ ባህርያት ተግባር ዘይልሙድ ይኸውን ወይ ኣሉታዊ ይኸውን ማለት እዩ ክጥቀስፀን እዩ ሕጂ ንኣብነት ፀርፊ ምፍርራሕ ምህዳት ገለ እዚ ቡሊን ንብሎ ማለት እዩ በቲ ሓደ ከዓ ኣካላዊ ማህረምቲ ካብ ኣካላዊ ማህረምቲ ዝኸፍአ ግን የና እዩ ፀርፍን ምፍርራሕን ብፍላይ ኣብዚ ሕጂ እዋን እዚ ዝረአ ዘሎ እንታይ መፅእ ኣሎ ኣነስ ጓል 5 ዓመት ጓል 4 ዓመት ከለኹ ዝፅረፎ ዝነበርኩ ሕጂ መፂእኒ ይብሎ ማለት እዩ ንድሕሪት ተመሊሱ ልክዕ ከም ስእሊ መፅኡ ኣብ ቅዛነት ወይ ኣብ ካልእ ዘየድሊ ሕማማት ኣእተዋ ኣብታ 7ይ ክፍሊ ኣብ 8ይ ክፍሊ 10ይ ምስ በፅሓ ማለት እዩ ልክዕ ቲ ንህሮሞ ዝነበርና ሕጂ መፂእና እጂ ትሽዑ እቲ ወላዲ ኣብቲ ግዜ ንእስነት ኣብ 3 ዓመቶም 4 ዓመት 5 ዓመት ኣይርድኦምን እዩ ከም ምእረምታ ኮይኑ ይስምዖም ስቅ ክብል ይኽእሉ እዮም ቆልዑ ተቐፂዖም ተባሂሎም ግን ስቕ ስለ ዝበሉ ተኣሪሞም ማለት ኣይኮነን ብውሽጦም ናይ ሕነ ምፍዳይ ባህርያት እዩ ዝቕፅል ማለት እዩ እዞም ሕጂ ደቂ ሰባት ኣሸገርቲ ኮይኖም ድንጋፀ ዘይብሎም ይቕሬታ ዘይብሉ ሰብ ክቕተል ሰብ ክርሸን ሰብ ክዓኑ ገዛውቲ ክዓኑ ሚሳይል ክድርበት ደስ ዝብሎም ዘለዉ ብከምዚ ዝዓበዩ ኮይኖም እዮም ፀኒሖም ዋላ ምሁራት ይኹኑ ተማሂሮም ዋላ ዝወድእ ይኹኑ እቲ ናይ ሕነ ምፍዳይ ግን ኣብ ውሽጦም ኣሎ እንታይ እዮም ናንብል ሕጂ ኣንኮንሽስሊ እዮም ዘተግብርዎ ዘለዉ ብዘይ ውስጠ እውን ክትናይ ሕነ ምፍዳይ ኣው ዝፀንሐ ማለት እዩ ሕጂ ስለዚ ኣብቲ ተዓባብያ እዛ መፅሓፍ ንሪያ ከለኹ ሓደ ካብቲ ትገልፆ ወላዲ ዝያዳ ነብሱ ክፍትሽ እያ ታሓት ኣነባ ከምዝገብር ነይረ እንድሕር ናይ ብሓቂ ኣንቢብዋ ተረዲእዋ ባህሩ ክቕይር ከዓ እንድሕር ተበጊሱ ኩሉ እቲ ፀገማት ኣብ ልዕሊ ቆልዑ ንገብሮ ንሱ ዜርዜሩ ትኮም ማለት እዩ ሕብረተሰብ ቆልዓ ወላዲ ጥራሕ ኣይኮነን ዝዕብዮ ከባቢ ከዓ ይዕብዮዩ ከባቢሲ ከባቢ ኩሉ እሩም ከባቢ ክኸውን ኣሎ ኣብዘይ ቁርዒ ከባቢ ዝዓብን ኣብ ሓንቲ ቁርዒ ከባቢ ዝዓብን ኣብዘይ ቅርዒት ስድራ ቤት ዝዓብን ኣብ ቁርዒ ስድራ ቤት ዝዓብን እዩ ማለት እዩ ሸለል ምባል ንባዕሉ ሓደ ካብቲ ንዘይልሙድ ባህሪ ወይ ነዚ ዘይእሩም ጠባይ ሒዞም ንክኸዱ ማለት እዩ ቆልዓ ሸለል ክትበል ኣይብልካ ንባህሪ ኢኻ ሸለል ትብል ነቲ ዘርእይዎ ባህሪ እምበር ነቲ ቆልዓ ከም ሰብ ክብሪ ክትቦ ኣለካ ማለት እዩ ብዝተፈላለየ መንገዲ የርኢ ሸለል ከዓ እንዳበዝሐ እንድሕር ከይዱ ኩሉ ግዜ ቆልዓ እንታይ እዩ ዝኸውን ናብቲ ኣሉታዊ ዝኾነ ኣካይዳ ወይ ባህርያት እንዳረአየ ዝኸይድ ማለት እዩ ሕጂ ስለዚ እዚ ክንሪኦ ከለና ኩሉ ግዜ እዚ ናይ ናብ ንሰባዊ መንነት ንብል ኢና ብከመይ ይህነፅ ምሳኻ ዝውለድ ኣሎ ተወርሶ ካብ ወላድካ ብላ ድሓር ግን ክዓቢ ከሎ ቅድሚ ክሳብ 12 ዕድመ ናብኡ ተማእዝኖ ማለት እዩ ኮስኳስ ስድራ ኮስኳስ ከባቢ ኮስኳስ ቤት ትምህርቲ እንድሕር ተረኺቡ ናብ ምንታይ ይኸይድ ማለት እዩ ናብቲ ቕኑዕ እሩም ይኸይድ ማለት እዩ ከምዚ ዝበልና ኣብ ዘይቅርዑ ገለ እንድሕር ኣ ግን እንታይ ይኸውን እቲ ናቱ ሰብዊ መንነት ይኸይድ ካልእ ሕጂ መቕፃዕቲ ዝብል ቃል ኣውፅዎ ኣባሃል ኣሎ ይቡ ምክንያቱ ንተነፅሎ ይዕድምሰ ኣብ ክንዲ መቕፃዕቲ ንብል ስነ ስርዓት ከመይ ገርና ንሕዞ መቕፃዕቲ እተይልካ ንበዕላ እንታይ ማለት እያ ተመቕፃዕቲ ንቆልዓሲ ካልእ ቃል መቕፃዕቲ ምህራም ምፅራፍ ገለ ብከምኡ ስለ ዝርዳኣ ስነ ስርዓት ከመይ ገርና ነትሕዞም ኣብቲ ናይ ስርዓት ኣብዚ ከዓ ብዚ መፅሓፍ ፅቡቅ ገይሩ ተገሊፁሎ ማለት እዩ ሕጂ ልዕሊ ኩሉ ግን ወላዲ ክግደሰላ ዘለዎ እንታይ መጀመርያ ነብሱ ክፍትሽ ኣለዎ እስከ ብከመይ ይኸይድ ነረ እንታይ ይገብር ነረ ምክንያቱ ኩሉ ግዜ ዓብኻ ቁኑዕ ቁኑዕ ኢኻ ትብሎ ኣንቶይ ፔተር ገሊፅዎ ነይሩ ቆልዓሲ ሽግር ክፈትሕ ክእል ዘይክእልን የስ ፈትሕ ከከም ዕድሚኦም ስራሕ ክሰርሑ ክእል ዶ እወ ዋላ ክደቂ 3 ዓመት ደቂ 4 ዓመት ምስ ዕድሚኦም ትኸይድ ስራሕ ክንበባ ኣለና ሓደሓደ ጌጋታት ናይ ወለዲ እንታይ ኣሎ እዚኦም ነብሶም ክኽእሉ ይክእሉን እዮም እዚኦም ዋላ ሓንቲ ክገብሩ ይክእሉን እዮም ልዕሊ መጠን ዝሓለፈ ክንክን ይገብሩሎም እሞ ነቲ ክሰርሕዎ ዝግባእ ኣብ ዕድሚኦም ኣይሰርሑን ዕድመ ይኣክል ሓሊፎሞ ኣለው እቲ ዘተግብሮ ብዳሕራይ ከዓ እንታይ ይኸውን ኣልታዊ

0: ዝኾነ ተግባራት ክርኢ ይኽእሉ እዮም ማለት እዩ። ልዕሊ ኩሉ ግን ኣብዛ መቕፃዕቲ እዛ ፀርፊ ምፍርራሕ ኣካላዊ ማህርምቲ ይእርም ዶ ኣይእርምን ዝብል ብዙሕ መፅሓፍቲ ኣሎ፣ ብዙሕ መፅናዕትታት ኣሎ። ኣይእርምን እዩ ክግበር ዘለዎ ክግበር ዘይብሉ እወ እንተኮይኑ እወ ኖ እንተኮይኑ ኖ እንዳበልካ ተዕቢኸ እቲ ቆልዓ እንዳተኣረመይት ኸይድ ክወላዲ ከዓ ከም ሞዴል ስለ ዝኾነ እቲ ቁኑዕ ኣገባብ ክገብር ክኽእል ኣለዎ ኢና ንብል ማለት እዩ።
1: ቅድሚ ኩሉ ፔተር እንቋዕ ሓጎሰና እንቋዕ ዝብፃሓካ ማለት እዩ። ኣብቲ መፅሓፍትካ ወላ እንድሕር ጠቂስኪ ኣላ ኮንካ ሲ ኣብቲ መወከስ እንድሕር ርኢናዮ ዳርጋ ብምሉእ ናይ እንግሊሽ መፅሓፍቲ ኢካ ትረክብ ወላድስ ከመይ ክኸውን ኣለዎ ዝብል ብፍላይ ንሕብረተሰብና ዝምህር ንወላዲ ኣብ ገዝኡ ኮፍ ኢሉስ ኣነስ ከመይ ዓይነት ወላዲ እየ ንኣብነት ታ ማና እውን ዓንተዎ ጠቂሳታ ነራ ኣደ ምዃን ሕንጂ ቀሊል ኣይኮነን ስኢድካ ክትወልድ ስለዝኽኣልካ ማህፀን ስለ ዘለካ ትረኽቦ ነገር ኣይኮነን ልክዕ ወላዲ ክትከውን ትኽእል ኢኻ ስለ ዝወለድካ ወላዲ ኢኻ ኣደ ዝብል ማዕርግ ግን ዋላ ብቲ ሕብረተሰብና ፅንሐ ወይ ኣቦ ዝብል ግን ቀሊል ብስለ ዝሓትት እውን ኣይኮነን ማለት እዩ። ኣብቲ ትጥቀመሉ ሜላ ተዓብያሲ ዓብ ፍልጠት ድልየካ እዩ። ስለዚ ብሓፈሻ ትበርኩታ ቀሊል ኣይኮነን ግዲ ብኹር ኮንካ ፈሊምካ ኣሎምካ ኣብ ዝቀረባ ግዜ ክልተ መፅሓፍቲ እውን ኣብ ዝቀረባ ግዜ ድሕሪኻ ውፅና ኣለዋ ሓንቲ መምህር ዘካርያስ ተኻደይቲ ከዓ ብፋርማሲስት ዮናስ ዓንዳይ እውን ብዛዕባ ደቅና ዝብሉ እውን ወፂ ኣሎ ማለት እዩ። ኣዝዩ ዝናእ ተበጉሶ እዩ ክቕፅልካ ንላዊ ማለት እዩ። ብሓፈሻ ኣብቲ ርእቶ ክህብ ከሎ ሕጂ ኣብዛ መቕፃዕቲ ቅድም ከንብገስ ብድሕሪ ኢኻ እተን ዘለዋ ቁርብ ተወሳኺ ርእቶ ክውስኽ ማለት እዩ። ኣብ መቕፃዕቲ መጀመርታ ኣብ ቆልዓ ኣይኮነን ዋላ ኣብ ዓብ ሰብ ቅድሚ ሕጂ ሰብ ዓብ ሰብ ኮይኑ ሲ ይሰርቕ ገበን ገበር ይሓቀ ሕጂ ቤት ማእሰርቲ ዝብል ከም ኣምር ንእምነት ክመፅእ ከሎ ተርኢ ቲ መጀመርታ እቲ ሰብ እዚኣ ገይርዋ ኣሎ ናይ ኢዱ ክረክብ ኣለዎ ተባሂሉ ዓይነት ክየድ ነይሩ ክቕፃዕ ኣለዎ ሰሪቑ ወ ይቕፃዕ በቃ ከምዚ ዓይነት ሕነፍ ዳይ ነይሩ ማለት እዩ። ድሕሪ ታሪኻ ሽዑ ቤት ማእሰርታ ሲ ከምዚ መቋሰል ነቶም ገበን ዝገበሩ ገለ ኣይኮነን ኩና ዘለዎን መእረም ማእከላት እስከኾና ተባሂሉ ከዓ እዚ ተሃድሶ ዝብል ኣባህላ መፅ ኢሉሓቂ ዶ ነቲ እሱር ሲ ኮፍ ኣቢልካ ከመይ ሕጂ ዋና ዘገድስ ሲ ኣብ ቆልዓ እውን ተመፂኻ ልክዕ ሰብ እንዲ እቲ ቆልዓ ሓንቲ ገበን ስለ ዝገበረ ናይ ኢዱ ክረክብ ኣሎ ወይ ሕነኻ ተውፃኣሉ ስለምንታይ ዘገርካ ያልካ ተሃንካ ተውፃኣሉ ነገር ዶይኮነ ክኸውን ዘለዎ እሱ መቕፃዕቲ ዝበሃል። ብሓፈሻ እዚ ቆልዓ ግን ክእረም ሃናፅ ባህሪ ክሃንፅ ኣለዎ ኢልካ እንተ ተሓስብ ኣለኹ እንኳ ግን ከምዛ ሕጂ ብዛ ክብላ ፀንሐ ማለት እዩ ሓንቲ ጌጋ ምስረእኻ መበገስ ናይታ ጌጋ እንታይ ኮን ትኸውን ኢልካ ትመራምር። ምክንያቱ ኣብ ንውሰ ከፍ ሓንቲ ባህርና ሓደ ቆልዓ ዝገብራ ሲ ድሕሪያ እንታይ ኣለዉ ብዙሕ ጠንቅታት ኣሎ ማለት ነ። ስለዚ ከመይ ኢልና ንእርሞ ኢልና ኣብ ሎንግ ተርም ኣብ ነዊሕ ክንሓስብ ዘለና እምበር ብፍላይ ተሃንካ ንምውፃእ ወይ ልዕልናኻ ንምርኣይ ዝግበር ተደ ኮይኑ እቲ ቆልዓ በቃ ዝደለኽዋ ስለዘይገበርካስ እዚ ዓይነት ምጉዳእቲ ውደልካ ኣለኹ ዓይነት ክኸውን ይብል ማለት ስለዚ ብቲ ናይ ምእራም ከዓ ልክዕ ኣብዛ መፅሓፍ እውን ተጠቂሱ ኣሎ ማለት እዩ። ብኸመይ ኣገባቢና ቁኑዓ ተኣራርማ ብኸመይ ኢና ስነስርዓት ነትሕዞ ብኸመይ ኢና ከም ንምሃር ንገብሮ ዝብሉ ወላ እውን ጌጋ እንተገይሩ እውን እቲ ጌጋ ልክዕ ዝሕርቕ እዩ እቲ ቆልዓ እውን ጌጋ ምዃኑ እውን ክፈልጥ ኣለዎ ንጌጋስ ጌጋ ክንብሎም ኣለና ዝብሉ ኣብዚ መፅሓፍ ኣሎ ማለት እዩ። ስለዚ ብኸመይ ዝብል እውን ዝያዳት መፅሓፍ ስለጠቅስ ኣብዛ ናይ መቕፃዕቲ ዝበሃል ዝያዳ ዝኣካላዊ ዝብፀርፊ ብጎነፅ ብሓፈሻ ብኣልታዊ መንገዲ ዝግበር መቕፃዕቲ ሃናፅ ከም ዘይኮነ ኩሉ ግዜ ኣሉታ ናብ ኣልታም ዝመርሕ እዚ መፅሓፍ ተጠቂሱሎ ማለት እዩ። ካልእ ግን ግዜ እንተላ ቁርብ ተወሳኺ ከም ሓሳብ እታ መፅሓፍ ኣብ ሚኒስትሪ እያ መፅያትና እዛ መፅሓፍ መጀመርያ ንክትረአ ማለት እዩ። ሕጂ ብዚኣ ክዛረብ ከለኹ ምናልባት ኣነ መርሃዊ ወላ ምፀይ ናይ ቤና ኣይኮነን ዳይረክተር ጨንፈር ድሕነት ቁልዑን ስድራ ቤትን ኣቶ ተስፍ ሰሎሙን ስለዘይጣዕሙ ኣጋጣሚ እምበር በለለይ ዝበለኒ ነገራት እውን ኣሎ ማለት እዩ። ስለዚ እዛ መፅሓፍ መጀመርታ ክንሪኣ ከለና ብፍላይ ምስቲ መትከል ሚኒስትሪ ማሕበራዊ ድሕነትን ኣብ መሰላት ቆልዑ ዘለና ማለት እዩ። ኣብ ንወሰ ከፍ ማሕበራዊ ዝምድና ንኣብነት ሰብኣይን ሰበይትን ሓንቲ ማሕበራዊ ዝምድና ይሓቀዶ መሰል ሰብኣይ ኣሎ መሰል ሰበይት ካ ኣሎ ናይ ክልቲኦ መሰል ግሃስ የብሉ ኣብ መንጎ ወላድን ውሉድን እውን እዚ ክልቲኡ ማሕበራዊ ዝምድና እዩ ማለት እዩ። ስለዚ ዝያዳት መሰላት ቆልዑ ዝብል ወላ ከም ኣምር 54 ዓንቀፃ ዝሓዘ መሰላት ኣለና ማለት እዩ። እዛ መፅሓፍ እዚኣ ዝያዳ ነቲኡ ዘሎ ብዝበለፀ መንገዲ ተጉልሕን እትገልፅን ኮይና ንርኽብና ማለት እዩ። ገለ ካብቶም መሰላት ሕጂ ሓሳብካ ብነፃ ናይ ምግላፅ መሰል ኣለዎ ቆልዓ ሕጂ ዋላ እዚ ኩሉ ብዚ መድረክ ክሕተ ፀንሐ ሰሚዕንያ እንዲና መጀመርታ መልስናቶም ምልስቲ ኮይና ቆልዓ መን ኢና ንብል መጀመርያ ቆልዓ ሰብ እዩ ሓቀ ኢሎ ቆልዓ እንታይ እዩ ሰብ እዩ መጀመርታ ጴጥሮስ ሰብ ኢኻ ማና ሰብ ኢኻ ኣብ ዘለና ሰባት ኢና ተቆልዓኻ እንታይ እዩ መጀመርታ ዕድሚኡ ብዘይገድስ እንታይ እዩ ፆትኡ ብዘይገድስ ካልእ ብዘይገድስ እንታይ እዩ ሰብ እዩ ማለት እዩ። ስለዚ ዝኾነ ይኹን ሰብ ካብዚ ዓለም እዚ ካብታ ዝመፀላ ሰዓትካ ናቱ መሰል ኣለዎ ማለት እዩ። ብድሕሪኡ ከም ንሪያ ኣብታ ድሌታቶም ዋላ ትብል እውን ተሪኢኸያ ነብሶ ከፍ ሰብ ከዓ ናብዚ ዓለም እዚኣ ክመፅእ ከሎ ኣብ ውሽጡ ናቱ ድጉል ተውህቦ ኣለዎ ናይ ውልቁ ኣብ ውሽጡ ምናልባት ኣብቲ ጀኔቲክ ኮድ ናቱ ኣቲኻ ምርማር ከመርካ ትፈልጦ ዋላ ሰይ ዘይገብረሲ ተውህቦ ኣለዎ። ስለዚ ንሕና ንቆልዑ ክነዕቢ ከለና ከዓ እዚ ኹን እዚ ትኾን ኢልና ብምውሳን ደይኮነስ ነቲ ኣብ ውሽጡ ዘሎ ተውህቦ ኣለሊና ከመይ ኢላ እሱ ንኸለሊ ንሕግዞ እዩ እቲ ዝዓብየ ነጥብ ማለት እዩ። ዋላ ሓደ ሰብ እውን ዕውት ዝበሃል ቀደምስ ዓወት እንታይ ማለት ይበሃል ነይሩ? ዓወት ደለኻዮ ክትገብር ምኽኣል ነይሩ። ሎሚ ግን ከምኡ ኣይኮነን። ዓወት ማለት እቲ ነቲ ውሽጥኻ ዘሎ ክትኮኖ ዝግባእካ። ምክንያቱ ጴጥሮስ ናትካ ተውህበላትካ፣ ምናልባት እዛ ጋዜጠኛነት ናትካ እያ፣ ምናልባት መካኒክ ተትኸውን ከመይ መሰለ ሂወትካ ሕጂ ረአዮ። ሕጂ ኣብቲ ውሽጢ ድጉል ተውህቦ ናይ ተቆልዓ ከም ዘለዎ እታ ዘርኢ ዝበልክያ ዓንተ እውን ኣብ ዝተፈላለየ መፅሓፍቲ እታ ተውህቦ እውን ዘርእያ ውሽጢ እያ ዘላ ማለት እዩ። ንኣብነት ሰርናይ ንእሽተ ብምኻና እዚ ሓንቲ ሰርናይ ልክዕ ወለዲ ከም ሓረስቶ ንድሕር ሓሲብናዮም ኣብቲ መሰላት ኮይና ንዛርብ ዘለና ዘርእኻ እንተምፂንያስ መሰቐመጥክያ ናትካ ተራ ሓንቲ እያ። እታ ስርናይ ስርናይ ኮይና ንክትዓበ ምሕጋዝ እዩ። እንታይ ማለት እዩ? ማይ ተስትያ ልክዕ ፀሃይ ኮይኑ ኣብ ሓደጋ ዘእቶ ከየጋጥማ ተሰይ ትገብራ እሳ ግን በዓላ እያ እንዳ ሸብና ኹነ ትኸይድ። ስለዚ ንሕና ከ ንቆልዑ ንሕግዞም ነገር ተሊ እንታይ እዩ? ብፍላይ ነቲ ውሽጦም ዘሎ ድጉል ተውህቦ ከመይ ገይሮም የለልይዎ እዚ ሕጂ እናሓተትካ ማለት እዩ። ንዑም እናሰማዕኻ እናማእዘንካ ንባዕሉ እውን ትራይ ንዲኢረር እውን ኣብዚኣ ፍትኑ ኣባተ ዘይኮይናት ሎም ኣብዚኣ ክፍትነ ስፖርት ክፍትነ ተኢሉካ ትፍትኖ ማለት እዩ። ስለዚ ብዚ ከምዚ ትድሌታቱ ምስማዕ ኣዝዩ ኣገዳሲ እዩ ማለት እዩ። ካልእ ኣብዚ እንድሕር ርኢናዮ ኣብዚ ሓሳባትካ ናይ ምግላፅ መሰል ንባዕሉ እውን ኣብ ጉዳይ ስድራ ቤት ምስታፍ ንባዕሉ ሓደ ቆልዓስ ካብ ስድራ ቤት እንዳተነፀለ ክያሎ ሰዓት እዚ ኣቦናደን ነሳ ስድራ ሓስቦ ቆልዓ ግና ትሓስብ እንታይ እዩ ስድራ ቤት ኣብ ሓላፍ ነሰብ ዘይነሰክም ወይ ሕጂ ከም ባህሊ ቻዓትዮም ብሄራትና ምፅናዕውን ፅቡቅ እዩ። ኣብ ብሄር ዓፋር እንታይ ይግበር? ሕጂ ኣብ ስድራ ቤታዊ ጉዳያት ናይ ተቆልዓ ኮፍ ኣቢሎም የሳተፉ እዮም። እንታይ ንግበር? ጨውዶ ንግዛእ በርበረዶ ንግዛእ ክንብል ከለና ንሕና ተቆልዓ ይሰምዕኒ ኣብ ካልኦት ብሄራት ማለት እዮ ናብ ትግርኛ ሕጂ ብዙሓ ንዕ ትግርኛ ስለዝኾንኩ ማለት እየ። እቲ ስድራ ቤታዊ ሓላፍነት ኮፍ ኢሉ ግን ኣብ ስድራ ቤታዊ ጉዳያት ልክዕ ሓሳብ ክህብ ርእቶ ከካፍል ይፍቀዱ። ኣብቲ ንዑ ዝምልከት ማለት እዩ ንዑ ዝፀሉ ነገራት ሽዑ ስድራ ቤተይ ንክብል እንታይ ይገብር ማለት እዩ ሓይሊ ረክብ። ስለዚ ኣብዚ ከምዚ እውን ኣለና ማለት እዩ። ኣብ መወዳእታ ግን ዳሓንታ ክብላ ደልየ ዘለኹ እንታያ ኣብዚ ሰዓት እዚ ደቅና ከመልና ንዕብዮም ዝብል ኣዝዩ ኣሸጋሪ ሕቶ ኮይኑ ዘሎ ማለት እዩ። ንምንታይ እዩ? ቀደም ሓንቲ ባህል እያ ነራትና ፅልዋ እውን ኣይነበረን። ዓውለማ መፅእ ኣሎ ሕጂ ደቅና ዝተፈላለየ ቪድዮ ሪኦ ኣለው ኣብ ዝተፈላለየ ኮሚቴ ወለዲ ከይድና ንርኦም ኣብ ቤት ትምህርትታት እዞም ቆልዑ ሸጊሮምና ከመይ ጌርናያ ንሕዞም ንሰምዕ ኣለና ሓቀይ ምናልባት ኣጋጣሚ ኮይኑካ ዲያቆን መምህር ቤተ ክርስትያን ካብቲ ቤተ ክርስትያን እውን ገለ ነቶም ወለዲ ትእክቦምሞ ነዞም ቆልዑት ከመይ ጌርና ኢና ክንሕዞም እንታይ ዝብል ብጣዕሚ ክስታይ ኮይኑ ኣሎ። ታዛ ዓበየት ነገር ንቕሓት ከምዕበያ ወላዲ ስለ ዝኾንካስ ልክዕ ዓቦ ክትከም በቂሐ ወይ ኣዲ ክትከም በቂሐ ማለት ኣይኮነን ንቕሓትና ክዓብ ኣሎ። ስለዚ መፅሓፍ እዚኣ ብሓፈሻ ኣብ መንጎ ወላድን ውሉድን ክህሉ ዝግብኦ ማሕበራዊ ዝምድና ንባዕሉ ተቐዳሚ ምዕራፍ እውን ዓይነታት ወለዲ እውን ጠቂስዎም ኣሎ። ንኣብነት መልእኽቲ ወለዲ ልምፅኦም ኣሎ ናቶም ጥራሕ ክግበር ዝደልዩ ተዘይገርቦካ ንተቆልዓ ልክዕ ናብ መቕፃዕትን ገለን ዝኸዱ ኣንጻር ናይ እዚኦም ከዓ ኣዝዮም ኣሐንቀቕቲ ወለዲ ኣለው ናይ ተቆልዓ ድላይ እምበር ናይ ካልእ ደይሰምዖ ወለዲ እውን ኣለው ማለት እዩ። ናቶም ስ ይገብሩ እዮም። ስለዚ ሕንቃቃ ቆልዓ ሓነቀ ዝበሃላ ባህላ እውን ኣሎ። እዚኦም ክልተ ኤክስትሪምስ እዮም እዚኦም ማለት እዩ። ገለገለ ወለድካ ጠቕላላ ኣይመልክዎ ነቲ ቆልዓ ኣይሕንቅቕዎ ነቲ ቆልዓ ዘይግደሱሉካ ኣለው ቆልዓ ብዝወዓለ ውዓል ዝብሉ ከዓ እዚ ንባዕሉ እውን ኣሎ ነቲ ቆልዓ ጠቕላላ ዘይግደሱ ኣለዎ ማለት እዩ። ትራብዓይ ዓይነት ከዓ ጠቂስካ ኣለካ ዘላቀ ዓይነታት ዓብያ ባላንስ ዝኾነ ነቲ ናይ ወላዲ ኣልያ ኣብ ግቡእ ኣብ ግምት ዘእቱ ዋላ እውን ነቲ ቆልዓ እውን ድሌታቱ ብሰምዕ ከመይ ማእከላይ ኣካይዳ ይኸይድ ዝብል እውን ኣብኡ ጠቂስካ እዩ። ስለ ዘለካ ብፍላይ ኩሎም ወለዲ ዋላ እውን ኣብ ቤት ትምህርትታት ከም መጎስጎስ ተጥቀሙላ እዛ መፅሓፍ ወለዲ እውን ኣብ ገገዝኦም ሒዞም ነዛ መፅሓፍ ተተንብዋ ፅቡቅ እዩ። ልዕሊ ኩሉ ዝመሰጠትኒ ግን ኣብቲ ተገዳስነትካ ምዕባይ ደቅን ኣብ ዲያስፖራ ዝብል ማለት እዩ። ኣብ ደገ ዝርከቡ ደቅና እንታይ እዮም ዝኾኑ ዘለዉ? ናይ ሓቂ ድዮም ኤርትራውያን ዝኾኑ ዘለዉ ወይ ውስጥ በቲ ኤርትራውነት ኣሎ በቲ ምዕራባውነት ኣሎ በቲ ናይቲ ሃገር ባህሎ ኣካይዳ ይዘባረቐና ኣሎ ፋሕፋሕ ሕብል ስለ ዘሎ ከመይ ኢልናና በቲ ቕኑዕ መንገዲ ኣብ ዲያስፖራ ዘለዉ ደቃ ንዕብዮም ዝብል እውን ሓደ ካብቲ ዝመሰጠኒ ነገር እዩ ማለት። ስለዚ እዛ መፅሓፍ እዚኣ ከም ሓሳባት ኣብ ኩሉ ኣፕላይ ክተውን ትኽእል እያ። መምህራን ክጉስጉሱ ንወለዲ ክትሕግዞም ትኽእል እያ ወላ እውን ኣብዚ ናይ ጥዕና ኢልና ነርና ንሚኒስትሪ እውን እዚኣ ሓቃሽ ዓባይ ሓገዝ እያ ሃገርካና ዘለካ ማለት እዩ። ዓባይ መወከሲት መፅሓፍ እያ ክንጉስጉሰላ እውን ከምኡ እውን ተባሂልና ኣለና ኣብ ውሽጥና ማለት እዩ። ብተወሳኺ እዛ መፅሓፍ እዚኣ ንመን ተገድሶም ኢለ ሓስብ ንመራሕቲ ሃይማኖት ከይተረፈ እውን ማለት እዩ። ምክንያቱ ብዛዕባ ተዓብያ ቆልዓ ብብዝሒ ዝጉዝጉ ስለ ዝኾኑ ብብዙሕ መንገዲ እውን ነዛ መፅሓፍ እዚኣ ክደስዋ ፅቡቕ ዘረባ ብዚሕ ይቐኒለይ
2: ኣብ ኣብዛ

ንመቕፃዕቲ ብዝምልከት መቕፃዕቲ ብቲ ናይ ሞት ዳእታ ውፅኢት ክትሪኦ ከለካ ኣራሚ ኣይኮነን ሃናፂ ኣይኮነን ስነ ፍልጠታዊ ሓቂ ንሱ እዩ። መፅናዕቲ መቕፃዕቲ ንክነወግድ ግን እንታይ ኢና ክነወግድ ዘለና መጀመርታ?

0: እዚ ፍጹምነት ከምዚ የለ ብሂወት ክትኣምን ክክእል ኣለካ። ስለዚ ኣንነት ካብኻ ተኣልዮ ሞ ብድሕሪኡ ዝፍፀም ነገራት ብከመይ መንገዲ ትእርሞ እቲ ዝተባሃለ ነቕሓት የድሊ። ብሓፈሻ እዛ መፅሓፍ እዚኣ ናብ ሓደ ክትበፅሖ ትደሊ እተጓዓዝ ፅፁይ መንገዲ እያ ኢለ ይሓስብ። ምክንያቱ ናብ ሓደ ክትበፅሖ ዝደለኻ መጀመርታ ክትፈልጦ ዘለካ ብሄን ኢኻ ናብኡ ትበፅሕ፣ መንገዲ ኢኻ ክትፈልጥ ዘለካ። መንገዲ ዘይፈለጠ ሰብ ናብቲ ዝደልዮ ቦታ ክበፅሕ ኣይክእልን እዩ። ስለዚ እሩማት ቆልዑ ንነፍሶምን ሃገሮምን ስድሮኦምን ዝኾኑ ቆልዑ ክነዕቢ እንደሊ እንተዳ ኣለና እቲ መንገዲ እንታይ እዩ ክኸውን ዘለዎ? ስለዚ ሓንቲ ዝተፀርገት መንገዲ ዝተፀንዐ መንገዲ ኮይና ረኺበያ። ስለዚ መንገድና ክንስዕት ከም ዘይብልና መንገድና ብፍላይ ነተዓባብያ ደቅና ትምልከት ፅፉፍ መንገዲ ከም ዘለና ትገብር። ኣብ ኩሉ ኣብ ቢዝነስ ክትዕወት ትኾንካ ዝተደልዮ ነገር ክትዕወት ትኾንካ ኮ ብዛዕባኡ ኣፍልጦ ክህልወካ ክኽእል ኣለዎ። መፅናዕቲ ክትገብር ክትክእል ኣለከ። ብዙሕ ነገራት ኣቐዲምካ ክትገብሮ ዘለካ ነገራት ኣሎ። ቅድሚ ምውላድካ እውን ውላድ ከመይ ኢኻ ትዕብዮ ክትፈልጥ ኣዝያ ኣናፂትን ኣገዳሲትን መፅሓፍ ብምዃና ደጊመ ዮሃና ኣብለካ ፒተር።
1: ፅቡቅ ናይዛ መፅሓፍ እዚኣ ተዛሪቦም ስለ ዘሎ ብዛዕ ፅቡቅ ጥራሕ ምዝራብ ምግናን መታንክ ይከውን። ሰሎሞን እንታይ ነይሩ ኣብ ክልተ መዓልቲ የንቢበያ እንዲኢሉ ናባት ኣብ ክልተ መዓልቲ ጥራሕ ዘይኮን ኣብ ሰዓታት ክንበብ ከም ትኽእል ግን ሰብ ምስ ኣንበባ ጥራሕ ክርዳእ ከም ዝኽእል ኣነ መጀመርታ ክዘኻኽር ደሊ። ምክንያቱ ብተመስጦ ካብ ዘንበብኮ መፅሓፍቲ እውን ስለ ዝኾነት ምክንያቱ እንታይ ክትከውን ከም ዘለካን እንዳ ጎጢትካን እውን ስለ እተዘንቱ ማለት እዩ እታ መፅሓፍ። ንዓይ ከም ወሊደ ዘዕበኹ መጠን ኣነ ካብ ተምሃርኩላ ዝተጣዓስኩላ ትበዝሕ ያ ዝገበርኳ በዓልቲ ሲ ኣብ ወደይ ስጋብ ክንደይ ዝኸውን ወይ ከዓ ጓለይ ስጋብ ክንደይ ዝኸውን ስነ ኣእምራዊ ሃስያ ከይተረዳእኒ ንእሽተይ ትመስል ግን ካዓ ሕጂ ብፍላይ ምስ ተመክሮ ምስ ዝተፈላለዩ መፅሓፍቲ እውን ክሪኦ ከለኹ ትጣዓስክዎ ይበዝሕ። ስለዚ መልእኽተይ እንታይ ማለት የነ እቶም ሕጂ ሓዳር ዝምስርሱ ዘለዉ ቆልዑ ዝዕብዩ ዘለዉ ፅባሕ ከይጣዓሱስ ከምብቦዋ ምኸርኩ ብደቂቀል ዓለም እዚኣ ሓንቲ ኮይና ሕጅብቲ ፅቡቅ ጥራሕ ክንድምካት ከኣስ ቅርም እቲ ምባባይ እውን ከእንፍተና ስለ ዝኽእል ንኣብነት ኣብ ገጽ 13 ዘሎ ብዛዕባ ወልፍን ምትካኽን ጠቂስካ ኣለኻ ውሉድና ኣትካኺ ምስ ዝኸውን ብቁሉዕ ክንዘራረብ ኣለና ኢልካ እዚ ከዓ ብጥዕና ንረእዮ ብስነ ምግባር ንበሎ ብባህሊ ንበሎ ኣዝዩ ሓደ ካብቲ ሕብረተሰብና ነውሪ ዘይንደልዮ እዩ። ስለዚ ከምዚ ዓይነት ነውሪታት ምስ ደቅና ኮፍ ኢልና ሞ ከዓ እ ምዝርራብ ሪኮግኒሽን ምሃብ ዘይኮነን ምቕባሉ ዘይኮነን እቲ ጉድለት ገለገለስ ከይተዛረብካ ተቐፅዓሉ እውን ኣሎ። ኣብ ነውሪ እተኮይኑስ በቃ ብነውሪ ጥራሕ እንዳገርካ ፈፂሙ ካብኡ ክርሕቅ ከም ዘለዎን ምግባሩ ዶ ምናልባት ምስተ ዓብያና ክኸውን ክእል ከውን እዚስ ብከመይ ካሪኢካዮ ምክንያቱ ሳስ ቁርብ ኣሰክፍ ኣቢላትኒ ምክንያቱ ሰብ መጥረሽ ሰክክ ኣለዎ ድኻ እንተሓሳ ሪኮግኒሽን ሂብካዮ ቅድሚኢካ መፂ እውን ከትክኻ እዩ ንከምኡ ዓይነት ነገራት ይሕግዞ ድና ደላ ዋላ ንገዶ እዚኣ ሓንቲ ላ ካልኣይቲ ቅርብ ክብድ በለኒ እውን ኣለ እዛ መፅሓፍ እዚኣ ስጋብ ክንደ ኢኻ ኣነ ብዙሓት መፅሓፍቲ ተወኪስካ ኣንቢብካ ከም ዝገበርከያ ሪኦ እዮ ስለ ዘለዎ ኣዝዩ ስነፍልጥታዊ ዝኾነ መርትዖታት ኣቕሪብካልና ኣለካ ክእምን ዝኽእል ነገር ብዙሕ ኣለዎ ግን ስጋብ ክንደ ኢና ነትናና ባህሊ ክብርታት ስነ ምግብራት ከ ኣብ ግምት እንዳእተኻ ቀልጢፍና ሕጂ ክንቅበሎ ንኽእል ነገራት እውን ኣብኡ ሲ ቅርብ ድፍር ዝበልካ ኮይኑ ሰሚዕ ገለገለ ንኣብነት ኣብ ገፅ 85 ፀቂስከያ ከም ዘለኻስ ብዛዕባ ፀወታዊ ስምዒታት ኣዝዩ ኣገዳሲ ምኳንካ እዚ ከዓ ዋላውካ ብባህር ተዓደለና ደሊና ንገብሮ ወይ ከዓ ፀሊእና ከዓ ንገድፎ ዘይኮነስ ምሳና ተፈጥረ ባህርያዊ ተፈጥሮ እዩ ግን ኣብኡ ብዛዕባ እዚ እውን ሲ ወላ ተዕቅዓድ ኣዳም ዝኣተው እውን ብዛዕባ ዚ ቁርብ ኣቢልካ ኣለካ እንታይ ማለት ምኳንካ ስ ቁርብ ተትብለና ምክንያቱ ነቲ ዘንበብ ሲ ክትረዳእና ትኽእል ኢኻ ኢለ ስለዝሓሰብኩ ዘቅርቦ ዘለኹ ይቀኒየለይ ዘረባ ብዚሕና
2: ይቀኒየለይ ልኡል ክልተየን ብሓንቲ መልሲ ክምልሰን ክፍትን እየ ሰዓት ኣብ

0: ዝበሃል ነገር እያ ደቅና እንተ ደኣ ብዛዕባ ዝገብርዎ ዘለዉ ቁንዕ ይኹን ጉጉይ ነገራት ምሳናት ትብዕ ኢሎም ምቾት ተሰሚዕዎም ከይተሰከፉ ከይተሻቕሉ ክዛረብሉ ዘይክኢሎም ተሓብዮም ገብሩ እዮም ሽጋራ ምጥቃኽ ድዩ ብዛዕባ ፆታዊ ርክብ ድዩ መዚ ንሪኦ ዘለና ናይ ቴክኖሎጂ ነገራት ተሓብዮም እዮም ክገብርዎ ኣይተዋፃካን እየ ፍልጠት ንክህልዎም ብዛዕባኡ እንታይ ይሓስቡ እንታይ ይገብሩ እንታይ ይርዩ ኣብ ከባቢኦም መፀጥ መዘና ኣሎ ብዙሕ ነገር ስኻ ጥራሕ ይኮንካ እንተኣል እዮም ስኻ ስለደኸልከልካዮም ወይ ወላዲ ስለደኸልከሎም ይኽልከሉ እዮም ማለት ጥራሕ ኣይኮነን ብዙሕ ዝፀልዎም ነገራት ኣሎ ዕላማ እንታይ ይኸውን ዘለዎ ናትና ዕላማ ሕጂ ናብታ መሰረታዊት ዕላማ ኢና ሕጂ ንምለስ ቁንዑን ዘይቁንዑን ንክፈልጥ ንቑሕ ክኸውን ውሽጡ ክፈልጥ ንካልእ ሰብ ደይመስል ንዓርኩ ምእንቲ ክሐጉስ ኢሉ ዋጋ ዘይከፍል ዘዋፅኦን ዘይዋፅኦን ዝፈልጥ ሕማቕን ፅቡቕን ዘለሊ ስጉምቲ ከዓ ዝወስድ ውላድ ክኾነልካ ይኸድል ዘለካ ከምዚ ንክኾነልካ ብዛዕባ ኩሉ ነገር መምስ ዕድሚኦምን ደረጃ ዕብቶምን ኣገባብን ኣለዎ ምስ መንታይ ኢልካ ትዛረብ ምስ መዓስ ትዛረብ ኣገባብ ዘራርባ ከንታይ እዩ ገለ ከስፍሮ ፈቲነ ኣለኹ ቲ መፅሓፍ ዘይምዝርራብ ድፍን ኣቢልካ ንሓደ ነገር ከምዘይ የለ ዲናይ ጌርካ ከምዘይ የለ ሓሲብካ ኣወጊድካ ነቲ ውላድካ ኣፈራሪሕካ ወይ ሽጋራ ንኣብነት ክተቕሳ ፀኒሕካ ሽጋራ እንተ ኣትኪኹ ቀሊል እዩ ሽጋራ ከማን ካልእ ክገብር ክእል እዩ ኣብ ደገ ንሰምዖ ናይ ድራግን ናይ ገለን ዓበይቲ ነገራት እውን ኣሎ ነዚ እንተ ብክፉት ክትዛረበሉ ደይከኣልካ እታ ቀዳሚ ቲ ገለ ምልክት ርኢ መሰበልካ ዓብ ስጉምቲ ወሲድካ ናብ ክትቆፅዖ ዲኻ ወይ ዓብ ነገር ክትወስድ ተፈቲንካ ናይ መቕፃል ተኽእሉ ኢኻ ተስፍዕ ዘለካ ኣይተረድኦን ኢኻ ዘላ ስለዚ እንታይ ተሕመረት ብዛዕባ ዝኾነ ይኹን ጉዳይ ብዛዕባ ዝኾነ ይኹን ጉዳይ መረዳእታ ክትፈጥረሉን እህን ምሂን ክትበሃሃልን ምስ ደረጃ ዕድሚኡን ኩነታትን ዝኸይድ ናይ እንካን ሃባን መዝራብ ክህልወካ ከተማዕብል ክትክእል ኣለካ እዚ ከቢድ ጉዳይ እዚ ቀሊል እዩ እዚ ገለ ድበሃል ነገር ሃሲኡ እዩ ዝበዝሕ ማለት ተሕመረት ተ ከነፅረልካ ክኢለ ማለት እዩ ስለዚ ክብርታት ሕብረተሰብና ናይ ምዕቃብ ከም ዝድበልካ ብዙሕ መፅሓፍ ካብ መፅሓፍቲ እንድያ ወፅያ እንትናትና ሕጂ ከምቲ ድበልክዎ ናትና ተመክሮ ኣለና ብዙሕ ዓመት ኣብ ሓዳር ስለ ዝገበርኩ ዕርክተይ ብምልኦም ከምኡ ስለ ዝኾኑ ብዓብዩ ግን ኣብቲ መጀመርታ ክገልፆ ፈቲንያ ንሞያውያን ዘረኣ ኩላ ምክንያት ንሱ እዩ ሚኒስትር ዕዮ ግዜ ወሲዶም ቀንዲ ስርሖም ስ እዮም ጨንፈር ኮይኑ ዝስማዓኒ ሓደ ካብቲ ዓበይቲ ስርሖም ምእላይ ስድራ ቤታት ንስድራ ቤታት ምንቃሕ እዩ ኣዋርሕ የተፀቢኣነ ንሶም ከረጋግፁለይ ማለት እዩ ምስ ሕብረተሰብ ድጋጮ ከምዘይከውን ሞያውያን ንሪኦም ሞያም ሳይኮሎጂስት ንሪኦማ ስነ ሕብረተሰብ ዝተማሃረ ርእዋ ሚኒስትር ዕዮ ንሪኦማ ብዓብዩ ስለዚ ሳይኮሎጂስት ርእዋ ሕጂ ብኩሉ በቲ ሳይንሳዊ መንገድን በቲ ንሕብረተሰብ ዝጠቅም መንገድን ቅንዕቲ ከም ዘላን ጌጋ ከይህልዋን ፃዕሪ ገይረላየ ማለት እዩ እዚኦም ስለ ድረኣይዋ ከዓ ዳሓን እያ ዝብል ገምጋም ኣለኒ ጉድለታት ጌጋታት ተዳለዋ ግን ኣነ ሓላፍነት ዝወስደሉ ካብ ቋንቋ ካብ ትሕዝቶ ካብ ገለ ኣብ መወዳእቱ ኣነ በዕለይ ደምዲመ ስለ ዘውፃእ እኳ ማለት እዩ ስለዚ እቲ ናይ ሕብረተሰብ ክብርታት ኣዝየ ኣዝየ ድፃዕር ኩሉ ነገር እዩ ክመርፆ ከለኹ ካብቲ ትሕዝቶታትን ኣገባባትን እውን ዝፃዓር ኩሉ እዩ ማለት እዩ
1: ኣብዛ ናይ መወዳእታ ርእቶ እንድያ ሕጂ ከም ሓሳባት እንታይ ነገር ምስለኩም ብፍላይ ኣብቲ ዓውታት ሲ ማሕበራዊ ስነ ፍልጠት ኣሎ እዚ ናቸራል ሳይንስ ንብሎ ነገራት ከ ኣሎ ሕጂ ብፍላይ እዚ ኣርእስቲ ዝተላዓዩ ዘሎ ሞር ናብ ማሕበራዊ ርእስቲ እዩ ኣብ መንጎ ውሉን ወላድን ዘሎ እዩ ሕጂ ክርዳእና ዘለዎ ስነ ፍልጠት ከምዚ ዓንተዎ ፔተር ዝበልካና ንቕሓ ትዕቢ መፅሓፍ እያ እምበር እዚኣ ሙሉእ ሙሉእ ዝግበሩ ዘይትግበሩ ኢላ ትውስል መፅሓፍ ኣይኮነትን ሕጂ ስነ ፍልጠት ምስ ቀረበልካ ከከም ዓዱ ከከም ባህሉ ከከም ቁጠቡኡ ሰብ ትወላድ ንባዕሉ ከከም ኩነታቱ እና ማእዘነ ንባዕሉ ከም ርእስቲ ቶም ወለዲ እንታይ ና ክንገብር እዛ ርእስቲ ተላዒል ኣላ ክነስፍሑ ኢና ኣብ ገዛናኩ ኣብታ ካልእቲ ርእስቲ ዝነበረት ምስ ፆታውነትን ፆታዊ ርክብን ትብል ግን ወላ እውን እዚአን ሓንቲ ካብተን ኣገደስቲ ርእሳት መዓስ ኢና ምስ ደቅና ንበሃሃል ትብል ኣዝዩ ገዳሲ እዩ ስለምንታይ እዩ ከምኡ ኮይኑ ቀደም ነብሩ ተባሂሉ እቲ ርእስቲ ይለዓልኒ እቲ ሰብውን ብዓብኡ ትኮም እውን ነብሩ ኢሉ ይሕልወካ ዝኾነ ይኹን ኣብ ፆታዊ ሓደጋ ኹን ደቅና ሲያ ውድቅን እዮም።

0: ነይሮም ቅድሚ ሕጂ ማለት እዩ። ኣብ ሰዓት እዚ ግን ጉጉይ ትምህርቲ ፆታውነት መፅኡ ሉ ሓቀይ ወዲ ንወድዶ ጓል ከምዚ ክትዛረቡ ለሰክፈካ ነገራት መፃን ኣሎ። ኣብ ሰዓት እዚ ሕጂ ብፍላይ ኣብ ተርእስቲ ፆታዊ ርክብ ጥራይ ዘይኮኑ ፆታውነት ንባዕሉ ትቆልዓስ ወዲ ወዱ ምዃኑ ጓል ንባዕላ ምስ ኩሉ ፀጋታታ ምስ ኩሉ ህብረታታ ጓል ምዃና ፆታውነት ዝበሃል እጅ እዚ እዩ ማለት እዩ። ካብ መዓስ ንምህሮም ምክንያቱ ገዛና ተዘይምሄርናዮም ከዓ ሎሚ እዛ ሞባይል ዲሓዘ ቆልዓ የለን ወላ ንትምህርቲ መካኒካ ድዩ ንመፅናዕ ተባሂሉ ዝርእዎ ዘለዎ ቪድዮ ንሪኢ ኣለና። ጉጉይ ትምህርቲ ፆታውነት እዮም ክምሃሩ ገለ ካብቲ ምዕረባውያን ዕዕኒዎም ዘሎ ነገር ወዲ ንወዶ ጓል ንጓሎ ካልእ ማለት ጌጋ ትምህርቲ ስኢልካ ፅዩፍ ነገራት ንባዕሉ እውን እቲ ሜድያ እዩ እቲ ስድራ ቤት ሓላፍነቱ ክወፃእ ስለ ዘይከኣለ እዩ ማለት እዩ። ስለዚ እዚኣ እንታያ ዋላ ምስቲ ክብርታትናን እውን ልክዕ ቅድሚ ሕጂ ከምኡ ነይሩ ክኸውን ይኽእል እዩ ኣይነልዕሎ ዘርስቲ ነይሩ ሕጂ ግን ክላዓል ኣለዎ ኣብ ገዛ ከምኡ ከዓ ክላዓል ከሎ ግን በጥቑን ዓገባብ ንደቀና ንሓ ዘይምሄርናዮም ብደገ ካልእ ሕማቅ ተማሂሮም ኣብዘ የድለ ሓደጋ ክወጥቁ ስለ ዝኽእሉ ጥራሕ ግን ብዛዕባኡ እንታይ ንብሎም እዩ ከም ድላይካ ግበሮ እዚ ስራሕ ኣይኮና ንብሎም ዝወደይ እዚ ጌጋ እዩ እዚ ቆኒዕ እዩ እዚ ከምዚ ኢልናያ ንምህሮም ማለት እዩ።
1: ፅብቕቲ ሕተ ይልዒሉ ተልል ምክንያቱ እቲ ባህላዊ ድሕረ ባይታ ንሕብረተሰብና ኣብኡ ተመርኩሽን ድዩ ተዛሪቡ ኩሉ ግዜ ስክፍታታት ኣለና ዋላ ብዝመፅእ ሕጂ ሕጂ ድጉል ዝብሃል ኣሉ ኩሉ ግዜ ኣብ ኣእምሮ እንድሕራሉ ኣብ ሓሳብ ተልዩ ኣብ ስምዒት ተልዩ ናይ ደቂ ሰባት ኩሉ ግዜ ድዓብጦ እንድሕር ኮይኑ ድፀውጦ እንድሕር ኮይኑ ዳሕራይ ክፍንጀር ከሎ ሓደገኛ እዩ ምስ ወፀ ማለት ሕጂ ቆልዓ ፈልጥ ዶ ብዛዕባ ፆታዊ ንጥፈታት ብዛዕባ ዝኾነ ናይ ፆታ ፆታዊ ርክብ ፈልጥ ዶተይልና እወ ፈልጥ ከብ መጀመር እዩ ግን ትናህና እቲ ባህላዊ ድሕረ ባይታ እንታይ ይፀኒሑ ኮናኒ ኖ ከምዚ ከይትዛረብ ብዛዕባኡ ከምዚኣ ከይትብል ኣብ ውሽጡ ከሎ እስምዖ ከሎ ይሓስቦ ከሎ ኢና ንክልኩሎ ዘለና ክዛረቦ ግን ኣሎ ታዓንቲ ወይ ዝበልናያ እንታይ እዩ ብዛዕባ ፆታዊ ርክብ ብዛዕባ ሸጋራ ብዛዕትን እንድሕር ተዛሪቡ እዩ መልሲ ዝረክብ ሓቀይ ዋላ እቲ ስነ ኣእምራዊ ምንብድባድ ይመፅ እዩ ንብሎ ኣብ ቆልዑ ትቐንዲ ዝሰርሕ እዩ ማለት እዩ። ሕጂ እቲ ወላዲ ምኽሪ ዶ ወይስ እዚ ምብሃል ንኣብነት ኣድቫይስ ዶ ካውንስሊን ሕጂ ካውንስሊን እዩ ዝቕየር ዘሎ ብዝእዋን እዚ እንታይ ማለት እዩ ካውንስሊን ብናቱ ከመይ ይገልፆ ተቐቢልዎ ዘይተቐበሎ ንክትፈልጥ ኮይንካ ካውንስሊን እዩ ክትጥቀም ኣድቫይስ ተኮይኑ ምኽሪ ከምዚኣ ከይትገብር ከምዚኣ ከትገብር ትእዛዝ እዩ ናይ መፅሓፍ ቅዱስ ወ ትእዛዝ ትቦ ትኽእል ኢኻ ንመፅ ኣብዚ ናይ ሳይንስ ግን ብኸመይ ይርድኦ ብኸመይ ይማዕቢልዎ ካብ ምንታይ ተበጊሱ እዩ ንሱኸ ብኸመይ ይርእዮ ንዘራርብ ክንክእል ኣለና ዋ ትሕቲ 20 ደቂ 12 ኮዮም ሽጋራት ጀሚሮም ዘሎ ንኽልክሎ ኣብ ፆታዊ ንጥፈታት እኮ ደቂ 12 13 እዮም ጀሚሮም ዘሎ እንድሕር ሃልዩ ክንድጉሎ ይብልናን ዝተደጎለ ኣዝዩ ሓደገኛ ይድሓርፍ እንጀርከሎ ካብ ምእስነት እንድሕር እንዳተዘራረብና ኣለዉ እንዳፈለጥናዮም እቲ ሕማቅ ሕማቅ ምዃኑ ባዕሉ ግን ክውስኖ ክእል ኣሎ ሂን ምሂን ምባል ምውሳኒ ኢካ ትሐግዞ ማለት ስለዚ ንሳ ኣገዳሲት ነጥብያ ክንዛረበላልና ቤት ትምህርታት ተኣታተ ዘሎ ብዛዕባ ፆታዊ ትምህርቲ ተኣታተ ዘሎ ስለምንታይ እዩ ናይ ፆታዊ ነገር ፈልጥ እዩ ቆልዓ ኩሉ ግዜ ክንሓቦኡ የብልናን ማለት እየ። ታንክ ዩ።
2: ኣብ መንጎ ኣደን ወድን ኣደን ኣቦን ኣብ ምዕባይ ክህልወና ዘለዎ ነጥቢ ዓንቲ ወይ ተላዒላ ስለ ዝነበረት ሓደኦም ከዋሌ ሓደኦም ከዓኒ ኣረካሲ ገለ ንድሕርዳ ኮይኑ እንታይ ትባሃልቲ ዝነገርቲ ሓደ ከዓ ድኽብለሉ እንድሕር ኮይኑ እቲ ቆልዓ ይዕረኒ እዚ ሓደ ካብቲ ዓንቶይ ተላዒላ ስለ ዝነበረት ከመይ እዩ ክኸውን ዘለዎ ናይ ኣደ ተራድዩ ገለ ዝብል ዝነበረ ኣይ ቲንክ እዚ ሓላፍነት እዚ ናይ ክልቲኦም እዩ ክልቲኦም ወደን ኣቦና ደን ዝበሃሉ ዘለዉ ነቲ ሓላፍነት ምዕሩይ ዝኾነ ኣረኣያ ክህልዎም ክኽእል ኣለዎ ዝብል ርእቶ ኣለኒ ከምዚኢታት እንድሕር እሳ ብሓልዮት ኢላ ተሓብኣሉ ኮይና ታዲኡ እንድሕር ተሓብኣሉ ኮይና ኣቦኡ ከዓ ነቲ ነገራት እንድሕር ዳኒ ቀፅዓይ ጥራይ ኮይኑ ድመፅእ ኮይኑ እቲ ሰላማዊ ርክብ ኣይህሉን እዩ ሰላማዊ ምብህሃል ኣይህሉን እዩ ሰላማዊ ዝኾነ ምምህሃር ኣይህሉን እዩ ብትገዛ እዚኣ ሕጂ ሓንቲ ካብቲ ብቐፃሊ ስድራና ከምቲ ብሓባር ኮይኖም ዘዕብዩካ ብሓባር ኮይኖም ከዓኒ ዝኣልዩካ ሓደ ዓይነት ርድኢት እንደለዎም እታ ፋሚሊ ጥዒቲ ፋሚሊ ኮይና ክትወፅእ ትኽእል እዚኣ ሓንቲ እያ ነጥቢ ካልኣይ ነገራት ምሕባእ እንታይ እዩ ደምፃ ኣለና ተኸዊልካ ምግባር እዩ ዘምፅእ ኣብዚኣ ሕጂ እታ ሓደ ካብቲ እዛ መፅሓፍ ዝያዳ ክትገልፆ ትፍትን እንታይ ክብርታት ኢና ሒዝና ንኸይድ ዘለና ኣብ ስድራና እቲ ክብርታት ሲ ምብህኻል ክፉትነት ምህላው ኣብቲ ስድራ ትገልፅ ክፉትነት እንድሕር ኣለካ ኮይኑ ኩሉ ኢካ ትዘረበሉ ፀገማት ተልዕል ነቲ ፀገማት ኣፈታትሖኦም ትዛረበሎም ቶም ኣፈታትሓ ናይ ፀገም ከዓኒ ይህን ምሂን ተባሃሂልካ ናይ ክልቲ

0: መበሃልዩ ሓደ ፍረ ክትፅዕልካ ዝኽእል። ለዚ እታ መፅሓፍ እንታይ እያ ትነግረና ዘላ? እቲ ቅድም ዝነበረ ነገራት ንሕና እንዳረኣናዮ ነገራት ኣታ ዝነብሩ እዩ እዚ ከምዚ እዩ እንዳበልካ ትኸዶ ነገራት ዓቀባዊ ነገራት እዚኢታት ኣወጊድና ሲ ከመይ ጌርና ዩ ናብዛ ስድራ ይህን ብሂን ዘለዎ ምርድዳእ ዘለዎ ሃዋህ ንፈጥር እሞ እዞም ሰባት እዚኣቶም ሲ ናብ ሓደ ቁኑዕ ዓንፈት ክንወስዶም ንኽእል ኢላ እያ ትገልፅ ማለት እዩ። ብዝኾነ ነገር ፀገማት ንሕርዳ ደጉልናዮም ከምዛ ሰለሙን ዝበላምታ ምድጓል ቃል ፈት እያ ንዓኣ ንሕር ደጉልናዮም መወዳእቱ ምግባሮም ኣይተርፍን እዩ ኣስኡ ከ ኣዝዩ ዝተዓፃፀፈን ዝኸፍአን እዩ ዝኸውን ማለት እዩ። ይህን ምሂን ነንድሕር ተባሂልና ነንሕድሕድና ላዚምና ግን ናብ ቅቡእ ናብ ቁኑዕ ዓንፈት ክንወስዶ ነቲ ወድና ናቲ ጓልና ስለንኽእል ይህን ምሂን ምብሃል ኣይ ቲንክ ዝሓሸን ብዙሕ ለውጢ ከምፅእ ከም ዝኽእልን እዩ እታ መፅሓፍ ፅቡቅ ኬራ ኣብ ነፍሶ ወከፍ ኣርእስትታት ምፀኦ ማለት እዩ። ሓደ ኣርእስትታት ኣደ ርእስቲ ልዒላ ዘላ ናብ ንቡር ንመለስ ትብል ኣላ ናብ መሰረትና ንመለስ ናብ መሰረትና ንመለስ ትብል እቲ መፅሓፍ ኣምፅእ ኣላ ንመሻሽጣ ንኣከዳድና ንኣዘራርባ ንኣባህላ ንኣካይዳና ገለ ዝገልፅ ፅቡቅ ገይራ ገሊፃትውላ እቲ መፅሓፍ ፅቡቅ ገይራ ሕጂ ክንሪኦ ከለና ሲ እቲ መፅሓፍ ብሆሊስቲክ ኣፕሮች ክንተርኢናዮ ዝያዳ ብዙሕ ንሕብረተሰብ ሃነፂ ብዝኾነ መንገዲ ክተቃልሖ ክኢላ ዘላ ኮይኑ ስማዓኒ። ስለዚ እንደገና ኮንግራ ክብል ደሊ ንኪ
1: ኣገዳስነት ከምዚ ዓይነት መፅሓፍ ሲ እንታይ እዩ ትብል ጴጥሮስ
2: ይቀኒ ለይማና ናይ ብሓቂ እቲ ዝሃብኩምና ርእቶታት እቲ ሞራል ተገዲስኩም ኣንቢብኩም ከዓ ነታ መፅሓፍ ዕብይ ኣቢልኩም ካብ የቀኒ ለይ ናይ ብሓቂ እቲ ዝሃብኩም ናይ ርእቶታትን ሓሳባትን ናይ ልቢ መስግን ከምዚ ዓይነት መፅሓፍ ክበዝሕ ኣለዎ ባህላይ ኣነ ከምዚ ክተጠቕሶ ፅንሐ ኣነ ታሓንቲ ርእያ ታሓንቲ ኣይወፀትን መስለኒ ናይ መምህር ዘካርያስ ርእያ ስነልቦና ደቅና ትብል ፅቡቕቲ መፅሓፍ እያ ሰብ ከማ እንተዘንብባ ፅቡቕ እብል ኣነ እቲ ዕላማ ናብ ወለዲ እዩ ተሓዛኩር ናዕና ተፀሓሕፋና ገለ ፈላለ ይኸውን ሓደ በቲ ሓደ ሓደ በቲ ሓደ ከምቲ ብቲ ኣብ ናይ ደገ ደሎ መፅሓፍቲ ኣሽሓት መፅሓፍቲ ናይ ፓረንቲን ናይ ስነ ምዕባይ ቆልዑ ደሎ ኣብ ሃገርና እውን ብኩሉ ቋንቋታት ብብዝሒ ከምኡ እንተንፅሕፍ ዝያዳ ስፐሲፊክ እናኾንካ ዝያዳ ናብ ገለ እናተኮርካ እናኸትካ እንተዳ ኸድካ ከዓ ዝበለፀ ኮይኑ ስማዓኒ። ከምዚ ዓይነት መፅሓፍቲ እንታይ ኣገዳስነቱ ብናይ ሓደ ሳይኮሎጂስት ይብል ሰለስተ መንገዲ ኣለዋ ሓንቲ ሽግር ተዳ

ሰላም ይትቕንዩ ኣብ ኩሉ ኩናት ዓለምና ብምዃን መደብና መደብ ፊዮርና ንምክትታል ተቐሪብኩም ዘለኹም ተኸታተልቲ መደብ ፊዮርና ደጊመ ከመይ ቀኒኹም? ፅቡቅ እምበር ፊዮርና ኣሎምውን ከም ልሙድ ንዓኹም ዘዘናግዑ ዘዛንዩ ዘሐጉሱ ከምኡውን ያዕጉብ እዮም ዝበረቶም ትሕሶታት ኣዋሊዳ ኣብ ሰዓታ ድማ ክላትኩም ኣላ ነዞም ትሕሶታት እዚኦም ሓደ ድሕር ሓደ ናባኹም ዘሳስዮም እምበር ኣነ ዘኽርኒ ከመንርአ እምበር ደጊመ ደጋግመ መደብና ፈሊሙ ክሳዕሳዝ እንሰይ ሓቢኩም ክትከታተሉ ንዓደምኩ ከም ልሙድ መደብና ብሓንቲ ጥዕምቲ ዜማ ጌርና ክንፍልሞ ኢና ኣርእስቲ ናይዛ ዜማ ድማ ከምዛ ኸማይ ትብል ኣዝያ ጥዕምቲ ዝኾነ ዜማ የመሪፀልኩም ዘለኹ ዘረባ ኸይንዋኩም ብቕታናፍታ ዜማ ከብለኩም እየ ሰናይ ምስትምቃል

ኣፍርና ብኸመይ ክነስተመቕላ ፀኒሕና ፅቡቅ ከምዚ ክንካተላ ፅንሕና እዛ ዜማ እዚኣ እቶም ኣብ ዕግርግር ኣብ ኩናት ዘለዉ ተምሃሮ ከማ ናብ ቆልዑ ዝኾኑ ንሕና ኣብ ፅቡቕ ቦታ ኣብ ህድኣት ዘለዎ ኣብ ርግኣት ዘለዎ ኢና ንነብር ዘለና ነቶም ኣብ ኩናት ኣብ ዕግርግር ዘለዉ ድማ ከምዛ ከማና ክኾኑ ትምን ምንዮታት ትገልፅ ኣዝያ ጥዕምቲ ዜማና ክንካተል ፀኒሕና ማለት እዩ ፅቡቅ እምበር ካብ ዝቐፅለ ድማ ናብታ ትቐፅል ትሕሶና ማለት ምክሪ ፍዮርና ይኽብለኩም ናይ ሎማ ዓንቲ ምክሪ ፍዮርና ድማ ራህዋ ንዓና ትበቂዓ ዝበለታ ምክሪ ያ ሒዛትልና ቀሪባ ዘላ ኣርእስቲ ናይዛ ምክሪ ድማ ምክሪ እያ ትብል እምበር ብቐጥታ ናብኣ ክብለኩም እንታይ ዓይነት ምክሪ ያ ሒዛትልና ቀሪባ ዘላ ብሓባር ንካተሎ ይኸውን ሰናይ ምክርታል

ሰላም ሰላም፣ ከመይ ቀኒኹም? ፍዛ ተኸታተልቲ መደብ ፍዮርና፣ ብፍላይ ከዓ ንኡስ መደብ ምኽሪ ፍዮርና፣ ናይ ሎም ምኽሪ ብዛዕባ ምኽሪ እያ ክትከውን። ምኽሪ ብዛዕባ ምኽሪ ኣያስልሲ ኣሰላልሳ ደገይረ እያ ኣካታቲልካ። ኣያስልሲ ኣሰላልሳ፣ ኣያስልሲ ኣሰላልሳ፣ ኣያስልሲ ኣሰላልሳ፣ መን ከይተጋገየ ወፃ ዓይነት ፀወታ እዩ ምኽሪ። ብዛዕባ ምኽሪ ግን ፀወታ ኣይኮነ። ሓንቲ መሓዛይ ናይ ሎም ምኽሪ ብዛዕባ ምንታይ እያ ኢላ ሓይታትኒ። ናይ ሎም ምኽሪ ብዛዕባ ምኽሪ እያ ምስ በልክዋ ስለምንታይ ኢላ ሓይታትኒ። ምክንያቱ ገለገለ ሰባት ተመኺሮም ብዘይሰምዑ ስለ ዝኾኑ ንዓኣቶም ናብ ልቦም ንምምላስ እዩ ኢለ እያ። ፈሺልኪ ኢላትኒ። ኢሂዳ ምስ በልክዋ ትመኽሪዮም ዘለኺ ነቶም ምኽሪ ዘይሰምዑ እንተኮይኑ ንዓኽስ ኣበይ ክሰምዖኺ ተይዘይድኸም ክሕሸኪ ኢላትኒ። እዛ ዘረባ ተስፋ ተቆረፀ ነይረ። ክላእ ሓቂ ክእባኢኺ ኢለ ተስፋ መቆረፅኩ። ካብቲ ዘገርም ግን ኣነ እውን ድሮ ተመኺረ የፀኒሐ። ብዘረባ ገለ ሰባት ተስፋ ክቆርፅ ከም ዘይብለይ ተመኺረ። ስለዚ ደጋጊመ ብምምካር ከም ዝዕወት እናተኣማመንኩ ነዛ ናይ ሎም ምኽሪ ሒዝያ መፅእ ኣለኹ። ካብ ብዙሓት ውሕዳት ተሰሚዖምኒ የዋፀኒ። ምኽሪ ነዛ ርእስቲ ክንደይ ካባና ኢና ሸለሊና ንሓልፋ። ሰብ ብፍላይ ከዓ ዓበይቲ ወለድና ክመኽሩና ከለዉ ብየማናይ እዝንና እቲና ብፀገማይ እዝንና ነውፅኦ እንተኮይና ብዓብዩ ዕድልና። በቲ ካልእ ከዓ ግዜ ምኽርትና ኢና ብላሽ ነጥፍእ ዘለና። ቅድም ቀዳድም ወለድና ስለምንታይ እዮም ዝመኽሩና? ምክንያቱ ንሳቶም ቅድሜና ንኩሉ ነገር ርኦም ስለ ዝኾኑ ካብ ተመክሮኦም ይመኽሩና። ነቲ ዋጋ ከፊልና ክንመሃረሉ ዝግባአና ዝነበረ ድማ ብቐሊሉ ንመሃረሉን ንረባሓሉ። ሓደ ሓደ ግዜስ ናይ ቀደም ግዜ ከመይ ከም ዝነበረ ክንፈልጥ ንህንጠይ ኢና ምሽ እሞ ነቲ ናይ ቀደም እንታይ ይመስል ከም ዝነበረ ብስእሊ ወይ ብቪድዮ ምስ ረኣናዮ ግርም ይብለና ምሽ ዶ? እሞ ናይ ቀደም ሰብ ብኣካል ነቲ ናይ ቀደም ዘሕለፎ እናነገረ ከዘንትወልና ከሎ ከመይ ባህ ይብለና። ዳርጋ ንግዜ ሪዋይንድ ጌርና ንሪኦ ኣለና ማለት እኳ እዩ። ምስ ምኽሪ ትኸይድ ሓንቲ ዕላል ክዕልለኩ። ሓደ ሓኪም ኣብ ሓደ መዘናግዒ ማኪያታ ኣዚዙ ኮፍ ኢሉ ክዘናጋዕ እናበለ ብተደጋጋሚ ሓኪም ምዃኑ ዝፈልጦ ካልኦት በፃሕቲ ናብኡ እናቐረቡ ብዛዕባ ሕማሞም እናነገሩ ምኽሪ ሓትዎ ነበሩ። እቲ ሓኪም ከዓ ንኩሎም ሕክምናዊ ምኽሪ እናሃበ የፋንዎም ነበረ። በዚ ኣሽቕ ኣቢላትኒ ምሸት ድቃሲ ኢነ መርዘነይ እናበርትዐትኒ ርእሰይ ፅሩሩ እናበለኒ ብዝብሉ ጥርዓናት ነቲ ሓኪም ማኪያትኡ ከምዘይሰትያ ገይሮሞ ሓኪም ዓቕሉ ከፅብብ ጀሚሩ። ብማዕዶ ዝነበረ ሓደ ናይ ሕጊ ኣማኻሪ ግን ቀሲኑ ከይተረበሸ ቡኒ ይሰቲ ነበረ። ወላ ሓደ እኳ ክርብሾ ወይ ምኽሪ ደልዩ ዝቐረቦ ሰብ ኣይነበረ። እቲ ሓኪም በቲ ኣማኻሪ ቀኒኡ ክውከሶ ናብኡ ቀረበ። ክቡር ኣማኻሪ፣ ኣነ ዶክተር እገለ ይበሃል። ከምቲ ትሪኦም ዘለኻ ነዛ ማኪያተይ ክሰት ኣይከኣልኩን። ካባይ ሕክምናዊ ምኽሪ ክረኽቡ ከይዕረፉ ክመፁኑ ፀኒሖም ዕረፍቲ ሲኢነ። ንዓኻ ግን ወላ ሓደ መፂኡ ክሓተካ ይረአኹ። ስለዚ እንታይ ጥበብ ተጠቂምካ?

ምኽርፍዮርና ከመይ ክንከያ ተለፂሕና ብተዋ ተኸታተልቲ ምረፍዮርና ምኽሪ እትብልና ክንከያ ተልፂሕና መፅቦ ምኽሪ ዶ ወሲድና ፅቡቅ ካብዚ ቐፅለ ድማ ናብታ ተቐፅርቲ ሕሰና ይኸብለኩም ቅድሚያ ግን ሓፃር መሰገገሪ ስለ ዘላትኒ ከም ልሙድ ካብ ዘለኹሞ ቦታ ኣይተርሐ ኢኹም።

0: ያ ሰልችኹም ና እምበር እንታይ ኢና ንገብሮ ወደይ
1: ዋ ፅቡቕ እንዲና ንዕሊ ዘለና ፅቡቕ እንዳዓለና ሰልቺ ንትብል እንተ ሰልችካ ግን ገዝካ ከይካ ምንቃሲ ዘዋፀካ
2: እሞ ክስታይ ዘይ ንገብር
1: እንታይ
2: ከምታ ናይ ትማል ዘይ ንራስ
1: እሞ እንታይ
2: እንዳዴባጉዶ ንኽል ኣብታ ካንሸሎ እቱ ኢልና ክኽሰረቕና ሃዲምና ንወፅእ
3: እንዳዴባጉ
2: እንዳዴባጉ
3: ኣተመጃኻ ለካ ሰባት እንዳዴባጉ ኣሲራቶ ዘላኸል ብርኢካ ኣለካ ዲኻ ኣይኮነ ዶ ኮኽ ክሰርቕሲ ወቕቲ ሓሊፍ ከመዲ ዝገብረካ ነብሪ ነብሪ ዝኾነ ኸልቢ ኣሲራ ደላ
2: እምንታይ ድኣ ንገብርና
3: ኣታ ጥዕና ለካ ድ ምስ ፅቡቕ ንዕላ ኣለና ካብ ዝለዓልቲ ደሊኻ
1: ሓንቲ ሓሰዋላ እንታይ መፅሓፍ ዲነ ንብብ ኣንታ ስኻ ኩሉ ግዜ ኢልካ መፅሓፍ ነንብብ መፅሓፍ ነንብብ ትብል ዋላ ኣብ ግዜ ዕረፍቲ መፅሓፍ ከነንብብ
4: መፅሓፍ እሞ ኮ ጠቃሚ እዩ ሓ ሓንቲ መፅሓፍ ምሽ ነንብብ ኩላና እንታይ ተረዲና ሽዑ ካባ ንተሓታትን
2: ኩሉ መሰልቲ ዋዕ
5: ባታ ኣሉና ሓንሳ ሞፅና ዋላ ስሓፅካ
3: እንታይ ጥዕያ ድምዝ ምሽ ፅቡቅ ምሽ ንዕላ ኣለና በቃ እዚኦም ስቕ ኢሎም እዮም ብጀካ ኣጓያይ ገለገለ ናይ ዓበርቤት ፀወታ ካልኣይፈልጡን እዮም ሕጂ ምስ ፅቡቅ ክንዕል ፀኒሕና

0: ብቀዳማይ ዳ ምዝንጋዕ ከመይ ነይሩ?
1: መራኺ ፅቡቅ መዓት ነይሩ።
0: ከመይ ጌርኩም ዳ ሓሊፍኩሞ?
1: እቶም 10 መሓዝ ዝነበርና ኩላትና ተኣኺብና ብንቃፅ ኩላትና ኣይኮናን ማለት እቶም 5 ኣይጣዕሞምን። ገሊኦም ዓዲ ከይዶም፣ ገሊኦም ማይ ጣዕሞምን፣ ገሊኦም ናብ ኣባሓጎም ዓባዮም ከይዶም። ግን እቶም ዝተረፍና 5 በቃ ተኣኺብና ክፅቡቅ መዓት ግዜ ሓሊፍና።
0: ዎ እንታይ ዓይነት ምዝንጋዕ ዳ ሓሊፍኩም?
1: ከመይ ስክመስለኪ ኣብ ክረምቲ ዘንበብናዮ መፅሓፍቲ ሲ ብዛዕባ ምንታይ ነይሩ፣ ኣርእስቱ እንታይ ብል ነይሩ፣ ኣብኡ ዝነበሩ ካራክተራት ብዛዕባ ዕሊልና በቃ መራ እንደ ኣነት ደስ ኢል
0: ናትኩም ዳ ፅቡቅ ግዜ ሕሊፍኩም። ናና ዳ ክሰልችወካ ማዓት ነይሩ ስቕ ኢሉ ከፅልአካ ማዓት
1: ስምንዶ ነግረኪ። እዞም ደቂ ገዛትና ስንተዮም ኮይኖም ንሕና ተኣኪብና ንዓልናክናስ ዝላ ሰልችና ዝብሉ
0: እዋ ሓቆም ድዮ ሞ ክስልችዎም። ከምቲ ናይ ቀደም ፀወታታት ዝነበረ ከም በዓል ገበጣ፣ ፍትለ፣ ሳልባቲ፣ ቴምፖ ከምታት ክንፀዋታ ይንኽእል ዲና
2: ኮይናእዎ
0: ከም ንፃወት በጀኹም ኢለኩም
1: ስራ መንከልኪልና ክንፀወተ ኮ ንኽእል ኢና
0: እዎ ከም ንፃወት ዝከበጀኹም ሕጂ በቢ ወገድና ሞ ንኩሎም ደቂ ገዛውትና ንኣክቦም እሱ ዓይነት ፀወታታት ንፃወት።
3: እዚ ካብ እና ዶክተር ሳሙኤል ንሰርቆ ዘለና ፋንሽፍሩት ኩክ ገለ ኩሉ ገዲፍና በቃ ናይ ቀደም ፀወታ ንፀወት
0: ሓቂ ከይ ከ ኣሚና ዳ ኣብሓወይ ኩላና ሞ ንደቂ ገዛውትና በቢ ወሰና ንለዮም ሽዑ ተኣኪብና ናይ ቀደም ፀወታታት ንፃወት
1: በቃ ሓራይ ክንፀዋምና ንስኸ ብወገንካ ሰነቶም ተኸብዮም ኣነ ካብ ነግረኒ በቃ

0: ኣለኒ ኣለኒ እግሪ ተሰይሩ ኣታ ንዕነይ ክደርሉኒ
1: ኣይ

0: አንተ ተራይሎ እግርካ ተሰርሎ
1: ገዘው ዘይን ወስዶ
0: ዋ ገዘው ተወሲኛ ያላ ስድሮ ሸቀሉ እንዴ
1: ሞታ
0: ነበር ዶክተር ሳም እንደ ንውሰዶ
1: ሞትፈልት ያዲኺ
0: ወ በዚ አንዲያ ዶክተር ሳም ማን ያጽምት ዶክተሪ
1: ሞታ ንገብር አለና አብዚ አንተ እንደሞ
0: ቀስ አተቀስ አጅዋ አጅዋ አ ተጎዲ ይማራ ኡ ወላ ሀብ አንኸ ሀዝሎ ናዴብ ዴብ አጁኻ ናናይ
2: ኣተኸስበል
0: ኣተኸስበል ኣጁኻ ኣጁኻ
3: ኣተኸይ ትነግርዮ ግደፊ ካብኡ ካብ ኩኽ ሰሪቐ ካሃድሜ ሰብኣይ ኮይኒ ሽዑ ወዲቐ
0: እንታ እንታይ እዩ ዝብል ዘሎ ወላ ይረመካ ክነግሮ

0: ንሕና ደቂ ገዛውቲ ፈፂሙ መፅሓፍ ምንባብ ዘይፈቱ ከ ኣሎ ንለካ እሱ ኳ ኣይኮነን ከም ብቦሲ ወላ ከተምብባሉ ኳ ዘይፈቱ
1: ሳንሓንቲ
0: እዩ ዝሓንን
1: ሳን ሓንቲ መፅሓፍ ካ እዩ ወልፊ መሓዞ ነይሩ
0: ኦይ ንሪኢ እምበር እዚስ ዋ ዓይነ ዩድዩ
1: ዳሓን ዲኺ ቶ ኮንኪ
0: ኣሎ ንድ እዚ
1: ንስዎ መፅሓፍ ምንብባሎ
0: ዎ ካብ መዓስ ዳ
1: ንኢ ንዕናይ ንሕተቶ
0: ንዓኒ ሕራ ኣሎኒ ከመይ ኢልካ
2: ኣሙ
1: ከመይከበ
0: ስማዓስ ክስኻ ካብ መዓስ ዳ መፅሓፍ ተንብብ ገሪምኒ እዩ ዘሎ
2: እቲ ዛእንታ ነዊሕ ኣሕፀርጊን ከብለልኩም መፅሓፍ ክፈቱ ዝገበረን ዶክተር ሳሙኤል
0: ብከመይ
2: ከመይ ዝብል ለባ ምሽ ብቐዳማይ እግረይ ተሰይረ ሓዚልኩም ናብ ዶክተር ሳሙኤል ወሲድኩምኒ
0: ሞ
2: ካብኡ ኩ ክሰሪቐ ከምቲ ግቡእ ካሃርመኒ እዩ ዝግብኦ ነይሩ ዶክተር ሳሙኤል ግን እግረይ ሓኪሙ ብዙሕ ማዕዳ ሂቡ ይሰድኒ ቀደም ዶክተር ሳሙኤል ክንዳና ኮሎ ኩኹ ምስራቅ ካንሸሎ ምስላል ጠይቂ ነገር ሃክ ምህካየ ፈቱኒ ነይሩ እንታይ ደኣ ማስቲካ ሶፍት እናሸቀጠ የ ዓብዪ እዚ ኩሉ እናገበረስከ እንታይ መፅሓፍ ምንባብ እውን ክፈቱ መዓት እዩ ነይሩ ካብ ብቆልዑ መፅሓፍ ካብ ዘዒዱ ይፈለያ ነይሩ ንጎ መፅሓፍ ምሸት መፅሓፍ እናንበበ ኣብቲ ናላዓል እናላዓል ድማ ኣብቲ ዝዓበየ ደረጃ በጫሕ ዶክተር ክኸውን ከዓ በቂዖ ኣብቲ ናተ ዕድመ ንኮሎ መፅሓፍ ዘንብብ እንተ ነይሩ ኣነ ከታይ ካብኡ ይሓምቕ ደየለ ነታ መፅሓፍ ፈቲን እያ እዚኣ መፅሓፍ ድማ ናብ መሰጠትን ንኸይዳ ሕጂ ዶክተር ሳሙኤልሲ ካሃርመኒ ዝግብኦ ሓኪምኒ ሚዒድኒ ብዓብኻ ሂወተ ይለውጥለይ ማለት ኳይ
1: ርኢኺ ዶክተር ሳሙኤል ሕጂ ንኣሎኒ ከዋኒ እዩ
3: እንታይ ማለት እዩ ከዋኒ
1: ከዋኒ ማለት ብዛዕባኻ ዝሓስብ ዝሓልየልካ ዝምዕደካ ኩሉ ነገር ዝገብረልካ ማለት እዩ
2: ሕጂስ እንታይ ገብረለን ዶክተር ሳሙኤል
1: ርኢኻ ዶክተር ሳሙኤል ከተሐጉስተ ኾንካ እንታ ዝበለካ ብተግባር ከተሪኢ ኣለካ
0: ኣጅኻ
2: ዋይ እዚኣዳ ገብረአ ክትርእኒ ኢኹምካ ኣብ ግብሪ ኸውዕለይ
0: ዋይ ለውጢ ዋይ ለውጢ ጀምተስኪ
1: ሓጎስ ጥራሕ ኣኮነን ሰሰን ከዓ መፅሓፍ ከም ተንብብ ቃል እተውልና
0: ቃል ኹነኒ ካብ ፅባሕ ጀሚረ መፅሓፍ ምንባር ክጅም
1: ዋው ገለ ዓይነት ለውጢ ባቸርኒ

ቢክ ዝብል ቃል ምስ እንሰምዕ መጀመርታ ኣብ ርእስና ዝመፀኒ ሓሳብ ፍሉጥ እዩ። ብርግፅ ሓደ ካብዞም ትካል ቢክ ዘፍርዮም ሰለስተ ፍርያት እዩ ቅጅል ክብለና። እዞም ሰለስተ እንብሎም ዘለና ፍርያት ብርዒ፣ መወልዕን መላፀን እዮም። እዚ ትካል ኣብ ፈረንሳ ዝርከብ ኮይኑ ነፍሲ ወከፍ ዓመት ናይ 1.5 ቢልዮን ዩሮ ዝግመት ኣታዊ ይርከቦ። እዚ መጠን ገንዘብ ብዶላር ምስ ዝቕየር ድማ ካብዚ ዝተጠቕሰ ንላዕሊ ኣታዊ ይኸውን ኣሎ ማለት እዩ። 98 ሚእታዊት ኣታዊታት ናይዚ ትካል ካብዞም ዝጠቐስናዮም ሰለስተ ፍርያት እዩ ዝረኽቦ። ኣብ ውሽጡ እዞም ሰለስተ ፍርያት እቲ ቀዳማይ ኣታዊ ዝኸዕብት ድማ ብርዒ ወይ ቢሮ እዩ። ኣብ 2020 ግን መወልዒ ወይ ላይተር እዩ ጸብለሊሉ ነይሩ። እቲ ዘገርም እዚ ትካል ሰለስተ ዝተፈላለዩ ፍርያት ብምፍራይ ሓደ ካብቶም ዝበ

ለፁ ትካላት ተባሂሉ ኣድናቖት ዝረኸበን ስም ትካሉ ዘፀውዐን እዩ። እቲ ቐንዲ ነዚ ትካል ብፍሉይ ዘፀውዖ ድማ ፍርያቱ ብኣዝዩ ሕሱር ዋጋ ዝሸይጥን ሓንሳብ ተጠቒምካ ዝድርበ ፍርያት ስለ ዘፍርን እዩ። እዚ ብሕማቕ ከይነርድኦ ግን ንኣብነት ሓንቲ ብርዒ ብኽቡር ኮነ ብሕሱር ዋጋ ተዓዲጋ ንሓፂር እዋን ብምግልጋልያ ትውዳእ፣ ብድሕሪኡ ድማ ትድርበ። ስለዚ እዛ ፍርያት ምውዳእ ዘይተርፋዩ ትካል ቢክ ብሕሱር ዋጋ ዝሸጣ። ኩሉ ስራሓቶም ብሕሱር ዋጋ ስለ ዝሸጥዎ ድማ ብብዝሒ ብሰባት ክትእለብ ትዕዘብ። በዚ መጠን ድማ ኣታዊታቶም የኸዕብቱ። ኣብ 2020 ዕለታዊ 13.4 ሚልዮን ብርዒ፣ 3.9 ሚልዮን መወልዒ ወይ ላይተር፣ ከምኡ ድማ 6.2 ሚልዮን መላፅን ከም ዝተሸጠ ይሕበር። ንሎም እምበኣር እዚ ትካል ብኸመይ መንገዲ እዩ ሓደ ካብቶም ተጠቀስትን ዕዉታትን ትካላት ክኸውን በቂዑ ንተዓዘብ? እስኪ ብብርዒ ንጀምር። ኣብ 1880ታት ሉዊስ ዋተርሜን ዝተባሃለ ብቕዕቲ ፈልፋሊት ብርዒ ወይ ድማ ፋውንቴን ፔን እትበሃል ቀለም ብምጥማዕ እትሰርሕ ብርዒ ዝመሃዘ እዩ። እዚ ነዚኣ ክምስርት ዝኽኣሎ ምኽንያት ንሓደ ዓሚል ኮንትራት ከፈርም ኢሉ ብርዒ ምስ ሓዘ ኣብቲ እቲ ዓሚል ሒዝዎ ዝመፀ ወረቐት ቀለም ናይታ ብርዒ ፈሲሱ ንመላእ እታ ወረቐት ኣባላሽዎ። ሽዑ እቲ ዓሚል ሓሪቑ ምስ ካልእ ትካል ውዕል ኣተወ። በዚ ዘስተማሰለ ሉዊስ ዋተርሜን ዘይትፈስስ ተተኣማምን ፈልፋሊት ብርዒ መሃዘ። ኣብ 1884 ድማ ከምዚአን ዝዓይነተን ብርዒ ዘፍሪ ትካል ከፈተ። ወላኳ ሉዊስ ኣብ 1901 ብህይወት ካብዚ ዓለም እንተተፈለየ ወዲ ሓዉ ግን ኣሰሩ ስዒቡ ነታ ትካል ብግቡእ ኣመሓደራ። በዚ ድማ ሓንቲ ካብተን ዝበለፃ ትካል ናይ ብርዒ ኮይና ስማ ፀውዐት። ንምንታይ እዚ ዛንታ ናይ ሉዊስ ኣልዒላቶ ኢልኩም ትግረሙ ትህሉ፣ ግን ምስ ትካል ቢክ ብትእስሳር ስለ ዘለዎ ኢና ጠቒስናዮ። ቢክ ዝብል ስም ካብ ማርሰል ቢክ ዝተወስደ ኮይኑ ነታ ኣብ ስሙ ዝነበረት ኤች ብምእላዩ ቢክ ትብል ቅፅል ንትካሉ ሂብዋ። ንሱ መስራት ናይ ዝትካል እዩ። ብድሕሪኡ ግን ስድራ ቤቱ ኣሰሩ ተኸቲሎም ክሳብ ዛሎም ዕለት ነዚ ትካል የካይድዎ ኣለዉ። ኣብ 1914 ማርሰል ቢክ ኣመሓዳሪ ናይ ቀለም ፍርያት ኮይኑ እዩ ኣብ ሓደ ትካል ዝሰርሕ ነይሩ። ናይ ገዛእ ርእሱ ኣብ ፓሪስ ትካል ንምምስራት ድማ ካብ ዝወፀ ዝተፈላለዩ ክፋላት ናይተን ብፈልፋሊ ብርዒ ዝስመያ ብርዒ ብምስራሕ ድማ ክሸይጥ ጀመረ። ብድሕሪኡ ትካል ቢክ ኣብ 1949 ዝሓሰረን ዝማዕበለን ስራሓት ናይተን ኣብ ጫፈን ዓረር ዘለዎን ብርዒ ሒዙ ቀረበ። ብኣዝዩ ሕሱር ዋጋ ክሸጦ ብምጅማሩ ድማ ኣብ ውሕዳት ዓመታት ኣብ መላእ ኤሮጳ ተፈላጥነት ከጥርን ብሚልዮናት ዶላራት ዝግመት ኣታዊ ድማ ክኸዕብ ትከኣለ። ኣብ ኣሜሪካ ግን ናይ ትካሉ ፍርያት ክሽየጥ ኣይከኣለን። እቲ ምኽንያት ድማ ኣብ ኣሜሪካ ኣብቲ ሽዑ እዋን ዝበለፀ ብርዒ ክትዕድግ 10 ዶላር እዩ ዝነበረ። እቶም ብሕሱር ዝሽየጡ ዝነበሩ ብርዒ ድማ ቀለሞም ከም ዝፈስስን ሕማቕ ስራሓት ምዃኖምን እዮም ዝሕመዩ ነይሮም። ኣብ 1949 ግን ሓደ ካብቶም ዝኸበረ ብርዒ ዝሸየጥ ዝነበረ ፍራውሊ ዝተባህለ ናይ ብርዒ ትካል ሓንቲ ምስ ፀሓፍ ካላ ቀለማ ብቕልጡፍ ዝነቅፅ ብርዒ ብሕሱር ዋጋ ኣብ ዕዳጋ ኣውረደ። ቀንዲ ብፃይ ወረቐት ብምባል ድማ ሰመይዋ። ኣብ 1955 ድማ ትካል ጅሌት ነታ ፍራውሊ እትበሃል ናይ ብርዒ ትካል ዓደጋ። ንሓንቲ ብርዒ ድማ ብ98 ሳንቲም ክሸጣ ጀመረ። ስለዚ ቢክ ኣብ ዕዳጋ ናይ ኣሜሪካ ዕድል ሰኣነ። ወላ እኳ ቢክ ነቲ ዝሰርሖ ብርዒ ብ69 ሳንቲም ይሸጦ እንተነበረ ጠለብ ግን ክረክብ ኣይከኣለን። ብድሕሪኡ ቢክ ንናይ ሉዊስ ዋተርሜን ትካል ማለት ነቲ ቀለም ጠሚዕካ ዝሰርሕ ብፈልፋሊ ብርዒ ዝፍለጥ ዘበርክት ዝነበረ ትካል ክገዝኦ ወሰነ። እዚ ኣብ ጫፉ ዓረር ዘለዎ ብርዒ ብምምፅኡ እዞም ኣቐዲሞም ፍትዋት ዝነበሩ ትካል ፈልፋሊ ብርዒ ዕዳግኦም ደኺሙ እዩ ዝነበረ። ስለዚ ቢክ ብሕሱር ዋጋ ማለት ብ1 ሚልዮን ዶላር ጥራሕ ነዚ ትካል ዓደጎ። ናይ ሉዊስ ትካል ልዑል ዝና ስለ ዝነበሮ ትካል ቢክ ነዚ ናብ መዓላ ከውዕሎ እዩ ዝመደበ። ስም ናይ ትካል ቢክ ድማ ናብ ዋተርሜን ቢክ ኮርፖሬሽን ተቐየረ። ዝና ናይ ዋተርሜን ምስ ናይ ቢክ ሕሱር ናይ መሸጣ ዕዳጋ ተሓዋዊሱ

እዚ ትካል መኽሰቡ ኸዓብትን ንናይ ጅለት ትካል ከውድቖ እንተረአየ ኣብ 1960ታት ቢክ ስም ምስ ረኸበ ነቲ ስም ንኽድልብ ዝዓደጎ ትካል ዋተርሜን ምስ ኣሰራርሑኡን ፍርያቱን ብምዕፃው ኣብ 1971 ንስም ናይ ትካሉ ናብ ቢክ ናይ ብርዒ ኮርፖሬሽን ቀየሮ። ትካል ጅሌት ወላ እኳ ኣብቲ ውድድር ብቢክ እንተተሰዕረ ተስፋ ኸይቆረፀ ኣብ 1987 ነቲ ቢክ ዝዓፀዎ ትካል ዋተርሜን ዓደጎ ቁሩብ

እንተኾነ ጂሌት ነዚ ሓንሳብ ምስ ተጠቀምካ ዝድርበ ፕላስቲካዊ መላፀ ምፍራይ ክቕፅሎ ኣለዎ ድዩ የርብሉን ብንጹር ክፈልጥ ኣይከኣለን። ምክንያቱ እዚ ፕላስቲክ ዝመትሓዚኡ ንሓፂር እዋን ዘገልግል መላፀ ካብቲ ቅድሚ ሕጂ ዘፍርይዎ ዝነበሩ ሓፂን ዝመትሓዚኡ ንነዊሕ ዘገልግል መላፀ ዝተሓተ መኽሰብ እዩ ዝነበሮ። እቲ ሓፂን ዝመትሓዚኡ ግን 71 ሚታዊት መኽሰብ እዩ ንትካል ጅሌት ዝኸዓብተሉ ነይሩ። ትካል ቢክ ግን ዝኾነ ዝኸስሮ ነገር ስለ ዘይነበሮ መዋዓውዒ እናብዝሐ ክሸይጥ ጀመረ። ኣብ መወዳእታታት 1970ታት ድማ እዞም ፕላስቲክ ዝመትሓዚኦም መላፀ 20 ሚታዊት ሸፈነ ናይ ዕዳጋ ርኸቡ። ትካላት ቢክን ጅሌትን ድማ ማዕረ ብማዕረ ዝስጉማ ተወዳደርቲ ትካላት ኮና። ወላ እኳ ትካል ጅሌት ኣብ ፍርያት መላፀ ዓብላልነት ዘለዎ ብሉፅ ዝኾነ ክእለት እንተሃለዎ፣ ትካል ቢክ ግን

ካብ ዜሮ ተበጊሱ ኣብ ፍርያት ብርዕን መወልዕን ንጅሌት ክዕብልሎ ይተርእዩ። ኣብ 1982 ቢክ ነታ ብርዒ ትብል ኣብ ስምናይ ትካሎም ዝነበረት ቅጽል ብምእላይ ቢክ ኮርፖሬሽን ጥራሕ ብምባል ሰየምዋ። እዚ ትካሎም ኪንዮ ብርዒ ዝፈርዩ ካልኦት ፍርያት ከም ዘለዎ ንምብራህ ዝገብርዎ እዩ። ትካል ቢክ ካልኦት ዝተፈላለዩ ስራሓት እውን ኣፍርዩ እዩ። እንተኾነ ከምቶም ዝሓለፉ ውርያት ፍርያቱ ግን ክመፁ ይከኣሉን። ሓደ ካብዚኦም ኣብ 1989 ዘፍረይዎ ዝተፈላለየ ጨና እዩ። እዚ እውን ልክዕ ከምቶም ካልኦት ፍርያቱ ብዝሓሰረ ዋጋዩ ክሸጦ ጀሚሩ። ግን ኣብ ዕዳጋ ወሪዱ ብዙሕ ጠለብ ብዘይምርካቡ ኣዝዩ ዘሕፍር እዩ ዝነበረ። ዓወት ናይዚ ቢክ ዝተባህለ ኣብ ፈረንሳ ዝርከብ ብንእሽተይ ትካል ዝጀመረ እሞ ብድሕሪኡ ግን ብፍርያቱ ኣብ ዓለም ዓብላልነት ዘጥረየ ውሩይ ትካል ብከምዚ ሎሚ ዝተዓዘብናዮ ሓፂር ዛንታ ይግለጽ።

0: ዘላቂ ስርዓታት ሕርሻዊ መግቢ ንስጉሚ ሃገራዊ ቁጠባዊ ዕቤት ብዝብል መሪሕ ቴማ ሃገራዊ ጉባኤ ኤርትራዊ መፅናዕትታት ሕርሻ ካብ ናሓሰ 20 ክሳብ 21 ከም ዝቐረበ ዝፍለጥ እዩ። ኣብዚ ሃገራዊ ዋዕላ ካብ ውሽጢ ዓድን መላእ ዓለምን ዝመፁ ውልቀ ተመራመርቲ ኣብ ትሕቲ 8 ዓበይቲ ቴማታት ወይ ድማ ኣርእስትታት ዝጠቓለሉ 183 ፅማቅ ፅሑፋት ክቐርብ እንከሎ ካብዚ ዝቐረበ ድማ እቲ 75 መፅናዕታዊ ፅሑፋት ኣብቲ ዝተገብረ ናይ 2 መዓልቲ ዝቐፀለ ጉባኤ ኣዳለውቲ መግለፂታት ኣቕሪቦም። ሓደ ካብቲ ዝቐረበ 8 ዓበይቲ ዛዕባታት ምርዓም ክሌማዊ ለውጥን ንዑኡ ምቅላልን ማለት ክላይሜት ቸንጅ ኣዳፕቴሽን ኤን ሚቲጌሽን ኣብ ትሕቲ ዝብል ኣርእስቲ እዩ ነይሩ። 7 ኣብዚ ኣርእስቲ እዚ ዘተኮሩ መፅናዕታዊ ፅሑፋት ብኣዳለውቶም መግለፂታት ቀሪቦም።
1: ሕጂ እንታይ እዩ ዝብል ነይሩ እቲ ኣርእስቲ? ስፓሻል ኤንድ ስታቲስቲካል ቫሪያብሊቲ ኣናሊሲስ እዩ ዝብል ነይሩ። እንታይ ማለት እዩ ስፓሻል? ልክዕ ቃል እኳ ክረክበላ ይከኣልኩን፣ ግን ጂኦግራፊያዊ ዋላ ንበላ ጂኦግራፊያውን ስታቲስቲካውን ገምጋም ምግባር እያ ትብል ነይራ። ኣብ ሓደ ፍሉይ ተፋሰስ ማለት እዩ መረብ ጋሽ ንብሎ ሓደ ካብቶም ዓበይቲ ተፋሰሳት ናይ ኤርትራ እዩ። ሕጂ እንታይ ክገብር ፈቲነ መጀመርታ እንታይ እዩ ትፀገም? ትፀገም ሕጂ እዚ ክላይሜት ቸንጅ ዝበሃል ዘይክሓድ ሓቂ ኮይኑሎ ብፍላይ ከኣትናቱ ፅልዋ ኣብ ዞም ናይ ዑደት ማይ ሃይድሮሎጂካል ሳይክል ንብሎ ማለት እዩ። እዚ ከዓ ንዘላቂ ቁጠባዊ ይኹን ማሕበራዊ ኣከባቢያዊ ፅልዎ ዓብዪ ስለ ዝኾነ እዚ ኣድረስ ሪያላይዝ ክንገብሮ ኣለና፣ ክንፈልጦ ክንክእል ኣለና፣ ክንርድኦ ክንክእል ኣለና። ዝመፅእ ዘሎ ኩነታት ከዓ ብዙሕ ፕሮሚሲንግ ኣይኮነን። ሕፅረት ናይ ማይ እንዳበዝሐ ከምዝኸይድ ዩ መፅናዕትታት

ዝሕብር። ስለዚ ነዚ ዝመፅእ ዘሎ ኩነታት ክንገጥሞ እንድሕር ደኣ ኮይንና ኣገባባት ንኡ ክምክቱ ዝኽእሉ ኣገባባት ክንጥቀም ክንብልና ሓደ ካብኡ እንታይ እዩ ኢፌክቲቭ ዋተር ሪሶርስ ማነጅመንት ንብሎ ማለት እዩ። ሕጂ ክፋል ናይዚ ኢፌክቲቭ ዋተር ሪሶርስ ማነጅመንት ዓቐን ናይቱ ሩባ ብሓደ ሩባ ሲ ክንደይ ዝኣክል ማይ ዝፈስስ እንታይ እዩ ትሕዝትኡ ክንፈልጦ ክንክእል ኣለና። ስለዚ እዚ እንድሕር ዘይጌርና ብዙሓት ናይ ምስ ምህንድስና ዝተሓዙ ሽግራት ይገጥሙና እዮም። ሓደ ካብኡ ኦቨር ዲዛይን ንገብሮ ኣንደር ዲዛይን ንገብሮ እዚ ሰዲመንቴሽን ንብሎ ብድበት ምምላእ እዚ ካብ ጉድለት ናይዚ ሽግራት እዚ ዝመፅእ ሕጂ ብፍሉይ ኣነ ፎካስ ዝገበርኩላ ኣብዛ ኣብቲ መንግስቲ ነዚ ኮንቨንሽናል ወይ ትራዲሽናል ኣብ ዝናብ ተመርኪስካ ዝግበር ሕርሻ ናብ ሞደርን ቴክኖሎጂ ቤዝድ ትራንስፎርም ናብ ምግባር ዝገብሮ ዘሎ ቃልሲ ኩልና ንፈልጦ ኢና እንታይ እዩ ዝገብር ዘሎ ካብ ሩባታት መእለይ ወሓይዝ እንዳገበረ ናብ ክለምዕ ዝኽእል ሕርሻዊ ቦታ ይወስዶ ኣሎ። ሕጂ ፅቡቕ እዩ ተፈቲኑ እዚ ብጣዕሚ ፕሮሚሲንግ ብጣዕሚ ዝድነቕ ስራሕ እዩ። ግን ከምቲ ዝድለ ሰሪሑ ዶ ኣይሰርሐን ዝብል ኣጋጣሚ 216 ኣብ ጋሽባርካ ብስራሕ መፅናዕቲ ተንቀሳቂሰ ምስ ረኣኽዎ መብዛሕትኡ ኣይሰርሕን ከምቲ ዝድለ ሸቶ ኣይወቕዕን። ስለዚኣ ታ ፀገም ማለት እዩ። ስለዚ ነዛ ፀገም እዚኣ ከመይ ጌርካ ትፍታሕ ንዝብል ብዝኣከብክዎ ሓበሬታ ኣብ ሰለስተ እየን ዝኽፈላ። እቲ ሓንቲ ናይ ዲዛይን ኤን ኮንስትራክሽን ፀገም ትብል፣ እቲ ካልኣይ ናይ ሓራዋ እቲ ዲዛይን ውጥን ናይ ምድላው ናይ ምስ ኣብ ተግባራዊ እቲ ውጥን ዘዳለካየስ ኣብ ተግባር ክትሰርሖ ከለካ ከምቲ ዝሓሰብካዮ ዘይምግባር ማለት እዩ። እታ ካልኣይቲ ናይ ፅገና ምስ ፅገና ግዜ ዝሓለወ ፅገና ዘይምግባር እያ። እታ ሳልሰይቲ ከዓ ምሕደራ እያ። ሕጂ ካብዚአን ኣነ ፎካስ ዝገበርኩላ ኣብታ ዲዛይን ትብል እሞ ምስ ሃይድሮሎጂክ ንብሎ ወይ ማያዊ ውጥን ትተሓሓዝ እያ። ስለዚ ነዚኣ ንምግባር እንታይ ገይረ እንታይ ማለት እቲ ሳይንስ ሃይድሮሎጂ ንብሎ ኣብ ሓበሬታ እዩ ዝምርኮስ። ኦብዘርቬሽናል ሳይንስ እዩ ዝበሃል። እንድሕር ሓበሬታ ዘይብልካ እቲ ሳይንስ ትርጉም የብሉ። ክላይመት ሳይንስ እዩ ዘሰይም ሓበሬታ የድልየካ ምስ ክሊማዊ ዝተሓዝ፣ ምስ ወተር ሪሶርስ ዝተሓዝ፣ ምስ ሃይድሮሎጂ ዝተሓዝ። ብዘይ ሓበሬታ እቲ ሳይንስ ትርጉም የብሉ። ስለዚ ሓበሬታ ሕፅረት ኣለና እሞ ከዓ መረብጋሽ ዝኣክል ዓብዪ ቤዚን የብልን ዳርጋ ንኣሽቶብቲ ሕልፍሕልፊልካ ይርከብ እዩ። ስለዚ ዕብይ ዝበለ ስራሕ እንድሕር ደኣ ክትሰርሕ ኮይንካ ሓበሬታ እንድሕር ዘይብልካ እዚኣ ተማሕንቆ። ሕጂ ኣነ እንታይ ገይረ ኣብ ቴክኖሎጂ ቤዝድ ኣብ ቴክኖሎጂ ምርኩስ ዝገበረ ሓበሬታ ከመይ ገርና ናብ ጥቕምና ንውዕሎ ዝብል እዩ ነይሩ። ደርቂ ናይቲ ተፋሰስ ከመይ እዩ፣ እታ ካልኣይቲ እንታይ ዘርኢ እቲ ፓተርን ናቱ እቲ ትረንድ ናይቲ ክላይመት ሲ ከመይ ኣሎ፣ ይውስኽ ድዩ ዘሎ ይጎድል ድዩ ዘሎ፣ እቶም ዝተፈላለዩ ረቑሒታት ማለት እዮም። ሕጂ እዚ ሰሪሐ ኣጋጣሚ እቲ ዘርኢ ዘሎ እቲ ውፅኢት ናይ መፅናዕቲ ማይ እንዳጎደለ እዩ ዝኸይድ ዘሎ ዝናብ ማለት እዩ። እዚ ሙቐትን ፖቴንሻል ኢቫፖ ትራንስፓይሬሽን ንብሎ ዝሃፍፍ ናብ ኣትሞስፌር ዝኸይድ ማይን እዚ እንዳወሰኸ እዩ ዝኸይድ ዘሎ። ስለዚ እንታይ ማለት እዩ ደርቂ ኩነታት እዩ ዘሎ ማለት ሕጂ ንሪኦ ዘለና ኩነታት ምናልባት ሰልፊ ኤቪደንት እዚ ባዕሉ ገላፂ እዩ። ከነመሓድሮ ዘይንኽእል ልዕሊ ዓቕምና እዩ። ኣብቲ ከነመሓድሮ ንኽእል ግን ዝያዳ ውፀቂጥና ክንሰርሕ ኣለና እዩ። እንታይ ማለት እዩ ብዙሕ ንጥፈታት ይካየድ እዩ ብሰብ ማለት እየ ነቲ ክሊማ ንምግጣም ወይ ብክሊማ ዝግበር ክመፅእ ዝኽእል ሽግራት ንምግጣም ንኣብነት ቸክ ዳምስ ይስራሕ እዩ፣ ተሬሲን ይስራሕ እዩ፣ ዛላ ከትርታት ናይ ምግራብ ነገራት ይስራሕ እዩ። እዚ ብጣዕሚ ፕሮሚሲንግ እዩ። ስለዚ እዚ ኣበርቲዕና ክንደፍኣሉ ክንክእል ኣለና። ምናልባት ክንጥንቀቐሉ ዘለና ነገር ነቲ ኣብ ባይታ ዘሎ ማይ ናይ መሓዝ ዓቕምና ብዝፀሎ ኣገባብ ክኸውን የብሉን እያታ ኣነ ፎካስ ዝገብረላ መልእኽቲ ኣነ ዘድህበላ ማለት እየ። እዚኣ ኮይና ኣብ መወዳእታ እንታይ ኣሎ በዚ ሕጂ ትርእዮ ዘለኹ ዋዕላ ኣብዚ ናይ መፈክር ናይ ውድብ ሕቡራት ሃገራት

0: should not be left behind mish no one is left behind in there nahna kha abzi intay na nibl no catchment is left behind ስለዚ ዝኾነ ተፋሰስ ብግቡእ ከነመሓድሮ ክንክእል ኣለና ዘለዎ ተፈጥሮ ክንፈልጦ ክንክእል ኣለና ብግቡእ ከዓ ክንጥቀመሉ ኣለና እዚኣ እንተዘይኮይኑ ግን እዚ ዘሎ ናይ ተፈጥሮ ነገር ዝያዳ ሓስያ ክውርድ ስለ ዝኽእል ኣብዚ ዘድሓበ እዩ ነይሩ መፅናዕቲ
1: ሪሰንት ስታዲስ ኦን ዘ ማይነትሒ ካችመንት ኣዝ ዌል ኣዝ ዘ ቶከር ካችመንት ኢንዲኬት ዳት ዘ ኣንዋል ፍሎው ኢዝ ሾዊንግ ኤ ዲክሪዚንግ ትሬንድ ዚስ ኢዝ 2025
2: ሚካኤል ብርሃነ ይበሃል ኣብ ሚኒስትሪ ሕርሻ ኣብ ክፍሊ ሕርሻዊ ኤክስቴንሽን ከም ሓላፊ ጨንፈር ሃብቲ መሬትን ልምዓት መስሎን ክኢሉ ይሰርሕ ኣብዚ ሒዚ ዝመፃኹ ኣርእስቲ ክላይመት ቸንጅ ኣንስ ኢምፓክት ኦን ኣግሪካልቸር ዘ ኬዝ ኦፍ ኤርትራ ዝብል እዩ እዚ ከዓኒ መርዓም ክሊማዊ ለውጢ ኣብ ሕርሻ ዝብል እዩ እዚ ማለት ናተይ ዘቕረብክዎ ኣብቲ ዶክመንት ሬቪው ዝተመልከሶ ኮይኑ ማለት ኣብዚ ሃገር እቲ ናይ ምስፍሕፋሕ ደርቂ ምብራስ ኣግራብ እዚ ምንቁልቋል ምህርቲ ዘጋጥመልና ዝነበረ ፀገማት እዩ ነዚ ንምብዳ ከዓ መንግስትን ህዝብን ኤርትራ ነዚ ዝሓለፈ 35 ዓመታት ኣብዚ ናይ ምዕካብ ሓመድን ማይን ምግራብን ንጥፈታት ተካይድ ነይሩ እንተኾነ ግን ብሰንኪ እዚ ክሊማዊ ለውጢ እቲ ሽግር ክፍታሕ ኣይተኻእለን እቲ ዝግበር ዝነበረ ስለዚ እቲ ዓላማ ናይቲ መፅናዕቲ እንታይ እዩ ዝግበር ነይሩ ዝሓለፈ 35 ዓመታት ንዕኡ ንምብዳህ ዝግበር ዝነበረ ኣብዚ ውሽጢ 35 ዓመታት ኣብኡ ዝተረኽበቲ ውፅኢት እንታይ ይመስል ነይሩ ኣብኡ ዝተርፈና እንታይ እዩ ካልእ እውን ኣብ ካልእ ሃገራት ተፈቲኑ ፅቡቅ ውፅኢት ዘምፀ ኣብ ሃገርና ከዓ ዘይተፈተነ እንታይ ይመስል ወይ እንታይ ተገበርና ከንዕኡ ዝያዳ ነቲ ንገብሮ ስራሓት ክሕግዘና ይኽእል ዝብል ኣብ ዘተኮረ እቲ መፅናዕቲ ወረቲ መፅናዕቲ ወረቐት ኣብዚ ዘተኮረ እዩ ተገይሩ ኣካይደ ማለት እዩ እቲ ዕላማ ከም ዝበልክዎ እቲ ንገብሮ ዘለና ናይ ምፍዋስ ናይ ምምካት ምድረ በዳነትን ደርቅን ነካይዶ ዘለና ስራሓት ከመይ ይመስል ገምጊምካ ንድሕሪ ሕጂ ኸ እንታይ እንተወሰኽናሉ ወይ እንታይ ተገበርና ዝያዳ ነድምዕ ወይ ዝያዳ ንሰርሕ ዝኣንፈተ እዩ እቲ መፅናዕቲ ተኻይዱ ማለት እቲ ዕላሙ ሳብ ዘተኮረ እዩ እቲ ደካየድኮ መፅናዕቲ እቲ ዝበዝሐ በዕሊ ዝሳተፈሉ ስራሕ ኣብቲ ነዊሕ ዓመታት ዝሰራሕ ኩሉ ምስ ዝተፈላለየ ኮሚቴታት ምስ ሚኒስትሪ መሬትን ማይና ከባብን ኮይና ንሰርሖ ሃገራዊ ፅሑፋት ከም በዓል ዚ ሰር ናሽናል ኮሚኒኬሽን ዝበሃል እዚ ናይ ኤንዲሲ ዝበሃል ናሽናል ደተርማይን ኮንትሪቢሽን እዚኢታት ንሚኒስትሪ ሕርሻ ወኪለ ምስኦም ስለ ዝሰርሕ ኣብቲ ናይ ክሊማዊ ለውጢ ዘምፃልና ዘሎ ጉድሆታት ንዕኡ ንምምካት ወይ ንምርዓም ዝካየድ ስራሓት ኣብኡ ኣብቲ መፅናዕቲ ስለ ንሳተፍ ኣብኡ ዝገበርናዮ እቲ ናይ መፅናዕቲ ስራሕትን እቲ ዝገበርናዮ ውፅኢትን ንምግምጋም እሞ ከዓ ንዑ ዘመሓይሽ እንታይ እዩ ዝበሃል ሪኮመንዴሽን ወይ ሓሳብ ንምሃብ እቲ ዝያዳ ዝገብሩ ኩሉ ማለት እዩ እቲ ውፅኢት ፅቡቅ ኣማ እቲ ንገብሮ ዝነበርና ንክንግምግመሉ ዝፈጠረለየ መድረኽ ኮይኑ ረኪበ እዮ ምክንያቱ ብዙሕ ንሰርሕ ክንዲዚ ሰሪሕና ንብል እሞ ዳሓርቲ ምልስ ኣቢልካ ምስ ረኣኻዮ ምስቲ ክንገብሮ ዝግባአና ውሒዱ ፀንሐካ ሞ ዝያዳ ኣፀፋ ከም ዘድልየና ይርዳእካ ማለት እዩ ኣብዚ ኩሉ ንገብሮ ናይ ትሕተ ቅርፂ ስራሓት ናይ ምዕቃብ ሓመድን ማይ እቲ ቆፅሪ ሕጂ 293,000 ሄክታር በፂሕና ኣለና ክትበሃል ከሎ ኣብ ናይ ሕርሻ መሬት ማለት እየ እዚ ግን ምስቲ ክንበፅሖ ዝግባአና ዝሕረስ መሬት ልዕሊ 550,000 ዘለና ገና ኣለና ማለት እዩ ዋላብቲ ናይ ምግራብ ተረእኻኹም ዋላብቲ ናይ ሕዛእቲ ክንዲቱ ክንገብሮ ዝግባአና ኣይከድናን ስለዚ ኣብዚ ዝያዳ ክንሰርሕ ከም ዘለና የብለካ ማለት እዩ ካልእ እዚ ናይ ዕቁብ ሕርሻ ዝበሃል ኣብ ካልእ ሃገራት ብጣዕሚ ውፅኢታዊ እዩ ምዝ ናይ ክሊማ ዝፃወር ሕርሻ ክላይመት ስማርት ኣግሪካልቸር ዝበሃል ሓደ ካብቲ ፅቡቅ ነገሩ ስኢ ነይሩ ግን እንተኾነ ምስቲ ናይ ኣጠቃቅማ መሬትና ዘለና ምስቲ ናይ መጋሃጫ ኣገባብ ንጥቀመሉን እዚኢታት ከዓ ሕፅረት ከም ዘለና ሕጂ ኣብዚ ነዚ ኣመሓየሽና ደቂ ከምቲ ካልኦት ሃገራ ዝግበር እንተተጠቀምናሉን ዝበልፅ ፅቡቅ እዩ ዝብል ሪኮመንዴሽናት ዝቀርበሉ እዩ ነይሩ ማለት እዩ

0: ዝቐርብ ብሉፅ ሓሳባት ኣሎ። ካብኡ እቲ ሓሳባት ወሲድካ እቲ ትገብሮ ዝነበርካ ኣካይዳ ንምትዕርራይን ዝያዳ ንምስራሕን ድርኺ ዝፈጥር እዩ። ስለዚ ብሓፈሽ ኩለን ዝቐርብ ዘሎ እቲ ፅሑፋት ምስቲ ኣብ ሕርሻ ንገብሮ ዘለና ንዝያዳ ድርኺ ዝፈጥር ስለ ዝኾነ ብሉፅ ወረቓቕቲ ተቐሪቡሎ ብኡ መሰረት ከዓ ክትግበርን እዚ ተገይሩ ዘሎ ክስነድን ኣብ ስራሕ ክውዕልን ከዓ በዚ ኣጋጣሚ ይላቦ።
1: ኣልማዝ በረኽቲ ይበሃል። ካብ ሚኒስተር ሕርሻ ዞባ ዓንሰባ ሕዚ ዝመፀኹ ኣርእስቲ ምውሃድ ዕደት ዘራእቲ ምስ ናይ ክርምታዊ ዝናብ ዝብል ነይሩ። ምክንያቱ ሓደ ዘራእቲ እተ ክነፍር እንተ ኮይና ማይ የድልየና፣ ማይ ክህልወና ክነውፅእ እተ ኮይና ከዓ ኢነርጂ ወይ ብሞተር ጌርና ነዳዲ ከድልየና እዩ ማለት እዩ። ስለዚ ነዛ ዓይነት ዘራእቲ ኣዋሂድና ንክረምቲ ስሒብና እተ ክነፍሪ ንደሊ ኮይና ሓደ ሶፍትዌር የድልየና ነቲ ክሮብ ዝደልዩ ዓይነት ማይ ዝምጥን ዓይነት ሶፍትዌር ተዳልየና። እዚ ከዓኒ ነቲ መሬት ነፅንዑ፣ ነቲ ክሮብ ኣበየናይ ስቴጅ እዩ ዝፈር ዘሎ ነፅንዑ፣ እንደገና ከዓኒ ንክንደይ ግዜ ኢና ክነስትዮ። ምክንያቱ ኣብዚ ሕጂ ግዜ ሓልኪ ነዳዲ ኣፀቢቑ ንሄሩ ዘብልሉ ግዜ ምስ ናይ ዋሕዲ ናይ ማይ እውን ሓረሶትና ነዚ ፍሪዎ ዘለዎ ዓይነት ብውሕልል ኣገባብ ምስቲ ናይ ክረምቲ ዝናብ ኣዛሚዶም ንኸፍሪዎ ዝዓለመ መፅናዕታዊ ፅሑፍ እዩ ነይሩ። እዛ መፅናዕታዊ ፅሑፍ ዝተወሰደሉ ዓይነት ዳታ ካብ ሓልሓለ እዩ ነይሩ። ካብ ሓልሓለ ኣብ ሰለስተ ዓይነት ፍረታ ቬጅቴብልስ ማለት ኮሚደረ፣ ሽጉርትን ድንሽን ማለት እዩ። እዚአን ከኣተን ኩሉ ግዜ ኣብ ኤርትራ ዝፈርያ ኮይነን ሓረሶትና ከይተሸገሩ ነዛ ዓይነት ውሁድ ዝኾነ ኣገባብ ኣሳታትያ ማይን ኣገባብ ምሕደራ ናይቲ ማይን ንምጥቃም ማለት እዩ። እዚ ከዓ ብዝያዳ ከዓኒ ምስ ናይ ክሊማዊ ለውጡ ዝተተሓሓዘ እዩ። ምክንያቱ ብዙሒ ማይ ክንህልኽ ከለና ካብኡ ዝወፅእ ካርቦን ዳይኦክሳይድ ኣሎ። እዚ ካርቦን ዳይኦክሳይድ ከዓኒ ምስ ናይ ዋዒ ናይ ዓለም ዝተጠቃለ ኮይኑ ምዝ ናይ ሕጂ ምዝንባላት ናይ ምዝንባዕ ናይ ማይ ከዓ ስለ ዘምፅእ እዚ ዓይነት መገዲ ተጠቂሞም ዘውትርዎ ዝሕግዞም ዓይነት ዓውዲ መፅናዕቲ እዩ ነይሩ። እዚ መፅናዕቲ እዚ ኣብ ወረቐት እዩ ተግቢሩ ዘሎ። እዚ ከዓኒ ብክኢላታት ቤቶም ኤክስቴንሽን ኤጀንት ተዘርጊሑ ንሓረሶት ማዕዳ ይወሃብ ሞ ውፅኢታዊ ብምዃኑ ምክንያቱ ክሳብ 75 ሚእታዊት ናይ ማይካ እንተዳ ዘጉደለልካ ኮይኑ ንሰለስተ ግዜ ከፍርየልካ ዝኽእል ሮቴሽን ይዕቅበልካ ስለ ዘሎ እዚ ናብ ሓረስቱ ተዘርጊሑ ብኡ ዓይነት መገዲ ንክተግብርዎ ዝዓለም እዩ ማለት እወ ሕጂ ኣፍልጦ ሓረስቶት እቲ ኣፍልጦ ምዕባይ እዩ። ሓረስቶት ንእሽተይ ደገፍ ትህቦም ሞ እዚኣ ከምዚኣ ክትከም ትኽእል። ስለዚ ሓደ ዓይነት ኣሳታትያ ማይ እዮም ዝገብሩ። ስለዚ ኣበየናይ ግዜ ክንደይ ማይ ሰቲ ኣበየናይ ግዜ ነየናይ ዓይነት ክሮብ ይኸውን ብምባል ኣዝዩ ውፅኢታዊ እዩ። ምክንያቱ ብሰለስተ ዕፅፊ ናይቲ ዘለኽዎ ዝነበረ ነዳዲ ሃልክን ይጎድል ስለ ዘሎ ኣዝዩ ውፅኢታዊ እዩ ኢና ንብል።
2: ስመይ ሕሪ ፍረዝጊ ይበሃል። ዝሰርሓሉ ቦታ ከዓ ኣብ ሓልሓለ ናይ ምርምር ሕርሻ እዩ። ምርምር ሕርሻ ኮይኑ ኣብ ማይ ኩዕ ባህርያዊ ፀጋ እዩ። እዛ መፅናዕቲ ዝገበርኩዋ ብዙሕ ዓይነት ናይ ዕቀባ ማይ ኣብ ሓመድ ኣሎ። ሓደ ሕጂ ቅልል ዝበለ ስራሕ ኮይና ግን ኣብ ሙሉእ ዓለም ተገዳስነት ዝረኸበትን ተቐባልነትን ኣብ ፅሑፋ ኣብ ዓለም ለኻዊ ተረኣያ ኣብ ጆርናል ተፃሓፈት እያ። እንታይ እታ ስራሕ ብግዜ ሓጋይ ብፍላይ ኣግራብና ኣብቲ ናይ መጀመርታ ዓመት ሱር ስለ ዘይብሎም ቀልጢፎም እዮም ዝሞቱ። መጀመርታ ንተክል ሞ 50-60-70 ሚእታዊት ፍረ ዘይብሉ ሰሪሕና ንምለስ ማለት እዩ። ቀንዲ ምክንያት ጠሊ ሓመድ ስለ ዝበንን ሓመድ ከዓ ስለዘ የለዩ። ሕጂ እዛ ስራሕ እዚኣ ጠሊ ሓመድ ካብቲ ብዙሕ ኣገባብ ብኸመይ ኣገባብ ንሰማይ ወይ ከይሃፍፍ ንከላኸሎ እያ። ዝያዳ እንታይ ገርና ኣብቲ ሓጋይ መጀመርታ ክረምትሎ ተኽሊ ኣብ ክረምቲ

ፅቡቅ ማይ ስለ ዝረኸበ ኣላ ማለት እዩ መስከረም ኮይኑ ጥቅምቲ ክኸውን ከሎ ግን ሓጋይ እንዳመፀ ስለ ዝኸይድ ዘሎ ኣብ ጥቅምቲ ነታ ገረብ ነታ ዙርያ ማለት እዩ ኣብታ ቤዚን ዘይምሽምሽ ዝዓይነቱ ከምዚ ሻምብቆ ወይ ሳዕሪ ንሽፍና ንሳ ምስሸፈና እያ ንሽፍና ንሽፍና እሞ ንሰማይ ክሃፍት ዝግብኦ ማይ ከዓ ተዕቅባ ማለት እዩ ሕጂ ትሪትመንት ኣሎ እቲ ትሪትመንት ኣሎ ምስቲ ኮንትሮል ከዓ ተወዳድሮ ማለት እዩ ሕጂ ማይ እንዳስተኻ ኣብ ልዕሉ ድማ ውሑድ ማይ ማለት እዩ ጠሊ ሽፋን ትገብረላ ንሓንቲ ሓደ ኣጋባቢ እቲ ሓደ ድማ ብዘይ ማይ ምስታይ ግን ማልችን ትገብረላ እቲ ሓደ ድማ ልክዕ ሓረስቶትና ወይ ሕና ማንም ሰብ ዝጥቀመሉ ኣጋባብካ ትጥቀም ሽዑ ኣብኡ ኣብቲ መጨረሽቲ ሓጋይ ክመፅእ ከሎ ክረምቲ ክንደይ ዝኣክል ማይ ብሰንኪ ናይታ ማልች ዝገበርናያ የዕሪቓ እዚ ኣገዳሲ እታ ተኽሊ ድማ ከምኡ ብምግባርና ድማ እቲ ፈልሲ ከይሓረረ ዓመት ምሉእ ጠጢዑ ጥራይ ዘይኮነ ስሩ ታሕቲ ሰዲዱ ኣብ ዝመፅእ ዓመት ኦረዲ ንሳ ስለ ዝተረረት ዝኾነ ድርቂ ንክትፃወር የኽእላ ማለት እዩ ብከምኡ ከዓ እቲ ዝበረሰ ኣኽራናን ጎቦታትናን በዚ ቅልል ዝበለ ኣገባብ ማንም ሓረስታይ ክገብሮ ዝኽእል ክንትክኦ ወይ ድማ ክንሰርሓሉ ንኽእል ኢና ማለት እዩ ኣነ ከምዝሰርሐ ክዎ ወይ ከዓ ኣነ ኣብ ከምኡ ኣገባብ እንደ ዝሰርሕ ውፅኢታዊ ጥራይ ዘይኮነ ኣዝዩ ውፅኢታዊ ስራሕ እዩ ዝኸውን ዘሎ ምክንያቱ ንእሽተይ ኣብ ሕርሻ ምትእትታው ዓብ ለውጢ ዘምፅእ እዚ ሽፋን ክትገብር ከለካ ብዙሕ ዝጥፍእ ማይ መስለካ ይኸውን እዩ ግን እዚ ዘይበሃል እታ ተኽሊ ምንባራ ወይ ድማ ዝተኸልናዮ ገረብ ኣብ ዝኾነ ማይ ኩዖ ዝተባላሸወ ክፅገን ስለንርኢ ዘለና ናብ ሓረስቶት ከዓ ከምኡ እንዳበልና ንምህሮም ወይ ድማ

0: ዝተኸልና ገረብ ኣብ ዝኾነ ማይ ኩዖ ዝተባላሸወ ክፅገን ስለ ንርኢ ዘለና ናብ ሓረስቶት ከዓ ከምኡ እንዳበልና ንምህሮም ወይ ድማ ካብቲ ዝሰራሕናዮ ከዓ ስለ ዝርዩ
1: that is unique to arid areas bordering highlands. It's also one of the traditional types of irrigation systems in Eritrea. It's a largely neglected form of resource management regardless its potential to contribute to poverty alleviation.
2: Okay. እንታይ እዩ ብዙሕ ፅቡቅ ነገር ይስራሕ እዩ ኣብ ምስሊ ሕርሻ እዚ ከዓኒ መፅናዕቲ ዝካየድ ዘሎ ከዓ ብዙሓት ክኢላታት ተፈላለየ መፅናዕቲ የቕርብሉ ሕጂ ከመይ ኢልና ኢና እቲ ውህደት ክንፈጥር ስለና ነንበይን ኢና ክንዕንድር ንኽእል ኢና ሓደ ብሓባር ምስራሕ ማለት እዩ ንሱ ከዓኒ መጀመርያ ዘለና ሃብቲ መሬት ዘለና ሃብቲ ንዕኡ ክንካናኸኖ ይግባአና ሓደ ደረጃ ማለት እዩ እቲ ካልኣይ ከዓኒ ክንዲ ናይ ሕርሻ ቦታታት እናስፋሓኻ ተኸይድ ቴክኖሎጂ ብምጥቃም ኣብ ውሕድ ዝበለ መሬት ከመልካ እቲ እቶት ተኸዓበት ማለት እዩ ስለምንታይ ሓረስቶት ኣብ መወዳእታት እንታይ ምስ ደልዩ ዘለዉ እቶት ደልዩ ስራሕ ደልዩ ማለት እዩ ድሕሪኡ ከዓኒ ብሳልሳይ ደረጃ ብቁጠባ ዓብዪ ለውጢ ከምፅእ እንድሕር ኮይኑ ሕርሻ ቀዳመይቲ ከም ዝበልኳ እቲ ዘለና ንኣብነት ናይ ሓመድ ከመልና ንዕቅቦ ዘለና ፈርቲሊቲ ከመይ ንገብሮ ማለት እዩ እቲ ካልኣይ ደረጃ ከዓኒ ናይ ዘሎ ቴክኖሎጂ ተጠቂምና ከመይ ነመሓሽ ሳልሳይ ደረጃ ከዓኒ ስነ ምግባር ወይ ከዓ ጋቨርነንስ ከዓኒ ምጥቃም ማለት እዩ እዚ ጋቨርነንስ ተጠቕመና ፕሮክላሜሽን ክንገብር ንኽእል ኢና ሕግታት ክወፅእ ክእል እዩ ነዚአን ሰለስቲአን ግን ዝጠምረን መን እዩ ክኢላ እዩ እታብ መወዳእታት ዓባይ ኣርእስቲ እንታይ እያ ክኢላታት መንእሰያት ዝሓየሉ ፈጢርና ነቲ ዘሎ ብድሆታት ተፃዊሮም ነብቲ ዝግባአና ናይ ሃብቲ ንደረጃ ክንበፅሕ ክኢላታት እዮም እንታይ ዓይነት ክኢላታት ንደሊ ኩሉና ነናይ ነብስና ኣርእስቲ ተማሂርና ኢና እንታይ ንደሊ ኣለናቶም ዝመፁ ዘሎ መራሕቲ ናይ ሕርሻ መራሕቲ ክኢላታት ንብሎም እንታይ እዮም ክኾኑ ዝግብኦም ሓደ ብዛዕባ ናቶም ኣርእስቲ ፅቡቅ ገይሮም ዘፅንዑ ተመራመሩ ግን ከዓ ከንብቡ ይግብኦም ስለምንታይ ኣብ ሕርሻ እንድሕር ከድና እቲ ንዕና ንኣብነት ብዛዕባ ኢሪጌሽን ክንዛረብቲ ኮይና መስኖ ክንገብርቲ ኮይና ማይ ካብ የመፅእ ስለዚ ተኣሳሰረ እዩ ኩሉ ሕጂ ብምሉኡ ውህደት ኣብኡ መፅናዕቲ ዘንቀሳቀሱ እንድሕር ኮይኖም እዮም ንሳትዮም እዮም ክዕውትና ዝኽእሉ ስለዚ እቲ መልእኽቲ ናብ መንእሰይ ኣያታ መወዳእታ መንእሰይ ተሓሚቑ ንሓሚቕና ኣለና ከም ሃገር እቲ ንደልዮ ዕውታት ክንከውን ኣይንኽእል ማለት እዩ እሱ ፀገም የለን ብዙሕ ንራእዩ ሕጂ ንኣብነት ብዙሓት መንእሰያት ትሳተፈሉ ክንሪኢ ኣለና ዝርኢ ክትኾን ይኽእል ብዘይ ኣኼባ ብዙሓት መንእሰያት የቕርብሉ መፅናዕትታት ማለት እዩ ሕጂ ንዕና ግን በይኒና ኮይና ይኮንና ንብሎ ብሓባር መፅናዕቲ ፅምዶ ኣነ ዝፈትዋ ቃል እያ ፅምዶ ጌርና ብሓባር ዘይነፀንዕ ንድሕር ኮይና ዝንመራብር ንድሕር ዘይኮንና ክንገብር ኣይንኽእል ኢና ስለዚ ውፅእታዊ ክኸውን ንኽእል እዩ ግን ኩሉና ከዓ ክንረባረብ ኣለና ከመያስ

0: ወኪል ሚኒስተር ሕርሻ ብወግዒ ዝተኸፍተ ዋዕላ ካብ ዝተፈላለየ ሃገራት ሚኒስትርታትን ጽላታት ኤርትራ ዝመፁ ከባቢ 330 ምሁራት ሓያሎይ ናይ ዜና ኣካላትን ዘሳተፈ እዩ። ኣብቲ ናይ መኽፈቲ ስነ ስርዓት ላዕለዎት ሰበ ስልጣን ህግደፍ ሚኒስትራት ወከልቲ ትካላት ሕቡራት ሃገራት ናይ ክብሪ ኣጋየሽን ተረኺቦም ነይሮም። ጸብጻብ ምቕራብ መጽናዕታዊ ወረቐት እቲ ቐጺሉ ዝሰዓበ መደብ እዩ። እተን ሎሚ ኣብ ሰዓታት ቅድሚ ቐትሪ ዝቐረባ መጽናዕታዊ ጽሑፋት 19 ኮይነን ኣብ 3 ኣድራሻት ሃኮስአ ከም ዝካየዳ እዩ ተገይሩ። ካብ ሰዓት 11 ክሳብ ፍርቂ መዓልቲ ድማ 5 መጽናዕታዊ ጽሑፋት ኣብ ኣዳራሽ ቁፅሪ 2 ተሰላሲለን። እዘን ኣብዛ ክፍለ ግዜ ዝቐረባ ኣብ ኣገዳስነት ኣመራርፃ ሞተረ ማይ፣ ንድፊ ዲጋዊ ምሕደራን ማይ ኩዕታትን፣ ምቁር ድንሽ፣ ጸባን ውፅኢት ጸባን፣ ማሽነርን መጓዓዝያን፣ ኣብ ዕቤት ፍርያት ሕርሻን ዝብላ ኣርእስታት ዘጠቓለላ የን ነይረን። መጀመርያ እምበኣር ትርጉምን ኣገዳስነትን ናይ ዝውዕላ እንታይ ምዃኑ ተወኪስና ነርና።
1: እዚ ብጣዕሚ ኣገዳሲ እዩ። ስለምንታይ ሓደ ናይቲ መሰረት ንፅባሕ ንኮ ዝኸውን ናይ ምርምር ተራ ናይ ምርምርን ምርምርን ዝገልፅ ሓደ ዓብ ባይታ እዩ። ኣብ ከምዚ ዓይነት ባይታ ናይ ኣፍልጦ ምልውዋጥ ይመፅእ። ገለገለ ካብቲ ዝረብ ዘረባታት ንፖሊሲ ክቕይር ዝኽእል ጋይድላይን ክነውፃሉ ንኽእል። ኣብዚ ከዓ ምሳና ከዓ ኣለው ናይ ዲሲዥን ሜከርስ ዓብ ሓላፍነት ሒዞም ነዚ ተባሂሉ ዘሎ ኣብ ግብሪ ከተግብርዎ ዝኽእሉ ኣብ ግብሪ ጥራይ ደይኮነ ከዓ ዝያዳ መፅናዕቲ እንድሕደድልዮ ኮይኑ ክማል ተራ ናይ ምርምር ኣብ ሃገርና ዕቤቱን ኣድላይነቱን ይገልፅ ማለት እዩ። ብቀዳምነት ካብኡ ሓሊፉ ከዓኒ ሌላ መን እንታይ ይሰርሕ ኣሎ ከዓ ትፈልጥ። ሕጂ በዚሕ ግዜ ኣብ ኮንፈረንስ ምስ ተወድአ ከም ናትካ ዓይነት ዝሰርሕ ሰብ ተለልሞኒ ምስኡ ኮንካ ከዓ ብድሕሪ ድመፅእ ስራሕ እንታይ ደኣ ክንገብር ንኽእልና እዚኣ ሳብ ዚኣ በፅሕ ኣለኹ ስኻ ካብ ዚኣ በፅሕካ ኣለኹ ከመይ ገና ክንዕብዮ ንኽእል ኢልካ ትመያየጠሉ ባይታ ከዓ ይፍጠራሎ ማለት እዩ። ስለዚ ክልተ ነገር እዩ። ሓደ ካብቲ ተሰሪሑ ዘሎ ስርሒት ንፅባሕ ንኮ ዝኸውን ፖሊሲ ድዩ ጋይድላይን ድዩ ገለ መርሖ ገደና ክወፅእ ይኽእል። ካልኣይ ከዓኒ ዝብ ዘሎ ክኢላ ከዓኒ ነንሕዱ ተማይጡ ከዓኒ ተወሳኺ መፅናዕቲ ኸድሊ እንድሕር ኮይኑ እንታይ ክገብር ክእል ከመይ ገይሩ ክፅናዕ ክእል ይፈልጥ። ሳልሳይ ከዓ ሃጓፋትና ከዓ ነለሊ ኣብ ገለገለ ሕቶታት ክመፅእ ከሎ ከዓኒ እቲ ዘሎ ሃጓፋት ከዓኒ ከመይ ጌርካ ተለልዮ ከመይ ጌርካ ትመልኦ ከዓ ትርኢ ማለት እዩ። ስለዚ ዓብ ዓብዪ ተራ ዘለዎ ናይ ኮንፈረንስ ክልመድ ክኽእል ኣለዎ። ብሚኒስትሪ ሕርሻ ጥራይ ደይኮነ ዋላ ዘናይ ኣሎ እንዲዩ የለና ይብልኒ ከምቲ ዝግብኦ ከምቲ ምብዙሕ ድኣ ስለዘየለ እዩ እምበር ይግበር እዩ ኮንፈረንስታት ይግበር እዩ። ንሱ ግን ዓመታዊ እንዳበለ እንዳተማእዘነ ካብዚ ብዙሕ ክንመሃር ኢና ካብዛ ሓጂ ተገብረት ኮንፈረንስ። ምናልባሽ ንዓመታ ኢንተርናሽናል ኮይና ትመፅእ ትኸውን። ዋላ ናሽናል ኮንፈረንስ ከማን ብጣዕሚ ኣገዳሲ እዩ። ስለምንታይ ቅድም ናይ ናሽናል መሰፃረ ካ ካብ ናይ ኢንተርናሽናል ኮንፈረንስ ትኸይድ። ስለዚ ናይ ኣገዳስናት ናይ ዝርኢኻ ሲ ኣብ ሳይንስ ዓብ ተራ ኣለዎ። ስጉምትታት ካ ክሰጉመና ኢለ ይኣምን።
2: ኩሉ ግዜ ዋዕላ ክካየድ ከሎ ናቲ ኣገዳስነት ነቲ ሕርሻዊ ምዕባለ ኣገዳሲ ኢንፑትስ ኣለዎ ማለት እዩ። ኣብዚ ተመርኪዙካ ቲ ሕርሻ ኣዌር ኮይኑ ሃገፋቱ ኣላልዩ ነቲ ሃገፋቱ ዝረኸቡ ናብ ፕሮግራም ክቕይሮ ይኽእል እዩ። ስለዚ ዋዕላ ፍልይ ዝበለ መፅናዕቲ ብዘለዎ ከዓ ስለ ዝካየድ ኩሉ ግዜ ካብዚ ተበጊስካ ስል ካብ ክስታይ ዘይኮነ ደይ ቱ ደይ ኣክቲቪቲ ዘይኮነ እዚ ዋዕላ ፍልይ ዝበለ መፅናዕቲ ሒዙ ስለ ዝመፀ ናብ ተግባር ክትቅይሩ ዕድል ይህብ እዩ ማለት እዩ። ስለዚ በዚ መንፅር ክንሪኦ ከለና ንሕርሻዊ ምዕባለ ዓብ ተራ ይፃወት ኣሎ ማለት እዩ።
0: ኣገዳስነት ዝወዕላ እዚ ዝሰማዕናዮ ካብ ኮነ እምበኣር ፅማቕ ትሕዝቶን ዕላማን ናይ 3 ካብዘን ኣርእስታት መሪፅና ናባኸም ክነብሎ ብፅማቕ ንድፊ ዲጋዊ ምሕደራን ማይ ኩዕታትን ክንጅምር።
3: እቲ ፅማቕ ትሕዝቶ ሕጂ እንታይ እዩ? መንግስቲ እቲ ናይ ኣዝየን ብዙሓት ዲጋታት ከም ስራሓ ገይሩ ኣሎ። እዚ ብምግባሩ ከዓ ሂወት ሓረስቶት ናብራ ሓረስቶት ኣዝዩ ተቐይሩ ኣሎ። ምክንያቱ እቲ ዘለና ማይ እኹል ስለ ዘይኮነ ከምኡ ውን ኣብ ግዜኡ ኣብቲ ደልዮ ስለ ዘይርከብ ስለዚ ንስተማይ ድዩ ንጥሪት ድዩ ከምኡውን ኢሪጌሽን ንጥፈታት ኣዝየን ብዙሓት ዲጋታት ልዕሊ 800 ብፍላይ ድሕርና ፅነት ተርእናዮ ኣዝየን ማእለያ ዘይብለን ዲጋታት ኣብ ዝተፈላለየ ዞባታት ሃገርና ተሰሪሐን ኣለዋ። ጎኒ ጎኒ ምዝኣተን ግን ዝረአ ፀገማት ኣብ ዲጋታት ከዓ ኣሎ። ስለዚ እቲ ፀገማት ከዓ ገለገለ ዲጋታት ብድበት መልእ ኣለዋ። ኣብ ገለገለ እውን ሓረስቶት ኣብቲ ማይ ኩዖ ዘ

ሃገራዊ ዋዕላ ሕርሻዊ መጽናዕትታት ኤርትራ ሎሚ 25/2026 ኣብ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ብወግዒ ተኸፊቱ እቲ

0: እትሊ ከም በዓል ፔስቲሳይድስ ኢንሴክቲሳይድስን ካልእን ስለ ዝጥቀሙ ከምኡውን ብዙሕ መጉፉሒ ናይ ምጉሓፍ ናይ ረሳሓትን ካልእን ስለ ዝጥቀምሉ ዲጋታትና ከዓ ይብከል ኣለዋ። እቲ ምብካል ከዓ ትሪኦ ኣብ ገለገለ ዓሳታት ውን መይቶም ትረክብ፣ ገለ እቲ ሕብሪ ናይቲ ዲጋታት ውን ትማይ ይቕየር። ስለዚ እንታይ ተኩሮና እዘን ዲጋታት ብግቡእ ክንጥቀመለን ንነዊሕ እዋን ትኮይኑ ግቡእ ዝኾነ እቲ ማይ ኩዖ ክዕቀብ ክኽእል ኣለዎ ማለት እዩ። ከምኡ ውን ኣገዳሲ ንዓተን ዘመሓደር ሕጊ ኣብዚ እዋን እዚ ዞባ ማእከል ኣብ 2004 ሕጊ ኣዳልያ ነራ። እዚ ግን ብዝፀፈፈ ክመሓየሽ ሞ ብሃገር ደረጃ ዘንዲጋታትና እቲ ማይ ኩዖታት ብግቡእ ክመሓደረሉ ዝኽእል ሕግታት ክንደፍ ከም ዘለዎ ሞ ብኡ ከዓ ተቐይድና ዕድመ ናይ ዘንዲጋታት ክነውሕን እቲ ዘድሊ ጥቕምናታትን ከዓ ክንረክብ ኣብዚ ዘተኮረ እዩ ማለት እዩ። በቃ እቲ ዕላማታት ሲ ነቲ ዘሎ ፀገማት ኣለሊኻ ከመይለን ኩለንተን መሻርክቲ ነዚ ኣገዳሲ ኣብ ምዕቃብ ሓመድን ማይን ዝግበር ዘሎ ኣብ ንጥፍታት ዲጋታት እተን ዲጋታት ከዓ ዕድሚአን ንክነውሕ ክግበር ዘለዎ ዘተኮረ መፅናዕቲ እዩ ማለት እዩ።
1: ንሃገራዊ ዋዕላታትን ምድላው መፅናዕታዊ ፅሑፋትን ዝወፅእ ባጀትን ሃልክን ብዙሕ እዩ። ከም ውፅኢቱ ድማ ልዑል ኣገዳስነት ዘለዎ ውፅኢት ክንፅበእ ግድን እዩ። ስለ ዝኾነ እዚ መፅናዕታዊ ወረቐት ንህዝብን መንግስትን ዝህቦ ረብሓን ኣገልግሎትን ምፍላጥ ኣገዳሲ እዩ።
0: እዚ እንታይ ከገልግል ክእል እንተይልና ከም ዝበልናዮ እቲ ምስራሕ ዲጋታት ክቕፅል እዩ። እተን ዲጋታት ግን ብግቡእ ዕላማእን ካሃርማቶ ኮይነን ናይ ብሓቂ ንዕኡ ከም መሓድር ዝኽእል ሕግታት ክረቅቕ ኣለዎ። ስለዚ ከም ድለ ብዚ እዋን እዚ እቲ ሕግታት የለን። ብኸምኡ ስለ ዝኾነ ከዓ ብከላ ናይ ዲጋታት ረአ፣ ከምኡውን ብዙሓት ዲጋታት ብድበት ገሊአን ሙሉእ ብሙሉእ መሊአን፣ ገሊአን ከዓ ካብ ፍርቂ ንላዕሊ ብድበት መሊአን ኣለዋ። ስለዚ እዚ ነገራት እዚ ክጎድል ተኮይኑ ግን ግቡእ ምሕደራ ክህልዎ ከም ዘለዎ ነቲ ምሕደራ ተጠቂምና ከዓ እቶም ሓረስቶት ከም ድለ ነተን ዲጋታትን ብግቡእ ክዕቅብዎንን ነቲ ምሕደራ ክኽተሉ ከም ዘለዎን ኣብዚ ዘተኮረ እዩ ነይሩ ማለት እዩ።
1: ኣብታ ኣብ ኣመራርፃ ሞተረ ዝተገብረት መፅናዕቲ ክንቅፅል፣ መጀመርያ ፅሟቕ ትሕዝቶኣ ንከታተል።
2: ሕጂ እቲ ኣገዳስነት ናተይ ብዛዕባ ሞተረ ናይ ማይ ከመይ ገርካ ትመርፅ እዩ? ሓረስታይ ኮንካ ድዩ ወይ እውን ኣመኸር ናይ ሓረስቶት ኮንካ ዲኻ ወይ እውን ድራውሊኮ ኮንካ ዲኻ ወይ እውን ክኢላ ናይ ምምራፅ ፖምፓ ናይ ማይን ምዕራይን ምፅጋንን ኮንካስ ከመይ ጌርካ ትመርፅ እያ? ሕጂ እዚ ከዓ ኣገዳስነት ዝህቦ እንታይ መሲልካ? መንግስቲ ብዝተፈላለየ መገዲ ማይ ይዕቅብ ኣሎ። ኣብታ ናተይ ኣርእስቲ ክመፅእ ማይ ይዕቅብ ኣሎ። በቲ ሓደ ወግን ከዓ ሚኒስትሪ ሕርሻ ብፍላይ እንድሕር ኢኸዮም ምስ ሓረሶት እንተተሓበርካ ኣብታ ግራቱ ዝተፈላለየ ምሩፅ ዘራእት እንዳምፅአ ካብኡ እውን ትካልእ ዘድሊ ነገራት እንዳገበረ ምህርቲ ክዕቢ ፍትን ኣሎ። እዚኣ ግን ንክልቲኦን ተሓንቀል እንታይ እያ? ንክልቲኦን ተራክበን ነዛ ማይን ነታ ግራትን እታ ማይን ካብታ ቦታኣ ናብታ ግራት ክትመፅእ ኣለዋ። እዚኣ ከመንያ ተምፃ ታ ፖምፓ ናይ ማያ ተምፃ እጂ ኣብዚ ዓድና እንድሕር ኢኸዮ እሳታ ዝኸበረት እያ ነቶም ሓረሶታ ዝኸበረት እያ። እንደጋና ከዓኒ ብቁኑዕ ኣገባብ ኣመራርፃ ከዓ ኣይንክተል ኢና ዘለና። እዚኣ ሕጂ ከመይ ቁኑዕ ኣገባብ ኣመራርፃ ሞተረ ናይ ማይ እንታይ ክከድሕነልና? እዚ ሓደ እቶም ሓረስቶት ዝኩሉ ዝኸበረት ንብረት እያ ኢለካ ናቶም ኣብ ብፍላይ ኣብ መስኖ እንድሕር ደኣ ኮይኑስ እታ ዝኸበረት ንብረት እያ። እሳ እንድሕር ተተባላሽያቶም ንክዕርይዋ ወይ ንክገዝእዋ ወይ ንዘሎ መዓት ላዕልን ታሕትን እዩ ዘሎ። ሓደሓደ ግዜ እውን ትኸብሮም እሞ ኣይገዝእዋን ይገድፍዎ ማለት እዩ። ስለዚ ከመይ ጌርካ ኢኻ ነዚኣ ብዝበለፀት ተማእዝና እያታ ናተይ ስራሕ ነይራ ማለት እዩ። እጂ ንመንመን ክጠቅም እንድሕር ተይልና ዝያዳ ዝያዳ ነቶም ናይ ኣማኸርቲ ናይ ሓረስቶት ይጠቅም፣ ነቶም ምህንድስናዊ መሃንድሳት ነዚ ናይ ስነ መስኖ ዝበልናዮ ዲዛይን ዝገብሩ ፕላን ዝገብሩ ዝዕርዩ ኩሉ ነገራት ይጠቕሞም ማለት እዩ እታ ናተይ መፅናዕቲ።

0: ጉድለት ኣመራርፃ ሞተር ናይ ማይ ዘይምፍላጥ ዝመፅእ ሰራታት ሰሚዕና ኣሎና። ኣገዳስነቱ ድማ ከምዚ ዝተገልጸ እዩ እሞ ደኣ እቶም ኣፍልጦ ዝገደሎም ሓረስቶት ይኹኑ ካልኦት ሞያውያን ብዛዕባ ዝጥበብ ዘማኽሮም ትካል መን ይኹን?
1: ኣብ ዝበለፀኩ ኣብ ሚኒስትሪ ሕርሻ እየ ዝብል ኣነ ሕጂ ውዱእ ንዕኡ ዓይነት ነዛ ዝብለካ ዘለኹናተይ ስራሕ ዘማእኽል ኣሎ ክንብላይ ንኽእል ኢና፣ ግን ከም ርዱእ ኮይኑ ኣብ ትሕቲ ሚኒስትሪ ሕርሻ ኣሎ። ስለዚ ሚኒስትሪ ሕርሻ ኣብቲ ናቱ ናይ መፅናዕቲ ዝገብሮ ነዚ ዓይነት እዚ ከም መወከሲ ፅሑፍ ኣዳልዩ ሓደ ብሓደ እንታይ ክገብር ዘለዎ፣ እዚኣ ክትስራሕቲ ኮይና እንታይ ክትገብር ኣለዋ፣ ናይ ፀሓይ ፀዓቲ ኮይኑ ናይ ምናልባት ብነዳዲ ዝሰርሓ ብናፍታ ክኸውን ይኽእል ብበንዚን ክኸውን ዝሰርሓ ነገራት ከመይ ጌርና ኢና ክንመርፅ ዘለና? ስለምንታይ ኢና ክዚኣ ንመርፅ ዘለና? ስለምንታይ እቲኣ ዘይንመርፅ ዘለና? ነቶም ሓረሶትና ቶም ሓረሶትና እዚ ስነፍልጠት ምናልባት ካብ ብስነፍልጠት ክኸዱ ብተመክሮ ክኸዱ ንቀሎም ክኸውን ሚኒስትሪ ሕርሻ ግን ሓላፍነት ወስይዱ ኣዳልዩ ኣሰልጢኑ መሰልጠንን ብተግባር ዝርኢሉ ቦታ እውን ክፈጥረሎም ኣለ ወሰን እዮም ተናተይ ናይ መወዳእታ ዝነበራ ለበዋ ሓደ ፅሑፍ ብፅሑፍ ከዳሉ ክኽእል ኣለዎ መወከስ ዝኸውን፣ ካልኣይ ከዓ ከሰልጥን ክኽእል ኣለዎ ንሓረስቶት ድዩ ነቶም ኣብቲ ባይታ ዘለዉ ንብሎም ኣማኸርቲ ናይ ሕርሻ ከምኡ ውን ጥራይ ሱ ዘይኮነ ከዓኒ ኣብቲ ዘሎ ንኣብነት ሓልሓለ ኣሎ ናይ እንዳምርምር ናይ ሚኒስትሪ ሕርሻ ኣብኡ ብተግባር ዝርኢሉ መፅኦም ብተግባር ዝምሃሩሉ ንእሽተይ ንእሽተይ ብዓቕሙ ዓብያ ይኹንቲ ስነመስኖ ንእሽተይ ንእሽተይ ጌርካ ግን ብተግባር ዝርኢሉ ጌርካ ክፍታሕ ክእል ኮይኑ ስምዓኒ
0: ምቁር ድንሽ እቲ ኣዝዩ ኣገዳሲ ዝበሃል ቪታሚን ኤ ዝሓዘ መግቢ እዩ። ብዛዕባ ዝኸ ኣቶ መድሃኒ ተስፋይ እንታይ መፅናዕቲ እዩ ኣቕሪቡልና? ሕጂ እውን ፅማቕ ትሕዝቶ ናይቲ መፅናዕቱ ምስማዕ ካሓይሽ እዩ።
2: ኣብዚ ዘቕረብኮ ኣርእስቲ ናይ መፅናዕቲ ብዛዕባ ምቁር ድንሽ ኮይኑ ምቁር ድንሽ ዝተወሰነ ኣብዛ መፅናዕቲ እዚኣ ኣብዛ መግለፂ እዚኣ ዝቐረበት ኣብ ምግቢ እንስሳ ዘተኮረ እዩ። ሚኒስትሪ ሕርሻ ብዘዋን እዚ ንምቁር ድንሽ ከም ሓደ ካብቶም ኣዝዮም ኣገደስቲ ክሮፕስ ወይ ከዓ ኣትክልቲ ኮይኑ ተለልዩ ብሰፊሕ እዮ ንክተኣታቶ ይድፋእ ኣሎ። ነዚ ምርኩስ ምግባር ከዓ እቲ መፅናዕቲ ነዚ ዓብዪ ንክድፋእሉ ሓጋዝ ስለ ዝኾነ እዚ ናተይ መፅናዕቲ ንምስ ተኣሳሰር ነይሩ። ካብቲ ኣገዳስነት ናይ ምቁር ድንሽ ከምዚ ድብለካ ናብ ክልተ ናብ ብመጀመሩ ንምግቢ ሰብ እዩ፣ ብካልኣይ ከዓ ኣብ ምግቢ ኣብ መዓላ ናይ ምግቢ እንስሳ ከዓ ኣዝዩ ምፅኢታዊ ስለ ዝኾነ ኣብቲ ናይ ምግቢ እንስሳ ኣተኩረ ናተይ መፅናዕቲ ኣካይዶ ማለት እዩ።
0: ኣብቲ ዘቐረበ መፅናዕቲ ምቁር ድንሽ እስትራቴጂያዊ ምግቢ ምዃኑ እዩ ዝግለጽ። ብዛዕባ እዚ ዝተዋህበ መብርህ እውን ኣሎ።
3: መጀመርታ ሓያል ቫይታሚን ኤ ኣለዎ ናይ ምቁር ድንሽ። ቫይታሚን ኤ ካብቲ ኣብ ሃገርና ዝጎድል ቫይታሚን እዩ። ቫይታሚን ኤ ኣብ ዝጎድለሉ ካዓ ዑረት ከስዕብ ይኽእል እዩ። ስለዚ ምቁር ድንሽ ሓደ ካብቲ ኣገዳሲ ምግብታት እዩ፣ ብሕልፊ ንህፃናትን ነብሰ ፆር ኣዴታትን። ስለዚ እዚ ሓደ እስትራቴጂ ንሱ ጥራይ ዘይኮነ ብብዝሒ ስለ ዝበቁል ኣብ ርእሲኡ ከዓኒ ናይ ፀዓት ከዓ ሓያል ፀዓት ስለ ዘለዎ ብሕልፊ ኣብ ዝጎዩ ናብ ዝፃወቱን ዝዓብዩን ቆልዑት ዓብተር ኣለዎ። ናይ ብሓቂ እስትራቴጂክ ታሽሚኡ ምናልባሽ ምስ ተመጋግባና ምቁር ብዙሕ ስለ ዘይንበልዕ ግዜ ክወስደልና እዩ። ግን ኣነ ጣዕምዎም ንቆልዑት ኣጥዕምዎም ምስተፈላለየ ዓይነት ምግቢ ንብላዓዮ ይብል ማለት እዩ። ስለምንታይ ኣብ ብሕልፊ ኣነ ሂማን ኒትሪሽን ናይ ሂማን ኒትሪሽን እየ ናብኡ ክደፍእ ማለት እዩ። እምበርቲ ናይ ኣብ እንስሳታት ዘለኹማን ዓብተር ኣለዎ እዩ። ዱባ ቅድሚ ሕጂ ኣብ ሓደ ገለገለ ቦታታት ምስ ረኣናዮ ብብዝሒ ፈሪዩስ እቲ ሰብ ብዙሕ ስለ ዘይደፍኣሉ ስለ ዘይፈትዎ ዳርጋ ንእንስሳታት ይወሃብ ፀኒሑና። ዱባ ሓደ ሓያል ናይ ቫይታሚን ኤ ዘለዎ ኢል ከም ምቁር ድንሽ እዩ። ሕጂ ዝኾነ ብጫ ዓይነቱ ሕብሪ ዘለዎ ምግብታት ክንደፍኣሎም ክንክእል ኣሎና። ናቱ ጉድለት ዓብ ጠንቂ ኣብ ሂወትና ስለ ዘምፅእ ካብ ካንሰር ክከላኸል ይኽእል እዩ ቫይታሚን ኤ። ንዑረት ክድሕነና ክእል ቫይታሚን ኤ፣ ንድኻም ናይ ዓይኒ ክድሕነና ክእል ቫይታሚን ኤ። ስለዚ ንብላዓዮ እንታይ ክብል እየ።
0: ከምዚ ዓይነት መፅናዕታዊ ወራቕቲ ዝቕርበሉ ኣጋጣሚታት ከምቲ ዝተገልፀ ኣዝዩ ኣገዳሲ እዩ። እዛ ኣብ ጉዳይ ምቁር ድንሽ ዘቐረበት መፅናዕቲ ከም ኣብነት ኣብ ትግባር እንተውዒላ እንታይ ለውጡ ኢና ክንፅበእ?
2: እዋ ልዑል ለውጢ ክተምፅእ ወይ ልዑል ፅልዋ ክትገብር ተስፋ ይገብር ማለት እዩ። ምክንያቱ ኩሉ ግዜ ኣባይታ ደሎ ፀገም ካብቲ ኣባይታ ደሎ ፀገም ይድብገስቲ መፅናዕቲ ኣባይታ ከዓ እንታይ ፀገም ደሎ እንተርኢልና ልዑል ሕፅረት ናይ መግቢ እንስሳ እዩ ዘሎ። መግቢ እንስሳ ክበሃል ከሎ ከዓ ብመእዛዊ ትሕዝቶ ከዓ ኣዝዩ ሃብታም ክኸውን ወይ ከዓ ነቲ ዘሎ ንምህብታሙ ብሰፊሒ ይስራሕ። ሕጂ እዚ ምቁር ድንሽ ከምዚ ንብለካ ከዓ ኣዝዩ ልዑል መእዛዊ ትሕዝቶ ትቆፅሉ ከም መግቢ እንስሳ ልዑል መእዛዊ ትሕዝቶ ስለ ዘለዎ ንሓረሶት ኣግዜ ኣገዳሲ እዩ። ነቲ ዘሎ ኣብቲ ዘሎ ፀገም ከዓ ልዑል ኣበርክቶ ክገብር ንዑ ነቲ ምቅላል ነቲ ናይ ሕፅረት መግቢ እንስሳ ከዓ
0: ነተን ዝቐረባ ሓሙሽተ ወረቓቕቲ ብተምሳጥ ዝተኸታተልዎን ብርክት ዝበሉ ምሁራንን ሰብ ሞያን ነይሮም እዮም። ክንዲ ዝኾነ ርእቶም ምስማዕ እውን ሓጋዚ እዩ።
4: ማይ ንሕርሻ ዘርጊሕካ ጥራሕ ዘይኮነ ኣብ ዘሎ ቦታ እውን ከም ተወሳኺ ከም በዓል ዓሳ ኣራቢሕኻን ከም ተወሳኺ እዚ ምዚ ማይ ምምዝማዝ ማለት እዩ ክትቀመሉ ትኽእል ኢኻ። ስለዚ ክልተ ፕሮዳክሽን ሓደ ግዜ ክትገብር ትኽእል ኢኻ። ሓደ ኣብ ውሽጢ ማይ ዓሳ ከም ዘሎ ኣብቲ ማይ ትዝርግሖ ማለት እዩ። ካልኣይ እንዳዘርግሕኻ ማይ እውን ነቲ ሕርሻ ነቲ ቦታት እውን ትገብረሉ መንገዲ ስለ ዝፈጥር ጥቕምታቱ ብክልተ ትሪኦ ማለት እዩ። ስለዚ እዚ ተወሳኺ መክሰብ ክኾነና ኣሎ ማለት እዩ። ንዓ ካልኣይ ፕሮቲን ሶርስ ስለ ዝኾነ እቲ ዓሳ ናይ ፕሮቲን ትሕሶ ስለ ዘለዎ ዓብ ትሕሶ ስለ እዚ ኣብ ዲጋታትና ከምዚ ንድሕራታታት ኢና ሕብረተሰብና ፕሮቲን ሃይ ልዑል ትሕዝቶ ዘለዎ ናይ ፕሮቲን ክረክብ ስለ ዝኽእሎ እዚ ፕሮግራም እዚ ኣገዳስነት ይልዎ ማለት እዩ።
0: ከም ተሳታፋይ ካብተን ዝቐረባ ሓንቲ ወይ ክልተ ብዝያዳ እቲ ምስጠካ ክትህሉ ግድን እዩ። እዚ ግን ብምኽንያት ከተሰኒዮ ከለካ ጥራዩ ወቅዒ ዝህልዎ
3: ናይ ዶክተር ኣርኣያ ሓደ ዓብይ ርእዮ ዘይፈልጥ ሓሲቦ ዘይፈልጥ ሳብጀክት ከፊቱለይ ናይ ዶክተር መወዳእታ ዘቕረበ ከዓ ሰመረ ከዓኒ ብዛዕባ ናይ ድጋታትናን ናቱ ምሕደራን ከመይ ክኸውን ከም ዘለዎ ስለዝገልፅ ወይ ከዓ ክንሓስበሉ ከም ዘሎና ስለዘተሓሳሰበ እዚአን ክልትአን ኣፀቢቐና ኣገደስቲ ኮይኑ ተሰማዕኒ ንዓይ ብዝያዳትን ክፈንግን ኒትሪሽኒስት ስለዝኾንኩ ምስ ናተይ ሞያ ተኸይድ ናይ መድሃኒየ ዘቕረባ ብዛዕባ ናይ ታዝሓቶት ኩላ ታሽሞ ብዛዕባ ናይ ስዊት ፖቴቶ ዝነበረት ምቁር ድንሽ ዝነበረት ንሳብ ዝያዳ ስሒባትኒ ማለት እዩ። ትኻለ ከዓኒ እቲ ድፈልጦ ክሓትትን ክዕሙቕን እቲ ዘይፈልጦ ዒርያ ከዓ ሓድሽ ኣተሓሳስባን ሓድሽ መስኮትን ከፊትለይ ማለት እዩ። ስለዚ ካብቲ ኣትያ ክብል ኣይክእልኒ ብዝተፈላለየ መገድታት ኩለን መሲጠና ኒአን።
0: ኣብ መወዳእታ እምበኣር ነዚ ከምዚ ዓይነት ዋዕላታት ዝቐረቡ መፅናዕታዊ ፅሑፋትን ዝምልከት ለብዋታትን ርእቶታትን ናብኸም ክነብሎም
5: እቲ ክበሃል ዘለዎ ነገር እዚ ዕድል ተጠቂምና እተን ዲጋታት ዕድሜን ንክነውሕ ክግበር ዘለዎን ከምኡውንቲ ካብኡን ዝርከብ ጥቕምታት ብግቡእ ክንጥቀመሉን እቲ ክግበር ዘለዎ ነገራት ሎማዓንቲ በሪህ ኣሎ ማለት እዩ። እዚ ከዓ ምስ ሚኒስትሪ ሕርሻን ሚኒስትሪ ማሪን ተተሓሒዙ እተን ዲጋታት ብዙሕ ጥቕሚ እዩ ዘለዎም ናብዚ እዋን እዚ ንስተማይ የገልግል ኣለዋ ንጥፈታት ናይ ኢሪጌሽን የገልግል ኣለዋ ንጥሪት መስተ ጥቅም ኣለዎ። ኣብዚ እዋን እዚ ከዓ ሚኒስትሪ ማሪን ከዓ ኣብ ተፈላለየ ዲጋታት ብፍላይ ካብ ባሕሪ ካብ ቀይሕ ባሕርና ርሕቕ ኢለን ዘለዋተን ኣርባዕተ ዞባታትና ኣብተን ዲጋታት ከዓ ዓሳ ብምዝራእ እዚ ነገራት እዚ ክፈርሞ ሓረስቶት ከዓ ብቐረባ ካብቲ ከባቢኦም ዓሳ ንክረኽቡ ዘተኮረ እዩ ማለት እዩ። ነዚ ሕጂ ግቡእ ምሕደራ የገድስ እዩ። ብከምኡ ተን ጥቕሚ ናይተን ዲጋታት ከዓ ማክሲማይ ዝኸውን ኣሎ ማለት እዩ።
3: ለቦዋ ክህብ እንድሕር ኮይነ ከምዚ ዓይነት ዋዕላታት ክንገብር እንከለና ብድሕሪኡ ክስራሕ ዘለዎ ስራሕ ኣሎ እዩ። እዚ ከዓኒ ናይ ማእከል ናይ ምርምር ክህልወና ክእል ኣለዎ። ማእከል ናይ ምርምር ከዓኒ ፋንድ የድልዮ ካብተን ዝሓቶት ክኾን ሕቶታት ንምንታይ እዩ ብብዝሒ ምቁር ድንሽ መፅዩስ ካብኡ ሰለክ ደገብና ንምንታይ ጥራይና ክልተ ጥራይ ጌርና ምስ ዝብል እቲ መልሲ ዝነበረ ሓደ ካብቲ እዚ ቦትልነክ ክብሎ ክእል ወይ ዝዓገተ እሲ ማሕንቆ ዝነበረ ኢኮኖሚ እዩ። ሕጂ ኣብቲ ፋንዲንግ ቅድሚ ፋንዲንግን ቅድሚ ካልእን ግን ሓደ ፖሊሲ ናይ ሪሰርች ፖሊሲ ክህልወና ኣሎ። ሪሰርች ጋይድላይን ክህልወና ከሎ ብሃገር ደረጃ ሪሰርች ጋይድላይን ጥራይ ደይኮነ ሪሰርች ስትራቴጂክ ፕላን ክህልወና ክእል ኣሎ ተማእኪሉ ብሃገር ደረጃ ክኸይድ ክኽእል ኣለዎ ስለምንታይ ዝፈርዩ ዞ

0: ኖ ሰብ ብናትወኒ ዝሰርሖ እምበር ተማእኪሉ ተሰርሐ ኣይኮነ ምናልባሽ ናሪ ሓደ ምእኩል ባይታ ኣሎና እዩ ግን ትኻልእ ግን ብናትወኒ ዝሰርሖ ወይ ካብትን ካብትን ገይሩ ዝሰርሖ እዩ እዚ ግን ክሕሰበሉ ዘለዎ እዩ ስለምንታይ ብዙሕ ኣፍልጦ ኣሎ ኣብ ዓለም ብዛዕባ ነመጋግባ ዝምስል ንሕርሻ ዝምስል ንዓና ከነምስሎ ንድሕር ኮይና ነቲ ናና ታሽሙ ኣጃስት ምስ ናና ኣካይዳ እንተ ደኣኒ ከነማዕራርዮ ኮይና ናትና ምርምራት ክህልወና ክእል ኣለዎ ምርምር ከዓኒ ቀሊል ኣይኮነን ገንዘብ ሓትት ባጀት ዝሓትት መርሖ ጎደና ከዓ ሓትት ስለዚ ቅድሚ ናብ ፋንድ ምካና ከማነይ መርሖ ጎደና ክህልወና ክእል ኣለዎ ናይ ምርምር ፖሊሲ ክህልወና ኣለሎ ናይ ምርምር ኣብ ርእሲኡ ከዓኒ እዚ ስትራቴጂክ ፕላን ክህልወና ክእል ብከምዚ ዓይነት መገዲ ተትሒዝናዮ እቲ ዝመራመር ክበዚሕ እዩ ባይታ ማይ ከኣክለና እዮ ኣብዛ ዓዲ ክፅናዕ ዘለዎን ክፅናዕ ዝኽእልን ጫፍ የብሉን
1: ሕረ ከምዚኦም ዝኣመሰ ዋዕላ ንኣብነት ኣብ ሕርሻ ንመጀመርታ ግዜ ዝካየድ ዘሎ ዕብይ ዝበለ ዋዕላ ስለዚ ከምዚኦም ቀፃሊ ክህሉ ምእንቲ እቲ ሚኒስትሪ ይኹን ኩሉ ሕብረተሰብ ንዚ ክደፍኣሉ በቡናቱ ንዝኣወየ ኮይኑ ከዓ ነዚኦም ኣብዚ ዝተረኽቡ ውፅኢታት እውን ናብ ግብ ዝውዕሉ መንገዲ ዝፈጥረሉ መንገዲ ናብ ተረብ ዝውዕለሉ መንገዲ ተፈጢሩ ግደ ስለ ዝፃወት ከምዚ ዓይነት ዋዕለ ቀፃልነት ክህልዎ እንተወሓደ ኣብ 2ልተ ዓመት ሓንሳ እንተኮይኑ ከ ኣብ ዓመት ሓንሳ ክካየት ኣብ ሚኒስትሪ ሕርሻ ጥራሕ ዘይኮን ኩሎም ሚኒስትራታት ነዚ ኣርኣያ ተኸቲለን እሰን እውን ከተግብራ ከም ዘለዎን ኣነ ይላውዎን ማለት እዩ
2: ከምዝብሎ ሚኒስትሪ ሕርሻ ነዚ ምቁር ድንሽ ንምልታው ሰራሕ ኣሎ ስለዚ ከምዚ ብመፅናዕ ተሰኒ ክድግፍ ከሎካነ ትገብሮ ስራሕ ሓጋዝ ስለ ዝኾነ መወዳእትኡ ኢሉ ኢሉ ከ ናብ ሓረሶት ንምብፃሕ ስለ ዝኾነ ሓረሶት ከዓ ነዚ ከም መግቢ እንስሳ ንቕሓ ተባሃለ ሪኢኹም ከም መግቢ እንስሳ ክጥቀምሉ ኣዝዩ ሓጋዝ ስለ ዝኾነ ንጥቀምሉ ይላቡ ነግረ መንገዲ እዩ ማለት እዩ
3: ሕጂ ኣነ ንኣብነት ሓንቲ ብዙሕ እንዲ ነዛ መፅናዕት እዚኣ ንክገብር ዝደረኸኒ ሓንቲ ካብኦም ግን ካብ ከባቢ ሰገነይቲ ዝመፅ ሓረስታይ ነይሩ ምስኡ ከዓ ዝሓረስታይ እዚ ዝበዝዕ እውን እቲ ሂወቱ ኣብ ምክልኻል ናብ ገለን እዩ ግን እንታይ እዩ ልዕሊ 5,000 ገረብ ኣራንሽ ለኒ ኢሉ እዚ እንታይ ክገዝእ መፅኡ ኩሉ እዚ ናብ ፀሓያዊ ፀዓት ቀይሩስ እቲ መስናዊ ስርዓት ከካየድ እዩ እዚኣ ከዓ ናይ ፀሓያዊ ፀዓት ንብሎ ብምሉእ እቲ ፓነል ንብሎ ድዩ ትገለት ኩሉ ናታ መሳርሕን እታ ሞተር ናይታ ማይን እቲ ንዕኡ ዘድሊ ቱቦታት ናይ ማይን እዩ ክገዝእ መፅ እዩ እቲ ምስኡ ዝመፀ ሰብ ግን ብስነፍልጠት ተመርኮሶ ኣካይዳ ዘይኮነስ ካብ ብልምዲ እዩ ዝበዝሕ ዘካይዶ ነይሩ ድሓር ምስኦም እዮ ኮልል ውዕሎም ሙሉእ ኣስመራ ኮሊልናዮ ሕጂ ትመራርፃ ጌጋ እዩ ብስነፍልጠት በለ ኣይኮነን ኣብ መወዳእታ ግን ኣነ ክዕዘብ ጥራይ መፅ ኮፍ ምስ በልና ኣብ ሓደ ህንዳሻይ እተን ዝሓተትኮን ሕቶታት እተን ብሳይነስ ክኾና ኣለዎን ዝበልኩም የለዋ ንጠቕላለ ካብ ሳይነስ ወፃኢ ኢና ንኸይድ ዘለና እቶም ሓረስቶት ከዓ ብኡ ተስፋ ቆሪፆም ናብ ምግዳፍ ገፆም ዝኸዱ ኣለዎ ሓረሶት ውልቀ ሓረሶት ጥራይ ዘይኮነስ ሚኒስትሪ ሕርሻ ዝመስረቶ ናይ ዓዳዊ ሕርሻታት ኣሎ ናይ ገለ ኣሎ ብሰንኪ እዛ ጌጋ ኣመራርፃ ናይ እዚኣስ ስለትኸብሮም እሳ ጥራይ ዘይኮነት ትኸብሮም ትነዳዲ ስለዝኸብሮም እንድሕር ብግቡእ ተዘይመሪፆሞ ዝገደፍዎ ኣለዎ ነቲ ሕርሻ ዝተገደፈ ኣሎ ናይ ዓዳዊ ናይ ውልቃዊ ዝተገደፈ ኣሎ ሕጂ ኣነ ዝብል ኣብ ክንዲ ባህውሪ ንኸይድ ሓረሶት ንኹን ድራውሊኮ ንኹን ሸየጥቲ ውን ኣብ ከተማ ዘለዉ ፍቓድ ዘለዎም ናይ ምምፃን ምሻጥን ምዕራይን ምትካል እውን ኣብቲ ቦታ ፍቓድ ዘለዎም ባህውሪ ዘይኮነስ ብሳይነስ ኣለዎ ከዓ ሳይነስ ንሕና ንፈጥሮ ኣይኮንና ነቲ ሳይነስ ዝብል ዘሎ ኸነ ነቲ ስነፍልጠት ንፍጠሮ ኣይኮንኩን ዝብል ዘለኹ እንታይ ኣሎ ንዑ ግን ንጠቀመሉ እየ ዝብል ዘሎ ኩሎ ካብቲ ሓረስተያት ሒዝካ ክሳብቲ ኣሎ ዝበሃል ክኢላ ክሳብቲ ሸያጣይ ክሳብቲ ዝዕሪ በዚኣ ክንገብር ኣለና እየ ዝብ

0: ሚኒስትር ሕርሻ ዝወደቦ ሃገራዊ ዋዕላ ሕርሻዊ መጽናዕትታት ኤርትራ 2026 ምስጓም ቀጻልነት ዘለዎም ስርዓታት ሕርሻን መግብን ንሃገራዊ ቁጠባዊ ዕብየት ብዝብል ቴማ ትማል 20 ሓሰይ ኣብ ኣስመራ ኣዳራሽ ሃኮሰ ተኸፊቱ። እዚ ዋዕላ ባይታ ምኽፋት መጽናዕታዊ ርኽበታት ንምፍጣር ህልው ሕርሻዊ ብድሆታትን ዕድላትን ንምምርማር ንምምየያጥን ምህዛዊ ኣገባባት ንምፍላጥን ዝዓለመ ምዃኑ ኣወሃሃርትን ሞያውያንን ገሊፆም። ብተወሳኺ ኣብዚ ዋዕላ ድሕነት ውሕስነትን ማእዛን መግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሊማዊ ለውጢ ምምዳህን ምምካትን ተወርሳዊ ጸጋታትን ዕቃበ ስነ ህይወታዊ ብዙሕነትን ካልእን ኣብ ዝብሉ 8 ቴማዊ ዛዕባታ ዘተኮረ 76 መጽናዕታዊ ውርቃቐቲ ይቐርብ ኣሎ። ነዚ ብርክት ዝበለ መጽናዕታዊ ውርቃቐቲ ብዙሓት መንእሰያት እውን ይሳተፍዎ ኣለዉ።
1: ንኣምቲ ክስተ ይበሃል። ኣብዚ ግዜ እዚ ከም መምህር ኮይነ ኣብ ንእዞባ ጎኘ ኣብ ጀነሮን ሃይስኩልን ቤት ትምህርቲ ምህር ኣለኹ።
0: ኣርእስቲ ክንታይ እያ?
1: ኣርእስተይ ብዛዕባ ገምጋም ናይ ውፅኢት ዓሳን ናይ ፀሓይ ባህርን ዝተዋፀአ ኣብ ስገም ዝተካየደ ኤክስፐሪመንት ወይ ከዓ ገምጋም ወይ ከዓ ፈተነ እዩ ማለት እዩ። ኣብ ናቱስ ኣብ ዕቤቱን ኣብ እቶቱን ማዕሪ ክንደይ ለውጢ የምፅእ ንምርኣይ ዝገበርናዮ።
0: ኣስፋሓ ኣቢልካ ምስ ተተንትኖ እንታይ እቲ ትሕዝቶ ናይ መፅናዕቲ?
1: ትሕዝቶ ናይ መፅናዕትና ካብ ተረፍ መረፍ ወይ ከዓ ውፅኢት ዓሳ ንብሎ ፈሳስን ፀሓይ ባሕርን ከዓ ተሓዊሱ ዝተካየደ ፈሳሲ ኮይኑ ኣብ ናይ ዕቤት ናይ ስገም ከም ዝኩላትና ንፈልጦስ ኣብ ብዙሕ እቶት ንጥቀመሉ መግቢ እዩ። ንከምኡ ኣብ ዕቤቱ ኣብ ቁመቱ ይኹን ኣብቲ ዘእትዎ እቶት ዘለናስ ክንደይ ለውጢ የምፀልና? ሕጂ እቲ ዝተጠቀምናሉ መሳርሕታት ከመእየ ነይሩ? ኣብ ገለገለ ኣብ 50 ሚሊ ሊትር ኣብ 1 ሊትር እንዳገበርና በይኑት ፀሓይ ባሕር ተጠቂምና፣ ኣብ ገለገለ ከዓ እቲ ናይ ዓሳ ውፅኢት ከዓ በይኑ ኣብ ሳልሳይ ተርምሽዑ ክልቲኡ ብሓንሳብ እንዳሓወስና በቢ 50 በቢ 100 ሓዋዊስና ኣብ 1 ሊትር ተጠቂምናሉ ማለት እዩ። ኣብቲ ዝተካየድናዮ ናይ መደብ ናይ መሬት ከዓ ኣብ ነሶ ከፍ መደብ ወይ ከዓ ፕሎት ንብሎ ከከም ስቴጁ ሕጂ ድሕሪ ምዝራእና ኣብ 10 መዓልቲ ኣብ 20 መዓልቲ እንዳበልና ክሳብ ሙሉእ ዕቤት ዝውድእ ብመሳርሒታታ ናብ ስናኪልና ንፅዋዕ ናይ ፈሳስ መዳበርያ ንገብረላ ድኩዒ ብኣጊርና ስፕሬይ ንገብረሉ ወይ ከዓ ንደፍኣሉ ነርና ማለት እዩ። ዕቤቱ ምስ ወደአ ከዓ ድሕሪ 78 መዓልታት ተዓፂዱስ እቲ ናቱ ውፅኢት እቶት ምስ መርመርናዮ ድማ እቲ ናይ ውፅኢት ዓሳን ናይ ፀሓይ ባሕርን ሓዋዊስና ዝገበርናዮ ፈሳሲ ድኩዒ ዝያዳ ኣብ ዕቤትን እቶትን ለውጢ ምፅ እዩ ማለት እዩ። ከምዚ ጌርና ሽዑ እቲ ናትና ዝተካየደ መስርሕ ናይ ፈተነ እዚኣ ትመስል ነይራ።
0: ብፍልይ ዝበላ ክንሪኦ ከለና ስለምንታይ ኣብዛ ርእስቲ ኣተኪርኪ?
1: ብዝያዳ ወላ ኣብዚ ግዜ እዚ ሚኒስትሪ ሕርሻ ወላ ካብ መዳበርያ ወይ ከዓ ብሲንተቲክ ፈርትላይዘር ኢልና ንፅውዖ ተኣልዩስ ናብ ኦርጋኒክ ናብ ባህርያዊ ዝኾነ መስርሕ ናይ ሕርሻ እዩ ዝካየድ ዘሎ። በዚ ምክንያት ድማ ብዝተኣታተወ መስርሕ መልከት ናይ ዓሳን ናይ ፀሓይ ባህርን ካብ ሚኒስትሪ ሕርሻ ዘካየድናዮ ጠለብ መሰረት ኣብ ናቶም ኣብ ኣኽርያ ኣሎ ናይ ባህርያዊ ሕርሻ ዘካየዱ ዝፈተነ ኣብኡ ከድና ኢና ጀሚርናዮ ማለት ካብ እቲ ሕርሻ ናይ ሃገርና ሲ ካብ መዳበርያ ወይ ከዓ ንሲንተቲክ ፈርትላይዘር ዝተሰንዑ ካብ ንጥቀም ብባህርያ ውስ ማዕርክ እንደይ ለውጢ ወይ ከዓ ዕቤት ናይ ኣካል ክነምፅእ ንክእል ንምርኣይ ኢልና ኢና ጀሚርና ማለት እዩ። ዝያዳ ከዓ ካብ መዳበርያ ተጠቂምና ንፍሬ እቶት ባህርያዊ ደፍዑታት ተጠቂምና ንእትዎ ዝያዳ ይበልፅ ዝብል ማለት እዩ። ንከምዚ ምክንያት ኢና ከም ዕላማ ሒዝናስ ተበጊስና ሰሪሕና ማለት
0: እዩ። እዚ መፅናዕቲ ኣብ ባይታ ከመይ ይሰርሕ?
1: ኣብ ባይታ ብሚእታዊት ክዛረብቲ ኮይነ ብዝያዳ ሰብ ጉቡእ መስርሕ ተካይድሉ ሰብ 80 ሚእታዊት ፅቡቅ ዝኾነ እቶት ወይ ከዓ ሪዛልት ክበና ክእል እዩ ማለት እዩ። ምክንያቱ ኩሉ ባህርያዊ እዩ ነቲ ሓመድ ሃሰያ ይብሉን ዝያዳ እንዳልምዐ ነቲ ተክልና ከዓ ፅቡቅ ዕቤትን እቶትን እዩ ዝህበና ማለት እዩ። እጂ ዳርጋ ፅቡቅ ዝኾነ እቶት ክንረክበሉ ንክእል ኢና። እጂ ኣብ ኣጠቃቅማ ናይዚ ክልቲኡ ፈሳሲ ብጣዕሚ ሓቃሕሽ ሕማቅ ዝኾነ ጨና ኣሎ። ምክንያቱ ውፅኢት ተረፍ መረፍ ስለ ዝኾነ ክንጥቀመሉ ከለና ኣብ ኣካላትና ለጊቡ ሕማቅ ጨናን ሕማቅ ዝኾነ ኢምፓክት ንኸየምፀልናን ንጥቀመሉ መሳርሕታት ኣሎ። ተሸፊንካ እታ መፍሰሲት ካኣላትና ብኣጌርካ ኣብ ግዜኡ ዝተሓለወ ሕጂ ኣሕና ኣብ 10 መዓልቲና ንገብረሉ ነርና። ምክንያቱ እቲ ግዜ እንተደ ሓሊፉ ወይ ከዓ ማራ ምስ ጎበዘ ተጌርካሉ ወይ ሓንቲ ለውጢ ከምፀልካ ይክእል ጅትቲ ኣብ ድካ ስቴፕ ባይ ስቴፕ በታ መስርሕ እንተ ተጠቂም ካሎስ ለውጥ ኣሎ ኩሉ ናቲ መስርሕ ስለ ዘሎ ኣብስ ግዜኡን ኣብ ሰዓቱን ሲ ጥቀመሉ ኣለና ማለት እዩ። እንተደኣ ኣብ 8 መዓልቲ ጀሚርና ድካ ኣብ 8 መዓልቲ ትቅፅል ኣለዋ ማለት እዩ። 10 መዓልቲ ጀሚርና ኸ ድካ ከማ ክትቅፅል ኣለዋ ዝያዳስ ከምዚ ገይረ ኤክስፐሪመንት ስራሕ ብል
0: እስከምሉ ስም ካሃበኒ
2: ቶማስ ብርሃነ ባሃል ካብ ትካል ዓብዱሬ ኣብ ሚኒስትሪ ሃብቶ ሓር ዝሰርሐ ኣለኹ ማለት እዩ። ናይ ሎም ዓንተ ርእስተይ ብዛዕባ ፊሽ ኣሚና ኣሲድ ኣብ ደርሆ ደለዎ ኣብ ዕቤት ደርሆ ደለዎ ተራ ወይ ከዓ ኣገዳስነት ትገልፅ መፅናዕታዊ ፅሑፍ እያ ነራ። ሕጂ ብትሕዝቶኣ ክንመፅእ ከለና ደርሁ ትዝጥቀምሉ ሶርስ ኦፍ ፕሮቲን ብጣዕሚ ኣሸጋሪ ንክትረኽቦ ሕጂ ንኣብነት ንበል እቲ ፊሽ ሚል ዝበሃል ብቐፃለ ድርከብ ንሱ ሕጂ ኣብ ባሕሪ ከይድካ ኢካ ተምፅኦ እኩል ደይኮነ ክትገፍፍ ትኽእል ኢኻ ብዝተፈላለየ ምክንያት ናይ ኤንቫይሮንመንት ኣሎ ናይ ሬጉላቶሪ ሊሚትስ ኣሎ ክትሕዞም ዝግባኣካ ገለ ሕጂ እዚታት ተደማሚሩ ኩሉስ ነቲ ዋጋ ናይቲ ፕሮቲን ሶርስ የኽብሮ ማለት እዩ። ሕጂ እዚ ኣነ ምፅኦ ዘለኹ ስራሕ ግን እዚ መፅናዕታዊ ፅሑፍ እቲ ካብ ተረፍ መረፍ ዓሳ ድጓሓፍ ንዕኡ ኣብኪዕና ናብ ፊሽ ኣሚኖ ኣሲድ ንቂሮ እዚ ፊሽ ኣሚኖ ኣሲድ ሽዑ ከም መግቢ ነተን ደርሁ ከም ሳፕሊመንት ንህበን ማለት እዩ። ሕጂ ኣብዚ ዝገበርናዮ መፅናዕቲ ከምቲ ውፅኢት ንረኣናዮ ማለት እዩ ትፍልሊ ብጣዕሚ እዩ ውፅኢታዊ ማለት እዩ ብዕቤስ ብቆልጡፋ ርእየና ማለት እዩ ካብኡ ክንህበን ምስ ጀመርና ሕጂ ብጣዕሚ ፅቡቅ ውፅኢታዊ ን ለውጢ ድህበና ፍርያት እዩ ማለት እዩ። እዚ
0: ብሓፈሻ ኣባይታ ክንጥቀመሉ ከለና ወይ ክንገብሮ ዘለና ኣገባባት እንታይ እዩ ምዝ መፅናዕካዮ መፅናዕቲ ሓፈሻ
2: ሕጂ እዚ ቀዳማይ መድረክ እንዲ ዝመፅናዕቲ ድገበርኮ ኣብ ካብ 0 ክሳብ 16 ሶሙናት ዘሎ መፅናዕቲ ዝተገብረ ማለት እዩ። ሕጂ እቲ ኣገባብ ኣገባብራ ምስ መግቢ ኢካ ትሕውሶ ክትበን ተዳልዎ ዘለካ መግቢ ብላዕሊ እቲ ፈሳሲ ንብሎ ዘለና ዓሳ ብላዕሊ ትገብረሉ ሽዑ ኣብኩስካ ጥዑ ጌርካ ሓዋዊስካ ትህበን ማለት እዩ። እዚ ሕጂ ከም መግቢስ ኣብ ውሽጠ ናብ ሰናኣትሎ ሕጂ ንብሎ ዘለና ፊሽ ኣሚኖ ኣሲድካ ዝተፈላለዩ ባይ ኣቨይላብል ኣሚኖ ኣሲድ ስለ ደልዎ ብቕልጡፍ ክትወስዶ ትኽእል ብቕልጡፍ ከዓ ናብ ኢነርጂ ክትቀይሮ ትኽእል ታደርሆ ማለት እዩ።
0: ቀንዲ ዕላሙኡን ኣገዳስነቱን እንታይ እዩ ተን ቀንዲ ቀንዲ ትብላ
2: ሕጂ ተን ቀንዲ ከምቲ ዝበልካ እቲ ለውጢ የድልየና ኣሎ ናይቲ ሶርስ ናይ ፕሮቲን ምክንያቱ ሶርስ ፕሮቲን ሕጂ ኣሸጋር ክኸውን ስለ ደሎ ከምቲ ዓሳ ትረኽቦ ሸጋር ስለ ዝኾነ ከም ኣማራፂታት ዝተፈላለዩ ሚላታት ይግበሩ ኣለው ከምዚ ክትገልፆ ፅንሕት ናይ ኤር ዝወርም ኣሎ ፍላይ ሶልጀርስ ዝበሃል ኣለው ዝተፈላለየ ሶርስ ኦፍ ናይ ፕሮቲን ይመፅእ ኣሎ ነዚ ግን ንሕና ከም መተካእታ ክንገብረሉ ንኽእል እዚ ጓሓፍ ናይ ዓሳ ኣብ መስርሕካ ናብ መግቢ ደርሁ ክትገብሮ ምግባር እያ ተቐንዲ ዕላማ ናይ እዚኣ ስራሕ ማለት እዩ። ሕጂ እዚ ዋዕላ ሃገራዊ ዋዕላ ናይ ሚኒስትሪ ሕርሻ ብጣዕሚ ውፅኢታዊ ምክንያቱ ተፈላለዩ ፋሒሉ ዝነበረ መፅናዕትታት ኣብ ሓደ ጠርኒፍካ ብሓብ ሓደ ሃገራዊ ዕላማ ክትዝርግሖ ከለካ ብጣዕሚ ውፅኢታዊ ፅቡቅ ሓሳብ እዮም ሓስቦም ብቕዓት ናይ ሪሰርቸርስ እውን ከምኡ ይፍትሽ ስለ ደሎ ብጣዕሚ ፅቡቅ ውፅኢታዊ ሃገራዊ ዋዕላ እዩ ማለት እዩ። ጅበዚ ንሚኒስትሪ ሕርሻ ከመስግኖ ይደሊ ማለት እዩ።

0: ይመስገን ሙሉ ስም ካብን?
1: ስሜ ዮልያን ፍሳጼን ይባሃል። ካብ ሓመልማሎ አግሪካልቸራል ኮሌጅ ኮይኑ አኒማል ሳይንስ ዲፓርትመንት ብሎ ወደ ማለት እዩ ግራጁዌት ገይረ።
0: እስከም ሳ ኣርእስቲ ክላለዩና
1: ኣርእስተይ ብዛዕባ ኣርዝም ጎንደራ ማለት እዩ ፍርያት ፍርያምነት ናይ ጎንደራ ሲ ኣብ ናይ ቀልቀል እንስሳታት ኣብ ናይ ኣባጊ ኣብ ናይ ደርሆ ፕላስ ኣብ ናይ ከብቲ እዩ ነይሩ። እዚ ሕጂ ከመይ ይዓብዩ ኣብኦም ሞር ግሮው ድገብሩ ኣብኦም ውፅኢት ደርእዩ ኢና ፈቲንያ ማለት እዩ። እዚ ንክንወስድ ዝገበረና ከዓኒ በዚ ሎም ሕጂ ንመግቢ ደርሆ ትኢልካ ብዙሒ ዓሳታት ናይ ጓሓፍ ዓሳታት ይድለ እዩ። እዚ ከዓ ብጣዕሚ እዩ ክቡር። ከምዚ ሓንቲ ንእሽተይ ናይ ደርሁ ሕርሻ ክፍሪ ዝኽእል ሲ ዝኽእሉ ዓይነት ዋጋ ስለ ዘይኮነ ስለዚ ብናይ ዝተፈላለየ ቀልቀል ጌርናስ ኣበይ ሞር ግሮው ገብሩ ወይ ዓቢልና ሽዑ መግቢ ንእንስሳታት ንምድላው እዩ ንዓሳታት ብዓብኡ ክኸውን ይኽእል ንሓሰማ ክኸውን ይኽእል ንደርሁት ማለት እዩ። ምክንያቱ እዞም ጎንደራ ንብሎም ዘለና ዓይነት እንስሳታት ንምግቢ ክኾን ንብሎም ዘለና ከዓኒ ፕሮቲን ኣለዎም ቪታሚንስ ኣለዎም ሚነራልስ ኣለዎም። ኣብ ከምዚ ተበጊስና ምስቲ ዘሎ ሓረስታይ ትዋጋ ርኢና ማለት እዩ ዝሓሸ ኮይና ረኪብናዮ ማለና ማለት እዩ።
0: ሕጂ ኣብ መፅናዕቲ ጥራይድ ዋላ ብኣባይታ እውን ፈቲንኩም እዮም
1: ጀስ ኣብ መፅናዕቲ ዩ ደሎ እቲ ናትና ለበዋ ከማን ኣብ ዕብይ ድበለ ሕርሻ ተፈቲኑ ንሓረስቶት ከም ምክሪ ወይ ትምህርቲ ክወሃብ ኢና ንደልዮ ዘለና ማለት እዩ።
0: ኣብ መፅናዕትኩም ከም ዝረከብኩም ኣባይታ ከመይ ክሰርሕ ኢል ተሓስብ?
1: ኣባይታ ጥቡቅ ኣሎ። ምክንያቱ ኣብ ገለ ናይ ኤሽያን ሕጂ ናበ ኤስያ እንድሕር ከድና ብዙሕ ይጥቀሙሉ እዮም። ምክንያቱ ካብ ዓሳታት ጥራሕ እንዳምፀኻ ትምግብ ይሃሉ ኣይሃሉ ኣብ ከምዚ ኣብ ዓብ ሕርሻ ገይሮም ከፍሪ ትሪኦም ኢኻ ብዙሕ ውፅኢትካ ይርከቡ ማለት ኣብቲ ዕቤት ናይተን ደርሁት ዝኾነ ፍርያምነት ንቃቅሖን ብሎ ንኣብነት ኩሉ ኣብ ፊሽ ስተይልና ከዓኒ ዕቤት ናቶም ንምውሳኽ ከዓኒ ይጥቀሙሉ እዮም ካልኦት ሃገራት ማለት እዩ። ስለዚ ዋይ ንሕና ኸ ኣብ ኤርትራስ ንምንታይ ክኣቱ ዘይክእል ሓደ ኒው ሳይንስ እዩ ኣብ ኤርትራ ግን ንምንታይ ክነተኣታተው ደ ንኽእል ና ናይ ግሩፕ ወርክ እዚኣ ቲም ወርክ እያ ናይ ቤነይ ጥራሕ ኣይኮነትን ብከምኡ ሓሲብና ማለት እዩ ዘን ውፅኢት ካ ኣለዎ ብል ማለት እዩ። ኣብዚ ናሽናል ኮንፈረንስ መምፂና ምክንያት ከዓ መጀመርያ ንዑም ከመስግኖም ምደሊ ምክንያቱ ካብ ሰሪሕካ ሓደ ንሓደ ካብቲ ነገር ሲ ኣብ ከምዚ እክብ ድበለ ኮይንካስ ንብዙሓት መረዳእታትን ርእቶታት እንዳተዋሃብካ ትኽደሉ መድረኽ ስለ ድኾነ ንዕቤት ስራሕና ከዓ ብተዓፃፅፍነት ክወስኽ ስለ ድኽእል የመስግኖም ፈቱ ማለት እዩ። እዋ ኣገዳሲ ዋላ ድኽመታትካ ዋላ ርኢካዮም ዘይ ፀናሕካ ሕቶታት እውን የላዓሉልካ እዮም ማለት እዩ ሓሲብካዮ ደይ ትፀንሕ ማለት እዩ። ስለዚ ዝኾነ መፅናዕቲ ሕጂ እውን ንካልኦት ተምሃሮ ይኹን ኮሌጅ ዘለዉ ወይ ኣብ ዝኾነ ብውልቀም ከዳልው ሲ ዘተባብዕ ዓይነት መድረኽ እዩ ዚ ዋላ ብውልቀ ውናትካስ ከተባብዓካ ዝኽእል እዩ ድኽመታት ነጊሩ ሞር ናብኢ ደመልክት ሕጂ በቃ ናብቲ ስራሕ ዲቨሎፕመንት ናብቲ ደመልክት።
0: ከም መፅናዕቲ ኣቕሪብኩም ኣለኹም ምስ ገለ ሙያውያን ምስ ሚኒስትሪ ሕርሻ ክኸውን ክእል ምናልባት ምስኦም እንዳተረዳዳእኹም ኣባይታ ይሰርሕ ኣለዎ ደ የለን ወይ ኣባይታ ንክሰርሕ እንታይ ክግበር ክኽእል ኣለዎ ምክታል ክትገብሩ ድዮም?
1: ምክትታል ሕጂ እያ ሕጂ እዚ ኣሳቲፎምና ኣለዉ በቃ ነዛ መድረኽ እዚ የለና ምስ መፀና ብዝሒ ሞር ሰባት ፈሊጥና ኣብ ከምኡ ዓይነት ዝነጥፉ ማለት እዩ ኣሎ ከም ዘሎ ነጊሮምና ክንመፅእ ከም ዘለና ብብዝሒ ክንሰርሓሉ ከም ዘለና እውን ተመያይጥና ማለት እዩ ሕጂ

0: ሙሉ ስሜ ናኦድ ዮናስ ይባል። ከባሕሩ
1: ናኦድ ከቢያ
0: ሓመል ማሎ ኣግሪካልቸራል ኮሌጅ ኣኒማል ሳይንስ ዲፓርትመንት ማለት እዩ።
1: ምዛ ዘቕረብካ ኣርእስቲ ኣለና።
0: እዛ ርእስቲ ሕጂ ብትግርኛ ትርጉም ከላ ማሕበራዊ ውሕስነት ግምገማ ማሕበራዊ ውሕስነት ኣብ ኣስመራ ማሕበራዊ ውሕስነት ኣፍራስ ኣብ ኣስመራ እያ ትብል ነራ ማለት እዩ። እዚ ከዓ እንታይ እዩ? ብዙሓት ቁፅርታት ሰባት ኣብ ኣፍራስ ተወኪሎም ነቶም ናብራይ መርሒ እዮም። ግን ከዓ እዚ እንዳኾነ ንከሎ እቶም ኣፍራስ እቲ ግቡእ ክንክን ወይ ድማ እቲ ማሕበራዊ ውሕስነት ዝበሃል ስለ ዘይረኽብዎ ነዚ ንምውሓስ ተባሂላ ዝተፀንዐት መፅናዕት እያ ማለት እዩ። እዚኣ ነ
1: እንታይ ትዕዘብታት ነርካ ቅድሚ መፅናዕቲ ምግባርካ ስታይ እንታይ ትዕዘብ ስለ ዝነበርካ እዩ?
0: ሶ እዚኣ መፅናዕቲ ቅድሚ ምግባራ ኣብቲ ግሩፕ እንታይ ነይሩ? ብዛዕባ ማሕበራዊ ውሕስነት ዘረባ መፅ ነይሩ ማለት እዩ። ቅድሚ ታርእስቲ ምረፃ ሽዑ ዳሕራይ ብብዝሒ እቶም ንሪኦም ዝነበርና እቶም ናይ ማሕበራዊ ውሕስነት ጎደሎታት ዝነበሮም ኣፍራስ ስለነበሩ ኣብ ኣፍራስ ነዚ ነገር ምስ ተዓዘብና መፅናዕትና ንግበር ኢልና ማለት እዩ። መፅናዕቲ ምስተገብረ ድማ ከምዚ ክትሪእዎ ፅናሕክሎ ማዓንቲ ዳርጋ ኣዝዩ ጉድለት ከም ዘሎ ቲ ማሕበራዊ ውሕስነትናቶም እቲ ናቶም ውሕስነታቶም ከምዘይሕለወሎም ዘሎ ተዓዚብና ማለት እዩ። በዚ መንገዲ እዚ ድማ ዝያዳ ክስራሕ ኣለኹም ዘለዎ ናትና ለባዋ ገዲፍና ተፈላለዩና
1: ሕጂ ንመን ይኹም ለባ ገዲፍኩም ዘለኹም ብፍልይ ዝበለ መን እዩ ብዛዕባ እዚ ጉዳይ ድምልከቶ ንድሕተትን?
0: ኦኬ ብፍልይ ዝበለ ሕጂ መጀመርያ ኣብቲ ላዕሊ ዘሎ እቲ ሚኒስትሪ ሕርሻ ንዲ ንሱ ኢቲ ፖሊሲ ከውፅኦ ዝኽእል ማለት እዩ። ካብኡ ዳሕራይክ ድማ ናይ ዞባ ማእከል ምቁፅፃር ሕግን ስርዓትን ኣሎ ከምኡውን ካልኦት ሬሌቫንት ኣውቶሪቲ ዝኾኑ ምስኦም ተሓባቢሩስ እዚ ነገር እዚ ክተግብሮ ክኽእል ኣለዎ ማለት እዩ። እዚኦም እዮምቶም ነዚ ነገር እዚ ክተግብርዎ ዝኽእሉ ክፋላት ናይ መንግስቲ። ኣብ ኣስመራ ተርኢና ዝኾነ ከበድቲ ነገራት ዘመላለሱ ንሳቶም እዮም ማለት እዩ። ስለዚ እዚ ረብሓታት ኣለዎም ክብል ይኽእል ኣነ እወ ኣብ ዓድና ይተጀመረ ንበር ኣብ ደገ እሱ እዩ ተቐንዲ ዝስራሕ ኣሉ ኣብ ናይ ስፖርታዊ መዓላታት ከምኡውን ኣብ ናይ ቴራፒ ከም ናይ ቴራፒ ፎርም ኮይኖም እውን ይመፅኦም ማለት እዩ። ምስኦም ሰብ ተሸጊሩ ዘሎ ቦንድ ምፍጣር ሲ ሓደ ሂሊንግ ንክረክብ ሲ ይግበር እዩ። ኣብዚ ዓድና ግን ስለዚ ዓብየ ዘሎ ፅቡቅ ገይሩ እታ በፂሓታ ዘላ ጥርዚ ሲ ኣብ መዘናግዒ ማእከል ከም ኣብነት ኣብ ቴክኖጋርድና ቁሸ ዘሎ ማለት እዩ ኣብኣ ጥራያ ትስራሓ ዘላ ዘላ ብዝተረፈ ግን ከም ናይ ከቢድ ፅዕነታት መንቀሳቀሲ እንስሳታት ኮይኖም እዮም ዘገልግሉ ዘሎ ክሳብ ሕጂ ማለት እዩ።
1: ኣብቲ ዘለካየ ቦታ ኮንካ ምስቶም ዝምልከቶም ኣካላት እንታይ ምክትታል ክትገብር ኢኻ ወይ ኣበይ በፂሕ ኣሎ እቲ ዘመሓላለፍናዮ መልእኽቲ ዝሰራሕ ኣሎ ዶ?
0: እዚኣኮ ብቀረባ ኣብቲ ሚኒስትሪ ዝሰርሑ ሰባት ስለ ዘለዉ ከምኡውን ሓደ ክልተ ነዛ ስራሕ እዚኣ ናብዚ ንክትበፅሕ ዝገበሩ ዶ ግሩፕ ኣብ ኣስመራ ከባቢን ስለ ዘለዉ ዘድሊ ሓበሬታታት ካብኦም እንዳወሰድና ሲ ፎሎው ኣፕስ ክንገብር ምዃንና ኢና ንሕብር ማለት እዩ።
2: እዚ ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ዝቐረበ ወረቓቕቲ ብሕቶን ርእቶን ተዓዘብትን ሃብተመ ብኣካየድቲ ኣካላት ኣባላት ሚኒስትሪ ሕርሻ እናተኣልየዩ ዝካየድ ዘሎ ብሃገር ደረጃ ዝህቦ ረብሓን ኣገዳስነትን ዓብዪ ከም ዝኾነ ድሕሪ ምግላጽ ብተወሳኺ ምብፅዓ ንምትግባርን መቐጸልታ ናይቲ ኣብ 225 ዝተኻየደ ዋዕላ ምዃኑን እውን ተገሊጹሎም።

ኹም ትሕዝቶ መደብማእገር ናይ ሶሙ እዙ ንምቕራብ እኖ ኣብ ሰዓትና ተላይልና ንርከብ ኣብ ናይ ሎሚ ትሕዝቶ መደባትና ዘለውኖ ድማ ዝተፈላለዩ ንኡሳን መደባት ኢና ሒዝና ቕሪብና ዘለና። ከምቲ ልሙድ እውን ኣብ መደብማእገር ኣብ መንጎ መንጎ ወይ ኣብ ቅድምን ድሕርን ትሕዝቶ መደባትና ኣብ ነፍሲ ወከፍ ከባቢታት ትካላት እናኸድና ነላለየኩም ኢና። ንሎሚ ዝኸበርኩም ተኸታተልትና ኣብ ከባቢ እንዳ ማርያም ካብ ዝርከባ ትካላት ናብ ሓንቲ ኢና መሪፅና ዘለና። ንሳ ድማ ናይ መሸጣ ኣቑሑ ብሽክለታን ከምኡ ድማ ምስ ካስኮ ዕጥቂ ካልእ እንትሕዝቶ ዘጠቓለለት ትካል ናብኣ ኢና ክነምርሕ። ንሓፈሻዊ እንታይ ከም ዝመስል ድማ ምስ ኣብኡ ፅንሕና እነካይዶ ዕላል ክህልወና እዩ። ዝኸበርኩም ተኸታተልትና ንስኹም ድማ ክሳብ ክልተ ሰዓት ዝፀንሕ ናይ ኣየር ሸፈንና ምሳና ሓቢርኩም ክፅንሑ ዕድሚ ነቕርብ ኣለና። ምስ ሰኣላይ ሰሎሙን ኣብርሃ ብምዃን ነቲ መደብ ክንደሶ ኢና። ሰናይ ምክትታል።

0: ኣልሓምዱሊላህ ዝገብር መስገን ሰሚር ሓው ዝገብር መስገን ንቃል ሰላም ወጽ ኩል ጽፋ ኣምላኽ መስገን
1: ናብቲ ካልኩም ኢና መጺና ዘለና ሓፈሻዊ ብዛዕባ ብሽክለታ ምስ ናውቲ ብሽክለታ ዝተኣሰር ማልያ እዚ መከላኸሊ ናይ ርእስ ንጎ ካስኮ ብሉም ፀዋዓ ካልእ ናብ ዝትሕሶ ዘለዎ እዩ ዘለካ ሞ እስከ ኣብዚ ካስኮ ንርኢ ኣለና ብዛዕባ ካስኮ ንጎ ብሉም ፀዋዓ ብዛዕባ ዝተት ለና እስከ
0: እዚአን ሕጂ ዝያዳ መብዛሕትኡ ኣብ ተቐዳድምቲ ገይሮሞ ክረአ ከሎ በብዓይነቱ ከዓ ይፈላለ ማለት እዩ ገሊኡ ልሕቱም ይበሃል ገሊኡ ከዓ ከፋት ማለት እዩ በብመዓልቱ ከዓኒ ኩሉ ኣብዴት እንዳኾነ ከዓኒ እንዳተቀየረ ኣብዚ ግዜ እዚ ከም ሕቱም ኣብ ናይ ውድድር ኣብ ናይ ቱሪኹን ኣብ ናይ ክላሲክ ክፃወትሉ ጀሚሮም ማለት እዮም ቅድሚ ሕጂ ግን እዚ ሕቱም ንብሎ ኣብ ናይ ኮሮና እዩ ዳርጋ ቀንዲ ከም መስርሕ ተባሂሉ ሽፉን ፕላስ ንፋስ ክጨድድ ዝኽእል ከም ናይ ኣየር ማለት እዩ ክጨዶ ዝኽእል ሸሊሕ መሳሊ ተባሂሉ እዚአን ሕጂ ንዓአን ድማሳሰላ ማለት እየ ድሕሪ ግዜ ኣብዴት ኮይኑ እዩ ኣብዚ ግዜ እዚ ሽፉን መፂኡ ማለት እዩ ቅድሚ ሕጂየን ዝውተራ ነረን ኣብ ናይ ኮሮና ጥራሕ ከዓ ይዝውተራ ነረን ማለት እዩ ሕጂ ግን ድኾነ ተቐዳድምቲ ዳርጋ በብጋንተአን ማለት እየን መብዛሕትአን ጋንታታት ዳርጋ ሽፉን እየን ዳርጋ ዝገብራ ደለዋ ማለት እዩ እንዳተለመደ መፂኡ
1: ስለምንታይ ሸሊሕ ዝምረፅ እንታይ ውፅኢት ስለ ዘለዎ እዩ ስለምንታይ ከ ትሸሊሕ ንብዝሎ ዘለስ ኣብ ግዜ ብቅልዳም መበናይ ነቸርክቶ ንብሎ ዘለና ስለምንታይ ኣብ ኩሉ ይጥቀምሉ ስለምንታይ ትፈላለዩ
0: ሕጂ ናይ ውድድርን ክሮኖሜተርን ይፈላለዩ ኣብ ናይ ክሮኖሜተር ሕጂ ዝያዳ ንፋስ ክጨደልካ ኢልካ ትመርፆ ኣብ ናይ ከፋት ከዓኒ ዝያዳ ኮንፈርት ንፋስ ክትረክብ ኢልካ ከዓኒ ኣብዚ ከፋት ትመርፅ ማለት እዩ ሕጂ እታ ኮይና ቀዳምነት ኣብ ምርጫ ተቀዳድምቲ እዩ ብድሕሪኡ ከዓኒ እቲ ንፋስ ገለ ሰከንዲ ተኸሰብኪ ኢልካ ዓበይቲ ጋንታታት ኣብ ኣመጋግባ ኣብ ናይ ብሽክለታ ኣብ ናይ ዕጥቀን ኩሉ ዘሰይም ይመፅ ሞት ፓወር ሽዑ እንታይ ዳ ክንረቐቐ ኣለና ኢሎም ዝያዳ ኣብ ናይ ምርቓቕ ናይ ካስኮ እንታይ እዚኣ ውፅኢታዊት ትኸውን ዝያዳ ሰከንዲ ተኽስበኒ ኢልካ ኣብ ናይ ካስኮ ምርቓቕ ተኣቱ ማለት እዩ እጂ ተረቂቑ እዚ ገለ ፐርሰንተጅ ሰከንድታት ይኽስበካ ክሽፈን ከሎ ማለት እዩ ንፋስ ይጨደልካ ኣሎ ከምኡ ናይ ትሬን ይፈላለዩ ናይ ውድድር ከዓ ይፈላለዩ ማለት እዩ ተቐዳድምቲ ኣለዉ ኮንፈርት ደልዮም ኖርማል ካስኮ ዝገብሩ ኣለዉ ምቹእነት ይፈጥረሎ ማለት እዩ
1: ንሆም ኣብዚ ከምዚ ንሪኦ ዘለና ኣብቲ ኣርባዕተ ካስኮ ናይ ርእሲ መከላኸሊ ኣቐሪብካ ኣለኻ ብዓይነትን ተርእና ንፈላለዩን ብሕብሩ ንፈላለዩ እዩ ተቐዳድምቲ ዝመርፅዎ ዓይነት ካስኮ ከመይ ዝመስል ንስኻ ከም ሞያዊ ከም ተቐዳዳማይ ኮንካ ክትሪኦ ከለኻ
0: መጀመርታ ኣብ ምርጫ ተቐዳድምቲ ድውከል ካብኡ ንናብኡ ከዓ ገለ ሰባት ከፋት ይብሉካ ገሊኦም ከዓ ሽፉን ሕቱም ይብሉካ ማለት እዩ ከፋት ዝመርፆ ገሊኦም ንፋስ እንዳወሰዱ ዝያዳ ኮንፈርት ክረኽቡ ይደልዩ ማለት እዮም ካብኡ ንናብኡ ከዓኒ ኣብ ናይ ሕቱም ተይልካ ከዓኒ ዝያዳ ንፋስ ክጨደልካ ኢልካ ኣብዚ ብዙሕ ከፋታት የብሉን ንፋስ ንክጨደልካ ዝያዳ ይሕግዘካ ማለት እዩ ተቐዳድምቲ ይመርፁ ወዮም ዳርጋ መብዛሕትአን ጋንታታት ከ ኣብዚ ሰዓት እዚ ዳርጋ ኩለን ሕቱም ይገብሩ ኣለዋ ማለት እዩ ኣብ ናይ ከፋት ከዓኒ ተቐዳድምቲ ምቹእነት ይፈጥረሎም እዩ ንፋስ እናወሰዱ ክኸዱ ኢሎም ኣብዚ ከዓ ዝመርፁ ኣለዉ እጂ ምርጫ ናይ ተቐዳድምቲ እያ ኣብ ሕብሪ ኣብ ከፋት ወይ ሽፉን ኣብ ምርጫ ናይ ተቐዳድምቲ እዩ ዝውከል ማለት
1: እዩ
0: ፎኪስ እዩ ወላ ንክትገብሮ ምቹእነት ኣለዋ ሰብ ከምዚ ክሪኦ ከሎ ሚዛን ዘለዎ ግን ኖ ፎኪስ እዩ ኩሉ በብዓይነቱ ገለገለ ካብኡ ናይ ግራማት ክፈላለየ ይኽእል እዩ ግን ኩሉ ፎኪስ እዩ ኣብ ተቐዳድምቲ ትሪኦ ካ ህልመት ከይገበሩ ዳርጋ ኣይንቀሳቀሱን ሕጂ ዝውትር ኮይኑ እዩ ማለት እዩ ኣብ ተቐዳድምቲ ከም ግዴታ ዓይነት ምክንያቱ ተቐዳምነት ድሕነት ናይ ህይወት ስለ ድኾነ ኣብ ፎርማ ኣብ ሕብሪ ኣብ ከምዚ ደይኮነሲ ተቐዳሚቲ ከም ቅንድስ ናይ ሓደጋ ጉዳይ ማለት እያ ብዙሓት ተቐዳድምቲ ንሪኦም ኢና ኢዶም እግሮም ተሰይሮም ርእሶም ግን ብዙሕ ካብ ናብ ድሕነት ንሪኦ ማለት እዩ ምክንያቱ ካስኮ ስለ ዝጥቀሙ ዘዘውትሩ ማለት እዩ እጂ መብዛሕትኡ ሰብ ከማን ብሽክለታ ክገዝእ ከሎ ምስ ካስኮ ተዘዘውትር ህዝቢ ኤርትራ ዳርጋ መብዛሕትኡ ተጠቃሚ ብሽክለታ እዩ ሞ ኣብ ከሎ ክዛ ናይ ካስኮ ከም መሓላልፋ ይፈቱ ማለት እዩ ቀዳምነት ድሕነት ስለ ዝኾነ
1: ድሕሪ ኸውን ኣለዋ ዘንዕዘበን ዘለና ከለ ዘመነፅር ከ ብሕብርታት ዝፈላለዩ ንርኢ ኣለና። እስከቶም ኣብነት ኣብዚኻ ዘርእየና ናይ ክልተ ሰለስተ እንታይ ትፍሉይነቱ ስለምንታይ ከምዚ ዓይነት ሕብሪ ዝምረፅ እቲ ግጅፉ ካብ ናብን ዓይነቱ ቅርፁ ዝፈላለዩ እዩ።
0: ኣብቲ ቀደደምቲ ሕጂ መብዛሕትኡ ናይ ፍንጫ ይብሉካ ግዜኡ ስለ ዳኣኸለ ማለት እዩ። ቅድሚ ሕጂ ዝነበረ ኖርማል ነይሩ፣ በዚ ንፋስ ይሕልፈልካ፣ ዝተፈላለየ ንፋስ ስለ ዝሕልፍ ነበረ ኣብ ናይ ንፋስ ክትፀወረ ይትኽእልን ናብ ንባዓት ይመፅእ ማለት እዩ። ሕጂ ኣብዚ መፂኡ ዘሎ ግን ዝያዳ ሙሉእ ይሓትመካ ማለት እዩ። ክሳብ ኣብዚ ይሽፉን ኣሎ ማለት እዩ። ንፋስ ብዝኾነ ሰይኣትወካ ዝያዳ ከዓ ከምኡ እንዳተረቐቐ ኣብ ሚዛኑ ወላቲ ንክትገብሮ ኮንፈርት ካብኡ እናብኡ ከዓ ኣብ ናይ ዓይኒ ብልጫ ኣለዎ ማለት እዩ። እቲ ናይ ቀደም ዝነበረን እዚ ናይ ሕጂን ዝያዳ ኣብ ናይ ዓይንስ እቲ ንጥዕናኻ ወላስ እቲ ስፔሻል ኣብዚ ግዜ እዚ ዘሎ ከዓ ከምዚ መሳሊ ዝያዳ ሕቱም ሽፉን ይበሃል ማለት እዩ። ብዓይነቱ ከዓ ይፈላለዩ እዩ። ሙሉእ ድሽፈን ኣሎ ኖርማል ከ ኣሎ ማለት እዩ። ካብዚ ኩሉ ኣብ ምርጫ ናይ ተቀዳድምቲ ድውስን ማለት እዩ።

0: ያያይ ሰላ ጀመሊ ልምስጢርቱ ነፈር ግላ ኣምር ልቡኒ ኣዘ ጀማል ግል ሕቱ ዓረቤታ ግንዳዕ ክመልት ግላ ስላጋይ ሰላ ሰማዕኪኒ ልፍገር ኣልቡን ኩሉ ርእሱ ነፈር ግላ ኣምር ልቡኒ
1: ተበዚር ምስጢር መንገብእ ግል መግሊት ኣስለኒይትዓልከ
0: ማለት ገበይ ትዕባ ኣልኮ ከምበርእዳ ደጭ ኣሰልኮኪ ሰማዕኪኒ ምንየው ምንክወከ ነፈር ሓቆ ኣምራ ዘላኪን ኣነ እውን ትትክልአ ገበሒና ውሕድ ኢና እምርኒ ክንባስቱ
1: ንዓንዘለ እዩ ተፍራህኒ ከላስ ምስጢርታ ምፍንጌና ይትፈግርኒ
2: ሰላምቱ ዓድብን ትሓበን ዓድብን ትሓሸም ከፈለይኩም
3: እንትም ትሓይሶ ሓበን ለህቡካ ሕልብየ ሓበን ለህቡካ ወፋሻት ሰብ መሳድር ወሻእሻእት ሕልብያን እንትም ሰብ ሓበን እንትም ማሚ
2: ያረይ ሰናገር ኪኒ ኮነ ምሕመድ ዮም ገለቦ ኮና ተረከብኮ ሰለስተ ሰረርከብ ክምገርቡ ማርዋሕ ነፍስ ክምበዲረ ይህልት መሳት መዓለች እትበለፌ ሓማእት ሸረር
3: ቃልብ ከፈ ይባሓንቲ ካልሳ ቃልብ ከፈ ይባ ገድምከ ደበን ሰይፎ ኮናት ወገለብ ኣያሃላ ደበን ኣያሃላ ገድም ኣደ ደበን ከላሽን ወመዳፍ ኣርአና ልታርፈ ማሚ ሕልብያና መደት ቀዳሚት ሕልብየናስ ገበይ ናባ ምንገቢእ ሰይፎ ኮናቱ ወገለቡ እንደናስኣ ፈግር ናብራ እሊ ረቢ ልብሎ ስድብና ምድሪ ትርእያ ኣለየከ ማሚ እብዘየድ በርበረ መነክል ጋና ትርእየና
2: ኣለየናበረቅሕ ጋና ኣክረና ምንገቢ ይንቀንጥ ወሰካምና ምንገይ ንፈደ ረቢ እንሻላ ልብላሳኣና ልብላሳኣና ያ ኢላ ልከር ንእስከ ከብላሳኣና
3: ربنا بس انا كنت

ሓራይ ዝኸበርኩም ተኸታተልቲ ካብኡ ቀፂልና ንሪኢ ኸዓ ኣብ ናይ ጫማ ማለት እዩ ኣብ ናይ ስራሕና ዝርከብ ደሎ ጫማታት ዝተፈላለየ ዓይነት ሕብሪ ንሪኢ ኣለና ከምኡ ኸዓ በብዓይነቱ ኸዓ ብታሕቲ ዳርጋ መብዛሕትኡ ፍልይነት ዝርአ ከም ብታሕቲ ገሊኡ ካርቦን ኣለዎ ማለት እዩ ካርቦን ዝያዳት ኮንፈ ምቹእነት ይፈጥረሉ ከምኡ ኸዓ ሚዛኑ ኸዓ ፍኹስ ይብለልካ ማለት እዩ ከምኡ ኣብዚ ትሪኦ ገሊኡ ክብብ ዝበለ ዓይነት ገሊኡ ከ ኣብዚ ከዓ ሸሊሕ ትሪዮ ማለት እዩ እዚአን ኣብዚ ዘለዎ ያን ኣጋጣሚ ኣምፂናየን እምበር ናይ ካልኦት ተቀዳድምት ኣሎ ገሊኡ ከም ናይ ካልሲ መሳሊ ኣሎ ገሊኡ ከዓ ኣዝዩ ሸሊሕ ዝኾነ ኣሎ ማለት እዩ በብዓይነቱ ኣብ ናይ ዓቐበት ዝፍለ ጫማ ዓይነት ኣሎ ዝያዳ ምቆት ንከይፈጥረልካ ከፋት ማለት እዩ ካብኡ ንናውእ ከዓ እዚ ከዓ ምእሰሪ እዩ ኮይኑ ንክትፈትሖ ከዓ ምቹእነት ዝፈጥር እትፈትሊ ከዓ ቅጥን ኢሉ እዩ ግን ድልዳለ ሎ ርቕቕ ኢለኒን ግን ድልዳለ ደለዎን ኣብ ጥላጋ ኣብ ናይ ጥላጋ መሳሊ ምእሰር ዘለዎን እየን እዚአን ከዓ ከም ንሪአን ዘለና ኣብ ናይ ጫማ ዝተፈላለየ ሕብሪ ኣሎ ዝተፈላለየ ዲዛይን እውን ገሊኡ ሽልሕ ዝበለ ኣሎ ገሊኡ ከዓ ክብብ ዝበለ ኣሎ ማለት እዩ ኣብ ምርጫ ተቀዳድምቲ ዝውከል እዩ ካብኡ ንናብኡ ከዓኒ ኣሎ በብዓይነቱ እዚ ሕጂ ብትሕቲኡ ተርእንያ ካርቦን ኣለዎ ካርቦን ይበሃል ማለት እዩ ከምኡ እዚ ከዓ ከም ኖርማል ጎማ ማለት እዩ ዋጋ ከዓ በብዓይነቱ ይፈላለ ካብኡ ንናብኡ ከዓ ትድፈልዩ ከዓኒ እዚ ካርቦን ኮይኑ ዝያዳ ኣብ ሚዛን ፍኽሰት ይሕግዘካ ወላ ነቲ ኮንፈርት ከምኡ ኣብ ገለ የእቲኻ ከዓ ካብ ጨና ብብዓይነቱ ይፈላለ ማለት እዩ ብናይ ትሕቲኡ ተርኢና ብናይ ብሎን ድእሰር ኮይኑ ስካርቤት ዝበሃል ኣለዎ ኣብዚ ዝገጥማ ኣብ ናይ ብሽክለታ ፔዳለ ሉክ ዝሰጥን ሰጢሙ ይእሰር ዝያዳ ሓፍ ክትብል ከለካ ከዓ ኣይፍለይን ማለት እዩ ካባኻ ባዕልካ ተዝያ ወፂኢኸ እዮ እዚአንካ ስካርቤት ይበሃላ ማለት እዩ

0: ካብዚ ቀፂልና እምበኣር እስከ ብዛዕባ ኣብዚ ቅድሚኻ ዘለዋ ዕጥቂ ወይ ማልያ ንብሎ ዘለና ብዛዕባ መግለፂ ክትበና ዝተፈላለዩ ዓይነት ማልያ ሓሙሽተ ዓይነት ቀሪብ ከለኻ ብዛዕባ እዚአን ከንታይ መግለፂ ኢኻ ክትበና? እንታይ እቲ ኣብዚ መቐረቢኻ ምክንያት?
1: እዚ እንትሪእዎ ዘለኹም ማልያታት ናይ ዓድና ተቐዳድምቲ ኣብ ናይ ፕሮፌሽናል ድፃወትለን እዮም። ሓሙሽተ ማልያታት በዚኣ ክንጅምር፣ ናይ ሄኖግሙሉ ብርሃን ናይ ኣስታና ማለት እዩ። እዚ ዕጥቂ መብዛሕትኡ ልጋቢ እዩ፣ ዝያዳ ኮንፈርት ኣለዎ፣ ፕላስቲክ መሳሊ እዩ። ኩሉ ነገራት ክትሪኦ ከለካ ወላቲ ላስቲጉ ክሳብ ቴስዓ ዲግሪ ዓፂፍከያ ወላ ሓንቲ ክዕፀፍ ዝኽእል እዩ። ከምኡ ማልያታት ቅድሚ ሕጂ ሙሉእ ዝነበረ ዝያዳ ኣብዚ ከምዝውድእ ኮይኑ ማለት እዩ። ምስ ነፍስኻ ከዓ ጥበቕ ዝበለ ማለት እዩ። ከምኡ ኣብ እስፒኞሎ ንኸይኩርኳሐካ ሴላ ተባሂሉ ማለት እዩ ሙችእነት ዝፈጥረልካ ኣብ ናይ ሴላ ከዓ ዝያዳ ስፒኞ ኣገዳሲ ኮይኑ ኣብ ኩሉ ኣረኣየ ኸስ ክስራሕ ኣለዎ ተባሂሉ በትናቱ ዲዛይን ስፔሻል ዕጥቂ ተሰሪሑ። ከምኡ ከዓ እዚኣ ናይ ናትና ኤል ተስፋፂን ኣላትና ከም ኣብነት ኢና እዚአን ፈሊና ንዘን ዕጥቂ እምበር ናይ ዝተፈላለዩ ጋንታታት ካልእ ሃገራት ዘለዉ ንዚ ዕጥቂ እዮም ዝጥቀምሉ። ከም ኣብነት ግን እዚአና ልዕልናያ ኣለና። ከምኡ ከ ናይ ናትና ኤል ተስፋፂን ናይ ሙቪ ስታር ከምኡ ከም ናይ ሄኖክ ድማ ሳሰል ኩሉ እቲ ኮንፈርት ሎት ዕጥቂ ላስቲክ ፕላስ ፅቡቕ እዩ። ናይ ናትና ኤል ተስፋፂን እዚኣ ከዓ ከም ንዕዘቦ ዘለና ናይ ቢንያም ግርማያ ኤንኤስኤን ሎሚ ዓመት ምዛ ክለብ ኮይኑ ዝተፀንበረላ ኣብ ቱር ዲ ፍራንስ ከምኡ ተቐዳድምቲ ውን ይመፅኸ ናይ ቢንያም ግርማይ እንዳበሉ ፅበት ዕጥቂ እዚኣ ንዕዘባ ዘለና ከዓ ናይ ሚልካስ ማእከለ ቻምፒዮን ኤርትራ 2026 ምስ ክለቡ ኮይኑ ዝሳተፈላ ደሎ ማልያ እየ። ናይ ኣማኒኤል ገብረ ዝጋብሄር ነለትና ሊድል ትሪክ እዚኣ ከዓ ኣማኒኤል ገብረ ዝጋብሄር ነዊሕ ዓመት ተኸዲንዋ ዝሳተፈላ ደሎ እዩ። እቲ ማልያ ከምዚ ይመስል ካብኡ ንናብኡ ፍልይነት ኣለዎ። ገሊኡ ልጋብ ክብል ፀኒሐ፣ ገሊኡ ከዓ ቆራፅ ማለት እዩ። ጃስት ፓንታሎን ጥራሕ ሙሉእ ኮይኑ ኣብዚ ከዓ ናይ ላዕሊ ይመፅእ፣ ገሊኡ ካብዚ ክምለስ ፀኒሑ፣ ገሊኡ ከዓ ሙሉእ ኣሎ ማለት እዩ።
0: ናይ ላዕሊ ናይ ታሓትን እቲ ልግብ ዝበለ እዩ። እዚ ግን ዝፈላለዩ ናይ ላዕሊ በይኒ ናይ ታሕቲ በይኒ ኣይ ናይ ድምረፅ
1: ኣብ ምርጫ ናይ ተቐዳድምቲ እዩ። ቱታ ክህልወካ ቱታ ኣለካ ጂንስ ክትመርፅ ትኽእል ኢኻ። ኣብ ተቐዳድምቲ እዩ ግን መብዛሕትኡ ኣብ ናይ ትሬን ይጥቀምሉ ተቐዳድምቲ። ሕጂ እዚአን ንሪአን ዘለና ከም ኣብነት ኢና ኣምፂናያን እምበር ናይ ካልኦት ተቐዳድምትና እውን ኣሎ ኣምፂና ንሸጦ ኢና። ዝተፈላለየ ዕጥቂ ደሎ ናይ ኤሎ ዝተፈላለየ ናይ ኩለን ጋንታታት ኣለና ማለት እዩ። እዚአን ግን ከም ናይ ዓድና ተቐዳድምቲ ወኪልና ክንገልፀለን ፀኒሕና ማለት እዩ።

0: ሃገርና ኤርትራ ብባህርያዊ ጸጋታት ሃብታም እያ። ብፍላይ ከዓ ኣብ ህይወታዊ ብዙሕነት ማለት ብኣትክልትን እንስሳታትን። እዚ ዝኾነሉ ምኽንያት ሃገርና ብዘለዋ ጂኦግራፋዊ ኣቀማምጣን ዘለዋ ቅርፂ መሬትን እዩ። እዚ ቅርፂ መሬት ብሓፈሻ ኣብ ሰለስተ ክኽፈል ከሎ ቆላ፣ ከበሳ፣ ሓውስ ከበሳን ቆላን ተባሂሎም ድማ ይጥቀሱ። ካብዚ ዕሙቕ ኢልና ምስ ንሪኦ ድማ ናብ 6 ክምቀል ይኽእል። ሓደ ማእከላይ ከበሳ ማለት ከበሳ ሰሜናዊ ሓውስ ከበሳን ደቡባዊ ሓውስ ከበሳን፣ 2 ደቡባዊ ምዕራብ ቆላ፣ 3 ሰሜናዊ ምዕራብ ቆላ፣ 4 ምዕራባዊ ኣጻድፍ፣ 5 ምብራቃዊ ኣጻድፍ ማለት ሓምላይ ቅናት ሓዊስካ፣ 6 ምብራቃዊ ቆላ ማለት ገማግም ባሕሪ ሓዊስካ። እዞም ኣቐዲሞም ክጥቀሱ ዝጸንሑ ብስነ ማሕድሮም ኣብ 2 ከፊልና ክንሪኦም ንኽእል። ኣብ ዘቤትን ዘገዳምን ወይ ከዓ መሮርን ተባሂሎም ክጥቀሱ ይኽእሉ።
1: እቶም ናይ ዘቤት ንብሎም ዘለና መብዛሕትኦም ካብ ደገ ኣቐዲሞም ዝኣተውን ድሕሮም እውን ዝኣትዉ ዘለዉ ኣገደስቲ ዝኾኑ ክኾኑ ይኽእል እዮም። ካብኦም ብዘይንእስ እውን እቶም ናይ መሮር ደለዉና ብዙሓት ኣለዉና።
0: ኣትክልቲ ዘቤትን መሮርን ክህልውና ከለዉ ንሎሚ ብዛዕባ ዝብላዕ ፍረ ዘለዎም እሞ ኣብ ግዜ ክረምቲ ፍሪኦም ዝበጽሕ ወይ ዝበስል ናይ መሮር ኣትክልቲና ብዝያዳ ክንደስስ። ብመጀመርያ ናይ ፍረ ኣትክልቲ ዘቤት ዝኾኑ እሞ ሰባት ብጻዕሮም ተኸናኺኖም ዘፍርይዎም ምስ እንጠቅስ፣
1: እዚ ምናልባት ኩልና ጥዕምናያ እንዲና ዓመት ምሉእ ከየቋረፅና ኣራንሺ ንበልዕ ኣለና፣ ባናና ውን ንበልዕ ኣለና። ካልእ እውን ኣብዚ ቀረባ ግዜ ዝተኣታትዎ ነይሩ እዩ፣ ግን ብሰፊሑ ጠመተ ተዋሂቦ ዘሎ ከም በዓል ኣቨካዶ ኣሎ፣ ዘይትቡ ውን ኣለና፣ ፓፓያ እውን ኣለና። እዚኦም ከም በዓል ፓፓያ ዝኣመሰሉ እውን ዓመት ምሉእ ዳርጋ ዘየቋርፁ፣ ባናና ውን ከም ዝበልኩ ኣራንሺ እውን ዓመት ምሉእ ዘየቋርፁ ፍረታት ትዕድልቲ ዝኾነት ሃገር እያ ማለት እዩ። እዚኦም ናይ ዘቤት ዝኾኑ ማለት ብእንግሊሽ ክንሪኦ ከለና ዶሜስቲኬት ዝኾኑ ዘቤት ተገብሩ ኣብ ሕርሻዊ ዝተተኣታተዉ እዮም ማለት እዩ። እቲኦም ናይ መሮር ንብሎም ዘለና ግን እንታይ ይድፈልዮም? ዝኾነ ወዲ ሰብ ምትእታው ዘይገብረሎም ዝኾነ ንጥፈታት ዘየካይደሎም ብባህሪ ብናታቶም ድማ እናዓበዩ ፍረ ድህቡና ዝልግሱልና ዓይነት ኣትክልቲ እዮም ማለት እዩ።
0: ናይ ከበሳ ፍረታት ብሰንኪ ዝሑል ሙቐት ደንጊ ይበስል ንነዊሕ ግዜ ድማ ይጸንሕ። ኣብነት በለስ፣ ወይኒ፣ ፈኪ። ናይ ቆላታት ፍረታት ብሰንኪ ምውሳኽ ሙቐት ቀልጢፉ ወይ ኣቐዲሙ ዝበስል ኮይኑ ኣብነት ማንጎስ፣ ዘይቱን ዝፈርየሉ ኣዋርሕ ኣብ መወዳእታ መያዝያ ወይ ከዓ ሓምለ። ናይ ገማግም ባሕሪ ፍረታት ክሳዕ መስከረም ጥቅምቲ ብምዝርጋሕ ክረምቲ ምስ ቀውዒ ይራኽብ። ኣብነት ኣቨካዶ፣ ተምሪ።
1: ተምሪ ኣብ ኤርትራ ውሱን እዩ፣ ድሩት እዩ፣ ፀኒሑ ክኸውን ይኽእል እዩ። እዚ ተምሪ እዚ ሕጂ እንዳተተኽለ ብሰፊሑ ዝኸይደሎ እዩ ማለት እዩ። እዚ ብምሉኡ ናብ በዓል ገማግም ባሕሪ ዘሎ ሰሜናዊ ሕጂ እውን ናብ ደቡብ ገጹ ብብዝሒ ንተኽለሉ ዘለና ኢና። እዚ ቦታ እዚ ስኢልና ከይተጠቀምናሉ ዝፀንሓና ግን ዕቑር ሃብቲ ዘለዎ ናብ ረብሓና ክንቀይረሉ ዝከኣል ዝነበረ ቦታ ከይተጠቀምናሉ ፀኒሕና ኢና። ሕጂ ግን መንግስቲ ዕቱብ ኣድህቦ ሂቡ ዝሰርሓሉ ዘሎ እዩ። ብብዝሒ እናፍረና ካብ ደገ እንዳእተናን ነቲ ካብኡ ዝርከብ ድማ እንዳባዛሕናን ንቕፅለሉ ዘለና ሰዓት እዩ ማለት እዩ። ስለዚ

0: ፍራይ በፂሑስ ኣብ ዕዳጋ ናይ ክስትያት ክረአየሉ ዝጀሚሩ ስለ ዘሎ ኣገዳሲ ዝኾነ እዩ። ብትሕሶ ድማ ሃብታም እዩ ማለት እዩ። ምናልባት ኣብ ዝሓለፈ ግዜ እውን ኣብ መደብ ናይ ክስትያት ቀሪቡ ዝነበረ ፍርኡ እውን ንባዕሉ ቀሊኻ ጥሒንካ ከም ቡን እውን ክትጥቀመሉ ናብ ዝኽእል ወይ ካልእ መዓላ ናብ መስተ ክትጥቀመሉ ትኽእል ዝተበፂሕዎ ዘሎ እዩ ማለት እዩ። ስለዚ ብትሕዝቶ ሃብታም ዝኾነ እዩ።
1: ቀፂልና እንሪኦም ድማ ኣብ ሃገርና ዝዓበዩ ግን ከዓ ብዘይ ክንክን ደቂ ሰባት ኣብ ግዜ ክራማት ዝፈርዩ ተፈጥሮ ዝለገሰልና ናይ ፍረ ኣትክልቲ መሮር ዝኾኑ ከም በለስ፣ ምልዖ፣ ሳግላ፣ ዳዕሮ፣ ዓካት፣ ጋርሳይ፣ መቒዕ ዝኣመሰሉ እዮም።
0: እዚኦም ንጠቕሶም ምናልባት ምስ ውሱን ወቅቲ ክኸውን እንተኮይኑ ክንፈላለ ንኽእል ኢና። ገሊኦም ኣብ ሓጋይ ዝፈርዩ ኣለዉ። ድሕሪ ክራማት ምስ ወፀ ኣብ ሓጋይ ደሎ ግዜ ዝፈርዩ ኣለዉ። ኣብቲ ናይ ፅድያ ዝኾነሉ ግዜ እውን ዝፈርዩ ኣለዉ። ድሕሪኡ እውን ኣብ ክረምቲ ድማ ዝፈርዩ ኣለዉ፣ ፍሪኦም ዝህቡና ማለት እዩ። ስለዚ እቶም ዝተፈላለዩ ዘለዉና ዓይነት ግን ድሕሪ ክንጠቅስ ኮይና ጋባ፣ ዓበርካኻ ድበሃል እውን ኣሎ። ምናልባት ዓበርካኻ ሕጂ ብዙሕ ሰብ ኣይፈልጦን እዩ፣ ንሕና እውን ብዙሕ ደይ ንፈልጦ። ኣብ ሃዲ ግን ካብቶም ብሉፃት ኢሎም ዝፅውዕዎ ብግቡእ ክበስል ስለ ዘደናግር ጥራሕ ክኸውን ይኽእል እዩ። ኣብቲ ኣመጋግብኡ እንታይ እዩ፣ ጓሪ ክመስል ከሎ፣ ቀይሕ ክመስል ከሎ፣ መቐረት እውን ብዙሕ ደይ ብሉ ክፀንሕ ይኽእል እዩ። ናብ ምፅላም ገጹ ክኸይድ ከሎ ግን ኣዝዩ ሃዋ ሃዋ ዝመልሰልካ እዩ ተባሂሉ ካብ ዝጥቀሱ ሓደ ካብኣቶም እዩ ማለት እዩ። ካልኦት እውን ኣለዉና ማለት እዩ፣ ከም በዓል ኣውሒ። እዚ ምናልባት ብብዙሕ ዘይብላዕ ክኾን ይኽእል ግን ሓደ ቪታሚን ዘለዎ ካብቶም ኣገደስቲ ኣትክልቲ ናይ ሃገርና ኣግራብ ናይ ሃገርና እዩ ማለት እዩ። ካልኦት እውን ኣለዉና፣ ዓየ፣ ምልዖ፣ ኩመል፣ ሳግላ፣ ዳዕሮ፣ ብዙሓት እዮም። ከምዚ ኢልና ክንጠቕሶም ከለና ምልዖ ኣብዚ ሕጂ ክራማት ግዜ ዝፈረ እዩ። ኣቐድም ኣቢሉ ክጅምር ይኽእል እዩ። ኣብ በዓል ጉንበት ዘሎ ግዜ ጀሚሩ ግን ኣብዚ ውሽጢ ክራማት ናይ መጀመርታ ዘሎ እውን ዝፈሪ እዩ። ንሰብ ከማን ምልዖ ትብሎ ካብ ፅባቕኡ ካብ ህርፋን ናብኡ ዘለዎ እዩ ማለት እዩ። ብግቡእ እንድሕር በሲሉ ምቁር ጥዑምን እዩ። ምናልባት ብስእሊ ክርአ ከሎ እንተዝርዮ ወይ ድማ ብኣካል ክትሪዮ ከለኻ ሓቆም እዮም ባ እዚ ሲ ጓሪ ድመስል ምልኩዕ ፅቡቕ እዩ ኢልካ ክትዛረበሉ ዘኽእለካ እዩ ማለት እዩ።
1: በለስ ኣብ ወርሓት ሰነ ሓምለ ናሃሰ እቲ ቀንዲ ዝፈርየሉ ግዜ እዩ። በለስ ዝፈርየሉ ወቅቲ ኣብ ሃገርና ናይ ክረምቲ ምልክታዊ ማለት ሲምቦሊክ ካብ ዝኸውን መዋእል ኣቕፂሩሎም ኣብ ኩሉ ከባቢታት ከበሳ ዝሽየጥ እቲ ቀንዲ ምስላዊ ናይ ክረምቲ ፍሩታ ድማ ክኸውን በቂዑ ይርከብ። ብተለምዶ ናይ ጭንጫ በለስን ኣብ ጎልጎል ዝፈርን ተባሂሉ ድማ ይፅዋዕ።
0: ነዊሕ ዓመት ኣትዩ ኣባና መበቆላዊ ቀጥታ ኣይኮነን ዝተለማመደ ስለ ዝኾነ ግን ምስቶም መበቆላውያን ይዳርጋ ንቆፅሮ ንሕና። ምክንያቱ ነዊሕ ዓመታት ምስ መግዛእቲ ዝተኣታተወ እዩ። ኣብቲ ዓይነት እንድሕር ርኢና ኮይና ዝኩኒ ዝመስል ዝኩኒ በለስ ኢልና ንፅውዖ ኣሎ። ቢጫ ድመስል ኖርማል ኩሉ ሰብ ዝሪኦን ኣብ ዕዳጋ ዝርከብን ኣሎ። ፃዕዳ በለስ እውን ኢልና ንፅውዖም ኣሎና ማለት እዩ። ንመድሃኒት ድኾኑ ንብዙሕ ነገር መዓላ ዝውዕሉ ካብ ዕምባብኦም ንብዙሕ ጥራሕ ፍሪኦም ዝብላዕ ጥራሕ ይኮነ ታብታ ፍረ ዘላ ዕምባባ ውን ንባዕላ ረብሓ ዘለዎም እዮም ማለት እዩ። ኣብቲ ሕብረተሰብ እውን እንድሕር ርኢናዮ መብዛሕትኦም ካብ ደገ ዝነብሩ ዜጋታትና ናይ ዲያስፖራ ኢልና ንፅውዖም ናብ ኤርትራ መብዛሕትኦም ምስ ዕረፍቲ ግዜኦም ኣብ ክራማት እዮም ዝኣትዉ። ኣብ ክራማት ክኣት ከለዉ ምስቲ በለስ ብብዝሒ ዝረኣየሉ ብብዝሒ ድማ ቶም ዲያስፖራ ድኣትውሉን ክረአ ከሎ በለስ መፂኦም ይበሃል። ዋላ እውን እኮ ሕጂ ካብቲ ሓደ ሲምቦሊክ ዝኾነ ካልቸር ናህና እንምገቦ እዩ ማለት እዩ። ኩሉ ሰብ ድማ ብህርፋን ድፅብዮን ዝቕበሎን ተኽሊ ማለት እዩ።
1: ሳግላ ብጥሉሉ ማለት ብሓድሽ ይብላዕ። ኣንቂፅካ ወይ ከዓ ኮረንፎ ብምኽዛን ድሓር መዓልቲ ክብላዕ እውን ይኽእል። ዳርጋ ዓመት ሙሉእ ይፈሪ፣ ኣብ ግዜ ክራማት እውን ብብዝሒ ይፈሪ።
0: ሳግላ ንኣብነት እንድሕር ከይድና ሳግላ ካብቶም ምስ በዓል ዳዕሮ ዝምደቡ ምስ በዓል ሽባኻ ዝምደቡ እዩ። ገሊኦም ዝብልዑ ኣለዉ፣ ገሊኦም ዘይብልዑ ክህልዉ ይኽእሉ እዮም። ግን ሓደ ካብኣቶም ሳግላ ካብቶም ዝብልዕ እዮም። ሳግላ ብላዕ ኣይትቕላዕ ይበሃል። ንምንታይ እዩ ከምኡ ዝበሃል እንድሕር ርኢናዮ እውን ሓደ

0: ቅድሚ መቕረት ስለ ዘለዎ ነቲ መቕረቱ ድማ ካልኦት ተፀባእቲ በላዕቲ እውን ኣብ ውሽጡ ስለ ዝኣትዉ ሓሰኻ ድማ ስለ ዝገብር ከም ጣዕምናቱ ስለዚ ኣብ ውሽጡ ሓሰኻ ክፀንሐ ክእል እዩ ተባሂሉ ሳግላ ብላዕ ኣይትቕላዕ ይበሃል እዩ። ስለዚ ካብቶም ምቁራት ዘለዉና እዮም እዚኦም ብሓድሽ ከሎ ክትበልዖም ከለካ ዝበለፀ ክኾን ይኽእል እዩ። ተዘይኮይኑ እውን ኣንቂፅካ ንተወሰነ እዋን ማለት ነዊሕ ከይከውን ይኽእል እዩ። ኩሉ ኣብ ነዊሕ ግዜ እንዳደኸመን እንዳተበላሸወን ክኸይድ ይኽእል እዩ። ግን ንነዊሕ ግዜ እውን ኣንቂፅካ ክፀንሕ ዝኽእል ኮረንፎ ተባሂሉ ይፅዋዕ ማለት እዩ፣ ብምንቃፅናቱ ማለት እዩ።
1: ዓካት ኣብ ገማግም ሩባታት ጋሽባርካን ካልኦትን ይርከብ። ዓመት ሙሉእ ፍረ ዓካት ይርከብ፣ ግና እቲ ዝበዝሐ ኣብ ውዕያ ኣዋርሒ እዩ።
0: ዓርኮብ ኮባይ ሓደ ካብቲ ሲምቦሊክ ዝኾነ ናይ ኤርትራ እዩ ማለት እዩ። ብብዝሒ ኣብቶም ሩባታት ናይ ኤርትራ ዘሎ ዓበይቲ ሩባታት ከም በዓል ናይ ጋሽ ባርካ፣ ዓንሰባ፣ ኣብዚኦም ከባቢታት እዚኦም ኣብ ገማግም ናይ ሩባ ኣብ ከባቢኡን ዘሎ ቦታታት ዝፈሪ እዩ ማለት እዩ። ዓካት ብዙሕ ረብሓ ኣለዎ። ኣብ ክረምቲ ክትረኽቦ ትኽእል፣ ሙሉእ ዓመት ሙሉእ ኢኻ ክትረኽቦ ትኽእል። ሕጂ ፍሪኡ ኣገዳሲ ዝኾነ ከም መስተ ክትቆመሉ ትኽእል፣ ክወፀሉ ዝኽእል ኣለዎ ማለት እዩ። ካብታ ፍረ ኢና ንዛርብ ዘለና ሕጂ። ኣብታ ፍረቲኣ እውን ኣብ ውሽጣ ዘሎ ንመልጎም መስርሒ፣ ንካልኦት ቅርፂ መስርሒ ክንጥቀመሎም ንኽእል ድሕርዚ እውን ኣለውና ማለት እዮም። ስለዚ ብዙሕ ረብሓ ኣለዎ። ብዓብዪ እቲ ገረብ እንድሕር ከይና ተባዕታይን ኣንስታይን ኣሎ። እቲ ተባዕታይ ዝበሃል ተሪር እዩ። ስጋ ምንፃፍ ናይ መንገዲ ባቡር ክኾን ዝኽእል፣ ኣብ ግዜ ገድልታትን ዝነበረለዉ ንድፍዓት ክፃወር ስለ ዝኽእል ተሪር ስለ ዝበሃል ክጥቀምሉ ዝፀንሑ ኣቦታትና ናያታትናን እዩ ማለት እዩ። ካልእ እውን ንብዙሕ መዓላ ናይ ላኻናቱ ዘሎ ናብ ዘንቢል፣ ተንኮቦት፣ ካልኦት ቅርፅታት ክስርሓሉ ዝኽእል ኣብ ኢንዱስትሪ ዓብዪ ረብሓ ዘለዎ ኣትክልቲ ናና እዩ ማለት እዩ። ስለዚ ዕሽሽልካ ክረአ ዘይግቦ ተኽሊ እዩ።
1: ጋርሳይ ኣብ ደሮቅ ቆላ ዝርከብ ቋጥቋጥ ኮይኑ ኣብ ጉንበተ ሰነ ይበስል። መቒዕ ፍርኡ ምጥሖ ወይ ኣጉሉም ተባሂሉ ይጽዋዕ። ጋርሳይን መቒዕን ኣብ ግዜ ደርቂ ህጹጻት ምግቢ ኮይኖም የገልግሉ፣ ከምኡ ድማ ከም መድሃኒት ይጠቕሙ።
0: ጋርሳይ መብዛሕትኡ ኣብ ድሩቕ ዝኾነ ቦታታት እዩ ዝበቁል ማለት እዩ። ሓደ ካብቶም ኣብ መቒዕን ጋርሳይን ኣብ ግዜ ደርቂ ክኾን ከሎ ምግቢ ኮይኑ ሰባት ዝምገብዎም እዩ፣ ወይ ድማ ጥሜት ክኸውን ከሎ ዝምገብዎም ዝረኽብዎም እዮም። ኣብ ደርቂ ጋርሳይ ካብቶም ሓደ ትፃወሩ ሓደ ዓይነት እዩ ማለት እዩ። ሓደ ፅቡቅ ዝኾነ ፍረ ኣለና ማለት እዩ። እሱ እውን ካልኦት እውን እዚኦም ሕጂ ኣብ ክረምቲ ዝበፅሑ ኢና ንዛረብ ዘለኹ እምበረ ኣድኣድ ሂብና ኣብ ሓጋይ እውን ብዙሓት ከምኡ ኣለውና። በዓል መሶቃ፣ ሓበኔ፣ ካልኦት ዝበሃሉ እውን ኣለውናና። ኣሽቱ ዝኾኑ ዓይነት ፍሪኦም ደቀቕቲ ዝኾኑ

ዓብዪ ኣግራብ እዩ። እዚ ድማ እዚ ምናልባት ኣብ ተወሰነ ድሩት ናይ ሓውሲ ከበሳ ክርከብ ዝኽእል እዩ። ሓውሲ ከበሳ ናብ ቆላን ገፁ ዝርከብ እዩ። ግን ኣብ ሰዓት እዚ እናበረሰ ይኸይድ ኣሎ። ምናልባት ተመሊሰ ድሓር ክሪኦ ክእል ኹን ወይ ድማ ተጠቀስኮውን ፅቡቅ እንድዩ ንጥሪት ኣቁፅልቱ እንዳ ጉንዱን እንዳ ቆረፁ ስለ ዝህብዎ እንደለዉ ኣብ ምብራስ ገፁ ይኸይድ ኣለዉ ማለት እዩ። ሓደ ካብቲ ፀገምና እምበር ፍሪኡ ኣብ ውሽጡ ዝርከብ ትሕዝቶ ኣብታ ፍረ ዘሎ ከም ፀባ ልዑል ቪታሚን ሲ ዘለዎ ተኽሊ እዩ። ስለዚ ኣገዳሲ ዝኾነ እዩ እውን ሕጂ ኩሎም ክንሪኦም ከለና እዞም ዓይነት ኣግራብ ናይ ፍረ ኣግራብ ኢልና ንፅውዖም ብቪታሚናት ሃብታማት ዝኾኑ እዮም። ኩሎም ድማ ክንጥቀመሎም ንኽእል ኢና። ንኣብነት ኣበንጉል ኣይጠቀስኩልካ ክኸውን ይኽእል እዩ። ኣበንጉል ሓደ ካብቶም ኣብ ሓጋይ ኣብ ካልእ ግዜ ዝበቕሉ ስለ ዝኾኑ ኣብ ክራመት ኣይትረኽቦን ኢኻ። ፍሪኡ ግን ልክዕ ከምዚ ካልኦት ንረኽቦም እዚ ናይ ፉል ድመስል ማለት ክስራሓሉ ዝኽእል ኣብ ውሽጡ ዘለዎ እዩ ትሕዝቶ። ሕጂ ኩሎም ብትሕዝቶ ሃብታማት እዮም። ሓምታ ዝበሃል ኣብ ግዜ ቀደም ኣብ ዝነበረሉ ኣብሲሎም ይበልዕዎ ኣብ ግዜ ጥሜቶም ዘ

0: ገልሉ ዝነበሩ ተክሊ ናይ ክስታይ ምኳኑ ፍረ ምኳኑ እፈልጥ እየ። ግን ብኣካል ኣነ ኣጋጣሚ ኣይተጓነፈንን ወይ ድማ ኣይፈለጥክዎን ኣለኹ። ማዕረ ምፆ ተባሂሉ ዝፅዋዕ ዓይነት ተክሊ ኣሎ። ምናልባት እዚኦም ሰግራብ ኣይኮኑን፣ ኣብ ታሕቲ ባይታ ለመም ኢሎም ዝኸዱ ምስ ንኣሽቱ ኣትክልቲ እዮም ማለት እዩ። ክልተ ዓይነት ዓሌት ድማ ኣለውና ኣብኦም ክንሪኦም ከለና፣ ሓደ ኩሉ ሰብ ዝፈልጦ ቀይሕ እዩ። እቲ ሓደ ግን ናብ ፅልም ኢሉ ዝኸይድ ናብ ሓሞኩሽታይ ድሓር ድማ ናብ ፅልም ኢሉ ዝኸይድ ፅልም ኢሉ ክኸይድ ከሎ ድማ ስጋብ ክንዲዚ ዝኣክል ደለዎ እዩ። በቃ ዳርጋ ናብ ወይኒ ዝቀራረብ እዩ። እንዲ ኣነ ኣጋጣሚ ብንእሽተይ ከለኹ እየ ኣብ ገጠር ምስ ከድኩስ ኣብኡ ረኺበ ምስ ጣዓምኮ ስጋብ ሕጂ ኣብ ውሽጠይ ዘሎ ጣዕሚ መቐረትን ከስተማቕሮ ዝኽእል እዩ ማለት እዩ። ብከምኡ ከማን እቲ ከባቢ ነዚ ክበልዑ ዝኽእሉ ይዕዋፍን ለመምታን እውን ስለ ዝመፅዎ ኣራዊት ኣብ ትሕቲኡ ይርከብ እዩ ተባሂሉ ስጋብ ድፅዋዓሉ ገባብል ገለምታት እዩ ማለት እዩ። ስለዚ ኣለውና ብዙሓት እዮም ማለት እዩ። ከምዚ ዓይነት ትጠቕሶ ዘለካ እውን
1: ኣብ ግዜ ክረምቲ ኣብ ትሕተ ባይታ ዝፈርዩ ምስ ንርኢ ኣሽንጦ፣ ሻንገ፣ እኽታ፣ ኣፍዕሾ ወይ ማያፅግቢ፣ እኹርታ፣ እዚኦም ኣብ ግዜ ክረምቲ ብስሮም ዝፈርዩ ከይጠበስካ ዝብልዑ እዮም። ቃንጥሻ፣ ካብ ቃንጥሻ ኣጉለ ዝበሃል ዓይነት ኣብ ከበሳ ኣብ ግዜ ክረምቲ ኣብ ጉይላ ኣብ ናሓሰ ዝፈርዩ ከም ምግቢ ተሰርሑ በሲሉ ወይ ተኸሺኑ ይብላዕ።
0: እዚኦም ኣስማቶም ኣብ ተፈላለየ ዓይነት ኣስማት ክህልዎም ይኽእል ኣብ ገሊዩ ኣሽንጦ ርእሲ ቆልዓ ኢሎም ዝፅውዕዎም፣ ግን ኣብ ካልእ ኣኺታ ኢሎም ዝፅውዕዎ ከምኡ እንዳበለ ኣብ ከከባቢ ይፈላለየ እዩ። ግን ንኣብነት ኣሽንጦ ኩሉ ሰብ ዝፈልጦ ኣብ ኩሉ ቦታ ድማ ድዝውተር እዩ። እዚኦም ኣብ ትሕቲ መሬት ልክዕ ከም ናይ ድንሽ ምናልባት ከምኡ ኮይኖም ዝፈርዩ እዮም። ኣብ ሲልካ ድማ ምብላዕ ዘየድልዮም እዮም። እንታይ እዩ ደኣ ኣብ ዕቤቶምን ወይ ድማ ኣብቲ ምትእታታዎምን ቀጻልነት ዘየብሉ ስለምንታይ ኦምከ ናብ ምፍራይ ደይከድና እንድሕሪ ኢልካ እቲ ዝህቦ ፍረ ንኣሽቱ ስለ ዝኾነ ኣብቲ ካልእ ፍረ ስለ ዘድህብ ናብ ዕዳጋ ስለ ዘድህብ ይቲ ህዝቢ እምበር እዚኦም ብትሕዝቶ ሃብታማት እዮም። ሰባት ድማ ክጥቀምሎም ዝኽእል እዮም። ሰብ ከማን ምትእታው ዘየድልዮ ክንክን ብምግባር ክዕቀቡ ዝግብኦምን ረብሓ ዘለዎምን ዓይነት እዮም ማለት እዩ። ከም በዓል ኣሽንጦ ንብሎም ዘለና ማለት እዮም። ማያፅግቢ ኢሎም ዝፅውዕዎ ንኣብነት ኣሎ። እንታይ እዩ ማይ ኣብ ውሽጡ ስለ ዝሕዝ እሱ ክትበልዖ ከለኻ ልክዕ በቃ ከምዚ ኣብ በረኻ ፀኒሕኻ ዘርውየካ እዩ ማለት እዩ። እዚ ሕጂ ምስ ገሊኡ ቦታታት ስለ ድፅዋዕ እምበር ማያፅግቢ ወይ ካልእ ሽም ኢሎም ዝፅውዑ ኣስማት ኣለዉ። ሕጂ ብዙሓት እዮም ዘለዉና። ገሊኦም ካብቶም ዝጠቕስዎም ብጣዕሚ ዝገርመካ ስጋብ ክንዲዚ ዝኸውን ናይ ሰራውር ዘለዎ እዩ። እዚ ሰራውሮም እዚ ድማ ክብላዕ ዝኽእል ተባሂሉ ድፅዋዕ ዝነበረ ኣብ ሰዓት እዚ ግን ኣብ ምፅናት እዮም ዘለዉ። እዚኦም ዳርጋ ኣለው ኢልካ ተሓትትካዮም የለን እዮም ዝብሉካ። ስለዚስ ዓበይ ዕቱብ ዝኾነ ስራሕ ይፅበየና ከም ዘሎ እዩ ከረዳእና ዝኽእል ማለት እዩ።
1: ዓይነት ሓምሊ ኮይኖም ኣብ መሮር ዝዓብዩ ኣብ ግዜ ክረምቲ ዝፈርዩ በሲሎም ድማ ዝብልዑ ምስ ንርኢ ከም ሓምሊ ጊደበሉ፣ ሓምሊ ኣድጊ፣ ሓምሊ ሽበኒ፣ ሓምሊ ብርናሃዮ ወዘተ ክጥቀሱ ይኽእሉ።
0: ሳላ ጊደበሉ እግሪ ተተኺሉ ብዙሕ ንኩሎም ኣለዎም በብናቶም ማለት እዩ። ምክንያቱ ገድሊ ኤርትራ ሓደ ካብቲ ፅምኢ ጥሜት ኩሉ ድፃወሩሉ ግዜ ብዝነበሩሉ ግዜ ኣብ በረኻታት ረኪቦም ድማ ዝጥቀምሎም ዓድታት እውን ክረምቲ እኽለን ትሕዝቶአን ኩሉ እናወዳኣሉ ዝኸዳ ኣሕምልቲ በሊዐን ሓዲረን ክረምቲ ዝወፃሉ ግዜ ድማ የለን ኣይኮነን፣ ካብዚ ዝቀልል ክስታይ ኣይኮነን። እዚኦም ኣብ ብዙሕ ድማ ኣብ ዓድና ኣብ ብዙሕ ቦታ እዮም ዝርከቡ። ንሕና ግን ክንጥቀመሎም ስለ ዘይፀንሐና ኢና። ኣብዚ ሰዓት እዚ ሓንቲ ከበስረካ ማለትታይ ማለት ሚኒስትሪ ሕርሻ ነዚኦም ኣድህቦ ሂቡ ኣብ ምርምር ኣብ ትሕቲ ውሽጢ ናብ ዘቤት ክኣትዉ ዝኽእሉሉ ሰብ ድማ ክጥቀመሎም ክኽእል ኣብ ምፍራይን ኣብ ምዕቃብን ኣብ ምብዛሕን ይርከብ ኣሎ። ስለዚ ኣብ ዝመፅእ ግዜ ኣብ ውሽጢ እቲ ንምገቦ ኣብ መጋግባና ተኣታትዮም ብስሩዕ ድማ ቐጻልነት ብዘለዎ መንገዲ ክንምገቦም ክር

ከም መቐፀልታ ናይቲ ኣቐዲምና ክንገልፆ ዝፀንሕና በብናቱ ፓርቲ ናይ ካስኮ ናይ ዕጥቂ ናይ ጫማ ኢልና ከምኡ ካ ተቀዳድምቲ ኣብ ናይ ውሽጣዊ ክወዝቦ ዘለዎ እዚአን ሓደሽቲ ኩሉ ተቀዳዳማይ ዘዘውትሮ ማለት እዩ። ዝያዳ ጭዋዳ እንተ ደኺሙ ከመይ ጌርካ ፀባ ሓድሽ ተቀዳዳማይ ኮንካ ዝተባሃለካ ትሬን ድዩ ወይ ናብቲ ውድድር ኣቲኻ ናብ ዓወት ትበቅዕ እዚአን ከም ክረቲን ተባሂለን ክረቲን ተባሂለን ጭዋዳ ሳይዝ ይውስኸ ማለት እዩ። ኣብዚአን ክረቲን ማለት እዩ ገለገለ ኣሎ ክሳብ 1 ኪሎ 2 ኪሎ ግድን ዘወስኸካ። እዚአን ንሪአን ዘለና ከዓ እቲ ኣዋሳስድኡ ኣብ ውሽጢ ኣለዎ ስኮብ ማንካ መሳሊ ኣብ ናይ 250 ሚሊ ሊተር ጌርካ በፅቢፅካ ትሰትዮ ማለት እዩ። ከምኡ ገለ ሰባት ዝልከ ይመስሎም ወይ ኣይኮነን እዚአን ናይ ማንካ ዓቂንካ በፅቢፅካ ትሰትየን እየን ማለት እየን። ከምኡ ከዓ ኣብ ናይ ዚ ወይ ፕሮቲን ይበሃል ወይ ፕሮቲን ጎልድ ስታንዳርድ እዚአን ወይ ፕሮቲን ከዓኒ ነቲ ማስል ሓድሽ ሰብ ኮንካ ከመይ ጌርካ ሎማዓንቲ ደኺምካ ፅባሕ ሓይልኻ ከመይ ገይሩ ተተኪኡ ይሓድር። ግድን ተቀዳድምቲ ጥራሕ ደይኮነ ኣብ ዝተፈላለየ ክወዝዎ ይረአዩ ኣብ ናይ ቦዲ ቢልደር ወላ ገለገለ ተቀዳድምቲ ኣብ ናይ ደገ ዝተፈላለየ ሰብ ይወዝ እዩ። ገለ ሰብ እውን ኣሎ ምስ ፅማቅ ድወዝዞ ማለት እዩ። ከምኡ እዚ ሕጂ ወላ ሓንቲ ገብረካኒ ፀገም ዘለዎ ኣይኮነን እንቃቆሖ ስጋ እቲ ፕሮቲን ዝበሃል ዓሳ እሱ ተዘይረኺብክያስ ኣብዚ ኣብ ከም ምርጫ ተኣትሉኻ ማለት እዩ። ካብ ናይ ስጋ ዓሳ እንቃቆሖ ኢልና ከዓ እቲ ቀንዲ ዝፈልዩ ከዓኒ እንቃቆሖ ስጋ ኢልና ዶንጊ ክሰርሕ ከሎ እዚ ግን ዝያዳ በቲ ትወዝዶ ቀልጢፉ ናብ ስራሕ ስሩሕ ይጅምር። በቲ ዝሰርሐሉ መንፅር ከዓኒ ብልጫ ናይዚ ከዓ ምስኡ ኣብቲ ናይ ስጋ ዓሳ እንቃቆሖ ኢልና ምስኡ ፋት ኣሎ። እዚ ግን ንበይኑ ፕሮቲን ጥራሕ ማለት እዩ ፋት የለሎ ማለት እዩ። እሱዩ ብልጫ ክልተ ብልጫ ቀልጢፉ ይሰርሕ ናብ ስሩሕ ይጅምር ቀልጢፉ ተኸላይ ከዓኒ ፋት የብሉን ፕሮቲን ጥራሕ ትረክብ ኣለኻ ማለት እዩ። ዓቐን ከዓ ካርቦሃይድሬት ኣለዎ ማለት እዩ። ከምኡ እዚአን ከዓ ተወሰኽቲ ኤስኤስ ይበሃላ ተቀዳድምቲ መብዛሕትኡ ኣብ ብራኳ በፅቢፆም ዝወዝዎ እዩ። እዚአን ኤስኤስ መብዛሕትኡ ኣብ ብራኳ በፅቢፆም ዝያዳ ኤነርጂ ሂበካ ሓይሊ ሂበካ ማለት እዩ። ዜና ኣለዋና ጀል ተባሂለን ይፅውዓ ተቀዳድምቲ ዝወዝዎን ኣብ ውድድር ማለት እየን። ዜና ኣብ ድወዝሉ ንገለ ሰከ ደቃይቅ ኤነርጂካ ሓፍ የብሎ ማለት እዩ። እዋ ከይዱ ከዓ ክሳብ 30 ደቂቅ ቁሩብካ እንዳጎደለካ ይመፅ ማለት እዩ። እዚን ዳርጋ ይመሳሰል እዩ። እዚ ብቡራኳ መልክዕ ይውሰድ፣ እዚ ከዓ ብጀል ይውሰድ ማለት እዩ።

0: ሕራይ ናሆም ፅቡቅ መግለፂ ክትበና ፀኒሕካ ክግለፅ ዝግብኦ ዘይተገልፀ ከሎ ክእል እዩ። ግን ሎሚ ኣብዚ እናተኪርና ንተኸታተልቲ መብርህን ስለ ዝደለና ነና ዝሃብካ ና መብሪ ብስሚን ብስም ተኸታተልቲ ንምስልካ ብዛዕባካ ከዓ ክንፈልጥ ተቀዳዳማይ ከም ዝነበርካ ፈልጥ እየ ንተኸታተልቲ ንካ ክፈልጡካ ስለ ዘለዎም ዝረሃብካ መግለፂ ከዓ ሓደ ሞያዊ ከም ዝሃቦ ክርድኡ ምእንታን ድሕረ ባይታኻን በፅሕካ ዘለካ ደረጃን
1: ኣነ ተቀዳዳማይ ናሆም ኣኮነን ይበሃል። ኮርስ ካብ ዝጅምር ዳርጋ 13 ዓመት ኣለኒ። ንእሽተይ ቆልዓ ከለኹ ወዲ 13 ዓመት ከባቢ ጀሚረ ማለት እዩ። እዚ በፂሐ የደለኹ ከዓ ብሳልሳይ ዲቪዥን ናይ ማውንቴን ጀሚረ ካብ ሳልሳይ ዲቪዥን ከምኡ ንኣሽቱ ጋንታታት ምስ ዋርሳይ ጋንታ ኣኪለ ባሕሪ ደሰልጥና ከምኡ ከዓ ካብ ሳልሳይ ዲቪዥን ናብ ካልኣይ ዲቪዥን ምስ ጋንታ ክለብ ኤሪተል ተፀንቢረ ናብ ቀዳማይ ዲቪዥን ሰጊረ ክሳብ 7 ዓመት ከባቢ ምስ ጋንታ ኤሪተል ከይደ ማለት እዩ። ምስ ክለብ ደንደን ከዓ 2 ዓመት ገይረ ነይረ ማለት እዩ። ካብኡ ቀፂለ ኣብ ናይ ዞባ ማእኸል ካብተን ዓበይቲ ዝበሃላ ውድድራት 2 ቻምፒዮን ዞባ ማእኸል 2019 20 ኣብ ቀዳማይ ዲቪዥን ቻምፒዮን ኮይኑ ዕውት ከምኡ ከዓ ዙር ዞባ ማእኸል 22 23 ከዓ ኣብ ናይ ዙር ዞባ ማእኸል ቀጠልያ ማልያ ወሲደያ ማለት እዩ። ከምኡ ኣብ ናይ ቻምፒዮን ኤርትራ ቶፕ 10 ዝተዓወት ኩሉ ኣሎ ናይ ዩሲኣይ ስልጠና ወሲደየ ሳውዝ ኣፍሪካ ከምኡ ከዓ ናሽናል ቲም ምስ በዓል ዳንኤል ተክለ ሃይማኖት ምስ ዓበይቲ ኣሕዋተይ ዙር ኣልጀርያ ተሳቲፈ ደሓኒ ከምዚ ዓይነት መሳሊ ኣሎ። ካብኡ እናብኡ ከዓ ኣብዚ ሕጂ ከዓ ንኣሹ ተቀዳድምቲ ቆልዑ ንኸሰልጥን ብዙሕ ፕሮግራም ገይረ ምስ ዓበይቲ ኣሕዋተይ ደሕጉዝን ኣለዎ ማለት እዮም። ገጅፍ መደብ ኣለና ንኣሽቱ ቆልዑ ከመይ ጌርና ናብ ዝለዓለ ደረጃ ንክበፅሑ በቲ ዝሓለፍናዮ ተመክሮ ከምኡ ከዓ ዝተምሃርናዮ ናይ ስልጠና ዩሲኣይዲ ብዙሕ ሓገዝ ሓቲተ ካብ ዓበይቲ ኣሕዋተይ ኣብ ናይ ምስልጣን ይርከብ ኣለኹ። ሕጂ ጀሚሮ እዮ ምስ እዛ ስራሕ ሓዳሻ። ስለዚ ኣምላኽ ይሓግዝ ከተባውዕና ሞራል ክቡና ከዓ ካብ ብዙሓት ሰባት ጌጋታት ክህሉ ይኽእል እዩ። ካብዚ ዝገለፅክዎ ፍቲነ የ ድብል ምበር የሕሊፈ የብልኒ እቶም ዓበይቲ ኣሕዋተይ ዝያዳ ክገልፅዎ ከለዉ ዝያዳ እቲ ሰብ ብልክዕ ክርድኦ ይኽእል ናተይ ከዓ እትን ዓቕመይ መግለፂ እዚአነን በቲ ዝተረድኦም ክርድእዎ ዘይተረድኦም ከዓ ኣብ ስራሕ ይመፅኦም ጥዕ ገይሮም ተተወኪሶምኒ ካብ ሰብ ሓቲተ ድ ወይ በቲ ኣነ ዝፈልጦ ተመኩረይ ጥዕ ገይረ ናብ ተዓዘብቲ መልእኽቲ ክሕልፍ ይኽእል እየ ማለት እዩ።
0: ብወገና ከዓ ተቀዳዳማይ ብሽክለታ ናሆም ኣኮነን ስለቲ ኣብ ስራሕካ ንፅኢና ምቕሉል ኣቀባብላ ጌርካ ዝተቐበልካና ብዛዕባ ዘለዎ ትሕሶ ናይ ዝገዛ ክገልፅልና ምካልካ ብስመይን ብስም ተኸታተልትን ከመስግነካ ፈቱ ኣብ ቀፃልካ ብሰፈልን ብሰፍሕን ትሕዝቶ ዘለዎ መደብ ክንረኸ ተስፋ ይገብር ንዝሃብከና መብርህ ግን እኽእል እዩ ከመስግነካ ይቀኒለይ
1: ቴንክ ዩ።

ባርከስ ዝኸበርኩም ተኸታተልቲ መደብ ማእገር ንክልተ ሰዓት ክፍኖ ፀንሐ ናይ ኣየር ሸፈንና ኣብዚ ዛዚምና ኣለና። ከምዚ ኣብ ቅድምን ድሕርን ትሕዝቶ መደባትና ክትከታተለዎ ፅናሕኩም። ኣብ ከባቢ እንዳ ማርያም እትርከብ ትካል መሸጢ ብሽክለታን ናይ ኣቑሑ መቀያየርን ናብኣ ብምምፃእ ምስ ተቐዳዳማይ ብሽክለታ ናሆም መኮነን ንሓፈሻዊ ኣብ ብሽክለታ ንዝርከብ ዕጥቂ ካስኮ ጫማ ካልእን ክገልፀልና ፅኒሑ ብዝሃበና መብረ ድማ ገለ መረዳእታ ሒዝኩም ክትኮኑ ተስፋ ንገብር። ንስለ ምክታልኩም ኣዝና ነመስግን። ምስ ሰኣላይ ሰሎሙን ኣብርሃ ብምዃኑ ምሳኹም ሓቢረ ፅንሐ። ምስ ዝቕፅሉ ትሕዝቶታት መረባት ኤሪቲቪ ሰላም መዓልቲ።

0: ሰላም ከመይ ወኢልኩም ክብራት ተኸታተልትና። እዚ ዶክተራት ኣብ ስቱድዮ እዩ። ንሎሚ ከም ወትሩ ፍልይ ዝበለ ዛዕባ ሒዝና ቀሪብና ኣለና። ባልዕ መዓናጡ ዝብል ዛዕባ ነዚ መብርሂ ንክትበና ዶክተር ሄርሜላ ጎይቶኦም ካብ ኮማዊ ሆስፒታል ጎዳይፍ ምሳና ኣላ። እዛ ርእሲ እዚ ኣገዳሲ እዩ። ብናይ ዶክተር ምክሪ ጥራሕ ዘይኮነ ናትኩም ሕቶታት እውን ብቴሌፎናትና ክንቅበል ኢና። ስለዚ ምክታልኩም ክትቅፅሉ ብትሕትና ይሓትት። ዶክተር እንኳዕ ሰላም መጻኺ። ከምዚ ክበሃል ዝፀንሐ ባልዕ መዓናጡ እዩ ዛዕባና ክኸውን። እዛ ርእሲ እዚ ዳርጋ ኣብ ብዙሕ ክፋላት ናይ ሕብረተሰብና ዝረአ ሕማም ምዃኑ ትግምት። ስለዚ ከመይ እዩ ባልዕ መዓናጡ ኣብ ዓድና ምስ ከመይ እን ዝኣመሰሉ ዕድመ እዩ ዝረአይ? ብሓፈሻዊ ጥንቀታቶም እንታይ ኣሕፀር ኣቢል ክምእተዊ ኣገዳስነቱ እውን ዛዕባ እዚ ሰብ ክከታተሎ ምእንቲ እንታይ ምክሪ ትብና?
1: ባልዕ መዓናጡ ክንብል ከለና ሓደ ገፊሕ ኣርእስቲ እንድዩ ኣፀብ ኣቢልና ክሪኦ እንተኮይና ግን ብዘይካ ካብ ቫይረስ ወይ ባክቴሪያ ዝመፅእ ዝተፈላለዩ ቦእታታት ኣብ መዓናጡ ናህና ብምስፋር ወይ ካብቲ ንበልዖ መግቢ ብምምጋብ ወይ ረክስታት ብምምፃእ ወይ ማዕበስቲ ብምምፃእ ዝተፈላለዩ ጠንቂ ከምፅሉ

0: ዝኽእሉ እዮም ኢልና ክንኣፅቦ ንኽእል። ኣገዳስነቱ ብጣዕሚ ኣገዳሲ እዩ። ምክንያቱ ክሳብ ዝተፈላለየ ናይ ሞት ፀገም ከይተረፈ ከምፅኡ ዝኽእሉ እዮም። ገሊኦም ኣብ ማዕናጥና ነዊሕ ግዜ ብምፅናሕ ድሒሮም ክረኣዩ ዝኽእሉ ኮይኖም፣ ገሊኦም ከዓ ሸንሾ ምልክታት ዘምፅኦም ኣብ ከመይ ዝበለ ሰብ ዝበልካያ ከዓ መብዛሕትኡ ግዜ ኣብ ህፃናት ንነብሶም ክከናኸሉ ወይ ፅሬቶም ክሕልው ዘይክእሉ ሽቓቕ ኣብ ዘይብሉ ቦታ ዝቕመጡ ሰባት ብሓፈሻ ምስ ፅሬት ዝተኣሳሰር ነገር ይብል ማለት እዩ።
1: ዶክተር ዝበዝሕ እዋን ናብቲ ናይ ማዕናጡ ባልዕ ክንዛረብ ተደ ኮይና ሰብ ዝበዝሕ ግዜ ዝፈልጦም እቶም ንኣብነት ጃርድያ ሓቢ እንዳበልካ ክኸየድ ከኣል እዩ። ስለዚ ሓደ ብሓደ ክንሪኦም እቶም ባልዓት ናይ ማዕናጡ ብጃርድያ ክንጅምር። ጃርድያ እንታይ እዩ? እንታይ ዓይነት ሕማም እዩ? ጠንቁ እንታይ እዩ? ብከመይ ዝመሓላለፍ? እንታይ ዓይነት ዕንወት ወይ ፀገማት ናይ ጥዕና ይኸትል?
0: ጃርድያ ፕሮቶዝዋይ ብእንግሊሽ ኮይና ብክላሲፊኬሽን ክሪኦ እንተኮይና ማለት እዩ። ሕጂ ጃርድያ እንታይ እዩ ዘምፅት የለና መብዛሕትኡ ግዜ ሕማም ጃርድያሲስ ኢና ንብሎ ወይ ከዓ መልከፍቲ ናይ ጃርድያ ማለት እዩ። ብጠንቂ ብምንታይ እዩ ዝመፅእ? መብዛሕትኡ ግዜ ካብ ሰብ ናብ ሰብ እዩ ዝመሓላለፍ። እዚ ማለት ሓደ ጃርድያ ዘለዎ ሰብ ኣብቲ ቀልቀሉ ትንቀቕሖ ወይ ከዓ ኣብ ስእሊ ንሪኦ ዘለና እቲ ፕሮቶዝዋ ማለት እዩ። እሱ ኣብ እቲ ትሮፎዘይትናቱ ኣብ ቀልቀል ምስ ወፀ ምስ መግቢ ወይ ምስ ማይ ተሓዊሱ እቲ ሰብ ካልእ ሰብ ወይ ድማ እቲ ሰብ ምስ ዝወስዶ እቲ መልከፍቲ ብከምኡ ይመፅእ። ሕጂ ብማይ ማይ ፊልተር ዲ ንጥቀም እንተኮይና ፊልተር ትገርካዮ ወይ ከዓ እንተፍሊሕካዮ ክሞቱ ይኽእሉ እዮም። ኣብ ቬጀቴብል ኣብ ኣሕምልቲ ከዓ ኩክ እንድሕር ዘየብሲልናዮ ከዓ ክመፁ ይኽእሉ ማለት እዩ። ሕጂ ክቐተሉ እንተኮይኖም ሲ ብምውዓይ ብምብሳል ክጠፍቁልና ይኽእሉ። ሕጂ ብዚ ኣብ ስእሊ ዝርአ ዘሎ እዚኦም ኣብ ታሕቲ ንሪኦም ዘለካ ምስቲ ቀልቀል ተሓዊሶም እቶም ትሮፎዛይት ወይ ከዓ ቲሲስት ዝበሃል ከዓ ትንቀቕሖናቶም እዚ ኣብ ማይ ወይ ኣብ ምግቢ ምስተሓወሰ ምስኡ ሓዊስና ምስ ንበልዖ እዩ እቲ መልከፍቲ ዝመፅእ። ሕጂ ካብ ሩባ ማይ ምስታይ ቀልቀላኡ ሰብ ዝወፀሉ ብፍላይ ምስዝኸውን እቲ መልከፍቲ ብከምዚ ክመፅእ ይኽእል።
1: እቲ ምልክታቱ ከመይ እዩ? ምናልባት እስከቲ ጃርድያ ዝሓመመ ሰብ ወይ ዝተታሓዘ ብጃርድያ ዝተለኽፈ እንታይ ዓይነት ምልክታት እዩ ዝህብ?
0: ምልክት ሕጂ ግዲ ናይ ኮነ ምልክት ክገብር ኣብ መብዛሕትኦም ሰባት ጃርድያ ከለዎም ምልክት ዘይ ብሎም ክኾኑ ይኽእሉ እዮም። ወይ ከዓ ሲምፕል ከም ቅርፀት ኔርካ ኔርካ መንፋሕቲ ኣብ ገለገለ ሰባት እውን ናይ ድርቀት ነገር ከርኢ ይኽእል። እቲ ኣኪት ወይ ድማ ሽዑንሽዑ ክመፅእ ናብ ሕክምና ከምፅኦም ዝኽእል መብዛሕትኦም ሰባት ግን ውፃኣት ምስ ዝገብር እዩ። እዚ ከዓ ደምን ምጉልን የብሉን ሽታ ዘለዎ ውፃኣት ምስኡ ጋዝ ነገር ይገብር ማለት እዩ። ከምዚ ምስእሊ ዝረአ ዘሎ ጋዝ ክኸውን ይኽእል፣ ቅርፀት፣ መንፋሕቲ፣ ዝተፈላለዩ ነገር ናይ ሽውሃት መዕፃው፣ ተምላስ ኩና ሓደሓደ ግዜ ክረአ ይኽእል። እዚ ምልክት
1: በዚ ሕማም እዚ ድሕር ተታሒስካ እዚ ክትብለ ፀናኸ ምልክታት ክጥቀስ ክከኣል እዩ። ግን እንታይ ኣሉታዊ ሳዕብን ኣለዎ እዚ ሕማም እዚ ብፍላይ? እንታይ ዓይነት ሕክምና ክንክን ከይግበረሉ?
0: ሕክምና ክንከን ናይ ጃርድያ ሕጂ ኣብ ሕክምና ምስከድካ ውፅኣት ተሎ ዋሕዲ ናይቲ ብላድ ፕሬሽር ናት ወይ ዝቐፅለ ምዝጎድል ፈሳሲ ንህቦ ማለት እዩ። ብኣፉ ክወስድ ምዝኽእልካ ኦኣርኤስ ይወስድ። ተወሳኺ ግን ነቶም ጃርድያ ንምቕታል መድሃኒት ኣሎ፣ ኢትሮንዳዞል፣ ቲንዳዞል ነበልና ንግቦም ማለት እዩ። ክንከን ናይ ጃርድያ ጥሬት ምሕላው ጥራሕ ቀልቀል ብግቡእ ምጉሓፍ ሽቓቕ ምጥቃም ፅሬት ንድሕር ትሕሉ ኮንካ ብዓብኡ ሕማም ክመፀካ ውን ኣይክእልኒ ካብሓደ ሰብ ተሓይሙ ነቲ ኣብ ከባቢኡ ዘሎ ሰብ ወይ ኣብ ገዛ ዘሎ ንኸይልክመውን ፅሬት ናይ ነብሱ ብምሕላው ቀልቀል ብግቡእ ብምጉሓፍ እቲ ሕማም ክንከናኸኖ ንኽእል ማለት እዩ።
1: ሓራይ ዶክተር ህርሜላ ከም ብዙሕ ግዜ ዝስማዕ ኣብ ሕብረተሰብና ወይ እውን ኣብ ቆልዑ ብፍላይ ሕማም ኣሜባ ዝበሃል እዩ። ኣሜባ ኸ ከመይ እዩ? እንታይ ዓይነት ሕማም እዩ? እንታይ ጠንቂ ዘለዎ? እቲ ዘለዎ ምልክታት ከ ከመይ ዝመስል? ብዝግባእ እተዘይተሓኪሙ ኸ እንታይ ኣሉታዊ ጥዕናዊ ኣስያ የምፃልና?
0: ኣሜባ ዳርጋ ምስ ጃርድያ ዳርጋ ሕደ ብዙሕ ድፈላለዩ ነገር የብሎምን ኣብቲ ምልክት ገዲፍካ ማለት እዩ። እቲ ሕማም ልክዕ ከም ናይ ጃርድያ ብመልከፍቲ ብኣሜባ ዘተለኸፈ ሰብ ካብ ምግቢ ወይ ካብ ማይ ዝተበከለ ምዝወስድ እዩ ዝመፅእ ማለት እዩ። እዚ ኸ ካብ ቀልቀል ናይ ሰብ ከምቲ ዓንቲ ወይ ዝበልናዮ ብዝተበከለ ብኡ ምዝመፅ እዩ። ምልክት ልክዕ ከም ናይ ጃርድያ ክኸውን ይኽእል። ገለገለሰብ ምልክት ኣለዎ፣ ገለሰብ ከዓ ምልክት ዘይብሉ ክፀንሕ ይኽእል እዩ። ግን ውፅኣት ናይ ብኣሜባ ዝመፅእ እንድሕር ኮይኑ ደምን ምጉልን ዝተሓወሶ ይኸውን ማለት እዩ። ካብ ናይ ጃርድያ ዝፈልዮ ካልእ ነዊሕ ግዜ ምሳኻ ተፀኒሑ ከዓ ከም ክብደት ምጉዳል ክረአ ንኽእል።
1: ምልክታት ኣብ ዝቕርብላቲ ቅርፀት። ስለዚ እንታይ ብምንታይ ክፍወስ ከ እንታይ ዓይነት ክንክን ከይና ንገብር ኣብ ኣሜባኸ?
0: ልክዕ ከም ናይ ጃርድያ መድሃኒት ንጥቀም ሜትሮንዳዞል፣ ቲንዳዞል። ሕጂ ኣሜባ ቀንዲ ክፍወስ ዘለዎ ቀልጢፉ ንብሎ ካብ ናይ ጃርድያ ነገር ምክንያቱ ኮምፕሊኬት ክገብር ይኽእል እዩ። ኮምፕሊኬት ማለት

0: ሊትራሊ ሳቢናት ከም ጻልጋ ኸሊ እንተዘይ ተፈዊሱ እወ እንድሕር ወላት ምልክት ዘይብሉ ከሎ ኣሜባ እንድሕር ነይርዎ እቶም ባልዕ ካብቲ መሓናጡ ወፂኦም ብሰራዊ ደም ገይሮም ናብ ፀላም ከብዲ ናብ ሳምቡ ከምኡ ናብ ሓንጎል ይኸዱ ኣብኡ ከዓ ከምዚ ምጉሊ ዝሓሰ ሕበጥ ወይ ከዓ ኣብሰስ ንብሎ ይፈጠር ማለት እዩ። ሕጂ ኣብ መዓናጡ ጥራሕ ዝተሰረተስ ኣይኮነን ትናቱ ሕማም ካብኡ እውን ይቐፅል
1: እዩ። ምናልባት ኣብዚ ስእሊ ቅሪብ ክለኺ ኦርኤስ እውን ጠቂስ ክለኺ ከም ኣካል ፍወሳናይ እዚ ሕማም እዚ እስከ ቅርብ ንእሽተይ መብሪ ከዓ ክትብና ብዛዕባ ኣብ ገዛ ከመይ ጌርና ኢና ኦርኤስ ንሰርሕ ከመያ ትገብር ከዓ ንእሽተይ መብሪ ክትብና
0: ቀንዲ ኣገዳሲ ነገር እንድ ውፃኣት ኣለካ ኮይኑ ካብቲ ውፃኣት ንላዕሊ ዝገድል እቲ ፀቕጥንምካ ምሕላው እዩ። ውፃኣት ባዕሉ ዘይኮነ ፀቕት ለካ ትቐንዲ እቲ ፀቕጥንምካ ምስ ዝጎድል ኮልደማይ ኣይዘውር ኒያብ ኣካላትካ ንስኡ ከዓ ናብ ሞት ቃልዓካ ዝኽእል። ስለዚ ካብ ንብ ሕክምና ጥራሕ ምፅባይ ኣብ ገዛ ኦርኤስ ብምንታይ ንሰርሕ እዩ ዝብል ዘሎ ኣብ ሓንቲ ሊትሮ ማይሲ ካብ 4 ክሳብ 6 ማንካ ሽኮር ናይ ሽኮር ጌርና ፍርቂ ማንካ ከዓ ጨው ነፍልሖምሽ ኣዝሄልና ንጥቀመሉ ንኸእል ኢና ማለት እዩ። እዚ ቀልጢፉ ነቲ ፀቕጥለምና ንምድያብ ይጠቅም ካብ ጥሩሑ ማይ ጥራሕ ምስታይ
1: ፅቡቅ። ዶክተር ብድሕሪኡ ክንሪኦ ንኽእል እቲ ሓቢ ዝበሃል ካ ኣሎ ሓቢ ሕቢ እውን ብተመሳሳሊ ባልዕ ናይ መዓናጡ እዩ። ሓቢ እውን ቀፃሊ ይስማዕ እዩ ሓቢ ሓሚምካ ክበሃል ሰብ ሰሚዕ ኢና። ስለዚ ሓቢ ኸ እንታይ እዩ? እንታይ ዓይነት ሕማም እዩ ዘሎ? ጠንቅታቱ ከበይ ዝብገስ? ምልክታቱ እንታይ እዩ? ተዘይተፈዊሶ ከ እንታይ ዓይነት ፀገማት ከም ዘለዉ ኣስዋናቱ ከ ግለፅልና ሞ ጠቃሊል ክክትብና ይክልሃል።
0: ሓቢ ቴፕ ወርም ኢና ንብሎ ካብቶም ናይ ፍላት ወርም ዝበሃሉ ብክላሲፊኬሽን ክሪኦ ከለና ምስኦም እዩ ዝኸይድ ካብ ኣሜባን ጃርዲያን ፍልይ ዝበለ እዩ ማለት እዩ። ሓቢ ክትጥቃዕ እንድሕር ኮንካ ጠንቂ ሓንቲ እያ መብዛሕትኡ ግዜ ዘይበሰለ ስጋ ምውሳድ። ስጋ ከብቲ ክኸውን ይኽእል፣ ስጋ ሓሰማ ክኸውን ይኽእል። ክልተ ዓይነት ሓቢ እዩ ዘለና፣ ካብ ናይ ሓሰማ ንረኽቦን ካብ ናይ ከብቲ ንረኽቦን። ምስ ከባቢና መብዛሕትኡ ግዜ እቲ ናይ ስጋ ናይ ከብቲ ይበዝሕ ማለት እዩ። ምልክት ከዓ ከምዞም ንሪኦም ዘለና ብዞም ስእሊ ስፓጌቲ እዮም ዝመስሉ ንዋሕትኦም ክሳብ 10 ሜትሮ ቁመት ኣብ ሓደ ሰብ ክፀንሕ ይኽእል እዩ ማለት እዩ። ሓደ ሓቢ ክሳብ 10 ሜትሮ እዩ ዝንፀንሕ። እዚ ከዓ ከወፅ ከሎ ግን ብሙሉ ኣይወፅን እዮም እንዳተቆራረፁ፣ ከምዚ ንሪኦ ዘለና ብስእሊ እንዳተቆራረፁ ኣብ መቕመጫ ወይ ኣብ ቀልቀል ይፀንሕ። ምልክት ናቶም ምስ በዝሑ ነቲ መዓናጡ ሰብ ዘጨንቕዎ ቅርፃ ትገብር፣ ስለ ዝመልእ ዘሎት መዓንጣውን ሸውሃት ይዓፁ። ቀልጢፍካ ጠሚ ግን ከዓ ሸውሃት ክዓፁ ይኸውን ማለት እዩ። እዚ እቲ ሳይክል ናትኡ ካብ ቀልቀልቶም ተቆራሪፆም ዝወፅ ዘሎ ኣብ ውሽጦም ንቀቕሖ ኣሎ። እዚ ንቀቕሖ ምስ ሳዕሪ ወይ ምስዝኾነ ተሓዊሱ ምስ ፀንሐ ዋላ ምስ ማይ ተንከብቲ ምስ ወሰድኦ ኣብ ስጋናተን ኮፍ ኢሉ ዝፀንሕ ማለት እዩ። ናቶም ላርቫ ሽዑ ንሕናት ስጋ ከየብሰለና ምስ ንበልዖ እቲ ላርቫ ኮልና ንወስዶ ኣለና ማለት እዩ። ዳሕራይ ከምዚ ምስእሊ ንሪኦ ዘለና ቁመቱ ይፀንሕ። ታስ መስመር ኣብ ታሕቲ ዘላ 30 ሴንቲሜተር እያ ቁመቱ ናይ ተሓብስ ርዮ ክንምንታይ ይኸውን ኣሎ ማለት እዩ። ክፍዋስ ይኽእል እዩ መድሃኒት ምውሳድ ፕራዚ ኮንተን ሓንቲ ከኒና ይኸመንታ ክሎ ንኸሃቡ ማለት እዩ። ብጣዕሚ ቀሊል እዩ፣ ግን ከኣናኡ ከይበፅሐ ከሎ ቀጢፍካ ምሕካም። ካልኣይ ዘይበሰለ ስጋ ከዓ ዘይምውሳድ ማለት እዩ።
1: ስለዚ ዶክተር ምናልባት እዚ ሕማም እዚ እንተዘይተፈዊሱ እንታይ ኣሎታዊ ፀገም እዮም ፃልና?
0: ሕጂ ከምቲ ኣቐዲመ ክብሎ ፀናሕኩ ክልተ ዓይነት ሓቢ እዩ ዘለና፣ ኣብ ሓሰማ ዝፀንሕን ኣብ ከብቲ ዝፀንሕን። ሕጂ ኣብ ሓሰማ ዝፀንሕ ባዕልና ነውፅኦ ዘለና ሓቢ ትንቀቕሖናቶ ማለት እዩ። ተመሊስና ንሕና ምስ ንወስዶ እቲ ላርባ ኣብ ጭዋዳታት ናህና ክቕመጥ ትኽእል። ሕጂ ኣብ ጭዋዳ ድሓን እዩ፣ ካብኡ ሓሊፉ ኣብ ሓንጎል ወይ ኣብ ካልእ ቦታ መዝፀንሕ ግን ጥረ ይገብር። ልክዕ ከም ጥረ ንሪኣ ዘለና ሕጂ ኢሜጂን ማለት እዩ። ፀሊም ፀሊም ፀሊም ዘሎ ብምሉኡ ሰብ ሕጂ ብባይብስ ማለት እዩ ተተመልኪታትላ ዘላ እዚኣ ሕጂ ማይ ዝመልአ ከምዚ ላርቫ እዮም ኣብዚ ደለዉ እዚኦም እቶም ሓሳኹም ማለት እዩ። ብሓደ ወገን በቲ ሓደ ወገን ቶም ሓቢ ንሪኦም ዘለና እዞም ፀሊም ዘለዎ ብዝሕ ዘለዎ እዞም ኢሜጂንግ ዘላታ በቃ ልክዕ ከምዚ ካንሰር ፋሕ ዝበለ ካንሰር ኣብቲ ርእስና ይመሉ ማለት እዩ። እዚ ከዓ ሕማም ርእሲ ዝተፈላለዩ ጠንቅን ጋብ ፀልካ ከ ንክፍወስ እውን ኣዝዩ ኣዝዩ ኣፀጋሚ
1: ሓደገኛ እዩ ብጣዕሚ። እቲ ብካልእ ሕማማት ኣብ ሓንጎል ዘጋጥም ፀገማ ስብ ሰንኪ እዚ እውን ይኽሰተካ ማለት
0: እዩ። ካልእ ሕማም እውን ይደናግረካ እዩ። ብጣዕሚ ኣሸጋሪ እዩ። ንክትፈልዮ እውን ፀገም
1: ኣሎካንሰር ናይ ሓንጎል
0: መሳሳ ምልክት እውን ኣገሓደ።
1: ስለዚ ቀፃሊ ምክትታል ዘድልዮ ሕማም እዩ። ብድሕሪኡ ቀፃሊ ብፍላይ ኣብ ቆልዑ ዝረኣይ ከዓ ፈገ ዝበሃል ባለ እዩ። ብዛዕባ እዚ ከ እንታይ ትብልና ዶክተር?
0: ፍጋ ክንብል እንተኮይና ዝበልከ ብጣዕሚ ኣብ ዓድና ብፍላይ ብተደጋጋሚ ዝርአ ሕማም እዩ። እዚኦም ከዓ ደጋ ኩሉ ሰብ ፈልጦ እዩ። ፃዕዱ ሓሰኮ ብመቕመጫ እዮም ዝወፁ ምስ ቀልቀል ተሓዊሶም ማለት እዩ። ቤንመፅእ እዚ ፍሉጥ እዩ። መብዛሕትኡ ግዜ ሽቃቅ ኣብ ዘይብሉ ቦታ እዚ ሕማም እዚ ኣዝዩ ብተደጋጋሚ ይርአ። እዚ ከዓ እቲ ቀልቀል ኣብ ሓመድ እዩ ዘሎ። ስለዚ እቶም ሓሰኮ ወይ ንቀቕሖ ናብቲ ሓመድ ምስ ከዱ ኣብኡ ምዝፃወቱ ብፍላይ ቆልዑ ኢዶም ኣብ ኣፎም ይእቱ ኢዶም ከይተሓፀቡ ይበልዑ። እዚ ቀልቀል እውን ብግቡእ ኣይፀርን እዩ ኣይጓሓፍን እዩ ዘሎ። ስለዚ ብከምዚ ይመፅእ ማለት እዩ። ምልክታቱ መብዛሕትኡ ግዜ ሰሓ እዩ። ቆልዓ ክብደት ኣይወስኽን መብዛሕትኡ ግዜ ንሪኦ ማለት እዩ። ሰሓ ከ ይገብር። እዚኦም እዮም እቶም ፍገል ፀዓዱ ሓሳኮ ብጣዕሚ ደቀቕቲ እዮም። ኣብ ቀልቀል ብምውፃእ ብብዙሕ እዮም ከዓ ዝረአዩ ማለት እዩ።
1: ስለዚ ከንፍወሳ ስታ ፅሬት እያ ማለት እዩ።
0: መድሃኒት ኣለዎ። እዚ ከዓ ክፍወስ ተኮይኑ ሓደ ሰብ እንታይ ሓይሙ ደጋ ኩሉ ሰብ ስለፍቲ ገዛ ዝሓምም ደጋ ብምልኦ እቲ ፋሚሊ ክሕከም ዘለዎ ፅሬት ሸቃቅ ምጥቃም ኢድካ ብግቡእ ምሕፃብ ብፍላይ ኣብ ቆልዑ ከዓ ምክንሃ ማለት ቆልዑ እዮም ዘምፅቆ መብዛሕትኡ ግዜ
1: ፅቡቅ። እዞም ትሪኮሪስ ዝበሃል ሕማም ከዓ ኣሎ ኢልክዮ እዚ ብዛዕባ እዚኦም ከዓ ብዙሕ ዓይነት ሰማዕ ሰሚዕና እውን ኣይንፈለጥን ኢና፣ ግን እስከ ብዛዕባኡ ከዓ ግለፅልና እንታይ ዓይነት ፀገም እዩ እንታይ ኣሉታዊ ይሕልክላኽ ወይ ጥዕናዊ ፀገም ከየምፅሉና ክትገልፅለይ?
0: እዚኦም ሕጂ ደጋ ዊፖርም ኢና ንብሎ ማለት እዩ። በትናህና ዛ ባህርዮም ከለና እዚኦም ኣብ ስእሊ ንሪኦም ዘለና ንቀቕሖናቶም እዩ ኣብ ቀልቀል ዝወፁ ማለት እዩ። ናይዚኦም ፍሉይ ዘብሎም ተመሓሳኮ ንደጋ ይወፁን እዮም። ጥራይ ሰሓ እዩ ዝገብረልካ ሰሓይ ገብረልካ ነይሩ ነይሩ ውፃኣት ገብረልካ ክእል እዩ፣ ግን ጠቀንዲናቶም ምልክት ኣብ ሰሓይ እዩ። እዚ ውልክዕ ከም ናይ ትፍገ ካብ ቀልቀል ዝመቱ ንቀቕሖ እዚኦም ንሪኦም ዘለና ንቀቕሖ ኣብ ቀልቀል እዮም ፀንሑ ብግቡእ ምዘይጓሓፍ እቲ ንቀቕሖ ናብ ኣፍናን ጥእቲናዮ ናብ እኹላት ወርም ይቕየሩ ማለት እዩ። ኣብ ውሽጢ ኣትዮም ኣብቲ መሃንቱስ እዩ ቦትኦም ዝኾኑ መብዛሕትኡ ግዜ። እዚ ኣብቲ መሃንቱስ ዘለቶም ፃዕዳ ፃዕዳ ከምዚ ደርጋ ተሸኪሎም እዮም ፀንሑ ካብኡ እቲ ምልክት ከዓ ሰሓ ሰብ መቕመጮ ይሓካ ማለት እዩ።
1: ብዛዕባ ኣስካሪስ ከ ምናልባት ክንቅፅላ ከለና ኣስካሪስ ዝበሃሉ ባልዓት
0: ኣስካሪስ ናይ ካብቶም ራውንድ ዎርም ኢና ንብሎም እዚኦም ብዙሕ ኣይስምዑን እዮም። ንደገ እውን ኣይወፁን እዮም። እቶም ሓሳኮ መብዛሕትኡ ግዜ ኣብ ውሽጢ መዓናጡ እዮም ፀንሑ። ካብ ንቃቑሖ እዩ ክሳብ ክንዲ ዝዕቤት ዘለዎ ሓሳኻ ኣብ ዎርም ዝኸውን ኣብ ከብድና ማለት እዩ። ሕጂ እንታይ እዩ ዝገብር እዚ ሓንሳብቲ ንቃቑሖ ምስኣተወ ብመዓናጡ ክሳብ ግዝፊ ይውስኽ፣ ቆመት ይውስኽ፣ ካበይ ዝውስኽ ተየልደኸ ካብቲ ንበልዖ ዘለና ምግቢ እዩ ዝወስድ። ስለዚ እቲ ሰብ ዝኣኽለ እንዳበልዐ ከሎ ግን ዓፀቦ ይገብረሉ ማለት እዩ። እንዳበልዐ ከሎስ ኣይውስኽን እዩ ክብደት ወይ ቆመት ማለት እዩ ብፍላይ ቆልዑ። ስለዚ ዓፀቦ ተቐንዲ ምልክት እዩ። ምስኡ ቅርፀት ብዙሕ ያብ ዝገብሩ ብጣዕሚ ኣብ ዝበዝሕሉ ግዜ ከዓ ክሳብ ማዕበስቲ ማዕናጡ ክገብሩልና ይኽእሉ ማለት እዩ። እቶም ንቀቕሖ ሓንሳብ ክሓልፉ ከሎ ብሳንቡቅ ገጾም ዝኸዱሉ ስቴጅ ስለ ዘሎ ኸ ናይ ኒሞኒያ ምልክት እውን ክገብሩልካ ይኽእል እዮም።
1: እቲ ምልክታት እዩ እዚ ከምዚ ዓይነት ምልክታት ኣሎ። ጥሬት እያ እዚኣ እውን ተመሳሳሊ ተመሓሳኹ ግን መጠን ክንደይ ነቲ ማዕናጡ ከም ዝኣብስዎ ዘርኢ ስእሊ እዩ። ራይ ካልእ እዚ ብዓንቃሪባ እዩ ዝፍለጥ ባልዕ እውን ኣሎ ብዛዕባ እዚ እንታይ ትብልና ዶክተር?
0: እዚ ዘናይ መወዳእታ ዝቐረብናዮ ማለት እዩ ካብቶም ኮመን ዝኾኑ ኣብ ቦታ ናይ ኢልና ዝሓሰብናዮ ዓንቃሪባይ ወይ ከዓ ሁክዎርም ፍልይ ዘብሎም ካብቶም ካልኦት ብስቲ መሓናጡ ዝፈጥሩ ዝበልናዮም ማለት እዩ ብቀልቀል ኣይኮኑ ዝመሓላለፉ ወይ ድማ ብኣፍካ ይኮንካ እንዳኣትውቶም ላርቫ ማለት እዩ። ከምዚ ብስእሊ ንሪኦ ዘለና ከምዚ ዘደንዝዝ ኢንዛይም ኣለዎም። ስለዚ በቲ ኣጋርና ወይ ኣዳውና ይኣትዉ ብገይሮም ካ ብሰራዊር ደም ገይሮም ናብ መዓናጡ ክኣትዉ ይኽእሉ ማለት እዩ ከምዚ ንሪኦ ዘለና።
1: ሕራይ ዶክተር ንቴሌፎን ናይ ዕድላት ናይ ተኸታተልቲ ክንህብ ኢና ክንቅፅል ኢና ከዓ ንሕና ክቡራት ተኸታተልትና ናይ ሎሚ መደብና ብዛዕባ ባልዕ መዓናጡ ዝብል ኣርእስቲ እዩ ዘለና። ኣብዚ ኣርእስቲ እዚ ዘለኩም ሕቶታት ንዶክተር ሄርሜላ ብቐጥታ ብቁፅ ቴሌፎናትና 12 24 54 ወይ ድማ 12 24 74 ክድውሉልና ትኽእሉ ኢኹም። ካብ ሕጂ ሰዓት ጀሚርካ ናይ ቴሌፎን ዕድል ከፊትና ከም ዘለና ክንሕብር ንደሊ። ሕራይ ዶክተር ክሳብ ናይ ቴሌፎን ፀውዒ ድመፀና እዚቲ መስርሕ ናይቲ ኣንቃሪባይ ምሕልላፍ እዩ ስከ ምናልባት እዚ መስርሕ እዚ ከመይ ከም ዝመስል ክትገልፅልና?
0: እዎ ሕጂ ካብ መጀመርያ ቤተ ማዓንጣ ዘላታ ክንጀምር ትቀልቀል ምስ ወፀ ማለት እዩ ኣብኡ እቶም ንቀቕሖ ናይቶም ህክወርም ኣሎ። ሕጂ እቲ ንቀቕሖ ላርቫ ክዝፍጠር ንድሕር ኮይኑ ኣብቲ ከባቢኡ ዘሎ ማይ ወይ ሓመድ ወይ ዘለዎ ቦታ ይኸይድ። ከምዝስእሉ ንሪኦ ዘለና ሕጂ ኣብቲ ቆፅሊ ፀኒሕ ሎ ወይ ከዓ መሬት ፀንሕ ማለት እዩ። ሕጂ ጥራሕ እግርኻ ኣብ ትኸደሉ ግዜ ክኣደን ዘይዞም ንዓኻ ብዙሕ ይርዳእካኒ ናብ እግርኻ ገይሮም ይኣትዉ ማለት ክሳብ ሰራዊት ደም ዝረኽቡ ብድሕሪኡ ብደም ገይሮም እንዳሓለፉ ብሳምቡእ ገይሮም ኣብ መወዳእትኡ ናብ መዓናጡ ይኸዱ ማለት እዩ። እዚ ከዓ እዚ ትሪኦ ዘለና ስእሊ ስኒ ኣለዎ ህቆም ስለዝታይ ዝገብር ኣብቲ መዓንጣ ስኑ ተኸሉ ይሕዞ ሕጂ ካብኡ ደም እንዳመፀወ እዩ ዝምገብ ሕጂ ክሳብ ካብ ንእሽተይ ዝነበረ ብጣዕሚ ደቂቕ ዝነበረ ክሳብ ዓብዪ

0: ክኸውን ይኽእል ማለት እዩ። ኣይፈልዎን እዩ በቃ ነቲ ደም እንዳመፀወ ዝነብር። ስለዚ እቲ ሰብ ዋሕዲ ደም ይገብር ማለት እዩ። ተወሳኺ እውን ስለዘይደን ነቲ ከባቢ ከምዘይረግእ ስለ ዝገብርዎ እቲ ሰብ ቀጻሊ ብኣፉ ወይ ብቀልቀል ደም ከምዘምልስ ወይ ከዓ ብቀልቀል እውን ደም ከምዘውፅእ ይኸውን ማለት እዩ። ሕጂ እቲ ምልክት ቀንደብዙሲ ናይ ዋሕዲ ደም ምልክት ኢና ክርኢ ማለት እዩ።
1: እዚቲ ምልክታት ናይ ዋሕዲ ደም ሰንኩ ዝስዕብ ማለት እዩ። ዶክተር ሕጂ ምናልባት እዞም ኩሎም ክጠቕሶም ፀናሕና ባልዓት መለለይ ኣለዎም ዶ? መርመራታት ጌርካ ክፍለጥ ክኣል ዶ? መዓሲኻ መርመራ ክትገብር ዘለካ እስከም ትገልፅልና።
0: ዝኾነ ናይ ቅርፀት ምልክት ድዩ ናይ ውፅኣት ምልክት ድዩ ዘይንቡ ነገር ኣማዕናቱ ኣብ ዝስማዓና ንሕክምና ከይ ንኸእል ኢና ንክትፈልጦም ብጣዕሚ ይቀሊል እዩ። ቀልቀል መርመራ ምግባር ጥራሕ ማለት እዩ። እዞም ውሎም ክሎም ፀናሕና ነናቶም ዓይነት ቀቑሑ ኣለዎም። እዞም ኣብ ስእሊ ዘለዎ እውን ፃዕዳ ፃዕዳ ዘሎ ነናቶም ቀቑሑ ኣሎ። ሕጂ እንታይ ዓይነት ረክሲ ይመፅሉ ወይ እንታይ ዓይነት ባልዕ እዩ ደሎ ኣብቲ ሰብ እውን ብመርመራ ብምግባር ጥራሕ ክትፈልጦ ትኽእል ኢኻ። ተወሳኺ ካብቲ ማለት እዩ ብጣዕሚ ዓበይቲ ምስ ዝኾኑ ከም በዓል ፍገ ከም በዓል ሓበ ግን መርመራ ብዘየድሊ በዓሎም ቶም ሓዛ ኮን ደገ ስለ ዝወፁ ዘሎ እሱ በዓል እኩል ሓበሬታ ይኮነና ማለት
1: እዩ። ምስ ባልዕ ናይ ማዕናጡ ዝረአይ ምልክታት ይመሳሰል እውን ስለዝኾነ ንዓይ ከምዚ መድሃኒት ወሲደ ሞ ጠቂማት እኒያ ወይ ይጠቕመኪ እዩ እንዳተባሃለ ክወሃብ ንሰሚዕና ሞ ኣብኣገባብ ፈዋውሱ ክንገብሮ ዝግባአና ጥንቃቐ እንታይ እዩ? መድሃኒትካ ብዝግባእ ምውሳድን ዘይምውሳድን ክኸትሎ ዝኽእል ሳዕቤናት እንታይ እዩ? ንሓቢ ዝፈወሰ ንጃርድያ ክፍውስ ክኽእል ድ ወይ ንካልኦት ክፍውስ ክኽእል ድዩ? ስለዚ ብዛዕባ ኣፈዋውሳ ዝምልከት ገለ መብርሂ ክትብልና።
0: ሕጂ እቲ ኣፋውሳ መብዛሕትኡ ግዜ ብግሩፕ ኢና ንፈላለዮ ማለት እዩ። ሕጂ ኣሜባን ጃርድያን ረግ ኣብ ሓደ ግሩፕ ስለ ዘለዉ እቲ መድሃኒቶም እውን ሕደ ይኸውን ሓቢ በይኑ ይኸውን ማለት እዩ። በዓል እዚኦም ካብ ፍገ ጀሚርካ ክሳብ ዞም ሆኮር መፅሕናዮም ዘለ ከዓ ዳጋ ናብ ሓደ ስለ ዝመሳሰሉ ከ ናቶም ኣለዎም ግን ግዜ ይፈላለ እዩ። ንኣብነት ንፍገ ናይ ሰለስተ መዓልቲ መድሃኒት ክትቦ ከለካ ናይ በዓል ሆኮር እንትኮይኑ ግን ኤክስተንድ ይገብርቲ ግዜ ማለት እዩ። ሕደ ኣይኮነን ካልኣይ ከም ብዝሒ ናይቶም ወርምስ ከም ምልክት ናይቲ ሰብ ነበልካ እውን ትኸይድ ወላ ሓቢ ባዕሉ ሓንቲ ከኒና ጥራሕ ትህቦ ናይ ማዓናጡ እንድሕር ኮይኑ ከም ዝበልናዮ ናብ ርእሲ ዝኸይድ እንድሕር ኮይኑ ግን ንነዊሕ ፀንሕ መድሃኒት እዩ ዝወስድ። ስለዚ መድሃኒት ክቀያየር ኣይክእልን እዩ። ካልኣይ መርመራ ከይገበርና ብፍላይ ብንቀቕሑ ድፍለጡ ኮይኖም እንታይ ዓይነት ባልዕ ምዃኑም ክንፈልጦ እውን ባዓልና እውን ኣይንኽእልና። ንሕና ባዓልና እውን መርመራ ኢና ንገብረሎም ብመርመራ እዩ ዝፍለጥ። ስለዚ ሬዚስታንስ እውን ከይተምፅእ ካልእ ሽግር እውን ከይምፅእ ምእንቲ ስእል ካብ ገዛኻ መድሃኒት ትወስድ ይብልካ። ብተደጋጋሚ እዩ ድሰምዖ ከማስ ኣነ ጃርዲ ኣለኒ ኣነ ኣሜባ ኣለኒ ይብሎ ሕዱር ሕማም ኣይኮነን ተተፈዊሱ ወዲ እዩ። ግን ካብ ገዛኻ ኣነ እንድሕር ጃርድያ ተነይረኒ ገዛና እንድሕር መራደይ ገይሮም ንሶም እውን ምልክት ስለዘይብሎም ጃርድያ የብሎምን ማለት ኣይኮነን። ስለዚ ምፍዋሲ ሓንሳ ምትፈወስካ ከም ትሓዊ ትፈልጥ ኣለካ። ካልኣይ ግዜ ይመፀካ እንተኮይኑ ካልኣይ ግዜ ጠንቂ ይመፀካ ስለ ዘሎ
1: ካልኣይ ግዜ ትልከፍ ስለዘለካ ምር ምስ ዝነብር ኩሉ ግዜ ኮነ ንድሕር ፈዊስካ
0: ነባሪ ድበሃል ካብዚኦም ክሎም ስ የለ ማለት እዩ።
1: ሕራይ ምስ ባልዕ ናይ ማዓናጡ ዝተኣሳሰር ካልእ ምስ ባህላዊ ፍወሳታት ተኣሳሲሩ ዝረብ ወይ ንሰምዖ ነገራት ኣሎ። ስለዚ ብባህላዊ ፍወሳ ክፍወሱ ክእሉ ድዮም እዚኦም ባልዓ እዚኣቶም ከምኡ ምስ ዝግበር ከ እንታይ ዕንወት እዩ ዝመፅእ ወይ እንታይ ሓስያ እዩ ዝመፅእ?
0: ሕጂ እቲ ባህላዊ ፈውሳ ብልክዕ እንታይ ምዃኑ እኳ ዘናት እውን ድዩ ዘለዎ ወዲ ሰብ ሕጂ ደስ ዝብለካ ነገር ባህሪ ዘሎ እንድሕር ሓደ ሰብ ውፅኣት ገይሩ ማይ ብዝሒ ምስታይ ማይ ሩስ ገለገለገለ ዝበሃል እዚ ኣይሃስዮን እዩ። ግን ሓደ ነገር ክፈልጦ ዘለና ነቶም ባእታታት ኣይቀትሎም ነቶም ንብሎም ዘለና ማለት እዩ። ሕጂ ነቲ ምልክት ቅርፀት ተለካ ናይ ቅርፀት ክፍውሰካ ዝኽእል ይህሉ ኸውን ውፅኣት ተለካ ነቲ ውፅኣት ዝከብለልካ ዝኽእል ወይ ሓይልካ ዝልዕለልካ ኸውን ክህሉ ይኽእል ኸውን ግን ነቲ ባልዕ ባዕሉ ከጥፍኦ እንድሕር ኮይኑ ዝውሰድ መድሃኒትካ ትወስድ ኣለካ። ፕላስቲ መድሃኒት ነዊሕ ዝኸይድ ወይ ደሸግር መድሃኒት ስለዘይኮነ ተወሰድናዮ ተመራፂ ኾን ካብ ንኸባቢና ንለክፍ ማለት እዩ።
1: ቴሌፎን ኣላትና ዶክተር? ኣሎ
2: ሄሎ ሄሎ ሄሎ
1: ሄሎ
2: ሄሎ ሰማይ ሓዲሮ
1: ዶክተር ሰማይ ደትሉ
2: ሄሎ ሄሎ
1: ሰማ ካላ ቀፅል
0: ሄሎ ሰላም
2: ኤፍሬም ባል ሰማይ ሓዲር
0: እግዚአብሔር ይመስገን። ከመይ ሓዲርካ?
2: እግዚአብሔር ይመስገን። ኣነስ ብርቱዕ መንፋሕት ኣለኒ ናይ ከብዲ ሕጂ ክንደይ ግዜ ናይ ሕክምና ከይደ ናይ ቀልቀል ላቦራቶሪ ገብር እሞ ዝኾነ ዓይነት ጃርድያ የብልካን ኣምቤባ የብልካን እብሉኒ ከብደይ ግን ንፋሕ ሽራቅ ሽምቲ ደገ ቀል

0: እቲ መብዛሕትኡ ግዜ ፅሬት ሪሌትድ ስለዘይኮነ ዓብዪ ከምዝግበር ንድሕር ኢልካዮ መብዛሕትኡ ግዜ ደይገብሮ የለን። ኣብ ቆልዑት ከ መምሃር የድልይካ ብዛዕባ እቲ ሕማም እንታይ ምዃኑ ምፍላጥ፣ ሓመድ ደይ ምብላዕ፣ ገዛኻ እቲኻ ትሕፀብ ከም ዘለካ፣ እዚ ፅሬሲ ንቆልዑ ምምሃር ብሓፈሻ ማለት እዩ። ዝረኸብካዮ ማይ ክሰቲ ከምዘይብልካ ካልእ ሞስትሊ እዚ ቀልቀል ናይ ሰባት ከም ድኹዒ ደይምጥቃም እዚ ከዓ ከም ኣብ ገለገለ ዝረአ ማለት እዩ። እቲ ጃርዲያን ክመፀካ ወይ ኣሜባ ክመፀካ እንድሕር ኮይኑ ትቐልቀል ናብ ጀርዲን ኣብ ዝኸደሉ ግዜ ካብኡ ስለ ዝመፅእ ደይበሰለ ኣሕምልቲ ወይ ፍርቶታት ክትበልዕ ከለካ ካበይ ትገዝኦ ኣለካ ምፍላጥ እዝታት ኩሉ ከህልሎ ማለት እዩ። ኣብ ቆልዑ ግን መምሃር በቃ ተነጊርካዮም ቆልዑ ቀልጢፎም ስለ ዝሰምዑ መምሃር ጥራሕ ይኣክል ኮይኑ ስማዕኒ
1: ፅቡቅ ክብራት ተኸታተልትና መደብና ገና ክቕፅል እዩ። ብዛዕባ ባልዓት ኣብ ኣናጡ ኢና ንዛረብ ዘለና ብቁፅ ቴሌፎናትና 12244 ወይ ድማ 12244 ብምድዋል ዶክተር ሄርሜላ ምሳና ብዶ ስቱድዮ ላ ዘለኩም ሕቶታት ከተቕርቡላ ትኽእሉ ኢኹም። ዶክተር ብዛዕባ ዋላ እኳ ባህልና ኣይኹን ግን ከም ተሪዮ ዝክሰት ንሪኦ ማለት እዩ ዝተፈላለዩ ኣጋጣሚታት ጥረ ስጋ ምብላዕ እዩ። እዚ ፀገም እዚ ባህሊ እዚ እንታይ ዓይነት ጥዕናዊ ሃስያ ከምፅእ ይኽእል? ብፍላይ ምስ ዝጠቐስክዮ ምስ ዘይበሰለ ስጋ ዘጋጥም ሕማም ብዛዕባኡ ዘለና መረዳእታ ክብክብል እንታይ ምክሪ ትህብ?
0: ሕጂ ኣብናና ከም ዝበልከዮ ብዙሕ ኮመን ኣይኮነ ሞስሊ ብዝናይ ሃገር ብናይ ኢትዮጵያ እዩ ሞስሊ ክትፎ ገለ ዝበሃል ማለት እዩ። እዚ ደይበሰለ ስጋ ክትበልዕ እንድሕር ኮንካ ወላ ኣብ ዝናና ውን ይረአ ሓንሳብ በጊዕ ምስ ተሓረደት ወይ ገለ ጣዕሞ ተባሂሎም ክጥዕሞዎ ነጥረ ስጋ ኢሎም በልዖ ኣብ ሓራዶ እዩ መብዛሕትኡ ግዜ ዝፀንሕ። ሕጂ ሲምፕል ናይ ባክቴሪያ ጥራሕ ረኽስውን ክትገብር ትኽእል ኢኻ ኣብ ሓብን ገለ እውን ከይበፃሕና ማለት እዩ። እዚ ተቕማጥ ድበሃል ውጣደሞ ምግልን ዘለዎ እዚ ሓደገኛ ኣሎ። እዚ ግዜ እንዳወሰደ ክመፅእ ዝኽእል እዩ። ምክንያቱ ሓቢ ሓንሳብ እቲ ላርባ ምስ ወሰድናዮ ክሳብ ሰለስተ ወርሒ ይገብር ምልክት ክገብር ሎሚ እንድሕር በሊዕካስ ሓቢ ንክወፅእ ክሳብ ትሪኦ ሰለስተ ወርሒ ምልክት እዩ ዝገብር። ስለዚ ደይበሰለ ስጋ ዋላ ቋንጣ ጌርካ ስለ ዘድረቕካዮ ሓደገኛ ኣይኮነ ማለት ኣይኮነን። ነዚኦም ክትቀትሎም እንድሕር ኮንካ ክበስሉ ጥራሕ እዩ ዘለዎ ወላ ኣብ ሓዊ ፅሉ ፅሉ ኣቢልካ ምሽ ተውፆ እዚ ሕጂ ክግበር የብሉ ማለት እዩ። ሙሉእ ብሙሉእ ክበስል ኣለዎ ብፍላይ ስጋ ማለት እዩ። ሕጂ ኣቲ ናይ ከብቲ ከማን ዝበለ ንሕና ስጋ ሓሰማ ብዙሕ ስለ ዘይኮነ እዩ እምበር ኣዝዩ ሓደገኛ ንሱ እዩ ዘይበሰለ ምዝኸውን ብፍላይ ማለት እዩ።
1: ካልእ እዚ ኣብ ከብዲ ዝስማዕ ጎራራዕ ዝብል ድምፂ ከም ዝበልክዮ ጠንቅታቱ ዝተፈላለዩ ግን ምዚኦም ክጠቕሶም ፀናሕና ብምትእሳር ምልክት ክኸውን ይኽእል ዶ?
0: እዋ ሕጂ ኣብ ደረጋ ኩሎም ቅድሚ እቲ ድምፂ ምግባር ተመሓሳኹ ትሪኦም ኢኻ። ኣብቶም ገለገለ ግን ከም በዓል ናይ ኣስካሪስ እዚ ናይ ዓንቃሪባ ይገለ ዝበልኒዮ ግን እቲ ድምፂ ጥራሕ ኢኻ ምወስ ትሪኦም። ኣብ ናይ ጃርዲያን ኣሜባን ከዓ ውፃኣት ዝገብሩ ሰባት ኣዘዮም ውሕዳት እዮም። መብዛሕትኦም ሰባት ምልክት የብሎም በቃ ሕም ፅቡቅ ኣይስማዓነን ጥራሕ ዝብለካ ሰብ ግን እታ ከምዚ ናይ ዝሓውና ክፍላ ፀንሐ ውፃኣት ከለውዎ ጥራሕ እዩ ሞስት ዝረአ እቲ ንቀቕሖ ወይ ከዓ ትትረፉ ኣይትፈልጦን ኢ ብቀልቀል ምልክት ሲሮሎጂ ገለሎ ግን ቀንዲ ሰንስቲቭ ናይ ቀልቀል መርመራይ ሕጂ ከም ምልክት ክኸውንስ ይኽእል።
1: ዶክተር ኣብ ምዝዛሜና ዘለና ኣጠቓላሊ ክትገብርልና ምክሪ ከዓ ክትብልና ዘይጠቐስናዮ ነገራት ኣለዉ ክፋቢል ክትሓልፊ ምክሪ ክዕድልና ክኽበኪ
0: እታ ሜን ክንብላ ፀናሕና ደጋ ኣብዞም ኩለን ባልዓት ክንደግሞ ፀናሕና እታ ሜን እታ ቀንዲ ኣገዳሲት እታ ፅሬት እያ ኢልካ ትሕፀብ ንድሕር ኮንካ ቀልቀል ወፂኻ ብግቡኡ ይጓሓፍቲ ኮይኑ ሽቓቕ ምጥቃም እዚአን ጥራሕሲ ካብዞም ኩሎም ኩሎም ፀናሕና ተወሓደ 90% ጠጦ ከብለልና ክእል እዩ እዚ ሕማም እዚ ማለት እዩ። ስለዚ ፅሬት ብፍላይ ኣዴታት ማለት እዩ ንደቀን ክምህር ኣለወን ብደገ መፂእኻ ብኣፍ ደገ ማይን ሳምናን ጌርካ ምሕፃብ ክትገዝኦ ዘለካ ፍሩታ ድዩ ወላ ገለ ድዩ ካበይ ትገዝኦ ኣለካ ምፍላጥ ንድሕር ደይ ተኣማሚንካ ኣለዋ ወይ ጠራጢርካ ብግቡእ ምብሳል ማይ ከዓ ምፍላሕ ወይ ከዓ ፊልተር ምጥቃም እዚ ክሎሪን ጥራሕ ምጥቃም ነዞም ኩሎም ፀንሕና ንምሉኦም ክቐትሎም ኣይክእልኒ ክሎሪን ተጠቂምካ ምስታይ ኣይኣክልኒ። ስለዚ ወይ ክፈሊሑ ክዝሕል ኣለዎ ወይ ከዓ ፊልተር ክኸውን ኣለዎ ማለት እዩ።
1: ናይ መወዳእታ ደዋል ኣሎ መስለኒ ከይሓለፈት ዕድል ክንህቦ ዶክተር ሃሎ
2: ሃሎ ሃሎ ብኒ
1: ሃሎ
2: ሃሎ ሰምዓካ ኣለኹ ኣነ ኣዲ ኣንድር ኣዲ
0: ሎ
2: ኣዲ ሃሎ ረጓል
1: ማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማማ
2: ኣብ ልዕሊ ደንታ የሎ ምካደ ዝግለፅ ብጣዕሚ ብንፅ ቆልዓበ

0: ንሻለካ መርሽ ናይ ገዛ ዝገመርኩ ነቲ እሳ ስለዚ ነፍዐ ዝገልመካ ኩሎም ኣሰራ ከይዶም ናይ ብሓቂ ኣተዓዊተ
1: ብጣዕሚ ፅቡቅ እምበር ነገረ መንገዲ ናብዘይካ እቲ ሞያከረመያ
0: ኩሎም ደድሕሪያ ዝኸዲኦም መርሽ ስለዝኮነት
1: በቃ ፅቡቅ እንድሕር ዳኸም ኮይኑ ሓደ መዓልቲ ኣብ ካልእ መደባትና ኣብነታዊት መንእሰይ ኢልና እንታይ እንታይ ፃዕሪ ሓሊፍ ኣብ ዘረጃ ዝበፂሓ ዘላ ክንፍትሽ ኮይና የቀኒየልና የቀኒየልና ፅቡቅ ኣጋጣሚ ዶክተር የቀኒየልና ክቡራት ተዓዘብትና ናይ ሎሚ መደብና ኣብዝዛዚብና ኣለና ንዶክተር ሄርሜላ ኣዚና ንመስግን ኣገዳሲ ኣርእስቲ ሰኒቕና ወይ ተማሂርና ክንከውን ትፅቢትና እዩ ሰላም መዓልቲ

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 6 ወር 8 2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት እንታይ እዩ ዝመስል ብዝርዝሩ ሒዝናልኩም መፂና ኣለና። ብደረጃ ሃገር ዝነበረ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 108 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 8፣ ፎክስ መጉዳእቲ ድማ 19። ኣብ ንብረ ዝወረደ ዕንወት 427268 ናቕፋ ዝግመት ዕንወት ኣብ ዝሓለፈ 2 ሰሙን ተመዝጊቡ ተዓዚብና። ብዞባታት ደረጃ ዝነበረ ፀብፃብ ምስ ንዕዘቦ ድማ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 67 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ ድማ 11። ኣብ ንብረት ዝወረደ ዕንወት 55600 ናቕፋ። ናብ ዞባ ደቡብ ምስ ነብል ድማ ዝተመዝገበ ቁፅሪ ሓደጋታት 13፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ ኣይነበረን። ኣብ ንብረት ዝወረደ ዕንወት ድማ 43918 ነይሩ። ኣብ ዞባ ዓንሰባ ዝተመዝገበ ስታስቲካዊ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 6፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ ኣይነበረን፣ ፎክስ መጉዳእቲ 1። ኣብ ንብረት ዝወረደ ዕንወት ድማ 216,000 ናቕፋ ዝግመት ዕንወት እዩ። ምናልባት ምስቲ ዘጋጠመ ሓደጋታት ኣወዳዲርና ምስ ንዕዘቦ ቁፅሪ ሓደጋታት 6 ክነሱ ዘጋጥም ዘሎ መጠን ዕንወት ድማ 216,000 ናቕፋ እዩ። እዚ ድማ ኣብ ዝሓለፈ እዋን ኣብ ዝሓለፈ 2 ሰሙን ኣብ ዞባ ዓንሰባ ዝተኸስቱ ሓደጋታት ክሳብ ክንደይ ኣዕነውቲ ሓደጋታት ምንባሮም ገለ ስእሊ ክህበና ዝኽእል ሓደ ስታስቲካዊ ፀብፃብ እዩ። ናብ ዞባ ጋሽባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 15፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ 6። ኣብ ንብረት ዝወረደ ዕንወት ድማ 58750 ናቕፋ እዩ ነይሩ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝነበረ ስታስቲካዊ ፀብፃብ ድማ ዝተመዝገበ ቁፅሪ ሓደጋታት 5፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ 1። ኣብ ንብረት ዝወረደ ዕንወት ድማ 53,000 ናቕፋ ዝግመት እዩ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ዝተመዝገበ ቁፅሪ ሓደጋታት 2፣ ካልእ ዝተረፈ፣ መጠን ሞት፣ ከቢድ ዕንወት፣ ፎክስ መጉዳእቲ ከምኡ ውን ኣብ ንብረት ዝወረደ ዕንወት የለን ዝብል ስታስቲካዊ ፀብፃብ ኢና ተቐቢልና ዘለና። ናብ ጠንቅታት ሓደጋ ምስ ንሰግር ድማ ከምዚ ኣብዚ ተዘርዚሩ እንዕዘቦ ዘለና። እቶም ብቐፃሊ እንጠቕሶም ዘለና ጠንቅታት ሓደጋ ኣብ ዝሓለፈ 2 ሰሙን እውን እቶም ዝዓበዩ ጠንቅታት ኮይኖም ቀፂሎም ኣለው። ብዝርዝር ምስ ንዕዘቦ መስመርካ ዘይምሓዝ 15፣ ሓደገኛ ኣመራርሓ 12፣ ቀዳምነት ዘይምሃብ 16፣ ብዚ ኣገባብ ንድሕሪት ምምላስ 11፣ ርሕቐትካ ዘይምሕላው ድማ 18 ሓደጋታት ዝኸተሉ ጠንቅታት ነይሮም። ስለዚ ኣብ

0: እዞም ጠንቅታት እዚኦም ዓቲብና ክንሰርሕ ከም ዘለና እዚ ብቐፃሊ እንረኽቦ ዘለና ስታስቲካዊ ፀብጻብ ገለ መረዳእታ ክህበና ዝኽእል ኣብነት እዩ። ኣብ ዝሓለፈ ክልተ ሰሙን ካብ ዝተኸስቱ ወይ ድማ ካብ ዝተዓዘብናዮም ሓደጋታት ብስእላዊ መግለፂ ካብኦም እንታይ ክንምሃር ክንዕዘብ ኣብ ንፍትነሉ ድማ ከምዚ ዝንዕዘቦ ዘለና እዛ ንዕዘባ ዘለና ሓደጋ ኣብ ከባቢ መደበር ዘጋጠመት ሓደጋ እያ። ብሰንኪ መስተ ዘጋጠመ ሓደጋ እዩ። እቲ ዝርዝሩ እንታይ እዩ ዝመስል? ጠንቂ ሓደጋ እንታይ እዩ? ዝወረደ ሳዕብየን ከ እንታይ እዩ ዝመስል? ነዚ ንክገልፀልና ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ናብዚ ዓዲምኒ ኣለና። ናብ ዋስክረኩም።
1: እዛ ንሪኣ ዘለና ሓደጋ ብዕለት 19/8/2016 ሰዓት 5 ቢል ይኸውን ወጋሕታ ነይሩ ማለት እዩ። ተኸሳሲ ኣብ ላጌቶ ሰተ ኣምሲ መስተ ድሕሪኡ ካብ ላጌቶ ተወጊሱ ንሓደ ዓርኩ ንኣርባዕተ ስመራ ከብፅሕ ኢሉ ኣርባዕተ ስመራ ፅሒኡ ክምለስ ከሎ ኣብ ከባቢ መደበር ዘላ ደሴት ትራፊክ ኣዋ ክበፅሕ ተኸሳሲ በቲ ዝነበሮ መስተ ምስኡ እውን ነይርዎ ድቃስ ተወሳኺ ድቃስ ስለ ዝነበሮ ብኡ ተኺሉ ኣብ ደሴት ኣትዩ ኣብ ልዕሊ ሂወቱ ቀሊል ጉድኣት ኣብ ልዕሊ ምስኡ ዝነበረት ተሳፋሪት ውን ቀሊል ጉድኣት ከብፅሕ ከሎ ኣብ ልዕሊ መኪና ከዓ ከቢድ ጉድኣት ኣብፅሑ። ስለዚ ተኸሳሲ መስተ ሰትዩ በቲ ናይ መስተ ዝኣክል ከዓኒ ናብ ድቃስ ስለ ዘምርሐ ብሰንኪ እዚ ሕጂ ናብ ደሴት ትራፊክ ተኺሎ ኣትዩ። ካብዚ ሕጂ እንታይ ክመሃሩ ዘሎ መሲሉካ ኩሉ ግዜ መስተ ሰቲኻ ተሽከርካሪ ክምራሕ ከምዚ ዓይነት ሓደጋ የጋጥመካ ከምኡ እውን ናብ ድቃስ ን ከምዚ ዘቀሶ ሰብካብ መስተ ተበጊሱ እዩ ድቃስ ዝመፆ ካብ መስተ ተበጊሱ እዩ። እቲ መራሒ ተሽከርከርቲ ኩሉ ግዜስ ብጥንቃቐ ክመርሑ ኣለዎም። ካብ ኩሉ መስተ ሰትዮም መኪና ክመርሑ የብሎምን። ብሰንኪ መስተን ብሰንኪ ከምዚ ዝበል ክበፅ ናሕ ናይ ድቃስን ብዙሕ ዕንወትን ጉድኣትን ኣብዚ ህወትን ኣብ ንብረትን ብዙሕ ጉዳኣትን ዕንወትን እዮም ስለ ዘለዉ ካብዚ ተጠንቂቖም ክመርሑ ኣለዎ።
0: ዝኸበርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ጠንቂ ናይ ዝንዕዘቦ ዘለና ሓደጋ መስተ እዩ። ብሰንኪ መስተ ብዙሕ ሓደጋታት ክስዕብ እውን ኣብ ዝሓለፈ እዋን እውን ተዓዚብና ነርና። ብዙሕ ሓደጋታት እውን ከም ኣብነት ናብዚ ኣምፅኢናዮ ነርና። ኣብ ዝሓለፈ ሰሙን ዝነበሩ ክልተ ሓደጋታት ብሰንኪ መስተ ዝሰዓቡ ምዃኖም ገሊፅና ነርና። ምናልባት እዚ ናይ መስተ ሰቲኻ ዘጋጥም ዘሎ ሓደጋታት ካብ ዕለት ናብ ዕለት እንዳናሃረን እንዳወስኸን ክኸይድ ንዕዘቦ ኣለና። ስታስቲካዊ ፀብጻብ ፖሊስ ትራፊክ ዞባ ማእከል ከም ዝሕብሮ ኣብ ዝሓለፈ ቀዳመ ሰንበት ጥራይ 51 መስተ ሰትዮም መኪና ክመርሑ ዝረኽቡ መራሕቲ ተሽከርከርቲ ተታሒዞም ነይሮም። እዚ ድማ ኣብ ውሽጢ ክልተ መዓልትታት ክንዲ ዝኣክል መስተ ዝሰተዩ ሰባት እንተደኣ ይተሓዙ ኣለዉ ኮይኖም ዘይተተሓዙ ኸ ክንደዮም እንተደኣ ኢልና ሓሲብና እውን እቲ ብሰንኪ መስተ ሰቲኻ ዝግበር ዘሎ መኪና ናይ ምምራሕ ሸለልትነት ክሳዕ ክንደይ ዓበ ምዃኑ እውን ከረዳእና ዝኽእል ነጥቢ እዩ። እዚ ጥራይ ዘይኮነ ኣብ ዝሓለፈ 6 ወርሒ ዝነበረ ስታስቲካዊ ፀብጻብ ፖሊስ ትራፊክ ዞባ ማእከል ምስ ንዕዘቦ ብሰንኪ መስተ ወይ ከዓ መስተ ሰትዮም መኪና ክመርሑ ዝተታሓዙ 767 መራሕቲ ተሽከርከርቲ ተታሒዞም፣ እዚ ድማ ብቁፅሪ ክንሪኦም ከለና ኣዝዩ ብዙሕ ቁፅሪ እዩ። ስለዚ መስተ ሰቲኻ መኪና ምምራሕ ዝግበር ዘሎ ሸለልትነት ካብ ግዜ ናብ ግዜ ይቕፅል ከም ዘሎ እዚ ረኺብናዮ ዘለና ስታስቲካዊ ፀብጻብን እዚ ንዕዘቦ ዘለና ሓደጋን ሓደ ክረዳእና ዝኽእል ኣብነት እዩ። ምናልባት ኣብ ዝሓለፈ ክልተ ሰሙን ካብ ዘጋጠሙ ሓደጋታት ክንምሃረሎም ንኽእል ሓደጋታት እዚ መስተ ዝሰዓበ ጥራይ ዘይኮነ ካልእ ተወሳኺ ሓደጋ ዝሰዓበ እውን ነይሩ። እቲ ሓደጋ እንታይ እዩ ዝመስል? ኣብ ከመይ ኩነታት ተፈፂሙ? ጠንቂ ሓደጋ እንታይ ነይሩ? እቲ ሰዕበይኑ ኸ እንታይ እዩ? ካብኡ ኸ እንታይ ንምሃር ዝብል ሕቶታት ክምልሰልና እውን መርማሪ ናይዚ ሓደጋ ኣባል ፖሊስ ትራፊክ ዞባ ማእከል ናብ ዝዓዲሚ ኣለኹ። ናብ ዋስክረኩም።
2: ብዕለት 16 ወርሒ 8/2026 ሰዓት 13:20 መኪና ታርጋ ኤኣር 1148 ካብ ሓሊበት ተበጊሱ ንፀፀራት እናተጓዓዘ ከሎ ኣብ ጎደና ሳዋ ክበፅሕ ምስ ፓሎ ኤሌክትሪክ ተጋጭ ሓደጋ ፈፂሙ ከም ሰዕበኑ ኣብ ማኪና ከቢድ ዕንወት ኣብ ልዕሊ ነፍሱ ከዓ ከቢድ መጉዳእቲ በፂሕ ኣሎ። ጠንቂ ሓደጋ ናይዛ ሓደጋ ዝፈፀመት ናይዛ መኪና እዚኣ ሓደገኛ ኣመራርሓ እዩ። ሕጂ ሓደገኛ ኣመራርሓ ክንብል እንተደኣ ኮይና ሓደ መራሒ መኪና ክገብሮ ዝግብኦ ኩነታት መገድን ኩነታት ነብሱን ኣብ ግምት ከየእተወ ክምጓዓዞ ዘጋጠመ ሓደጋ እዩ። ምክንያቱ ኩነታት መገዲ ምስ ኩነታት ጥዕና ምስ ኩነታት ኩነታት ናይ እምሮ ናይ ኣካላዊ ኩነታት ናይቲ ሰብ ኣብ ግምት ከየእተወ ብምካዱ ዘጋጠመ ሓደጋ እዩ። ንኣብነት ሰብ እዚ ኣካላዊ ስንክልና ኣለዎ። ኣካላዊ ስንክልና ጉዱእ እዩ። ሓደ እግሩ ፍሬኖ ኣብኒን እዩ ዝብል ኣብ ጥዕናዊ ማኪና ንሕዳ ክንዛርብ ኮይና ዋላ ሓንቲ ጉለት ኣይነበረ እንተኾነ ግን በቲ ናይ ኩነተ ኣካላዊ ጉለት ናቱ ፍሬኖ ብግቡእ ክረግፅ ስለ ዘይከኣለ መኪና ኣብያቱ ሓደገኛ መራርሓ ብጠንቂ ሓደገኛ መራርሓ

0: ካብ መጎዱ ንየማን ምምፃእ ምስ ፓሎ ኤሌክትሪክ ተጋጩ ሓደጋ ፈፂሙ እቲ ርስዕበ ሳዕብዮም ክንገልፅ እንድሕር ዳኣ ኮይና ኣብ ነፍሱ ከቢድ ጉድኣት ወሪዱ ክሳብ ሕጂ ሆስፒታል ደቂሱ ዝርከብ ዘሎ ኣብ ንብረት ከዓ ከቢድ ዕንወት ወሪዱ ኣሎ። ካብዚ ክንምሃር ዝግባኣና ኩሉ ግዜ ሓደ እኛ ኣመራርሓ ምናልባት ኩነታት ፅርግያ ኩነታት መኪና ኣብ ግምት እቲና ክንጓዓዝ ከም ዘለና ያነ ሕጂ መልእክቲ ዘመሓላልፍ ፍሬን ሕጂ ብየማን ስለ ዘሎ የማን ዝስንኩል ሰብዚ ሕጂ ብግቡእ ክረግፅ ስለ ዘይከኣለ እቲ ናብ ሓደገኛ ኣመራርሓ ክሰጊሩ ማለት እዩ። ነዚ ሕጂ ኣብዚ ኩነታት ኣካልና ምስ ኩነታት ፅርግያ ኣብ ግምት እቲና ክንመርሕ ከም ዘለና መልእክቲ ዘመሓላልፍ።
1: ዝኽብርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ምናልባት ሰባት ነይሮም እንተትኾኑ ክንደይ ሰባት ክልከም ክኣሉ በዚ ሓደጋ እውን ምግንዛቡ ኣገዳሲ እዩ። ኩሉ ግዜ ኩነታት ጥዕናና ኣብ ግምት እቲና መኪና ክንመርሕ በዚ ኣጋጣሚ እውን መልእኽትና ከነመሓላልፍ እንደሊ። እዛ ትዕዘብዋ ዘለኹም ቪድዮ ድማ ገለ ሰባት ንፅባቐ ክረምቲ ማይ ኣብ ዝሃርመሉ ዝነበረ እዋን እቲ ፅባቐ ንክስእሉ ስእሊ ኣብ ዘልዕልሉ ዝነበረ እዋን ኣጋጣሚ ዝተኸስተ ሓደጋ ነይሩ። እቲ ዘጋጠመ ሓደጋ እንታይ እዩ ዝመስል ንከታተሎ።

0: ብመሰረት ስታስቲካዊ ጸብጻብ ፖሊስ ትራፊክ ኣልኮላዊ መስተ ሰቲኻ መኪና ምምራሕ ዓመታዊ ልዕሊ ካልኦት ዝተፈጸሙ ሓደጋታት ዕቤት ዘርኢ ዘሎ ጥንቅታት ሓደጋ እዩ። ኣልኮላዊ መስተ ሰቲኻ መኪና ምምራሕ ንሱ ዘስዕቡ ሓደጋታት ድማ ኣብ ሰብን ንብረትን ፎኪስ ከቢድ ክሳብ ናይ ሞት ሓደጋ፣ ኣብ ንብረት ድማ ብኣሽሓት ዝቝጸር ናይ ገንዘብ ዕንወት ብተደጋጋሚ ከስዕብ ጸኒሑን ኣሎን። መስተ እንተርፎ ክሳራ መኽሰብ የብሉን። ብፍላይ ኣብ ኣፍሬቲ ዜጋታት ሓንቲ ሃገር ከቢድ ሃስያ ይውርድ። ብዘይካዚ መስተ ኣብ ጥዕናዊ፣ ማሕበራዊ፣ ኣእምሮኣውን ቅጠባውን ሃሲኡ ብቐሊል ዝግመት ኣይኮነን። ስለዚ ድማ እዩ ኣልኮላዊ መስተ ሰቲኻ መኪና ምምራሕ እንትርፎ ክሳራ መኽሰብ የብሉን ዝተባህለ።
1: መስተ ሰቲኻ መኪና ኣይትዝውር ወይ መስተ ሰቲኻ ተሽከርካሪ ትኾነ ትኾነ ኣይዝውር ንብል ንድሕነት፣ ምክንያቱ መስተ ሰቲኻ ህይወት ብብዝሒ ይጠፍእ። ከቢድ መቁሰልቲ ከቢድ ቀሊል መቁሰልቲ ስንክልና ይጠፍእ ስለ ዘሎ ነዚ ንኸይመፅእ መስተ ተሰቲኻ ማኪና ኣይትዘውር ዝብል መምርሒ ሒዘ ኣለና። እዚ ድማ ተጠንቂ ዝመፅ ዘሎ መስተ ሰቲኻ ብብዝሒ ሓደጋታት ከቢድ እሞ ከዓ ስድራ ቤታት ዝህሰዩ ኣለዉ። ምክንያቱ ኣካል ጉድል ኣሎ፣ ሰብ ኣላይ ስድራ ነበረ እውን መውት ኣሎ፣ እታ ስድራ ስንፈላል ትኸውን ኣላ፣ ተዛዕበይ እውን ስንክልና ስንኪሎም እውን ካብ ኩሉ ነገር ትተረፉ ኣለዉ። ስለዚ መስተ ሰቲኻ ኣይትዘውር ኢና ንብል ንሕና እዚ ከዓ ካብ ዝተፈላለየ ግዜ ምእረምታ ንህቢና ቁፅፅር ነካይዲና ኣብ ርእሲ እዚ ግንቲ ሕብረተሰብና ገና ደይነቕሓል ጉዳይ ዘሎ ናይ መስተ ጉዳይ እዩ።
0: ኣልኮላዊ መስተ ሰቲኻ ምምራሕ ክልኩል እዩ። መስተ ሓደ ካብ ኣወለፍቲ ባእታታት ብምዃኑ ዋላ እኳ ኣብ ጥዕናዊ መዳይ ሃስያ እንታለዎ ደጋጊምካ ክትሰትዮ ዝዕድን እዩ። ብመንፅር ደጋጊምካን ልዕሊ ዓቐን ምስታይን ከዓ ውፅኢቱ ንሓደጋ ዘቃልዑ
1: ክንዲ ናይ ሰተ ሰከንዲ ጉዳይ መስተኻ እናፊስካ ማኪና ትዝውር ዳሓና ኣለኹ እንዳበልካ ንነዊሕ ግዜ ማኪና ክትዝውር ምድላይ ካብቲ ዝሰተኻሉ ቦታ ንብፃይካ ድ ወይ ካልእ ታኽስ ጌርካ ፅሑነ ክንዲ ምባል ብማኪና ገይረ ክኸይድ እየ እንዳተባሃለ ነቲ ሓደጋ ካብ ግዜ ናብ ግዜ የካብዶ ኣሎ።
0: እቲ ሰትዮ ዓቐን ናይ ኣልኮል

0: እንተኾነ ግን ብተሽከርከርቲ ዝፍለጣ ሽግለታን ሞተር ሳይክልን እውን መራሕትን ኣብ ግዜ ምንቅስቓሶም መስተሰትዮም ክመርሑ ንዕዘብ ኢና። እዚ ድማ ከምቶም መራሕቲ መካይን ንሓደጋ ዝተቓልዓኻ ምዃንካ ምዝከር ኣገዳሲ እዩ።
1: ንሕና ኩሉ ግዜ ኣብ ለይቲ ኹን ቀትሪ እውን ኣይንብልኒ ኢና ተፍትሽ ነካይዶ ዋላብ ቀትሪ እውን ተገጢምና ዘጠራጥረና ሰብ መስተ ንጥርጥሮ ሰብ ጠጥዋ ኣቢልና ንሓቶ ኣምፂና ክንዕቁኖ ስራሕናዩ ማለት እዩ መምርሒና እዩ። እቲ ዝያዳ ኣብ ለይቲ ንፀቕጠሉ ግን ትበዝሕ ኣብ ሕብረተሰብና ኣብ ቀትሪ ኣብ ስራሕ ካልእ ዋኒሉ ስለ ዝውዕል ኣብ ለይቲ ኣብ ትባራት ኣብቲ ለይታዊ ትልሂት ትንቀሳቐስ ብኸመይ ናቲ ለይቲ ንጠቕሰሉ እምበሪ ንፀቕጠሉ ኣብ ተፈላለዩ እዋናት ዋላ ንጎ ኹን ዋላ ወጋሕታ ኹን ዋላ ቀትሪ ኹን ግን ነቲ ሰብ ኣብ ምንቅስቓሱ ሕራ ጠራጢርካ ወይ ካብ ባር ክወፅ ከሎ ፍሉይ ምልክት ተሪኢካሉ ጠጠዋ ኣቢልካ ተሓቶ ዋላ ቀትሪ ጥራይ ደንሰት ምሸት ክሕዙና እዮም ዝብሉ ሰባት ኣለዉ። ኣነ ግን እንታይ ዝብል ካብ ፖሊስ ትራፊክ ጥራይ ደኮና ክንጥቀቕ ዘለናስ ንሂወትና ንሂወትና እቲ ምዕቃንሲ ንሕና ክነጥቁዖ ወይ ንክትቆፀ ኢልካ ይኮንካ ንሂወቱ ድሕነት እዩ ከምዚ ቀዲሞ ዝበልካ ክንደይ ዝሕጎስ ኣሎ ዋዲሕንኩምና ማኪናና ሕሽኩምና ሓዲርኩም ዓቂንኩም ሕሽኩምና ዝብሎ ሕጂ ከዓ ንመሓዝ ጥራይ ዘይኮነ እዚ እዚ መስተ ሰቲና ማኪና ንዝውሮ ንምሉእ ሕብረተሰብና ጥቕሚ ምዃኑ ክንደይ መንእስያት ዝስንክሉ ኣለዉ ክንደይ ቆልዑ ዝስንክል ኣለዋ ክንደይ ዓበይቲ ሰንኪሎም ኣብ ኣልያ ናይ ስድራ ዝወደቕ ኣለዉ ንከምዚኢታት ንድሕነት ሕብረተሰብ ምዃኑ ክንርድእ ንኽእል። እቲ ንሕና ግን ኩሉ ግዜ እታ ደምፃኻ ርእስቲ ቀትሪ ንብል ለይቲ ንብል ብመስተ ጥርጥርና ሰብ ኣብ ዝኾነ ሰዓት ክንፍትሽ ወይ ክንሰርሕ ምዃንና በዚ ኣጋጣሚ ገልፀልካ ማለት እዩ።
0: ዓመታዊ ጠንቂ መስተን ሳዕቤናቱን ዕቤት ዘርእየሉ ዘሎ ምኽንያት እንታይ እዩ? ሸለልቲ ነዶ ዋላስ ዋሕዲ መቕፅዓት እዩ ዘተባብዕ ዘሎ ክንብል ንሓላፊ ምቁፅፃርን መቕፅዓትን ኣብ ፖሊስ ትራፊክ ዞባ ማእከል ኣቶ ኢሳቅ ያቆብ ሓቲትናዮ ነርና።
1: እቲ መስተ ጠንቂ ዝኸውን ዘሎ ምንታይ ዝበዝሕ ዘሎ ንብል ዘለና መቕፅዓት እዩ ውሒዱ ማለት ኣይኮነን። ሕጂ ናይ መስተ ንድሕር ክንከስስ ኮይና እዚ ከም ኖርማል ክስቲ ኮንካ ንተወሶ ነቲ ሰብ ጠርጢርካ ዮ ኣብ ትንቀሳቀሰሉ ሰብ ዝሰትዩ ኣሎ ኢሉ እቲ ፖሊስ ትራፊክ ኣብ መበገሱ ቦታ ወይ ኣብቲ ዘለዎ ቦታ ክዕቁኖ ክእል እዩ። መስተ ንድሕር ፀኒሕዎ ኮይኑ ከም ኖርማል መቕፅዓት ይኮና ንቕፅ ተኸሲሱ ፋይል ተኸፊትሉ ናብ ቤት ፍርዲ ከም ትቕፃዕ ይት
0: ኣልኮላዊ መስተ ሰቲኻ ኣይኮነ ንዶ መኪና ክትመርሕ ኣብ ሲቪላዊ ህይወትካ ትወስዶ ውሳኔታት እውን ከቢድ ዋጋ ዘኽፍሉ እዮም። ልዕሊ ዓቐን ዝሰተዩ መራሕቲ መካይን ንምቁፅፃር ፖሊስ ትራፊክ ዕለታዊ ኣብ ሰዓታት መዓልትን ለይትን ቁፅፅር ከም ዘካየዱ እዩ ዝጥቀስ። ኣብ ከምዚ ህሞት እቶም ብሰንኪ ኣልኮላዊ መስተ ተሰኒፎም ሓደጋ ዘቃልዑን ኣብ ምምራሕን ከለዉ ዝተረኽቡን ብኣኽበርቲ ሕጊ ፖሊስ ትራፊክ ኣብ ዝሕተትሉ ግዜ ዝተፈላለየ መልስታት ከም ዘቕርቡ እዩ ዝግለጽ።
1: መስተ ሽግር መፍትሒ ይኩርት ዋላ ሰቲኻ ሓዲርካ ኮ ፅባሕ ንጎሆ ምሳኻ ኣላታ ሽግር ኣይፈኮሰትን እኳ ተወሳኺ ሽግር ኢና ንውስኽ ዘለና። መስተ ሰቲኻ ሽግር ኣለን ተጨኒቀ ኢልካ ማኪና ዝውር ሓደጋ ትፍፅም ሰብ ተሃርም ኣካል ሰብ ተጉድል ትድኸፍአ ነቲ ሽግር ሽግር ወሲካ ኣለካ። ሕጂ መብዛሕትኦም ከምዚኦም ዝብሉካ ገለ ከዓ ተሓጒስና ዝብሉ ከዓ ኣለ ውሱናት ተሓጒስና ብሉካ እሞ መዛሓጎስ ዓቐ እንደይ ትገብረሉ መስተ ንድሕር ሰቲኻ ሲ ዋላ ታኽሲ ንሕና ከምኡ ኢና ንብል እጂ እታ ማኪናካ ድላቶ ትገድፋ ወይ ኣርክኻ ካልእ ፅዋዕ ሰብተሎ ፀዊዕኻ ሕሽከያ ከይድ ንብሎም ኣብ ፀሓ ንክትብሎ ትኽእል ኢኻ ግድነት ብማኪና ክኸይድ ኢሎም ግን ነቲ ጉዳይ ኣብ ሓደጋ ከቢድ ሓደጋ ዘጋጥሞም ሰባት ኣለዉ። ነዚ ከምዚ ዓይነት ትጠንቂ ንብሎ ንሕና ሕጂ እዚኢታት እዩ ኮሎ ገና ነብስኻ ክትኣልን ትኽእል ኢኻ።
0: ብመስተ ተሰኒፍካ መኪና ክትመርሕ ሃብቲ ጅምረሉ እዞም ስዕቡ ኣሉታዊ ክስተታት የስዕቡ። ፍጥነት ናይ መኪና ይዓቢ፣ ንምቁፅፃሩ ትሽገር፣ ናይ ምምራሕ ዓቕሚ ተራእይነትን ተገዳስነትን ይጎድል፣ ሸለልትነት ጥርዚ ይዓቢ፣ ናይ ምርኣይ ኮነ ምስማዕ ዓቕሚ ይትሕት፣ ቅልጡፍ ግብረ መልሲ ካብ ምሃብ ትኽልከል፣ ውነኻ ተጥፍእ፣ ድኻም ኣካላት የስዕብ። በዝን ካልእን እስዕብ ሸለልትነት ተደሚርዎ

0: ኣብ ኣካልካን ኣካል ብፆትካን ከቢድ ሰዓብን ትኸትል።
1: ብሓፈሽኡ ትሕጊ ምስተሰቲኻ ተሽከርካሪት ኣይትዘውር እዩ ትብል ዋላ ፈኪሱኹን ዋላ ቀሊልኹን ምስተሰቲኻ ተሽከርካሪት ኣይትዘውር እንተ ሰቲኻ ከዓ ኣብ ደለኻ ይዕርፍ ወይ ብካልእ ትራንስፖርት ተጠቐም እዚ ዓቐና ትብልናካ ኣቐዲሞ ክተቐሰልካ ፀኒሐ ዓባይ ማኪና ናይ ንግዲ እንድሕር ሕጂ ሰብዚ ዓባይ ማኪና ሕ መስተሰቲ ንድሕር ንርሑቕ ቦታ ትገሽ ኮይኑ ንምንታይ ትሕጊ ትሕቲ 30 ገይርዎ ዘሎ ኣብ 30 ምፅዎ ዘሎ ምክንያቱ ከቢድ ጉዕዞ ስለ ትኸይድ ሰብዚ እንድሕር ከምዚ ሰትዩ ትጓዓዝቲ ኮይኑ ኣብ መወዳእቱ ካ ዋላ ዳሓን እንተሎ ፎኪስ መስተሰቲ እንታ ኣለዎ ምስ ጉዕዞ ግን ክታኸስ እዩ ክደክም እዩ ዳሓን ኣለኹ እንዳበለ ዝኸይድ እዩ ኣብ ፀድፍኻ ካእቲ ዝበዝሑ እዞም ዓበይቲ ማካይን ተሪኢኹሞ ኮሚታት ደጋጥመና ኣሎ ዳሓን ኣለኹነ ቀሊል መስተ ሰት ክልተ ቢራ ሰት የብሉካ ክልተ ዋንጫ ስዋ እንዳጥምቀዶም እንዳውራይ ሰት የብሉ ግን ምስ ጉዕዞ ምንዋሕ ከትክሞም ይኽእል እዩ ክድኽሙ ከለውን ድቃስ ክመፅእ ኽእል ምፍዛዝ ክመፅእ ኽእል ናይ ኣካላትካ ደይምቁፃር እውን ክመፅእ ኽእል እዩ ፍሬኖ ብግቡ ክትቋፀሮ ይትኽእልን ምስ ዘሎ መገዲ ናና ፀቢብ ምዃኑ መገዲ ባፅርአዮ መገዲ ከረንኪዶ ድሕር መስተ ደዚዝካ ኣለካ ሲ ነቲ ኣካላትካ ክትቋፀፅሮ ይትኽእል ኢኻ ምፅዳፍ መፅ እዩ ማለት እዩ ከዓ ሞት መፅዕ ንወት መፅእ እተን ንኣሽቱ ማኪና ንብለን ዘለና እውን ካብ 50 ንላዕሊ ንብለን ኣለና ቁሩተይ ካብቶም ናይ ንግዲ ሂቦዎም ኣሎ ማለት እዩ እዚ ልዕሉ ድኸይቲ ኮይኑ ግን ኩሉ ግዜ ናይ ምቁፃር ናይ ማኪና ፀጋም ከምፃልካ እዩ እንጀ ሓፂር ጉዕዘና ንጓዓዝ ካብ ከተማ ንገዛየ ፎኪስ መስተሰት ይብልካ እታ መስተቲ ኣንዑ ኣካሎት ቋፀሮ ትኽእል ትኸውን ንገለ ሰባት እውን ደይተትኩሞም ክትከውን ትኽእል ሕጂ ነዚ ብምግማት ሕጊ እንተሰቲኻ ኣይትዝውር ተሽከርካሪት ኣይትዝውር እያ ትብል ሕጊ እንድሕር ሰቲኻ ኮንካ ካልእ መጓዓዝያ ተጠቐም ወይ ኣብ ዘለካ ይዕርፍ ኢና ንብለና ምስ ደጋጥመና ተመክሮ ነገረካ እዚ ኣብዚ ምሳሓዝናዮም ዓቂድና ንዓናይት ንገዛኹም ክይድ ኢና ንብሎም እታ ማኪና ትሓዝ እታ ኣርኮል ተዓቂንኣሎ ማኪና መፍትሕ ንሕዝ ከይት ገዛካ ዕሪፍካ ፅባሕ ምፅ ኣዝዩ ደኽፈአቲ ኮይኑ ከዓ ካልእ ስጉምቲ እውን ትወዝሉ ኢኻ ማለስ ምዕረፍ ትገብረሉ ሕሽከያ ተሓድር ምግቦም ዝተረድኦ ሕጂ ውሕስነት ገይሩ ፋይል ተፃሪዩ ኣብ ቤት ፍርጅ ተቐርብ እንታይ ብልካ ንጎቶም ገለ ለባማት እጅም ስመፁ ዓቂን ካብ ሰትካ ዋይ ትማል ዳ ድሕንኩምና እኒኹም በቲ ነበርኩ ከይደ ነይረ ትኸውንሲ ካብቲ ዝሓስኩም ንባር ናብ ካልእ ቐፀል ሓሲቡ ነይረ ካብኡ ከዓ ናብ ገለ ዓድታት ከይደ ሓሲቡ ነይረ ጉዕዞ ነይርኒ ስኢሎም ኸትኩ ምጥፋእኹ ነይረ ፖሊስ ትራፊክ እዚ ንድሕነትና ይኹም ፊርኩማ ድሕንኩምኒ ከምዚ ሽግራት መጋጠመኒ ነይሩ ዝብሉ ከዓ ኣለዉ ክንደይ ነቲ ስራሓት ንሓና ድርእዎ ንድሕነቶም ምዃኑ ትፈልጥዎ ኣለዉ ሕጂ እቲ ጠንቅታት ግን ዝተፈላለዩ ምክንያታት እንዳምፃኻ ካልእ እውን ምስኡ ትኸይድ ኣሎ ዝተፈላለየ ውራያት ከም ንግደ ድዩ ኣመኽኒኻ ህዝባዊ በዕላት ኣለዉ ህዝባዊ በዕላት እ ምስ ድረኻ ክትሕጎስ በገባብ ክተብዕሎ ዳ እዩ እምበሪ ኣመኽኒኻ ንዑ ካብ ገዛኻ ባህላዊ መስተ ጀሚርካ ድሓር ኣብ ናይት ኣብ ዳባራት ምሳይ ብኡ ተበገሰ ከዓ ኣብ ሓደጋን ኣብ ደየድልን ክሳይ ንብ ምስኡ ትኸይድ ባህላዊ ዓመታዊ በዕላትና ሓድሽ ዓመት ንበሎ ካልእ ንበሎ ኣመኺን ካብኡ መዓት ጡዛሓዛሕ ኣሎ ሞ እዚ ከዓ እቲ ከም ጠንቂ ንብሎ ንሓጂ ከም መምኽኔታት ተጠቂሙ እውነት መስተ ጥቀምሉ ሞ ኣብ ከቢድ ሓደጋ ኣብ ደይከውን ዕንወትን ይበፅሑ ኣለዉ ኢና ንብል ማለት ትገምጋም ናና

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ኤርቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተኸታተልትና ኣብ ዘለኹምዎ ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕሶታት መደባት ሞዛይክ ጣዕመ ዜማ ከምኡውን ተኸታታሊት ፊልም ሓደ ብሓደ ሰሪዕናልኩም ኣሎና ክትከታተሉና ብክብሪ እናዓደምና ሰናይ ንዕርፍትን ምዝንጋዕን ግዜ ክኾነልኩም እናተመነና ድማ መደብና ከም ወትሩ ብደርፊና ክነፍልሞ ብሓባር ንከታተል

ካይዘን ዝብል ፍልስፍና ናይ ጃፓን ነቲ 5S ዝብል ደረጃታት ናይ ካይዘን ሰጊሩ ብዙሓት ትካላትን ማሕበራትን ነዚ ሜላ እዚ ብምጥቃም ኣብ ስርሐን ዓበይቲ ለውጥታትን ምምሕያሻትን ብምግባር ክዕወታሉ ተረአየን እየን። እዚ ናይ ካይዘን ማለት 5S ዝብል ደረጃታት ኣብ ሃገርና እውን ተኣታትዩ ዓንበርበብ ሸር ካምፓኒ ዳርጋ ንዓመትን 6 ወርሕን ዝኣክል ክጥቀመሉ ድሕሪ ምፅናሕ ኣብ ስርሖም ዘምፅኦ ዓበይቲ ለውጥታት ዓወታትን ኣመዝጊቦም እንታይ ዝብል ቅነ ናይ ዓወት ናይ ካይዘን ፀንቢሎም ነይሮም። ነዚ ዝደስስትሕዝቶ እምበኣር ኣብ መደብ ቆላሕታ ክቐርበልና እዩ። ክትከታተሉ ብኸብሪ ንዕድመኩም።

ኣብዚ እዋን እዚ ምዕቡላት ዝበሃላ ሃገራት ጸጋታትን ስለ ዝወደባን ኣፍራይነትን ስለ ዝዕበያን እየን ናብ ጎደና ምዕባለ ዝጓዓዛ ዘለዋ። ነዚ ረኺቡንኦ ዘለዋ ምዕባለ ኸኣ ብሓንሳብ ዘይኮነ ብዘገምታ ብዝመጸ ለውጥን ምምህያሽንን ክረጋግጾ ክኢለን። ኣብ ርሑቕ ምብራቕ እትርከብ ሃገረ ጃፓን ድሕርቲ ኣብ ካልኣይ ኩናት ዓለም ዝወረዳ ዕንወት ቀልጢፋን በሰላ ሕወያ ኣብ ሓዲድ ምዕባለ ክትጓዓዝ ዝኽኣላ ብካይዘን ዝፍለጥ ቅጻል ምሕያሽ ዝብል ናይ ምሕደራ ፍልስፍና ሒዛ ብምኻዳያ ኣብዚ እዋን እዚ ሓንቲ ካብተን ዝማዕበላ ሃገራት እናተባህለት ጥቀስ ዘላ። እዚ ቅጻል ምሕያሽ ዝብል ትርጉም ካይዘን ድማ ኪንዮብ ጃፓን ኣብ ዝተፈላለዩ ሃገራት ተኣታትዩ ውፅኢቱ ብግብሪ እናተረኣየ መጽእ ኣሎ። ኣብ ሃገርና ኸኣ ኣብ ወኪል ቲዮታን ያማሃን ዝኾነ ትካል ዓንበርበብ ሽር ካምፓኒ ቀጻሊ ክስራሓሉ ጸኒሕና ኣሎ። እዚ ብካይዘን ዝፍለጥ ፍልስፍና ምሕደራ ኣብ ትካሎም ዘምፀ ለውጥን ፈጢርዎ ዘሎ ናይ ጋንታ ስራሕን ንኻልኦት ትካላት ኣብነት ክኸውን ስለ ዝኽእል ብምባል ኣብ መደብ ቆላሕታ ኣቕሪብና ኣለና ሰናይ ምክትታል።

0: ኣምበር በብሽር ካምፓኒ ብሓፈሻ ምዕራይን መሸጣን መካይን ዝነጥፍ ዓብ ትካል እዩ። ኣብቲ ትካል ዘሎ ኩሉ ኣገልግሎታት ምስ ዓማዊል ዝተሓዝ ብምዃኑ ዝውሃብ ኣገልግሎት ብፅፈቱን ዝወስዶ ግዜን ብሉፅ ክኸውን ምፅዓር ዝዓበየ ዕላማ ናይቲ ትካል እዩ። ብዓብኡ ዝባኽን ፀጋን ንስራሕ ዝዕንቅፍ ኣሰራርሓን ክህሉ የብሉን ዝብል ፍልስፍና ካይዘን ተመሪሖም እዮም ዝዓዩ። ይኹን እምበር ነቲ ክበፅሕዎ ዝደልዩ ደረጃን ዝህብዎ ኣገልግሎታትን ቀጻል ምሕያሽ ብዝገብርዎ ዘለዉ ፃዕሪ ከዓ ቀጻል ለውጥታት ክገብሩ ከም ዝኽኣሉ እዩ ዝጥቀስ።
1: ፋይፍ ኤስ ክንብል ከለና ሓደ ኣካል ናይ ካይዘን እዩ። እዚ እቲ ካይዘን እንታይ እዩ? ካይዘን ማለት ኣብቲ ተዋፊርካሉ ዘለካ ስራሕ ቀፃሊ ለውጥን ዕቤትን ምምፃእ እዩ። እዛ ካይዘን ግን ካይዘን ትምልካይ ተኣትዋን ኢኻ መድረኻት ኣለዋ። እዚ ተቐዳመይቲ መድረኽ ፋይፍ ኤስ እያ። ብድሕሪኡ ፋይፍ ኤስ ምስ ሓለፍካ ቲፒኤም ይበሃል ኣሎ፣ ቶታል ፕሮዳክት ሜንተናንስ። ድሓሪ ካብቲ ካይዘን ተኣቱ ሕጂ ዛብዛ ፋይፍ ኤስ ክንዛረብ ተዳ ኮይና ከምንጅምር ምናልባሽ ኣብ ዓንበርበብ ካይዘን ክበሃል ከሎ ካብ 2009 ኣትሒዙ ብዙሕ ስራሕና ኣሉ። እሱ ከዓ ምስቲ ውክልና ናይ ቲዮታ ብሳቶም ዝህብሩና ዝነበሩ ምክሪ ነቲ ናይ ካይዘን ንጥፈታት ነካይዶ ነርና። ኣብዛ ሕጂ ዘለና ኣብዛ መዛርእስና ተዛሚዳ መታን ሓደ ጥርኑፍ ሓበሬታ ክህሉ እዛ ፋይፍ ኤስ ከም ንጅምራ ዓመትን 6 ወርሒ ንገይራ ኣላ። እዚ በቲ ካብቲ ክትቀድሚ ሕጂ ዋላ ይንበር ወይ ድማ ንጀምሮ እምበር እዚ ሕጂ ሒዝናዮ ዘለና ወራድባ ብዝለዓለ ደረጃ ብምክሪ ናይ ኩባንያ ቶዮታ ኹን ካልኦት ዝወሃበና ሓበሬታታት ብፍላይ ጴጥሮስ ፕሮፌሰር ጴጥሮስ ኣብርሃ ዝበሃላሉ ኣብ ጃፓን ዝቕመጥ እሱ ብዝሃበና ትምህርትን ምቕላስን እዚ ናይ ፋይፍ ኤስ ካብቲ ንሕና ንፈልጦ ዝነበርና ብዝለዓለ ደረጃ ብስነ ፍልጠታዊ መንገዲ ክነታእታት ወፈቲና ማለት እዩ ሓራፍታት

0: ድሕር መፂና 5S 5 ኤስ እየን። እዚ 5S ግን እንታይ ረብሓታት ኣለዎ ይነኽን? 5S እንድሕር ድኣ ኣብቲ ትካል ኣትዩ ብዙሕ ረብሓታት ኣለዎ። ሓደ ኣፍራይነት ይዓቢ፣ ፕሮዳክቲቪቲ ማለት እዩ። ካልኣይ ቅርጡውና ኣሎ፣ ሳልሳይ ድሕነት ኣሎ፣ ረብዓይ እውን ዋላ እዚ ናይ ቲም ወርክ እውን ክሕግዝ ይኽእል እዩ።
1: ዓብ ምዕባለ ዝመጽእ ብቐጻልን ዘይቋረጽን ንእሽተይ ምምሕያሽ እዩ ዝብል ፍልስፍና ካይዘን ኣብ ባህሊ ስራሕን ምሕደራን ለውጢ ብምምጻእ ኣብ ኣፍራይነትን ኣበርክቶን ጽቡቕ ክትስጉም ይሕገዝ። ብዘይካዚ ዘጋጥሙ ጸገማት ኣብ ግዜኡ ክፍትሑን ሰራሕተኛታት ድማ ዘለዎም ናይ ስራሕ ጸገማት ብምቕራብ ንምሕያሹ እማመታት ከቕርቡ ዝድርኽ እዮም። ኣብ ዓንበር በብሽር ካምፓኒ ድማ በዚ ኣገባብ እናሰርሑ ዘምፅዎ ለውጥታት ክገልጹ ከለዉ
2: ፋይፍኤስተን ምምማይ፣ ምስራዕ፣ ምፅራይ፣ ቀጻልነት ዘለዎ ነገር ምውሓስ ዝብላ ዝተፈላለያ ናይታ 5S ፓርቲስ ኢና ክነፅንዕ ቀኒና ብጣዕሚ ለውጢ ኣርኢና ክንብል ንኽእል። ብፍላይ ካብ ዲፓርትመንትና ማለት እዩ ሓደ እቲ ናይ ጋንታዊ ስራሕ ክምዕብል ክኢሉ ይህን ይህን እንዳተባሃል ካብ ብዛዕባ 5S ምዝርራብ ነይሩ፣ ዲስካሽን ምግባር ነይሩ፣ ተሓጋጊዝካ እቲ ዘየድልየካ ነገር ምፅራይ ነይሩ። ሕጂ ኣብዚ ሕጂ ንታ ናትና ዲፓርትመንት ክንሪያን ከለና ከዓ ዳርጋ ብ5S ወቂባ ክንብላ ንኽእል ማለት እዩ።
3: ብዙሕ ፍልል እዩ ዘለዎ ኣብ መጀመርታ ዝነበርናዮን ሕጂ ከመይ ስራሕና ይኸይድ ኣሎን ብጣዕሚ ፍልል ኣለዎ። ስለምንታይ እቲ 5S ንስራሕካ ቅልጡፍን ፅፉፍ ኩሉ ውፅኢታውነት ንምዕባይ ዝሕግዝ ስጋብ ዝኾነ ካብ ኣብዓሚ ንሰርሓሉ ዝነበርና ኣሰራርሓን ሕጂ ከመይ ኮይኑ ዘሎ ኦፊስና ኩሉ ንዓና ዘለዎ ንብረታት መሳርሒታትና ከመይ ኣለዉ ንሪኦ ስለ ዘለና ኣዝዩ ብጣዕሚ ኣዝዩ ሓጋዚ እዩ ንስራሕ ሲ ንኩሉ ውፅኢታውነት ይኹን ንቅልጣፈ ስራሕ ንኩሉ ሓጋዚ እዩ። ኣዝዩ ብዙሕ ፍልል ኣለዎ ካብ ዓምን ሎምን ማለት እዩ።
4: እቲ ሓፈሻዊ እቲ ለውጢ ኣብቲ ሰብ ናይ ባህሪ ለውጢ ገይሩ ንዑ ርዒሞዎ ምስ ከደ እንዲቲ ዛዕበየ ዓወት ዝበሃል ሕጂ ብከምኡ መፅር ክንሪኦ ከለና ብዙሕ ፃዕሪ ተኻይድሉ ማለት እዩ። ሕጂ ካብቲ መጀመርያ ዝነበረ ሳብ ሕጂ ክንሪኦ ከለና ግን ብዙሕ ፀፊፉ፣ ብዙሕ ዘየድሊ ተኣልዩ፣ ብዙሕ ተወጋጊኑ፣ ሕጂ ብዙሕ ለውጥስ ኣሎ። እዚ ሙሉእ ብሙሉእ ሚኢቲ ከሚኢቲ ኣይትዓግብን ኢኻ ኩሉ ግዜ ለውጥ ኣሎ፣ ግን ብዙሕ ለውጢ ግን ተገይሩ ማለት እዩ።
1: ኣብ ስራሕ ኣብ ንወፍረሉ ግዜ እቲ ንዓሞ ስራሕ ብብሉፅነት ኣብ ሰዓቱ ክንውድእ እንተ ኮይና ንስራሕና ቀልጢፍና ከይንውድእ ዝዓግቱና ፀገማት ምልላይ ቀዳማይ ዕላማ ፍልስፍና ካይዘን እዩ። ዓመር በብሽር ካምፓኒ ንኣስታት ዓመትን 6 ወርሕን ኣብ ዛዕባ ዝኣተኪሩ ሳላ ዝሃቦ ስልጠናታትን ዘተኣታተዎ ኣገባባትን ኣብዚ እዋን እዚ መዓልትን ቅንያትን ዓወት ዝብል ሰሙን ብምግባር ነቲ ዝረኸቡ ዓወታትን ተመክሮታቱን ንካልኦት ትካላት ኣካፊሉሎም። ቁርጡውነት ኣብ ኩሉ ነገር ማለት ኣብ ፀጋታትን ግዜ ምህላው ኣገዳሲ እዩ። ብውሑድ ፀጋታት ዓብ ስራሕ ምስራሕ ኣብ ታሪክ ብረታዊ ቃልስና ዝተረኣየ መስተንክር እዩ። እዚ ግብራዊ ስራሕ ከዓ ኣብ ስነ ፍልጠታዊ መንገዲ ኣብ ፍልስፍና ካይዘ ንረኽቦ ኣብ ዓንበር በብሽር ካምፓኒ ዝተረኣየ ዓወት ድማ ነቲ ስራሕ እተዓሞ ዘየድሊ ኣቑሑ ይኹን መሳርሒታትን ኣብ ምውጋድ፣ ፅሬት ትካል ኣብ ምሕላውን ዘየድልዩ ንብረት ኣብ ምጉሓፍን ብሓፂር መንገዲ ክስራሕ ዝኽእል ኣገባብ ብምጥቃም ነቲ ዘየድሊ ኮለል ዘብል ዝነበረ ኣገባብ ምቕያር፣ ፅፈት ቤት ፅሕፈታት ምሕላው፣ ንብረት ኣብ ቦትኡ ምቕማጥ ወዘተ ካብቲ ተረኺቡ ዘሎ ዓወታት ምዃኑ ይሕብሩ።
3: እወ ኣብ መጀመርታ ብዙሕ ነገራት ዝጎለካ ኣሎ። ከም ስራሕተኛ ኮይንካ ንከባቢ ስራሕ ከዓ ፅሪ ካልእን ክመፀካ እንከሎ ብዙሕ ዘይተቐባልነት ነይሩ ኣብ መጀመርታ ይኸብደካ ካልእን። ድሕሪኡ ግን በቶም ኮሚቴ ናይ 5S ብዝተዋህበ ስልጠናታት ብናይ ኣካይዲ ስራሕ ከዓ ኣዝዩ ብዝሓጋዝ ዝኾነ ንጥፈታት ኩሉ ሰብ ኣብኡ ርዒሙን ንውፅኢታውነት ስርሑ ዝጠቅም ምዃኑ ፈሊጡ ንዕኡ ጥራይ ኣብ ስራሕ ጥራይ ደይኮነሲ ኣብ ውልቃዊ ሂወቱ ኣብ ገዝኡ ከተግብሮ ምዃኑ ስለ ዝፈለጠ ኩሉ ሰብ ድሓር እቲ መጀመርታ ዘይምቕባል ነይሩ። ድሕሪኡ ግን ነቲ ብትሆታት በቲ ቀጻሊ ዝካየድ ዝነበረ ናይ ትምህርቲ መስርሓት መደባትን ዝያዳ ሓጋዝ ኮይኑ ስለ ዝረኸብናዮ ኩሉ ሰብ ኣብኡ ርዒሙ ብዝያዳ ኸ ፅቡቅ ሰርሓ ኣለሎ ማለት እዩ። ናብዚ ሎ መዓልቲ ናይ ዓወት መዓልቲ ኸ ክንበፅሕ ክኢልና ማለት እዩ።
4: እጅ እቲ መጀመርያ ብድሆ ነይሩ ኣብ ልዕሊ ስርሑ ካልእ ትውስኮ ስለዝመስሎ ዝነበረ ሰብ ፆር ይመስሎ ወላ ቀልጢፋ ይቅበለካ ይቃወመካ ገለገለ ነይሩ። ዳሃር እቲ ፎርማት ስትራክቸር ወፂኡ ንኸተግብርዎ ድሉ ምስ ኮነ ንኸተግብርሉ ዝኽእሉ ዳርጋ ብክስታይ ዓይነት ማለት እዩ ሲስተም ሲ ይግድደካ ንኽትገብር ከምኡ ገይሮም ምስ ረኣይ ወቲ ውፅኢት ግን ብዙሕ ሰብ ፈትይዎ ማለት እዩ ከዓ ጀመርናዮ ዝብል ሓሳብ ሕጂ። ስለዚ ስቲል ብድሆ ኣሎ ዶ ግን ብዙሕ ሰብ ፈትይዎ እዩ ምትግባሩ ማለት እዩ።

0: ሓደ ካብ ኣገባባት ካይዘን ብሓሙሽተ ኤስ ዝፍለጥ መንገዲ እዩ። ዘየድልየካን ዘድልየካን ንብረት መሚ መሳርሒታትካ ብግቡእ ስራዕ ምንፅብራቕ ኣገባብ ኣትሕዝ ዘላቕነት ኣውሕዝ ዝብል ትርጉም ኣለዎ። ብልጫ ናይዚ ኣገባብ ከዓ ኬንዮ ኣብ ስራሕ ሓውልቃዊ ህይወትና ጠቓሚ ምዃኑ እትጠቅስ ኣባል ዓንበርበብሽር ካምፓኒ ቀጻሊ ብዝግበር ናይ ካይዘን መደባት ዝባኽን ዝነበረ ንብረት ይኹን ፅሬት ቦታ ስራሕ ክወሓስ ይከኣል እዩ ትብል።
1: ንዓንበርበብ ትካል ወይ ጥራሕ ዘይኮነ ዝምልከት እዚ ፋይፍኤስ ክሳዕ ኣብ ገዛና ክንገብሮ ዘለና ንኣብነት ክንሰርዖ ዘለና ኣሎ ክንኣልዮ ዘለና ኣሎ ገዛና ክነፅርዮ ዘለና ኣሎ ገዛና። ስለዚ ኣብ ትካላት ጥራሕ ከማ ዘይኮነ ክሳዕ ኣብ ገዛና ክኸይድ ኣለዎ። ኣብ ካልኦት ትካላት ከዓ ብዝያዳ ከዓ ክጥቀማሉ ኣለወን ማለት እዩ። እዚ መስርሕ ናይ ሂወት ስለዝኾነ ጥራሕ ናይ ስራሕ ትካል ወይ ናይ ትምህርቲ ጉዳይ ጥራሕ ኣይኮነን ማለት እዩ። ስለዚ ኣብ ሃገርና ይኹን ኣብ ትካላትና ይኹን ክሳዕ ኣብ ገዛና ክሳዕ ተዝተሓተ ባይታ ክቕፅል ኣለዎ ወይ ክተኣታቶ ኣለዎ ዝብል መልእኽቲ ከመሓላልፍ ይደሊ።
2: ካብ ዓንበርበብሽር ካምፓኒ ዓበይ ትምህርቲ ክወስድ ይኽእሉ እዮም። ከመይ ነይሩ ውፅኢታውነቱ ሕጂ ከዓ ብከመይ ደረጃ በፂሕ ኣሎ፣ ሰራሕተኛታቱ ብኸመይ መንገዲ ይካየዱ ርእዩ፣ እተን ውፅኢታውያን ክኾኑ ምእንታንሲ እቶም መንግስታውያን ዘይመንግስታውያን ሰራሕተኛታት ናይ ግዲ ነዚ ፋይፍ ኤስ ዝበሃል ዘሎ ወይ ከዓ ናይ ካይዘን ኣገባብ ክሰርሕሉ ኣለዎ። ስለምንታይ ንዕኦም እውን ሓጋዚ ስለ ዝኾነ ኣብ ውፅኢታውነት ስርሖም ቅርጡ እውን ምችኡ ብዝኾነ ኣገባብ ምእንታን ክሰርሕዎ ስርሖም ሰራሕተኛታቶም ካ ኣብቲ ቦታ ስራሕ ምእንታን ሕጉሳት ኮይኖም ንክሰርሑሎም ነዚ ፋይፍ ኤስ ብምክያድ ብምትእትታው ዝያዳ ብሉፅ ስራሕ ንክሰርሑ ከተኣታትዎ ነዚ መንግስታውያን ይኹን ካልእ ትካላት ምክረ ይህብ ማለት እዩ።
3: ሕጂ ከም ዝበልኩ ኣብ ኣፍራይነት ሓጋዚ እዩ፣ ኣብ ድሕነት፣ ኣብቲ ሴፍቲ ን ኣብ ኳሊቲ ከዓኒ ብዙሕ ሓጋዚ እንዲ። ስለዚ ኣገዳሲ ነገር እዩ ማለት እዩ። ትፃዓረሉ ዘሎ ኸማን ናብሃገር ደረጃ ኣባና ፅቡቅ ኮይኑ ብሃገር ደረጃ እውን ኣብነታዊ ኮይኑ ንክስራሓሉ እንዲዩ። ሕጂ ሓንቲ ኣብነት ክነገረ ክየዳ ኣብዚ ኣስቤኮ ከድና ክንመፅ ኢልና ሶምካ ኢምፕሊመንት ክገብሮ ጀሚሮም ነይሮም። ሕጂ እንታይ ኣጋጢማቶም እሶም እዚ ቶርኒዮ ሌዝ ሜሽን ነዊሕ ዓመታት ስ ቀልጢፋ ዘይትውድእ ቀልጢፋ ዘይትውድእ ተሸግሮም ነራ። ሕጂ እንታይ ሓሲቦም እዚ ሃንገር ቀዲዶም ብ ኣውፂኦም ንዓረያይ ክወስድዋ ድሓር ዚ ፋይፍ ኤስ ክትግብርዎም ጀመሩ። ግን ሽዑ ኣብ ሶርቲን ሰቲን ወደ ሻይኒን ኣብ ፅሬት ማለት እዩ ምስ በፅሑ ንኩሉ እናተግበሩ ከለዉ ነታ ማሽን ብኩሉ ሓፂቦማ ምሰፅረይዋ እታ ዘይቲ ተፍስሰላ ነበረት ቦታ ረኪቦማ ኣብ ኣኸላት ኣሪማ እዚ ኩሉ ክንደይ ክሳራ እዩ ምወፀ ነይሩ ኣብ ኣኸላት ኣሪማ። ሕጂ ኣብ ሓጋዚ እዩ። ስለዚ ናብ ኩሉ ክተኣታቶ ኩሉ ሰብ ክፅቡቅ ነገር እዩ ማለት እዩ ናብ ኩሉ ክበፅሕ።
0: ኣብ ዓንበርበብሽር ካምፓኒ ኩሉ ስራሕ ስራሕ ብጋንታ ውዕዮ ብምዃኑ ብዓብዪ ፍልስፍና ካይዘን ኣብኡ ዘተኮረ ብምዃኑ ኣፍራይነት ዘዕብን ፅፈትን ቅልጣፈን ዝመለለዩ ኣገልግሎት ክትህብ ዝድርኽ ስለ ዝኾነ ንኻልኦት ትካላት እውን ኣገዳስነቱ ዕዙዝ ከም ዝኸውን ኣየጠራጥርን።

ሰላም ኩራ ተዓዘብትና ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ኣሮስቶ ስጋ ብቢራ ዝበሰለ ኣሮስቶ ስጋ ብቢራ ዝበሰለ። ስለዚ ኣሮስቶ ሕጂ ስልሒ የብሉ ገለ የብሉ ኣብኣ ከላ ክንብልብል እንዳበለት እንዲና ንጠብሳ። ንሕና ግን ግዜ ከድልየን ስላይስ ጌርና ክንጠብሶ ኢና። ኣሮስቶ ስጋ ብቢራ ዝበሰለ ብቢራ ዝበሰለ ኣሮስቶ ናይ ስጋ ሕጂ ኣብኣ ከላይ ካ ትጠብሳ እዚ ዓይነት ዝቀሪበያ ዘለኹ ኣብኣ ከላይ ካ ትጠብሳ ድሓሪኻ ከምዚ ጌርካ ስላይስ ትገብሮ ድሓር ስላይስ ትገብሮ እምበር መጀመርታ ኮንካን ስላይስ ትገብሮ። ንሕና ግን እንታይ ጌርና ኣሎና ምእንቲ ክበስለልና ቀልጢፉ ወይ ከዓ ግዜና ክረክብወዳ ኣለና ከምዚ ጌርና ነርቅቆ ኣለና ወይ ፈቲን ንገብሮ ኣለና። ቢራ ዝበሰለ ኣሮስቶ ናይ ስጋ ስብሒ ዘይብሉ ቀይሕ ሮዛ ኢኻ ተምፅእ። ሕጂ ክንሃርሞ ንኽእል ግዜ ምእንቲ ከይንወስድ ክነብስሎ ከለ ነበር ተዘይ ሃርሙ ና ኣሰራርሑ ከምዚ ሕጂ እሱ እንዳገበርኩ ከለኹ ብብሮ እንዲና ክንጠብሶ ኣብዚ ገይረ ኣለኹ ሓደ ማንካ ጣውላ ብሮ ብቢራ ዝበሰለ ኣሮስቶ ናይ ስጋ ሕጂ ክብራ ተዓዘብትና ኣብ ጥብሲ ሓንቲ ዓይነት ስለ ዘይትቅርብ ሶስ ናውቲ እየ ዝሰርሕ ዘለኹ። ኣብዚ ናይ ፓስታ ማይ ሰክቲት ኣለኹ። ኣብዚ ከዓ ጥሕን ኣቢለ የ ክገብሮ ፓስታ ምሱ ኮሚደረ ካሮት ሽጉርቲ ቀይሕ ሽጉርቲ ፃዕዳ ቆፅሊ ቫዘሊኮ የ ደብስል ዘለኹ። ሕጂ ንሰን ጥሕና ጥረይ ናፍታ ፓስታ ንገብረን ሕጂ ንሕና መልእኽትና ኣሮስቶ ብቢራ ዝበሰለ ስጋ እዩ። በይናታ ጥብሲ ግን ስለ ዘይትቅረብ ንሕና እንታይ ንገብር ኣለና ፓስታ ብዚ ሰክቲትና ኣለና ንዕኡ ዝኸውን ሶስ ከዓ ካሮትን ሽጉርቲ ቀይሕን ሽጉርቲ ፃዕዳን ቆፅሊ ቫዘሊኮን ኮሚደረን ብሓንሳ ሰክቲትና እዩ። ብማይ ኣብሲልና ቅብኣት ዘይብሉ ዘይቲ ዘይብሉ ምክንያቱ እቲ ስለ ብብሮ ዝበስል ዘሎ ወይ ዝጥበስ ዘሎ ቢራካ ቀሪብና ኣለና። ሕጂ ካብዚ ከተልቅቆ ትኽእል ኣብኡ ከሎ ክትገብሮ ትኽእል። ሕጂ ቢራካ ኣብዚ ክንሰተት ኢና በሲልና ዝሓምልና ኸ ካሮ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ቆፅሊ ቫዘሊኮ ኮሚደረ እጂ ከምዚኣ ጌርና ብሲልና ጥሕን ኣቢልና ኣብዛ እዚ ግርር ድበለ ፓስታ ከዓ ፓስታና ከዓ ገሪሩ ኣሎ እጂ እዚኣ ኣኺላታ ፓስታና ከዓ ፅቢቁ ምስ ገረረ ጨው ንገብረሉ እጂ ኩሉ ዋዲድናዮ ዘለና ነዛ ብቢራ ዝበሰለ ኣሮስቶ ናይ ስጋ ጨውን ገፍር ዘይቲ እኳ ፓስታ እኳ ከምቲ ፅቡቕ ዓይነት ፓስታ ስለ ዝኾነ ዘይቲ ገለ የድልዮን እዩ። ጨውን ዘይቲ እንትገብረሉ እዚ ግን ኣይገበርና እንዳገላበጥና ኢና ከነብስሎ እንዳገላበጥና ብቢራ ዝበሰለ ኣሮስቶ ናይ ስጋ ብቢራ ዝበሰለ ኣሮስቶ ናይ ስጋ ቢራ ዘይደሊ ክህሉ ይኸውን ሰብ ንሕና ግድን ዘይኮነ እዚ እዚኣ ግን ብኸማይ መስርሒታ ብቢራ ዝበሰለ ኣሮስቶ ናይ ስጋ ንዕ ትኸውን ከዓ ምስ ሰላጣ ምስ ዛሶስ ናይ ሕምልቲ ጌርና ከዓ ፓስታ ከዓ ክንቀርብ ኢና። ጨሎ ፅቡቅ ዋላ ነቲ ገዛ ፅቡቅ ጨላ እዩ ከም ቦንዞቦ ከምዚ ከተብስል ከለካ ብቢራ ዝበሰለ ኣሮስቶ ናይ ስጋ እቲ ብብሮ ክጠብሶ ዝፀንሕኩ ኣብዚ ቢራ

ጥብሲ በይና ስለ ዘይተቕርብ ከምቲ ዝበሃል ብሪሞሰብ ከንዶ ኮንተርና እንዲቲ ናይ ፃዕዳ ምግቢ ንድሕሪ ክትገብር ኮይንካ ንሕና ሓንቲ ዓይነት መግቢ ኢና ንበላዕ ሓንቲ ዓይነት መግቢ ክንቅርብ ንኽእል ኢና። እዚ ግን ኣሮስቶ ስለ ዝኾነ በይናቲ ኣሮስቶ ክትቅርባ ስለ ዘይትኽእል ፓስታ ኣብሲለ ኣለኹ

ፓስታ ብውዕዩ ቀሪብና ኣለና፣ ፓስታ ቀሪብና ኣለና። እንደገና ሰላጣ ምስኡ ከዓ ክንቅርብ ስለ ዝደለና ሽጉርቲ ፃዕዳን ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳን ጉዕን ኣብ ዘሎ ሽጉርቲ ቀይሕን ሽጉርቲ ቀይሕ ከዓ ሕጂ ሰላጣ ናይ ጅርጅርን ናይ ፐርሰሜሎን ክንቅርቦ ሰላጣ ናይ ጅርጅርን ናይ ፐርሰሜሎን ናይ ኮኮምበርን ኣብዚ ጅርጅር ኣሎ ሽጉርቲ ፃዕዳን ጉዕን ኣሎ ሽጉርቲ ቀይሕ ፐርሰሜሎ ከዓ እቲ ዓይነት ንገብራ ናይ ፐርሰሜሎን ናይ ኮኮምበርን ኮኮምበር ከዓ ውልዶ እንተኮይኑ ከይቀረፍካ ክትገብሮ ትኽእል። ከምዚ ዓይነት ዝውልዶ ንድሕር ኮይኑ ከምዚ ትርር ድበላ ንድሕር ኮይኑ ከዓ ቀሪፍካ ክትገብሮ ትኽእል። ኮኮምበር ትድበለፀ ስለ ዝኾነ እ ኮሚደረ ኸዓ ኮሚደረ ኸዓ እንታይ ኢልና ኣለና ብዚኣ ሓምሊ ናይ ጅርጅር ወይ ሰላጣ ናይ ጅርጅር ፐርሰሜሎ ፐርሰሜሎ ወላ ፐርሰሜሎስ ኣብኡ ከሎ ሰላጣ ንቕርቦ ኢና እጂ ሓዊስና ኢና ንቕርቦ ዘለና ኮኮምበር እንደገና ሽጉርቲ ቀይሕን ሽጉርቲ ፃዕዳን ኣቸቶ ዘይቲ ኩሉ ክሕውሰሉ እዩ ኦይሉ ኦሊቪት ዘይቲ ከዓ ኣቸቶ ሕጂ ሓንቲ ዓይነት እንድሕር ጥብሲ ኮይና ትበስል እንድያ ዘላ ብቢራ ሓንቲ ዓይነት እንድሕር ኮይና እዚ ከምዚ ክንቅርበሉ እዩ ዝግብአኒ። ብዙሕ ዓይነት ቀሪብና ሉ ኣለና ጅርጅር ገይረ ኮኮምበር ገይረ ፐርሰሜሎ ገይረ ጉዕ ገይረ ኮሚደረ ብጣዕሚ ኢና ሰሪሕናዮ ዘለና ጅርጅር ዕር ይብል ግን እቲ ዕር ኣባህልስ ፅቡቅ እዩ። ሕራይ ብዛዕባ ጨው ከዓ ዘይደሊ ጨው ክገርፎ ክእል እዩ ግድነት ኣይኮነን ኣብዚ ጨው ስለ ዝበልና ጨው ትገብረሉ ማለት ኣይኮነን። እቲ መቐረብና ቀሪብና ኣለና ኩሉ ምስ ተዳወሰ ወይ ምስ ሓበረ ጥብሲ ሓንቲ ዓይነት ክትቅርብ ስለ ዘይትኽእል ንሕና ከዓ ጅርጅር ፐርሰሜሎ ኮኮምበር ሽጉርቲ ቀይሕን ሽጉርቲ ፃዕዳን ጨውን በርበረ ፀሊምን ኩሉ ኣመቓቂርና ይ ሕራይ ባሪ ክብራት ተዓዘብትና ብቢራ ዝበሰለ ኣሮስቶ ናይ ስጋ ስጋ ኣሮስቶ ብክብልብል ከሎ ትጠብሶ ሕጂ ንሕና ንግዜ የልና ኣርቅቕርቅ ኣቢልና ኢና ቆሊፅና እዮ ድሕዮ ኣብ ብሮ ጠቢስና እዮ ድሕሪ ምጥባስና ከዓ ምስ ቢራ ክነብስሎ ፀኒሕና ምስ ቢራ ክነብስሎ ፀኒሕና ከምዝ ኮይኑልና ፅንቅቅ ክብል ከሎ እቲ ቢራ ሕጂ እታ መብሰሊ ተልገሳኒ ኢኻ ምስታ መብሰሊ ምክንያቱ ስጋ ከዝሕል ኣይክእል ሰላጣ ብዝቐሪብና ኣለና ዋላ ዝሶስ እውን ኣብ ዝቐሪብና ኣለና ክንጥሕኖ ሓንቲ ካሮት ክልተ ኮሚደረ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ጌርና ድሰራሕናዮ ወይ ደብሰልናዮ ቆፅሊ ቫዘሊ ኮ ሕጂ ንሕና እዚ ስጎ ናብሓፂ ሕራይ ክብራት ዓዘብትና ኩሉ ትኮንኩም ካትገብሮ ሕጂ ዝኣኽለና ኢና ክንቅርብ ሕብሩ ድፀበቐ ብዘይዋን ሓንቲ ቅብኣት ዘይብሉ ዘይቲ ዘይብሉ ይሕምልቲ ጥራይ ሕጂ ቀዳመይቲ ግዜ ንድሕር በሊዕና ቀዳመይቲ ግዜ ንድሕር በሊዕና ክልተ ብያቲ ኢኻ ኩሉ ግዜ ኣብ ናይ ፃዕዳ መግቢ ትቕርብ ሕጂ ካብዚኣ ከዓ ታሶስ ሕብሩ ዝፀበቐ ካልኣይቲ ሕጂ እዚኣ በሊዕና ኢና ንወግና ሳልስ ኩሉ ግዜ ሰለስተ ዓይነት መግቢ ክትቀርብ ንድሕር ኮይንካ ሓንቲ ዓባይ እዚኣ ብታሕቲ ትገብራ እዚኣ ካ ብላዕሊ ከምይ ኣብ መልክዓ ወይ መቐረብ እያ ሳልቤቶ ኩሉ ግዜ ብትለና እዚ ድሕሪ ኩሉ እየ ንድሕሪ ኢልና ሕጂ ብስቴካ ንቐርብ እዚ ድሕሪ ኩሉ እየ ንብል ንድሕሪ ኮይና ብስቴካ ንቐርብ ምስ ብሓንሳ ግን ኣይትቕርቦን ኢኻ ናቲ ዛዕዛዕ ዝብል ስለ ዘለዎ ናይቲ ሰላጣ ግን ሕጂ ድሓን ዛዕዛዕ ድብል ኣይቀርብ።

ትስዕብ ትሕዝቶ መደብና መደብ ዜና ሞዛይካ ክትከውን ክቡራት ተዓዘብትና ገለ ካብ ትሕዝቶታታ ድማ ኣብ ውቅያኖሳት ዝርከብ ናይ ፕላስቲክ ትሕዝቶታት ተፅሪ ማሽን ተማሂዛ ከምኡውን ዝቐልጠፈ ሮቦት ተማሂዙ ዝብለን ካልእን ትሕዝቶታት መደብ ዜና ሞዛይክ ክኾን እዮም ሙሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

ዳሜሻ ኣብ ዓለም ብብዝሒ በጻሕቲ ዘለዎ ገማግም ባሕሪ። ዳሜሻ 1.8 ኪሎ ሜትር ጥራይ ንውሓት ዘለዎ ኮይኑ ኣስታት 200,000 ሰባት ከእንግድ ይኽእል። በዚ ድማ ኣብ ዓለም እቲ ዝበዝሐ በጻሕቲ ዘለዎ እናተባህለ ይጥቀስ። ኣብ ሸንዘን ቻይና ዝርከብ ገማግም ባሕሪ ዳሜሻ ጻዕቂ ሰብ ካብ ምህላው ዝተላዕለ ገለ ሰባት ናብቲ ባሕሪ እውን ክበጽሑ ከም ዘይከኣሉ የማርሩ። ዳሜ

ወዲ 24 ዓመት ሓመድ ዓሊ ኣልሸሂ ወዲ ሕቡራት ኢማራት ዓረብ ተጻዋታይ ኩዕሶ እግሪ ኮይኑ ቅድሚ ሕጂ ብተፈላለዩ ምስ ኩዕሶ ዝተሓሓዙ ንጥፈታት ስሙ ኣብ መዝገብ ክብረ ወሰን ጊነስ ተመዝጊቡ ንረኽቦ። ሓመድ ሕጂ እውን ኣስታት 13 ሜትሮ ካብ ሰክዕት ብምርሓቕ ብክሮኽርኡ ክዕሶ ቀሊዑ ናብ ሰክዕት ክእትዋ ብምኽኣሉ ነቲ ኣቐዲሙ ተታሒዙ ዝነበረ መዝገብ ብወግዒ ክሰብሮ ክኢሉ ኣሎ።

ደቂሱ ንዝነበረ ድቢ ዘበራበረ ሰብኣይ ገንዘባዊ መቕጻዕቲ ተበይኑሉ። ኣብ ኖርዌይ ደሴት ስቫልባርድ ዝርከቡ ድብታት ካብ 1972 ጀሚሮም ዝኾነ ጉድኣት ንኸይወርዶም ሓለዋ ዝግበረሎም እንስሳታት እዮም። ንዕኦም ምርባሽ ማለት ከቢድ ገንዘባዊ መቕጻዕቲ የስዕብ። እቲ ፍጻመ ኣብ መጀመርታ ናይ ዝወርሒ ኣብ ደሴት ስቫልባርድ ዘጋጠመ ኮይኑ ሓደ ወናኒ መርከብ በጻሕቲ እናዛወረን ከሎ ኣብታ መርከብ ተሳፊሮም ካብ ዝነበሩ ሓደ በጻሓይ ዝደቀሰ ድቢ ኣማዕዲ ረኣየ። ብዝያዳ ጽቡቕ ገይሩ ንኽሪኦ ብምባል ጥሩምባ ነፊሑ ነቲ ድቢ ካብ ድቃሱ ኣተንሲእዎ። ወዮ ድቢ ብስንባደ እግራይ ኣውጥኒ ብምባል ሃዲሙ። በዚ ድማዩ ወናነታ መርከብ 50,000 ኖርዌጃዊ ክሮነር ወይ 5255 ዶላር ተቐጺዑ። ድሕሪ እቲ ፍጻመ ንሰበ ስልጣን ተኸባቢኡ ተሓቢሩ። ላርስ ፋውስ ኣመሓዳሪ ስቫልባር ድማ ብቕልጡፍ ሕጋዊ ስጉምቲ ወሲዱ። ቅድሚ ሕጂ ኣብ 224 ሓደ በጻሒ ናብ ወርልስ ዝበሃል እንስሳ ቀሪብካ ተባሂሉ 11,500 ክሮነር ወይ 900 ፓውንድ ተቐጺዑ ምንባሩ ይሕበር።

0: Every year, millions of tons of plastic pour into our oceans and rivers from around the world.
1: Plastic ka uqyanos ta tsir masarihit ma'bila. ኣብ ኔዘርላንድ ዝመደበሩ ትካል ቴክኖሎጂ ኣውቅያኖሳትን ሩባታትን ብከላ ፕላስቲክ ንምንካይ ዝዓለመ መሳርሒታት ዘማዕብል ትካል እዩ። ኣብ 2013 ብቦያን ስላስ ዝተመስረተት ጉጅለ ጽሬት ውቅያኖስ ንምሕላው ካብ 2018 ኣትሒዙ ነታ መሳርሒት ኣብ ፈተነ ኣውዒሉ እዩ። እቲ ትካል ክሳብ 226 ልዕሊ 60 ሚልዮን ኪሎግራም ወይ 60,000 ሜትሪክ ቶን ጉሓፍ ካብ ሩባታትን ሰላማዊ ውቅያኖስን ኣውፅኡ ምህላዉ ይሕበር። ክኢላታት ከም ዝሕብርዎ ፕላስቲክ መስተይ ማይ፣ ቦርሳታት፣ መፃወቲታትን ካልእ ነገራትን ሓዊሱ ኣስታ 9 ሚልዮን ቶን ጉሓፍ ፕላስቲክ ዓመታዊ ካብ ገማግም ባሕሪ ሩባታት ናብ ውቅያኖስ ይውሕዝ። ኣብዚ እዋን እዚ እታ መሳርሒት ዋጋኣ ኣስታ 700,000 ዩሮ ወይ 775,600 ዶላር ትበጽሕ። ስላት እታ መሳርሒት ብብዝሒ ክስራሕ እንተኽኢላ ዋጋኣ ክጐድል ከም ዝኽእል ገሊጹ።

ቻይናዊ ትካል ዝቐልጠፈ ሮቦት ኣማዕቢሉ። ኣብ መዝገብ ክብሮ ወሰን ጊነስ ንዝሰፈረ ኡሳይን ቦልት ክረትዕ ዝኽእል ሮቦት ማዕቢሉ ከም ዘሎ እዩ ዝሕበር። እቲ ሮቦት ኣብ ካልኢት 12.66 ሜትሮ ወይ ኣብ ሰዓት 45.6 ኪሎ ሜትር ክጎይ ዝኽእል ኮይኑ ብቻይናዊ ኩባንያ ሮቦቲክስ ዩኒትሪ ዝተሰርሐ እዩ።

ጃማይካዊ ቦልት ኣብ 2009 ኣብ በርሊን ኣብ ዝተኻየደ ናይ 100 ሜትሮ ጉያ ኣብ ካልኢት 12.42 ሜትሮ ዝግመት ዝለዓለ ፍጥነት እዩ ኣመዝጊቡ። እቲ ሮቦት ኣብ ውሽጢ 3 ኣዋርሕ ዝተሰርሐ ኮይኑ ክሳብ ሕጂ ተወሳኺ ምምሕያሻት ይግበረሉ ከም ዘሎ ይሕበር። ኣብ ርእሲ እቲ ዘለዎ ብፍጥነት ናይ ምጉያይ ክእለት ናይ ምዝላል ፍሉይ ዝኾነ ብቕዓት ከም ዘለዎ እውን ይንገር።

ክቡራት ተዓዘብትና ትሕዝቶታት መደባት መወዛይኪኹም ትከታተሉ ዘለኹም ኣስዒብና ድማ መደብ ሌላ ሒዝናልኩም ቀሪምና ዘሎና ናይ ሕጂ መደብ ሌላ እምበኣር ቅድሚ 500 ዓመት ኣብ ፈረንሳ ዝተኻየደ ኣገራሚ ፍጻመ ዳሲሳ ኣላ ምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

0: ሓደ ንግሆ ካብ ድቃስካ ተሲኢኻ ሃንደበት ንኽትስዕስዕ ክትቆጻጽሮ ዘይትኽእል ድሌት ክስምዓካ ሞሕሰብ ሕጉስ ስለ ዝኾንካ ኣይኮንካን፣ ሙዚቃ ስለ ዝሰማዕካ ኣይኮነን፣ ስለ ዝመረጽካ ድማ ኣይኮነን። ምንቅስቓስ ጥራይ ኢኻ ትጅምር፣ እግርኻ እውን ደው ኣይብልን እዩ፣ ኣካላትካ ምንቅስቓስ እውን ደው ኣይብልን እዩ። ሓደ ሰብ ሳዕስዒት ይጅምር፣ ድሕሪኡ ካልኣይ ስዕብ፣ ድሕሪኡ ዓሰርተታት ዝኾኑ ሰባት እውን ክስዕስዑ ይጅምሩ፣ ብድሕሪኡ እቲ ቁጥሪ ንኣማኢት ይቕየር። እዚ ካብ ዘፍርሕ ፊልም ዝወፀ ትርኢት ኣይኮነን፣ ብሓቂ እዩ ኣጋጢሙ። ኣብ ሓጋይ 1518 ስትራስበርግ ፍራንስ ሓደ ዘይተለምደ ነገር ኣብ ጎደናታት ኣጋጠመ። ሰባት ካብ ቁጥጥር ወፃኢ ክስዕስዑ ጀመሩ፣ ንመዓልታት ድማ ሳዕስዒቶም ቀጸሉ። ጸሓፍቲ ታሪኽ ክሳብ ሕጂ ብልክዕ እንታይ ከም ዘጋጠመ ይካትዑ። እቲ ፍጻመ ግና ብ"ዘ ዳንሲንግ ፕሌግ" ወይ ሕማም ሳዕስዒት 1518 ተባሂሉ ይፍለጥ።
1: In 1518, a strange plague broke out. It happened in a city in northern France, and it led to over 400 deaths. And it all started when a woman began dancing in the street.
0: እዚ ዛንታ እዚ ብፋውራው ትሮፊያ እትበሃል ሰበይቲ እዩ ዝጅምር። ኣብ ሓምለ 1518 ፍራው ትሮፊያ ኣብ ስትራስበርግ ኣብ ዝርከብ ጎደና ምስዕሳዕ ጀመረት። ኣብ መጀመርታ እንታይ ከም ትገብር ዘላ ዝፈልጥ ሰብ ኣይነበረን። ምናልባት ትጽምብል ነይራ ትኸውን፣ ምናልባት እውን ገለ ውድድር ስዒራ ትኸውን፣ ምናልባት ንሳ ጥራይ ትፈልጦ ዘገርም ባህርያት ትገብር ነይራ ትኸውን። ኣብ መንጎ እዚ ሳዕስዒት ተራ ሳዕስዒት ግን ሓደ ኣገዳሲ ፍልሊ ነይርዎ። ደው ክትብል ኣይከኣለትን። ብመሰረት ታሪኻዊ ጸብጻባት ትሮፊያ ንሓያሎ መዓልታት ሳዕስዒት ቀጺላ። ድሕሪኡ ድማ ኣብዚ ዘገርም ነገር ኣጋጠመ። ካልኦት ሰባት እውን ከምኡ ክገብሩ ጀመሩ። እቲ ቁጥሪ

እናበዝሐ ኸደ። ኣብ መወዳእታ ድማ እቲ ዘገርም ሳዕስዒት ኣብ ምላእ ከተማ ክዝርጋሕ ጀመረ። ዘመናዊ ሕክምና ቴክኖሎጂ ዝዓጠቐ ሆስፒታል የለዋን። ከምዚ ሎሚ እንፈልጦ ስነ ልቦናዊ ርድኢት የለን፣ ቴሌቪዥን እውን የለን። ብርግጽ ድማ እንታይ ይኸውን ከም ዝነበረ ዝገልጽ ማሕበራዊ መራኸቢታት የለን። ኣብ ኩንድኡ ሰባት ሃይማኖታዊ ኣጉል እምነትን ባህላዊ ሕክምናን ዝርከብዎ ዝኾነ ይኹን ካልእ መግለጺ ኣይነበሮምን። ገለ ታሪኻዊ ምንጭታት ከም ዝሕብርዎ ኣብ ውሽጢ መዓልታት ኣስታት 30 ሰባት ከም ዝተጠቕዑ ይሕብሩ። ድሕሪኡ እቲ ቁፅሪ ናብ ከባቢ 400 ከም ዝዓበየ ይንገር። ኣብኡ ድማዩ እቲ ዛንታ ዝያዳ ዘገርም ዝኸውን ሰበስልጣን እቲ ኸተማ ንዅሉ ሰው ደው ክብል ጥራይ ኣይነገሩን። ኣብ ክንድኡ ገለ ሰበስልጣን እቶም ሳዕሳዕቲ ነቲ ኩነታት ካብ ኣካላቶም ክስዕስዕዎ ከም ዘለዎም ይኣምኑ እዮም ዝነበሩ። እወ መፍትሒ ልዕሊ ዓቕን ሳዕስዒት ዝያዳ ሳዕስዒት እዩ ነይሩ ዝመስል። ሰብ መዚ እዛ ኸተማ ሰባት ክስዕስዑ ዝኽእሉሉ ቦታ ከም ዝኸፈቱ ይግለጽ።

0: እቶም ሰበ ስልጣን እታ ኸተማ ሙዚቀኛታት ከይተረፈ ዝፃወቱ ኣዳልዮም። ሎሚ እዚ ፍጻመ ፍጹም መስሓቅ ኮይኑ ክስምዓና ይኽእል እዩ። ብ1518 ግን ሰባት ንሕማም ኣዝዩ እተፈልየ ርድኢት ነይርዎም። ሕክምና ንዘመናት ኣብ ዝጸንሐ ጥንታዊ ክልሳ ሓሳብ ዝተመርኮሰ እዩ ነይሩ። ስትራስበርግ ድማ ድሮ ድልዱል ሃይማኖታዊ ባህሊ ነይርዋ። ስለዚ ሰባት ካብ ቁጥጥር ወጻኢ ክስዕስዑ ዝጅምሩ ልዕሊ ባህርያዊ መግለጽታት ንምግማቱ ኣየጸግመን። ገሊኦም ከዓ እቶም ሳዕሳዕቲ ከም እተረጉሙ ይኣምኑ ነይሮም ክኾኑ ይኽእሉ እዮም። ካልኦት ድማ ነቲ ፍጻመ ምስ ሳዕስዒ ዝተኣሳስር ክርስቲያን ቅዱስ ቪቶስ ኣተሓሕዝዎ። እዚ ድማ እቲ ተርእዮ ሓደሓደ ግዜ ሳዕስዒት ቅዱስ ቪቶስ ተባሂሉ ክጽዋዕ ምኽንያት ኮይኑ እዩ።
1: In July 1518, a woman in Strasbourg suddenly began dancing in the middle of the street. She couldn't stop. Within days, dozens of people joined her. Then hundreds. They danced for hours, day and night, without rest. Some collapsed from exhaustion. Others reportedly died from heart attacks and strokes.
0: እዚ ዕስለ ሳዕስዒት ታሪኻዊ ፍጻመ ኮይኑ ብዙሕ ዝርዝራት ናይቲ ህቡብ ዛንታ ግን ርግጽ ኣይኮነን። ልክዕ 400 ሰባት ከም ዝስዕስዑን ብዓሰርተታት ዝቝጸሩ ብድኻም ከም ዝሞቱን ሰሚዕኹም ትኾኑ። ሰባት ንርእሶም ክሳብ ሞት ዝስዕስዑ ድራማዊ ዛንታ እውን ሰሚዕኹምዎ ትኾኑ። ጸሓፍቲ ታሪኽ ግን ንነፍሲ ወከፍ ካብቶም ኣባህላት ንምርግጋጽ እኹል ዝተኣማመን መርትዖ የብሎምን። ገለ ናይቲ እዋን መዛግብቲ ብርግጽ ሰባት ብዘይ ምቁጥጻር ከም ዝሳዕስዑ ይገልጹ። እቲ ብህይወት ዘሎ መርትዖ ግን እኹል ኣይኮነን። ከምኡ ውን ንዘመናት ዝቐጸለ ዳግማይ ምዝንታውን ነቲ ፍጻመ ካብቲ መበቆላዊ ጸብጻባት ዝያዳ ዘገርም ነገር ቀይርዎ ኣሎ። ግና ግን ሓደ ሓቂ ሸለል ምባል ኣጸጋሚ እዩ። ኣብ ስትራስበርግ ኣብ 1518 ዘይተለምደ ነገር ኣጋጢሙ። ኣብ ታሪኽ ኤውሮጳ ድማ ዝተነጸለ ፍጻመ ኣይነበረን። ቅድምን ድሕርን ስትራስበርግ ተመሳሳሊ ለበዳታት ከም ዝተረእየ ጸብጻባት ይነግሩ። ጉጅለታት ሰባት ሓደሓደ ግዜ ብሓባር ዘገርም ኣካላዊ ምልክታት የጋጥሞም ነይሩ። ኣብ ገሊኡ ኣጋጣሚታት ሰባት የንቀጥቅጡ ነበሩ። ኣብ ገሊኡ ድማ ሰንከልከል ይብሉ፣ ይጭድሩ ወይ ብዘይተለምደ መንገዲ ይመላለሱ ነበሩ። እዞም ፍጻሜታት እዚኦም ሓደሓደ ግዜ ከም መለክዓት ጅምላዊ ስነኣእምራዊ ሕክምና ተባሂሎም ይግለጹ። እቲ ቃል እተሓላለኸ ይመስል። እቲ መሰረታዊ ሓሳብ ግን ብዘገርም መልክዑ ቀሊል እዩ። ኣብ ትሕቲ ልዑል ስነኣእምራዊ ወይ ማሕበራዊ ጸቕጢ ሰባት ሓደሓደ ግዜ ዘይልሙድ ኣካላዊ ሕማም ምልክታት ከማዕብሉ ይኽእሉ።

0: ሓደ ፍሉጥ ክልሲ ሓሳብ ኤርጎት ዝበሃል ኣብ ከም ራይዛኣ መሰለ እኽሊ ክዓቢ ዝኽእል ፋንጋስ ይጥቀስ። መርዛም ኤርጎት ምትላል፣ ምጭባጥ፣ ጨዋዳታትን ካልኦት ከቢድ ምልክታትን ከስዕብ ይኽእል። ንናይ ማእከላይ ዘመን ለበዳ ሳዕስዒት ፍጹም መግለጺ ኮይኑ ይስማዕ። ጸገም ግን ኣሎ። ምልክታት መርዘን ኤርጎት ምስቲ ታሪኻዊ መግለጺታት ፍጻመ ስትራስበርግ ብፍጹም ኣይሰማማዕን እዩ። ከምኡ እውን ተመራመርቲ ታሪኽ፣ ተመራመርቲ ስነ ፍልጠትን ኤርጎት ንመዓልትታት ብዘይምቁራጽ ዝስዕስዕ ዓማኢት ሰባት ብጭቡጥ ክገልጾም ይኽእል ድዩ ዝብል ሕቶ ኣልዒሎም ኣለዉ። ስለዚ እቲ ክልሲ ሓሳብ መርዘን ኣካታዒ ኮይኑ ይቕጽል ኣሎ። ካልኦት ተኽእሎታት ድማ እቲ ለበዳ ምስ ጃምላዊ ስነ ኣእምራዊ ሕማም ዘተኣሳስር ምዃኑ እዮም ዝገልጹ።
1: The only problem was they didn't stop. For days, hundreds of people joined in, dancing in the summer heat, and one by one, they died from exhaustion and heart attacks. The exact reason why they kept dancing is still unknown to this day, but experts speculate that it was likely mass hysteria.
0: ብመሰረት ታሪኻዊ ጸብጻባት እቶም ናይ ሳዕስዒት ቦታታት ተዓጽዮም ነይሮም፣ እቶም ሙዚቀኛታት ተባሪሮም፣ ገለ ካብቶም ዝሳቐዩ ድማ ናብቲ ቅዱስ ቪቶስ ዝተወፈየ መቕደስ ተወሲዶም፣ ኣብኡ ድማ ብሃይማኖታዊ ሳዕስዒት ካሓዩ ትጽቢት ይግበር ነበረ። ኣብ መወዳእታ እቲ ለበዳ ጸልሚቱ፣ እቶም ሳዕሳዕቲ ደው በሉ፣ እታ ከተማ ንቕድሚት ተሰጋጊራ፣ እቲ ዛንታ ግን ብሂወት ጸንሐ። ንልዕሊ 500 ዓመት እቲ ብ1518 ዘጋጥመ ሳዕስዒታዊ ለበዳ ንጸሓፍቲ ታሪኽ፣ ሳይንቲስት፣ ስነ ኣእምራውያንን ተረኽትን ዛንታን መሲጥዎም እዩ። ምናልባት ድማ እቲ ኣዝዩ መሳጢ ክፋል ናይቲ ዛንታ እቲ ሳዕስዒት ንባዕሉ ኣይኮነን፣ እቲ ፍጻመ ብዛዕባ ደቂ ሰባት ዝገልጾ ዝነበረ እዩ። ናይ ገዛ ርእስና ኣካላት ከም እንርድኦ ኣካይዳ ደቂ ሰባት ግን ብፍርሒ፣ ብትጽቢት፣ ብባህሊ፣ ብውጥረት ከምኡ እውን ኣብ ከባቢና ብዘለዉ ሰባት ክጽሎ ከም ዝኽእል ታሪኽ ብተደጋጋሚ የርእየና። ደቂ ሰባት ማሕበራዊ ፍጥረት እዮም። ነንሕድሕድና ንተዓዛዘብ፣ ነንሕድሕድና ንመስል፣ ናይ ነንሕድሕድና ስምዒት መልሲ ንህብ። ኣብ ትሕቲ ጽንቁር ኩነታት ድማ እቶም ሳዕበናት ኣዝዮም ሓያላት ክኾኑ ይኽእሉ እዮም። እቲ ኣብ 1518 ዘጋጠመ ለበዳ ሳዕስዒት ነቶም ኣብቲ እዋን ዝነብሩ ሰባት ከም ጽሉላት ጥራይ ነይሮም ማለት ኣይኮነን። ተመኩረታቶም ንዓኣቶም ናይ ብሓቂ ነይሩ። ስለዚ ድማ እዩ እቲ ሳዕስዒት ዕስለ ኣዝዩ መሳጢ ኮይኑ ዝቕጽል ዘሎ። ጸሓፍቲ ታሪኽ ብዓርሰ እምነት ኣመልኪቶም ልክዕ እዚ እዩ ዘጋጠመ ክብሉ ዝኽእሉ ሓደ መልሲ የለን። የግዳስ ዝተቆራረጸ ናይ ቀደም ሰነዳት፣ ጸብጻባት፣ ሕክምናዊ ክልሲ ሓሳባት ጥራዮም ዘለዉና።

ሓደ ሓደ ግዜ ታሪክ ሕቶታት ይገድፈልና። እቶም ሰባት እንታይ ኣጋጢምዎም ዶ ክብሉ ኣዝዩ ኣብ ዝደለዩሉ እዋን ስለምንታይ እዩ ኣካላቶም ዝንቀሳቐስ ዝነበረ ሙሉእ ሓቂ ፈጺምና ኣይንፈልጦን ኢና። ምናልባት ግን ንሱ እዩ ንለበዳ ሳዕስዒት ኣዝዩ ዘይርሳዕ ዝገበሮ። ምኽንያቱ ኣብ ሓደ ቦታ ኣብ ስትራስበርግ ቅድሚ ልዕሊ 500 ዓመት ተራ ሰባት ፍሉይ ነገር ኣጋጢምዎም። ንሓፂር እዋን ሓደ ሙሉእ ሕብረተሰብ ኣብ ሓደ ሰብ ሙሉእ ብምሉእ ዘይትርድኦ ተርእዮ ተታሒዙ። ድሓር ከዓ ልክዕ ከምቲ ዝጀመረ ብምስጢር እቲ ሳዕስዒት ደው በለ፣ ጎደናታት መሊሱ ጸጥታ ረኸበ፣ እቶም ሙዚቀኛታት ናብ ገዛኦም ከዱ፣ እቲ ህዝቢ ጠፍአ፣ ስትራስበርግ ድማ ናብ ንቡር ተመልሰት። እቲ ዛንታ ግን ገና ይዝንተሎ።

ኣብ እዋን መርዓ ወይ መርዓ ክትሓስብ ክቐርብ እንከሎ ብወገን መርዓውን መርዓትን ይኹን ብወገን ስድራ ቤት ዘሎ ሸቐሎት ፍሉጥ እዩ። እዚ ድማ መርዓ ብኸመይ ክሓልፍ እዩ እንታይ ክንገብር ኢና ብዝብል ሓሳባት ኣዝዩ ክብድ ዝበለ እዩ ዝኸውን። ነዚ ንምውጋድ ድማየን ዌዲንግ ፕላነር ወይ ድማ ናይ ፅምብል መርዓ ኣሳለጥቲ ዝበሃላ ትካላት ፈርየን ኣብ ዝተፈላለየ ክፍሊ ዓለማት ወይ ድማ ሃገራት እውን ይጥቀማሉ እየን። ኣብ ሃገርና እውን እዚ መስርሕ እዚ ተኣታትዩ ደሮ ክስርሓሉ ጀሚሩ ኣሎ። እዚ ድማ ነቲ ስድራ ቤት ናይ መርዓ መርዖም ብሰላም ብፅቡቅ ንክሓልፉን ቁሩብ ቅሳነት ፈጢሩ ክኸውን ንኽእል እዩ። ነዚ ድስ ዝትሕዝቶ እምበር ኣብዛ ስዒባ ትቐርብ ትሕዝቶ መደብና ክቐርበልና እዮ። ክትከታተሉ ብኣኽብሮት ንዕድመኩም።

ማሕበራዊ ምትእኻባት ኣብ ሕብረተሰብና ካብ ቀደም ዝነበረን ዘሎን እዩ። እዚ ምትእኻባት ከም ኣብ ማሕበራዊ ውራያት ሃገራዊ በዓላት ይኹን ሃይማኖታዊ በዓላት ይህሉ። ኣብዚ ድማ ቤተሰብ፣ ጎረቤት፣ ኮታስ ኩሎም ፈተውቲ ዝበሃሉ ስለ ዝርከብዎ ብሕብረተሰብና ብኣዝዩ ተገዳስነት ዝተሓዝን ዝረአን ኣጋጣሚ እዩ። ኣብዚ ውራያት እንብሎ ዘለና ድማ እቲ በዓል ውራይ ዘካይዶ ዝሓስቦን ውጥናትን ወፃኢታትን ይህልዎ። በዚ ድማ ሃልክን ሓጎስን ኣብ ሓደ ተጠዋሚሩ ይጓዓዝ።

ኣብዚ ጉዳይ እዚ ኢዱ እትዩ ሓደ ዓብ ተራ ዝፃወት ሰብ ኣሎ። ንሱ ድማ ኣካየዲ መደብ ይበሃል። እዚ ሽም ኣብ ውርያትና ብቐሊሉ ከም ተቐባል ጋሻ ይፍለጥ። ንሱ ግን ኣብታ ናይ መዓልቲ ውራይ ጥራይ ዝነጥፍ ሰብ እዩ። ኣብዚ እዋን እዚ ግን ብውሕድ ቁፅሪ ሕብረተሰብና እናተጠቀመሉ ዝመፅእ ዘሎ ስራሕ እዩ። እዚ ስራሕ ወይ ሞያ ብቋንቋ እንግሊዝ ኢቨንት ማናጅመንት ተባሂሉ ይግለጽ። ኣብ ዝተፈላለያ ናይ ውልቃዊ ማእከል ስልጠናታት ድማ ከም ዓውደ ትምህርቲ ይውሰድ። ንሎሚ ድማ ትምህርቲ ብዛዕባ ኣመሓድራ መደብ ወይ ኢቨንት ማናጅመንት ዘላሊ ሞያ ሒዝናልኩም ቀሪብና ኣለና። ተኸታተሉ።

ኣብዚ ቤት ትምህርቲ ናይ ኢቨንት ማናጅመንት ክላስ ኣብታ ካልአይቲ እብረ ዝጀመረ ኣላ ማለት እዩ። ካብቶም ቀዳሞት ዝተምሃርና ነርና ድሓር ከዓ ቅፅል ኢልካ ፀኒሐ ከዓ ብውልቀ የውነ ማዕብሎ ሰርሐሉ ነይረ ካብ ቀፂል ከዓ ክምህራ ወሲነ ማለት እዩ። ብበዕለ ኤፍሬም ከዓ ስለ ዕድል ዝኸፈልቱለይ ከም መምህር ኮይንካ ዳርጋ ብልክዕ 2 ዓመት ሕጂታ ኮርስ ክረምቲ ሓጋይን እንዳትኸይድ ሕጂ ዳርጋ 3 ክላስ ኣመሪቕ ኣለኹ ኣብ ናይ 2 ዓመት ግዜ ማለት እዩ።

0: ኢቨንት ማናጅመንት ክንብል ከልና ወይ ኢቨንት ፕላነር ኣዳላዊ መደብ ንብሎ ብትግርኛ ቴክኒካል ቃል ትብልዋ ተኾነ ግን ኣዳላዊ መደብ እዚ መደብ እዚ ሕጂ ናይ ማሕበራዊ መደብ ክኾን ክእል ናይ ትካላዊ መደብ ማሕበራዊ ክንብል ከልና ውራያት ኩሎም ካብ መርዓ ጥምቀት ዓመት ቆልዓ እዚ ኩሉ ምስ ማሕበራዊ ናይ ሓጎስ ይኹን ናይ ሓዘን ኣብ ባህሊ ነቕርብ ኣብቲ ናይ ሓጎስ ጥራይነ ስለነተኩር እምበር ኩሉ ምሕደራ ዘድልዮ እዩ ማለት እዩ። ኣብ ናይ ትካላት ክንብል ከልና ከዓ ዝኾነ ወርክሾፕ ሴሚናር ኣኼባታት ዝኾነ ምዝንጋዕ መደባት ምስ ዝህልዎም ውን ሓደ ኢቨንት ፕላነር ከዳልወሎ ምኽእል ማለት እዩ።
1: ምሕደራ መደብ ወይ ኢቨንት ማናጅመንት ሓደ ካብ ኣብዛ ስልጠና ማእከል ዝውሰድ ትምህርቲ እዩ። ብግቡእ ድማ ናይ 3 ወርሒ ትምህርትን ናይ መመረቕታ ስርዓትን ይካየድ። ነታ መዓልቲ ንምድማቕ ድማ ተንተምሃሮ በቲ ዝተምሃርኦ መሰረት ኣብ ግብሪ ንምውዓል መዓልቲ መመረቕትአን በዓልን ዘዳልውኦን ዘጸብቖን መደብ ዝኸውን። መስራቲ ኣይሮ ስልጠና ማእከል ድማ ነዚ ሞያ ብሩህ ዕላማ ሒዙ እዩ ኣበጊስዎ።
2: ከም መበገሲ ናይታ ሽም ሓደ ቋንቋ ናይ ኤርትራ እዩ። ሓደ ካብቶም ጫዕተ ብሔራት ኣብ ሳሆ እዩ ማለት እዩ። ማእከል ስልጠና ኣይሮ ትብል ከዓ እታ ኣይሮ በይና ፀሓይቲ ትርጋም ብቋንቋ ሳሆ። በዚና ከዓ ነቲ መፃኢ ብሩህ መፃኢ ናይ ሕብረተሰብና ታርጌት ወይ ዕላማ ብምግባር ነዛ ሽም እዚኣ ተመሪፃ ማለት እዩ። እጂ ኤቨንት ኤንድ ፕላኒንግ ማናጅመንት ሓንቲ ካፕተን ብራንች ናይ ማናጅመንት ኮይና እቲ ትምህርቲ ስፍሕ ዝበለ እዩ። ካብ ሽዑ ክንጅምር ከለና መጀመርያ ጀሚርያ ትኸይድ ነራ። እቲ ናይ ብምሉኡ ናይ ኣብ ሓደ ኩነት የጋጥም ሞ ሓደ ዝኾነ እንታይና ንብሎ ክንዋህዶ ዘለና መደብ ነዚ ሕጂ ብኸመይ ነመሓድሮ ብምሉእ ካብቲ ናቱ ባጀት ምውፃእ ክሳብቲ ነቲ ባጀት ምምሕዳርን ብፅፉፍ ክኮደልካ ንኣብነት ብዝሓደ ሓደ እዋን እንታይ ንገብር ኢና ስለ ዘለዎ ይግበር ገለ ዝበሃል ነገር ኣለዎ። ብፍላይ ገንዘባዊ ነገራት እቲ ዘይብሉ ከዓ ተለቂሑ ገለ ይገብር እዩ። እጂ ቀንዲ መልእክቲ ናይታ ኤቨንት ኦርጋናይዚንሲ ምውሃድ ነታ ተሓሰብከያ ኩነታት በታ ዘላትካ ብፅፉፍ የድካ ክትገብራ እቲ ዘለዎ ከዓ ማዕረፍ እንደይ ሴቪንግ ገይሩ ወይ እቃበታት ገይሩ ፅፉፍ በቲ ውሑድ ድኻም ገይሩ ከም ዘውፅእ ትምህር ትምህርቲ እያ ኣዝያ ብልፅቲ ትምህርቲ እያ።
1: ንዝኾነ ስራሕ ግቡእ ምሕደራ ምስ ዝህልዎ እዩ ዕውት ስራሕ ተባሂሉ ክጥቀስ ዝኽእል። ኣብቲ ስራሕ ወይ ኣጋጣሚ ድማ ንዕኡ ተገዲሱ ዝሕዞ ሰብ ምስ ዝርከብ እዩ ኩሉ እቲ ጉዳያት ብጥብቂ ክሳለጥ ዝኽእል። ኣገዳስነት ኣብ ማሓደራ መደብ እምበኣር ነብዚ እዩ ዘማልእ። በዚ ድማ በዓል ውራይ ዝዓዩ ዕዮታት ዝፋኸሰሉ
0: ኣገዳስነት ናይ ኢቨንት ፕላነር ክንብል ከለና ዝኾነ ደቂቕ ነገር ብምሉኡ እዩ በዓሉ ዝቆፃፀረልና ማለት እዩ። ሕጂ ቁርብ ኣብ ናትና ኣብ ሕብረተሰብና ውራይ በዓሉ እቲ በዓል ውራይ በዓሉ ታደድያ ኣቦዲ በዕሎም እዮም ኣብ ገዛ ነተግብሮ። እዚ ከዓ ከምዚ ባህሊ ካብ ቀደምና ነበረ ባህሊ እዩ። ሓንቲ ሰበይትስ ውሕልነታ ክትፍለጥ ኮይናስ ኣብቲ ውራያ እቲ ዓይነት ምግቢ ቀሪባ እቲ ዓይነት መስተ ቀሪባ ብከምዚ ኢና ንኸይድ ነርና። ኣብዚ ሕጂ ግዜ እዚ ግን መብዛሕትኡ ሰብ ስራሕ ዝፅዕቆ ሰብ ኣሎ። ካልኣይ ጉልበትካ ጉልበት ዝውሕዶ ሰብ ኣሎ፣ ዓቕሚ ዝውሕዶ ሰብ ኣሎ። ካብኡ ናብኡ ዝኾነ ውራያትና ዓበይቲ ስለ ውራይ ንገብር ንሕና ጎረባብትና ስድራና ዝሕግዙልና እዩ ነይሩ። ሕጂ እንዳዋ ሓደ መፅእ ኣሎ። ብፍላይ ኣብ ከተማታት ሰብ ስራሕ ትኸውን ኣይጠዓሞ ንኸውን ሕጂ እቲ በዓል ውራይ ይግዳዕ ወይ ትደቀቕቲ ደቀቕቲ ኣድላይ ዝነበረ ነገራት ትገድፎ። ዝዓበየ ጌጋታት ንሪኦም መብዛሕቱ ከዓ በየናይ ከም ዝጅምር ተሞክሮ ስለዘበይብሉ እቲ ዝበዝሐ ባጀቱ ወይ ሰልዱ ኣብቲ ዘይጠቅም ከጥፍዎ ፀንሕ፣ ምሽዑ ኣገዳሲ ነገር ጎዲልዎ ፀንሕ። ካብኡ ከዓ ነቲ ሰልዲሲ ጥቡቅ ገይሩ ኣይመቃርሐሉን ማለት እዩ። ኣብ ክሳርካ ትኽእል ልዕሊ ዝመደቦ የጥፍእ የህልኽ ማለት እዩ። ሕጂ ኣብ ከምስታት ኢቨንት

0: ማናጀር ክልወካ ከሎ ቀዳማይ ኮፊ ኢልካ ኩሉ ትዘድልየካ ነገር ካብ ቀዳምነት ስጋብ ዳሕራይ ዝስራዕ ብቐደም ተኸተል ተስፍሮ ማለት እዩ። ትኽተርፍ ዘይብሉ ንብሎ ነገራት መግቢ መስተ ምዝንጋዕ ክንደይ ዕድማት ኣለኹ እዚ ተኣገዳሲ እዩ። ድሓር ተቐንጠመንጢ መጋያየፂ ዝኾንካ ኣብ ድሕሪ ትሰርዖ ሽዑ ከም ሰልዲ ዝኣኸለካ እቲ መጋየፂ ክተርፍ ክእል እዩ። ትቐንዲ ግን ክተርፍ ከም ዘይክእል ቦታ ትሒዝካ የለካ ማለት እዩ። ሕጂ ኣብዚ ቀንዲ ግዜ ይቕጥበልካ እዩ። ሃልኪ የብልካ ዝኾነ ናይ ሰልዲ ማናጅመንት ከዓ ባዕሉ ይገብረልካ ማለት እዩ።
1: በዚ ሞያ ዝሰልጠና ተምሃሮ እምበኣር ኣብ ግብሪ ከውዕልኦ ተበጊሰን ይርከባ። ኣብ ስርሐን ይኹን ኣብ ሞየን ድማ ዓበ ኣስተዋፅኦ ከም ዘሕደረለን ይዘረባ።
2: ኣብዛ ኤቨንት ፕላነር ክንምሃር ከለና ኣብ ሓደ ውራይ እንታይ እንታይ እዩ ዘድሊ ቦታ መጀመርታ ከመይ ጌርካ ነቲ ቦታ ተመሪፁ ዘሎ ዲዛይኑ ዲኮርናቱ ከመይ ክኾን ኣለዎ እቲ መርዓውቲ ድዩ ወላ እቲ በዓል ውራይ ትብሎ ዘለካ ኣብ ከመይ ግዜ ክጅምር ኣለዎ ክውዳእ ኣለዎ ኬክ ዲቶራ ዲኮረስ እሱ ከ ኣብ መዓስ ግዜ ከመይ ክኾን ኣለዎ። ቀንዲ ግን ናይ ኤቨንት ፕላነር ኣብዚያ ቀንዲ ዝተምሃርናያ እቲ መርዓዊ ይኹን መርዓት ኾነ ምስ መደበ ብሰንኪ እቲ ውራይ ምግፉሑ ዝተላዕለ ብዙሕ ነገራት ይርስዕ እዩ። ኤቨንት ፕላነር ግን ነዚ ኣይርስዕን ኩሉ ነገር ስለ ሰት ገይሩ ዝፈልጦ ኩሉ ኦርጋናይዝ ክገብሮ ክእል ማለት እዩ። ስለዚ ኣብቲ ታይም ማኔጅመንት ዲኮር ከመይ ክኾን ኣለዎ፣ ቴብል ሰቲንግ ከመይ ክኾን ኣለዎ፣ ዝተፈላለየ እዝታት ተማሂርና ማለት እዩ።
3: ኣገዳስነት ናይዚ ሞያ ክገልፆ ከለኹ ግዜ ከማን ናይ ኣኽለንን እዩ። ኣነ ብዙሕ ተመክሮ ናይ ምስሳይ ዘለኒ ኣብ ብዙሕ ኣገዳሲ ኣጋጣሚታትን ፅምብላትን ዘሳኽሳኹን ዝሰራሕኹን ሰብ ናቱ ፅባቐ እኳ እንተሃለዎ ግን ዝያዳ ንክፅብቐልካ ዘድሊ ነገር ኣሎ። እቲ ዘድሊ ከዓ ፍልጠት ምሕደራ ነቲ ተመሓደሮ ነገር ሲ ንዝያዳ ስራሕ ብፍልጠት እንድሕር ተወሲኹስ ኣደራዒ ፅባቐ እዩ ዝህልዎ። ንዓማዊልካ ትሕጉስ፣ ፀጋታትካ ትቁጥብ፣ ጥዕናኻ፣ ግዜኻ ኩሉ ኢኻ ተመሓደሮ። ተመክሮ በይኑ ኣኻሊ ኣይኮነን። ኣነ ናይ ብዙሕ ዓመት ተመክሮ ኣለኒ። ነቲ ሞያ እውን ኣዝየ ዝመለክዎ ኮይኑ ይስምዐኒ ነይሩ። ግን ኣብ ኢቨንት ማናጅመንት መፅ ምስ ተማሃርኩ ዳርጋ የለኹን ኢለ ምክንያቱ ብጉልበትካ ብድኻምካ ንኩሉ ግዜ ከዓ ከም ስራሕተ እናኾንካ ጥራይ ትነብር መስለካ ነይሩ። እዚ ሕጂ ኢቨንት ማናጅመንት ተማሂርና ዘለና ግን ንዝኾነ በዓላት ኦርጋናይዝ ከመይ ጌርካ ትገብሮ ኢድካ እቲኻ ከመይ ጌርካ በዓልካ ኣብኡ ተዋሳእ ካብ ስራሕተና ኮንካ ንክትነብር እውን ነቲ ደገን ንስራሕ ዝኸፍት ኮይኑ ረኺበ እዮ።
4: ቀዳማይ ዝቐሰምኮ እዚ ኢቨንት ማናጅመንት ወይ ፕላኒንግ ካብ ቅድም ዝደልዮ ነበርኩ ኮይኑ ግን መጨበጥ ስእነሉ ነይረ ቤን ክጅምር ይኽእል። ሕጂ ጋይዳንስ ቀንዲ ዘድልየካ ሕጂ ጋይድ ዝገብረካ ሰብ ትረክብ ማለት እዩ። እቲ መምህርካ ጋይድ ገብረካ ወይ መምህርና ማለት እዩ። ኣባና መምህር ሰላም ትበሃልያ ነራ። ስለዚ ንሳ ጋይድ ገይርሃና ሕጂ ኣገዳስነቱ በዓል ሞያ ፀዊዕካ ሓደ ጉዳይ ክትገብረልካ ሃየር ክትገብሮ ከለካ በዓል ሞያ እዩ። ፍልጠት ኣለዎ ብዓብዩ እዚ ማለት እዩ። ካልኣይ ነገር ከዓኒ ኣብቲ ኮስት ንኣብነት ዋጋ ናይቲ ንብረት ድዩ ናይ ንኣብነት መርዓት ኢልና ንኣብነት እቲ ሆቴል ኢኻ ትገብር ደሊኻ፣ ዳስያ ትገብር ደሊኻ፣ ዴኮሬተር መንሕሸካ ብሕሱር ዋጋ ድዩ ብዝዋፀካ በቲ ባጀት ናትካ ማለት እዩ። ምስ ሰብሲ ከራኸበካ ክእል ባዕሉ መደብ ከውፃልካ ክእል እዚ እቲ ኢቨንት ማናጀር ዝገብሮ።
1: ምሕደራ ኣብ ዝኾነ ነገር ኣዝዩ ኣገዳሲ ምዃኑ ከም ተመክሮ ኣብ ንጓዓሶ ህይወትና ንማህሮ ኢና። ምሕደራ ግዜ፣ ምሕደራ መደብ፣ ኮታስ ምሕደራ ኣብ ኩሉ ኣዕዋቱ ምዃኑ ርጉፅ እዩ። ኣብዚ ክጥቀስ ዝፀንሐ ውራያት ይኹን በዓላት ድማ ምሕደራት ዝካየድ መደብ ምስ ዝህልዎ ኣዝዩ ስሉጥን ውጡን ስራሕን ይኸውን። ትምህርቲ ምቕሳም ድማ ኣብ ዝኾነ ሞያ ኣዝዩ ኣገዳሲ እዩ። እቲ ንፈልጦ ኢልና ንሰርሓሉ ሞያ ዝያዳ ትምህርቲ ምስ ንድርበሉ ዘይንፈልጦ ዝነበርና ንፈልጥ፣ ከምኡ ውን ኣብ ርእሲ እቲ ዝፀንሐና ፍልጠት ፍልጠት ንድልብ ማለት እዩ።
5: ትምህርቲ ኮ ቀሊል ነገር ኣይኮነን። ከም ሽሙ ሓደ ሰብ ትምህርቲ ኣለዎ ድሕር ተባሂሉስ እቲ ትምህርቲ ስራሕ እዩ ንባዕሉ ማለት እዩ እንጂ ሞያ ከዓ ናትካ ሓደ ናይ መጻኢ ስጉምቲ እየ ዝብሎ ኣነ እንተዳ ዝኾነ ነገር ሒዝካ ኣለካ ብፍላይ ኣብ ርእስቲ ዘለካ ሓደ ሞያ ንድሕር ወሲድካስ ንዓ ደስራሕ ኩላ ወይ ክሰርሓ ኣላለን ኢልካ ስለተህቅን ኩሉ ግዜ ከም ሓደ ዝተቐመጠ ናትካ ብቕዓት ኢለ ምገለፅክዎ ማለት እዩ። ኣዝዩ ኣገዳሲ እዩ ንሂወትካ ንለውጢ ንኩሉ ማለት እዩ።
0: ትምህርቲ ዝኾነ ንዝኾነ ኢልካ ተምሃርካዮ ወላ ከም መሕለፊ ግዜ ኢልካ ተምሃርካዮ ትምህርትስ ኣብ ኩሉ ሻዕ ኣብ ገለስ የድልየካ እዩ ጠቃሚ ትምህርቲ ምውሳድስ ዝጠቕመካ እምበር ኣይሃሰይካን እዩ ማለት እዩ። ሕጂ እዚ ከዓ ኣብ መዓልታዊ ሂወትና ዘለና ውራያት ዚ ካባናስ ናይ ኣይፍለን እዩ ኣብ ዝኾነ መዓልታዊ ሂወትና ዘሎ ካብ ቀደም ኣትሒዚ ምስ ወዲሰብ ዘሎ እዩ ምትእኽኻብ ስለንፈቱ ማለት እዩ። ሕጂ ኣብዚስ ባዕልኻ ብትምህርቲ ተደጊፉ ክትምድብ ከለካ ዝበለፀ እንድሕር ብላ ፈሊጥካየን ከለካ ከዓ ምፍላጥካ ጥራይ ከማት ንካልእ ሰብ ከተስርሕ እውን ዕድል ትፈጥር ኢኻ ማለት እዩ። ስለምንታይ ኩሉ ባዕልካ ክተርክበሉ ይትኽእልኒኻ፣ ኩሉ ባዕልካ ክትገብሮ ይትኽእልኒኻ። እንተኽኢልካ ትምህርቲ ዘለዎ ኮይኑ ፅቡቅ ፅፉፍ ስራሕ ክትሰርሕ ዝበለፀ፣ እንተዘይኮነኻ ልዕሊኻ ዝፈልጦ ከም ዘሎ ነዚ ሞያ ወይ ነዚ ዓውዲ ርኢኻስ ንዑ ከዓ ናይ ስራሕ ዕድል ምፍጠርካ ዝበለፀ ኸውን ማለት እዩ።
1: እዚ ሞያ እዚ ብተገዳስነትን ብኣፍልጦን ተተኸይዱ ኣብ ውራያትና ይኹን ምትእኻባትና ዘለዎም መደባት ኣዝዩ ፅፉፍ ስራሕን ንበዓል መደብ ዘፋኩስን ከም ዝኸውን ክንግንዘብ ይግባእ። ብፍላይ ብከምዚ ስሩዕ ትምህርቲ ምስ ዝውሃቦ ኣብ ዝለዓለ ደረጃ ዘብፅሕን ስራሕ ዝፈጥርን ሞያ ክኸውን ትፅቢት ይግበረሉ።
0: ሕጂ ዝበዝሐ ሰብ ስለዘይፈልጦ እንታይ ትምህርቲ ንምህር ስለዘይፈልጦ ብዙሕ ኣይስሕቦኒ ወላቲ ክላስ ከማን ውሕድ ዝበሉ እዮም ዝምዝገቡ። ሕጂ ናይ ኢቨንት ክንብል ከለና ግን ንኩሉ ተንኪፋ ትኸይድ ሞር ከዓ ኣብ ፕራክቲካል ኣብ ተግባር ዘተኮረ ዓይነት ትምህርቲ ስለዝኾነ ኣብ ከምዚ ወይ ፈጠራውነት ፍሉይ ዲዛይን ክገብረ ደላ ፍሉይ ቅዲ ናተን ከውፃእ ዝደልያ እንድሕር ኣድህቦ ኣሎ ኮይኑ እዛ ክላስ እዚኣ ንዕኦም ከምትሰማማዕ ወዲ ይኹን ጓል ይኹን ንዕኦም እዛ ክላስ እዚኣ ከም ዘላ ንክፈልጥዋ ከላልም ደሎ።

ክብራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና ካብተን ኣዘናጋዕቲ ዝኾና ትሕዝቶታትና መደብ ክስዕባ ክትቀርበልና ዝተፈላለዩ ኣዘነይቲ ዝኾኑ ቪድዮታት ሒዛ ኣልና ቀሪባ ኣላ። ሙሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

into Triple Bear. Oh!

तेरी माँ का साला बहुत दौड़ा है ना।

0: के दिखा हवलदार।
1: हेलो
0: माता ने हो माता ने हो भाई।

That is so

No.

0: 去哪里？
1: 就跑哪里去？
0: 哪里？
1: 跑哪里就哪里去。

Oh shit.

ትሕዝቶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይድእ ዘሎ ክብራት ተዓዘብትና ተተርፈና ትሕዝቶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል 10 ክፋላ ስዕቢ ክቐርበልና እዩ። ብሓባር ንከታተል።

0: ናይ ውሓቂ ዓድልናታት ይኹን ፍቅርኹም ከምዝልውላድ ንብፅሑ ብጣዕሚ ደስ ክብልኒ ማፀንካ ደቂ ሒዝኒ ኢለኒ
1: ብጣዕሚ ማለት ዝደልዩ ዝነበርኩ
0: ተሓጎስ ከይኹም ጌርናናኒ እቲ ዶክተር እንታይ ንትፈልጥ እዚ ኩሉ ግዜ ክመላለስ ከሎ ዝርኦ ዝነበርኩ ዘይሕጉስ ቅፅናኒ ኢል ሕጂ ብሓጎስ ክወርር ከሎ እንተ ዝርኦ እስ ክንደይ ደስ ንበለኒ ኢለኒ
1: ረፅባሕ ክኾነ እዩ

0: እንታይ ግን ብሰላማዊ መንገዲ ክትፈትሖ ዘይትፍትኑ?
1: እዛ እንታ ከምቲ ጆን ዝዓለለኪ ባኮ ምሰደይ ተሻሪኹም ዘትርእይዎ ንብረት ይጠሊመኒ ባኮ ምስ መተ ብድሕሪ ምስ ዝሕጂ ነዚ ትካል ሒዝዎ ዘለዎ ወዱ ክንራኸብ ሓሲበ ነይረ
0: እሞ ከዳ
1: ንሱ መሰታና እዩ ነይሩ ቆልዓ ስለ ዝነበረ ዝፈልጦ ይነበሮ ኣነ ዝፈልጦ የብለይን ኢሉ ኣብ ህሊ ክምሳና ክያ ትፈርሐ ስለዚ እዛ ሞርቱ እዚኣ ንሕርዳ ኣላ ኮይና ብዝኾነ ይኹን መንገዲ ኣብድና ከምቲ ኣጥቕ ትገብር ኣላ ብድሕሪኡ ትዝግበር ንገብር
0: እሞ ሕጂ ኣነ ዝሰርሖ ስራሕ እንታይ እዩ
1: ሕጂ ናት ክስራሕ እታ ወረቐት ምድላይ ንምንፃእኒ
0: ብኸመይ
1: ብዙሕ ይታወኹም እዙ መጀመርታ እታ ወረቐት ኣላድያ የላን እኹል መፅናዕት ምግባር ከድልየክ እዩ ብድሕሪ እታ ወረቐት ኣላ እንተ ደኣ ኮይና ብኸመይ ትርከብ ኣለዋ ናይ ኩልና ስራሕ ኸውን
0: ከይከብደን ዳ
1: ሙዚ እንታይ ከብደክን ይጀኺ ናና ውን ኮብ ጎኒ ኺና ዘለና ዳሓር ከዓ እዚ ምስ ገበር ክትረኽቡ እያ ዓስብ ዓብዪ
0: ድሓ ንፍትን
1: ንፍትን ኣይኮነን ግድን ክንዕወተሉ ኢና እዛ ዘረባ እዚኣ ግን ካባይን ካባኽን ብፍፁም ክትሓልፍ የብላ ቴድሮስኹን ዋላ ሚካል መሓዛኹን ክፈልጡ የብሎ ኣስራሓኹን ጆን ምሳይን ምሳኽን ዘለዎ ርክብ ክፈልጥ የብሉ
0: ሚካል መሓዘይ ምኾነ ዳ ብኸመይ ፈልቀ
1: ከምዚ ኣነ ዝገበርኮ መፅናዕት ንስኾን ኣብ ልዕሊ በላይ እኹል መፅናዕት ምግባር ከድልየክ እዩ

0: ንስኻ ኸማይ ኣነ ኸማኺ ፈፂርና ይንረክብኒ ኢና
1: ሄኖክ ኣነ ግን ንዕኻ ካብ ሓወይ ወፃኢ ብኻልእ ዓይነት ጠሚተካ ኣይፈልኒ ኢ ነዚ ሕጂ ኸመይ ገይረ ክቕይሮ ዝኽእል
0: ኣትሰልና ተደሊኻዮ ቀሊል እዩ ቀሊል እዩ ክነግረኪ ሓቂ ክነግረክ ዶ ዓይነ እናረእኹ ኣነ ንኻልእ ሰብ ሕሊፈ ክበኪ ይክእል
1: ኣታ ሄኖክ እንታይ ገይረካ ዘይትርድአኒ
2: ድሓንቀሰ ንሱስ ኣነ እውን ሓደ ነገር ዝምሕፀነካ ኣለኒ
3: እንታይ
2: ብፍላጥ ኢኹም ብዘይፍላጥ ቴድሮስ ሚልዮን ወደይን ኣብ ድኳንኩም ስራሕ ጀሚሮም ኣለዉ
3: እወ ኣጋጣሚ ቴድሮስ ብሰብ የረኺበ እየ ንሚልዮን ከዓ ሰለና ኣምፅያቶ ንዓ ከዓ ብመንገዲ ጆን ፈሊጠኪ ዋላ ሓንቲ ዘራኽበ የብሉ
2: ድሓን በቃ ብዝኾነ ኣነ ንስኻ ዝሃብካ ንስራሕ ስራሕ የለክሕዙ እየ ንስኻ ከዓ ኣብ ልዕሊ ቴድሮስን ኣብ ልዕሊ ሚልዮን ወደይን ዘለካ ተሓዛ ፅቡቅ ክኾን ኣለዎ
3: ንሱ ንዓኺለ ዘይበንኩን ጥቕመይ ክብል ዝገብሩ እዩ
2: ከምኡ ንድሕር ኮይኑ ክንረዳዳ ኢና

0: هينوک እታ ዝነበረትና ፍቅርቲ ይሸና
1: ንወስኸላ ምባሊ ፀገም ኮይኑ ሕጂ ስለማ ንኮ ቀይርክኒ
0: ፍቅሪ እንታይ ድዩ ንዓኸ
1: ፍቅሪ ፍቅሪ እንታይ ምዃኑ ገልፂ ዓቕሚ ይብለ ኣብ ልዕሊኹ ዘለን ስምዒት ግን ፍቅሪ ምዃኑ ብትኽክል ኣረጋግፀልክሎ
0: ክኸውን ንኽእል እንድዩ ውፅኢት ክህልዎ ግን ብክልቲ ወገን ክኸውን ኣለዎ
1: እንታይ ሕጂ ስከ ብሕፅር ዝበለ ነገርኒ ኣብ ልዕሊኻ ዝኾነ ዓይነት ስምዒት ፍቕሪ ይብለኒ ክትብል ለኺ
0: ኣታ ሄኖክ ተገይረከ እዚ ትርዳእኒ ኢኻ
1: ኣታ ትያ ክዛርብ ደለኺ ተረድእለ ኢለ እንዳለ መንኩስ ተረዳእለይ ትብል ለኺ ሓንሳ ሓሳብ ዝኸውን ሓሳብ ባምፂ
0: ኣነ ክልመን ደለ ይኮንኩን ፍቕሪ እውን ብልመና ዝመፅእ ኣይኮነን
1: ባራ ጌትክ ድማኒ ኢልክኒ
0: ኣነ ለማኒ ይብልካ ንምንታይ ካ ግነ ዘረባታ ተጠዋውዮ ዘለኻ
1: በቃ ፅባዕኻ እንታይ ክትወልድ ሓቢርና ክንረአየና
0: ኣታ ሄኖክ ኣነ ኸባ ክፍለ ይደልኒ
1: ድሃር ከኣስ ኣብ መኽና እንደይኮን ክትብል ነርኪ
0: ሕጂ ካብ ዛዕባ ምንታይ ትዛረብ ኣለኻ
1: ሚልዮን ኣብ ስራሕኹን ከም ጀመረስ ምስጢር ኮይኑ
0: ሚልዮን ስራሕ ምጅማሩን ዘይምጅማሩን እንታይ ሓደሽ ነገር ኮይኑ እዩ ሞምዓኸ ማዕርክ ንዘገዲስካ
1: የገድሰኒ ኢና ይ
0: ከመይ
1: ፅቡቅ ሚልዮን ንዓይ ብኣካል ረኺቡ ብትርዘጋን ብጃህረን ኣብ ስራሕኹን ከም ጀመረ ክነግረኒ ንዓይ እንታይ ስምዐኒ ክትሓስቢ ድሓር ከ ብእስናን ዕርክነትና ፅቡቅ ጌር ክትፈልጥ የኺ ጊረኪ ከምኡ ኮነ ስቐልኪ ነገርክኒ ፅቡቅ ከጂ መፃወት በዓል ሚድን ጌርክኒ ደስ በልኪ
0: ማዕርክ ንድኡ እንተቀይመካ ሶሪ ዓብ ነገር ገይረ ስለዘይሓሰብኮ ድሓር ከዓ ምፍላጥካ ስለዘይተርፈ ዘይነገርኩካ እምበር ካልእ ሓሲብ ኣይኮንኩን ድሓር ከዓ ኣብ ስራሕና መፂኻ ንከለካ ርኢኻ የ እንዲኻ በዕልኻስ ማዕርክ ንዱ ተቐይመካ ግን ሶሪ
1: ሓፂር ዋና ገበረን ካብ ዝጀምር ስራሕኹን ነዊሒ ገይሩ እንታይ ኢልክን ማዕርክ ንኡ ተቐይመካ ሶሪ ኣቲ ከመይ ጌርክ ንዕግን ዘለኺ
0: ሄኖ
1: ትኾንኪ
0: ኣብዚ ዲኻ በፂሕካ
1: ክድ ፅርግ በሊ ዋ ሬኬ ሄኖ ጌይኳኣኒ

0: እንታይ ውሪድዋ እዛ ቆላ እንታይ
1: ሰይጣን
0: እዩ ስሪርዋ
1: ዝደወልኩም ዓሚል መልሲ ክህባይ ከኣላን ብክብረትኩም ጠኒሕኩም ደውሉ

0: እታ ብቐዳማይ ዝነገርኩካ ንብረት ምስትዋና ንሕጂ ይቆፅራ ዘለን ትፈልጢ ኢኻ ንዓኻ እሚን ይቆፂር
1: እዋ ሚሊዮን ኣነ ዳ ኸበይ ኣምፅ ይኽበካ
0: እታ ባባ ቤላ ቕጠባይ ዘለዋታ ንብረት ድሓር ከዓ እትበኒ ገንዘብ ኮ ብመልክዕ ለቕሕኻ ትበኒ ክመልሰልከ
2: ወደይ ሕጂ ዳ መሃለ ካብ መገሻ ምስ ተመለስኩ ካብትን ካብት እየ ክፍት
0: ላ እዚ ባባስ ሽዑ ዳ ኸንፍርዎ እንዴ
3: ሚሊዮን ንዓስራ ዓሰር እንታይ ሓሊኸዳ
4: ሰክት እዩ ምስ ፋዘር ገለ
3: እንታይ ኣውን
4: ሓንቲ ንብረት ትግዛእ ነይራሲ ክዕድጋ ደልየ ጉርሽካ ሽያ ስተይ
3: ሚልዮን ኩሉ ስራሕኻ ከዕ ዘበቐኒ ኣለኹ ብጣዕሚ ንኽእ ሕዛ ንብረት ገዜኻ እንታይ ክትገብራ ደለኻ
4: ቁሩብ ተዕሪኸያስ ቤልያ ትሸየጥ
3: ንግዜኣ ክንደይ ዘድልየካ
4: ኣታዓምና
3: ክንደይ ዘድልየካ ጥራይ ንገረኒ
4: መመላእታ እንዲድል ሓደ ሚሊዮን ሽንክ ገለ 1500

0: ይኸም ሰሪሓ ከም ትመሰለይ ኣይጠራጥር። እታ ብቀዳማይ ዝሰራሕካ ኢኻ ፅቡቕ ረብሓ ከም ዝረኽብካ ለ ሰባት ክዕሉ ሰብ
1: እታ ከምኡ ዲና ዶ ወ ቤላ እንዳ ሸይጠ
0: ክድበል ግዜ ከይቀደቀ
1: ኣምን
0: ቀልጢፍካ ምፃእ
1: ሕረ ኣይድንጉኒ

ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና ክቡራት ተዓዘብትና። ብዝቐረብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ እሰይ ሽሻይ ብምዃንና ብሓባር ፀኒሕና፣ ከምኡውን ኣብዚ ቦታ ኮይንና ክንስኣል ዘፍቀዱልና ሲልቨር ሬስቶራንት ብስመይን ብስም ተዓዘብትን እናመስገንኩ ምስተረፉ መደባት ኤሪቲቭ ክገድፈኩም እየ ብወገነይ ብሩህ ቅነ

0: መፂኻ ኣለይ ዶ መፂኻ ኣለይ ዶ ፅብቅ
1: ዶንጊኻ ኖኮ ዶንጊኻ ኖኮ ኣንታ በርኮ እትብለኒና ተፅበቑሲ ደርፍን ሳዕስዒት
0: ትፈሎ ዋ ኣነ ኣገልጋሊኻ ተለኣኻ ተመፅዋትናት ካስ ዓኻ ክቋይቆ ስካ በል
1: መስፍን ምኳን ካ ባቀለለይካ ወዲኻ ወዲኻ እንታ መስፍን ደላላ
0: ይበኻእንታይ ዳገጌኻ እንታ ዘይጥሙይ ዘይረኩስ ዘይፈኩስ ኣነዶ
1: እንታ ኣኻ ካብ ዘይዘይ እናበልካ ኣሉታ ትቐድም ሲ ቅዱስ ኢኻ ረዚን ኢኻ ዘይትብ
0: ንሓደ ከምኡ ማለት እዳለዩ
1: ድሓንዲኻ ዳ ዘይኣመልካ ኩሉ ኣካላትካ ናብ ኣስናን ትቐይሩ
0: ዳዕላ እዚኣን የበላ ካብ እስናነይ ስባይ ድሕንካ ወደይ ኣታ ድሌታት ናይ ከም ፀጉሪ ርእሲ ምልእልእልእል ደሎ ታ
1: እንታይ ደ ረኺብካ እንታይ ድና ኮይና እንታይ ኢካ ረኺብካ
0: ሕጂን ወዲ ሓውካ ዘኽታም ከይትብሎ
1: ንመን ወዲ ሓወ
0: ንናኸም ሰብኣይ ጓለይ
1: ስፔታ ሰብኣ ጓለይ ክትብል ከይማርዓናዮም ሰብኣይ ጓለይ እንታ ከመይ ውድእ ውድእ
0: ሓንጣ እዛኣነ ዝሰማዕኩ ስለዘይሰማዕካ ኳ ኢኻ ከም ትብል ዘለካ
1: እንታይ ኢኻ ሰሚዕኻ ነትሪኢኻ ለካ ቅርቢ ሸውዓተ ዓመት ዝመፅ ሓወይ ንዑካብ መቃብር ግዲ ክተተስአ
0: እወ ብትሳእ እንተበልካ ውን ኣይተጋግኻን
1: እቲ ብምሽክለታ ሃሪሞ ዝሃደመ ቀታል እዩ እቲ ብዘይምርካቡ ዘብለና ዘሎ እይሞ ንሱ
0: ካብ እንዳ ሰይጣን ኣቴ ረኺበዮ ሒዘዮ መሲገዮ
1: መሲገዮ እንታታ ከ ዝብለለካ ድሕሪ ሸውዓተ ዓመት ዝተረኺብካዮ እንተ እዚኣ ኸ መዓስ ዝፅሓፍካያ ድርሰ ትበዕላ እዚኣ
2: ኣዛሚት ንዕስኮ እየ ኣዛሚት ናይ ቀደም ባህላት ክደጊስ ክምሽ
3: እንታይ ማለት እዩ
2: እንተኾንክ ዶንጊኺ
3: ሞኸም ኢልካ ዘይኮነን ዝሕተት
2: ሰበሪ እንታይ ኢልካ ከም ዝሕተት ንዓይ ትነግረኒን ኢኺ
3: ዋ ምክንያት ከፈለጥ ከመይ ጌር ክትንትኒ
2: ኣንተ ንፈለጥ ኮይና እቲተ ምክንያት ጠፊኢ ንስካሓጠኪ ካብ ትፀናሕ ከ ናብ ስካብ ትመፅ ኮ እንታይ ኢልካ ከምተ ምክኒ እንዳሓሰብኪ ክትመፂ
3: ሚኮ እንታይ ዳ እዚኣ መልኪ መጀመርታ እዘይ ትስምዐን
4: ኣይዋ ቅድሚ ምኩያ ክሲ እንታይ ከማሉት ንትሓት ኣስቦ ነይሩ
2: እሞ ንዝፈልጦ ምስ ስካሓትት ዋ ደቂ ኣዝተቐይጥኒ ዶንጌስ ኣውቶቡስ ገዲፋት ንኸይዳ ታክሲ ሲኢነ ሓይሜየ ሓዲራ እዚ ኮ ዘሰንኮረኒ መልሲ እዩ ሰምዒ ክንለኺ ካብዚ ወፃእ መስ እንተለኪ ንገር ንክሰምዓኪ ኣንተ ዘረብባ
3: እሄ ኣዞ ተፀሊኢክ ድዩ ኣነስ ደሓኒ ትንእሽተይ ሓወይ እምበር ትማል ምቸት ብሳይክል ገይሩ እንዳኸደ ከሎስ ምስ ሓደ ሳይክል ዝሓዘ ሰብ ተጋጭቡ ኣብ ኤመርጀንሲ ኮይና ሓዲርና
5: እቡይ ከምዛ ናተይ ማለት ኮይ ትማል እ ለይቲ ሰዓት ሓደ ብናህራ ክልኩ ከለኩስ ምስ ሓደ በዓል ምሽክለጣ ኳ ተጋጭ ዎ ግና ድሓን ሳላሱ ቀሲሉ ዝኸይድ ነበረ ክልተና ወል ሓንቲ ኮና ኣነ እየ ናይታ ድወደቕ እኳ ሓመድ ተፀያየቀ ንግፍ ንግፍ ኣቢላ ከዓ ሰውሪ ዝዓርከይ ሰውሪ ዝዓርከይ ተባሂልና ከይድና
3: እማ ኣዙ እቲ ምስ ሓዊ ክዝተጋጨወ ወዲዳ ተታሒዙ ዶ
6: እወ ናት እኮ የገድድ ሱርያ ተሃሲ ከማን ስለዝኾነ ብኣይሲ ደቂሱ ዘሎ
7: ኣቤ ኣንታ ኣሪካ ሲትረፍ ሓሚምካ ምማት እምበሪ ክተርፍ ደሊ እዩ
2: እሞ ሕጂ ድኣ ክተፍቅድ ዲ ክመፅ ኮይላስ ክትሰርሒ
6: ንክሰርሒ ለ ሳላ ቀዳማይ ረድኤት ዝገበረልኩ ድሓን ሕጅዳ
2: ሓረበል ዲ ብዛ ክግበር

0: ኣባ ኢልካ ተረኪቡ እቶም ደላሉ ዕረኽተይ ናሆምሲ ንጓለይ ክምርዓዋ ኢለ እንዳነገርኩም ከለኹስ ሓደ ካብቶም ናይ ቀርባ መሳርሕተይ ኮይኑ ኣብዛ ጉንዲ እዚ ናይሕሱ ክኢሉስ ቀታሊ ብኡመን ምዃኑ ትፈልጥ ዲኻ ኣይብልኒ ታኻ ትብ ዘለኻ ድሕሪ ኢኸ ብድሕሪ ኢ ኣነ ዝሰሚዐ ክንቅስ ኣብዚአ ኣስቲ ሓባቢለ ነቲ ሰብ ከም ዘርእየኒ ገይረ እንታ በጃኻ ኢለካ ዓመ ዝመተ ምራኻ ኣይትፈኑ ኣጣ ንሓወይ ባ ፀላም ጉልባብ ገይሮም ርኢኻ ለካ ድፍእ ኣቢሎሞ ወይነ ሓወይሲ ደም ሓወይሲ ደመ ከልቢ ኮይኑ ተሪፉታሕ እንታ ዝብለካ ዘለኹ ንደስማዕ ብፅቡጥ ርኢ እዮ ብርሃኔ ዳዊት ፍረንኬል ዝበሃል ሃብታን በዓል ፀጋ ይብለካ ኣሎ መስብን ፅባሕ ንጎ ኣተራሪፍካ ፅባያ ክዚኣ ባፃወት ነረተይድካ ንብለካ ኣለኹ ሳደብ ናባኻ ቅይራ ድምነተይ ምስኻን ምስ ስድራኻን ክግብራ ይብለካ ኣለኹ ኣባ ከለካ ፃወተካ እየ እንተይልካኒ ልክዕ ከምዞም ደቅና ዝብልዎ ክቃብፀካ ወረ ክድባሓካ ሓዳን ካብተ ክትንፋስ ዕርኹ ናብ ሕሙትሙት ክንሰግር እንዳሓሰብናስ ኣነ ባኣኻ ክዳኣል እሙኻ ብሞት ሓምጓለ ኣይትሕሰቦ እዚኣ ሰሓቂ ካኳ እንካስገማል ስጋ ደቀ ይብለካ ኣለኹ ደቀ ይክእልኖኖኖ ንስኻ ብዛዕባ ደቅኻ ስለዘይትግደስ ካልእ ኢልከማል ስጋ ንእስነት ይብል ብለካ ኣሎ እንታ ትሕጭጭ ዲኻ ዘለካ ሓንታ ላይ ትሕርቀኒ ዶ ብድላይ ካብ ሕለኒ ፅቡቅ ኣብዛ ክረምቲ በርቂ ምንክል የብለኒ ስከ ኣብቲ ናይ ቀደም ክረምቲ እኳ ከይከውሲ ኣብዛ ሓጋይ ዝኾነ ክረምቲ ንሓደ ኣይ በርቂኒ ዝሃርም ዘሎ ግዲ ኣ ባዕልናትካ ወዲ ከማኻ ንኩኹም ትድኩምና ዘለኹማታ በል እዛ ጉዳይ ብዋዛ ኣይተረአያ ስጋ ዓይነ ብርከይ ናይ ብልበ እንድሕሪ ሓስያካ ድላይካ ትገብረኒ እሞንታይ ንፅበ ኣለና ንናሆም ነጊርና ዘይነ ንጠልጥሎ ቅድም ብኣነ ንስኻን ሰብከይ ሓወስና በይና ረኪብና ንፈራርሕ እዮ እዚ ሰብ ከዓ ምስ ዝገበሩና ሄድማ ገበን ፖሊስ እንተሰሚዖም ድሃይካ ከእትውካ ኢልና ነፈራርሖ ድሓርካ ወዱ መፅ ስለ ዘሎ ሕንኡ ክፈዲ እንታይ ኢልና ዝበልናይ ገንዘብ ዝበልናይ ገንዘብ ክበልና እሞ ድሕሪ ኢኸ ብድሕሪ ኣነ ንስኻ ነጅሕ ናሃብቲ መቋረጨ የኺ ከመይ ሓዲርኪ ንብላ
1: ኣክስፅንሕ ጥራሕ ከርእኪ
2: ይቶንኮ
3: ንኣዙ ዳ ሓንቲ ወይ እንታይ ክኢልክያ እቲ ምስ ሓዊኺ ዝተጋጨወ ወዲ ዝተታሒዝዶ ትብልያ ኣነ ከይከውን ዲኽ
2: እንታይ ይፍለጥ ክንደይ ጨካና ድዮም ሓደጋ ፈፂሞም ዝሃድሙ
4: እዚኣ ብሕማቐን ወዲ ፈረስ ኣውዲቑ ረግፅ ወዲ በቕልንከ ኣውዲቑ ድንግፅ እኳ ዝበሃል ትሕቲ ናይ በቕሊ ሓንጎል ዘለዎም ሰባት ከ ኣለው ድዮም ደቀ
5: ገለገለ ሰብ ተሽከርከርቲ ሓደጋ ምስ ዝፍፅሙ ነቲ ግዳይ ጉዲፎም ይሃድሙ እቲ ግዳይ ናብ ሕክምና ወሲዶም ሕክምናዊ ረድኤት ኣብ ክንዲ ዝህብዎም እቲ ግዳይ ሕክምና ስኢኑ ሂወት ይስእሉ
2: እዚኣ ሞ ክልተ ጌጋ እንድያ ትበሃል ሓደጋ ወዝቢ ስለዝኾነ ኣብ ዘጋጠመና ግዜ እቲ ጉቡእ ናይ ሕልናን ናይ ትራፊክ ሕግን ከነኽብር እዩ ዘለና
6: ስምባደ ድኸውን ከምኡ ዝገብሮ ስለምንታይ ኣብ ርእሲ ጌጋ እቲ ዝሃድም ዘሎ ሰብ እኮ ንግዜ እዩ ዘምልጥ እምበር ምትሓዙ ይተርፎን እዩ
2: ከመይ ገይሩ ከምልጥ ዳ ደም ሰብ እኳ ኣይሰድድን
6: ነዞም ሓደ ክልተ ብፍላጥ ከምዚ ዝገብሩ ሰባት እቲ ሕጊ ብፅኑዕ ስለዝሕዞም ሰብ ዘይብል መቕፃዕቲ እዩ ዝወርዱ
4: ፅቡቅ ገብሮም ኣቲ ነዚኣቶም ኣይድንገፆም
5: ካልኣ ሚክሳሕ ተግባር ናይ እዚኦም እዚ ማትርክር ተኪስካ ከም ምቕታብ ብኸራ ካብ ምውጋእ ከመይ ክፍል ክእል
2: ወረቶም ሓደጋ ዝተፈፀሞም ስድራ እውን ሃዲሙ ነይሩ ተሰሚዖም ሕድገት ዝበሃል ይገብሩ እዮም
5: ኣታ ዝዘረባኹም ክንደይ ከብራሕካ እዩ
2: ከምዚ ሃይለን ዝጠርጠረታ ትማሊ እዚ ሰብዚ ነቲ ዝሃረመ ወዲ ገዲፎ ከይዱሎ
7: ኣነኮ ነፍሰይ ነግረኒ ደም ሰብ ስለዘይሰድድ እኳ ይስምዖ ንደው ወልደፍደፍ ዘብሎ ዘሎ
5: መን ወልደፍደፍደፍደፍ ኢሉ ኣነ ወልደፍደፍደፍ ኢለ
2: ኣቶ ሰብ ዝገለ ገይሩሎ ፖሊስ ንፀዋዕሉ
0: ዕዋይ መሳፍንቲ ኣታ ንስኻ ኮ ደላይ ስራሕ ዘይኮንካ ፍጣሪ ስራሕ ስኻ ንስኻ ኮ ብልሂ ኮ ኢኻ ስኻ ሪኢኻ ብልሂ ቆቓሕ ጎራሕ ከምተመን ሪኢኻ ኮብራ ዒንትኻ ከምናይ ንስሪ ልብኻ ከምናይ ውኻርያ
3: ትንእደኒ ኢኻ ዘለካ ትፀርፈኒ
0: እንታይ ክፀርፈካ ምጉሰካ ኣለኹ እምበር ንስሪ ተመን ውኻርያ እንዳብልካ ደና ኣዳለዩ ኣባት ንርስና ኮ ኩኑ የዋህነ ከመንዝር ኮኑ ጠቢባነ ከምዓርወ ምድር እናበልኮ እዮም ዝተምሩ
3: ኣይትቀይሮ ከመንስር ዘይኮነ ሪኢኻ ኣለካ ዮሃነ ከመርግብያ እዩ ዝበሃል
0: ኩላ ሓደ ኩሎም ነፈርቲ እኒ ምስሊ ኮ ካብ ማዓዶ ርኢ ኮ ይብለካ ኣለኹ ከምዚኣ ገር ቆብ ዘብል ቆሪባ ኮ
3: ሕጂ
0: እንታይ ንግበር
3: እዋ ንስኻ ዝበልካ ይኹን ኣነ ቀያሕ ሳንቲም ትበሃል ስለዘይብለይ እዛ መርዓጓሊ ከዓ በዛ ኣጋጢማ ዘላ ጉዳይ እያ ክትሓልፈለ እዩ ዝደልብ ዘለኹ ወ ምክንያቱስ እንታ ወዲ ገንዘብ ብጣዕሚ እዩ ዘድልየን ዘሎ
0: ንኣይስ ብናይ ግብርን ካብ ሰብ ዝተለቃሕኮ ዕዳን እንዲ ዝሰቀ ዘለኹ እሞሓባ ሕራይ ካብዛ ዝበልኳ ተበጊስናስ እንታይ ንግበር ዶ

0: ዘይትሕትዝን ዘይትእስርን ነገር ንግበር።
1: ሕራይ ሞ እንታይ ትሓስብ? እስኪ እንታይ ተገበርና? ሓይሽ
0: እንታይ ንይ ሱም ይሓርቢትኒ ዘሎ። ግን ኣነ እዛ ጉዳይ እያ ርኢ ከለካ ንሆም ከይሰምዕ ነቲ ገበነኛ ረኺብና ኣብ ኸተራዳይ ድና ተዳዚብና ተዋሂብና ተማሳጊድና እዛ ጉዳይ ናብ ረብሓና ንቕይራ ትልሕትም ንብል
1: ናሞ ድሓወካ ከይሰምዐስ ከምኡ ንገብር
0: ወይ
2: ሃኒ ዶንጌካ ዶ ሶሪ

0: ኣነ ብባህረይን ዝፈትዎ ነገር ካብ ምስ ረኸብክዎ ቅድሚ ምርካበይ ዘሎ ህንጥነት እዩ ደስ ዝብለኒ።
1: ትረዳኣነ
0: እንታይ ኢ ከም ዝረዳእክ ንዲሞ ጨኒቐኒ። ቅድሚ ቆጥራና ቅድሚ 15 ደቂ ኣነ ብዝፀኒሐ ግና ብስእላ ኣእምሮ ምሳይ ክፀኒሐከ
1: እንበ ሕጂ ዋላ ሓንቲ እያ ክዘካ ዘይከኣልኩ
0: እሞክል ዝርግሓልኩ ዶ ሃኒ ንሰ ክሳብ ትመፂ እቶም ዘሕለፍናዮም ሓፀርቲ ግን ምቁራት ግዜያት እናዘከርኩ ኣብ እምሮ እናተመላለሰ ምሳኺ ከዓ ልፅኒሕ ይደ
1: እሞክከይድ
0: ናብ
1: ካባይ ንላዕሊን ዝኽርታትካ ትፈቱ ንድሕር ኮይንካ ድኣ ሞ ነቲ ዝኸለፍካ የቕሬታ ሓቲተ ነቲ ምቁር ትብሉ ዘለካ ዝኽርታት ከይተኸላለፍካ ከምሱ ትቅፅል
0: ኮፈልሞ ብኣካል መፅእ ክከለኸ ምስእለ ክዕለ ንስዳ ገዲፈክ ምስገልኩ ባኣክለኒ
1: ንድሕልካ ኮሪኻን እንዲኻ ፀኒሕካ ካባይ ንላዕሊ ስንስእለይ ክትበግ
0: ኣይ ደቂ ኣንስትዮና መቸ መትሓዝ ዝበሃል ብልክ ልዕሊ ርብዕ ሰዓዲ ፅበ ሰብ ዓሻ ወይ ደንቆሮ ኢለ ገዲፈ ክተዝኸይድ ከዳ
1: እዋ ዓሻ ድኾንካ ኣነ ብጭንቀት ዶ ክሓመካ
0: ወይ ድማ እቲ ከንዕለሉ ዝግባኣና ግዜ ኣብ ምምፃእ ኣሕሊፍ ክዮ ስለዝኾንኪ ንዕናይ ገዛ ኸፋኖ ክየተ ዝብለኒ ክዳ ሞ
1: ወይ በጅኻ ከም ተስማዕኒ ዋ ከም ዝበልካ ንኩ ኮይኑ ተሰሚዕኒ
0: ሰምባዲ ከመይ ኢሎሞ ከምኡ ዝብልካ ልክወፀኒ ንዓ ክዘይኮንኩ ወላ ኣነ ከምሞ እንታይ ይኹን
1: ቤቢ እንታይ ኮይነ ስከዶንገ
0: እንታይ ኣነ ድሞ ምሳኽ ነይረ
1: ቢንጎ ሕጂ ዶ ሒዘካ ምሽ ብስእሊ ኣእምሮይ ምሳኪ ዕልል ፀኒሐ ትብል ፀኒሕካ እንተ ኮንካ ስከዚኣ ዘይፈለጥከያ
0: ኣነ ኮ ናይ ዝሓለፈ እምበር ናይ ዝመፅእ ዝግምት ጠንቆላ ይኮንኩን
1: ንልካ ንዓካበቲ ከመኒ ክረትዓካ
2: ስማ ሚስጢር ክልተ ልዕሊ ምድሪ ስለዝኾነ እዛ ጉዳይ ኣባይ ናባኻ ክጥርፍ ጥራይ ኣደሊ ዘሎ ሓንጣል ንስኻ ዋላ ሓውኹን እቲ ጉዳይ ኮነ ንውላዱ እዩ ዝምልከት እሞ ብለካ ልኩ ዝገንዘብ ኣብ ሰለስተና ፋሕ ተቢልናዮ እንተተዋሓሓደና
3: ሓቂኻ እቲ ገንዘብ ብርክት ክብለልና ኢኻ ዘለ
2: እወ ፅባሕ ንጎ ኣነ ጥራይ ስለዝኾንኩ ውላዱ እቲ ካሓሳ ንዓይ ጥራይ እዩ ዝምልከት ኢሉ እቲ ገንዘብ ከይጥርንፎኮ እየ ፈሪዕ ዘሎ እንተ ወዲ ሓወይ ኣብ ገንዘብ ዘለዎ ኣረያ እያ ብለካ ንጎ ቤተሰብ ጥራይ ዘይኮነ ሰማዕ ዘዶንፅኳ እዩ
3: ዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋ
2: ዓውበይ 15 ናቕፋ ኣለቅሓኒ ኢሉ 100 ናቕፋ መሊዩ ኣጠቕሊሉ ባንኪ እዩ ዘብፅሐ።
3: መዙላ ድሕሪ ሞት ጥዕና ክበፅሉ ስማዕ ታጓለይ ሳይቲ ዝጨብጠኒ እንድያ ናይዚ ከዓ ዝገደደች ነግረን ኣለኻ መዙይ ድሕሪ መርዓዋል ሓንቲ ዝርከብ ነገር ስለዘየለ ርኢ ከለካ ገለ ክንሓስብ ኣለና ገለ ክንመክር ኣለና ዋ ስማዕ ኣነ ከዓ ሕጂ ናይ ትዛዕበ ክዋ ሕጂ ትሕጋገይ ክወስድ ዘለና
2: ኣነ ነጊረካ የብለካ ኣሎ ኣነ ኣቐዲመ ነጊረካ ነዚ ወዲ ሓወይ ርኢካ ወዲ ሓወይካ ይሰምዖ ከሎ ክልትና ነተገበንኛ ረኪብና እዛ ጉዳይ ናብ ረብሓና ንቐይራ
3: ግን ኣነ ዘብርሓኒ ዘሎ ሲ
2: እንታ ክትፍርሕ ስኻ ትፈርሕ
3: ዘፈርሕዋ ከመይ ዘይፈርሕ ስማዕ ኣሎ ኣብዚ ዓለም ኮርኢ ከለካ ግዜ እዚኣ ኸለ እምበር ሚስጢር ዝበሃል ነገር የለን
2: እወ ከምኡ ስለ ዝኾነ እንዲና ድሕሪ 7 ዓመት ሰሚዕና ይግዲ
3: ስማዕ ኣሎ ናኹም ተሰሚዑ ኮ ንሕና ናብ ከርሸ ኣለና ኣጓለይ ከዛ ፈትሓ ንገዛ ከይነምርሕ ኮ ድሓር ካእታ ጠንቂ ኣነ ምዃነ እየ ንድሕር ተፈሊጣ እታ ሰበይተይ ከዓ ከምዛ ትፈልጣ ካብ ካርሸሊ ናብዛ ማርሸ ጉሕ ክትብለኒ
2: እያ ይፍሳፍት እሞ ንዓኻ ኮብራስ ዝብልሓት ዝጠፊካ
3: ምክስታይ ነዩ ድንግበር
2: እንታይ
3: እቲ ቀታሊ እውን ርኢካ ኣለካ ክንዲ ዝኣክል ወፃእታት እንዳገበርኩ ሲ ወዲ መዋቲ ክፍርመለይ ኣለዎ ክብለና ስለ ዝኽእል ንሕና ከም ደላሉ ኮይና ሲ ካብ ምእሳርን ካብ ብዝሒ ገንዘብን ምክባል ከነድሕነካስ ክንደይ ትበና ኢልና ናኹም ከይሰብዐ ዋጋ ዕዳጋ ዘይንገብር
2: እዋይ እዋይ ርእሲ እዋይ ብለይ እዋይ ቆቃሕነ ኣታ ክብሪ ዓርከይ በል እዚኣ ዝበለፀት ሓሳብ ስለዝኮነ ብኣንኸ
3: በል ፅብቕቲ በል ንሆም ከይሰምዐ ሎሚ ንጀምር
2: እንታይ ሎሚ ሕጂ ሕጂ ይብለካ ኣለኹ ትስእ ትበገስ መርሽ ያላ ትበገስ
0: ሕራ ይበል እስኪ ምክንያት መደንጎ ክንገርኒ
1: ኣብ ታክሲ ከለና እዩ ሓደ ቆልዓ ትሕቲ ዕድመ እንድዩ ኣብ ሳይክል ተወጢሑ ብኣንጎሎ ብናህር መፂ ምዛ ዝነበርናዮ ታክሲ ጋጨው
0: ኦማይ ጋድ መድሒኑ
1: ይ ክንደና እዩ ዕብሃሊ መኪና ገይሮም ሆስፒታል ወሲዶሞ ትራፊክ ሳብ ትመፅእ ድማ እታ ንሕና ዝነበርናዮ ታክሲ ደው ትበል ምስ በሉ ኣነ ድማ ከይድንጉየካ ኢለ ካል ታክሲ ገይረ መፅ
0: ከይድንጉየካ ወላ ከይጠልመካ
1: እንደ ዓለካ ትፈልጥ በጃኻ ዋ ኣብ ክንድንጓዓዝ ገይራ ውፃእ ክትብለኒ ዲኻ ትሕጨለይ ዘለካ
0: እፃወተክ እዩ ዘለኹ ኒ ብከምኡ እንዴ ኣብዛ ዓዲ መኪና ብዙሕ ምዝዋር ዘይፈቱ حجر ما مليس كسرت

0: ንላኺ
1: ይህንቲ ኾንካ ትፈርሕ
0: ከይትስምኒ ኣይነገርኩኹን እምበር ብቐዳማይ ኮ ቆልዑ ክዕሶ ክፃወቱ ፀኒሖም ኣብ ማእከል ፅርግያ ሓደ ክዕሶ ክመልስ ኢሉ ህሩክ ኢሉ ምስኣተወ
1: ወይ እዩ ማሃሪምከዮ
0: እንታ ክዕሶ እምበር በጃ ኮይናትሎ
1: ታተኪሳ
0: ወይ ንስኽኢ ርእሱ እምበር ከምታ ክዕሶ እንኳ ዓይተ ተኮሰት እምበር ከመይ ደ ሰንቢደ
1: እዋይ ኣትሓቂኻ ኒኸን ኣስኻ ክትድሃል
0: እወ ሰንቢደ ኒ
1: ዋ ትስንብድ ወይ ሰንብድ እንዲዙ
0: በሊ ጠሚየ ስለ ዘለኹ ላዕሊ ዶ ንደይ ንመሳሕ
1: ዋይ ኣነስ ካባል ዓካ ዳ እምበር ካብ ገዛ በለ እየ ምፅ
0: ዳሓንዳሓ ንሕና ዩ ሞ ክደይ ግዜ ዲኺ ክጥዕመልካልኪ በቲ ኣይንበልዑ ናልና ዘውፃናዮ ፈርስባ ነገርኪ ማኣዲ ዘይሓሰስክ
1: ኣነ
0: እስኽወ
1: ክድበልበይኒኣነ
0: ዝያ ፅ ኖ ሃኒ ኩራ መቸም ኣበፍንጫኽያ ው

0: ኣነ ከምቲ ዕዝብ ተይሲ እዝኩሉ ሓደጋታት ዝበዝሕ ዘሎ ብሰንኪ እዞም ተጠቀምቲ ሳይክል ኮይኑ እዩ ዝስማዓኒ።
1: ካልእ ሚክሳሕ ናይ ጀማዕ ትክር ብሽክለታ ምስ ብሽክለታ ምስ ሰብ ምስ ሞተር ሳይክል ምስ እስኩተር ምስ መኪና ምስ መንደቕ ምስ ገረብ
2: እወ ሕጂ ድማ ምዝ ሕፅረት ናይ ነዳዲ ዘሎ ዋላቶም ሰብ መካይን ተጠቀምቲ ታክሲን ዝነበሩ ደርቤሞን ዝነበሩ ሳይክሎን ክትቀምሎን ስለጀመሩ ኳ
3: እንታ ደይ ኣብ ርእስላታ ተወስኸታ ኮይኑ እምበሪ ዋላቲ ቀደምሲ እቲ ዝበዝሐ ገበናት ናይ ሓደጋ ኮ በዘን ፈረስ ሰይጣን ዝመስላ ሽገለታታት እኳ እዩ ዝመፅእ።
2: ሓደ በዓል ማኪና እዩ ነቲ ብዘይሕለፍ ቦታ ብናህር መፅ እዩ ንስክላኸብ ሓደጋ ዝዳሕነ በዓል ሳይክል ኣቶ ዓሻ ኣነ ንድሕር ቀቲለካ ኮ እንተኸፍአ ገንዘብ እየ ክኸስር ንስኻ ግን ነታ ዘይድገም ሂወትካ ክትስእን ክብሎ ሰሚዐ እዮ።
4: ሓቁን ድሞ እቲ ሓሳብ እውን እኮ ብኣዋፅኡልና ሓደጋ ኣጋጢምናሲ ሓጉዙና ኢሎም እዮም ስድራ መዋትኽቡ። እቲ ዝሞተ ኸ ብዋፅለ ይምለስ ዶ?
2: መን ምስተመሰይሞ ክምለስ? ኣብ ልዕሊ ኣጋር ዝፍፅሞ ዘሎ ሓደጋ ይኸፍእ ዘሎ።
3: ኣታ ነዚኣቶም ዝቕፅዕ ትርር ዝበለ ሕግዶ የለኒ እቲ ኣነዚ ልዕሊ ማኪና ሽግለታ ኣተፍራሕኒ።
2: እቲ ዝበዛሕ ሓደጋታት ግን ምሸት ወይ ድማ ለይቲ እዩ ዘጋጥም። እዚ ድማ ዳርጋ ኩላተን ሳይክላት መብራህቲ ኮነ ኣንፀባረቀ ነገራት ስለዘይብለን እዩ።
0: ከምዘን ቻርጀር ሳይክል ታርጋ ስለዘይብለን ሃሪሞም ካ ዋላ ሰብ እናርኣዮም ክከድሙ ክእሉ እዮም።
5: እዛ ዘረባ እዚኣ ንዓይ ኣሽሙር ምኳና ንዳ ኣነ ከዓ እዛ ናይ ትማል ሓደጋ ስለዘሰካሓትኒ እጃ ካብዚኣ ፍድስ ምስ በልኩ ንስኩለይ ኩለ እንተ ዝጎደለኣ ንብረት ክምልእ ኣላ እዩ
2: ነብሳ ክትብል ሂወት ኩልዕል ኩሉ እያ
3: ኣዘኪርኩምኒ ኣቦይ ንሽግለትኡ ካንኻልእ ዝነበረ ጉዳም እዩ። ንሕና ድማ ኣብ ሰሳልስትን ሓፅበሉ መብራህታ ሽዑኡ ቅሊን ቅሊን ኢልና ንፅዋዓ ዝነበርና ቃጭል ኣብታ ማል ኒብርዮ ባኒ ዝቕርቅረላ ዝነበረ ከምዚ መንቀርቀር ትመስል መትሓዚ ብድሕሪኣ ድማ ንሱ ካብ ሓደጋ ዝከላኸለላ ኣንፀባራቂ ነገር ከይተረፈ ነይርዋ እዩ።
4: ዋይ እዘና ኢሎም እሞ እዚ ኩሉ ዝበልክዮ የብለን መላጥ ደርሆ ኮዕን ዝመስላ
2: ኣብተን ሰለስተ ወርሒ 10 መዓልቲ ዝግበር ቅፅፅር እኳ እቶም ተራፊክ ይሓትዎም ግዲ ኮይኖም ኣብ ገለገለ ሳይክላት መብራህቲ ወይ ላምባዲና ወይ ሞባይል ኣብርዮም ክኸዱ ትርኢኻ።
1: እዛ ላምባዲና ወላ ሞባይል ምብራህ ድማ ዝኸፍአት መዘዝያ ተመፅ ምክንያቱ እዚ ክጓዓዙ ከሎ ብሓደ ኢዶም ላምባዲና ወይ ሞባይል ሒዞም ኣለዉ ነታ ፍሪና ይርስዕዋ ስለዚ ዝገደተ ሓደጋ ይስዕብ።
5: እንታይ ደኣ እሞ ኩላትኩም ዳኣ ንዓይዳ ጠመትኩም ትዛረብሎም ኣነ እዛ ናይ ትማል ሓደጋ ኣናዚዛትኒ ስለዝኾነት ንስኩለይ ቅጭነይ ካብዚኣ ውፅኢ ለስ ኩለ እንተ ንድጎደለኣ ንብረታ ክመላለአለ ሪ
4: ተግደፈና ዶ ሰብ እኮ ረሳዕ እዩ እስኻውን እኮ እቲ ናይ ትማል ስለዘሰንበደካ ኢኻ እምበር ገንዘብ ምስተሓተትካ ወይ ድሓንካ ንመዓል ትገብረላ ክትብል እንዲኻ
0: ከማ እንተ ዘይገርካ ድኣ ንስኩል ከዓ ብስንክልና ወይ ድማ ብሞት ናሓዋሩ ትፍለያ ግዲ
6: እሞ ናሃም ወደይ ኣነን ሓውበኻ ሓንጣልን እዛ ጉዳይ ልዕሊ ሰሙን ናብ ዘክብድና ኢና ዓቑርና ቀኒና።
7: እንታይ ንሱ
6: እወ ንዓኻ ኣቦኻ ንዓይ ዝፈትዎ ሓወይ ብሞት ምስ ተፈለየና ኢኻየኻ ተሓዘን መሪር እዩ ነይሩ መሪር ዝኾነሉ ቀንዲ ምክንያት ከዓ ሓወይ ደሞ ኣብ ፅርግያ ፈሲሱ ቀታሊ እዩ ዘይምርካብ እዩ።
7: ኣነ ንመርዓ ብዝመደብ ኩሉ ግዜ እዚ ጉዳይ ንምንታይ ክልዓል ተደልዩ?
6: ሓቂ ከዓኻ ግን እዚ ነግረካ ዘለና ጉዳይ ንመርዓ ዝዕንቅፍ ዘይኮነስ በንፃር እኳ ዳርኢኻ ኣለኻ ቀሲንካ ከምትምርዖ

0: ስማዓስከናኹም እንታይ ዳ ተዓዚምካ ምክንያት መፀዊዕካ ባ ነገረና
1: ሓንጣል ሓንጣል ኣይተሃቦ ክንዲባዕሉ ክነግረና እንድዩ
2: ሓወ ቦይ ኣቶ መስፍን ንስኹም ዓበይቲ ኢኹም ኣብ ክንዲ ንየማን ትመርሑና ንፅቡቕ ትምዕድና ትምህርናን ንምንታይ ኹም ንሕማቕ ንክገብር ትደሃፉኑ ዘለኹም
0: ናኹም ኣቦኻ ወላ ንዓኻ ቅረብካ ወላ ንስኻ ኹን ወራሲ እዩ ንዓይ እውን ሓወይ ወደቦይ ወደደይ
2: እሞ ንሓውካ ብገንዘብ ተሚንካ ኣብ ክንዲ ንገነት ንክኣቱ ምፅላይሲ ምዝ ንፀጋም ዝምርሕ ዓርክካ ተማሻጢርካ ሬሳ ክድልል ወሲንካ ንብርሃ ድማ ረኪብኩምዎ ነርኩም ንንሆም ክንእምነልካ ካብ ሕጊ ክንሓብኣካ ገንዘብ ሕቅፎና ድማ ልኩሞ
0: ንበሎ ኣንጭዋቅ ከም ዝቀተለ ሃዲሙስ እምበርካ ይሓፈደካ ኣቆም ኢልካ
2: ኣይ ሓደ መን ስለዝሰንበደ ንእምሩ ስለዝሰሓተ ንግዜኡ ካኦም ተገበረ ድሓርግን ናባይ መፂ ኩሉ ነገር ተናዚዙ እዩ ኣነ ድማ ንኸይእሰርን ኩሉ ባህርያትካ ስለ ዝፈልጦ ንቤተሰብ ሕማቅ ከይትሕስባን ኢለ ንማንም ከይትነግርለ ምሕረት ገይረልካ ኢለ ሰዲድ እዮ
0: እምበዓር ንስኻኢኻ ኣብ ልዕሊ ቦካ ጨኪንካ እንታይ ጨካን ንሓወይ ዝቀተለስ እዛ ምድሪ እዚኣ ብሰላም ክረግፃ
2: ኣበይ እዩ ሞኸምኡ እንተዝኸውን እሱ ግን ዘይገማኻ ብዘይፍላጥ ገይርዎ ክንሱ ጭንቀት ገይሩ 7 ዓመት ምሉእ ቅድስቲ ማርያም እናተመላለሰ እዩ ዝነብር ዘሎ ከምቲ ሰብ ዝቀተለ

0: ጥቀስን ካሕሳ ዝበልዐ እውን ናተሸቑረ ርኢ ዝነብር ዝመሓረ ከዓ ኣብ መሬት ብሰላም ነብር ኣብ ላዕላይ ሰማይ ከዓ እግዚኣብሄር ምሃሮ
1: ልዋን ጓለይ ዳሓን ዲኹም መፅኸ
0: ዳሓና ኮበሊ ኣነ የፀውዐ እዮ
2: እንታይ ደኣ ዳሓን ዲኹም ኣታ ሰብሓን ንጋር ኢኻ እዛ ሰብ እዚ ኣብዚ ጉዳይ እንታይ ስለ ዘለዋ ኢኻ ፀዊዕኸ
3: እንታይ ጉዳይ ድጋጢሙ ሃኒ እንታይ ኹን ካለኻ
0: ዕድመ ነቦኹን ነዝን
2: ነዚ ኣብ ክንዲ ሓወቦይስ ነዚ ኢልካኒ
0: ንሓዊ ብገንዘብ ሸይጥ ሰብ ሓወቦይ ክብሎ የፀግመኒ
3: ንኹመይ እንታይ ድዚ ጉዳይ ዘይትነግረኒ
0: ክነግረክ ዘይኮንኩስ ክሓተኪ የፀዊዕኪ
3: ሃርሒተተኒ
0: ኣቦኺ ብወዝባ ሓደጋ ናይ ዝሞተ ሓውኺ ካሕሳ ከም ዝበልዐ ትፈልጥን ይትፈልጥን መለስ ለይባ ንዓ ክኳ ዝሓተክ ዘለኹ
4: ኣነ ዝገበርኮ ንዓ እንታይ ትብላ ኣለኹ
0: ንዓኸ ይኮንኩ ዝሓተካ ዘለኹ መስፍል መለስ ለይ
3: ጓል በላዒት ካሕሳ እያ ድም ኢሎምካ
0: ካሕሳ ከም ዝበልዐ ቦኺ ካልእ ሰብ ዘይኮነ በዕል እዩ ነጊርኒ ሕቶይ ግን እስኺ ትፈልጥ ዲኸ ኣይትፈልጥን እዩ
3: እንታይ ሙ ክገብር ግደፍ እንዳበልኮ ዝገበሮ ንድዩ
5: እምበር ፈልጥዎ
0: ትፈልጢ ኢኺ
4: እንታ ፈልጥ እየ ኮ ትብለካላ እንታይ ኣኻ ክትደሊ ኢኻ
0: በልልዋም ኣነ ንሆም ኣነ ንበላዕቲ ካሕሳ ይፀልኦም ጥራይ ደይኮንኩ እፅይኖምን ፍንፍኖምን ስለ ዝኾንኩ
4: እንታይ
0: እወ እዚ ጭዎ ሕብረተሰብ ከምኡ ስለ ዘይመሓረኒ ንዓኸ ንጓል በላዒት ካሕሳ ክምርዖ እንዳ በላዕቲ ካሕሳ ክዛመድ ስለ ዘይደሊ ምሳኺ ናይ ምንባር መደበይ ሰሪዘ ኣለኹ ቻው
3: ሕጂ ሓይሽ ብዕድለይ ተፃዊትካ እታ ዝፈርሓ ዝነበርክያ መፅያትኒ በልክ ትፈልጥ ድሕሪ ሕጂ ልዋን ትበሃል ጓል ኣላትኒ ከይትብል ሽማቦይ ድማ ብጋዜጣ ኣውጀ ክቅይሮ እዩ
4: ንታንታ ንዓባትኸይዳኣሎናዕመለስኩልስኩል
6: ኣሽንጓሂዶ ንዓ ክመልሳ ድሕሪሕጂ ምሳኻ ገፅካ ድምፅማፅካ ኣይርእካነ ይብለካ ኣለኹ እንታ ሓንታ ምሳኻ ስባ ብጎና ይኮን ጅስ ከዲስ እንታ ስሱዕ እንታ ሃርጋፍ ሃርጋፍ ይብለካ ኣለኹ

ሰላም ዝኸበርኩም ተኸታተልቲ መደብ ካብ ፀጋታት ባሕርና፣ ንሎሚ ሒዝናልኩም መፂና ዘለና መደብ ብዛዕባ ኣደነቕቲ ፍጥረታት ባሕርን ከምኡ ድማ ቃለ መሕተት ምስ ማያውያን ይኸውን መደብና። ሰናይ ምክትታል።

0: ኣብዛ ንብረላ ፕላኔት ዝነብሩ እንስሳታት ዓጻማትን ዘይዓጻማትን እናተባህሉ ኣብ ክልተ ይኽፈሉ። ካብዚኦም ዘይዓጻማት እንስሳ ዝበዝሐ ሚእታዊት ይሕዙ። ዘይዓጻማት እንስሳ ክበሃል እንከሎ ዓንዲ ሕቆ ወይ ዓጽሚ ዘይብሎም ኮይኖም ኣብ ዝተፈላለየ ክፍልታት ናይ ዓለም ኣብ ድሩቕ ምድረ በዳ፣ በረዳዊ ዋልታታት፣ ምድረ ሳዕሪ ከምኡውን ኣብ ቀላያትን ባሕርታትን ብሰፊሑ ተዘርጊሖም ይርከቡ። ክሎዛል ስኩድ ማለት ዓርሞሽሽ ኣቦሚዳድ ዝበሃል ካብ ምድቡ ኣዝዩ ዝዓበየን ኣስታት 4 ኪሎ ሜትር ዕምቀት ዘለዎ ውቅያኖስ ክነብር ዝኽእል እንስሳ ባሕሪ እዩ። ክሳብ 13 ሜትሮ ዝበፅሕ ዕብየት ቁመት ኣካላት ከርኢ ይኽእል። እቲ ዝዓበየ ኣስታት 900 ኪሎ ግራም ዝምዘን ክብደት ኣካላት ክህልዎ ይኽእል። እዚ ንውሓት ቁመት ክብደት ኣካላት ካብ ዘይዓጻም እንስሳ ባሕሪ ኣብ መሬት ምዝዕቀን ኣዝዩ ዘደንቕ እዩ። ኣብ መዓምቕ ውቅያኖሳት ስለ ዝነብር ዕሙቕ ዝበለ መጽናዕቲ ክካየድ ኣዝዩ ኣጸጋሚ እዩ። ክሎዛ ስኩድ ዝበሃል እንስሳ ባሕሪ ክሳዕ ዝቐረባ ግዜ ከም ብሂል ወይ ናይ ጽውጽዋይ እንስሳ ኮይኑ ይዕለለሉ እኳ እንተነበረ ተመራመርቲ ናይ ዝዓውዲ ብዝሃብዎ ሓበሬታ ክሎዛ ስኩድ ኣዝዩ ከቢድን ገዚፍን ከም ዝኾነ፣ ክብደቱ 450 ኪሎ ግራም ንውሓቱ 10 ሜትሮ ከም ዝኾነ ክፍለጥ ተኻኢሉ። ብዘይካዚ ዕሙቕ ዝበለ ምርምር ኣብ ዝተገበረሉ ክእመን ዘይከኣል ሓደ ኣደነቕ ነገር ኣብ ዝኾነ እንስሳ ክትግበር ዘይክእል ስርዓተ ምሕቃቕ ምግቢ ኣብ ማእከል ሓንጎሉ ከካየድ ምኽኣል እዩ።
1: ሎብስተር ናይ እንግሊሽ ኣፀዋውዓ ኮይኑ ብናይ ዓድና ኣፀዋውዓ ከዓ ላንጉስ ወይ ከዓ ሻርካ ተባሂሉ ይፅዋዕ። ከም ዝበልካዮ ካብ ዘይዓጻማት እንስሳ ባሕሪ እዩ። ብማእዛዊ ትሕዝቶን ፕሮቲን ከዓ ዝሃብተመን ምቁር መግቢ እዩ። ኣብ ዓድና ንዕኡ ተባሂሉ ዝተዳለዎ ምግፈፍ ብዘይምህላው ስለዘይተቐረበ ልሙድ ክኸውን ኣይክእልን እዩ። እምበላ ብባሕርና ልክዕ ከምቶም ካልኦት ፀጋታት ባሕሪ ኣሎ ማለት እዩ። ስለዚ እቲ ቀንዲ ምክንያት ንዕኡ ተባሂሉ ዝተዳለዎ መግፈፊ ስለዘየለ፣ እቶም ገፈፍቲ ዓሳ ሃገርና እውን ንዕኡ ከም ዕላማ ገይሮም ስለዘይወፈሩ፣ ስለዚ ኣብ ዓድና ልሙድ ክኸውን ኣይክእልኒ። እምበር ካብቶም ምቁር መግቢ ምዃኑ እውን ካብ ገፈፍቲ ዓሳና እውን ይዛረብሉ እዮም ብዝተፈላለየ ምክንያት ተረኺቦም ኣብ ዝበልዕሉ ማለት እዩ።
0: ኣትማን ባሕሪ። ኣብ ባሕሪ ኣስታት 50 ዓሌታት ኣትማን ከም ዘለዉ ዝፍለጥ ኮይኑ ዝበዝሑ ዓሌታት ድማ ካብ 1 ክሳብ 1.2 ሜትሮ ቁመት ክህልዎም ይኽእል። መብዛሕትኦም ኣትማን ባሕሪ ኣብ ግማግም ባሕሪ ዝርከቡ ኮይኖም ገለ ውሑዳት ግን ኣብ ፓስፊክ ውቅያኖስ ክሳብ ማዳጋስካር ዝርግሐ ዘለዎም እዮም። ኣትማን ባሕሪ ዓሳታት እናተመገቡ ዝነብሩ ኮይኖም ንሰብ ሓደጋ ንምውጣእ ግን ኣዝዮም ዝሑላት እዮም። ኣትማን ባሕሪ ብዘይካ ርእሶም ዝተረፈ ኣካላቶም ኣዝዩ ተሪር ስለ ዝኾነ ጸላኢ ኣብ ዘጥቅዕሉ ይኹን ግዳይ ኣብ ዘጋጥሞም ግዜ ክሳዶም ዝያዳ ተጻዋርነትን ሓይላ ከም እትርከብን ይንገረሎም።
1: ክሎዛል ስኩድ እንተደኣ ጀሚርና፣ እዚ ክሎዛል ስኩድ ብናይ ዓድና ፀዋውዓ ዓርመሸሽ ኣቦሚዳድ ተባሂሉ ዝፅዋዕ። ናይዚ ኣደናቂ ዘብሎ እንታይ እዩ? ሓደ ካብ ዘይዓጻማት እንስሳ ባሕሪ ክብደቱ ከዓ ክሳብ 900 ኪሎ ግራም ይበፅሕ ብምዃኑ ንውሓቱ ክሳብ 13 ሜትሮ ከዓ ይበፅሕ ማለት እዩ። ስለዚ ምስ ዘይዓጻማት እንስሳታት ኣብ ምድሪ ዘለዉ ክተረኣዮም ከለካ ኣዝዩ ዘደንቕ ፍጥረት እዩ ማለት እዩ። ተወሳኺ ናይዚ ክሎዛል ስኩድ ወይ ከዓ ዓርመሸሽ ኣቦሚዳድ እቲ ቀንዲ ኣደናቂ ዝገብሩ እንታይ እዩ? ስርዓተ ምሕቃቕ ምግቢ ኣብ ሓንጎሎም የካይዱ ብምዃኖም እዩ። ኣብ ሓንጎሎም ሓደ

ሃጓፍ ኣሎ ከም ዝሆል ኣሎ ጓንጓ ንበሎ እቲ መግቢ ብኣፎም ኣቢሉ ብኣፎም ሰኣቶ ብገረሮም ኣቢሉ ናብ ሓንጎሎም እዩ ዝኸይድ ክንዲ ናብ ከስዕ ማለት እዩ። ስለዚ ኣብኡ ቲ ስርዓተ ምርሓቅ መግቢ ይውድእ እቶም ኣዛዊ ትሕዝቱ ኣብኡ ተመፂኦም ናብ ሙሉእ ኣካላቱ ፋሕ ምስ በሉ እቲ ዝተረፈ ከዓ ይምለስ ማለት እዩ ናብ ከስዕ ይኸይድ ማለት እዩ። ስለዚ እቲ ምርሓቅ መግቢ ግን ኣበይ ጅምረ ኣበይ ይውድእ ኣሎ ኣብቲ ሓንጎሎ እዩ ዝውድእ ማለት እዩ። ተወሳኺ ናይዚ እንታይ እዩ ኣዝኦም ኣብ ዓመቕቲ ቦታታት እዮም ዝነብሩ ክሳብ 4 ኪሎ ሜትር ዕምቆት ዘለዎ እዮም ዝነብሩ ማለት እዩ። ስለዚ ኣዝዩ ቆራሪ ስለ ዝኾነ ኣብቲ ምሕቃቅ መግቢ ስርዓተ ምሕቃቅ መግቢ ናቶም እንታይ ኣዝዩ ዝሑል እዩ እ ክሳብ 500 ኪሎ ግራም ዝምዘን ክሎዛልስኪድ 30 ግራም እንተደኣ መግቢ እንተደኣ በሊዑ ንሓደ መዓልቲ ብዘይ ዝኾነ ፀገም ክፀንሕ ይኽእል እዩ። ስለዚ ኣብ ጥሜት እውን ተፃዋርነት ከም ዘለዎም እዩ ዘርእካ ማለት እዩ። ካልእ ተወሳኺ ዝዓበየ ዓይኒ ኢኻ ይውንን ካብ ሙሉእ ኣብ እንስሳታት ኣብ ዓለም ዘለዉ ዝዓበየ ዓይኒ ዝውንን እውን ንሱ እዩ። ምክንያቱ ኣብ ዓማቕቲ ቦታታት ከዓ ስለ ዝነብሩ ንከባቢኦም ንምቁፅፃር መግቢ ንምእራር ንዕኦም ዝኣመሰለ ከምኦም ዝኣመሰለ እንስሳ ንምርካብን ከዓ ይጥቀምሉ ማለት እዩ። ኣጉልሒ ከም ዝሪኦም ከዓ ይገብሮም ማለት እዩ። ኣትማን ባሕሪ እዚኦም እውን ዘይዓፀማት እንስሳ ባሕሪ እዮም። ኣብ ገማግም ባሕሪ መብዛሕትኦም ይርከቡ። እዚኦም እንታይ ዝቐንዲ ዘደንቕናይ እዚኦም ካልእ ኣካላቶም እንታይ ተሪር እዩ ክሳዶም ግን ኣዝያ ዝለምለመት እያ። ግዳይ ኣብ ዝኾኑሉ ወይ ከዓ ካሃድኑ ኣብ ዝጅምሩሉ ግን እንታይ እዮም ዝገብሩ እታ ክሳዶም ካብ ኩሉ ኣካላቶም ዝተረረት ኮይና ትፀንሕ ማለት እዩ። ኣብቲ ሽዑ ግዜ ኣብቲ ዝሃድኑሉ ግዜ ወይ ግዳይ ኣብ ዝኾኑ ግዜ ክሳዶም ካብ ካልእ ኣካላቶም ዝተረረት ትኸውን ማለት እዩ። ካልእ ኣብ ጭሮኦም ከዓ እንታይ እያ ፀፋሕ ጭሮኦም ፍላት እያ ፀፋሕ። ስለዚ ንምሕንባስ ከዓ ኣዝያ ትሕግዞም ካብዞም ንፉዓት ሓንበስቲ ከዓ ተባሂሎም እዮም ዝፅውዑ። እዚ ድማ ዓሳ ካብ ዳይሬክት ካብ እንግሊሽ ተተርጎመ ካትፊሽ ማለት እንዲ ብናይ ከባቢና ፀዋውዓ ግን ብናይ ዓድና ፀዋውዓ በቲ ባህላዊ ፀዋውዓ ግን ኩመል ተባሂሉ ይፅዋዕ። ስለዚ እዚ እንታይ እዩ ኣብ ወዲ ሰብ ካብ 2,000 ክሳብ 8,000 ናይ ምስትምቓር ንኣሽቱ ዋህያታት እዩ ዘሎ ብኡክቡ እዩ ከዓ ዝኸይድ ካብ መላሓስናኻ ይርከብ ማለት እዩ። ኣብዞም ናይዞም እንስሳታት እዚኣቶም ዘደንቕ ግንታይ ካብ ክሳዕ 100,000 ዝበፅሕ ናይ ምስትምቓር ንኣሽቱ ዋህያታት ወይ ባእታታት ኣለዉ ቴስት ባድስ ተባሂሎም ዝፅውዑ። እዚኦም ከዓ ኣብ ሙሉእ ኣካላቱ ፋሕ ዝበሉ እዮም ማለት እዩ። ንኣብ ዕለታዊ ሂወቱ ከዓ ንዝተፈላለየ ኣገልግሎት ይጥቀመሎም ማለት እዩ። ንኣብነት መግቢ ክምእር እንተዳ ደልዩ ንሓንቲ ቦታ ስሉሳዊ ኩርናዕ ዓፅዩ በቲ ምስትምቓር ዋህያታት ወይ ከዓ ባታታት ዘለዉ ብኦኦም ስሉሳዊ ኩርናዕ ዓፅዩ ናብቲ መግቢ ዘለዎ ቦታ ይመርሖ ማለት እዩ። ስለዚ ብኡቢሉ ከዓ ይሃድን ማለት እዩ። እቲ ብምስትምቓር ዝሃድንዎ ዝያዳ ከዓ ይርብሖም ማለት እዩ። ብኣንፃሩ ነቲ ምስትምቓር እንተኣሊኻየ ግን ዓይኖም ከም ዝዕውሩ እዩ ዘረድእ። ሎብስተር እዚ እውን ሓደ ዘደንቕ ናይዚ እንታይ እዩ ኣብ መሬት ዘለዎ እንስሳታት እኳ የጋጥሚ ኣብ እንስሳ ባሕሪ ግን ናይዚ ሎብስተር እንታይ እቲ ማሕውሩ ንቅድ መገድና 10 ማሕውሩ እዩ ዘለዎ። ካብዚአን ሓንቲ ምስ ትቁረፅ ከምታ ዝነበረታ ካብ ብሓድሽ ማለት እዩ ከምታ ዝነበረታ ቐፂ ሒዛ ትበቁል ማለት እዩ። ካልኣይ ኣብ ኩሎም እንስሳታት ዕድመ እንዳወሰኸ ወይ ከዓ እንዳኣረጉ ክኸዱ ከለዉ እቲ ስርዓተ ምፍራይ ዘርኢ እንዳደኸመ እዩ ዝኸይድ። ኣብዞም እንስሳታት እዚኣቶም ግን ዕድመ እንዳወሰኹ እቲ ዝላዕለ ጥር ዝበላ ኣብፅሑ ስርዓተ ምፍራይ ዘርኢ ፈፂሙ ኣይደክምን እዩ ዋላ እውን ኣይጠፍእን እዩ ዝያዳ ኣብኡ ጎሊሑ ይረአ ማለት እዩ። እዚ ከዓ እንታይ ስለዝኾነይ እቶም ተሎመሬዝ ዝበሃሉ ኢንዛይም ወይ ከዓ ነዝዕታት ኣለዉ ኣብ ዲኤንኤ መስርዕ ወይ ከዓ ዲኤንኤ ሲኮንስ ዝያዳ ዓብዪ ኣበርክቶ ዘለዎም ማለት እዩ። ንሶም ኣብቲ ግዜ እርጋኖም እዩ ዝያዳ ጎሊሑ ዝረአ ኣብ ሎብስተር ማለት እዩ። ኣብቶም ካልኦት እንስሳታት ግን ኣብቲ መጀመርያ ዕሸል ከለዉ እዩ ዝጅምር ኣብኡካ ይውድእ ማለት እዩ። ስለዚ ከም ስለ ዝኾኑ ከዓ ኣብ ግዜ እርጋን ወይ ከዓ ዕብየት እንዳወሰኩ ክኸዱ ከለዉ እቲ ስርዓተ ምፍራይ ዘርኢ እንዳደኸመ ከይድ ማለት እዩ። ናይዚኦም ግን እቲ ዝኣረገ ወይ ከዓ እቲ ዝዓበየ ሎብስተር ዝያዳ ናይ ስርዓተ ምፍራይ ዘርኢ

0: ከም ዘለዎ ካብቶም መንእሰያት እዩ ዝረዳእና ዝበሃል።
1: ሎብስተር ሓደ ካብዚ ዓፀማት እንስሳ ባሕሪ ኮይኑ ኣብ ታሕተዋይ ፅፍሒ ወይ ባይታ ባሕሪ ዝነብር፣ ከምኡውን ኣብ ትሕዝቶ ማዕድናትን ፕሮቲንን ኣዝዩ ሃብታምን ምቁር መግብን እዩ። ብዓይንኻ ንኽትሪዮ ኣዝዩ ደስ ዘብልን ተፈተውትን ዘንፀባርቕ ኣካላት ዘለዎ እዩ። ኣብ ዓለማዊ ዕዳጋ ድማ ካብቶም ተጠለብትን ክቡራትን መግቢ እዮም። ኣብ ባሕሪ ኤርትራ ድማ ሳሕቲ ብመፅሓፍ ዓይነት ግፋ ከም ላኺማ ክግፈፍ ይረአ እምበር ክሳብ ዚ ግዜ ከም ዕላማ ክግፈፉ ኣይከኣሉን። መጠነ ግዝፍን ዕድመን ዘሻሙ ድኣ ይኹን እምበር ኣብ መዝገብ ዓለም ጊነስ ካብ ዝሰፈሩ ግን ክብደቱ እቲ ዝዓብየ 20.15 ኪሎ ግራምን ከምኡውን ካብ 45 ክሳብ 50 ዓመት ዕድመ ክፀንሑ ከም ዝኽእሉ መዛግብቲ ምርምር ይሕብሩ። እቲ ቀንዲ ዘደንቕ ናይዚ እንስሳ እዚ ሓንቲ ካብ መሓውሩ ምስ እትቕረፅ ከም ብሓድሽ ካብታ ዝተቆርፀት ትበቁል እሞ ከምታ ናይ ቀደማ ቅርፂ ትሕዝ ምዃና እዩ። ልክዕ ከም ኣረንን ሳሬትን ሎብስተር ሰማያዊ ሕብሪ ደም ይውነን። እዚ ድማ ኮፐር ዝበሃል ማዕድን ትሕዝቶ ስለ ዘለዎ እዩ። ኣብ ካልኦት እንስሳ ቀይሕ ሕብሪ ደም ዝሕዘሉ ምክንያት ድማ ብኣይሮን ሃብታም ዝኾነ ሄሞግሎቢን ስለ ዘለዎ እዩ።
0: እዞም ኣትማን ባሕሪ ኣብ ገማግም ባሕሪ እኦም ዝነብሩ መብዛሕትኦም ኢልና ነርና። እዚኦም ዋላ ደኣ ኣብ ወዲ ሰብ ከምዚ ባዕሎም ተበጊሶም ኣይሃድኑን እዮም። ዝኾነ ንዕኦም ክተሃድኖም ኢልካ እንተደኣ ፈቲንካ ነብሶም ንኸድሕኖ ክብሉ ግን ክናኸሱ ይኽእሉ እዮም። ስለዚ እዚኣቶም ከዓ መርዛማት እዮም፣ እንተደኣ ናኺሶም ከዓ መርዛማት እዮም። ክሳብ ምልማስ የብፅሕ ብርቱዕ ቀንዛኻ ኣለዎም ማለት እዩ። ስለዚ ኣብ ገማግም ባሕሪ ንዝነብሩ ህዝብና ይኹን ብሓፈሻ ክትሕምብስ ከለካ ትዘናጋዕን ከለካ ድዩ ወይ ዞም ኣጋር ገፈፍቲ ዓሳ እውን ኣብቲ ከባቢ ክገፉ ከለዉ ድዮም ካብዚኦም ክጥንቀቁ ኣለዎም ኢለ ዘመሓልፍ።
1: ድሙ ዓሳ ኣብ ዓሞቕቲ ባሕሪ ዲጋታት ቀላያት ከምቲ ዝድለ ብርሃን ስለ ዘይረክብ እዞም ኣብ ታሕተዋይ ክፋል ማያዝ ዝነብሩ እንስሳታት ከም በዓል ድሙ ዓሳ ምግቦም ንኽምርሩ ይኹን ካብ ጸላእቶም ንምክልኻል ክሽገሩ ስለ ዝኽእሉ ሓደ ተፈጥሮኣዊ ጥበብ ተዓዲሎም እዮም። እቲ ዝገርም ወዲ ሰብ ኣብ ገለ ክፋል ኣካላትና ካብ 2,000 ክሳብ 8,000 ዝኾኑ ምስቲ ምቓር ዝጠቕሙ ንኣሽዱ ህዮታት ኣብ ከባቢ ኣፍና ቀንዲ ድማ ኣብ ጫፍ መልሓስና ብእኩብ ብብዝሒ ክርከብ እንከሎ ኣብ ድሙ ዓሳ ግን ኣስታት 100,000 ናይ ምስቲ ምቓር ኣጉሚ በብውልቂ ኣብ መላእ ኣካላቶም ተዘርጊሖም ይርከቡ። ኣብ ዕለታዊ ህይወቶም ንዝተፈላለዩ ኣገልግሎት ድማ ይጥቀምሉ። ኣዝዩ ብዙሕ ዝኾነ ምስቲ ምቓር ኣግሚ ብምውናኑ መግቢ ኣብ ዝደለየሉ ግዜ ንሓንቲ ቦታ ስሉሳዊ ኮርና ዓፂው በቲ ሓበሬታ ዝሃቡ ኣንፈት ይሃድንን ከባቢኡ ይቆጣፀረን። ሓደ ዓብ ብልጫ ኣብ ድሙ ዓሳ እቲ ዝበዝሐ ምስቲ ምቓር ኣግሚ ኣብ ግንባሩ ስለ ዝርከብ ናብቲ ዝህደነሉ ቦታ ንከምርሑ ይሕግዞም። ከም ኩሎም እንስሳታት ድሙ ዓሳ ዓይኑ ንምርኣይ ይጥቀመሉ እኳ እንተኾነ ካብ ርኦም ክሃድኑ ግን ብምስቲ ምቓር ውህዮታት ተሓቢሮም ዝሃድንሉ ኣዝዩ ከም ዘርባሖምን ውፅኢታዊ ከም ዝኾነን ይንገረሉ።

0: ደሴታት ባሕሪ ጉርማት ተዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊና ካብ ፀሓያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸዊ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትራልያውያን ብጀልባ ኣየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካት
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓ

0: ሰብዓ መራኽብ የገንዝብ ንቕታ ሕሪም
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ ክልተ ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

0: ሰላም ኩራት ተዓዘብትና ከመይ ኣለኹም? እዚ ትዕዘብዎ ዘለኹም መደብ ብዛዕባ ሕርም ብሂላትን ዝብል ኮይኑ ክሳብ መወዳእታ መደብና ምሳና ሓቢርኩም ክፀንሑ ብክብሪ ዕድመኩም ሰናይ ምክትታል።
1: ናይ ሎም ዓንቲ ሕቶታትና ብዛዕባ ባሕርን ብሂላቱን ዝብል እንዲ ቀዳሚት ሕቶና ማዕበል ዘይብሉ ባሕሪ ንፉዕ ባሕርኛ ፈጢሩ ይፈልጥኒ ዝበሃል ብሂላ ኣሎ ሞ እዚ ከመይ እዩ ወይ ከመይ ይርዳእካ ንዓኻ?
2: እዚ ባህላ እዚ ሓያል ሰብ ኣብ ፅንኩር ግዜ እዩ ዝፍጠር ማለት እዩ። ናይ ጀነራል ስብሓት ፍሬም ባህላ ኣላ እቲ መገድና ሓየለ ምስ ከደስ ሓያላት ሰባት ጥራዕም ዝኸድዎ እዩ ዝበሃል። ሕጂ ሓያል ሰብ ክፍጠር እንተኮይኑስ ንዕኡ ክፍትን ዝኽእል ሓያል መድረክ ክህል ኣለዎ። ተዘማድና ዚ ከዓኒ ሓያል ባሕረኛ ክፍጠር ድሕር ኮይኑ ሲ ማዕበል ዝበርሖ ባሕሪ ክህሉ ኣለዎ ማለት እዩ። ሰጥ ዝበለ ባሕርስ ኣይፍትኖን ስለ ዝኾነ ጅግና ከዓ ኣይክፍጠርኒ ማለት እዩ። ሕጂ ሓያል ማዕበል ሓያል ባሕረኛ ይፈጥር።
3: ሓደ ሰብ ሲ ከምዚ ኣባስካ ዝሕምብዝ ዘሎ ወይ ኣብ ሻንኬሎ ከም ዝኣተወ እዩ። እቲ ሓያል ባሕረኛ ክፍጠር እንድሕር ኮይኑ ከምዚ ኣባህላ ናይ ሰውራ ኣለዉ ከምዚ ብሓዊ ከም ወርቂ ብሓዊ ተፈቲና ዝበሃል ከምኡ እቲ ባሕረኛ ከዓ ብማዕበልን ብሓያል ጉዕዞን ክፍተን ክኽእል ኣለዉ ሓያል ባሕረኛ ክኾን እንድሕር ኮይኑ።
4: ከምቲ ዝርዳእንስ ባሕረኛ ብርቱዕ ዕንታሽ ምክፈጥረሉ ኣለዎ። ምክንያቱስ ቲሚልካ ማዕበልስ ኣይጠሓስን እዩ። ኖርማል ሰብ ሒዝዎስ ኣይጠሓስን እዩ። ኦሬዲስ ሓያል ባሕርኛ ወይ ዳይቪንግ ክፈጥረሉ ኣለዎ እምበር ቲሚልካ ዝጠሓስ ባሕርስ ኣይኮነን። ከቢድ እዩ ማለት እየ።
5: ባሕሪ ከቢድ እንተዘይኮይኑ ሓያል ሓምባሳይ ክመፅእ ኣይክእልን እዩ። ምክንያቱ ቀጻሊ ማዕበል እንተልዩ ዝሓየልካ ሓምባሳይ ክትከውን ትኽእል ኢኻ ማለት እዩ። እንተ ባሕሪ ደቂሱ እንተልየ ግን ሓያል ሓምባሳይ ክትከውን ተኽእሎ የብልካን። ሕጂ ኩሉ ግዜ ኣብ መከራ ትፍተ እንተልኻ ኢኻ ከዓ ዝሓየልካ ሓምባሳይ ትኸውን።
6: ትኽክል እዩ። ማዕበል ንሕራልዩ በት ማዕበል ንድሕር ወፂኡ እቲ ሰብ ንፉዕ ባሕረኛ ክኸውን ይኽእል እዩ። ማለት ኣብ ፀጥ ደለ ባሕሪ ድኸይቲ ኮይኑ ኣይተፈተነን። ብማዕበል ንድሕር ተፈትኑ ግን ከምዚ ንሓፂም ብሓዊ ወይ ድማ ንወርቂ ብሓዊ ድበሃል ብማዕበል ንድሕር ሓሊፉ እቲ ሰበቲ ብትኽክል እንታይ ይኸውን ኣሎ? ሓደ ንፉዕ ባሕረኛ ክኸውን ግዴታ እዩ። ሕጂ እዚ ተፈቲኑ እዩ ድወፅ ደሎ። በቲ መፈተን ድማ በቲ ማዕበል ፍትን ኣሎ። በቲ ድኸበደን በቲ ድበርትዐን ማዕበል ስለ ዝፍትን ደሎ ንፉዕ ባሕረኛ ኮይኑ ክወፅእ ይኽእል እዩ።
7: እዚ ከምቲ ብግልፂ ተባሂሉ ዘሎ ማዕበል ዘይብሉ ባሕርስ ንፉዕ ባሕረኛ ኣይፈጥርን እዩ ወይ ፈጢሩ ኣይፈልጥን እዩ ንዝብል ክንሪኦ እንተኮይና ብልክዕ ሓደ ገፋፊ ዓሳ ኣብ ባሕሪ ጉዕዝኡ ክኸይድ ከሎ ብዘይ ማዕበል ንድሕር ዝበዝሐ ግዜ ዝመላልስ ኣሎ ኮይኑ ሽግር ናይቲ ባሕሪ ኣይክርድኦን እዩ ወላ ንካልኦት ሰባት እውን ክምህረልና ኣይክእልኒ ማለት እዩ። እዚ ብልክዕ ሕጂ ኣብቲ መዓልታዊ መነባብሮና ሂወትና ክንቅይሮ እንተ ኮይና ከዓ ሰባት ብብዙሕ ማዕበላትን ሽግራትን ቡድሃት ንድሕር ዘይሓልፉ ኮይኖም ናይ ግድኒ ኣብ ሂወቶም ብቑዓት ኮይኖም ክወፅዶ ይክእሉ። ስለዚ ኩሉ ግዜ በዚ ዘጋጥመና ማዕበላትን ሽግራትን ንጥቕምና ምዃኑ ፈሊጥና ሓንጎፋ ኢልና ክንቅበሉ ኣለና። ምክንያቱ ከመይ ዝበልና መራሕትን ኣስራሕትን ክንከውን ስለ ዝኽእለና ማለት እዩ።
1: ካልኦት ሕቶና ድማ ዓሳ ብኣፍ ይተሓዝ ዝበሃል ብሂልካ ኣሎ ሞ እንታይ ንምባል እዩ ወይ እንታይ ስለ ክብሉ ደለዩ እዮም ከምዚ ኢሎም?
2: ዓሳ ብኣፍ ዝተሓዝ ኣፉ ምስ ከፈታይ እታ ዓንቃሪቦ ናይ ጀለብ ተኣትዎ ኣፉ ዓቢሱ ዝኸይድ ዓሳ ዓንቃሪቦ ባሓሊ ተኣትዎን እያ እንጂ ኣፍካ እታ ዓቢስካስ ካብ ሽግራት ትድሕን ንምባል ትጥቀመላ ኢኻ። ኣፉ ዝኸፈተ ሰብ ዝጋገ ስለዚ ስቕ ምባል ኣብ ሽግር ኣይተኣቱን። ኣፉ ዓቢሱ ዝኸይድ ዓሳ ከዓ ኣብ ዓንቃሪቦ ናይ ገፋፍ ዓሳ ኣያቱን። ስለዚ ክልቲኻ ካብ ሓደጋ ትድሕና ኣለካ ማለት እዩ።
3: ጀለብ እንታይ ዝበሃል እዚ ዝኾነ ላዓፍ ይበሃል ማለት እዩ። በኣና ኣብታ ጭፍሪት ላዓፍ ጌርካ ዝሰደሉ እሞ ብኣፉ ክበልዓ ይተሓዝ ይበሃል። ከምዚ ብሂ እቲ ባህህላ ከዓ ሰብ ዘይምልከቶ ዘረባ ክዛረብ ከሎ ብኣፉ ኣብዘይ ጉዳዩ ኣትዩ ብኣፉ ይተሓዝ ወይ ብኣፉ ኣብ ሕማቅ ጉዳይ ኣትዩ ማለት እዩ።

0: ብሰንኪ ማለት ሃህ መሰበለ ኣፉ ብዝተዓዝዓሳ ሰብ ከዓ ብሰንኪ ዘረባቱ ገለ መለስ ኣብዘይደለየ ሽግር ኣቱ ማለት እዩ ወይ ኣብዘይተደለየ ፀገማት ሰኣቱ ማለት እዩ
1: እቲ ኩለን እንስሳ ውን ወዲ ሰብ እቲ ዝበልዖ ምግቢ ብኣፉ እዩ ዝወስዶ ብኡ መጠን ከዓ ዓሳ ነተን ክምእርረን ዝግበአን ምግቢ ብኣፉ ክወስደን ክብል እንከሎ እታ መፃወድያ ኣብ ኣፉ ተኣቱ ስለ ዘላ ብኡ ከዓ ነቲ ናይ ሂወቱ ናይ መወዳእታ ተሓዚት መፃወድያ ይኣቱ ስለ ደሎ ናብ ምግቢ ንቐይሮ ኣለና ሕጂ ከምዞ ክንብል ከለና ግን ዓሳ ምህርትና ደለየ ይመፅ እዩ ግን ኣጋጣሚ ናይ ሂወቱ ናይ መወዳእታ ወሳኒት ዕድል ኮይና
2: ዓሳ ብኣፉ ይተሓዝ ዝበሃል ብሂል ኣሎ ብዝኾነ እዚ ግን ንወዲ ሰብ ኣይውክልኒ ብፍላይ መትከል ዘለዎ ሰብ ኣይውክሎን እዩ ማለት ዓሳ ልክዕ ረበክ ገርካ ትሕዞ እንዲኻ ገለ ነገር ደርቢኻ ብኣፉ ክትሕዞ ትኽእል እያ ወዲ ሰብ ግን መትከል እናሃራልይዎ ብኣፉ ክተሓዝ ኣይክእልኒ ኣብ መትከሉ እዩ ዝፀንዕ በቲ መትከሉ ድማ ብመልሓሱን ብተግባሩን ክተሓዝ ኣይክእል ምስ ዓሳ ድማ ሳስል የብሉን ወዲ ተኽበል ወዲ ሰብ ብፍላይ ከም ኤርትራዊ ብኣፉ ምስ ዓሳ ድማ ሳስል የብሉን
3: ዓሳ ብኣፉ ይተሓዝ ሽሕ እኳ ወላ ዓሳታት ብሰኪዕት ክግፈፉ ዝኽእሉ እንተኾኑ እቲ ቀንዲ ዓሳ ንገፈሉ መካኒዝም ወይ ከዓ መስርሕ መብዛሕትኡ ግዜ በቲ ዓንቃሪቦ ጌርካ ኣፉ ምስ ከፈተልካ ኢኻ ክትሕዞ ትኽእል እዚ ልክዕ ናብቲ ናይ ምሳሌያዊ ኣባህላ ብናይ ሰብ ክንትርጉሞ እንተ ኮይና ከዓ ሓደ ሰብ መልሓሱ እተዘይኣኪቡ ወይ ኣፉ እንተዘይዓፅዩ ብሰንኪ ኣፉ ወይ ብሰንኪ መልሓሱ ዝዛረቦ ክፉእ ዝዘረባ ናብ ሽግር ክኣቱ ከምዝኽእል ዘመልክተልና ማለት እዩ ስለዚ ኩሉ ግዜ መልሓስና ክፉእ ከምዘምፃልና ፈሊጥና እንታይ ንገብርን ወይ እንታይ ንዛርብን ኣስተውዒልና ክንከይድን ክንጓዓዝን ይግባኣና ዝብል ሓደ ኣምር ከረዳእና ስለዝደለ እዩ ማለት እዩ
4: ሳልሰይቲ ሕቶና ከዓ ባሕሪ ፀጢሉ ክመስል ይኽእል እዩ ግን ካብ ምንቅስቃስ ይዕሪፍ ይፈልጥ ንዝበሃል ብሂልካ ኣሎ እንታይ ንምባል እዩ
5: ባሕሪ መግለፂ ናይ ግዙፍ ዝበለ ነገር እንዲ እ ባሕሪ ብዓይነካ ጠሚትካ ትውድኦ ኒኢኻ ሰጢሉ እንከሎ ከዓ ዘንቀሳቀስ ዘሎ ኣይ መስለካ ንኽእል እዩ ሕጂ ሓደ ገጅፍ ነገር ወይ ሓደ ዓርመሸሽ ነገር ስቕ ኢሉ እንተሎ ዘንቀሳቀስ ዘሎ ክመስለና ክእል እዩ ንባዕላ እዛ ነብረላ ምድርስ ሙሉእ መዓልቲ ንሕ ከምዚ ልዕለ ፀሓይ ትዘረኒ እዩ ዝመስለኒ ግን እታ መሬታ ትዘውር ዘላ ይዘውር ከም ዘሎ ግን ዓይርዳእነን ግን መሬት ትዘውር ኣላ ስለዚ ኣብ ሓደ ግዜ ዝተጀመረ ምዕባለ ንኣብነት ድሕሪ ግዜ ክትሪኦ ከለካስ ኣብ ሓደ ቦታ ጠጠው ኢሉ ዶ መስለካ ክኾን ክእል እዩ ግን ቀሳቀስ እዩ ሰርሕ እዩ ዘሎ ዕብት ርኢ ዘሎ ነቲ ኣብኡ ዘሎ እዩ ግን ዝርድኦ ሕጂ ኣብ ባሕሪ ኮንካ ክትሪኦ ከለካ ነቲ ባሕረኛ እዩ ዝርድኦ እምበር ነቲ ካብ ባሕሪ ርሒቑ ዘሎ ምንቅስቃስ ናይ ባሕሪ ክርድኦ ይክእልን እዩ ስለዚ ባሕሪ ፀጥ ተበለስ ዘይንቀሳቀስ ዘሎ ክመስል ይኽእል እዩ ግን ብርግፅ ንቀሳቀስ እዩ
6: ባሕሪ ፀጥ ኢሉ ኣሎ ግን ውሽጣዊ ማዕበል ኣለዎ ንኣብነት መድ ዝበሃል ኣሎ እቲ ባሕሪ ማዕበል ኣይትሪእየሉን ኢኻ ብላዕሊ ፀጥ ኢሉ ኣሎ ብታሕቲ ግን ሓያል ማዕበል ዘለዎ ባሕሪ ስለ ዘሎ እዚ ከዓ ምኾም ግለፅ ማለት እዩ
0: እዋ ብደጊኡ ክትሪኦ ከለካ ይፀጥ ዝብል እምበር ብውሽጢ ይንቀሳቀስ እዩ ብላዕሊ ክትጥምቶ ከለካ ባሕሪ ኩሉ ግዜ ሰጥ ዝበለ ይመስለካ ግን ባሕሪ ብውሽጢ ኩሉ ግዜ ይንቀሳቀስ እዩ ብብሂልካ ኣሎ ባሕሪ ሲ ውሕጅ እዩ ብታሕትስ ይንቀሳቀስ እዩ ይብሉ ሓንሳ ሓንሳ እውን እስኻ ናሓንበስካ እንከለካ እቲ ጠጠው ኢልካሉ ዝነበርካ ቦታታት ወይ ከዓ ቀሪብካሉ ዝነበርካስ ተባሕጉጉ ክኸይድ ትሪኦ ኢኻ ጅስ ኣሎ ንሕና ዘይንሪኦ ብውሽጢ ባሕሪ ይንቀሳቀስ እዩ
2: እወ ባሕሪ ፀጥ ኢሉ ክመስል ይኽእል እዩ ኣብ ጫፋት ኮንካ ክትሪኦ ኣለዋ ፀጥ ዝበለ መስል ይኽእል ባሕሪ ኣብ ውሽጢ ኮንካ እንተዳሪኢካየ ግን ባሕሪ ኩሉ ግዜ ናይ ምኻድን ናይ ምምላስን ባህሪ ኣለዎ ባሕሪ ፀጣ ይብልኒ ኩሉ ግዜ ኣብ ስርሑ ኣሎ ስርሑ ድማ ናይ ምኻድን ናይ ምምላስን ስለ ዝኾነ ኩሉ ግዜ ኣብ ጫፍ ከምኡ ኮይኑ ክረአ ምኽእል እዚ ብሂል እዩ ኣነ ከም ሰብ ባሕሪ ጠጠው ኢሉ ርአ የፈለጥኒ ኩሉ ግዜ ኣብ ምንቅስቃስ ደሎ ባሕሪ ኣብ ስርሑ የቋርፅኒ ባሕሪ
3: ልክዕ እዚ እውን ክትሪኦ ከለካ ንኣብነት ኣብ ቀይሕ ባሕሪ ንሕርዳእ ንዘወረ ኣለና ኮይኑ ኣብ ገለገለ ግዜ ፀጥ ኢሉ ዘሎ ኮይኑ ስምዓና ክእል ኮይኑ ኣብ ንፋስ ኣብ ዘይብሉ ግዜ ማለት እዩ ሕጂ እቲ ፀጥ ምባሉ ናይቲ ባሕሪ ብታሕቲ ምንቅስቃስ ኣይገብርኒ እዩ ዘሎ ማለት ኣይስምዕን እዩ ሕጂ ብዚ ክንርድኦ ዝግባኣና ኩሉ ግዜ ፀጥ ምባል ብላዕለዋይ ክፋል ናይ ባሕሪ ነቲ ውሽጣዊ ነገራቱ ክነገረና ኣይክእልኒ እዩ ኣብ ገለ ግዜ ስለምንታይ እዚ ከዓ መሰረታዊ ሓይል ኣሎ ሓደ ባሕሪ ብውሽጢ መሰረታዊ ሓይል ኣለዎ ደንቀሳቀሶ ንኣብነት ምልኣት ባሕሪ ኢልና ንዛረብ ኢና ኣብ ገለገለ ግዜ እዚ ምልኣት ባሕሪ ኢልና ንዛረቦ ብሰንኪ ናይ ወርሕን ወይ ፀሓይ ስሕበታዊ ሓይሊ ዝፍጠር እዩ ኣብ ገለ ግዜ ምልኣት ባሕሪ ይልዕልን ይትሕትን እዩ እዚ ተፈጥሮዊ መስርሕ ልክዕ ኣብ ደቂ ሰባት ክንቅይሮ ከለና እዚ ከዓ ገለ ሰባት ፀጥ ኢሎም ዘለዉ ኮይኖም ዝስምዑ ከዓ ግን ውሽጦም ብዙሕ ስምዒታት ብዙሕ ሓሳባት ዘሰላስሉ ክኾኑ ይኽእሉ እዮም ስለዚ ነዚ ንምባል እዩ

0: ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ሎሚ 21 ነሓሰ ኣብ ሰዓታት ቅድሚ ቀትሪ ኣብ ኣዳራሽ ሃኮስኤ ብወግዒ ተኸፊቱ። ኣብቲ ብሓፈሻዊ ዕላማታት ናይቲ መጽናዕታዊ ጽሑፍ ዝፈለመ መደብ ኣብ ዝተፈላለዩ ዛዕባታት ንሚኒስትር ሕርሻ ዝውክሉ መግለጺ ተዋሂቡ።
1: ዩር ኤክሰለንሲ ምስተር የማነ ገብረ መስቀል ሚኒስትር ኦፍ ኢንፎርሜሽን፣ ዩር ኤክሰለንሲ ዶክተር ሃሊማ መሐመድ Minister of Education, high-ranking government and PFDA officials, UNAIDS representatives, distinguished guests, all protocols observed. Ladies and gentlemen, good morning. It is my privilege to welcome you today at this pivotal conference on Eritrean agricultural studies. I thank you for sparing your time to join us today. And I wish to acknowledge that your presence here today is not only an honor for us, but also a show of solidarity for our continued efforts to improve the Eritrean agriculture.
0: ቀጺሉ ሓፈሻዊ ኣኼባ ኣርባዕተ መጽናዕታዊ ጽሑፋት ቀሪቡ። እቶም ዝቐረቡ መጽናዕታዊ ጽሑፋት ኣብ ሕርሻዊ ንጥፈታትን እቶታዊ ትሕዝቶ ኣበርክቶ ክገብሩ ዝኽእሉ ዛዕባታት ዘለዓሉ እዮም ነይሮም።
2: ስመይ የማነ ገብረ ልዑል ይበሃል። ካብ ኮሌጅ ቢዝነስን ማሕበራዊ ስነ ፍልጠትን ኣስመራ ኣብ ክፍሊ ህዝባውን ዋኒናውን ምሕደራ ከም መምህር ኮይነ ሰርሕ ማለት እዩ። ኣብ ናይ ሎም ማዓንቲ ዝነበረ ዋዕላ ምስ ካልኣይ ናታ ስራሕ ሰሪሕና ኢና። እቲ መጽናዕቲ ብዛዕባ ከመይ ጌርና ኣብ ደገ ዘሎ ኤርትራዊ ዜጋ ኣብ ዝግበር ዘሎ ናይ ኣግሮ ኢንዳስትሪያዊ ልምዓት ከመይ ጌርና ነኽትቶ ዝብል እዩ። መጻኢ ሃገርና ኤርትራ ካብ ተሞክሮ ናይ ዝተፈላለያ ኣብ ኣግሮ ኢንዳስትሪያዊ ስግግር ዝተዓወታ ብፍላይ ከዓ ነቲ ናተን ኣብ ደገ ዝነብር ዜግአን ብምኽታት ዝተዓወታሉ ኣገባባት፣ መገድታት፣ ፖሊሲታት ንሱ ከመይ ገይሩ ሃገርና ኤርትራ ትጥቀመሉ ንዝብል እዩ ማለት እዩ። እቲ መጽናዕታዊ ጽሑፍ ብጣዕሚ ጽቡቕ እዩ ነይሩ። ካብ ዝጅመራት ሒዙ ክሳብ እቲ ናይ መፈፀምታ እዋን ብዙሕ ናይ ዝተፈላለየ ነቲ መጽናዕቲ ክሕግዙካ ዝኽእሉ መወከሲታት ኣብ ምድላይ ንመፅሓፉ ደጋጊንካ ንምርኣዩ እቲ ፕሩፍ ሪዲንግ ቁርብ ብርትዕ ዝበለ ድኻም ሓሊፉ እዩ። መጨረሽኡ ግን ብፅቡቕ ተዛዚሙ። እቲ ዕላምኡ ብፍላይ ሃገርና ንዘላቶ ተዛማዲ ናይ ሰላም ሃዋህው ብፍላይቲ ኣብ ደገ ዝቕመጥ ዘይጋና ከዓ ኣብቲ ዘሎ ናይ ሕርሻ ዝበዝሐ ካብ ክፋል ናይ ሕብረተሰብና ኣብ ሕርሻ እዩ ዝናበር። እጂ እቲ ናይ ሕርሻዊ ደረጃና ክምዕብል ክሰጋገር እንድሕር ዳኣ ኮይኑ ሓደ ሓያል ዝኾነ ምትእትታው የድሊ። ንሱ መንግስቲ ናይ ገዛ ርሱ ፃዕርታት ይገብር ኣሎ። ዝበዝሐ ሃገራዊ ፀጋታት ኣብኡ እውን የውፍር ኣሎ። ኣብዚ ምስ መንግስቲ ኢድ ንኢድ ኢድን ጓንትን ኮይኑ ክሰርሕ ዝግብኦ ኣብ ደገ ዝቕመጥ ዜጋና ሓደ ናይ ርእሰ ማል ዓቕሚ ኣለዎ፣ ናይ ፍልጠት ዓቕሚ ኣለዎ፣ ናይ ዕዳጋ ኣፍልጦ ኣለዎ። ልዕሊ ኩሉ ድማ ናይ ሃገራዊነት ናይ ሃገራዊ ስምዒትን ሃገራዊ ተወፋይነት

0: እንትን ስለ ዘለዎ ንዕኡ እንድሕር ዳ ኣብቲ ዘሎ ናይ ኣግሮ ኢንዳስትሪያዊ መስርሕናትና ክነኽትቶ ኽኢልና ነቲ ዝድለ ናይ ሕርሻዊ ውፅኢትን ናይ ሕርሻዊ እቶትናትና ክንዕቢ ንኽእል ብመንፅር ድማ እቲ ሕብረሰብና ይቕየር ማለት እዩ። እጂ እቲ ዝሓለፈ ስራሕ ቀሊል ኣይኮነን።
1: ስመይ ዘርማርያም ዮሴፍ ይበሃል። ዝመፅእ ኩሉ ካብ ቻይና ኮይኑ ተምሃራይ ፒኤችዲ ኮይነ ዝመሃረሉ ቤት ትምህርቲ ድማ ዋን ዩኒቨርስቲ ኦፍ ቴክኖሎጂ ይበሃል። ዘቕረብ ኩሉ ናይ ሎም መዓልቲ ዘቕረብኮ ስነ ፅሑፍ ድማ ብዛዕባ እቲ መፅናዕታዊ ፅሑፍ ብዛዕባ ተተካኢ ፀሓያዊ ፀዓትን ምስ ሕርሻ ዘለዎ ምርኻብ ማለት እዩ ከመይ ጌርና ኣዋሂድና ናብ ዝሓሸ ወይ ዝበለፀ ዝኾነ ውፅኢት ብዛዕባ ሕርሻ ዘለዎ እቲ ተተካዕ ፀዓት ድማ ምስ ሕርሻ ተዋሂዱስ ዝሓሸ ውፅኢት ናይ ሕርሻ ንክረክብ ዝሕግዘና መፅናዕታዊ ፅሑፍ ኣቕሪቡ ነይሩ። ሕጂ እቲ መፅናዕታዊ ፅሑፍ ኮይኑ ብዛዕባ ቅድሚ ሕጂ ዝተፀንዐ ኮይኑ ብዛዕቦም ከም ሊትሬቸር ሬቪው ኮይኑ እሱ ድማ መብዛሕትኡ ግዜ ኣብ ካልእ ዝተፀንዐ ኮይኑ ምስ ኤርትራ ኣተሓሒዝካ ከዓኒ ንመፃኢ ብዛዕባ እቲ ፀሓያዊ ፀዓትን ሕርሻ ውፅኢትን ዘለዎ ዝበለፀ ውፅኢት ንከምፅእ ዝተባሃለ እዩ ነይሩ እቲ መፅናዕታዊ ፅሑፍ ቁሩብካ ዝበለፀ ኮይኑ ይርአኒ። ኣብ መፃኢ ድማ ዝሓሸ ማለት ዝበዝሐ መፅናዕታዊ ዝያዳ መፅናዕታዊ ፅሑፍ ኣካየድካ ናብ ተግባራዊ ንክኸይድ ድማ ዝያዳ ተስፋ ዘሎ ይገብር ማለት ተተካኢ ፀሓያዊ ፀዓትን ምስ ሕርሻ ናዋሂድካ ከመይ ጌርካ ዝሓሸ ውፅኢታዊ ዝኾነ ሕርሻ ንኣብነት ክላይመት ስማርት ኣግሪካልቸር ይበሃል ብእንግሊሽ ክንሪኦ ከለና ሳስተይናብል ኢነርጂ ፕሮዳክሽን ን ክላይመት ስማርት ኣግሪካልቸር ኮይኑ ነዚኦም ሕጂ ከመይ ጌርካ ኣዋሂድካ ኣብቲ ናይ ሕርሻዊ ዘሎ ከዓኒ ዝሓሸ ውፅኢት ንኣብነት ኣብዚ ሕጂ እዋን በቲ ናይ ቀደም ወይ ድማ እቲ ትራዲሽናል ኢልና ንፅውዖ ብ እዩ ዘሎ በዚ ውፅኢታዊ እዚ ግን ሓድሽ መፅናዕታዊ ፅሑፍ ኮይኑ ኣብዚ መፅኢ ከዓኒ ብፍላይ ኣብ ዝኾነ ዓለማዊ ትሪኢ ከለካ ናብኡ ገፁ ሽፍት እንተኾነ እዩ ዝኸይድ ዘሎ። ስለዚ ድማ ምስኡ ተታሒዙስ ንኤርትራ ድማ ዝሓሸ ውፅኢት ንክመፅእ ድሕሪ ሕጂ ተስፋ ኣለኒ ማለት እዩ። ዕላማታት ሕጂ ከምነት ካብ በንዚን ድዩ ነዳዲ ዝኾነ ንኡ ተኪእካ ብፀሓያዊ ፀዓት ጌርካስ ዝሓሸ ናይ ሕርሻ ውፅኢት ንምርካብ እዩ ትቐንዲ ዕላማ ናይቲ መፅናዕቲ ማለት እዩ። ኣብ መፅኢ ሕጂ ምናልባት ንሚኒስትሪ ሕርሻ ትረደ ይኮነስ ካልኦት ሚኒስትራት ኣዋሂድካ ዝሓሸ ብፍላይ እዚ ፀሓያዊ ፀዓት ክበሃል ከሎ እንጂ ምስ ሚኒስትሪ ፀዓትን ማዕድንን ተተሓዘ ሚኒስትሪ ሕርሻ ድማ እዚኦም ክልቲኦም ተዋሂዶም ናብ መፃኢ ዝሓሸ ውፅኢታዊ ዝኾነ ናብ ሕርሻ ጥራሕ ዘይኮነስ ናብ ካልእ ዝተፈላለየ መዓላ እውን ንክውዕል ትቐንዲ ዕላማ ናይቲ መፅናዕታዊ ፅሑፍ ማለት እዩ። ንመፃኢ ከዓ ንከምኡ ክልቲኡ ኣዋሂድካ ዝሓሸ ውፅኢት ንክርከብ ፀሓያዊ ፀዓት ምናልባት ኣብ ኤርትራ ሕጂ ዝያዳ ፀሓያዊ ፀዓት ኤርትራስ ብፀሓያዊ ፀዓት ኣዝየ ካብተን ሃብታማ ዝበሃል ሃገራት እያ። ዋላ እውን ናይ ንፋሳዊ ፀዓት ኣሎ እሱ ኣብ ኤርትራ ስትል ኣይኣተወን ዘሎ ብዝያዳ ብቲ ፀሓያዊ ፀዓት ግን ኣብዚ ሕጂ እዋን እንዳኣተወ ይካዩ ስለ ዘሎ ነቲ ነዳዲ ሃልክን ጋልእን ወፃኢታት ገዲፍካ ናብኡ ተተኪእካ ናብ ዝሓሸ ቀፃልነት ዘለዎ ፀሓያዊ ፀዓት ጌርካስ ናብቲ ሕርሻዊ እቶት ናትካ ከዓ ብመጠን ንኸተማዕብሎ ማለት ዋላቲ ሕርሻዊ እቶት እውን ብዝማዕበለ ኣገባብ ጌርካ በቲ ናይ ቀደም ኣካየዳ ዘይኮነስ ካብኡ ዝማዕበለ ገይሩ ንክኸይድ እዩ ትቐንዲ ዕላማ ማለት እዩ።
2: ኣማኒኤል ማደረ ይበሃል። ስራሓሉ ቦታ ከዓ ሚኒስትሪ ሕርሻ ብፍላይ ከዓኒ ሃገራዊ ትካል ሕርሻ ምድምር ካብኡ ዝሰርሕ እቲ ኣነ ዘቕረብክዎ ከም ኣርእስቲ እንታይ ዝብል ነይሩ ኣብ ኤርትራ ዝበቕሉ እፅዋት ንዓኣቶም ምስ እናድን ከምኡ ውን ምዝገባ ንምግባር እዩ። እዚ ሕጂ ኣነ ዘቕረብክዎ ፅሑፍ ኣካል ናይ ሓደ ስራሕ ዝኸይድ ዘሎ ካብ 2020 ዝጀመረ ሚኒስትሪ ሕርሻ ዝመርሖ ገንዘብ እውን ዝምውሎ ኮይኑ ኩሎም እቶም ሂቦ ዘለዎም እፅዋትን እንስሳታትን ናይ ዘቤታውያን ዶም ናይ ገደና ድኦም ብምሉኦም እቶም ነፍርዮም እፅዋት ድኦም

ኣርእቲ ድዮም ወይ ኣብ ዘገዳ ዝበቕሉ ድዮም ኩሎም ንኩሎም እቲ ዕላማ እንታይ እዩ ናቶም ዴታቤዝ ዝኣመ ምዕባል እዩ። ምክንያቱ ኣብ ዴታቤዝ ክነእትዎም ኣለና እንታይ ፀጋታት ኣለና ክንፈልጥ ኣለና። ፀጋታትና ከዓኒ እቲ ብዝሒ ጥራይ ዘይኮነ እቲ ብዝሒ እቲ ኩነታቶም ከ ኣብ ምንታይ ደረጃ ይርከብ እውን ፅቡቅ ጌርና ከነፅንዖን ክንስንዶን ኣለና። ምክንያቱ እንድሕር ደኣ ነቶም ዘለውና ኣባና ዝነብሩ ኣባና ዝበቕሉ ኩሎም እቶም እፅዋት ድኦም እንስሳታት ድኦም ብጉቡእ ዘፅናዕናዮም ዘይሓዝናዮም ዘይዓቀብናዮም ልዑል ናይ ምጥፋእ ተኽእሎታት እዩ ዘሎ። እዚ ከዓኒ ከምቲ ርእዮታት ብዓለም ደረጃ እውን ዝርአ ዘሎ ብዓሰርታት ኣሸሓት ብማይት ኣሸሓት እዮም ሂወት ዘለዎም ነገራት ዝጠፍኡ ዘለዉ። እቲ ምክንያት ብዙሕ ብዙሕ ምክንያት ክኸውን ይኽእል እዩ። እዚ ለውጢ ናይ ክሊማ ወዲ ሰብ ብዘይ ኣገባብ ኣጠቃቅማ ድዩ ሕማማትን ባላዓትን እዮም ተፈላለዩ ምክንያታት ክኸውን ይኽእል እዩ። ስለዚ ኣንሕና ብግቡእ ክንስንድን ክንምዝግብን ክንክእል ኣለና። እዚ ብግቡእ ድመዝገብኒ ኣለበልና ከዓኒ ኣፅኒዕና ኩነታቶም ከዓ ብግቡእ ክንስንዶም ኣለና ክንፈልጦም ከዓ ኣለና። ንዕቃብ ዘድልዮም ከዓኒ ክንዕቅቦም ክንክእል ኣለና ማለት እዩ። ስለዚ እዚ ስራሕ እዚ ብሕልፍቲ ናይ ዴታቤዝ ምምዕባል ዝብል ሓሙሽተ ትካላት መንግስታዊ ትካላት ዝዋስኦ እዩ። እዚኣተን ከዓ ሚኒስትሪ መሬትን ኣከባብን ኣለው፣ ሚኒስትሪ ሕርሻ ኣሎ፣ እዞም ላዕለዋይ ትካላት ትምህርቲ ኣለው። እዚኣቶም ኮይኖም እዮም ነቲ ስራሕ እንደገና ከዓ እዚ በዓል መዚ ገረብን እንስሳ ዘገዳምን እውን ኣለው። ስለዚ እቲ ስራሕ ዝወሰድዎ ብሓባር ኮይኖም እዮም እዚኣቶም ልክዕ ሚኒስትሪ ሕርሻ እዩ ድምውሎ ነቲ ዴታቤዝ ምምዕባል ዝገበርና ክሳይ ነይሩ። ስለዚ እዚ ዴታቤዝ እዚ ብዙሕ ነገር ተሓቆፈ እዩ። ሕጂ ናተይ ኣነ ናትና ጉሩብ ዝሰርሓ እንታይ እያ እዞም ኣብ መሬት ድበቕሉ እፅዋት ንዓቶም ትምልከት ጥርያ ካልኦት ኣብቲ ጉሩብ ከዓ ካልእ ጉሩብ እውን ኣለው። ኣብዚ ኣጋጣሚ ኣይቕረቡን ንኣብነት ንእንስሳ ኣብ መሬት ዝርከቡ እንስሳታት ዝምልከቱ ኣለው። ኣብ ማያዊ ኣብ ባሕሪ ድዩ ኣብ ቀላያት ዝርከቡ እዞም እፅዋት ድዮም ዋላ እንስሳታት ዝምልከት ከዓኒ ካልእ ጉሩብ ኣላ። ካልእ ከዓኒ ኣብቲ ናና ነቲ ናይ ሓበሬታንን ቴክኖሎጂን ዝምልከት ከዓኒ ካልእ ጉሩብ ኣላ። ምክንያቱ ዴታቤዝ እንድሕር ኢልና ሲ እሳቶም እዮም ነቲ ዴታቤዝ ዘመዓልቦ። ስለዚ ካብዚ ናይ ዘን ኩለን ጉሩባት ግን እታ ናና ጉሩብ እታ ናይ እፅዋት ኣብ መሬት ዝበቕሉ ንዓዓ ዝምልከት ኣቕሪበ። ስለዚ ኣብቲ ኩሉ ዳዓመምናያ ስራሓት እንታይ ዓሚምና እንታይ መስሉቶም እፅዋትና እንታይ ሓደጋታት የጋጥሞም ኣሎ እንታይ ክንግበር መፃኢ እንታይ ክግበር ከም ዘለዎ ድእንፍት ጉዳይ ነይሩ። ብድሆታትና እንታይ ይመስሉ እዚ ንኣመሰለን እቲ ኣገዳስነት እውን ብሃገር ደረጃ ምክንያቱ ሓበሬታታት ኣብ ነፍሲ ወከፍ በሲ ወከፍ በብ ትካላት እዩ ተዘርጊሑ ዝርከብ ናይ ሓባር ናይ ብሃገር ደረጃ ንዕቅበሉ ወይ ከም ኣገልግሎት ሓበሬታ ዝህበና ሃገራዊ ዝኾነ ነገራት የብልናን። ስለዚ እዚ ዕላማ እዚ እንታይ እዩ ሃገራዊ ዝኾነ ነቶም እፅዋትና እንስሳታትና ኩሎም ኣብ ኤርትራ ዝነብሩን ዝበቕሉን ዘለው ዝብሎም ዘለና ኩሎም ክንስንዶምን ክንምዝግቦም ዝኽኣልና ብዘሎ ቴክኖሎጂ ናይ ኔትወርኪንግ ጌርና ብመጀመርያ ናብተን ትካላት ስቴክሆልደርስ ዘለዋ ከም ድባፃሕ ክንገብር ኣለና። ሕጂ እንታይ ኣለና እንታይ ዓይነት ተኽሊ ይደለና እንታይ ዓይነት እንስሳ ይደለና ይኮና ንቲ ሊሳ ጥራይ ኣይኮነ ዘሎ ኣዝዩ ዝርዝራዊ ሓበሬታ ዝኸውን ብዛዕባ እቶም እንስሳታት ድዮም ብዛዕባ ተኽሊ እውን ናይ ነፍሲ ወከፎም ተሰኒዱ ኣለው ኢሉ። ስለዚ እዚ ሓበሬታ እዚ ኩሉ ናብ ህዝቢ ምስ ቀረበ ተምሃሮ ተኮይኖም ድውከስዎ እዮም። ንኣብነት ሕጂ ልዑል ኣፍልጦ ብዛዕባ ሓንቲ ተኽሊ ክንደብለስ ኣብኡ ተምሃራይ ኩሉ ሓበሬታታት ዝረኽበሉ ከምዚ ዝኣመሰለ ነቲ ስራሓት ዝካየድ ዘሎ ፅቡዕ ስራሕ ንብዙሕ ዝተፈላለየ ምርምር ዘካይዱ ድዮም እተን ትካላት ንባዕለን ድዮም ተምሃሮ ድዮም።

0: ፈደሬሽን ስራሕተኛታት ኤርትራ ዘተኣንገደ ሃገራዊ ዋዕላ ተኻይዱ ዘላቐ ስርዓታት ሕርሻዊ ምግቢ ንስጉሚ ሃገራዊ ቁጠባዊ ዕቤት ብዝብል ቴማ ዘተኻየደ ሃገራዊ ጉባኤ ኤርትራዊ መፅናዕትታት ሕርሻ ኣብ ኤርትራዊ ሕርሻ ዘድሃቡ ዓይነታውን ዓቐናውን መርመራታት ዘተባብዕ እዩ። እዚ ጉባኤ እዚ ኤርትራውያን ምሁራንን ተመራመርትን ንኽተሓባበሩን ውፅኢት መርመራታቶም ሓድሕድ ክበሃሃሉሉን ባይታ ብምፍጣር ውልቃዊ ተበግሶታት ጉጅላኣዊ ንጥፈታትን ትካላዊ ምርምራትን የተባብዕ። ሃገራዊ ጉባኤ ኤርትራዊ መፅናዕትታት ሕርሻ ሰላምን እዋናዊ ጉዳያት ዘላቐ ልምዓትን ብምስማር ኣገዳሲ ዓለማዊ መድረኽን መርበብን ኮይኑ ከገልግል ተስፋ ተነቢሩለዩ ተኻይዱ ዘሎ። ኣብዚ ዋዕላ እዚ ካብ ውሽጢ ዓድን መላእ ዓለምን ካብ ዝመፁ ውልቀ ተመራምርቲ 183 ፅማቕ ፅሑፋት ወይ ኣብስትራክትስ ቀሪቡ። እዚ ብቋንቋ እንግሊዝ ዘተኣንገደ ጉባኤ እዚ ኣብ 8 ቀንዲ ዓውድታት ዘተኮረ ኮይኑ ንሳቶም ድማ ኣገልግሎት ምስፍሕፋሕ ሕርሻን ምቕባል ሓረስቶትን፣ ዲጂታላይዜሽን ሕርሻ፣ ሰንሰለት ክብርታትን ሕርሻዊ ንግድን ማለት ኣግሪ ቢዝነስ፣ ምልማድን ምክልኻልን ክሊማዊ ለውጢ ክላይመት ቼንጅ፣ ባዮቴክኖሎጂ ሕርሻን ኣገልግሎት ላቦራቶርን፣ ምዕቃብ ጀነቲካዊ ሃብትን ህይወታዊ ብዙሕነትን፣ ውሕስነት ምግቢ፣ ድሕነት ስነ ምግብን ከምኡውን ፖሊሲታትን ሕጋዊ ኣገባባትን ሕርሻ እዮም። ካብዚ ዝቐረበ ኣብ ዝተፈላለየ ሕርሻዊ መዳይ ዘተኮረ 183 መፅናዕታዊ ፅሑፋት ድሕሪ ዝተኻየደሉ ግቡእ ምዘናን ምመያን 75 መፅናዕታዊ ፅሑፋት ንመደረ ቀሪቦም። ኣደላዊት ኮሚቴ ፅሑፋቶም ንመደረ ዝተሓረሎምን ዘይተሓረሎምን ብዘይገድስ ነቲ ንፅማቕ ፅሑፋት ዝቐረበ ፃውዒት ምላሽ ንዝሃቡ ኩሎም ልባናዊ ምስጋኑ ኣቕሪቡ እዩ። እዚ ዋዕላ እዚ ካብ ተሳተፍቲ ብዝቐረበ ኣገዳሲ ሓሳባትን ከምኡን ሕቶታትን እውን ተወሲኽዎ ነይሩ።
1: ርእስቲ መፅናዕታዊ ፅሑፍና ብዛዕባ ክላይማቲክ ኣዳፕታብሊቲ ኦፍ ኣልሞን ቱ ደ ሃይላንድ ኦፍ ኤርትሪያ ትብል ብትግርኛ ክንሪኦ ከለናስ ንኣልሞን ከመይ ጌርካ ናብዚ ናይ ከበሳ ኤርትራ ተተኣታቱ እያ ማለት እዩ። ስለዚ እዚ ኣልሞን ዝበሃል ሓደ ካብቶም ኣገደስቲ ፍረታት ኣብ ኢንተርናሽናል ሎም ብዓለማት ክትሪኦ ከለኺ ናይ ብዙሓት ሃገራት ቀንዲ ምንጪ እቶት ንሓርሱ ጥራሕ ድማ ከም ቢዝነስ እ ከም ቢዝነስ ክንርዮ እስዩ ሕጂት መበገስ ንኣና ዝኣልሞን ሓደ ምስቲ ናይ ደርቂ ምስቲ ዘለና ከባቢ ምቹ እዩ። ካልኣይ ምስቲ ክላይመት ናይቲ ዓድና ኣዝዩ ክሰማዕ ዝኽእል ተኽሊ እዩ። ስለዚ ካብዚ ተበጊሸ ነዚ መፅናዕቲ እዚ ክካየድ ደሪኽኒ ማለት እዩ። ኣብቲ መፅናዕታዊ ንሕና ብዙሓት ዓሌታት ናይ ኣልሞንዲና ኣፅኒዕና ሕጂ ካብቶም ብዙሓት ነቲ ናይ ኤርትራ ክሳምዑ ዝኽእሉ ኣብኦም ኢና ካብ ንኣብነት ኣርባዓ ዝኣኽሉ ዓሌት ናይ ኣልሞንዲና ኣኪብና ካብኡ ሽዑይ እቶም ቀንዲ ናይ ኤርትራ ክኾኑ ዝኽእሉ እዚኣቶም ቢልና ካብኦም እውን እቶም ኣዝዮም ንናይ ከበሳዊ ክላይመት ናይ ኤርትራ ሙቻኣት እዮም ኢልና ዝፅናዕናዮም ኣፅኒዕናዮም ሕጂ ኣይናይ ብኩሉ ለበል ጌርናዮም ምስተን ሒዘንኦ ዘለዋ ትካላት እውን ናብ ምዝርራብ ከመይ ጌርካ ክትእትዎም ትኽእል ኣብ ከምኡ ደረጃ በፅሕና ኣለና ማለት እዩ። ካብቲ መፅናዕታዊ ፅሑፍ ካብ ዝርእናዮ እዚ ኣልሞንድ ዝብሎ ዘለና ፍረ ንኤርትራ ኣዝዩ ምቹእ ኢና ኮይኑ ረኪብና ዘለና ኣብ ቀፃሊ ሕጂት ንሃና ስራሓት ምስቶም ናይ ሪሰርች መፅናዕቲ ዘካየድ ዘለዉ ደገ ዘለዉ ኣካላት መስኣቶም ተዘራሪብካ ኦሬዲ ቶም ንዓና ምቹኣት ዝኾኑ ኣፅኒዕና ሽሞም ኩሉ ኣመዝጊብና ሒዝኒዮም ኣለና። ሕጂ እዚኣቶም ጥራሕ ብሓንሳብ ምስቲ ዝሕርሻ ዘለዎ ምስቶም ዲሲሽን ሜከርስ ናይ ኤርትራ ተራዲእካ ከመይ ጌርና ክንእትዎ ንኽእል ኣብ ዓድና እዩ። ነዚ እቲኻ ከዓ ሕጂ ንሕና ቀንዲ ጣፍ ገዲፍካ ገለ ገዲፍካ ካልእ ዘይኮነ እቲ ኣብ ዓድና ዘሎ ከም ዘለዎ ኮይኑ ነዚ ግን ከም ቢዝነስ ከም ቢዝነስ ንደገ ኮይኑ ውሽጢ ሃገር ኣብ ነቲ ናይ ኢኮኖሚ ናይቲ ሃገር ናይ ምዕባይ ዓብ ታሪክ ክፀወሰ ዝኽእል

0: Why should Eritrea work on inland fisheries while we have untapped or untouched marine fisheries? Because we have a very long coastline and the potential of fisheries is very high, but we have not yet fully exploited the resources. And now we are going toward the inland fisheries. Now it will be clear from the introduction part of my presentation that the fisheries sector in Eritrea has been dominated by marine fishes, which has a lot of potential. But in the highlands and western lowlands, supply of fish is.
1: ወምዘማይ ሚኒስትሪ ሃብቲ ባሕሪ ኮይና ግበርናዮ መፅናዕቲ ነይሩ ብዛዕባ እዞም ኣብ ዲጋታት ደለዉ ዓሳ እናታቶም ማዕር ክንደይ ፍርያምነት ናይቲ ዲጋ ከመ ይመስል ኣፅኒዕና ክንደይ ዝኾኑ ዓሳ እዮም ከዓ ዝተሓዙ ዘለዎ ካብዚ ዲጋታትና ሲ ምክንያቱ ካብ ዲጋ ብዙሕ ዓሳ ይተሓዙን እዮም ነሮም ኤርትራ ኣብዚ ሓጭር ግዜ እዩ ጀሚሩ ቅሩብ ዓመታት ማለት እዩ ሚኒስትሪ ብመመስረትን ማሕበራት ገይሮም ሓገዝ ሂቡ ዓሳ መግፈፍ ናውትን ስልጠና ንሂቡ ከም ዝገፉ ገይሮም ማለት እዩ ሕጂ ን7ተ ዓመት ድኸውን ሓበሬታት ኣኪብሉ ዳታ ማለት እዩ ንዑ ኢና ሕጂ ኣናላይዝ ጌርናዮ ነተን ዲጋታት ከዓ ማዕር ክንደይ ዓሳ ከፍርያ ይኽእላ መፅናዕቲ ጌርና ኣለን
2: ዝተረኸበ ውፅኢት እንታይ ይመስል ካብ መፅናዕቲ ኣውፅኦ
1: ሕጂ እንታይ እዩ እቲ ሪዛልት ከመይ እዩ ድመስል እዘን ዲጋታት ዓሳ ከፍርያ ከም ትኽእላ እዩ እዚ ቀንዲ ዕላማ ክስራሕ ኩሎ ተዲጋ ንሰብ ማይ ክሰትየሉን ንጥሪት ድኸውን ማይን ካብኡ ሓሊፉ ከዓ ምናልባት ኢሪጌሽን ንሕርሻ ንመስኖ ኢሉ ተገይሩ ግን ነዚ ማይ ዝኸዲ ይጥቀመሉ ዓሳ ደይ ነፍርየሉ ብድብል ሓሳብ እዩ ተበጊሱ እቲ መፅናዕቲ ግን ማዕረ ክንደይ ከ ኣፍሬት እየን ክንደይ ክኸውን ዓሳ እዩ ካብዚ ክክፍፍ ትኽእል እጅ ልክዕ እዩ እዞም ዲጋታት ከም ናይ ባሕሪ ዓሳ ከፍርያ ኣይከላን እዩ ኣብ ባሕሪ ንበዝሐ ዓሳ ይደለና ግን ጥቕመ እንታይ እዩ እዘን ዲጋታት መጀመርያ ኣብቲ ህዝቢ ዘለዎ ከባቢ እየን ዘለዋ ማለት እቲ ህዝቢ ብቐሊሉ እዚ ዓሳ ገፊፉ ዕለታዊ መግቡ ክጥቀመሉ ይኽእል እዩ ብፍላይ ከዓ ዘንዲጋ ዘለዎ ቦታ ናይ መሳለጥያ የብሉን ናይ መጓዓዝያ መሳለጥያ ቀሊል ኣይኮነን መዝሓሊ ዝኸውን ፍሪጅ የብለንን ሕጂ ዓሳ ከም ንፈልጦ ከዓ ብጣዕሚ ተኣፋፊ እዩ ገዚእካ ናብ ገዛካ ክትወስዶ ከለካ ኣብ መንገዲ ክባላሸ ይኽእል እዩ ኣብ ዲጋ እንተሎ ግን ካብ ኣውፂኢካ ንመሸዕ ንመዓልቲ ትበልዓሉ ኩነታት ስለኮነ ብከምኡ እዩ ዝያዳ ተባባዕ ዘሎ እምበር ከም ናይ ባሕሪ ልካዕ ክሳብ ክኸውን ኣይክእል ሕጂ እንታይ ናይ ጌርና እተን ዲጋታት ክንደይ ዓሳ ከፍርያ ክእላ ሓደ ኣብዚ ሕጂ ዋን ክንደይ ዓሳ ካብተን ዲጋታት ናይ 7ተ ዲጋና መፅናዕት ነገርና ኣብ ዞባ ማእከል ማለት እዩ ናይ ኩለን ክንምንታይ ዓሳ ክፈሪ ይኽእል እስጋብ ሕጂ ከ ንንታይ ይተሓዝ ኣሎ ኢና ናፅዕና ሕጂ እንታይ ደርእየና ዘሎ ሓደ እቲ ፖተንሻል ከም ዘለዎን ዓሳ ከፍርያ ከም ዝኽእላ ናታተን ዓቕሚ ከዓ ይፈላለዩ ከብከም ናተን ዕብት ማለት እዩ ዓበይቲ ብዙሕ ዝበለ ዓሳ ክህባና እየ እንተናእሽ ከዓ ብውሕ ዝበለ ዓሳ ክህባና እየ ሓደ ሲ እዩ ካልኣይ ኣብዚ 4ተ 5ሽተ ዓመት ናይ ዓሳ ፍርያም ትድግፈፍ ዘሎ ዓሳ እንዳበዝሐ ይኸይዳ ኣሎ ፀቢቁ ከምቲ ዝረአናዮ ኣብቲ ግራፍ ክሪኦ ፀናሓ እዚ ኣብ ሓፂር ግዜ ይወሲኹ ዘሎ ኣብዚ 3-4 ዓመት ብዙ ወሲኹ ኣሎ እንታይ ዘርእየና እዚ ሕጂ እቲ ህዝቢ ኢሎምዶ ኣሎ ማለት እዩ ዓሳ ምብላዕ ለመዱ ቅድሚ ሕጂ እቲ ባህሊ ኣይነበረ ናይ ዓሳ ምብላዕ ሕጂ ግን ኢሎምዶ ምህላው እዩ ዘርእየና ማለት እዩ ሕጂ እንታይ እዩ እቲ ቀንዲ ዕላማ ናይ ዘናትና ምሕደራ ናይ ዘን ኣብቲ ዓሳ ንብሎ ዘለና ኣብተን ዲጋታት ኢና ብከመይ ክመሓደር ኣለዎ ማለት ክንምንታይ ዓሳ ክገፈፍ ዘሎ ከይሃሰኻ ነቲ ዲጋሲ ክንደይ ዓሳ ክትገፍፍ ኣለካ እቲ ሓደ ካብቲ መፅናዕቲ ካልእ ናይ ንጎ እቶም ብፃይ ከዓ ሪባ ነይሩ ብቲም ኮይና ዝሰራሕ ናይ ስራሕ እንድዩ ብዛዕባ ምሕደራ ናይቲ ማይ ኩዖ ከዓ መፅናዕቲ ጌርና ኢና እቲ ማይ እቲ ኳሊቲ ናቱ ማለት ብዓይኒ ናይ ፖሊሽን ክንሪኦ ኮልና ሲ ፅሩይ ድዩ ኣይፅሩይን እንታይ ዓይነት ስራሕቲ ይግበር ኣሎ ብቲ ከባቢ ኢና ፅና ርና ሕዚ ምስኡ ኣተሓሒዝና እዚ ብዙሕ ናይ ዓሳ ኣብ ግምት ኣትዩ ነቲ ሓደ ብከመይ

እቲ ናቱ ኳሊቲ ክሕሉ ይኽእል ናይቲ ዓሳ ኢና ዘለና ሓደ ካልኣይ ከዓ ማዕርክ ናይ ዓሳ ክትሓዝ ከኣል ኣብዚ እኒአን ክሳ ገራ ተሪዛልት ረኪብና ዘለና ኣብ ቀፃሊ ሕጂ ናተን ምሕደራ ተዳልዩስ ብኸመይ ከም ደመሓዝ ምስትራት ባሕሪ ምስ ሚኒስትሪ ሕርሻ ተሓባቢሮም ብኸመይ ከም ደመሓድሮ ነቲ ማይ ኩዕ እቲ ሪዛልት ናትና ደርኢ ማለት እዩ

0: with the title of Current Status, Future Opportunity and Diversity of Wild Traditional Based Service of Eritrea. So the question here is, why wild based service? Okay? So this research will try to answer this question.
1: ሎም ማዓንቲ ኣብዚ ናይ ሃገራዊ ሕርሻዊ ዋዕላ ምስ ናይ ውሕስነት ምግቢ ዝተኣሳሰር መፅናዕታዊ ፅሑፍ ሒዘ ድማ ቀሪበ ኣለኹ ማለት
2: እዩ።
1: ሕጂ እቲ ኣርእስቲ ሒዘ መፅኦ ዘለኹ ምስ መበቆላውያን ኣሕምልቲ ናይ ሃገርና ዝተኣሳሰር እዩ ማለት እዩ። እቲ ዕላምኡ ከዓ ኣብቲ ውሕስነት ምግቢ ናይቲ ሕብረተሰብና ገለ ነገር ንምውሳኽ ዝተፀንዐ መፅናዕቲ እዩ ማለት እዩ። ሕጂ እቲ መበገስ እንታይ እዩ ነዚ መፅናዕቲ እዚ ክገብር ዝገበረኒ? ኣብ ናይ ዓለማዊ ውድብ ምግቢ ወይ ከዓ ዓለማዊ ውድብ ጥዕና ዘውፅኦ ሓበሬታ እንታይ እዩ ዝብል፣ ሓደ ሰብ እንተወሓደ ኣብ መዓልቲ 400 ግራም ኣሕምልትን ፍረታትን ክምገብ ኣለዎ እዩ ዝብለና። ሕጂ እቲ ካብዚ 400 ግራም ናይ ኣሕምልትን ፍረታትን ክንመቕሎ ከለና 100 ግራም ፍሩታ ማለት እዩ ደን 300 ግራም ከዓ ኣሕምልቲ ክትምገብ ኣለካ እንድሕር ጥዑይ ክትበሃል ኮንካ እዩ ዝብለና ማለት እዩ። ስለዚ ኣብ ናይ ዓድና ፒክቸር እንድሕር ርኢናዮ ግን እንታይ እዩ ኣይ በፅሓናዮን ዘለና ነዚ ማለት እዩ ውች 28 ግራም ጥራይ ሓደ ሰብ ዝበልዕ ዘሎ ካብቲ 400 ግራም ኮንሲም ክገብር ወይ ከዓ ክበልዕ ድግብኦ 28 ግራም ጥራይ እዩ ዝበልዕ ማለት እዩ። ስለዚ ዳርጋ ናይ 372 ጋፕ ኣለና። ስለዚ ነዚ ጋፕ እዚ ንምምላእ ኢና ሕጂ ንሕና እቲ መፅናዕታዊ ፅሑፍ ሒዝናዮ መንፂና ዘለና ማለት እዩ። ሕጂ እቲ ውፅኢት ክንሪኦ ከለና መብዛሕትኦም ኣብቶም መበቀላውያን ኣሕምልቲ ገና ዘይተጠቀምና ኣሎ ክንጥቀመሎም ዝግባአና ክሳብ 18 ዝኾኑ እቲ ሕብረተሰብና ክጥቀመሎም ዝግብኦ ግን ዘይተጠቅመሎም ኣሕምልቲ ዶኩመንት ገይርና መፂና ኣለና ማለት እዩ። ስለዚ ኣብ መፃኢ ንዕኦም ዝያዳ መፅናዕቲ ገይርና ናብቲ ሕብረተሰብ ኣብ መዓላ ከም ዝውዕሉ ንምግባር እቲ ትዕላማ ማለት እዩ።
2: ብዓብዩ ኸ ስለምንታይኹም ኣብ ናይ ኣሕምልቲ በረኻ ተኩሮ ጌርኩም ካብ ትኽእል ሓምሊ ማለት እዩ
1: ሕጂ ንፈልጥዎ ዘይ ሕጂ እንታይ እዩ ብዙሕ ምክንያታት ክህልወና ክእል እዩ። ሓደ ኣብ ካልኦት ሃገራት ዝተገብረ መፅናዕቲ እዞም ናይ በረኻ ኣሕምልቲ ዝያዳ ኒጥ ወይ ከዓ ብትሕዝቶ ክንሪኦም ከለና ዝያዳ ትሕዝቶ ዘለዎም ኮይኖም ስለ ዝተረኽቡ ማለት እዩ። ካልእ እቲ ሕብረተሰብና ኣብ ውሑዳት ኣሕምልቲ ጥራይ እዩ ኣተኪሩ ድምገብ ማለት እዩ። ስለዚ ንዓኣቶም ምስቶም ዘለውና ወሲኽና ዝያዳ እቲ ዳይቨርሲቲ ንክህልወና ዝዓለመ እዩ። ካልእ እንታይ እዩ ኣብ ፅሩይ ከባቢ ስለ ዝዓብዩ ዝያዳ ውሕስነት ኣለዎም ዝያዳ ሴፍቲ ኣለዎም ኢልና ስለ ዝሓሰብና ኢና ዝያዳ ናብኦም ኣተኩሮ ጌርና ክነፅንዕ ዝፈተና ማለት እዩ።
2: ብከመይ እዩ ተግባራዊ ክኸውን መፅናዕታዊ ፅሑፍኩም ኣብ ቀፃሊ
1: ሕጂ ኣብ ቀፃሊ እንታይ እዩ ክሳብ ሕጂ ዝበፅሕናያ ደረጃ በፅሕናያ ዘለና ደረጃ በፅሕና ኣለና። ኣብ መፃእ ግን ዝያዳ ኣብቲ ናይቲ ትሕዝቶናቶም ኣፅኒዕና ናብቲ ሕብረተሰብ ጎስጓስ ጌርና ኣብ ጥቕሚ ከም ዝውዕሉ ምግባር ይትዕላማና ማለት እዩ።
3: Eritrea is blessed with a diverse livestock resource of varied genetic pools in which poultry production is one of them.

0: Eritrea had an exotic and indigenous chicken varieties, which plays an important economic activity. Almost every household has a certain number of chickens, especially the rural areas. Majority of them are of indigenous breeds.
1: ዘቕረብኩ መፅናዕታዊ ፅሑፍ ብዛዕባ ኒትሪሽን ናይ ደርሆት እዩ። መበገሲኡ ወይቲ ፕሮብለም ዝበሃል ከዓ ሓረስቶት ናይ ደርሆ ኣፍሬት ሓረስቶት ኣብ ዓድና ብሰንኪ ዋሕዲ ናይ ፕሮቲን ይሰቀዮም ዘለዉ ማለት ዓሳጥራዮም ከም ፕሮቲን ሶርስ ዝጥቀሙ ንሱ ከዓ ኣብ ዓመት ምሉእ የለን ኣብ ዓመት ክልተ ግዜ ወይ ሰለስተ ግዜ እንመፃእ። ስለዚ እዞም ሓረስቶት እዚኦም እንታይ ኦልተርናቲቭ ፕሮቲን ሶርስ እንታይ ኣማራፅታት ናይ ፕሮቲን ክረኽቡ ይኽእሉ ወይ ኣብ ኢዶም ዘሎ ዘይፈለጦ እንታይ ኣሎ እዩቲ ፀገም ወይ መበገሲ ናይቲ መፅናዕቲ። ሕጂ ጥረታት ብሓፈሻ ኣለዉ ዶ ካውፒ ከዓ በቲ ዘለዎ ረቑሒታት ናይ ኣብ ዓድና ዓመት ምሉእ ኣቫይላብል ወይ ኣሎ እቲ ትሕዝትኡ ፕሮቲን ትሕዝቶናቱ ፅቡቅ እዩ ናይ ደርቂ ተፀዋሪ እዩ ግን ኣይንጥቀመሉን ኣለና። ስለዚ እዚ ንዓሳ ሙሉእ እኳ ተዘይተክኦ ብፍርቂ ወይ ብርብዕስ ክትክኦ ይኽእል እዩ ድብል ሓሳብ ዓሌልና ኢናት መፅናዕቲ ጌርናዮ። ኣብቲ መፅናዕቲ ከም ዝረአ ክየ ከዓ ርብዕናቱ ክትክኦ ከም ዝኽእል ወዲእና
2: ከመይ ማለት
1: ሜቶዶሎጂ ብዙሕ ዓይነት ሜቶዶሎጂ ኢና ተጠቂምና። ሓሙሽተ ዓይነት ትሪትመንት ነረናና ኣብ ነፍሰ ከፍ ትሪትመንት ከዓ ኣርባዕተ ድግምጋም ወይ ሪፕሊኬሽን ጌርና 200 ደርሆ ኢና ተጠቂምና ሚኒማም ምክንያቱ ብዙሕ ካብኡ ንላዕሊ ክትገብር ይግባእ ነይሩ ግን ዘሎ ፀገማት ይድርተካ ስለ ዝኾነ 200 ደርሁ ተንደርሁ ከዓ ኣብ 44 ስሙን ዕድሚአ ኢና ገርና ካብኡ ዝዋሓደ ክኸውን ነይሩ እሱውን ኣብ ዓመት ሓንቲ ግዜ ስለ ዝመፀ ወይ ክልተ ዓመት ሓንቲ ግዜ ስለ ዝመፃ በተን ዘለዋ ደርሁት ናይ ዓድና ኢና ንጥቀም። እቲ ካልእ መፅናዕቲ ነተን ደርሁ ዝግበር ግን ንኣብነት እቲ ገዛ ፅቡ ጌርና ከምቲ ዝግብአን ፀላዊ እሱ ብሰንኩ ድመፅእ ፅልዋ ከምዚ የሎ ጌርና ኩሉ ነገር ኢና ተጠቂምና። እቲ ዝመፅእ ፅልዋ ብሰንኪ እንድሕር ድኣ ዘይከውን ኮይኑ እቲ ትሕዝቶ ናይቲ ዝተጠቐምና ኣሎ ኣዳጉራ ክኸውን ከም ዘለዎ ስለዚ ብኦርኢና ኩሉ ኮምፔርን ኮንትራስት ጌርና ኣብ መወዳእታ ከዓ 10% ኣብቲ ረሽ ወይ ኣብቲ ምግቢ ናይ ደርሁ ክንጥቀም ከም ንኽእል። እዚ ከዓ ርብዒ ናይቲ ፕሮቲን ሶርስ ኢልና ተጠቂምና ዘለና ዓሳ ክንትክኦ ከም ንኽእል ኢና ጌርና
2: ተኸቢና ዝረኸብኩሞ ውፅኢት እንታይ መስል ኣብ መፃእኸ ብከመይ ተግባራዊ ክኾን ይኽእል እዚ ደቕርብኩሞ መፅናዕታዊ ፅሑፍ
1: ከም ዝበልኩ ኸ እቲ ውፅኢት ክሳብ 10% ክንእቱ ኣብ ሓደ ረሽዮ ካብ 100 ኩንታል 10% ወይ 10% ዝተቐርፈ ኣዳጉራ ኖርማል ኣዳጉራ ዘይኮነ ዝተቐርፈ ተቐራፍናቱ ዝተቐርፈ ክንጥቀም ከም ንኽእል። ንኣብነት ዓሳ 10% ንጥቀም ንድሕር ኮይና ካብኡ ርብዒ ብኣዳጉራ ተኪእና ክንጥቀመሉ ከም ንኽእል ኢና መወዳእታ ናይ ኣለና። ስለምንታይ ዝተቐርፈ ይበሃል ኣዳጉራ መብዛሕትዎም ጥረታት እውን ኣንቲኒትሪቲቭ ፋክተር ዝበሃሉ ነገራት ጥረታት ባእታ ኣለዎ። ሕጂ ከይቀረፍካ እንድሕር ድኣ ንዑ ተጠቂምካ ምሶም ናቶም ኔጋቲቭ ኣስፔክት ኣለዎም እንታይ ይገብሩ ነቲ ፕሮቲን ከምደይ ሓቅቕ ወይ ዳጀስቲ ከምዘይከውን ዝገብሩ ባእታት ኣለዉ ወይ ጠቕላላ ኢንዛይም ፕሮዲስ ከም ደይከውን ዝገብሩ ኣለዉ። ስለዚ ከም ስለ እቲ እቶም ጥረታት መብዛሕቶም ክንቀርፎም ወይ ክንቀልዎም ኣለና።

ኣገዳስነቱ ናይ ብሓቂ ይረአየካ እዩ። ምክንያቱ እቲ ቀንዲ መፅናዕታዊ ፅሑፋት ቀሪቡ ከሎ ኣብ ውሕስነት ምግቢ ዘተኮረ እዩ። እዚ ከዓ ምዚ ዓለማዊ ኩነታት ምዚ ብዙሕ ህዝቢ ዝውስኽ ዘሎ ምስቲ ኩነታት ኣየር ዝቀያየር ዘሎ ኣገዳሲ እዩ። ስለዚ ማለት እቲ ኩሉ መፅናዕታዊ ፅሑፋት ደቐረበ ኣጠቃሊልካ ክረአ ከሎ ናብ ውሕስነት ምግቢ ንምርግጋፅ ስለዝኾነ እስ ኣገዳሲ እዩ። ኣገዳስነቱ ከኣሉ ድሕራይ ከዓ ልዕሉ ኩሉ ብኤርትራውያን

0: ኣብ ኤርትራ ዝተገብረ መፅናዕቲ ስለ ዝኾነ ኣገዳሲ ይገብሮ ማለት
1: እዩ።
0: ተግባራውነት እጂ ናይ ኩሉ ሓላፍነት እዩ። እቶም መፅናዕታዊ ፅሑፋት ደቕርቡ ኣቕሪቦም ኣለዉ። ግን ቀሪቡ ጥራሕ ኣብ ጠረጴዛ ከይተርፍ ኣብ ባይታ ክውዕል ክኽእል ኣለዎ። እዚ ከዓኒ ኩሎም መሻርክቲ ዝበሃሉ ሚኒስትሪ ሕርሻ ጥራሕ ኣይኮነን ኩሎም መሻርክቲ ዝበሃሉ ናይ መንግስቲ መንግስታዊ ትካላት ክሰርሕሉ ኣለዎ። ውልቀ ሰባት ውን በቢ ዓቕሞም ክሳተፍሉ ኣለዎ። ኣብ ተግባር ተውዒሉ ከዓኒ ብዙሕ ኣበርክቶ ክህሉ ስለዝኽእሉ ስለዚ ኩሉ ክሳተፉ ኣለዎ እየ ዝብላኒ።

0: ወላይ ብዲር ኣላ እዚ መላእክን እቲ ልውቀት ሊ ብዙሕ ንቁሳት ኣለ ወዳሕትኖ ግልሚ ኩልዶል ውዛረት ሓርስ ወይ ኣባላት ለውሓደ ዲቦም ወይ ብዕሊ ግባ ዲቦም እቲ ልውቀት ሊ ብዙሕ ንቃስ ኣለ እግልሚ ግላ ሓረስታይ ነእድሄካሁ ወይ እነመፃከቡ ሓበሬታት ክትህቦ ክተትፋዝዖ ለልትገባእቱ ኣነ ዘብለ ርእየትልስ እብናየ በለቶ እዮም ክ ናይ ጎየይ ማፅማ ገብ ኣካን ረይማቶም እሙር ይኮን ከወን ኣትፋዝዖት ግልታዮ ግቡእቱ እቲ ልውቀትሊ መላኪን ሽዋያ ንቁስ ልትረአ ኣላ እለየ ግልተሓሰብ ዲቡ ቶማ ላይ ግልድወ
1: እትሊ ወቅት እሊ እቲ ለሙዲርት ገብእ ልህላ ነሻጣት ጀራዲን ምን ወቅት እቲ ወቅት ለርእዩ ልህላ ዓቦት እተይ ፋም ሓረስቶት እቲ ሓርስቲ ጀራዲን ወመት ፈናታይ ፍርያት ለህላ ኣብካት እቲ ወጀዶት ሓረስቶት በደል ኢን ከረም ሌጣ ልትፀበሮ እተዮም ምንክሌ ወክድ ወላዓል እግሊ ወስ ከም ኣቕደረዮም መናእብ ዕንታትና ለሸሃድናሁ ሰዋብቱ

ናብኡ ግልግበ እዘለዘይ ተርፍ ኣላ ለናይ ልማት በዲ ባብረት ንሓርሳና እብ ልማት እንገይሳና እብ ናሽሕ ንዝርኣና ክልተርፍ ኢለጋ እለዘ ኣለቡኒ እቶት ኣለቡኒ ምስላ ናላ ወዛረት ሓርስ ነፀባባ ምስላ ካድራት ምስሉ ምኖም ዕልም ወምህሮ ግልንሰብ ድዩ ክቡ ግሊ ይግስ ብድዩ

እንደ ረክበበኑ ይኮን ለባ ልዕሉ ምጅተማዕ ኣሊ እብ ለህበቱ ለሸቃ እብ ክዳር ፅብሕ ቤቱ ለረክባ እበት ፈናታ እግልእሊ ከባቢ ምእት ምእት ርጉጉ ሃላግሊ ይበለቀድራነ ከም እዳር

ሰላምታና ይብፃሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶና ዘለኹም ክቡራትን ክቡራንን ተኸታተልቲ ህርመት ከመይ ቀኒኹም ሰዓታትና ስለ ዝኣኸለ ክፍነው ዝፀንሑ መደባት ኤሪቲቪ ተኪእና ንምዝናይኩም ኣብ ንዕረፍቲ ግዜኹም ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሒዝና ተዳሊና ኣለና። ምሳና ሓቢርኩም ክትከታተልዎ ብክብሪ እየ ዝዕድም። ኣብ መኽፈቲ ቀሪብናያ ዘለና ደርፊ ሰለስተ ድምፃውያን ሃገርና ሓቢረን ዝደረፋ ደርፊ ክትከውን እያ። ኣብ ሕብረት ዘሎ ትሕዝቶ ወይ ድማ ኣቀራድማ ድማ ዝያዳ ብሉፅ እዩ ዝገብሮ። እዘን ሰለስተ ድምፃውያን ሃገርና ንድሕሪት እንተዳ ተመሊስና ኣብ ሜዳ ኣብ ዝተፈላለዩ ጉጅለ ባህሊ ብብዙሕ ስራሕ ዝተዓዘብናየን ኢና። ገዳይም ድምፃውያን ሃገርና ኣብረታን ከረ ጓሉን ከረ ኣብረት ብርሃነ ከምኡውን ልያ ጎይቶኦም ብዛዕባ ንእስነት ዝደረፈ ደርፊኣ ክትከውን ብኣይና ክንጅምር ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ናብ ሙሉእ ትሕዝቶ ክንሰግር

ክቡራትን ክቡራን ተኸታተልትና ንእስነት እትብል ደርፊ ናይ ሰለስተ ድምፃውያን ሃገርና ብኣይና ናይ ሎም ሰሙን ትሕዝቶ መደብር መትኣሃዱ ኢልና ፈሊምና ከም ዝተዓዘብኩሞ ብምቕፃል ቀሪብናያ ዘለና ደርፊ ናይ ክልተ መንእስያት ድምፃውያን ሃገርና ክትከውን እያ ተኸታቲለን ክቐርባ ኢና። ሓንቲ ናይ ድምፃዊት ፌሩዝ ተስፋኣለም ካብኣ ቀፂላ እውን ናብ ድምፃዊ ሚኬለ ኣብርሃም ሸጡ ክንሰግር ኢና። ሸጡ ኣብ ብዙሕ ደርፍታት ሃገርና ከም ኣላይ ኮይኑ ዝሰርሕ ዘሎ ድምፃዊ ሃገርና እዩ። ካብ ደርፍታት እውን ኣብ ባህሊ እንተ ተዓዚብና ብዙሕ ባህላዊ ስራሕ ደርፍታት እዩ ናብ ህዝቢ ኣቕሪቡን ዝቐርብ ዘሎን። ንሕጂ ቀሪብናያ ዘለና ደርፉ ሰንካላይ እትብል ኣብ 2017 ዝደረፋ ደርፊኣ ክትከውን፣ ኣቐዲማ ግን ናይ መንእሰይ ድምፃዊት ፌሩዝ ተስፋኣለም ደርፊኣ ናባኹም ክትቀርብ ንምክታልኩም ሕጂ እውን ደጊመ ብክብሪ ዕደም።

ደጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ቀፂልና ቀሪብና ዘለና ደርፊ ናይ ትግረ ደርፊ ክትከውን እያ። ብገዲም ድምፃዊ ልኡል ፍስሃየ ዝተደርፈት ኣዜማ እትብል ክትከውን እያ። ልኡል ፍስሃየ ኩልና ከም ንፈልጦ በታ ኣውሊዕየ ባንዴራና እትብል ደርፊ እዩ ዝያዳ ዝለለ ካብ ደርፍታቱ ማለት እዩ። ንሕጂ ግን ናይ ትግረ ደርፊ ኢና ቀሪብናልኩም ዘለና ኣዜማ። ካብኣ ቀፂልና እውን ናይ ድምፃውያን ሃገርና ሓቢሮም ዝደረፍዋ ደርፊ ክትልወኒ እያ። እዞም ክልተ ድምፃውያን ሃገርና ኣተፀበቕቲ ጋመይ እትብል ሓቢሮም ዝደረፍዋ ደርፊ ብድምፃዊ ኣብርሃም ካሕሳይ ዋሲላ ምስ ፊዮሪ ፀሃየ ኣብ 2022 ደጊሞም ዝሐደስዋ ደርፊ ኣክትልወና ናብ ሙሉእ ትሕዝቶታ ደርፊ ክንሰግር ኢና።

0: ቃል በዓሎ ትሪኦ ከለካ ዳሃይ እዩ ዝብል ዳሃይ ናይ ዝኾነ ነ
1: ሒራ ሕጂ ናት ና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ትምጥሎን እዩ
3: ትግራይ ትግርኛ
4: ሰማዕኮኸዓ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማ ጎዳ ገለያሎቾ ማውራር ፈላኣኩኖ ሱቱባላይ ናሜኮ ኣይንኮኖ
7: ኣደይ ወላዲተ ደረፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣድዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ኣፍቀርትን ትሕዝቶ መደብ ህርመት ካብዚ ብምቕፃል ቀሪብናልኩም ዘለና ደርፊ ኣከታቴልና ከም ወትሩ ክልተ ክኾነ እየን። ሓንቲ ናይ ድምፃዊ ዳዊት ተኽለ ሰንበት ሽላን ካብ ደርፍታቱ ቦታ እንዶሃብኒ እትብል ከውንያ ካብኣ ቀፂላ ናይ ገዲም ድምፃዊ እስጢፋኖስ ኣብርሃም ዘማች እስታሊለይ እትብል ደርፊ ክትከውን ኣብ ባህሊ ትግርኛ ዝነበረ ንጥፈት ከምኡውን ዘሎ ነቲ ሕብረት ዝገልፅ ኣብ መርዓ ዝካየድ ንጥፈታት ብሓፈሻ ነቲ ባህሊ እትገልፅ ካብቲ ብዙሕ ማለት እዩ እትገልፅ ደርፊ ስለዝኾነት ንዓ መሪፅናያ ኣለና። ኣብዚ እዋን እዚ እውን መርዓ ዝካየደሉ እዋን ስለ ዘለና ተኸታቲለን ድሕር ምቕራበን ደጊመ ክመለሰኩም እየ። ክቡራትን ክቡራንን ተኸታተልትና ሰናይ ምክትታል።

ክቡራትን ኣፍቀርትን ትሕዝቶ መደብ ርመት ብዝቐርብ ዘሎ ደርፍታት ትዛነይ ክትልው ተስፋ ይሙሉእ እዩ። ትሕዝቶታትና ገና ቀፃሊ እዩ ዘሎ። ካብዚ ብመቐፀል እውን ክልተ ደርፍታት ክህልዋና እየን። ሓንቲ ናይ ገዲም ድምፃዊት ሄለን መለስ ካብ ደርፍታታ 2/4 እትብል ሃገራዊት ደርፊ ክትከውን እያ። ሃገራዊን ደርፍታትና ዘለዎም ኣብ ግጥሚ ኣቀራርባ ንዝመፅእ ወለዶ ዝመሓላለፍ ረዚን ዝኾነ ሓበሬታ ወይ ድማ ትሕዝቶ ስለ ዘለዎ ዝያዳ ካልእ እዋን ደርፍታት ሃገርና ተፈታዊ ይገብሮ ኣይምነውን ይሙን። ካብዚ ብመቐፃል ቀርብናያን ዘለና ከምቲ ዝበልኮ ናይ ሄለን መለስ ክትኮን እያ። ካብኣ ቀፂላ ክልተ ድምፃን ሃገርና ሓቢሮም ዝደረፍዋ ሓጃይት መንደል ምስ መለንኬን ኣውቶንበስ ኣብ ናይ ቢልየን ደርፊ ማለት እዩ ክትህልወን እያ። ምስ ጉጅለ ባህሊ ስብሪት ብምዃን ዝደረፍዋ ክስ ዝብል ኣርእስቲ ዘለዋ እያ ክትከውን ተኸታቲለን ክቐርባ እየን።

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ርአይ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲት ዝምጥሎን እዮ
3: ትግራ ትግርኛ ናትካፊስካ
4: ተዓርዳኮዶ ሰማዕኮ ከዓ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማጎዳገለያሎሾማውራር ፈላኣኩኖሱ ድባላይ ናሜኮ ኣይንኮኖ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሙት ኣዩ
8: እንተሓሸኒ ኢልከ ገዲፍ ክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ኣብ ምዝዛም እንተልወና ደርፊ ነጊድን ድምፃዊ ኢንጂነር ኣስገዶም ወልደ ሚካኤል ካብ ደርፍታቱ ሃንደበት መገሻ እትብል ካብተን ተዘከርቲ ስሪሓ ንዓ ክንጋብዘኩም ኢና።

ክቡራትን ክቡራንን ተኸታተልቲ ናይ ሎሚ ሰሙን ትሕዝቶ መደብር መታብ ዝተዛዚምሎ ክቐርብ ዝፀንሐ ኣዛናይ ፀኒሐ ክኸውን ተስፋ ይሙሉ እዩ። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ ደርፊ የራኸበና። ክሳብ ዝመፅእ ሰሙን በቢዘለናዮ ወገን ሰላምን ጥዕናን ንኸልና።

0: ሓይሳም ሓይሻት ምተቕብለት ቴሌቭዥን ኤርትርያ ቀዝሪ ሰላምትና ትከበተ ዲበንብል እግልዮም ለዳለ ኣኽባር ለሰዓት ኣቀረብልኩም ስሌማን መሓመድ ሳዕዳና ከዘባዕበይ ርእሱ ግለንብት ዲባ ቕሊም ምግቢ ሓዲስ ንዛም ደፍዕ ደራይብዋ ጀማሪ ከግልተ እንበት ገቢእ ላዕለ ሽቑል ከም ተማ ተሓበራ ዲብ ወጠንያይ ዋዕላ ድራሳት ሓርሰ ኤርትርያ ምህም ውረቕ ሕፍዝ ከም ትቀደማ ምሻርካ ትሸርሐው ኣንፋር ማሕበር ሃይበት ከደማት ስያሓት ኤርትርያ ዲባካት ቤት ገርግሽ ከየዋ ሕብዘት ማይ ወትርበት ሰርግበ ኢራን ንኣሜሪካ ድዳ ትተብዑ ለህለየት ዓገል እቕትሳድ ለለኢዳ ድወል ከም ተሃጅም ሓብዘረት መን ከምቶም ለይተእምረው ስላሓም ዲብ ናይጀርያ ኣበወደው ህጁም ዲብ ኣዳም ወማል ከሳር ከም ጀራ ትሓብራ ኣሜሪካ ምን ምስር እንደ ዘምተቱ ዲብ መታሒፋ ምና ዓላ ኣሳር ገዲም ዲባዓብ ከም በልሰት ሰርሓ ተፋሲል ኣኽባር ዲባ ቕሊም ምግቢ እቲ ሰነተ 2027 ሓዲስ ንዛም ደፍዕ ደራይብዋ ጀማሪ ከግል ልተእንበት ገቢእ ላዕላ ሽቑል ካም ተማ ምስኡል ፍረዕ እተይ ቀበተ ዓዲ ኣሰይድ መኮነን በረኸታብ ሓበራ ደፋዓተ ደራይብ ብኣሳስ ኣዋጅ ዕልብ 6 ውክል ዝባር 1994 ናይ ኣማን እተዮም እንደ ኣተእምረው ለወጅቦም ደራይብ ዲ ወቅቱ እግል ትፍዖ ከም ወጅብ ዝሓበራ ሰይድ መኮነን ምስሊ ናይ ሰነተ 2015 ዲብ ልትርአ ዲብ ኣወላይ ሰር ሰነት 2026 ለትጀመዓ ደራይብ ወጀማርክ ናይ 3500 ዓበት ክመርኣ ትሸርሓ ደፋዕተ ደራይብ ዲብ 3 ደረጀት ከም ልትከፈሎ እንደ ሓበራ ደረጀት ሃ ኣልፍ ዋ 200 ደረጀት ላ 18,000 ደረጀት ሓ 43,000 38,000 ሰብ እጃር ኣብያት ካምቶም እንዳሓበራ ምንዓም ዕልብ ደፋዕ ደራይብ 34,550 እትወግዶም ለኢደፍዖ ካምቶም ኣፍሕማ ኢደፍዕ ደራይብ ብማዳት ቃኑን ጀሪመት ዕልብ 355 356 ዋ36 ውክልኤ ናይ ማል ከሳር ወስጅን ከም ሰብብ ዝሓበራ ሰይድ መኮነን ደረጀትሃ ምን ወርሕ ጀንዋሪ እስክ ኣብሪል ደረጀትላ ምን ወርሕ ጀንዋሪ እስክ ማርስ ደረጀትሓ ህየ ምን ወርሕ ጀንዋሪ እስክ ፌብርዋሪ ዲባ ሃላ ወክድ ለወጅቦም ደራይብ ከም ደፍዖ ኣተኣመራ ወራተ ደፍዕ ደራይብ ወጀማርክ ብኣሳስ ቀዋኒን ወኣዋጃት እቲ መክተብ እተይ ቀበት ዓዲ ከም ልትሰርገል እሊ እግል ልትሸቅሀ ዲብ ኣቕሊም ምግብ 5 መክተብ እንደትከሰታ ክድመት ለሂብኩም ሃላ ሓበራ ሰይድ መኮነን እቲ ደንጎባ እግል ሰርገሎት ፈዓልያትላ ዲብ ሰነተ 2027 ለእነበት ሓዲስ ንዛም ጀሚዕ ደራይብ ወጀማርክ ዲብ ጠወሮት መቕደረት ኣዳም ለረከዛ ድሩስ እግል ትነዘም ከምቱ ሓበራ ዲብ ወጠንያይ ዋዕላ ድራሳት ሓርሰ ኤርትርያ ምህም ውረቕ ሕፍዝ ከም ትቀደማ ምሻርካ ትሸርሐው ተፋሲል ዝኸበር ምን መንሱር ዑስማን ታብዑ
1: ዲብ ወጠንያይ ዋዕላ ድራሳት ሓርሰ ኤርትርያ ሰነት 2016 ዲብ ዓቦቶ ተጠውር መጃል ሓርሰ ዓድና ዶር ምህም ለቡ ውረቕ ሕፍዝ ክም ቀደማ ምሻርከት ሸርሐው ምን ማስሰተ ደረጃት ኤርትርያ ኢንጂነር ትምኒት ግርማይ ለዋዕላ እግል ሰብ መቕደረት ወሰብ ምህነት ሓርስ ለሰደ እግል ሓረስቶት ምናይ ለመድ ዲብ ኣግቦ ይዕልም እግል ልትዓደው ለለእትናየት ክምሰልሁማ እተይ እግል ልዕበ ዶር ለቡ ክምዓለ ሓበረት ለውረቕ ሕፍዝ ዲብ ሓድረት ሓለት ሓርስ ወናይ ለመፅእ ተጠውራቱ ለረከዘ ክምዓላ ወእልሀየ ፍንቱ ኩም ወዲኡ ለሸርሓ ምን ኩልየት ተጃረት ውዕሉ ሙጅትማዓት ዶክተር ታደሰ በየነ ጀህቱ ዲብ መጅተማዕ ኣግድሀየ ዲብ ሓረስቶት ዶር ምህም እግልሃለእሉ ክም ልትሰአ ኣፋማ ምን መእሰሰተ ዝረት ወንሱስ ኤርትርያ ሻብ ኢሳያስ ደሳለ ጀህቱ ለውረቕ ሕፍዝ ሌጣ እንደገብ እግል ይልትረፍ ዲብ ዓመል እንደተርጀማ ዲብ ዓቦት ወራታት ሓርስ ዓድና ፍገሪት እግልሃለእሉ እብለት ወቀላ ግልትከደም ኣትፋቐዳ ፈርያት ዲብ መትነፍዕት እስክ በፅሕ እግል ግበአለቡ መታብዕቱ መራዕት ለለበርህ ውረቕ ሕፍዝ እግል ሓረስቶት ሰኒ ሴድያይ እንደገብኣ ክምረክበቱ ዝሓበረት ነፈር ማ

ከም ፀል ኣትቀደር ፍርሃት ብዕፁፍ እግል ትብለስእታ ድልት ከም ምሕለት ሸርሓት ኣሜሪካ እስራኤል ዲብ ደንጎባ ወርሕ ፌብርዋሪ ናይ ኢላ ሰነተ ዲብ ኢራን ለኣትበገሰ ሃፊራሮ ዓስከርየት ክማ ኢላ ቀያመያሃ ቀላል እንታ ከም ይፀንሐተን መሓልሊን ዓስከርየት ለፍሕሞ መን ከምቶም ለይተኣምረው ስልሓም ዲብ ዮም 22 ኦገስቲ ዲብ ናይጀርያ ኣበወደው ህጁም ዲብ ኣዳም ወማል ከሳር ከም ጀራ ምነባካት ላትቀዳማ ኣክባር ኣተኣምራ እባ እቲ ምግባይ እንክር ናይጀርያ ላገብኣ ህጁማት ምን ልውሕዶ 40 ነፈር ከም ትቀተለው ዋምእት ከም ተዓዘገው ሰብ መዝ ኣምንላ ደወለት ሓበረው እምበልሊ ብሰበብላ ዲብ ብዙሕ ደገጊት ለገብኣ ህጁማት ኣማኣት ኣብያት ከም ነዳ ተኣምራ እሊ ዲብ ውላየት ኒዕጀር ለገብኣ ህጁማት ሓቆ ሑድ ሳምኖታት ናይላ ደሽ ናይጀርያ ዲባካት እባ ወደዩ ዝያደ 300 ዕዙጋም ለኣጠለቃ እቱ ዓመልያት ጀር ሃላ እቲ ናይጀርያ ስዱፍ እባ ሃላ ናይ ኣምን ዋዓስከርየተ መሻክል ዛሂረት ዓዚግ ልሙድ ጋቢእ ከም ሃላ ለባካተ ምን ቁሩብላ ደሎ መተቕብለት ዝሓብሮ ኣሜሪካ ምን ምስር እንደ ዘምተቱ ዲብ መታሒፋ ምናዓላ ኣሳር ገዲም ዲብ ባዓደ ከም በልሰት ትሸርሓ ለናይ ብልሰተ ምስዳር ሰብ መዝ ክልኤላ ደውለት ዲባ ሓልፈያ 3 ምዕል ዲብ መዲነት ሎስ ኣንጀሎስ ኣሜሪካ ሓቆላ ወደው ህድግ ላትነስአታ ኣሜሪካ ዲባ ሓልፈያ 10 ሰነተ ዝያድ 5,000 ኣሳር ገዲም ናይ ምስር ከም በልሰት ተቐሪር ለፍም ኣሜሪካ ወምስር እምበላ ገበይ ቃኑንየት ብዘማቴላ ጋዕዛ ኣሳር ዲብ ዓዱ እግል ለኣቕብል ለለኣቐድር እትፋቀ ዲበ ሰነት 2016 ከም ፈረመያ ተኣመራ ድወል ምውዳቕ ፀሓይ ዲብ መደት እስትዕማር ለኣግዓዘያ ህቡ ኣሳር ቃረት ኣፍሪቃ ገሌ ክፋሉ እግል ልብለሳ እምቡታት ከም ሃለያ ተቃሪር ለፍሕም ምተቕበለትና ኣኽባር ቀደምና እቲ መርእሲ ኣኽባር ግል ትገመግልኩም ዲብ ኣቕሊም ምግብ ሓዲስ ንዛም ደፍዕ ደራይብዋ ጀማር ክእግል ተእንበት ገቢ ላዕላ ሽቑል ከም ተማ ተሓበራ ዲብ ወጠንያይ ዋዕላ ድራሳት ሓርሲ ኤርትርያ ምህም ውረቕ ሕፍዝ ከም ቀደማ ብሻርካ ትሸርሐው ኣንፋር ማሕበር ሃይበት ከደማት ስያሓት ኤርትርያ ዲባካት ቤት ገርግሽ ከየዋ ሕብዘት ማይ ወትርበት ሰርዝረው ኢራን ለኣሜሪካ ድዳ ትተብዑ ለህሌት ዓገል ለእቕትሳድ ለለአይዳ ድወል ከም ትሃጅብ ሓዘር መን ከምቶም ለይተእምረው ስልሓም ዲብ ናይጀርያ እባ ወደው ህጁም ዲብ ኣዳም ወማል ከሳር ከም ጀራ ተሓበራ ኣሜሪካ ምን ምስር እንደ ዘምተቱ ዲብ መታሒፋ ምናዕለ ኣሳር ገዲም ዲብ በዓድ ከም በልሰት ሸቕሓ ሓይሳምዋ ሓሳተ ምተቕበለትና ኣኽባር ዲብለተማ ምስለተለይ ብራምጃትና መታባዕት በኪተት ንተምነግልኩም

0: ሰልማ ሰንበለት ዲብፅና ፉል ምን ወኬን በስሓልቶ ምን ወኬን ሕዚ የኬን ቤልላቶ
1: ሰልማ ሓካ ክልለ ሸቁሉ ልትዓር ወትፋርግለየኪ ሸቁሉ ይረኮብኮ ይትበሊ እግላ ሪሻል ሀይበኪት እግላቅ ነጋዳምኪ
0: ሓልቶ ቅሌት ፉል ላቱ ግሳይ ልትፈደሉ ግስኮ ድሓን ዋዕላ ዝሄን
1: በስ ሓዚ ግሩሽ ኦማት ማስሖት እልኮፎም ስልገይ ቅላይ ፉል ኖስ እተረከብኩ ሓሳይት ቀሊል ኣቅባ
2: መለሸከ ሱግ እዘ ላተ መስረካ ኣነ ኣግር ፈለስ ና ያኸ ምን ኢ
3: ያኸ ኣነ ዲብ ሓያቸ ክእነ ንውሱ ኩሉ ኩሉ ፈለስ ርኢ ኣነ ውሱ ዱፊ ይኮን እዩ ዓለካ ላስክና ሻሂናንሰን ዲቤት ንትከምር ኣነ መለ እብገባያ ገባያ በስ እግሩሽ ይረክብ ላኪን እዘ ገለ እስክ ሓጀት ኸለቅ እስከ ምንምን ንንሰን
2: ስላመሓድር ቆሉ ዳ መለይ ኢለ ነጃት ወለት ዓምችርኢካ ብሻሚን ንድስ ሰበትሌት ኣነ ጣባላለስኳ ወክና ኣተሓሊኩዋ መንገቢ ክምሰለ ቢምቡር ናይ ማይ ግላቅ ስለ መፀለ ሰበት መስላ መረ ትፈርሕ ብለክ
3: ያ ሰላም መለይ ኣነ ለሻርሕካ ሰበት ፋይሓ ድብየ ሓጀት ግልፅባጥ መመ ይቀደርኮን እዘ ምግልቲ ይበለኒ ተሓዘለየካ ተይበኒ ይትብለኒ ኣለየካ
2: ተይበኒ ለጠይኮን ያኸ ኩለ ዘሕረተ ብርብር እየ የብለከለይኮ ተረእካ ንበልየ ኣሰማ ባሕር ለፋግር ጠብላክለይ
3: ኣናማ መለ እለ ኣርሃሰበት ዝሓሽመኒ ወፈተኒ በስ ምኑ ገሌታ ይንስእኒ ምኑ ግን እንስእቱ
2: ከላስ ተማም ሓቆለ ገባት ርኢካ ምን እሉ ወለ እንዳሓማሸርና ካቆተ ገህወት ግርማ ድ ንትረከብ ወግላትት ከፎ ከምሰል ወደይና ታቅሪብና
3: ካላስ ክሩሽ ኩላ እንደነሳና ዲበን መፅእ ወኣከላ ድሕድ ንትካፋላ
2: ክልእ
3: እትክልእ ንከፍላ ካላስ እተገሆት እንደማፅዓና ለኣበራ ካብና ታትሕድ እንጃማኣን
2: ወንትካፈላ
3: ነጃት ዝሕራታ ትክፍክፍ እየት በማሚ
2: ሰኒ ነጃት ርኢካ ልባ ወክለ እንታ ወንታመ ርኢካ እሊ ኣርሃ እስሉብ ሃለቦ መፃካቦ ምንገቢ ርኢካ ግሩሽ ናይ ለ ሓፂብለ መካይን ወናለ ጃርዲን ኩሉ እንዳ ሓየበዩ ለሂባከቱ በስ
3: እስከ ካልእ እስሉብ ሚትረኦ ብድማ ፀም ወእቡኡ ንከፍክፉ
2: ተማም ተማም እየ ሰማዕ እንተ በስ ምትብል መስለካ ግል ኣርሃ ኣርሃ ብጥረቱ ዕርምሬ ሓያ ቦፋ ጫላ ፀጎት ባዕላ ወት ባዕላ በዓል ገፅ ናይ ደጋና ሱግነ ወጃርዲና ሓተ ወለት ርኢካ ትብሉ ፍዱብካ ወፀጎትካ ወኩሉ ስኩምምሰል ሸርሓኮ ግላ እስክ ኣርሃ የርእ ኮን እትበት ፀባጥ ሰበት ሌት እስክ ከመፅሌት ዘል ትብሉ ርኢካ ፈርሓ ትበት ሰበት ሰክር ለጉሩሽ ኩሉ ጥበቅ ጥበቅ ሂባካለ
3: ኢሉ እስሉብ ፈናቱ እሊ እስሉብሊ ሕደግ ኣርሃ ብዕድ ለእደው ክንወሱ እዚ በስ በገስ እናኣለ እግል ይበለዎት
2: በስበገስ እዩ ንሰልፍ ለለ ቤለከ ትገመየ ንሰርቀተ መንገይዝ
3: መለይ እንታይ ሄኒ ክማ ሼክ ናይ ኤሌፍዴ እንደያ ተዓራትካ ኩሉ ኩሉ እይተበግስ እዚ ስማዓኒ በገ ግል ትገመ
2: በስ በለ ግል
3: ምግል ይበለዎት ማትላ ኣራ ክርምሳይ ክርድሳይ ሓፃብ ዓረባትና ወጃርዲና
2: ታዕሩ ይቤለካ ሓምድ ቤለካ ክንቤልካ ምገብርካ ምስለለ ፈለስ ላለ ዲብቀርካ ብምግሊ ጃልጣካቱ ለ ቤለካ ክምሳ ሓምድ ሸከሱግ ምገለይካ
3: ላላላ ሓቢብ ኣነ ተምሲል ኩሉ ኩሉ ይቀድር ለህግያላ ማንበስትት ማላጭ ምን ሃርማ እንታይ ኣትራዛ ካብዝሓካ ዲቡ ግል ኣርሃ እዚ ኣነ ግል ኣርሃ ዓለይካላ ዕረምረ ኮፍ ቤልካ ውቶኮ ይበሎ ወተ ክምሰልሁማ ኣርሃ ኣያመል ፀጎት ርእትምኑ
2: ኣለ ሸከሱግ ያኸ እንተ ትፍመኒ ይድለይካ እስክ ለተሓዝየ ለይካ ሓጀ ትረክብ ኩሉ ትግለስላካ ኣምር ለይካ ኣነ ላኪን እዘ ነጃት ክፎ ክምሰል እብለ ግለስላካቱ
3: እስከ ስለንኮት
2: ተማም ነጁ ወለት ዓመቼ ፈታይቸው ናይ መስታቅበል እስቼ ኣነ ብሻም ክዲብዓድ ዋዕልኮ በሌ ክዲብ ሽቅል እፈክር ይህልይኮ እብለ ወ ወልስ ግልዳያቱ
3: ያ ሰላም ረቢ መስሒለት ወዳ ቅብላ ሃባካ እኒኮ ንለቲ ክቡት ሃይ ኣነበጋ እሉሉሉ ሓፈዝና ሉግኒ ይበል ንበገስ
2: ላኪን ሸከሱ ለመሸላታፍ እንዳ ዘም ከምኑ ሰኒ ሕፈዝ እግል ትጣዕወት
3: መለይ ኣርሃሑና ሓርኢፍ ፋርስ በዓል ዕያል ወሲት ወገለ ህቶ ኮግሉ ምንገዲ ኩሉ ኩሉ ይከልአኒ
2: ይከልአካ ካግድም ረቢ ልስቴን
3: ልስቴበገስ
4: ሰምዓኒ ኣቡዴ ኣነ መለዮ ምን ሰረትን ልማጥዓምካ ፍጣርኩ
5: በስ
4: ኣብ ወምን ሰአልኮ ምንከሄኒ ያዕኒ ጅዋ ዲብ መትበኽ ኣለበኢሉ
5: والله امانهم توسي حسو انا ليك حدار اللي شغله الدنيا ايه استلف شغلنا طباختهم بوتانا
4: هابي
5: وبهتات مسلني نو شيء طبخكم كروسي تريح باتل من مطبخ بريز انا بس زي ما نو شيء طبخله
4: استاهل استاهل ودي انا نو سريكا الا طبيعتك تلب فتيك امر ليك انت كله انت لسنيتك
5: تعيش تعيش تعيش تعيش
4: انت ما طعمك بلاك لي ربي كمان انت ما طعمك طباخ وكان دي بعد هي حرستاي وموعلاي وتلجو على سوق هيت هي الشاي اتا نوصل بس بلاك اللي كوك من لايك اقلق بقى بديبو اتشقول يعني

0: ኣነጁ ስተይ ስተይ ነጃ ስተይ ነጃ መለይ ሕና ውርጣት ተኩርያም ኣሌና ያኸ ንሕና ሰላት ሰላፍና ብለክ ወዲ ብድዓት ወዴና ወለ በርናምጅ ለሉቦታ ማዕና ኩሉ ፋሽለምነና እዚ በስ ዓለይካላ ንሕና በስ እላ ሰላዲ ዋላ ሳራ 20 ኣለይ ፈቲት መሰልፊና ዓለይካላ በስ ሕና ወራት ነገር እንተ ትቤ
1: ሆሰደኒነጁ ወትፍጉራ ሸከሱ በሰና ኣላ ወራጥና ኣክሪ ወራጥና ወላ ባዕላ ጉሩሽ ሬኪ ቀብሪ ኣክለለየና እዚ እንትነጅ በስ ግለታይ ስዘይና ሽብሓት ልብ ሽብሓት ልብ
2: እግልኩም ለካ ጀዋባ ተቤት ኩሩይ ሰበት ተሳሎን ኣወ
1: ቁርዋጀዋባት
2: ናይኩም ትበስ ቅርኡ እሉ ትብሉኩም ዓለት ጉርሽ ላኪን ኣነ ግለ ሰለፈኩም ይቀትር ማለሽ
0: ነጃትካዓሲሮ ይሰት
3: እዩስኩም
0: ስተ እንታ ኣሎ ወላ ትሽብሓት ልብ ኣትማካ ክቡ በዲድ ኣምካካ ቤት ህግይ ትበድል ግለላ ጉሩሽ ተተይብላለ ተልካ ሓሰቶ
1: ክሸከሱ ለማውጣ ለብ ሽብሓት ወብስገት ብለተሓለል ብለከሊጎ እዚ ሕነተ ቤት ደጊስና ለጀዋባህ ናይ ከል ደይነ ሞምክን መፋጨት ጉሩሽ መገቢ ክእሉ ነፍታ
0: ጉሩሽ መገቢ
1: ኣይዋ
0: ቤት ፈራ ፖሊስማ ፃናሓና ቤት
1: ነድዳ
0: ጥንሓኒ ቲጊስ ብስምላ

0: ኣወርም ብልህሊኢና ሰሚዑና ኣለየኩም እዛ እንቱም ረይም እንደይት ገይሶ መን እላ ነጃት ወላ ራሕብኩም እንኦም ድረሶ ውላት ድረሶ ያ ጀማዕት ልኪር
1: እሊ በስ ኣማንቱ ፈልግና ውዕሉ ሰኒቱም ብልለ
2: ጉሩም ያረ ኣባይ ድራሰት ኣለ ኣባይ ድራሰተ ወሰኒ ደረስና ምና ላኪን እሎ መለገት እተክርያ መህለና ዝኮኑፍ ገርምና ተበሩ
0: ውላድ እንቱም ቀቡኒ ወብዙሕ ትብሉና ኣነ ላኪን እብሕትነት ወእንሳንየት እበሰብ በትዓበና ንጉሩሽ ኩለግልሓልፈ

0: በቱ ፋንጉሕ ፈጅር እንደሸቀየኩም ላዓልዋ ታሓት እንደትበው እብለህበትኩም ግን ትጥፍዕዎ እንቱም ሽቑል ሰበት ቀበብኩም ኖስኩም ቀበብኩም ውእት መላእ ሒብ ጎበኩም ኣምራም ኣለየኩም ምን እለ ጃርየት እትኩም ዝሀለየ ድረሶ ወእሊ ፊነ ናይ ለ ክትውብ ልተእደይኩም ዝሃላ ኦቡጊሶ ውልሕፈዞ
1: መርሓባ

ፈኖና ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተዓዘብትና ከመይ ተምስዩም ሰዓት 9 ምሸት ኣኺሉ ንሎም ሰንበት 23 ናሓሰ ዝተዳለወ ሃገራውን ሃጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደ ንምክትታልኩም ብኽብሪ ንዓደምኩ ኸ ብቐንዲ ኣርእስተ ዜና ፍልም ኣብ ዞባ ማእከል ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእትታው ክከያድ ፀንሐ ስራሕ ተጻፊፉ ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ኣገዳሲ መፅናዕታዊ ወረቓቕቲ ከም ዝቐረበ ተሳተፍቲ ገሊፆም ማሕበር ዋሃብቲ ኣገልግሎት ቱሪዝም ኣብ ከባቢ ስመራ ልምዓታዊ ወፈራታት ኣካይዱ

0: ኢራን ነቲ ኣሜሪካ ኣንጻራ እትኽተሎ ዘላ ቁጠባዊ ፖሊሲ ዝደገፈ ሃገራት ዒላማ ከም እትገብር ኣጠንቂቓ። ኣብ ናይጀርያ ብዝተኻየደ መጥካዕቲ ልዕሊ 40 ከም ተቐትሉን ኣስታት 100 ካልኦት ከም ተጨውዩን ተገሊጾም። ኣሜሪካ ካብ ግብፂ ተዘሚቱ ኣብ ኣብያተ መዘክራ ካብ ፀንሐ ጥንታዊ ቅርስታት መሊሳ። ኣብ ዞባ ማእከል ኣብ ዓመት 227 ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእትታው ክከት ፀንሐ ስራሕ ከም ተፃፈፈ ሓላፍ ጨንፈር ኣታ ውሽጢ ሃገር ኣቶ መኮንን በረኸት ኣብ ሓቢሮም ክፈልቲ ግብሪ ብመሰረተ ኣዋጅ ቁፅሪ 62 ሕዝባር 1994 ሓቀኛ ኣታዊታቶም ኣፍሊጦም ዝግብኦም ግብሪ ኣብ እዋን ክኸፍሉ ከም ዝግባእ ዝጠቐሰ ኣቶ መኮንን ምስ ናይ ዓመት 225 ብምንፅፃር ኣብ ቀዳማይ መንፈቕ ዓመት 226 ዝተኣከበ ግብርን ቀረፅን ናይ 35 ሚእታዊት ዕብየት ከም ዘርአየ ገሊፆም ከፈልቲ ግብሪ ኣብ 3 ደረጃታት ከም ዝኽፈሉ ብምሕባር ደረጃ ሀ 1200 ደረጃ ለ 18,000 ደረጃ ሀ 43,000 ከምኡውን 38,000 ኣካሪቲ ከፈልቲ ግብሪ ምዃኖም ብምጥቃስ ካብ ጠቕላላ ቁፅሪ ከፈልቲ ግብሪ እቶም 34,550 ዘይንጡፋት ከም ዝኾነ ኣነፂሮም ግብሪ ዘይምኽፋል ብዓንቀጻት ገበናዊ ሕጊ ቁፅሪ 355 356 362 ናይ ገንዘብን ማእሰርትን መቕፃዕትን ከም ዘኸትል ዝሓበረ ኣቶ መኮንን ደረጃ ሀ ካብ ጥሪ ክሳብ መያዝያ ደረጃ ለ ካብ ጥሪ ክሳብ መጋቢት ደረጃ ሀ ድማ ካብ ጥሪ ክሳብ ለካቲት ኣብ ዘሎ ግዜ ዝግብኦም ግብሪ ከም ዝኸፍሉ ኣፍሊጦም መስርሕ ምእካብ ግብርን ቀረፅን ብመሰረት ሕጋጋትን ኣዋጃትን ብቤት ፅሕፈት ኣታዊ ውሽጢ ሃገር ከም ዝትግበር ንዕኡ ንምስላጥ ድማ ኣብ ዞባ ማእከል 5 ኣብያተ ፅሕፈት ተኸፊቱ ኣብ ንጡፍ ኣገልግሎት ከም ዝርከብ ተወሳኺ ሓቢሮም ኣቶ መኮነን ኣብ መወዳእታ ነድማዓነት ትግባረ ናይቲ ኣብ ዓመት 227 ዝተኣታቶ ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ኣብ ምምዕባል ዓቕሚ ኣባላት ዘተኮረ ስልጠናታት ክውደብ ምዃኑ ሓቢሮም ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ብ 8 ቴማዊ ዛዕባታት ዘተኮረ 76 መፅናዕታዊ ወረቓቕቲ ከም ዝቐረበ ዝፍለጥ እዩ እዚ ብኤርትራውያን ክኢላታት ዝቐረበ ፅሑፋት ኣብ ምምዕባለ ሕርሻ ሃገርና ኣገዳሲ ኣስተዋፅኦ ከም ዝገብር ተሳትፍቲ ገሊፆም ጋዜጠኛ ዳንኤል ወልዱ ብመልክዕ ፀብጻብ ንዘዳለወ ትሕዝቶ እልልታ ሃብተ ማርያም ከተቕርበልና እዮም
1: ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 226 ኣብ ዕብየትን ምዕባለን ፅላት ሕርሻ ሃገርና ልዑል ኣገዳስነት ዘለዎ መፅናዕታዊ ወረቐት ከም ዝቐረበ ተሳተፍቲ ገሊፆም ካብ ትካል ደረጃታት ኤርትራ ኢንጂነር ትምኒት ግርማይ እቲ ዋዕላ ንክኢላታትን ሞያውያንን ሕርሻ ዝሕግዝ ንሓርስቶት ካብ ልምዳዊ ናብ ስነ ፍልጠታዊ ኣገባብ ንምስግጋር ዘተባብዕ ከምኡውን እቶትን እተታውነትን ንምዕባይ ፅልዋ ዝፈጥር ከም ዝነበረ ሓቢሮም
2: እዚ ኮንፈረንስ እዚ ብጣዕሚ ኣገዳሲ እዩ ምክንያቱ እንታይ ረኪብና ኣብዚ ሓፈሻዊቲ ናይ ከም ዝረኣናዮ ካብቲ መፅናዕትታት ሕርሻ ኣብቲ ናይ ቁጠባ ናይቲ ሃገርን ናይቲ መናባብሮ ናይቲ ህዝብን ትዛዓበየ ሚእታዊት ዝሕዝ ኮይኑ ቁጠባዊ እታውነቱ ግን ካብቲ ክንድቲ ናይቲ ህዝቢ ተሳትፎ ዘለዎ ግን ቅሩብ ትሕት ምባሉ ርኢና ናይ ባሓቂ ንቕሓት ፈጢሩ ብሳይንሳዊ ኣካይዳ ነገራት ቀደም ኣቴስ ዝኩሉ ዳርጋ ዝሓለፈ ዓመታት ክሳብ ዝቐረባ ግዜ ሲ ብልምዳዊ ኣካይዳ እዩ ነይሩ ዋላ እኳ ሚኒስትር ሕርሻ ብምስ ካልኦት መሻርክቲ ኣካላት ኮይኑ መፅናዕታዊ ነገር እናገበረ ወላ እንተኸደ ገናት ልምዳዊ ኣካይዳ እዩ ነይሩ ኣብ ጥዕና እንስሳታት ኣብ ኣገባብ ሕርሻ ናይ ሓመድ ምምዕባል ገለ ዝኩሉ ልምዳዊ እዩ ነይሩ እዚ ፃዕርታት እናተገብረ ማለት እዩ ዝያዳ እዚ ከምዚታት ግን መይሱ ናብ ሳይንሳዊ ዝኾነ ኣካይዳ ዝያዳ እታውነት ዝፈጥር እዩ ስለዚ ኣብ ቁጠባስ ዓብዪ ፅልዋ ክገብር እዩ
1: እቲ መፅናዕታዊ ወረቓቕቲ ኣብ እዋናዊ ኩነታት ሕርሻን ናይ መፃ ምዕባላታትን ዘተከረ ምንባሩ ፍሉይ ከም ዝገብሮ ዝጠቐሰ ካብ ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ዶክተር ታደሰ በየነ ብወገኑ ኣብ ሕብረተሰብ ብቐንዱ ድማ ኣብ ሓረስቶት ፀላዊ ኣበርክቶ ክህልዎ ትፅቢት ከም ዝግበር ኣገንዚቡ
3: ኣዝዩ እዋናዊ ምዃኒ ምስ እዋናዊ ኩነታት ናይ ሕርሻ ክመፅእ ዘለዎ ምዕባለታትን ዘተኮረ ስለ ዝነበረ ከዓ ካብ ኩሉ ፍሉይ ይገብሮ ንሕብረተሰብ ዘተኮረ ምዃኑ ፍሉይነት ኣለዎ ማለት እየ ሓደ ኣብ ፍራይነቱ ኣብ ምዝርግ

0: ኩሑ ኣብ ቀረቡ ኣብ ዋግኡ ኩሉ ንድሕር ክትዛረብ ክኢልካ መወዳእቱ ነቲ እቲ ሕብረተሰብ ዝደልዮ ነገራት ኢካ ትዛረብ ዘለካ። ስለዚ ሓደ ካብቲ ዓብዪ ለውጢ ከምፅ ኢለ ዝፅበዮ እንታይ እዩ ብዛዕባ ስነ ፍልጠታዊ ኣገባባት ናይቲ ስራሕቲ መፅእ ስለ ዘሎ ዓብ ለውጢ ከምፅ ኢለ ትፅቢት ይገብረሉ። ጥራይ ሚኒስትሪ ሕርሻውን ዘይኮነ እቶም ኣፍረይቲ ከይተረፈ እቶም ሓረሶት ከይተረፈ እንታይ እዮም ክገብሩ ዘለዎም? ኮሚኒቲ ባዕሉ እንታይ እዮ ክገብር ዘለዎ? መሻርክቲ እንታይ እዮም ክገብሩ ዘለዎም? ብምሉእ ዜታቱን ክነጠቃሉ ስለ ዝኮነ ካብዚ ዝወፅእ ዶኩመንት ብምሉኡ ምስተሓተመ ነዚ ዶኩመንት ዝምርኩስ ብምግባር ናይ ስትራቴጂ ለውጥታት ጌርካ ኣብቲ ሕብረተሰብ ዓብዪ ለውጢ ከምፅእ ትፅቢት ይግበር ማለት እዩ።
1: ካብ ኮርፖሬሽን ዘራእትን ጥሪትን ኤርትራ መንእሰይ ኢሳያስ ደሳለ ብወገኑ እቲ ወረቃቅቲ መፅናዕቲ ጥራይ ኮይኑ ከይተርፍ ናብ ግብራዊ ዕዮቶ ተርጊሙ ኣብ ዕቤት ሕርሻዊ ንጥፈታት ሃገርና ኣስተዋፅኦ ክህልዎ ብዕቱብ ክስራሕ ኣዘኻኺሩ።
2: እዚ ዋዕላ እዚ ብኣወዳድቡ ትርኢ ከለካ ኣዝዩ ኣገዳሲ ዋዕላ ምዃኑ ክርዳእ ክኢል ኣለኹ። ቀሪቦም ዘለዎ መፅናዕታዊ ፅሑፋት ከዓ ንሃገርና ናይ መፃኢ ሕርሻ ሃገርና ዘለዎም ፅልዋታት ይረኣየካ እዩ። ምክንያቱ ኣብቲ ዘመናዊ ሕርሻ ተመርኪሱ ስለ ዝተቀረበት መፅናዕታዊ ፅሑፋት ኣዝዩ ኣገዳሲ እዩ። መፃኢ ሕርሻ ሃገርና ከዓ ዘለዎ ተራ እዚ ኢልካ ክትግምቶ ኣይትኽእልኒ ማለት እዩ። እዚ ዓብ ምዃን ክርዳእ ክኢል ኣለኹ። ንመፃኢ እዚ መፅናዕታዊ ፅሑፋት መፅናዕቲ ጥራይ ኮይኑ ከይተርፍ ፕላስ ኣብ ግብሪ እንዳውዓለ ነቲ ዕቤት ሕርሻ ሃገርና ከዓ ኣዝዩ ኣገዳሲ ኮይኑ ቅፅል ከዓ ተስፋ ገብር ማለት እዩ።
1: ፍርያት ናብ ተጠቀምቲ ክሳብ ዝበፅሕ ክግበር ዘለዎ ምክትታልን ክንክንን ዘብርህ መፅናዕታዊ ወረቐት ንሓርስቶት ኣዝዩ ሓጋዚ ኮይኑ ከም ዝረኸበቶ ዝጠቐሰት ኣባል ማሕበር ሕርሻዊ ንግዲ ደቂ ኣንስትዮ ኤርትራ ወይዘሮ ሰናይ ተስፋልደ ድማ ኣብ መፃኢ እቲ ወረቐቲ ንሓርስቶት ብዝርዳእ ቋንቋን ኣገባብን ተዳልዩ ክዝርጋሕ ተላብያ።
3: ሕጂ በቲ እቶም ሞያውያን ብዝርድኦም ቋንቋ ሞያውያን ብዝርድኦም ነገራት እንዲ ዘሎ ዝያዳ ሲምፕሊፋይ ኮይኑ ተቃሊሉ ኣብቶም ሓረስቶት ኣትዩ ኣብ ናይ ኤክስቴንሽን ስራሕት ኣትዩ ቶም ሓረስቶት ክጥቀምሉ ዝኽእሉ መገዲታት ክበፅሕ ይብል ኣነ ወገነይ። ከምኡ ምዝ መፅእ ከዓ ዝያዳት ግብራውነት ክንሪኦ ንኽእል። መጨረሽስ ሓረስታ እዩ ኣተግባራይ ሓረስታ እዩ እቲ ዝበዝሐ ኣብ ሃገርና ኣብ ህዝብናስ ኣብ ሕርሻ ዝተሳተፈ ዝብል እዩ ዳርጋ ኩሉ መፅናዕቲ ዘሎ። ሕጂ ብዙሕ መፅናዕትታት ይግበር ከም ዘሎ እዩ ዘርኢ። እሱ ስለዝኾነ እየ ሕጂ ዓመት ዓመት ሲ እቲ ተሪፉ ዘሎ ክማስ ክቐርበሉ ዝኽእል መገዲ ተዝህሉ ክህሉ ኣለዎ። ከምዚ ዓይነት መፅናዕታዊ ፅሑፋት ንቐረበ እንዳቐረበ ሰብ ከዓ ሕጂ እንታይ ይኹን ዝያዳ ይተባባዕ ሞ ክመራመር ፍትን። እዚ ኩሉ መንእሰይ ኮ መንእሰያትና ኮ ሓያላት እዮም፣ ብጣዕሚ ሓያላት እዮም። ከምዚ ዓይነት ባይታ ተረኪቦም ምዝ ዘሎ ቴክኖሎጂ ምዝ ዘሎ ምዕባለ ናይ ዓለም ክኸዱ ዝኽእሉ መንእሰያት እዮም።
1: ምስጎም ቀፃልነት ዘለዎ ስርዓታት ሕርሻን ምግብን ንሃገራዊ ቁጠባዊ ዕቤት ብዝብል ቴማ ብ2021 ነሓሰ ኣብ ኣስመራ ኣብ ዝተቓንዐ ብዓይነቱ ናይ ፈለማ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ብድምር ልዕሊ 300 ተሳተፍቲ ነይሮም።
4: ኣብ ኣስመራ እትርከብ ካልኣይ ደረጃ ቤት ትምህርቲ ደንደን ኣብ ሃገራዊ መርመራ ማትሪክ ናይ ዓመተ ትምህርቲ 2025-26 ካብ 3 ክሳብ 4 ሙሉእ ነጥቢ ንዘመዝገቡ 103 ተምሃሮን 15 ብሉፃት መምህራንን ሸሊማ። ትማል 22 ነሓሰ ኣብ ዝተካየደ ስነ ስርዓት ርእሰ መምህር ናይታ ቤት ትምህርቲ መምህር ዳንኤል ሃብተ ንሃበርም ተምሃሮን ብሉፃት መምህራንን ምትብባዕ ኣብቶም ካልኦት ድርኺትን ቅዱስ ቅንእን ብምፍጣር ኣብ ዕቤት ትምህርቲ ልዑል ተራ ከም ዘለዎ ገሊፆም ብሉፅ ነጥቢ ናይ ዘመዝግቡ ተምሃሮ ቁፅሪ ዓመታዊ እናወሰኺ ይመፅእ ምህላው ብምጥቃስ ናይ መበል 38 ዙርያ ምስ ናይ መበል 37 ዙርያ ሃገራዊ ኣገልግሎት ብምንፅፃር ናይ 300ዊት ዕቤት ከም ዘርአየ ከ ረዲኦም። ሓላፊት ቤት ፅሕፈት ትምህርቲ ንኡዞባ ደቡባ ምብራቕ መምህር ኣስካሉ ፍሳሐ ብወገና ቤት ትምህርቲ ደንደን ናብ ምምሕያሽ ብቕዓት ትምህርቲ ተመዝግቦ ዘለዓወት ውፅኢት እትገብሮ ፃዕሪ ከም ዝኾነ ብምሕባር ተምሃሮ ብዝረኸቡ ዓወት ከይተዛነዩ ክሰርሑ ወለዲ ከዓ ደገፎም ከዛይዱ ተማሕፂና። ካልኣይ ደረጃ ቤት ትምህርቲ ደንደን ኣብ መበል 38 ዙርያ ሃገራዊ ኣገልግሎት ካብ ዘሳተፈቶም 576 ተምሃሮ እቶም 24 ሙሉእ 4 ነጥቢ 180 ናይ ዲግሪ 77 ከ ናይ ዲፕሎም ውፅኢት ከም ዘመዝገቡ ሰነዳታ የነፅር። ኣባላት ማሕበር ዋሃብቲ ኣገልግሎት ቱሪዝም ኤርትራ ካብ 17 ክሳብ 22 ነሓሰ ኣብ ከባቢ ቤት ገርጊሽ ወፈራታት ምዕቃብ ማይን ሓመድና ኣሰላሲሎም። ኣብዚ መደብ እዚ መዓልታዊ ካብ ኩላተን ትካላት ዋሃብቲ ኣገልግሎት ዝተዋፅኡ 50 ሰባት እናወፈሩ ዝዕግብ ስራሕ

ከም ዝዓመሙ እቲ ዝተረኽበ ሓበሬታ ኣፍሊጦም። ኣብ ቦምበር ማሕበር ኣቶ ሰሎሞን ግርማይ ንኤሪን ኣብ ዝሃቦ ሓበሬታ ቀንዲ ዕላማ ናይቲ መደብ ነቲ ካብ ዓመ 221 ዝተበጋገሰ መደባት ሓምላይ ወፍሪ ንምዕዋት ምዃኑ ኣረጋጊፆም። ኣብዝ ሓለፈ 5 ዓመታት ኣብ ከባቢ ማይ ድምነት ብዘካየድዎ ወፈራታት ኣስታት 8 ሄክታር ቅናታዊ ዛላታት ከም ተስርሐን ብርክስ ዝበለ ፈልስታት ከም ተተኽለን ብምግላጽ ልዕሊ 95 ሚእታዊት ካብቲ ፈልስታት ድማ ከም ጸደቐ ሓቢሮም። ኣዋሃድቲ ናይቲ ወፈራ ብወገኖም ኣባላት ማሕበር ዘርእይዎ ዘለዉ ልዑል ናይ ስራሕ ተበግሶ ነቲ ከም ባህሊ እናሰረፀ ዝቕፅል ዘሎ ዓያይነት ዘጉልሕ ምዃኑ ገሊፆም። ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ከዓ ደጊመ ብኽብሪ ዕድመኩም። ኢራን ነቲ ኣሜሪካ ኣንጻራ እትኽተሎ ዘላ ቁጠባዊ ፖሊሲ ዝደገፈ ሃገራት ዕላማ ከም እትገብር ኣጠንቂቓ። ዝግለጽ ዘሎ ካብ ኢራን ሚሳይል ከም ተተኮሰላ ዝኸሰሰት ሕቡራት ኢማራት ዓረብ ምስኣ ንጸንሓ ንግዳውን ቁጠባውን ዝምድና ብወግዒ ድሕሪ ምብታኻ እዩ። ነቲ ቕሲ ዝነጸገቲ ኢራን ንሃገራት ማእከላይ ምብራቕ ተፈጢሩን ዘሎ ቕልውላው ብሰላማዊ መገዲን ምዕራፍ እምበር ምስ ኣሜሪካ ብምትሕብባር ካብ ብምግዳዱ ክሕየባ ተማሕጺና ኣላ። እተን ሃገራት ኣንጻራ ዝቐንዐ ስጉምቲ ምስ ዝወስዳ ኣብ ልዕሊ ረብሓታትን ኣድላይ መልሰ ግብሪ ከም እተካይድያ ኢራን ኣጠንቂቓ ዘላ። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ኢራን ኣብ ስምምዕ ምስ ዘይትበጽሕ ኣብ ልዕልያ ከቢድ ቁጠባዊ ስምብራ ዝገድፍ እገዳ ከም ዘጽንዕ ድሕር ምግላጹ ኢራን በቲ ስጉም ትርዒዳ ንልኡላውነት ኣብ ሓደጋ ዘእቱ ውሳኔ ከም ዘይትወስድ ኣነጺረ እያ። ኣሜሪካን ኢራንን ኣብ መንጎን ዝካየድ ዘሎ ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ናይ ምርድዳ መዘክር ብምፍራም ኣብ ናይ መወዳእታ ስምምዕ ንምብጻሕ ክዝትያ ናይ ግዜ ገደብ ከም ዝገበራ ዝፍለጥ እዮም። ይኹን እምበር ነቲ ዝመደቦ 60 መዓልታት ናይ ዝርርብ ግዜ ብ17 ነሓሰ ብዘይፍረ ድሕሪ ምብቅዑ ኣብ መንጎን ዝካየድ ዘሎ ውግእ ካልእ ኣንፈት ክሕዝ ከም ዝኽእል ክእመት ቀኒሎም። ፕሬዚደንት ኣሜሪካ ትራምፕ ምስ ኢራን ዝካየድ ዘተ ክቋረፅ ክእዝዝ እንከሎ ኢራን ድማ ክመፃን ዝኽእል ስጋኣት ኣፀፌታ ምላሽ ንምሃብ ተዳልያ ከም ዘላ ገሊጻላ። ኣሜሪካን እስራኤልን ኣብ መወዳእታ ወርሒ ለካቲት ናይዚ ዓመት እዚ ኣብ ልዕሊ ኢራን ዘበገሶኦ ወተሃድራዊ ወፍሪ ከምቲ ዝገመቶኦ ቀሊል ኮይኑ ከም ዘይፀንሐን ወተሃድራውያን ክኢላታት ይጠቕሱ። መንነቶም ዘይተፈልጠ ዕጡቓት ትማል 22 ነሓሰ ኣብ ናይጀርያ ብዘካየድዎ መጥቃዕትታት ሰብኣውን ንዋታውን ክሳራታት ከም ዝወረደ ካብቲ ከባቢ ዝተፈንዎ ዜና ኣፍሊጦም። በቲ ኣብ ማእከላይ ሸነኽ ናይጀርያ ዝተፈፀመ መጥቃዕትታት ብውሕዱ 40 ሰባት ከም ተቐትሉን ልዕሊ 100 ካልኦት ከም ተጨውዩን ሰመዚ ፀጥታ ናይቲ ሃገር ሓቢሮም። ብዘይካዝ ብሰንክቲ ኣብ ሓይሎ ዓድታት ዝተፈፀመ መጥቃዕትታት ኣማይት ኣባይቲ ከም ተቀፃፀለ ክፍለጥ ተኻኢሉሎም። እዚ ኣብ ክፍለ ሃገር ኒጀር ዝተኻየደ መጥቃዕትታት ሒደት ሳምንታት ድሕሪ እቲ ሰራዊት ናይጀርያ ኣብቲ ከባቢ ብዘካየዶ ስርሒት ልዕሊ 300 ጅሆታት ናፃ ምውፅኢ ዝስዕብ ዘሎም። ኣብ ናይጀርያ ተኸሲቱ ብዘሎ ፀጥታውን ወተሃድራውን ቅልውላው ተርእዮታት ጭውያ ዳርጋ ልሙድ ፍጻሚ ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱም። ሰፊሕ ክፋል ምብራቑ ናይጀርያ ኣብ ትሕቲ ሽበራውያን ወዲቑ ከም ዘሎዮም ጸብጻባት ዝገልጹ። ኣሜሪካ ኣብ ግብፂ ተዘሚቱ ኣብ ኣብያተ መዘክራ ካብ ፀንሐ ጥንታዊ ክርስትታት ነቲ 48 ናብ መበቆል ዓዱ ከም ዝመለሰቶ ተገሊፆም። እቲ ናይ ምምላስ ስጉምቲ ሰመዚ ክልቲኣትን ሃገራት ኣብ ዝሓለፈ ሳልስቲ ኣብ ከተማ ሎስ ኣንጀለስ ኣሜሪካ ድሕር ዘካየድዎ ዝርርቢ ተወሲዶም። ኣሜሪካ ኣብ ዝሓለፈ 10 ዓመታት ልዕሊ 5,000 ጥንታዊ ቅርስታት ግብፂ ከም ዝመለሰት ፀብጻባት የነፅሮም። ኣሜሪካን ግብፅን ብዘይሕጋዊ ኣገባብን ብዝምታን ዝገዓዘ ቅርስታት ናብ መበቆል ዓዱ ንምምላስ ዘኽእል ውዕል ኣብ ዓመተ 2016 ከም ተፈራርማ ዝፍለጥ እዩ። ሃገራት ምዕራብ ኣብ እዋን መግዛእቲ ንዘጋዓዞ ቅርስታት ኣህጉሪ ኣፍሪካ ብኸፊል ክመልሳ ጀሚረን ምህላወን ከዓ ፀብጻባት የረዱ። ኣሜሪካ ኣብ ልዕሊ ዝተወሰነ እታዊ ፍርያት ካናዳ ከተፅድቆ ዝመደበት 50 ሚእታዊ ተወሳኺ ቀረፅ ተግባራዊ ገይራቶም። ኣብ መንጎን ክካየድ ዝቐነየ ዝርርብ ብዘይፍረ ድሕሪ ምዝዛሙ ኣሜሪካ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ንግዳዊ ቀረፅ ወሲና ዘላ። ነቲ ስጉምቲ ብትሪ ዝኾነነ ቀዳማይ ሚኒስትር ካናዳ ማርክ ካርነይ ሃገሩ ተመጣጣኒ ምላሽ ክትህበሉ ምዃና የጠንቅቕ ስለ ዘሎ ንግዳዊ ዘይምቅዳው ክልቲኣተን ሃገራት መሊሱ ክኸርር ከም ዝኽእል

ልየመት እዚ ነቢት ስሚንቶ ጸባን ስጋን ዝርከቦ ፍርያት ዘጠቓልል ቀረጽ ልዕሊ 500ዊት ካብቲ ኣሜሪካ ኣብ ዝሓለፈ ዓመት ካብ ካናዳ ዝገበረቶ ኣስታ 380 ቢልዮን ዶላር እታው ከም ዝሽፍን ከኣ ጸብጸባት የረድኦም ልዑል መጠን ቀረጽ በይናዊ እገዳን ንግዳዊ ክርደናን ካብ ቀንዲ ጠንቅታት ቁጠባዊ ምንቁልቋል ምዃኖም ክኢላታት ይጠቕሱ ኣለዉ ዜናታት ንምዛሙ ኣርስተ ዜና ክደግመልኩም ኣብ ዞባ ማእከል ሓድሽ ስርዓተ ተኣኻኽባ ግብርን ቀረፅን ንምትእትታው ክካየድ ዝፀንሐ ስራሕ ተጻፊፉ ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ኣገዳሲ መፅናዕታዊ ወረቓቕቲ ከም ዝቐረበ ተሳተፍቲ ገሊፆም ማሕበር ዋሃብቲ ኣገልግሎት ቱሪዝም ኣብ ከባቢ ስመራ ልምዓታዊ ወፍራታት ኣካይዱ ኢራን ነቲ ኣሜሪካ ኣንጻራ ትኽተሎ ዘላ ቁጠባዊ ፖሊሲ ዝደገፈ ሃገራት ዒላማ ከም እትገብረን ኣጠንቂቓ ኣብ ናይጀርያ ብዝተኻየደ መጥካዕቲ ልዕሊ 40 ከም ተቐትሉን ኣስታት 100 ካልኦት ከም ተጨውን ተገሊጹ ኣሜሪካ ካብ ግብፂ ተዘሚቱ ኣብ ኣብያተ መዘክራ ካብ ፀንሐ ጥንታዊ ቅርስታት መሊሳ ክቡራትን ክቡራንን ተኸታተልትና ነሰዓት ዝተዳለወ ዜናታትና ኣብዚ ተዛዚሙኣሎ ምዝተረፉ መደባትና ንገድፈኩም ብወገነይ ሰናይ ምሸት

0: ነገራት እዮም ዘለዎ። ሓደ ካብኦም ከዓ እቶም ኣብ ውሽጢ ኣብቲ ውሽጢ መስርሕ ዝርከቡ ኣክተርስ ኢልና ንፅውዖም፣ ከም እቶም ንባዕሎም ቶም ፕሮዲሰርስ ይኹኑ ኣለዉ ንባዕሎም ቶም ሸየጥቲ እውን ሓደ ካብኦም እዮም ማለት እዩ። ንዖም ብዙሕ ብድሆታት እዩ ዘጋጥሞም። ሕጂ ከመይ ጌርና ሓደ ብሓደ እቶም ብድሆታት እንዳርኣናሲ ከመይ ጌርና ክነማዕብሎ ንኽእል እቲ ናይ ፀባ ውፅኢት። ሓደ ካብቲ ርክበታትና ኣፍልጦ ናይ ህዝቢ ክኾኑ ዘለዎ ህዝቢ ኣፍልጦ እንድሕር ኣለዎ እቲ ምምዕባል ናይ ፀባ ምምዕባል ፀባን ኩነታት ምምዕባል ንዓና ክሕግዘና እዩ። እቲ ካልኣይ ከዓ ናይ ፖሊሲ ጉዳይ ኣሎ። ኩሉ ግዜ ኩሎም ቶም ኣክተርስ ኢልና ዝፀዋዕናዮም ኣብ ትሕቲ ፖሊሲ ናይ ሃገር ስለ ዝሰርሑ እቲ ፖሊሲ እንድሕር እቲ ማዕቢሉ ነቶም ኣክተርስ ዝሕግዝ ፖሊሲ እንድሕር ክወፅእ ኢሉካ ዘይዓብ ነገር ይኸውን ኣሎ ማለት እዩ። ተሳሰይቲ ከዓ ኩሎም ቶም ኣክተርስ ሓደ ብሓደ እቲ ዘለዎም ሽግራት ተራእዩ ከም ናይ ብዙሓት ሽግራት ዘጋጥሞም ሽግራቶም ተራእዩ ከዓ ሓደ ብሓደ ክቅየር ዝኽእል እንድሕር ኮይና ዝበለፀ እቲ መልእኽቲ እኳ እቲ ቀንዲ እቲ ድሌታትናን እቲ ኣገዳሲ ንብሎ ንናኽና ፕሮዳክሽን ወይ ድማ ንናኽና ነቶም ነቲ ጥሪትና ንኦሶ ነቲ ናኽና ውፅኢት ኣገዳሲ ንብሎ ነገራት ምፍላጥ እዩ። እንድሕር እቲ ዘድለየካ ነገር ትፈለጥ እንድሕር ኮይንካ ከዓ ግድን ምሳሉ ክትሰርሓሉ ኢኻ ንክትረኽቦ ከዓ ክትፅዕር ኢኻ ማለት እዩ። ሕጂ እቲ ዘድለየካ ነገራት ዘይምፍላጥ ትምህርቲ ብዛዕባኡ ዘይምውሳድ ንኦሶ ኣፍልጦ ዘይምህላው ብዛዕባኡ ኣገዳ ሓሳይ ስለ ዝኾነ ኣፍልጦ ኢች ኣክተር ኣፍልጦ ግድን ክህልዎ ከም ዘለዎ እዚኣ ግድን ኣገዳሲት ኮይና ትስማዕኒ።
1: ሽመይ ምስግና ተክለ ሃብቱ ባህል ድመፃእ ኩሉ ሃገር ንርወ እዩ ሃዋሁ ዝወፀ የለን ብጣዕሚ ፅቡቅ እዩ ኩሉ ማለት እዚ ከምዚ ዓይነት ኣቀዲሞም ነብዚ ናይ 225 ዝነበረ ናይ ኤርትሪያን ስታዲስ ወይ ከዓ ስለ ኤርትራ ዝግበር መፅናዕቲ ቀሪቡ ዝነበረ ፅሑፋት ኣብኡን መፅእ ነይረ ብጣዕሚ ኢንትረስቲን። ካልኣይ እቲ ዘሐጉሰካ ነገር ኣብ ውሽጢ ሓፂር ግዜ ካልእ ካልኣይ ብሚኒስትሪ ሕርሻ ተዳልዩ ከምዝክኸውን ብጣዕሚ ኣተባባዒ እዩ። ምክንያቱ ከምዚ ዓይነት መፅናዕትታት ወይ ሰሚናራት ሰፊሕ ግደ እዩ ዘለዎ እቶም ኣብዚ ዓዲ ዘለዎ ክኢላታት ብደገ ዘለዎ ክኢላታት እናዓደምካ ፍልጠት እናተለዋወጠ ሰብ ዕቤት ብኢድ መፅእ ኣድሕትካ እናተመሃሃርካ ማለት እዩ። እዛ ናይ ኣቕሪበያ ዘለኹ ፅሑፍ ብዙሕ ሳይንሳዊ ሕልክላክ ዘለዋ ኣይኮነትን ንፅርትን ርድእትን እያ ሓፃርያታ መልእኽቲ እታ ትሕዝቶኣ እንታይ እያ ቆፎ ንህቢ ኣብዛ ዓዲ ክፈሪ ክኽእል ኣለዎ ንኣብነት ካብ ተሰሶ ካብ ደገ ስሩሕ ካብ ዝኣቱ እተን ምሩፅ ዕንጨይቲ ዘለዎን ዓድታት ከምዘን ንበዓል ስካንዲኔቪያ ንርወይ ዳ መሰላ እቲ ዕንጨይቲ ካብኡ መፅኡ ኣብዛ ዓዲ ክስራሕ ክኽእል ኣለዎ ንኣብነት እቲ ባህላዊ ቆፎ ንህቢ ንብሎ ብዝተፈላለየ መልክዕ ዝስራሕ ኣለና ሕጂ ነሱ ቦትኡን ኮይኑ ኣውቶማቲካሊ ንኡ ብሓደ ግዜ ትድምስሶ ማለት ዘይኮነ ነሱ ቦትኡ ኮይኑ ግን ደረጅኡ ትሕድ በለ ስለ ዝኾነ ዓለም ለኻዊ ስታንዳርድ ንክንሕዝ ስለዘይሕግዘና ንክትክኦ ግን ኣብ ክንዲ ስሩሕ ካብ ደገ ተምፅእ እቲ ማተርያል ካብ ደገ መፅኡ ኣብዚ ብተግባር እናፍሬኻ ግራጅዋል ንኡ ንምትካእ እዩ። ነዚ ንምግባር ሕጂ ኣነ ማለት ተግባራዊ ዝኾነ ይትናተይ ብዙ ብሓሳብ ኣይኮነ ነዚ ነገር ንክገብሮ ምስ ሚኒስትሪ ሕርሻ ተዘራሪብና ሚኒስትሪ ሕርሻ ግሪን ላይት ሂብዎ እቲ መስርሕሲ ብውሽጢ ሓፂር ግዜ ክጅመር እዩ ሳያታ ሓሳይነ ኣነ ሕጂ ሓረስታይ ንህቢ የቡ ምስቲ ካልእ ኣካዳሚያዊ ትምህርተ ይሰፊሕ ናይ ሕርሻ ናይ ንህቢ ስለ ዘለኒ ንህቢ ስለ ደፍሪ ቆፈ ንህቢ ኣይገዝእን እየ ንቡ ብታዓዲ እውን ክቡር እዩ ቆፈ ንህቢ ክትገዝኦ ሕጂ ቆፈ ንህቢ ባዕለየ ዝሰርሕ ማለት እዩ ቀደሙ ናይ ተግባረ ኢድ ባክግራውንድ ስለ ዘለኒ ማለት እዩ። ሕጂ ፍሉይ ናይ ተግባራዊ ባክግራውንድ ክህልወካ ወይ ፍሉይ ከም ንበዓል ሌዚ ማሽን ዝኣመሰለ ኣድቫንስድ ማሽነር ክህልወካ ማለት ኣይኮነ ቆፈ ንህቢ ከተዳሉ ከለካ ሰብ ቨሪ ሲምፕል ማንም ሰብ ብኢዱ ተሰኪምዎ ክኸይድ ዝኽእል ንኣሽቱ ማሽነሪ ኣውቶማቲክ ኹን ማንዋል ብምጥቃም ነተን ቆፈ ንህቢ ባዕልኻ ክተዳልዎን ሕጂ ነዚ ንምግባር ሚኒስትሪ ሕርሻ ብዘዳልዎም ሞያተኛታት ባዕለ ይመፅአ ዝተወሰነ ግዜ ታይም ፍሬ መዳሊና ምስ ሚኒስትሪ ሕርሻ ብምርድዳ ንዝተወሰነ ግዜ ብዕርፍቲ መፅአ ማለት እዩ ብመደብ ኮርስ ሂበ ምስኦም ኮይነ ዝተወሰነ ዓቐን ሰሪሕና እቲ ማተርያል ምስ መፀ ካብ ንድሕሪት ፓይሎት ፕሮጀክት ሚኒስትሪ ባዕሉ ካብ ደገና ምፀ ከምኡ ይገብር ከላስ እቲ ንውለጅ ተሰጋጊሩ ኣሎ ማለት እዩ። ሰብ ሕጂ ልክዕ ከምኡ ዓይነት ቅልልቅልል ዝበለ ሞያታት ወይ ኤርያታት ኣብ ክንዲ ካብ ደገ የፈርዩ ትዕድጎ ቅልልቅልል ዝበለ ልክዕ ኣብ ደገ ዘለዉ ኣሕዋትና እዚኦም ከምኡ ኩሉ ሰብ እታ ዝኽእላ እናሰጋገርካ ማለት እዩ።

ስመይ ሴፎ ሃብቶም ይበሃል። ብዓውደ ስነ እንስሳ ካብ ሕርሻ ሓመል ማሎ ክመፅ ብዛዕባ እዛ መፅናዕታዊ ፅሑፍ ዝያዳ ኣብዘን ዓቕሚ ብቕዓት ናይዘን ናይ ጥባ ከብቲ ክሳብ ማዕርክ ንደይ ጥባ ንሰን ክህባ ይኽእላ ብዝብል ዝያዳ ኣብዚ ጠቒጠ የ ሰሪሐ ሕ እዛ መፅናዕቲ ሲኣኻ ብብዝሒ ዳርጋ ዋላ ኤርትራ ክሳብ ዝሕጂ ከም ብድሆ ብዝተፈላለየ ዓይነት መፅናዕትታት ኦቨርካም ወይ ድማ ክትብድሆ ደልያ ደላ እንታይ እዩ ሕጂ እዛ ናይ ሎማዓለት መፅናዕቲ ዝያዳ ብዛዕባ ብቕዓት ናይ ዘን ፀባ ከብቲ ክሳብ ማዕረ ክንደይ ፀባ ክህባና ይኽእላ ብፍላይ ከዓ ካብ ሓንቲ ከብቲ ሲ ካብ ሓንቲ ላም ክንዲምንታይ ፀባ ከነምፅእ ንኽእል ንዕኡ ነቲ ደረጃ ተደሊናያ ደለና ከዓ ብኸመይ ክንበፅሖ ንኽእል ዝያዳ ኣብ ዝብል ዕላማ ዝዓለመት እያ ነራ መፅናዕቲ መብዛሕትኡ መፅናዕትታት ኣብ ከባቢ ሓመል ማሎን ስጡሩን ዝተኸይደ እዚአን ክልተን ከም ከም ኣብነት ወሲደ እተን መፅናዕት ኣብተን ቦታ ኣካይደ እየን ሕጂ ኣብዚ ከዓ እተን ዳርጋ ኤርትራ ምሉእ ንጥቀመለን ዘለና እንስሳታት ኣለዋ እቲ ዓቕምን ከ ክሳብ ማዕሪ ክንደይ ደረጃ እዩ ነቲ ተደልዩ ደሎ ደረጃ ንክብፃሕከ እንታይ እንታይ ክግበር ዘለዎ ኣብ ዝብል ዝያዳ ዓሊመ ሰሪሐ ምክንያቱ እቲ ቀንዲ በዳሂ ኮይኑ ዘሎ ኣብዚ እዋን እዚ ውሑስ ድኾነ ምግቢ ብዝሓሰረ ዋጋን ብቐሊሉ ብክትረኽቦ ንክትእል ናብ ዕዳጋ ንክተውርድ እቲ ቀንዲ ዕላማ ዳርጋ ብመንግስትን ብሚኒስትሪ ሕርሻ እውን ዝስራሓሉ ደሎ ድዕመመሉ ደሎ እዩ ነዚ ንምክ ንምምላእ እታ መፅናዕት ኣካይድ እያ ካብዚ ዝረኸብኮ እንታይ ሕጂ ደሎ እቲ ደሎ ድሕረታት ቀንዲ ኣብተን ብቕዓት ናይተን ከብትታት ክብ ንምባል መጀመርያ እቲ ደሎ ህዝቢ ክነቅሕ ኣለዎ ሚኒስትሪ ሕርሻ ክሳብ ዝሕጂ ሰዓት ብዝተፈላለየ መንገዲ ናይ ኣስተምህሮታት እናሃበ ዳርጋ ፍርቂ ጥዕማም ክዓሙ ፀኒሑ እዩ ተሪፉ ዘሎ ቆቁሩብ ነገራት እዩ እስ ከዓ እናተከኣና ንኸይድ ኣለና ስለዚ ተንተሪፈን ዘለዋ ዕማማት ቀዳማይ ክነቅሕ ኣለዎ ክነቅሕ ከሎ ሕጂ እንታይ እዩ እቲ ናይ ፀባ ከብቲ ምፍራይ ናይ ፀባ ከብቲ እንተ ደኣ ከም ሓደ ቢዝነስ ገንዘብ ከተእትወሉ ትኽእል ሓሲብካ እንተኾንካ ከመይ ጌርካ ከተመሓድረን ኣለካ እንታይ እንታይ ከተማእክል ደለካ ክትዕቅቦም ደለካ ሰነደት ከዓ ብዛዕባ እዚኦም ህዝቢ ክነቅሕ ከም ዘለዎ ሓደ ኣብዚ ዝያዳ ፀቒታ ኣፅኒዓ እቲ ኣብ መወዳእታ ክብሎ ዝኽእልካ እንታይ እዩ ኣብ ህዝቢ ኣብ ዘለዎ ሃልዩ ብፍላይ እቲ ሓረስታይ ኣብ ልዕሊ ናይ ፀባ ኣብ ናይ ፀባ ከብቲ ዝያዳ ተገዳስነት ንዘለዎ ከመይ ጌርካ ከተመሓድረን ክትክእል ኣለካ ካብ ሓንቲ ላምሲ ክሳብ 25 30 ሊትሮ ክትረክብ ከም ትኽእል ክፈልጥ ክኽእል ኣለዎ ነዚ ደረጃ እዚ ንክትበፅሖ ድማ ካብ መጋግብአን ጀሚርካ ትምግበን ወይ ኣብ ንዕአን ውጭእነት ክፈጥረለን ዝኽእል ባይታ ስለ ዝቐመጥካየን ደይኮነ እስን ዝደልዮ ነገራት ካልእ ኣሎ ብዛዕባ እንድምልከት ክትሕዞ ዘለካ ሰነዳት ኣሎ ብዛዕባ ኩሉ ነገር ማለት እዩ ሕጂ እቲ ሰነዳት ክተሓዝ ከም ዘለዎ ከዓ ነቶም ሓረስቶት ኣብዚ ዓውደ እዚ ዝያዳ ነጥፉ ዘለዎ ከዓ ንዖም ዝያዳ መብርህ ትህብ እያ ሕጂ እንተ ደኣ እቲ ናይ ፀባ ከብቲ ምፍራይ ከም ሓደ ቢዝነስ ይሓስቦ እንተ ሃልዩ ዋላ ከም ስራሕ ክሓስቦ ከሎ እቲ ስርሑ ብመንፅር ሓደ ውልቀላን ርዩ ንኩለን ክውክለን ክኽእል ኣሎ ሓደ ቀዳማይ ነገር ብዛዕባ እቲ ፈጢሩለን ዘሎ ገዛ ምችውነት ይፈጥረለን ኣሎ ዶ ሓደ ዚ ቀዳማይ ቀዳምነት ክህቦ ኣለዎ ኪነቱ ንሱ መግቢ ጥራይ ክህበን ደይኮነ ኣበይ ናይ ግዜ ብብዝሒ መግቢ ክወስድ ኣለዎን ሪከርድ ክሕዝ ኣሎ ሰነዳት ነፍሲ ወከፍ ላም ናታ መለለይ ቁፅር ክህሉ ኣለዎ ሓደ ማለት እዩ ብነፍሲ ወከፍ መለለይ

መነፅርካ ድተሓሰነታት ኣሎ ልክዕ ከምስ ተምሃርያ ክላስ ማርክ እናመላእካ ትኸይድ ከምኡ ማለት እዩ መግቢ ክንዲምንታይ ሂብዋሉ ኣበይ ናይ ብፅሒ ናይ ወርሒ ኣደላ ንጥንሲ ትቐርብ ድያ ደላ ጌና ኣይጠነሰት እንድያ ደላ ኣበይ ናይ ዓውደ ሳይክል ኣኸ ደላ እዚ እውን ሰነዳት ክሕዝ ኣሎ ስለዚ ሰነዳት ክህብ ከሎ ከምዚኦም ዓይነት ሰነዳት ክሕዝ ከሎ ብዛዕባ ጥዕና እንታይ ዓይነት ቫክሲኔሽን ወይ ድማ ናይ ክታበት ክህብ ኣለዎ ክንዲምንታይ መግቢ ክህባ ክኽእል ኣለዎ እቲ ዝህባ ዘሎ መግቢ ኸ ዝያደ ኣበየናይ ዝዓለመ እዩ ኣብ ዕቤት ናይ ጉብዝና ድዩ ዋላስ ኣብ ንፀባ ዝዓለመ እንተዳ ብዛዕባ እዚኦም ሰነዳት ይሕዝ እንተ ደኣ ሃልዩ ዋላ ኢቨን ከመይ ገይሩ ክማኔጅ ክገብር ኣለዎ ከመይ ገይሩ ከመሓድር ኣለዎ ወይ ኣበየናይ ሃጓፋት ይፈጥር ኣሎ ንኸለልዮ ኣይሽግሮን እዩ ኣበየናይ ደረጃ ዋላ ናይ ፀባ ብቕዓት እያ ደላ ውሑድ ፀባ ድያ ክትህበሉ ግዜያት ድያ ደላ ዋላ እቲ ናይ መወዳእታ ዓቕማ ክትህበሉ ትኽእል ግዜያት ስለዚ ብዛዕባ እዚኦም ብውሽጢ ኣትዩ እንተ ደኣ ሰነዳት ክሕዞም ተጀሚሩ ዝያዳ እቲ ተፈጢሩ ደሎ ሃጓፋት ነቲ ተደልዩ ደሎ ደረጃ ንምብፃሕ ሲ ኣሸጋሪ ይኸውን እዩ ሕጂ ኣነ ብዝገበርኳ መፅናዕቲ ዝያዳ ኣብ ክልተ ቦታ ከም ኣብነት ወሲደ እንዳ ፅኒዐየን ነረ ሕጂ ኣብዘን ክልተ ቦታ ከፅንዕ ከለኹ እቲ ናይ ፀባ ብቕዓተን ጎዲሉ ይፀኒሐኒንዓይ ሕጂ እቲ ጠንቂ እንታይ ነይሩ ሕጂ ተን ቦታ ከም ዋላ ኸብ ኣብነት ተወሰድኩም ኣብ ዝተፈላለየ ቦታታት ኣሎ ዝተኻየደ መፅናዕቲ ዋላ ኢቨን ኣቐዲምካ ዝተገበሩ መፅናዕቲ ክትርኢ ከለኻ ብመጠኑ ውሑድ ከም ዘሎ ይረአ እዩ ሕጂ መፅናዕቲ ክካየድ ከለኹ ኣብዘን ዝገበርኮን ናይ መፅናዕትታት ውሑድ ድበለ ነይሩ ካብቲ ንሰን ክትበፅሖኦ ድኽእላ ደረጃን ብቕዓትን ድበልኮን ኣዝየን ጎዲለን እየን ፀኒሐናኒ ሕጂ እቲ ጠንቂ ምናልባት እቲ ደሎ ናይ ኩነታት ኣየር ዶ ይኸውን ኢሎሞ ግን ኣይኮነን ነይሩ ምክንያቱ ኣብ ነብሲ ወከፍ ቦታን ኣብ ነብሲ ወከፍ ዓይነት ናይ ክላይመት እንከለዉ እቲ ብቕዓትን ክሳብ 30-24 ሊትሮ ንመዓልቲ ካብ ሓንቲ ላ ክበፅሓሉ ድኽእላ ካልኦት ሓረስቶት እዚስ ዳርጋ ኣርኦምን እዮም ስለዚ ትጠንቂ እንታይ ነይሩ ኢሎም ስረኣኹ ግን ተቐዳማይ ንቕሓት እዩ ትሕት ድበለ ንቕሓት ነይርዎም ዋላ ኢቨን እቲ ድመፆም ድነበረ ኣብ ገሊእ ግዜ ሓበሬታታት ንኽርድእዎ ቁርብ ድንግርግር ድበለ ነይሩ ዝያዳ ከዓ ናብተን ዓውዲ ሕጂ መብዛሕትኦም ከዓ ዳርጋ ዝበዝሐ ከማ ኣነ ድረኣኹዎም ካብቶም ሓረስቶት መብዛሕትኦም ነዘን ናይ ከብቲ ድበሃላ ለሞት መልዑ ብቕዓት እንከለውን ብተሞክሮ ብትምህርቲ ደይኮነ ብተሞክሮ እዮም ዝያዳ ከመሓድርዎ ፀኒሖም ስለዚ ተሞክሮ ኣቦትኡ ከም ዘለዎ ዝያዳ ከዓ ንቕሓት ክውሰኸ ከም ዘለዎ ከዓ ዳርጋ ካብቲ ዝረኸብኮ መፅናዕታዊታት እዩ

ስመይ መሓር ገብረየስ ገብረ ገርግስ ይበሃል። ኣብ ኮሌጅ ማይ ነፍሒ ኮሌጅ ኦፍ ኢንጂነሪንግ ቴክኖሎጂ ከም ሌክቸረር ኤን ዲፓርትመንት ሄድ ኮይነ ይሰርሕ ኣለኹ። እዚ ናተይ ኣርእስቲ ምናልባት ምስ መዓር ድተሓዝዩ ኣነ ብናይ ኢንቫይሮንመንት ሓለዋ ከባቢ የወዲ እየ። እዚ ሒዘዮ ዝመፃኹ ኣርእስቲ ከዓ ናይ መዓር ኮይኑ ትሕዝቶ መዓር እዩ። ምክንያቱ መዓር ኣዝዩ ኣገዳሲ ከም መግቢ ክትጥቀመሉ ትኽእል፣ ንሜዲስናል ማለት ንፈውሱ እውን ክትጥቀመሉ ትኽእል። ኣዝዩ ኣብ ዓለም ሙሉእ ተመራፅን ኣድላይን ኣገዳስን ክነሱ ትሕዝትኡ ግን ክፍለጥ ክኽእል ኣለዎ። ምክንያቱ ኣብ መዓር ብፍላይ ኣዝዩ ንህፃናት ብፍላይ ክሃስድ ዝኽእል መርዛም ነገራት ኣለዎ። ስለዚ ኣብዚ መዓር እዚ ኩሉ ዓብይ ንኡስ ኣሰር ዝበሃል ናይቲ መዓር ዛቲ ማክሮ ገለ ንብሎም እዞም ኮንተንት ትሕዝቶ እዚኣቶም ስለ ዘለዎ መዓር መዓር ጥራይ ምባል ዘይኮነ ኣብ ኤርትራ ኸ እንታይ ዓይነት ማዕድናት እዩ ሒዙ ዘሎ እዚ መዓር እዚ ብግቡእ ክንፈልጦ ክንሪኦ ኣለና። ቅድሚ ሕጂ ከዓ ከምኡ ዓይነት መፅናዕቲ ኣይተገበረን። ብዓብዩ ድማ እቲ መዓር ትሕዝቶ ናይ መዓር ምስ ናይ ከባቢ ዝተሓዝ እዩ። እቲ ከባቢ ዝተበከለ እንድሕር ዳኣ ኮይኑ ትሕዝቶ ናይቲ መዓር ከዓ ከምኡ ምስኡ ኣዝዩ ዝተበከለ ነገራት ኣዝዮም ኣሲድ ደለዎም ነገራት ሒዝልካ ዝፀንሕ። ስለዚ ንሰብ ኣብ ክንዲ ዝጠቅም ክጎድኦ እውን ይኽእል እዩ። ስለዚ ንሓለዋ ኢንቫይሮንመንት ክንገብር ወይ ድማ ካብ ናይ ስታንዳርድ ዝኾነ ክንፈጥር እንድሕር ኮይና ትሕዝቶ ናይ መዓርና ክንፈልጥ ኣለና። ስለዚ ተቐዳመይቲ ዝገበርክዎ ኣነ ንመዓር ከም ሓንታይ ከም ሳምፕል ወሲደ ማለት እዩ ካብ ክልተ ዞባታት ናይ ኤርትራ ኣብ ናቱ መመርመር ኣለዎ ክትሕዝትኡ እንታይ ይመስል ብግቡእ ክሪኦ ክኢለ ካብቲ ዝረኸብክዎ ድማ ፖታሽዮም እቲ ዝዓበየ ትሕዝቶ ወይ ቲ መዓድን ማለት እዩ ዝዓበየ ትሕዝቶ ናይቲ መዓር ኮይኑ ብሓፈሻ ኣብ ኤርትራ

እቲ ኣዝዮም መርዛማት ንብሎም ክፋላት ኣዝዩ ዝዋሓደ ኮይኑ ይፀኒሕኒ። እዚ እንታይ እዩ ጠቕሙ ሕጂ ደረዳኣና ሓደ ህፃን ዋላ እዚ ህፃን ኣዝዩ ሃሳ ኢና ንብሎ ዋላ ህፃን ብፍላይ ኣብ ማይ ውዒ ዝረኸብክዎ እዩ ትቑሩ ተኣሲድ ኣለዎ ንብሎ ዘለና ትሕማቕ ነገር ኣለዎ ንብሎ ዘለና ንሱ እውን እንተኾነ ሓደ ሰብሲ ንእሽተይ ህፃን ማለት እዩ ካብ ሓደ ካብ ዋን ሓደ ነጥቢ 56 ወይ ሓደ ነጥቢ 5 ኪሎግራም ኣብ መዓልቲ ክበልዕ ይኽእል ፀገም ዘይብሉ እዚ ኣብ ካልኦት ሃገራት እቲ ዘለዎ ኣበርክቶ ከም ጠቕሚ ማለት ከም ማእዛዊ ትሕዝቶ ክልዕል ይኽእል ይኸውን እዩ። ኣብዚ ኣሲዲቲ ግን ብጣዕሚ ኣብ ካልእ ቦታ ይኸፍእ። ኣባና ግን ብዝሓሸ መልክዑ ዝኾነ ሰብ ክጥቀመሉ ይኽእል እዩ። እዚ ከዓ እንታይ ደረዳኣና ውሑስ ከባቢ ከም ዘለና ካብኡ ናብኡ ኣብቶም ኣዛዊ ትሕዝትኡ ግን ትሕድ በለ እዩ ምስናይ ካልእ ክነዋዳድሮን ከለና። እዚ እንታይ እዩ ደረዳኣና መዓር ወይ ንህቢ ኣብ ዝኾነ ቦታ ክድርበ ከም ዘይክእል ንዕኡ ምስኡ ዝኾኑ ኣቁፅልቲ ኣሕምልቲ ኩሎም ዓይነታት ማለት እዮቶም ንዑ ዝጠቕሙ ነገራት ከዓ ክህልዉ ከም ዘለዎም እዩ ዘረዳእና። እዚ ካብኡ እየ ረኺበ ብዓብዩ ካብቲ ፅቡቅ ሪዛልት ረኺበሉ ውፅኢት ረኺበሉ ዝብሎ ግን እዚ ዝብለካ ዘለኹ መርዛምነት ዘይብሉ ምዃኑ ዝሓሸ ምዃኑ ዝዓበየ ውፅኢት ዝረኸብክዎ ኢለ ዝሓስቡ እዩ። ስለዚ ብዙሓት ሓረስቶት ነዚ ንህቢ ብጉቡእ ኣብ ጉቡእ ቦታ ኣቐሚጦም ኩሉ ምክንያቱ ብፍላይ ዝኸበሳ ክፋል ናይ ኤርትራ ንንህቢ ዝኸውን ቦታ እዩ። ግን ሕዛእቲ ጌርካ ንዑኡ ዝመስል ኣቁፅልትን ኣሕምልትን ፍላወርን ዘለዎ ጌርካ ማለት እዩ ዝያዳ ማይ ዘለዎ ኩሉ ዝረኸበ ዘማልአ ክትገብረሉ ዝያዳ እቲ ትሕዝትኡ ከም ዝዓቢ ክኸውን ይኽእል እዩ። ስለዚ ነዚ ኣየ ንዝኾነ ሓረስታይ ክመክር ኣነ።

ስመይ ክብሪ ሃይለ ካብ ኮሌጅ ንግድን ማሕበራዊ ስንፍልጠትን መፅ ኣርእስታ ነዚ ኣከባባዊ ኩነታት ኣየር ብሓደ ናይ ቴክኖሎጂ ጌርካ ተቋፃፂርካስ ነቲ ተደልዩ ዘሎ ፍርያት ናብቲ ተደልዩ ዘሎ ቦታ ብዘይ ሓደ ብልሽት ምብፃሕ ማለት እዩ። ስለዚ ክትብገስን ከለካ ኣብ ኤርትራ ብዘጋጥም ዘሎ ብዙሕ ፍርያት ወላዳ እምበር ፍርያት ነብዝሕ ብዙሕ ከዓ ብመጠኑ ከዓ እቶም ክባላሸው ዝኽእሉ ፍርያታት ከዓ ኣብቲ ቦታኦም ከይበፅሑፍቲ ማርኬት ፕላይስ ከይበፅሑም ከለዉ ከዓ ይባላሸው እዮም። ነዚ ኣማእኪላ ማለት እዩ ከመይ ገይራ ነቲ ተደልዩ ዘሎ ፍርያት ኣፅኒሓ ኣብቲ ናይ ስቶሬጅ ንንውሕ ዝበለ እዋን ተቋፃፂራስ ዝኾነ ሓገዝ ናይ ሰብ ከይገበረት ሓደ ማሽን ናዕዳሊና ሕጂ ትሕዝቶታ ናይ ማሽን ሃርድዌር ፓርት ኣለዋ ሶፍትዌር ፓርት ኣለዋ። ስለዚ ንሕና ሞር ኣብቲ ናይ ሶፍትዌር ፓርት ክቋፃፀር ዝኽእል ዓቕሚ ጌርና ኢና ዲዛይን ጌርና የ ዘለና። ምክንያቱ ካብ ግዜ ናብ ግዜ እቲ ናይ ፍርያት ናይቲ ንሕና ዝሓዝናየ ናብዚ መፅናዕታዊ ፅሑ ብዛዕባ ባናናን ኮሚደረን እናሒዝና ምክንያቱ እሰን ብቐሊሉ ክባላሸዋ ዝኽእላ ብኩነታት ኣየር ተጠልየን ስለ ዝኾነ ስለዚ ንዕአንቲ ከመይ ጌርካ እቲ ናቱ ናምበሪን ስኢሉ ዝውስኽ ዘሎ ነቲ ክተጉድሎ ትኽእል ተጉድል ዲዛይን ዝኾነ ሲስተም እያ ዘላ። ስለዚ እዛ ሲስተም ተፈቲና ከዓ ክሳብ እቲ 35% በፂሑ ዝነበረ ናይ ሓደ ፍርያት ብፍላይ ናይ ባናና ሎስት ዝነበረ ጥፍኣት ዝነበረ ናብ ክብ ክተብሎ እያ ክኢላ ናብ 12% በቲ ዝገበረቶ ማለት እዩ። ስለዚ እቲ ሽግር ስቴጃት ኣለዎ ማለት ባናና ፍሪ ምስ በለሲ ኣብ ክትመፅእ ንከላ ወላ ኣብቲ ክትበስል ንከላ ወላ ከዓ ክዝርግሐ ንከላ ፀገማት ኣለዎ። እዚ ከዓ እቲ ሰብ ትራዲሽናል ወይ ስለዝኸይድ ዘሎ እዩ ናይ ኩነታት ኣየር ኣብ ግምት ኣየትዎን እዩ። ኩነታት ኣየር ግን እቲ ቀንዲ ማለት እዩ ነቲ ናይ ዕዳጋ ወላ ክቕይረልና ክእል እዩ ማለት እዩ። ምክንያቱ ሓንቲ ዝተባላሸወት ፍርያት ከምቲ ዝለምስቲ ኳሊቲ ዘለዎ ፕሮዳክት ኣይኮንካን ክሸጥ ኣብቲ ዕዳጋ። ምክንያቱ ፍላክቹዌሽን ናይ ዕዳጋ እውን እዚ ምዝንባዕ ናይ ዕዳጋ እውን የጋጥም ኣሎ ማለት እዩ። ስለዚ ነዚ ኣመት ጌይራያ እዛ ንሓስባ ዘለና እቲ ኢንቫይሮንመንት ናትና ኮንትሮል ክንገብሮ ንድሕር ክኢልና እቲ ተደልዩ ዘሎ ፍርያት ንንውሕ ዝበለ እዋን ስቶር ኮይኑ ክፀንሐልና ይኽእል እዩ። ስቶር ንድሕር ኮይኑ ከዓ ኣብ ዝደለናይ ዕዳጋ ከዓ ኬድና ክንሸጦ ንኽእል ኢና ማለት እዩ። ሕጂ ነቲ ፉድ ሰኪሪቲ ንባዕሉ ኣብ ሃገር ዘሎ ክረጋግኦ ይኽእል እዩ። ምክንያቱ ከም ንሪኦ ዝኾነ ስቶሬጅ ኤርያ ወይ ከዓ ትራንስፖርቴሽን ሽግር ስለ ዘለዎም በታ ዘላ ዕዳጋ ብሓንሳብ ወላቲ ፕሮዳክት ወላቲ ፍርያት ድሕር መፅ ብሓንሳብ መፅእ ብዝሓሰረ ዋጋ ይኸውን ሸሓ ኣብ ክንረኽቦ ዘይንኽእል ዕዳጋ ከዓ ክንረኽቦ ዘይንኽእል ፍርያት ከዓ ይጋጥመና ሽዑ

0: ዓይነት ናህር ናይ ዋጋታት ከዓ የጋጥም ኣሎ። ስለዚ ነዚ ሚኒማይዝ ንምግባር ማለት እዩ እዛ ሓሲብናዮ ዘለና ንምግዳል ከምዚ ዓይነት ማሽን ክንተኣታቶ ፈቲና ማለት እዩ። እታ ማሽን ድሕርኢናያ ሓደ ወላ በቲ መጠን ፓወር እቲ ሃልክ ኤሌክትሪክ ንድሕር ኢልና ክሳብ 5 ቮልት ጥራያ ክተብለልና ብዙሕ ሃልክ ኤሌክትሪክ የለን ወላ ብሳወር ብሶላር ብሓደ ባትሪ ክትስእ ፐርፌክትሊ ክትሰርሕ ዝትኽእል እያ ማለት እዩ። እንዳ ኣብቲ ዋጋታት ንድሕርኢና ከዓ ክሳብ $100 ክትበፅሐልና ትኽእል እያ። $100 ሚነስ 6500 ምስቲ ዝኸስርዎ ዘለዉ ኣዋዳዲርካስ ናይ ዝተማኒን ምድርን ፍልል ኣለዎ ማለት እዩ። ሕጂ መጀመርታ እንታይ እያ ትገብር? ኣከባባዊ ዝኾነ ቴምፕሬቸር ሂሚዲቲ ትዕቅናልና ዓቂና ሽዑኡ ነቲ ቀንዲ ተቋፃፀረ ኣካል ኤስፒ 32 ኢና ተጠቂምና። ምክንያቱ ሕሱር እዩ ወላኻ ነዚ ንብሎ ዘለና ቴክኖሎጂ ከዓ ሓጋዚ ስለ ዝኾነ ንዑ ትሕልፈሉ ዘንሱ እንታይ ቅድሚኡ ዲፋይንድ ዝኾነ ኣብ ኮድናትና ማለት እቲ ፐርፌክት ወይ ከዓ ኣይዳል ዝኾነ እቲ ምቹእ ባይታ ናይ ሓንቲ ባናና ክትኮን ትኽእል እያ፣ ኮሚደሮ ክትኮን ትኽእል እያ፣ ዝኾነ ዝባላሸው ነገራት ናታ ንነዊሕ እዋን ተዓቂባ ክትፀንሐሉ ትኽእል ቴምፕሬቸር ወይ ከዓ እዚ ሂሚዲቲ ናታ ዝተፀንዐ መፅናዕታዊ ፅሑፍ ማለት እዩ። ብኡ ጌርና ዲፋይን ብኡ ጌርና ኢና ሰሪሕናዮ። ስለዚ ንነዊሕ ዝበለ ክሳብ 5 ሰሙን ክትፀንሕ ትኽእል እያ ማለት እዩ። ከምዚ ዘለዎ ከይጎደለት ክትፀንሐሉ ትኽእል ባይታ ስለ ዝኾነ ስለዚ እንድሕር እዚ ኣንቢብክዮ ዘለኺ ኩነታት ኣየር ወይ ከዓ ሂሚዲቲ ምስቲ ናይቲ ተዋሂብዋ ዘሎ ነታ ዲቫይስ ሓደ እንድሕር ኮይኑ እንድሕር ልዕሊ ዩ ኮይኑ ፋን ቀልጢፋ ክትውልዕ ኣለዋ ማለት እዩ። ሰብ ከይሓገዛ ፋን ትውልዕ እታ ዲቫይስ ማለት እዩ። እንድሕር እቲ ደልያቶ ዘላ ኮንዲሽን ክሳዕ ዝረጋጋእ ምስ ተረጋግአ ከዓ እቲ ፋን ባዕላ ተጥፍኦ ማለት እዩ። ከምኡ ጌራ ኣከባባዊ ዝኾነ መጠን ናይ ሙቐትን ናይ ቀልን ትቆፃፀር ማለት እዩ።
1: ስመይ ማክዳዮና ስበሃል። ኣነ ሕጂ ዝሰርሓ ዘሎ ከዓ ኣብ መምህር ኣብ ኣተክሌዛ ዝወዳእ ኩሉ ዓውደ ከዓ ምሕደራን ህዝብን ዋኒ ኢለ ካብ ኮሌጅ ዓደቀ ፀባ ክንብል ከለና ከምዚ ንፈልጦ እታ ፀባ ንሰት እያ ጥራያ ንሓስብ ንሕና ወይ ርጎ ወይ ከዓ ጠስሚ ኢካ ትብል ፀባ ክትብል ከለካ ግን ልዕሊ ነገር ኣሎ። ሪኮታ ዝበሃል ነገር ኣሎ። ሕጂ ኣብ ምስከና ዝራኣነየ ሪኮታ ቺዝስ ምዘርየላ ገለ ዝበሃል እዚ ክትሪኦ ከለካ ፒሳ ክንበልዕ ጥራይ ኮልና ኢና ንርኢ። ኣብኡ ጥራይ ኮን ትሕፀርቲ ዋላ መዓልታዊ ህወትካ ንተበሊዕካዮ እውን ኣገዳስነቱ ኣብ ጥዕናኻስ ላዕሊ ምዃኑካ ይርገአና ማለት እዩ። ብተወሳኺምውን ነቲ ጥዕና ናይትዮም ህፃውንቲ ከም ንፈልጦ ወላ ድኾነ ሓደጋ ተጋጢምካ ፀባስተ ክፅገነልካ ኣካላትካ ገለ ቅድሚኡ ግን ኣይቀዲምካ ንድሕር ፀባን ውፅኢት ፀባ ንድሕር ክሰት ጅምር ነርካስ እቲ ውፅኢቱ ትፍሉጥ እዩ ወላ ንድኾነ ማህሰይቲ ጋጢምካ ንጥዕናዊ ፀገማትናትካ ካስ ቀልጢፉ ተማምለልካ ኽእል እዩ ማለት እዩ። ፀባ ማለት ኩሉ ነገር ንስተ ፀባ እዩ ንኣካላትና ኢቨን ከይተረፈስ ንመልክዕና ኹማ ንተቐይረ እዩ ፀባን ውፅኢት ፀባን ድሰት ሰብ ድህለኽ ሰብ ድሕር ኮይኑ ወላ ኣብቲ ወዚኢኻ ትርዮ ፍሉይ ነገር ትርእየሉ ማለት እዩ። ነዚኢታት ንድሕር ከነመሓይሽ ኮይናኻ እቲ መስርሕ ናይ ፀባን ውፅኢት ፀባን ክመሓየሽ ክፍል ኣለዎ። ቀረብ ናብቲ ህዝብኻ ብዝበዝሐ ብዝሓየለ መጠን ክቐረብ ኣሎ። ኣብቲ ዝበዝሐ መጠን ኣብነት ሓደ ሰብ ኣብ ገዛስ ተገደደስ ኣብ ሶሙሲ እታ ስድራ ቤት ፀባስ ኩሉ ሰብ ክሰል ትኽእል ኣሎ። ኣብ ሶሙ እንተዋሓደ እዩ ምስ ዘለና ሕፅረታት ገለ ብዙሕ ነገር ትርኢኻ ኣብ ወርሒ ኣብ ገለ ምስተሰዓረ ጥራይ ተብል ኢኻ ገለ። ስለዚ ነዚኢታት ክነብል እንተኮይና ከዓ እቲ ፀባን ውፅኢት ፀባን ከዓ ዓብየ እንዳዓብየ ከይዳ ኣሎ ነዚ ኩሉ ጥቕምታት ከም ዘሎ ተረዲና ከዓ ኣስፊና ክስርሓ ዘለ

ሽመይ ሄርሜላ ፋኑኤል ይበሃል። ካብ ሚኒስትሪ ትምህርቲ ከም መምህር ኮይና ኣብ ዞባ ባረንቱ ኣብ ቤት ትምህርቲ ብሻ ማእከላይን ካልኣይን ደረጃ እዩ። እሺ፣ መጀመርያ ናቲ ዝሰራሕናዮ ፕሮጀክት ወይ ድማ እቲ ዝሰራሕናዮ ስራሕ እንታይ እዩ ነይሩ? ምድላውን ምፅናዕን ባህርያዊ ፕላስቲክ ካብ ቅራፍ በለስ ነይሩ። እዚ ንሰለስተ በበይኖም ፀገማት ንክፈትሕ ተሰሪሑ ተቐዳማይ ፀገም ኮይኑ ዝረኸብናዮ ዓለም ለኻዊ ብዙሕ ጓሓፋት ፕላስቲካዊ ጓሓፋት ፕላስቲክ ኣብ ማይን መሬትን ኣይሓቀን ነዚ ጉለታት እዚ ንምእራም ነራ ተኻልአይቲ ፀገም ቅራፍ በለስ ኣዝዩ ብዙሕ ቅራፍ በለስ እዩ ኣብ ኤርትራ ዝፈሪ። ስለዚ እዚኦም ከዓ ኣብ ጎደናታት ፋሕ እንዳበሉ ኣብ ግዜ ክረምቲ ብዙሕ ጓሓፋት ከምፁ ፀኒሖም ነዚ ንምውጋድ ነራ ሳሰይተ

0: መንግስቲ ኤርትራ ነቲ ምዝርጋሕ ምድላው ከምኡ ድማ ምጥቃም ናይ ዝተፈላለዩ ፕላስቲካት ኬሚካላዊ ፕላስቲካት ደው ናይ ምባል ኣዋጅ ኣውጁ ነይሩ። ነዞም ኩሎም ፀገማት ንምፍታሕ እዩ እሱ ባዮፕላስቲክ ወይ ድማ ባህርያዊ ፕላስቲክ ተዳልዩ ማለት እዩ። መወዳእታት ኣቕኒ ዕላማ ናይቲ ስራሕ ሓደ ዝረአ ወይ ድማ ዝጭበጥ ባህርያዊ ፕላስቲክ ካብ ቅራፍ በለስ ምህናፅ እዩ ነይሩ። ብዝተፈላለየ ዓቐም ብምብዛሕን ብምጉዳልን ዓቂነየ ነርና እቲ ዝበለፅ ፕላስቲክ ወይ ድማ እቲ ንነዊሕ ክትፀንሕ ዝኽእል ፕላስቲካ እቲ ብ20% ናይ ቅራፍ በለስ ኣእቲኻ ዝሰራሕካዮ ፕላስቲክ ኮይኑ ተረኺቡ ማለት እዩ። ሓቂሓሽ ምስቲ ዝነበረ ኬሚካላዊ ፕላስቲክ ብዙሕ ፍልለይ ኣለዎ። እቶም ዝነበሩ ፕላስቲካት ንዝኾነ ነገራት ኢና ክንጥቀመሎም ፀኒሕና። እዚ ግን ዝተወሰነ እዩ ወይ ድማ ንነዊሒ እዋን ኣብ ሩም ቴምፕሬቸር ወይ ድማ ኣብ ገዛውቲ ክትፀንሕ ስለ ደግል ኣብ ገለ ነገራት ውሱን ኣገልግሎት ይህልዎ ማለት እዩ። እቲ ናቲ ጥቕሙ ዝያዳ ስለ ዝኾነ ግን ነቶም ዝነበሩ ሃሰይቲ ፕላስቲካት በዞም ጠቐምቲ ፕላስቲካት ክንትክኦ ንምባል እቲ ስራሕ ተሰርሐ ማለት እዩ። በለስ ኤርትራ ካብተን ሓንቲ ሃገራት ኣብ ዓለም ደለዋ በለስ ተፈርያ ኤርትራ 18,250 ሄክታር ናይ በለስ መሬታት ኣለዋ ተፍረየሉ ማለት እዩ። ሕርሻ ባይት ኣለዋ ኤንዲ ካብዚ ከዓ 457,000 ቶን ኣብ ዓመት ናይ በለስ ኣለዋ ማለት እዩ። ስለዚ እዚ ክንብል ከለና ኤርትራስ ኣብ ዓመት 457,000 ቶን ዝጓሓፍ ቅራፍ በለስ ኣለዋ ማለት እዩ። ስለዚ ነቲ ጓሓፍ ከም ተጓሒፉ ዝነበረ ቅራፍ በለሲ ናብ ሓደ ኣዝዩ ጠቃሚ ንከባቢና ካብ ዝተፈላለዩ ብከላ ዘድሕን ፕላስቲክ ንምስራሕ ተባሂሉ እዩ እሱ ተሰርሐ ማለት እዩ። ኣፍታ ብእንግሊሽ ሓንቲ ፅሕፍቲ ነራ ወይ ሓንቲ ቃል ነራ ዌስት ኢዝ ኖት ኤ ዌስት ኣንለስ ኢትስ ሚስፕሌስ ዳብል እዚያ እንታያ ትገልፅ ጓሓፍ ጓሓፍ ኣይኮነን እንታይ ደኣ ኣብዘይ ቦትኡ ዝተቐመጠ ንብረት እዩ ነይሩ። ስለዚ እቲ ኣብዘይ ቦትኡ ዝነበረ ቅራፍ በለስ ወይ ድማ ከባቢ ደባላሹ ድነበረስ ናብ ሓደ ከባቢ ዘየባላሹ ኣዝዩ ጠቃሚ ፕላስቲክ ተቐይሩ ማለት እዩ። እዛ ስራሕ እዚኣ እንታ ዓብያን እንተማዕቢላን ነዚ ኣብ ዓለም ደሎ ኣብ ናትና ሃገር ብዝወሓደ ጀሚርካ ናብዚ ዓብያ ስለ ትኽእል ኣብ ኤርትራ ደሎ ፀገማትን ከምኡ ድማ ብኡንብ ንዝለዓለ ደረጃታት እንዳጉደልናዮ ኣብ ዓለም ደሎ ፕላስቲካዊ ጓሓፋት እንዳጉደልናዮ ንምኻድ ተሰሪሑ ማለት እዩ።
1: ዝኸበርኩም ተኸታተልትና ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ኣብ ኣዳራሽ ቁፅሪ 3 ዝነበረ መፅናዕፃዊ ፅሑፋት እንታይ እዩ ዝመስል ኢኹም ክትከታተሉ ፀኒሕኹም። ንምክትታልኩም ኣዝና ንመስግን። ሰላም።

0: ሽመይ ከዲጀ እስማዒል ኣደም ይበሃል ዞባ ጋሽባርካ ብሄረናራ ወኪለ ድመፃኹ ኣብዚ ፌስቲቫል ብናይ መርዓውን መርዓትን ሒዝና መራባሸርበ ትበሃል መግብሎ ንዑ ክንሰርሕ ድማፃና ኢና ማለት እቲ ሸርበ ልሙድ መግቢ እዩ ልሙድ መግቢ ብቡልቱክ ተጣሒኑ ዝፅብቆ እንዲ ከምኡ ኢና ንገብሮ ኣብቲ ግዜ መርዓ ግን ፍሉይ ንመርዓውቲ ጥራሕ ኢልና ኢና ንሰርሖ ለይቲ ሰዓት 5:4 ተስኢና ቅድሚቲ ቁርሲ ናይቲ መርዓ ዝዳሎ ቅድሚኡ እትዮም ደቂ ዓዲ ኣዋሊድ መርዓውቲ ንኣሽቱ ነሶም እንዳጣሓኑ እቲ ስብቆ እቲ ሸርበ ሰሪሖም ነቲዮም መርዓውቲ ይቕርበሎም ማለት እዩ ቅድሚቲ ስድራ ዝቕርብሎም ቁርሲ ናይቲዮም ሸርበ እዮም ዝቕረብ ማለት እዩ እዎ ምክንያት እቲ ሸርበ ልሙድ እንዲ ግን እቲ ቡልቱክ ቪታሚን ፕሮቲን ኣለዎ ሓይሊ ሂበካ እዩ ሕጂ ነቲ ክልተ ሰሙን እትዮም መርዓውትን መርዓትን ብከምኡ ነቲ ሓይሊ ንምርካብ ኢሎም ዝቕርብሉ መግቢ ቡልቱክ ይጣሓን ብጥረንዲ ድመፅእ ተጣሒኑ ሓርጭ ይኸውን ጥሒንካ ምስ ኣምፃኻ ካትያ ካፍቶም ኣብ ክሽነ ዘለካ ፅቡቆያ ትሰርሕ ኣፍሊሓ ተቕርበሎም ኣቕሪባ ነቲያ ጋን ድበሃል ኣሎ መግቢ መዳለዊት ንዓ መሊኣ ከዓ ጠስሚ ሽኮር ገይራ ከዓ ተቕርበሎም ማለት እዩ ንለጋ ሃካጋ ሄን ኣይጉ ነስኛ ይወሊ ኣረ እዚኣ ንሕና ኣብ ግዜ መርዓት ምራባ ሸርቤት ቶራ ኢና ንብል ምራባ ሸርቤት ቶራ ክንብል ከለና ቅድም እቲ ቡልቱግ ዝጣሓን ቡልቱግ ጥሒና እቲ ሓርጭ ስብቆ ኢና ንገብራ ሸርቤ ማለት እዩ ሕጂ ከምኣ ጌርና ናብቲ ክሽነላ እቲ ሸርቤ ነፍልሓሉ ኣብኡ ኮይና ከዓ እቲ ሸርቤ ኣፍሊሕና ንዳልወሎም ማለት እዩ ምራባ ሸርቤ ቶራ ምራባ ሸርቤ ተውራ
1: ነገር
0: ዳስያ እንዳ መርዓውቲ ስብቆ ንሰርሓሉ ዳስያ ማለት እዩ እዚኣ ተጣሒኑ ምስ ተወድአ ኣብዚኣ ትርእዋ ዘለኹም ዕሙቕ ኢላ ከም ዘንቢል ኣብ ኣይና ንገብራታ ሓርጭ እዚኣ ኪልኮት ትበሃል ኪልኮት ምስ ተባሃለ ኣብኣ እቲያ ሓርጭ ኣኪብና ናብቲያ ዝፈለሐት ማይ ናይ ሸርበ ኣብ ኣይና ከይድና ሸርበ ንብለል እዚኣ ሕጂ ወዲኣቶ ያ ጥሒና ወዲኣ ሕጂ ኣብዚኣ ኪልኮት እዚ መጥሓን ሂላ ኢና ንብል በርቱ ሂላ ንብል

ኣብኡ ጥሒና ወዲኣላ እዚኣ ከዓ ሱፋል ተባሂላ ብቅድሚ ተኣቱ ንዓ ምስ ጣሓናኻ ኣብዚኣ ኪልኮት ንግምጥላ ማለት እዩ እዋ ኪልኮት ከዓ ነቲ ሓርጭ ትሕዘልና እያ ማለት እ ብላኻ እያ ትስራሕ እዚ ሕጂ ጥሒነን ወዲአን ኣለዋ ነዚያ ሒዘን ከዓ ኣብቲ ዝሰርሓሉ ሸርበ ኣብ ዓይና ክንበፅሕ ማለት እቲያ ቦታ ከነወል ኣላ ከነወል እዎ ክሽነ ማለት እዩ ነዚያ ሒዝና

እዚኣ ሕጂ ካብቲያ መራባ ሸርቤቶራ ጥሕና እቲ ብልቱግ ጥሕና ምስ መፀና ዝሕርጅ እዩ ሒዝና መፂና ኣብዚኣ ክሽነ ኮይና ከዓ ሸርቤ ንገብራ ማለት እዩ። እዚኣ ማይ ኣፍሊሕና ሸርቤ ኢና ንሰርሕ ዘለና። ነዚኣ ሰሪሕና ምስ ኣብሰልናያ ከዓ ነቲ መርዓውቲ ንህቦም ዝዓይነት እዚአና ማለት ነቲ ሕሩጭ ሸርቤ እዮም ዝገብሩ ዘለዉ።

እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይትያ ፃሕሊ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዚኣ ከዓ መኾስያ ስጎ ንብል ንሕና ስጎ ኢና ንብል ነዚኣ ከዓ እያ መኾስና እያ ማለት እዚኣ ንክትበስል ፀኒሐያ እዮምክን ፍርቂ ሰዓት ትፀንሓላ እያ ማለት ብልቱክ ስለ ዝኾነ ፅቡቅ ገራ ክትበስል ኣለዋ ሓዊ ከዓ ከምዚኣ ገርና ኣብ ሃዊ ኣጉድና ኢና ንሰርሓሉ ከናታና ካ ይበሃላ እዚአን ኣእማን ሰለስተ ኣእማን ገርና ኢና እዚኣተን ኣብኡ ንስክትታ ከናታና ከዓ ይበሃላ እዚአን ሰለስተ ኣእማን ኣምፅና ከናታና ኢልና ከዓ ሰርሓ ማለት እዩ ኣብኡ ሰቲ ክንሰክትትና ኢና ንሰርሖቲ ሻርበ እዚ ኣብ ስልና ከዓ ድሕሪኡ ጋም ዝበሃል ኣሎ መትሓዚ ናይትያ ሻርበ ኣብኡ ካብዚኣ ናብቲ ጋን ጌርና እንዳ መርዓውቲ ነብፅሓሎም ዳሽ ጋን ከይቦ እዚኣ ወላ ሓንቲ የብሉን እዚኣ ወላ ሓንቲ የብላን ክልኮ ዲሶም እዚኣ ሕጂ ጋን እያ ትበሃል ናይታ ሻርበ መትሓዚት እያ ተርፈሄን እዚኣ ከዓ ተርፋ ትበሃል ከም ማንካ መኮስ ኢና እዚ ማንካ ኢና ጭልፋ ከምኣ ኢና ንጥቀመላ በዚ ኣገርና ከዓ ናብዚኣ ጋን ንመልኣ ማለት እዚኣ ሕጂ ሻርበ ኮይና ናብኣ ከዓ ጠስሚ ኣትዋ ሬንኩ ደጋ ንምንታይ ክልተ ሓደ ንመርዓውቲ ሓደ ከዓ ንመርዓት ጠስሚያ እዚኣ ትገብረሉ ደላ ብላዕሊ ጠስሚ ይግበረሉ ሓንቲ ናብ መርዓውቲ ክኸይድ ከሎ እቲ ሓንቲ ከዓ ናብ መርዓት እያ ትኸይድ ንከምኡ ኣብ ክልተ ንገብረሉ እታ ሽኮር ትገብረሉ ላ ኣብ ልዕሊ ጠስሚ ሽኮር ይገበረሉ ሰትይዎ ማለት እዩ ርፈበርቦእዚኣ ሕጂ ነቲ ምሕውዋስ ናይቲ ጠስሚን ናይቲ ሽኮርን ተሕወሶሉ ማለት እዩዎ እዚ ሕጂ ናብቲ መርዓውቲ እቲ ሓንቲ ካብቶም መርዓውቲ ይእርክቱ ወዲ መፂ ሒዝዋ ድኸይድ ማለት እዩ ናብኡ እቲያ ከዓ እቲያ ጓል ሒዛተተኣቱ ናብቲያ መርዓት ማለት እዩ

0: መርሓባ ከምዚ ሕጂ ዝረኣናዮ እቲ ዓርኪ መርዓዊ ናብቲ እንዳ መራባወል ንብል እቲ መርዓዊ ዘለዎ ቦታ ሒዝቦ ምስ ከደ ትሻርበ ኣብኡዩ ሰትይዎ እትዮም ምስቲ ዕሩኽቲ ኮይኖም ሴትዮም ኣለዉ ማለት እዩ። ንዕልታ ሒዛትላ ትመፅእ ሓፍቲ መርዓዊ ሳብ ስመታ ንብል ንሕና እሳ ሒዛትለን ትመፅእ ንሰን ከዓ ብሓንሳብ ኮይነን ይሴት እያ ማለት እዩ። እዚኣ ከንተወል ከንተወል ትበሃል እትያ መርዓት ኣብዚኣ ከንተወል ፀንሕ ማለት እያ ኣብኣ ሒዝዋ ይመፅእ። እዚኣ መርዓት ከዓ ን4 ወርሒ ኣብዚኣ ከንተወል እያ
1: ትሕፀን
0: ን4 ወርሒ ትሕፁነት ብሓፈሽ ን4 ወርሒ እታ መርዓት ኣይትወፅን እያ ካብ ገዛ። እቲ መርዓዊ ግን ንክልተ ሰሙን ጥራሕ ድሕፀን ንክልተ ሰሙን ምስ ይዕሩኽቱ ንሱ ኣብቲ መራባወል እዩ ድሕፀን ማለት እዩ። ድሕሪ ክልተ ሰሙን ከዓ እሱ ወፍሪ ዝኣቱ እቲያ መርዓት ግን ኣይትወፅን እያ ካብቲ መርዓ ን4 ወርሒ ኣብዚኣ ትሕፀን ከንተወል ንብል ሻርበ ሕፁኖ ጥራሕ እዩ። ኣብቲ ክልተ ሰሙን ጥራሕ እዮም እትዮም ሻርበ ዝሰትይዎ እምበር ድሕሪ ክልተ ሰሙን ድሓኒኡ ዝኾነ መግቢ ይበልዕዎ እዮም ማለት እቲ ሻርበ ከዓ ንጎ ቅድሚ ቁርሲ ንምቁራስ ዝተባሃለ እዩ እምበር ቁርሲ ይኮነን ኣንግህና ኢና ነስትዮም። እዚ ንመርዓዊ ክልተ ሰሙን ምሕፃኑ ንመርዓት ን4 ወርሒ ዝበሃል ከዓ ባህሊና እዩ። ባህልና ስለ ዝፀንሐ እቲ ባህሊ ንመርዓት ን4 ወርሒ ነቲ መርዓዊ ከዓ ንክልተ ሰሙን ምክንያቱ እቲ ወፊሩ ሰሪሑ ይኣቱ እታ መርዓት ግን ትሰርሕ ስለ ዘይብላ ኣብ 4 ወርሒ ትፀንሕ ከዛ ተሓፂና ተኸይድ ማለት እዩ። ትምልሶት ን4 ወርሓ ሒዛታ ትኸይድ ምስ ሰበይቱ ድሕሪ እቲ 14 መዓልቲ ኣጋይሽ ኣእሩኽ ኩሎም ምስ ከዱ ድሕሪኡ ምሸት እዩ ዝረኸብ እምበር ቀትሪ እኳ ኣይኣተዋኒ ንስ እውን ቀትሪ ኣይፈልጣን ኣብቲ ምሸት ግን ይረኽባ እዩ ማለት እዎ። ሕጂ እንታይ ኣሎ ካልእ ኣብዚ ከንተወል እታ መርዓት ነዚአን ክልተ ሰሙን እቲ መርዓዊ ምስ ይዕሩኽቲ እንዲደሎ እዚኣ መርዓት ከዓ ካብ እንዳዲኣ ድመፅዋ ደሳኒዋ ክልተ ኣንስቲ ኣለዋ ገና ኣንስቲ ንምንታይ እንድመፃ ዘይቲ ሎ ዝልከ ታልዮታ እየን ዝበሃላ ቴን ማሓዙት ኣይኮነን ቴን ኣንስቲ ክልተ ታልዮታ እየን ዝበሃላ ሕጂ ንሰን ዘይቲ ለኸያላ ኩላ ነብሳ ነቴን 7 መዓልቲ ቀዳሞት ኣብቲያ 7ይ መዓልቲ ከዓ ኣብ ጡሽ እየን ዝገብርኣ ሕጂ ከምዚ ክንገብርሉ ወይ ከዓ ምኽርን ማዓዳን ነቲያ ጓል ንክህብዋ ኣሳኒዮማ ይመፃ ማለት እዎ ንክህባ ኣሳኒና ይመፃ ከምኡ ስለ ዝኾነ እዚ ከዓ ናይቲያ መርዓት ሕግታት እዩ ማለት እዩ። ነዚአን ክልተ ሰሙን ከም ኣገረን የሳኒያ ነቲያ መርዓት ኣብ ጡሽ ምስ ገበርዋ ከዓ ንክልተ ሰለስተ መዓልቲ ጡሽ ኣብኤን ንገዘአን ይምለሳሰብ ድሕሪ እቲ መርዓዊ ዝሓልፍ ማለት እዩ። እታ ሓንቲ መርዓት እያ እዚኣ ዳሓመሓዛኣ እያ ምስኣ ኮይና ሓዳሽ መርዓት ኮይና እቲ ሓባብእ ዘላ እምበር እሳ መርዓት ኣይኮነትን መርዓትና እዚኣ እያ።

እሞ ኸዳ እቶም ብነፃ እንምከር ምኽርታቶም ግን ንብላሽ ነጥፎ ካብዚ እንታይ ንምሃር? ምኽሪ ህይወትካ እዩ ዘመዓራሪ። ምኽሪ ካብ ኮለል ምባል የድሕን። ምኽሪ ካብ ምስተጋገኻ ምጠዓስ የድሕን። ምኽሪ ዘይትሪኦ ዘርኢ ብሉፅ መነፀር እዩ። ምኽሪ ፍየርና እምበኣር ከምዚ ትብለና፣ ኣብ ካልእ ቦታ ንምኽርን ሓሳብን ብዙሕ ዋጋ እዩ ዘውፅእ። ክቡር እዩ። ንስኻትኩም ግን ዕድለኛታት ኢኹም። ነቶም ብነፃ ዝመኽርኹም ክሰብሎም፣ ዝግብኦም ምስጋና ኸዓ ኣመስግንዎም ትብለና ኣላ። ገንዘብኩም ገንዘብኩም፣ ነቶም ዝመኽርኹም ኣመስግንዎም ዝተባሃልኩም ሲ ከምዚ ከተመስግኑ ንፀናሕኩም ኮይኑ ተሰሚዕኒ። ገንዘብኩም ብዝኾነ ምኽሪ ረኻቢ እዩ ዝረኽቦ። እንተተጠቂምናሉ ኸዓ ዕዉታት ንኸውን። እምበኣር ከስ ንሎም ዝተዳለወ ምኽሪ ኣብ ምኽሪ ፍየርና እዚ እዩ ነይሩ። ሰማዕኩምሞ ኣብ ልብኹም ይሕደር። እዚ ወድሓንኩም። እምበኣር ከስ ፍትዋት ተኸታተልቲ መደብ ፍየርና ሎም ተዳልዩ ዝነበረ ምኽሪ ፍየርና እዚ ክትከታተልዎ ፅናሕኩም እዩ ነይሩ። ኣብ ዝመፅእ ብኻልእ ምኽሪ ክንራኸብ ኢና። ክሳብ ሽዕ ግን ቻ

ምፍዮርና ከመይ ክንከያ ተለፂሕና ኣብተዋ ተኸታተልቲ መረፍዮርና ምኽሪ እትብልና ክንከያ ተልፂሕና መፅቡቅ ምኽሪ ዶ ወሲድና ፅቡቅ ካብዚ ቅፅለ ድማ ናብሳ ተቕፅርቲ ሕሰና ይኸብለኩም ቅድሚያ ግን ሓፃር መሰጋገሪ ስለ ዘላስኒ ከም ልሙድ ካብ ዘለኹሞ ቦታ ኣይተርሐኢኹ

0: ያ ሰልችኹም ና እምበር እንተይና ንገብሮ ወደይ
1: ዋ ፅቡቕ እንዲና ንዕሊ ዘለና ፅቡቕ እንዳዓለና ሰልቺ ንትብል እንተ ሰልችካ ግን ገዝካ ከይካ ምልቃሲ ዘዋፀካ
2: እሞ ክስታይ ዘይ ንገብር
1: እንታይ
2: ከምታ ናይ ትማል ዘይ ንራስ
1: እሞ እንታይ
2: እንዳዴባጉዶ ንኽል ኣብታ ካንሸሎ እትውልና ክኽሰረቕና ሃዲምና ንወፅእ
3: እንዳዴባጉ
2: እንዳዴባጉ
3: ኣተመጃኻ ለካ ሰበል እንዳዴባጉ ኣሲራቱ ዘላኸል ብርኢኻ ኣለካ ዲኻ ኣይኮነ ዶ ኮኽ ክሰርቕሲ ወቕቲ ሓሊፍ ከመዲ ዝገብረካ ነብሪ ነብሪ ዝኾነ ኸልቢያ ኣሲራ ደላ
2: ምንታይ ደኣ ንገብርና
3: ዋ ኣታ ጥዕና ለካ ድ ምስ ፅቡቅ ንዕላ ኣለና ካብ ዝለዓልተ ደሊኻ
1: ሓንቲ ሓሳብ ኣላኒ እንታይ መፅሓፍ ደነ ንብል
3: እንታ ስኻ ኩሉ ግዜ

0: መፅሓፍ ነንብብ መፅሓፍ ነንብብ ትብል ወላ ኣብ ግዜ ዕረፍቲ መፅሓፍ ከነንብብ
1: መፅሓፍ እሞ ኮ ጠቃሚ እዩ ሓ ሓንቲ መፅሓፍ ምሽ ነንብብ ኩላና እንታይ ተረዲእና ሽዑ ካብን ንተሓታተ
0: እንታይ ትዕያ ድምዚ ምሽጥቦ ምሽ ንዕልላ ኣለና
2: በቃ እዚኦም ስቕ ኢሎም እዮም ጀካ ኣጓያይ ገለገለ ናይ ዓበር ቤት ፀወታ ካልኣ ይፈልጡን እዮም ሕጂ ምሽጥቦ ክንዕል ፀኒሕና

0: ብቀዳማይ ዳ ምዝንጋዕ ከመይ ነይሩ?
1: ማራ ክፅቡቅ መዓት ነይሩ።
0: ከመይ ከመይ ጌርኩም ዳ ሓሊፍኩሞ?
1: እቶም 10 መሓዙ ዝነበርና ኩላትና ተኣኻኺብና ድንጋፅ ኩላትና ይኮናን ማለት እቶም 5 ኣይጣዕሞምን። ገሊኦም ዓዲ ከይዶም፣ ገሊኦም ማይ ጣዕሞምን፣ ገሊኦም ናብ ኣባሓጎም ኣባዮም ከይዶም። ግን እቶም ዝተረፍና 5 በቃ ተኣኺብና ክፅቡቅ መዓት ግዜ ሓሊፍና።
0: ዎ እንታይ ዓይነት ምዝንጋዕ ዳ ሓሊፍኩም?
1: ከመይ እስከ መስለኪ ኣብ ክረምቲ ዘንበብናዮ መፅሓፍቲ ሲ ብዛዕባ ምንታይ ነይሩ፣ ኣርእስቱ እንታይ ብል ነይሩ፣ ኣብኡ ዝነበሩ ካራክተራት ብዛዕባ ዕሊልና ሲ በቃ ማራ እንደ ኣነት ደስ ኢል
0: ናትኩም ዳ ፅቡቅ ግዜ ሕሊፍኩም። ናና ዳ ክሰልችወካ ማዓት ነይሩ ስቂኢሉ ከፅልአካ ማዓት
1: ስም እንዶ ነግረኪ። እዞም ደቂ ገዛትናስ እንታይ ኮይኖም ንሕና ተኣኪብና ንዓልናክናስ ስቂላ ሰልችና ዝብ
0: እዋ ሓቆም ድዮሞ ክስልችዎም ከምቲ ናይ ቀደም ፀወታታት ዝነበረ ከም በዓል ገበጣ፣ ፍትለ፣ ሳልባቲ፣ ቴምፖ ከምታት ክንፃወት ኣይንክእል ዲና
2: ኮይናሉ ናይ ቀደም
0: እዎ ከም ንፃወት በጀኹም ኢለኩም
1: ስሮሞ መንከልኪልና ክንፃወት ኮ ንክእል ኢና
0: እዎ ከም ንፃወት ዝከ በጀኹም ሕጂ በቢ ወገድና ሞ ንኩሎም ደቂ ገዛውትና ንኣክቦም እሱ ዓይነት ፀወታታት ንፃወት።
3: እዚ ካብ እንዳ ዶክተር ሳሙኤል ንሰርቆ ዘለና ፋንሽፍሩት ኩክ ገለ ኩሉ ገዲፍና በቃ ናይ ቀደም ፀወታ ንፃወት
0: ሓቂ ከ ኢኸ ኣሚና ዳ ኣብሓወይ ኩላና ሞ ንደቂ ገዛውትና በብወሰና ንለዮም ሽዑ ተኣኪብና ናይ ቀደም ፀወታታት ንፃወት
1: በቃ ሓራይ ክንፅዋምና ንስኻ ብወገንካ ሰነቶም ተኸብዮም ኣነ ካ ነግረኒ በቃ

አለኒ አለኒ አለኒ አለኒ እግሪ ተሰሩ አታ ንሕና ይግደሩልኒ

0: ዋ ገዞ ተወሲድና ኢላ ስድሮ ክሸቀሉን ድዮም
1: ሞታይ
0: ንብለ ዶ ዶክተር ሳም ዶ ንውሰድ ዶ
1: ሞትፈልቲ የዲኸ
0: እወ በዚያ ድያ ዶክተር ሳም ኸ ናይ ዓፅምቲ ዶክተር እዩ
1: ሞንታይ ንገብር ኣለና ኣብዚ ኣንታ ንደሞ
0: ቀስ ኣተ ቀስ ኣጅኻ ኣጅኻ ተጎዲ እዩ ማራ ውይ ወላ ሃብ ኣነ ክሓዝሎ ና ደብ ደብ ኣጅኻ ናናይ
2: ኣትኸይ ትነግርዮ ግደፊ ካብ ኩኽ ሰሪቐ ካሃድሚ ሰብኣይ ኮይኑ ሽዑ ወዲቐ
0: እንታ እንታይ እዩ ዝብል ዘሎ ወላ የረመካ ክነግሮ እየ

0: ሓሰ
1: ከመይከ?
0: ሰላም ዲ ከመይከ?
1: ፅቡቅ።
0: እንታይ ደኣ ዳሓን ደ
1: ምስ ገዛና እንደ ተባኢሰ?
0: እንታይ ተባኢሰ? ተባኢስኪ ተባኢስኪ
1: ሰይ ኢለኒ ሕሪቐናኒ ብፍላይ ምስ ተሓፍተይ በቃ ተባኢስና ሽዑ ሕጂ ኸማን ዓቕለ ምፀበን ኳል ንዓ ክደው ኢለልካ
0: እውይ ተጋቢኺ ሶፊ እትረፍ ምስ ስድራኻ ምስ ከዋኒኻ ኸመልኩ ክትባእስ ይብልካን
1: እንታይ ማለት እዛ ከዋኒኻ ብቐዳማ ከም ኢልካ ተዛሪብካኒ ሕጂ ከዓ ደጊምካለይ
0: ከዋኒኻ ማለት ኮ ሶፊ ብዛዕባኻ ዝሓስብ ብዛዕባኻ ዝግደስ ዝሓልየልካ ኮታስ ኩሉ ነገር ዝገብረልካ ማለት እዩ
1: ኣሃ ሓቂኻ ኮይኻ ንግዳስ ዳኣ ግዱስ ለይ እንድዮም ግን ሓሪቐ ስለ ዝኾንክ እየ
0: ተጋጊኺ ሶፊ ሕጂ ሰላሕ ኢልክ ገዛኣትኺ ንሓፍቲ ክሰወር ትብል እያ
1: ዳሓን ሰወር ክብላ እንደ ግን ሕጂ ሓሪቐ ስለ ዘለኹ ሕርቃኒ ክሳብ ስኮሰለይ ቤትኸይና ንዘናጋእ
0: ከምቲ ኢልክ ንኣነ ከዘናጋእኪ
1: ንኣና ይበል ስማዕ እንዶካ ሓተካ ካብ ኩላኽና ዝለበምካ ስኻ ኢኻ ካበይ ከምፂኻዮ ዝኽሉ ልበና
0: ካብኹም ዝተፈለኹ ኮ ኮይነ ይኮንኩን መፅሓፍ ምንባብ ማረአየ ድፈቱ እሱ እያ ሓጊዝኒ
1: እዚኣ እንዲያሞ ምስ ደቂ ገዛትና ተባእሰካ ዘላ መፅሓፍ ክትብሎም ኩላኸ ኮ ርእሶም እዮም ዝሓሙ
0: እንታይ ድ መሲልኪ መፅሓፍ ምንባብ ጥቕሙ ስለ ደይፈለጡ ወዮም መፅሓፍ ተዘንብቡ ከምዝናተ ፓቸም ክኾኑ ነይሮም ምስ መፅሓፍ
1: እሳስ ሓቅኻ ብአና ጋር ኣሰጋጋ ንዶ ምኾነ ሓቂ ሓይሽ መፅሓፍ ምንባብ ወላ ንዓት ትወኒ
0: ኣይለመድ ኬንኮን ክምበር ተለሚድከዮ ክጥዕም መዓት እዩ በብቆርብ ክትለምድ የኺ
1: ንርኢ

0: ንሕና ደቂ ገዛውቲ ፈፂሙ መፅሓፍ ምንባብ ዘይፈቱ ከ ኣሎ ንለካ እሱ ኳ ኣይኮነን ከምብቦሲ ወላ ከተምብባሉ ኳ ዘይፈቱ
1: ሳንሓንቲ
0: እዩ ዝሓንን
1: ሳን ሓንቲ መፅሓፍ ካ እዩ ወልፊ መሓዞ ነይሩ
0: ኦይ ንሪኢ እምበር እዚስ ዋ ዓይነ ዩድዩ
1: ዳሓን ዲኺ ቶ ኮንኪ
0: ኣሎ ንድዚ
1: ንስዎ መፅሓፍ ምንብባሎ
0: ዎ ካብ መዓስ ዳ
1: ንኢ ንዕናይ ንሕተቶ
0: ንዓኒ ሕራ ኣሎኒ ከመይ
2: ኢልካ
1: ከመይከ
2: በራ
0: ስማዓስ ክስኻ ካብ መዓስ ዳ መፅሓፍ ተንብብ ገሪምኒ እዩ ዘሎ
2: እቲ ዛእንታ ነዊሕ ኣሕፀርጊን ከብለልኩም መፅሓፍ ክፈቱ ዝገበረን ዶክተር ሳሙኤል
0: ብከመይ
2: ከመይ ዝብል ለባ ምሽ ብቐዳማይ እግረይ ተሰይረ ሓዚልኩም ናብ ዶክተር ሳሙኤል ወሲድኩምኒ
0: ሞ
2: ካብኡ ኩ ክሰሪቐ ከምቲ ግቡእ ካሃርመኒ እዩ ዝግብኦ ነይሩ ዶክተር ሳሙኤል ግን እግረይ ሓኪሙ ብዙሕ ማዕዳ ሂቡ ይሰድኒ ቀደም ዶክተር ሳሙኤል ክንዳና ኮሎ ኮኹ ምስራቅ ካንሸሎ ምስላል ጠይቂ ነገር ሃክ ምህካየ ፈቱኒ ነይሩ እንታይ ደኣ ማስቲካ ሶፍት እናሸቀጠ የ ዓብዪ እዚ ኩሉ እናገበረስከ እንታይ መፅሓፍ ምንባብ እውን ክፈቱ መዓት እዩ ነይሩ ካብ ብቆልዑ መፅሓፍ ካብ ዘዒዱ ይፈለያ ነይሩ ንጎ መፅሓፍ ምሸት መፅሓፍ እናንበበ ኣብቲ ናላዓል እናላዓል ድማ ኣብቲ ዝዓበየ ደረጃ በጫሕ ዶክተር ክኸውን ከዓ በቂዖ ኣብቲ ናተ ዕድመ ንኮሎ መፅሓፍ ዘንብብ እንተ ነይሩ ኣነ ከታይ ካብኡ ይሓምቕ ደየለ ነዛ መፅሓፍ ፈቲን እያ እዚኣ መፅሓፍ ድማ ናብ መሰጠትን ናብ መሰጠትን ንኸይዳ ሕጂ ዶክተር ሳሙኤልሲ ካሃርመኒ ዝግብኦ ሓኪምኒ ሚዒድን ብዓብኻ ሂወተ ይለውጥለይ ማለት ኳይ
1: ርኢኺ ዶክተር ሳሙኤል ሕጂ ንኣሎኒ ከዋኒ እዩ
2: እንታይ ማለት እዩ ከዋኒ
1: ከዋኒ ማለት ብዛዕባኻ ዝሓስብ ዝሓልየልካ ዝምዕደካ ኩሉ ነገር ዝገብረልካ ማለት እዩ
2: ሕጂስ እንታይ ገብረለን ዶክተር ሳሙኤል
1: ርኢኻ ዶክተር ሳሙኤል ከተሐጉስ ተኾንካ እንታ ዝበለካ ብተግባር ከተሪዮ ኣለካ
0: ኣጅኻ
2: ዋይ ዝያዳ ገብረ ክትርእኒ ኢኹምካ ኣብ ግብሪ ኸውዕለይ
0: ዋይ ለውጢ ዋይ ለውጢ ጀምትስኪ
1: ሓጎስ ጥራሕ ኣይኮነን ሰሰን ከዓ መፅሓፍ ከምተንብብ ቃል እተውልና
0: ቃል ይኹነኒ ካብ ፅባሕ ጀሚረ መፅሓፍ ምንባር ክጅም
1: ዋው ገለ ዓይነት ለውጢ ባቸወኒ

ቢክ ዝብል ቃል ምስ እንሰምዕ መጀመርታ ኣብ ርእስና ዝመፀኒ ሓሳብ ፍሉጥ እዩ። ብርግፅ ሓደ ካብዞም ትካል ቢክ ዘፍርዮም ሰለስተ ፍርያት እዩ ቅጅል ክብለና። እዞም ሰለስተ እንብሎም ዘለና ፍርያት ብርዒ፣ መወልዕን መላፀን እዮም። እዚ ትካል ኣብ ፈረንሳ ዝርከብ ኮይኑ ነፍሲ ወከፍ ዓመት ናይ 1.5 ቢልዮን ዩሮ ዝግመት ኣታዊ ይርከቦ። እዚ መጠን ገንዘብ ብዶላር ምስ ዝቕየር ድማ ካብዚ ዝተጠቕሰ ንላዕሊ ኣታዊ ይኸውናሎ ማለት እዩ። 98 ሚእታዊት ኣታዊታት ናይዚ ትካል ካብዞም ዝጠቐስናዮም ሰለስተ ፍርያት እዩ ዝረኽቦ። ኣብ ውሽጢ እዞም ሰለስተ ፍርያት እቲ ቐዳማይ ኣታዊ ዝኸዕብት ድማ ብርዒ ወይ ቢሮ እዩ። ኣብ 2020 ግን መወልዒ ወይ ላይተር እዩ ጸብለሊሉ ነይሩ። እቲ ዘገርም እዚ ትካል ሰለስተ ዝተፈላለዩ ፍርያት ብምፍራይ ሓደ ካብቶም ዝበለፁ ትካላት ተባሂሉ ኣድናቖት ዝረኸበን ስም ትካሉ ዘፀውዐን እዩ። እቲ ቐንዲ ነዚ ትካል ብፍሉይ ዘፀውዖ ድማ ፍርያቱ ብኣዝዩ ሕሱር ዋጋ ዝሸይጥን ሓንሳብ ተጠቒምካ ዝድርበ ፍርያት ስለ ዘፍርን እዩ። እዚ ብሕማቕ ከይንርድኦ ግን ንኣብነት ሓንቲ ብርዒ ብኽቡር ኮነ ብሕሱር ዋጋ ተዓዲጋ ንሓፂር እዋ

ዋን ብምግልጋልያት ውዳእ ብድሕሪኡ ድማ ትድርበ። ስለዚ እዛ ፍርያት ምውዳእ ዘይተርፋዩ ትካል ቢክ ብሕሱር ዋጋ ዝሸጣ። ኩሉ ስራሓቶም ብሕሱር ዋጋ ስለ ዝሸጥዎ ድማ ብብዝሒ ብሰባት ክትዕለብ ትዕዘብ። በዚ መጠን ድማ ኣታዊታቶም የኸዕብቱ። ኣብ 2020 ዕለታዊ 13.4 ሚልዮን ብርዒ፣ 3.9 ሚልዮን መወልዒ ወይ ላይተር፣ ከምኡ ድማ 6.2 ሚልዮን መላፅን ከም ዝተሸጠ ይሕበር። ንሎም እምበኣር እዚ ትካል ብኸመይ መንገዲ እዩ ሓደ ካብቶም ተጠቀስትን ዕዉታትን ትካላት ክኸውን በቂዑ ንተዓዘብ? እስኪ ብብርዒ ንጀምር። ኣብ 1880ታት ሉዊስ ዋተርሜን ዝተባህለ ብቕዕቲ ፈልፋሊት ብርዒ ወይ ድማ ፋውንቴን ፔን እትበሃል ቀለም ብምጥማዕ እትሰርሕ ብርዒ ዝመሃዘ እዩ። እዚ ነዚኣ ክምስርት ዝኽኣሎ ምኽንያት ንሓደ ዓሚል ኮንትራት ከፈርም ኢሉ ብርዒ ምስ ሓዘ ኣብቲ እቲ ዓሚል ሒዝዎ ዝመፀ ወረቐት ቀለም ናይታ ብርዒ ፈሲሱ ንመላእ እታ ወረቐት ኣባላሽዎ። ሽዑ እቲ ዓሚል ሓሪቑ ምስ ካልእ ትካል ውዕል ኣተወ። በዚ ዘስተማሰለ ሉዊስ ዋተርሜን ዘይትፈስስ ተተኣማምን ፈልፋሊት ብርዒ መሃዘ። ኣብ 1884 ድማ ከምዚአን ዝዓይነተን ብርዒ ዘፍሪ ትካል ከፈተ። ወላኳ ሉዊስ ኣብ 1901 ብህይወት ካብዚ ዓለም እንተተፈለየ ወዲ ሓዉ ግን ኣሰሩ ስዒቡ ነታ ትካል ብግቡእ ኣመሓደራ። በዚ ድማ ሓንቲ ካብተን ዝበለፃ ትካል ናይ ብርዒ ኮይና ስማ ፀውዐት። ንምንታይ እዚ ዛንታ ናይ ሉዊስ ኣልዒላተልኩም ትግረሙ ትህሉ፣ ግን ምስ ትካል ቢክ ብምትእስሳር ስለ ዘለዎ ኢና ጠቒስናዮ። ቢክ ዝብል ስም ካብ ማርሰል ቢክ ዝተወስደ ኮይኑ ነታ ኣብ ስሙ ዝነበረት ኤች ብምእላዩ ቢክ ትብል ቅፅል ንትካሉ ሂብዋ። ንሱ መስራት ናይ ዝትካል እዩ። ብድሕሪኡ ግን ስድራ ቤቱ ኣሰሩ ተኸቲሎም ክሳብ ዛሎ መዕለት ነዚ ትካል የካይድዎ ኣለዉ። ኣብ 1914 ማርሰል ቢክ ኣመሓዳሪ ናይ ቀለም ፍርያት ኮይኑ እዩ ኣብ ሓደ ትካል ዝሰርሕ ነይሩ። ናይ ገዛእ ርእሱ ኣብ ፓሪስ ትካል ንምምስራት ድማ ካብዚ ወፀ። ዝተፈላለዩ ክፋላት ናይተን ብፈልፋሊ ብርዒ ዝስመያ ብርዒ ብምስራሕ ድማ ክሸይጥ ጀመረ። ብድሕሪኡ ትካል ቢክ ኣብ 1949 ዝሓሰረን ዝማዕበለን ስራሓት ናይተን ኣብ ጫፈን ዓረር ዘለዎን ብርዒ ሒዙ ቀረበ። ብኣዝዩ ሕሱር ዋጋ ክሸጦ ብምጅማሩ ድማ ኣብ ውሕዳት ዓመታት ኣብ መላእ ኤሮጳ ተፈላጥነት ከጥርን ብሚልዮናት ዶላራት ዝግመት ኣታዊ ድማ ክኸዕብ ትከኣለ። ኣብ ኣሜሪካ ግን ናይ ትካሉ ፍርያት ክሽየጥ ኣይከኣለን። እቲ ምኽንያት ድማ ኣብ ኣሜሪካ ኣብቲ ሽዑ እዋን ዝበለፀ ብርዒ ክትዕድግ $10 እዩ ዝነበረ። እቶም ብሕሱር ዝሽየጡ ዝነበሩ ብርዒ ድማ ቀለሞም ከም ዝፈስስን ሕማቕ ስራሓት ምዃኖምን እዮም ዝሕመዩ ነይሮም። ኣብ 1949 ግን ሓደ ካብቶም ዝኸበረ ብርዒ ዝሸየጥ ዝነበረ ፍራውሊ ዝተባህለ ናይ ብርዒ ትካል ሓንቲ ምስ ፀሓፍ ካላ ቀለማ ብቕልጡፍ ዝነቅፅ ብርዒ ብሕሱር ዋጋ ኣብ ዕዳጋ ኣውረደ። ቀንዲ ብፃይ ወረቐት ብምባል ድማ ሰመይዋ። ኣብ 1955 ድማ ትካል ጅሌት ነታ ፍራውሊ እትበሃል ናይ ብርዒ ትካል ዓደጋ። ንሓንቲ ብርዒ ድማ ብ98 ሳንቲም ክሸጣ ጀመረ። ስለዚ ቢክ ኣብ ዕዳጋ ናይ ኣሜሪካ ዕድል ሰኣነ። ወላ እኳ ቢክ ነቲ ዝሰርሖ ብርዒ ብ69 ሳንቲም ይሸጦ እንተነበረ ጠለብ ግን ክረክብ ኣይከኣለን። ብድሕሪኡ ቢክ ንናይ ሉዊስ ዋተርሜን ትካል ማለት ነቲ ቀለም ጠሚዕካ ዝሰርሕ ብፈልፋሊ ብርዒ ዝፍለጥ ዘበርክት ዝነበረ ትካል ክገዝኦ ወሰነ። እዚ ኣብ ጫፉ ዓረር ዘለዎ ብርዒ ብምምፅኡ እዞም ኣቐዲሞም ፍትዋት ዝነበሩ ትካል ፈልፋሊ ብርዒ ዕዳግኦም ደኺሙ እዩ ዝነበረ። ስለዚ ቢክ ብሕሱር ዋጋ ማለት ብ1,000,000 ዶላር ጥራሕ ነዚ ትካል ዓደጎ። ናይ ሉዊስ ትካል ልዑል ዝና ስለ ዝነበሮ ትካል ቢክ ነዚ ናብ መዓላ ከውዕሎ እዩ ዝመደበ። ስም ናይ ትካል ቢክ ድማ ናብ ዋተርሜን ቢክ ኮርፖሬሽን ተቐየረ። ዝና ናይ ዋተርሜን ምስ ናይ ቢክ ሕሱር ናይ መሸጣ ዕዳጋ ተሓዋዊሱ እዚ ትካል መኽሰቡ ክኸዕብትን ንናይ ጅለት ትካል ከውድቖ እንተረአየ። ኣብ 1960ታት ቢክ ስም ምስ ረኸበ ነቲ ስም ንኽድልብ ዝዓደጎ ትካል ዋተርሜን ምስ ኣሰራርሑኡን ፍርያቱን ብምዕፃው

ብ971 ንስምናይ ትካሉ ናብ ቢክ ናይ ብርዒ ኮርፖሬሽን ቀየሮ። ትካል ጅሌት ወላ እኳ ኣብቲ ውድድር ብቢክ እንተተሳዕረ ተስፋ ኸይቈረጸ ኣብ 1987 ነቲ ቢክ ዝዓፀዎ ትካል ዋተርሜን ዓደጎ። ቅሩብ ዓመታት ጸኒሑ እውን ንፓርከር ዝተባህለ ትካል ብርዒ ብ560 ሚልዮን ዶላር ዓደጎ። ኣብ 1990ታት ኣብ ስቴሽነርታት ካብ ዝሽየጡ ዝነበሩ ብርዕታት ትካል ቢክን ጅሌትን ዘፍረይዎም ፍርያት እዮም ዝነበሩ። ምዕባለ ናይ ትካል ቢክ ኣብ መወልዒ ወይ ላይተር ምስ እንዕዘብ ድማ ኣብ ፓሪስ ዝርከብ ዝነበረ ኤስቲ ዲፖንት ዝበሃለ ትካል ኣብ መጀመርታ 1960ታት እቲ ንፈለማ ግዜ ክሪኬት ዝተባህለ ተጠቂምካ ምስ ተወድአ ትድርብዮ ዓይነት መወልዒ ዝመስረተ ትካል እዩ። እዚ ትካል ቅድሚ እዚ ኣዝዩ ክቡር ዝኾነ ናይ ምቾት መወልዒ እዩ ዘፍሪ ነይሩ። ንመጀመርታ ግዜ ድማ እዩ ነዚ ክሪኬት ዝተሰመየ ሕሱር ዝዋግኡ መወልዒ ዘማዕበለ። ኣብ 1971 ድማ ትካል ጅሌት ንመላእ ትካል ኤስቲ ዲፖንት ምስቲ እዋናዊ ክሪኬት ዝተባህለ ስራሓቱ ዓደጎ። ኣብ 1972 ድማ ነዚ ክሪኬት ዝተሰመየ መወልዒ ወይ ላይተር ናብ ዕዳጋታት ናይ ኣሜሪካ ክዝርግሖ ጀመረ። ንሓደ ዓመት ዝኣክል ድማ ብዘይ ዝኾነ ተጻብኦ ተሸጠ። ኣብ 1973 ግን ትካል ቢክ ዘፍረዮ መወልዒ ተዘርግሐ። ዘይከም ፍርያት ክሪኬት እዚ ቢክ ዝተሰመየ መወልዒ ብውሑድ ባጀት ዝስራሕ ኮይኑ ብኣዝዩ ሕሱር ዋጋ ድማ ክሽየጥ ጀመረ። ብዙሕ መዋዓውዒ ድማ ተገብረሉ። ትካል ቢክ ብዝተፈላለየ ስራሓት ንኻልኣይ ግዜኡ ንጅሌት ክበልፆ ተረአየ። እዚ ትካል በዞም ዝስዕቡ ብልጫታት እዩ ካብ ጅሌት ጽብለል ክብል ዝኽኣለ። ንሶም ድማ ቀዳማይ ምዕቡል ስራሓት ብምፍራይ፣ ካልኣይ ነዚ ብኣዝዩ ትሕት ዋጋ ናብ ዕዳጋ ብምቕራብ፣ ሳሳይ በቶም ኣብ ፍርያቱ ዝጥቀመሎም ጭርሖን፣ ራብዓይ ድማ ተፈላጥነት ናይ ስሙን እዮም። ኣብ 1978 ቢክ ንክሪኬት ብምብላፅ እቲ ቀዳማይ ዝበለፀ መወልዒ ኣብ ኣሜሪካ ተባሂሉ ተሰሚዐ። ኣብ 1984 ድማ ጅሌት ንፍርያት ክሪኬት ገደፈቶ። ኣብቲ ሽዑ እዋን ላይተር ወይ መወልዒ ዘፍርያት ዝነበራ ትካላት ናይ 325 ሚልዮን ዶላር ዝግምት ዕዳጋ ከም ዝነበረን እዩ ዝግለጽ። ኣብቲ ግዜ ቢክ 55 ሚታዊት ናይ ዝዕዳጋ ክቋጻጸሮ እንከሎ ክሪኬት ድማ 16 ሚታዊት ጥራሕ እዩ ዝነበረ። ኣብ መወዳእታ ድማ ናብ መላፀ ክንመጽእ። ኣብ 1975 ትካል ቢክ ፕላስቲክ ዝመትሓዚኡ ሓንሳብ ምስ ተጠቀምካ እቲ ድርብዮ መላፀ ኣፍረየ። ኣብቲ ሽዑ እዋን ከምዚ ዝኣመሰለ ፕላስቲክ ዝመትሓዚኡ መላፀ ብዘይምንባሩ ትካል ቢክ ጽቡቕ ዓወት ተጎናጸፈ። መቸም ትካል ጅሌት በዚ ፍርያት ናይ ቢክ እንታይ ከም ዝስምዖ ንጹር እዩ። ምኽንያቱ እዞም ክልተ ትካላት ኣብ ዝወዳደሩሉ ትካል ቢክ ጸብለል ክብል እዩ ዝረአ። እንተኾነ ትካል ጅሌት ኣብቲ ብብርዕን መወልዕን ምስ ቢክ ዝተወዳደረሉ ጎኒ ጎኒ እቲ ቐንዲ ፍርያቶም ዝኾነ መላፀዮም ዝሰርሕዎ ነይሮም። ስለዚ በቶም ክልተ እንተተሳዕሩ ዕሽሽ ዝብሎም ኣይኮነን። እንተ በቲ ንሰብዓ ዓመታት ዝሸጥዎ ቀንዲ መጸውዒ ትካሎም ዝኾነ ሓጺን ዝመትሓዝኡ ንነዊሕ እዋን ዘገልግል መላፀ ግን ክሰዓር ይደልዩ። ስለዚ ትካል ቢክ እቲ ሓንሳብ ምስ ተጠቀምካ እቲ ድርብዮ መላፀ ኣብ ኤሮጳ ክሸይጥ እንከሎ፣ ትካል ጅሌት ድማ ተቐላጢፉ ልክዕ ከምኡ ፕላስቲክ ዝመትሓዝኡ መላፀ ብምስራሕ ኣብ ኣሜሪካ ክሸጦ ጀመረ። ነዚ ድማ ጉድ ኒውስ ወይ ዘሐጉስ ዜና ብምባል ሰየሞ።

እንተኾነ ጂሌት ነዚ ሓንሳብ ምስ ተጠቀምካ ዝድርበ ፕላስቲካዊ መላፀ ምፍራይ ክቕፅሎ ኣለዎ ድዩ የርብሉን ብንጹር ክፈልጥ ኣይከኣለን። ምክንያቱ እዚ ፕላስቲክ ዝመትሓዚኡ ንሓፂር እዋን ዘገልግል መላፀ ካብቲ ቅድሚ ሕጂ ዘፍርይዎ ዝነበሩ ሓፂን ዝመትሓዚኡ ንነዊሕ ዘገልግል መላፀ ዝተሓተ መኽሰብ እዩ ዝነበሮ። እቲ ሓፂን ዝመትሓዚኡ ግን 71 ሚእታዊት መኽሰብ እዩ።

ትካል ጅሌት ዝኸዓብተሉ ነይሩ። ትካል ቢክ ግን ዝኾነ ዝኸስሮ ነገር ስለ ዘይነበሮ መዋዓውዒ እናብዝሐ ክሸይጥ ጀመረ። ኣብ መወዳእታታት 1970ታት ድማ እዞም ፕላስቲክ ዝመትሓዚኦም መላፀ 20ታዊ ዝሸፈነ ናይ ዕዳጋ ረኸቡ። ትካላት ቢክን ጅሌትን ድማ ማዕረ ብማዕረ ዝስጉ

407 ድማ እዞም ፕላስቲክ ዝመትሓዚኦም መላፀ 20ታዊት ሸፈነ ናይ ዕዳጋ ረኸቡ። ትካላት ቢክን ጅሌትን ድማ ማዕረ ብማዕረ ዝስጉማ ተወዳደርቲ ትካላት ኮና። ወላ እኳ ትካል ጅሌት ኣብ ፍርያት መላፀ ዓብላልነት ዘለዎ ብሉፅ ዝኾነ ክእለት እንተሃለዎ፣ ትካል ቢክን ካብ ዜሮ ተበጊሱ ኣብ ፍርያት ብርዕን መወልዕን ንጅሌት ክዕብልሎ ይተራእዩ። ኣብ 1982 ቢክ ነታ ብርዕ ትብል ኣብ ስም ናይ ትካሎም ዝነበረት ቅፅል ብምእላይ ቢክ ኮርፖሬሽን ጥራሕ ብምባል ሰየምዋ። እዚ ትካሎም ኪንዮ ብርዒ ዝፈርዩ ካልኦት ፍርያት ከም ዘለዎ ንምብራህ ዝገብርዎ እዩ። ትካል ቢክ ካልኦት ዝተፈላለዩ ስራሓት እውን ኣፍርዩ እዩ። እንተኾነ ከምቶም ዝሓለፉ ውርያት ፍርያቱ ግን ክመፁ ይከኣሉን። ሓደ ካብዚኦም ኣብ 1989 ዘፍረይዎ ዝተፈላለየ ጨና እዩ። እዚ እውን ልክዕ ከምቶም ካልኦት ፍርያቱ ብዝሓሰረ ዋጋዩ ክሸጦ ጀሚሩ። ግን ኣብ ዕዳጋ ወሪዱ ብዙሕ ጠለብ ብዘይምርካቡ ኣዝዩ ዘሕፍር እዩ ዝነበረ። ዓወት ናይዚ ቢክ ዝተባህለ ኣብ ፈረንሳ ዝርከብ ብንእሽተይ ትካል ዝጀመረ እሞ ብድሕሪኡ ግን ብፍርያቱ ኣብ ዓለም ዓብላልነት ዘጥረየ ውሩይ ትካል ብከምዚ ሎሚ ዝተዓዘብናዮ ሓፂር ዛንታ ይግለጽ።

0: ዘላቂ ስርዓታት ሕርሻዊ መግቢ ንስጉሚ ሃገራዊ ቁጠባዊ ዕቤት ብዝብል መሪሕ ቴማ ሃገራዊ ጉባኤ ኤርትራዊ መፅናዕትታት ሕርሻ ካብ ናሓሰ 20 ክሳብ 21 ከም ዝቐረበ ዝፍለጥ እዩ። ኣብዚ ሃገራዊ ዋዕላ ካብ ውሽጢ ዓድን መላእ ዓለምን ዝመፁ ውልቀ ተመራመርቲ ኣብ ትሕቲ 8 ዓበይቲ ቴማታት ወይ ድማ ኣርእስትታት ዝጠቓለሉ 183 ፅማቅ ፅሑፋት ክቐርብን ከሎ ካብዚ ዝቐረበ ድማ እቲ 75 መፅናዕታዊ ፅሑፋት ኣብቲ ዝተገብረ ናይ 2 መዓልቲ ዝቐፀለ ጉባኤ ኣዳለውቲ መግለፂታት ኣቕሪቦም። ሓደ ካብቲ ዝቐረበ 8 ዓበይቲ ዛዕባታት ምርዓም ክሌማዊ ለውጥን ንዑኡ ምቅላልን ማለት ክላይሜት ቸንጅ ኣዳፕቴሽን ኤን ሚቲጌሽን ኣብ ትሕቲ ዝብል ኣርእስቲ እዩ ነይሩ። 7 ኣብዚ ኣርእስቲ እዚ ዘተኮሩ መፅናዕታዊ ፅሑፋት ብኣዳለውቶም መግለፂታት ቀሪቦም።
1: ሕጂ እንታይ እዩ ዝብል ነይሩ እቲ ኣርእስቲ? ስፓሻል ኤንድ ስታቲስቲካል ቫሪያብሊቲ ኣናሊሲስ እዩ ዝብል ነይሩ። እንታይ ማለት እዩ ስፓሻል? ልክዕ ቃል እኳ ክረክበላ ኣይከኣልኩን፣ ግን ጂኦግራፊያዊ ዋላ ንበላ ጂኦግራፊያውን ስታቲስቲካውን ገምጋም ምግባር እያ ትብል ነራ። ኣብ ሓደ ፍሉይ ተፋሰስ ማለት እዩ መረብ ጋሽ ንብሎ ሓደ ካብቶም ዓበይቲ ተፋሰሳት ናይ ኤርትራ እዩ። ሕጂ እንታይ ክገብር ፈቲነ መጀመርታ እንታይ እዩ ትፀገም? ትፀገም ሕጂ እዚ ክላይሜት ቸንጅ ዝበሃል ዘይክሓድ ሓቂ ኮይኑሎ ብፍላይ ከኣት ናቱ ፅልዋ ኣብ ዞም ናይ ዑደት ማይ ሃይድሮሎጂካል ሳይክል ንብሎ ማለት እዩ። እዚ ከዓ ንዘላቂ ቁጠባዊ ይኹን ማሕበራዊ ኣከባብያዊ ፅልዎ ዓብዪ ስለ ዝኾነ እዚ ኣድረስ ሪያላይዝ ክንገብሮ ኣለና፣ ክንፈልጦ ክንክእል ኣለና፣ ክንርድኦ ክንክእል ኣለና። ዝመፅእ ዘሎ ኩነታት ከዓ ብዙሕ ፕሮሚሲንግ ኣይኮነን። ሕፅረት ናይ ማይ እንዳበዝሐ ከምዝኸይድ ዩ መፅናዕትታት ዝሕብር።

ስለዚ ነዚ ዝመፅእ ዘሎ ኩነታት ክንገጥሞ እንድሕር ደኣ ኮይንና ኣገባባት ንኡ ክምክቱ ዝኽእሉ ኣገባባት ክንጥቀም ክንብልና ሓደ ካብኡ እንታይ እዩ ኢፌክቲቭ ዋተር ሪሶርስ ማነጅመንት ንብሎ ማለት እዩ። ሕጂ ክፋል ናይዚ ኢፌክቲቭ ዋተር ሪሶርስ ማነጅመንት ዓቐን ናይቱ ሩባ ብሓደ ሩባ ሲ ክንደይ ዝኣክል ማይ ዝፈስስ እንታይ እዩ ትሕዝትኡ ክንፈልጦ ክንክእል ኣለና። ስለዚ እዚ እንድሕር ዘይጌርና ብዙሓት ናይ ምስ ምህንድስና ዝተሓዙ ሽግራት ይገጥሙና እዮም። ሓደ ካብኡ ኦቨር ዲዛይን ንገብሮ ኣንደር ዲዛይን ንገብሮ እዚ ሰዲመንቴሽን ንብሎ ብድበት ምምላእ እዚ ካብ ጉድለት ናይዚ ሽግራት እዚ እዩ ዝመፅእ። ሕጂ ብፍሉይ ኣነ ፎካስ ዝገበርኩላ ኣብዛ ኣብቲ መንግስቲ ነዚ ኮንቨንሽናል ወይ ትራዲሽናል ኣብ ዝናብ ተሞርኪስካ ዝግበር ሕርሻ ናብ ሞደርን ቴክኖሎጂ ቤዝድ ትራንስፎርም ናብ ምግባር ዝገብሮ ዘሎ ቃልሲ ኩልና ንፈልጦ ኢና እንታይ እዩ ዝገብር ዘሎ ካብ ሩባታት መእለይ ወሓይዝ እንዳገበረ ናብ ክለምዕ ዝኽእል ሕርሻዊ ቦታ ይወስደሎ። ሕጂ ፅቡቕ እዩ ተፈቲኑ እዚ ብጣዕሚ ፕሮሚሲንግ ብጣዕሚ ዝድነቕ ስራሕ እዩ። ግን ከምቲ ዝድለ ሰሪሑ ዶ ኣይሰርሐን ዝብል ኣጋጣሚ 216 ኣብ ጋሽ ባርካ ብስራሕ መፅናዕቲ ተንቀሳቂሰ ምስ ረኣኽዎ መብዛሕትኡ ኣይሰርሕን ከምቲ ዝድለ ሸቶ ኣይወቕዕን። ስለዚኣ እታ ፀገም ማለት እዩ። ስለዚ ነዛ ፀገም እዚኣ ከመይ ጌርካ ትፍታሕ ንዝብል ብዝኣከብኩ ሓበሬታ ኣብ ሰለስተን ዝኽፈላ እቲ ሓንቲ ናይ ዲዛይን ኤን ኮንስትራክሽን ፀገም ትብል፣ እቲ ካልኣይ ናይ ሓራዋ እቲ ዲዛይን ውጥን ናይ ምድላው ናይ ምስ ኣብ ተግባራዊ እቲ ውጥን ዘዳለካየስ ኣብ ተግባር ክትሰርሖ ከለካ ከምቲ ዝሓሰብካየ ዘይምግባር ማለት እዩ። እታ ካልኣይቲ ናይ ፅገና ምስ ፅገና ግዜ ዝሓለወ ፅገና ዘይምግባር እያ። እታ ሳልሰይቲ ከዓ ምሕደራ እያ። ሕጂ ካብዚአን ኣነ ፎካስ ዝገበርኩላ ኣብታ ዲዛይን ትብል እሞ ምስ ሃይድሮሎጂክ ንብሎ ወይ ማያዊ ውጥን ትተሓሓዝ እያ። ስለዚ ነዚኣ ንምግባር እንታይ ገይረ እንታይ ማለት እዩ እቲ ሳይንስ ሃይድሮሎጂ ንብሎ ኣብ ሓበሬታ እዩ ዝምርኮስ። ኦብዘርቬሽናል ሳይንስ እዩ ዝበሃል። እንድሕር ሓበሬታ ዘይብልካ እቲ ሳይንስ ትርጉም የብሉ። ክላይመት ሳይንስ እዩ ዘሰይም ሓበሬታ የድልየካ ምስ ክሊማዊ ዝተሓዝ፣ ምስ ወተር ሪሶርስ ዝተሓዝ፣ ምስ ሃይድሮሎጂ ዝተሓዝ። ብዘይ ሓበሬታ እቲ ሳይንስ ትርጉም የብሉ። ስለዚ ሓበሬታ ሕፅረት ኣለና እሞ ከዓ መረብጋሽ ዝኣክል ዓብዪ ቤዚን የብልን ዳርጋ ንኣሽቶብቲ ሕልፍሕልፊልካ ይርከብ እዩ። ስለዚ ዕብይ ዝበለ ስራሕ እንድሕር ደኣ ክትሰርሕ ኮይንካ ሓበሬታ እንድሕር ዘይብልካ እዚኣ ተማሓንቆ። ሕጂ ኣነ እንታይ ገይረ ኣብ ቴክኖሎጂ ቤዝድ ኣብ ቴክኖሎጂ ምርኩስ ዝገበረ ሓበሬታ ከመይ ገርና ናብ ጥቕምና ንውዕሎ ዝብል እዩ ነይሩ። ደርቂ ናይቲ ተፋሰስ ከመይ እዩ፣ እታ ካልኣይቲ እንታይ ዘርኢ እቲ ፓተርንናቱ እቲ ትረንድ ናይቲ ክላይመት ሲ ከመይ ኣሎ፣ ይውስኽ ዲ ዘሎ ይጎድል ዲ ዘሎ፣ እቶም ዝተፈላለዩ ረቑሒታት ማለት እዮም። ሕጂ እዚ ሰሪሐ ኣጋጣሚ እቲ ዘርኢ ዘሎ እቲ ውፅኢት ናይ መፅናዕቲ ማይ እንዳጎደለ እዩ ዝኸይድ ዘሎ ዝናብ ማለት እዩ። እዚ ሙቐትን ፖቴንሻል ኢቫፖ ትራንስፓይሬሽን ንብሎ ዝሃፍፍ ናብ ኣትሞስፌር ዝኸይድ ማይን እዚ እንዳወሰኸ እዩ ዝኸይድ ዘሎ። ስለዚ እንታይ ማለት እዩ ደርቂ ኩነታት እዩ ዘሎ። ዚ ሕጂ ንሪኦ ዘለና ኩነታት ምናልባት ሰልፊ ኤቪደንት እዚ በዕሉ ገላፂ እዩ። ከነመሓድሮ ዘይንኽእል ልዕሊ ዓቕምና እዩ። ኣብቲ ከነመሓድሮ ንኽእል ግን ዝያዳዊ ፀቂጥና ክንሰርሕ ኣለና እዩ። እንታይ ማለት እዩ ብዙሕ ንጥፈታት ይካየድ እዩ ብሰብ ማለት እየ። ነቲ ክሊማ ንምግጣም ወይ ብክሊማ ዝግበር ክመፅእ ዝኽእል ሽግራት ንምግጣም ንኣብነት ቸክ ዳምስ ይስራሕ እዩ፣ ተሬሲንግ ይስራሕ እዩ፣ ዛላ ከትርታት ናይ ምግራብ ነገራት ይስራሕ እዩ። እዚ ብጣዕሚ ፕሮሚሲንግ እዩ። ስለዚ እዚ ኣበርቲዕና ክንደፍኣሉ ክንክእል ኣለና። ምናልባት ክንጥንቀቐሉ ዘለና ነገር ነቲ ኣብ ባይታ ዘሎ ማይ ናይ መሓዝ ዓቕምና ብዝፀሎ ኣገባብ ክኸውን የብሉን እያታ ኣነ ፎካስ ዝገብረላ መልእኽቲ ኣነ ዘድህበላ ማለት እየ። እዚኣ ኮይና ኣብ መወዳእታ እንታይ ኣሎ በዚ ሕጂ ትርእዮ ዘለኹ ዋዕላ ኣብዚ ናይ መፈክር ናይ ውድብ ሕቡራት ሃገራት ነዋን

0: should not be left behind mish no one is left behind in there nahna kha abzi enta ina nibil no catchment is left behind ስለዚ ዝኾነ ተፋሰስ ብግቡእ ከነመሓድሮ ክንክእል ኣለና ዘለዎ ተፈጥሮ ክንፈልጦ ክንክእል ኣለና ብግቡእ ከዓ ክንጥቀመሉ ኣለና እዚኣ እንተዘይኮይኑ ግን እዚ ዘሎ ናይ ተፈጥሮ ነገር ዝያዳ ሓስያ ክውርድ ስለ ዝኽእል ኣብዚ ዘድሃበ እዩ ነይሩ እቲ መፅናዕቲ
1: ሪሰንት ስታዲስ ኦን ዘ ማይነትሒ ካችመንት ኣዝ ዌል ኣዝ ዘ ቶከር ካችመንት ኢንዲኬት ዳት ዘ ኣንዋል ፍሎው ኢዝ ሾዊንግ ደክሪዚንግ ትሬንድ ዚስ ኢዝ 2025
2: ሚካኤል ብርሃኔ ይበሃል ኣብ ሚኒስትሪ ሕርሻ ኣብ ክፍሊ ሕርሻዊ ኤክስቴንሽን ከም ሓላፊ ጨንፈር ሃብቲ መሬትን ልምዓት መስሎን ክኢሉ ይሰርሕ ኣብዚ ሒዚ ዝመፃኹ ኣርእስቲ ክላይመት ቸንጅ ኣን ኢትስ ኢምፓክት ኦን ኣግሪካልቸር ዘ ኬዝ ኦፍ ኤርትራ ዝብል እዩ እዚ ከዓኒ ምርዓም ክሊማዊ ለውጢ ኣብ ሕርሻ ዝብል እዩ እዚ ማለት ናተይ ዘቕረብክዎ ኣብቲ ዶክመንት ሬቪው ዝተመልከሶ ኮይኑ ማለት ኣብዚ ሃገር እቲ ናይ ምስፍሕፋሕ ደርቂ ምብራስ ኣግራብ እዚ ምንቁልቋል ምህርቲ ዘጋጥመልና ዝነበረ ፀገማት እዩ ነዚ ንምብዳ ከዓ መንግስትን ህዝብን ኤርትራ ነዚ ዝሓለፈ 35 ዓመታት ኣብዚ ናይ ምዕካብ ሓመድን ማይን ምግራብን ንጥፈታት ይካየድ ነይሩ እንተኾነ ግን ብሰንኪ እዚ ክሊማዊ ለውጢ እቲ ሽግር ክፍታሕ ኣይተኻእለን እቲ ዝግበር ዝነበረ ስለዚ እቲ ዕላማ ናይቲ መፅናዕቲ እንታይ እዩ ዝግበር ነይሩ ዝሓለፈ 35 ዓመታት ንዕኡ ንምብዳህ ዝግበር ዝነበረ ኣብዚ ውሽጢ 35 ዓመታት ኣብኡ ዝተረኽበቲ ውፅኢት እንታይ ይመስል ነይሩ ኣብኡ ዝተርፈና እንታይ እዩ ካልእ እውን ኣብ ካልእ ሃገራት ተፈቲኑ ፅቡቅ ውፅኢት ዘምፀ ኣብ ሃገርና ከዓ ዘይተፈተነ እንታይ ይመስል ወይ እንታይ ተገበርና ከንዕኡ ዝያዳ ነቲ ንገብሮ ስራሓት ክሕግዘና ይኽእል ዝብል ኣብ ዘተኮረ እቲ መፅናዕቲ ወረቲ መፅናዕቲ ወረቐት ኣብዚ ዘተኮረ እዩ ተገይሩ ኣካይደ ማለት እዩ እቲ ዕላማ ከም ዝበልክዎ እቲ ንገብሮ ዘለና ናይ ምፍዋስ ናይ ምምካት ምድረበናነትን ደርቅን ነካይዶ ዘለና ስራሓት ከመይ ይመስል ገምጊምካ ንድሕሪ ሕጂ ኸ እንታይ እንተወሰኽናሉ ወይ እንታይ ተገበርና ዝያዳ ነድምዕ ወይ ዝያዳ ንሰርሕ ዝኣንፈተ እዩ እቲ መፅናዕቲ ተኻይዱ ማለት እቲ ዕላሙስ ኣብ ዘተኮረ እዩ እቲ ደካየድኮ መፅናዕቲ እቲ ዝበዝሐ በዕሊ ዝሳተፈሉ ስራሕ ኣብቲ ነዊሕ ዓመታት ዝሰራሕ ኩሉ ምስ ዝተፈላለየ ኮሚቴታት ምስ ሚኒስትሪ መሬትን ማይን ኣከባብን ኮይና ንሰርሖ ሃገራዊ ፅሑፋት ከም በዓል ዚ ሰብ ናሽናል ኮሚኒኬሽን ዝበሃል እዚ ናይ ኤንዲሲ ዝበሃል ናሽናል ደተርማይን ኮንትሪቢሽን እዚኢታት ንሚኒስትሪ ሕርሻ ወኪለ ምስኦም ስለ ዝሰርሕ ኣብቲ ናይ ክሊማዊ ለውጢ ዘምፃልና ዘሎ ጉድሆታት ንዕኡ ንምካት ወይ ንምርዓም ዝካየድ ስራሓት ኣብኡ ኣብቲ መፅናዕቲ ስለ ንሳተፍ ኣብኡ ዝገበርናዮ እቲ ናይ መፅናዕቲ ስራሓትን እቲ ዝገበርናዮ ውፅኢትን ንምግምጋም እሞ ከዓ ንዑ ዘመሓይሽ እንታይ ዝበሃል ሪኮመንዴሽን ወይ ሓሳብ ንምሃብ እዩ ዝያዳ ዝገብሩ ኩሉ ማለት እዩ እቲ ውፅኢት ፅቡቅ ኣማቲ እቲ ንገብሮ ዝነበርና ንክንግምግመሉ ዝፈጠረለይ መድረኽ ኮይኑ ረኪበ እዮ ምክንያቱ ብዙሕ ንሰርሕ ክንዲዚ ሰሪሕና ንብል እሞ ድሓርቲ ምልሳ ቢልካ ምስ ረእኻዮ ምስቲ ክንገብሮ ዝግባአና ውሒዱ ፀንሐካ እሞ ዝያዳ ኣፀፋ ከም ዘድልየና ይርዳእካ ማለት እዩ ኣብዚ ኩሉ ንገብሮ ናይ ትሕተ ቅርፂ ስራሓት ናይ ምዕቃብ ሓመድን ማይ እቲ ቆፅሪ ሕጂ 293,000 ሄክታር በፂሕና ኣለና ክትበሃል ከሎ ኣብ ናይ ሕርሻ መሬት ማለት እየ እዚ ግን ምስቲ ክንበፅሖ ዝግባአና ዝሕረስ መሬት ልዕሊ 550,000 ዘለና ገና ኣለና ማለት እዩ ዋላብቲ ናይ ምግራብ ተረእኻኹም ዋላብቲ ናይ ሕዛእቲ ክንዲቱ ክንገብሮ ዝግባአና ኣይከድናን ስለዚ ኣብዚ ዝያዳ ክንሰርሕ ከም ዘለና የብለካ ማለት እዩ ካልእ እዚ ናይ ዕቁብ ሕርሻ ዝበሃል ኣብ ካልእ ሃገራት ብጣዕሚ ውፅኢታዊ እዩ ምዝ ናይ ክሊማ ዝፃወር ሕርሻ ክላይመት ስማርት ኣግሪካልቸር ዝበሃል ሓደ ካብቲ ፅቡቅ ነገሩ ስኢ ነይሩ ግን እንተኾነ ምስቲ ናይ ኣጠቃቅማ መሬትና ዘለና ምስቲ ናይ መጋሃጫ ኣገባብ ንጥቀመሉን እዚኢታት ከዓ ሕፅረት ከም ዘለና ሕጂ ኣብዚ ነዚ ኣመሓየሽና ደቂ ከምቲ ካልኦት ሃገራ ዝግበር እንተተጠቀምናሉን ዝበልፅ ፅቡቅ እዩ ዝብል ሪኮመንዴሽናት ዝቀርበሉ እዩ ነሩ ማለት እዩ ዝቀርብ ብሉፅ

0: ሰባት ኣሎ ካብኡ ተሓሳባት ወሲድካ እቲ ትገብሮ ዝነበርካ ኣካይዳ ንምትዕርራይን ዝያዳ ንምስራሕን ድርኺ ዝፈጥር እዩ። ስለዚ ብሓፈሽ ኩለን ዝቐርብ ዘሎ እቲ ፅሑፋት ምስቲ ኣብ ሕርሻ ንገብሮ ዘለና ንዝያዳ ድርኺ ዝፈጥር ስለ ዝኾነ ብሉፅ ወረቓቕቲ ቀሪቡሎ ብኡ መሰረት ከዓ ክትግበርን እዚ ተገይሩ ዘሎ ክስነድን ኣብ ስራሕ ክውዕልን ከዓ በዚ ኣጋጣሚ ይላቦ።
1: But agriculture also contributes to the climate change by creating these greenhouse gases.
2: ኣልማዝ ዝበረኸት ይበሃል ካብ ሚኒስተር ሕርሻ ዞባ ዓንሰባ ሕዚ ዝመፀኹ ኣርእስቲ ምውሃድ ዕለት ዘራእቲ ምስ ናይ ክርምታዊ ዝናብ ዝብል ነይሩ። ምክንያቱ ሓደ ዘራእቲ እተ ክነፍር እንተ ኮይና ማይ የድልየና ማይ ክህልወና ክነውፅእ እተ ኮይና ከዓ ኢነርጂ ወይ ብሞተር ጌርና ነዳዲ ከድልየና እዩ ማለት እዩ። ስለዚ ነዛ ዓይነት ዘራእቲ ኣዋሂድና ንክረምቲ ስሒብና እተ ክነፍሪ ንደሊ ኮይና ሓደ ሶፍትዌር የድልየና ነቲ ክሮብ ዝደልዩ ዓይነት ማይ ዝምጥን ዓይነት ሶፍትዌር ተዳልየና። እዚ ከዓኒ ነቲ መሬት ነፅንዑ ነቲ ክሮፕ ኣብየናይ ስቴጅዩ ዝፈር ዘሎ ነፅንዑ እንደገና ከዓኒ ንክንዲ ግዜ ኢና ክነስትዮ። ምክንያቱ ኣብዚ ሕጂ ግዜ ሓልኪ ነዳዲ ኣፀቢቑ ንሄሩ ዘብልሉ ግዜ ምስ ናይ ዋሕዲ ናይ ማይ እውን ሓረሶትና ነዚ ፍሪዎ ዘለዎ ዓይነት ብውሕልል ኣገባብ ምስቲ ናይ ክረምቲ ዝናብ ኣዛሚዶም ንኸፍሪዎ ዝዓለመ መፅናዕታዊ ፅሑፍ እዩ ነይሩ። እዛ መፅናዕታዊ ፅሑፍ ዝተወሰደሉ ዓይነት ዳታ ካብ ሓልሓለ እዩ ነይሩ። ካብ ሓልሓለ ኣብ ሰለስተ ዓይነት ፍረታ ቬጅቴብልስ ማለት ኮሚደረ፣ ሽጉርትን ድንሽን ማለት እዩ። እዚአን ከኣተን ኩሉ ግዜ ኣብ ኤርትራ ዝፈርያ ኮይነን ሓረሶትና ከይተሸገሩ ነዛ ዓይነት ውሁድ ዝኾነ ኣገባብ ኣሳታትያ ማይን ኣገባብ ምሕደራ ናይቲ ማይን ንምጥቃም ማለት እዩ። እዚ ከዓ ብዝያዳ ከዓኒ ምስ ናይ ክሊማዊ ለውጡ ዝተተሓሓዘ እዩ። ምክንያቱ ብዙሒ ማይ ክንህልኽ ከለና ካብኡ ዝወፅእ ካርቦን ዳይኦክሳይድ ኣሎ። እዚ ካርቦን ዳይኦክሳይድ ከዓኒ ምስ ናይ ዋዒ ናይ ዓለም ዝተጠቃለ ኮይኑ ምዝንባዕ ናይ ማይ ከዓ ስለ ዘምፅእ እዚ ዓይነት መገዲ ተጠቂሞም ዘውትርዎ ዝሕግዞም ዓይነት ዓውዲ መፅናዕቲ እዩ ነይሩ። እዚ መፅናዕቲ እዚ ኣብ ወረቐት እዩ ተተግቢሩ ዘሎ። እዚ ከዓኒ ብክኢላታት ብቶም ኤክስቴንሽን ኤጀንት ተዘርጊሑ ንሓረሶት ማዕዳ ይወሃብ ሞ ውፅኢታዊ ብምዃኑ ምክንያቱ ክሳብ 75 ሚእታዊት ናይ ማይካ እንተዳ ዘጉደለልካ ኮይኑ ንሰለስተ ግዜ ከፍርየልካ ዝኽእል ሮቴሽን ይዕቅበልካ ስለ ዘሎ እዚ ናብ ሓረስቱ ተዘርጊሑ ብኡ ዓይነት መገዲ ንክተግብርዎ ዝዓለም እዩ ማለት እወ እጂ ኣፍልጦ ሓረስቶት እቲ ኣፍልጦ ምዕባይ እዩ። ሓረስቶት ንእሽተይ ደገፍ ትህቦሞ ሞ እዚኣ ከምዚኣ ክትከም ትኽእል። ስለዚ ሓደ ዓይነት ኣሳታትያ ማይ እዮም ዝገብሩ። ስለዚ ኣበየናይ ግዜ ክንደይ ማይ ሰቲ ኣበየና ግዜ ነየናይ ዓይነት ክሮፕ ይኸውን ብምባል ኣዝዩ ውፅኢታዊ እዩ። ምክንያቱ ብሰለስተ ዕፅፊ ናይቲ ዘለኽዎ ዝነበረ ነዳዲ ሃልክን ይጎድል ስለ ዘሎ ኣዝዩ ውፅኢታዊ እዩ ኢና ንብል።
3: ስመይ ሕሪ ፍረዝጊ ይበሃል። ዝሰርሓሉ ቦታ ከዓ ኣብ ሓልሓለ ናይ ምርምር ሕርሻ እዩ። ምርምር ሕርሻ ኮይኑ ኣብ ማይ ኩዕ ባህርያዊ ፀጋ እዩ። እዛ መፅናዕቲ ዝገበርክዋ ብዙሕ ዓይነት ናይ ኣቀባባ ማይ ኣብ ሓመድ ኣሎ። ሓደ ሕጂ ቅልል ዝበለ ስራሕ ኮይና ግን ኣብ ሙሉእ ዓለም ተገዳስነት ዝረኸበትን ተቐባልነትን ኣብ ፅሑፋ ኣብ ዓለም ለኻዊ ተረኣያ ኣብ ጆርናል ተፃሓፈት እያ። እንታይ እታ ስራሕ ብግዜ ሓጋይ ብፍላይ ኣግራብና ኣብቲ ናይ መጀመርታ ዓመት ሱር ስለ ዘይብሎም ቀልጢፎም እዮም ዝሞቱ። መጀመርታ ንተክል ሞ 50-60-70 ሚእታዊት ፍረ ዘይብሉ ሰሪሕና ንምለስ ማለት እዩ። ቀንዲ ምክንያት ጠሊ ሓመድ ስለ ዝበንን ሓመድ ከዓ ስለዘየለዩ። ሕጂ እዛ ስራሕ እዚኣ ጠሊ ሓመድ ካብቲ ብዙሕ ኣገባብ ብኸመይ ኣገባብ ንሰማይ ወይ ከይሃፍፍ ንከላኸሎ እያ። ዝያዳ እንታይ ገርና ኣብቲ ሓጋይ መጀመርታ ክረምቲ ኣሎ እታ ተኽሊ ኣብ ክረምቲ ፅቡቅ ማይ

0: ስለዝረኸበ ኣላ ማለት መስከረም ኮይኑ ጥቅምቲ ክኸውን ከሎ ግን ሓጋይ እንዳመፀ ስለ ዝኸይድ ዘሎ ኣብ ጥቅምቲ ነታ ገረብ ነታ ዙርያ ማለት እዩ ኣብታ ቤዚ ዘይምሽምሽ እዚ ዓይነቱ ከምዚ ሻምብቆ ወይ ሳዕሪ ንሽፍና ንሳ ምስሸፈና እያ ንሽፍና ንሽፍና እሞ ንሰማይ ክሃፍት ዝግብኦ ማይ ከዓ ተዕቅባ ማለት እዩ። ሕጂ ትሪትመንት ኣሎ እቲ ትሪትመንት ኣሎ ምስቲ ኮንትሮል ከዓ ተወዳድሮ ማለት እዩ። ሕጂ ማይ እንዳስተኻ ኣብ ልዕሉ ድማ ውሑድ ማይ ማለት እዩ ሽፋን ትገብረላ ንሓንቲ ሓደ ኣጋባቢ እቲ ሓደ ድማ ብዘይ ማይ ምስታይ ግን ማልች ትገብረላ እቲ ሓደ ድማ ልክዕ ሓረስቶትና ወይ ና ማንም ሰብ ዝጥቀመሉ ኣጋባቢ ካ ትጥቀም ሽዑ ኣብኡ ኣብቲ መጨረሽቲ ሓጋይ ክመፅእ ከሎ ክረምቲ ክንደይ ዝኣክል ማይ ብሰንኪ ናይታ ማልች ዝገበርናያ የዕሪቓ እዚ ኣገዳሲ እታ ተኽሊ ድማ ከምኡ ብምግባርና ድማ እቲ ፈልሲ ከይሓረረ ዓመት ሙሉእ ጠጢዑ ጥራይ ዘይኮነ ስሩ ታሕቲ ሰዲዱ ኣብ ዝመፅእ ዓመት ኦረዲ ንሳ ስለዝተረረት ዝኾነ ድርቂ ንክትፃወር የኽእላ ማለት እዩ። ብከምኡ ከዓ እቲ ዝበረሰ ኣኽራናን ጎቦታትናን በዚ ቅልል ዝበለ ኣገባብ ማንም ሓረስታይ ክገብሮ ዝኽእል ክንትክኦ ወይ ድማ ክንሰርሓሉ ንኽእል ኢና ማለት እዩ። ኣነ ከም ዝሰርሐኮ ወይከዓ ኣነ ኣብ ከምኡ ኣገባብ እንደ ዝሰርሕ ውፅኢታዊ ጥራይ ዘይኮነ ኣዝዩ ውፅኢታዊ ስራሕ እዩ ዝኸውን ዘሎ። ምክንያቱ ንእሽተይ ኣብ ሕርሻ ምትእትታው ዓብ ለውጢ ዘምፅእ እዚ ሽፋን ክትገብር ከለካ ብዙሕ ዝጥፍእ ማይ መስለካ ይኸውን እዩ። ግን እዚ ዘይበሃል እታ ተኽሊ ምንባራ ወይ ድማ ዝተኸልናዮ ገረብ ኣብ ዝኾነ ማይ ኩዖ ዝተባላሸወ ክፅገን ስለ ንርኢ ዘለና ናብ ሓረስቶት ከዓ ከምኡ እንዳበልና ንምህሮም ወይ ድማ ካብቲ ዝሰራሕናዮ ከዓ ስለ ዝርዩ ከምኡ ብምግባሮም ኣብ ገሊኡ ቦታታት ፅቡቅ ፍረ ወይ እንታይ ዝበሃል ሰሓፊሰሉ እዮም ማለት እዩ።
1: ግራስ ዛት ኢዝ ሃርድ ኢን ኦርደር ቱ ፕሮቴክት ዘ ኢቫፖሬሽን ኢዝ ኒድድ ኣይ ኣክኖሌጅ ማይ ናሽናል ኣግሪካልቸር ሪሰርች ኢንስቲትዩሽን ፎር ፕሮቫይዲንግ ፋሲሊቲ and money for doing the study and a special acknowledgement go to forestry engineering and soil researchers of NARI for their comments, advice and suggestion.
2: So to start with the introduction, spray irrigation is a type of water management that is unique to arid areas bordering highlands. It's also one of the traditional types of irrigation systems in Eritrea. It's a largely neglected form of resource management regardless its potential to contribute to poverty alleviation.
3: Okay. እንታይ እዩ ብዙሕ ፅቡቅ ነገር ይስራሕ እዩ ኣብ ምስሊ ሕርሻ እዚ ከዓኒ መፅናዕቲ ዝካየድ ዘሎ ከዓኒ ብዙሓት ክኢላታት ዝተፈላለየ መፅናዕቲ የቕርብሉ ሕጂ ከመይ ኢልና ኢና እቲ ውህደት ክንፈጥር ስለና ነንበይን ኢና ክንዕንድር ንኽእል ኢና ሓደ ብሓባር ምስራሕ ማለት እዩ። ንሱ ከዓኒ መጀመርያ እቲ ዘለና ሃብቲ መሬት ዘለና ሃብቲ ንዕኡ ክንካነኾነ ይግባአና ሓደ ደረጃ ማለት እዩ። እቲ ካልኣይ ከዓኒ ክንዲ ናይ ሕርሻ ቦታታት እናስፋሓካ ትኸይድ ቴክኖሎጂ ብምጥቃም ኣብ ውሕድ ዝበለ መሬት ከመልካ እቲ እቶት ተኸዓበት ማለት እዩ። ስለምንታይ ሓረስቶት ኣብ መወዳእታት እንታይ ምስ ደልዩ ዘለዉ እቶት ደልዩ ስራሕ ደልዩ ማለት እዩ። ድሕሪኡ ከዓኒ ብሳልሳይ ደረጃ ብቁጠባ ዓብዪ ለውጢ ከምፅእ እንድሕር ኮይኑ ሕርሻ ቀዳመይቲ ከም ዝበልኳ እቲ ዘለና ንኣብነት ናይ ሓመድ ከመልና ንዕቅቦ ዘለና ፈርቲሊቲ ከመይ ንገብሮ ማለት እዩ። እቲ ካልኣይ ደረጃ ከዓኒ ናይ ዘሎ ቴክኖሎጂ ተጠቂምና ከመይ ነመሓሽ፣ ሳልሳይ ደረጃ ከዓኒ ስነ ምግባር ወይ ከዓ ጋቨርነንስ ከዓኒ ምጥቃም ማለት እዩ። እዚ ጋቨርነንስ ተጠቅመና ፕሮክላሜሽን ክንገብር ንኽእል።

እንታይ ብሕርሻ እንድሕር ከድና እቲ ንዕና ንኣብነት ብዛዕባ ኢሪጌሽን ክንዛረብቲ ኮይና መስኖ ክንገብርቲ ኮይና ማይ ካብ የመፅእ። ስለዚ ተኣሳሰረ እዩ ኩሉ ሕጂ ብምሉኡ ውህደት ኣብኡ መፅናዕቲ ዘንቀሳቀሱ እንድሕር ኮይኖም እዮም ንሳትዮም እዮም ክዕውትና ዝኽእሉ። ስለዚ እቲ መልእኽቲ ናብ መንእሰይ እያታ መወዳእታ መንእሰይ ተሓሚቑ ንሓሚቕና ኣለና ከም ሃገር እቲ ንደልዮ ዕውታት ክንከውን ኣይንኽእል ማለት እዩ። እሱ ፀገም የለን ብዙሕ ረኣዩ ሕጂ ንኣብነት ብዙሓት መንእሰያት ዝሳተፍዎሉ ክንሪኦ ኣለና ዝርኢ ክትኾን ይኽእል ብዘይ ኣኼባ ብዙሓት መንእሰያት የቕርብሉ መፅናዕትታት ማለት እዩ። ሕጂ ንዕና ግን በይኒና ኮይንና ይኮንና ንብሎ ብሓባር መፅናዕቲ ፅምዶ ኣነ ዝፈትዋ ቃል እያ ፅምዶ ጌርና ብሓባር ዘይነፅንዕ እንድሕር ኮይና ዝንማራብር ንድሕር ዘይኮንና ክንገብር ኣይንኽእል ኢና። ስለዚ ውፅእታዊ ክኸውን ንኽእል እዩ ግን ኩሉና ከዓ ክንረባረብ ኣለና ከመያስ

0: ሃገራዊ ዋዕላ ሕርሻዊ መጽናዕትታት ኤርትራ ሎሚ 25/2026 ኣብ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ብወግዒ ተኸፊቱ። እቲ ብወኪል ሚኒስተር ሕርሻ ብወግዒ ዝተኸፍተ ዋዕላ ካብ ዝተፈላለየ ሃገራት ሚኒስትርታትን ጽላታት ኤርትራ ዝመፁ ከባቢ 330 ምሁራት ሓያሎይ ናይ ዜና ኣካላትን ዘሳተፈ እዩ። ኣብቲ ናይ መኽፈቲ ስነ ስርዓት ላዕለዎት ሰበ ስልጣን ህግደፍ፣ ሚኒስትራት፣ ወከልቲ ትካላት ሕቡራት ሃገራት ናይ ክብሪ ኣጋየሽን ተረኺቦም ነይሮም። ጸብጻብ ምቕራብ መጽናዕታዊ ወረቐት እቲ ቐጺሉ ዝሰዓበ መደብ እዩ። እተን ሎሚ ኣብ ሰዓታት ቅድሚ ቐትሪ ዝቐረባ መጽናዕታዊ ጽሑፋት 19 ኮይነን ኣብ 3 ኣድራሻት ሃኮስአ ከም ዝካየዳ እዩ ተገይሩ። ካብ ሰዓት 11 ክሳብ ፍርቂ መዓልቲ ድማ 5 መጽናዕታዊ ጽሑፋት ኣብ ኣዳራሽ ቁፅሪ 2 ተሰላሲለን። እዘን ኣብዛ ክፍለ ግዜ ዝቐረባ ኣብ ኣገዳስነት ኣመራርፃ ሞተረ ማይ፣ ንድፊ ዲጋዊ ምሕደራን ማይ ኩዕታትን፣ ምቁር ድንሽ፣ ጸባን ውፅኢት ጸባን፣ ማሽነርን መጓዓዝያን፣ ኣብ ዕቤት ፍርያት ሕርሻን ዝብላ ኣርእስታት ዘጠቓለላ እየን ነይረን። መጀመርያ እምበኣር ትርጉምን ኣገዳስነትን ናይ ዝውዕላ እንታይ ምዃኑ ተወኪስና ነርና።
1: እዚ ብጣዕሚ ኣገዳሲ እዩ። ስለምንታይ ሓደ ናይቲ መሰረት ንፅባሕ ንኮ ዝኸውን ናይ ምርምር ተራ ናይ ምርምርን ምርምርን ዝገልፅ ሓደ ዓብ ባይታ እዩ። ኣብ ከምዚ ዓይነት ባይታ ናይ ኣፍልጦ ምልውዋጥ ይመፅእ። ገለገለ ካብቲ ዝረብ ዘረባታት ንፖሊሲ ክቕይር ዝኽእል፣ ጋይድላይን ክነውፃሉ ንኽእል። ኣብዚ ከዓ ምሳና ከዓ ኣለው ናይ ዲሲዥን ሜከርስ ዓብ ሓላፍነት ሒዞም ነዚ ተባሂሉ ዘሎ ኣብ ግብሪ ከተግብርዎ ዝኽእሉ። ኣብ ግብሪ ጥራይ ደይኮነ ከዓ ዝያዳ መፅናዕቲ እንድሕደድልዮ ኮይኑ ከማ ተራ ናይ ምርምር ኣብ ሃገርና ዕቤቱን ኣድላይነቱን ይገልፅ ማለት እዩ ብቀዳምነት። ካብኡ ሓሊፉ ከዓኒ ሌላ መን እንታይ ይሰራሕ ኣሎ ከዓ ትፈልጥ። ሕጂ በዚሕ ግዜ ኣብ ኮንፈረንስ ምስ ተወደአ ከም ናትካ ዓይነት ዝሰርሕ ሰብ ተለልሞኒ ምስኡ ኮንካ ከዓ ብድሕሪ ድመፅእ ስራሕ እንታይ ድኣ ክንገብር ንኽእልና፣ እዚኣ ሳብ ዚኣ በፅሕ ኣለኹ፣ ስኻ ካብ ዚኣ በፅሕካ ኣለኹም፣ ከመይ ገና ክንዕብዮ ንኽእል ኢልካ ትመያየጠሉ ባይታ ከዓ ይፍጠራሎ ማለት እዩ። ስለዚ ክልተ ነገር እዩ። ሓደ ካብቲ ተሰሪሑ ዘሎ ስርሒት ንፅባሕ ንኮ ዝኸውን ፖሊሲ ድዩ ጋይድላይን ድዩ ገለ መርሖ ገደና ክወፅእ ይኽእል። ካልኣይ ከዓኒ ዝብ ዘሎ ክኢላ ከዓኒ ነንሕሉ ተማያይጡ ከዓኒ ተወሳኺ መፅናዕቲ ከድሊ እንድሕር ኮይኑ እንታይ ክገብር ክእል፣ ከመይ ገይሩ ክፅናዕ ክእል ይፈልጥ። ሳልሳይ ከዓ ሃጓፋትና ከዓ ነለሊ ኣብ ገለገለ ሕቶታት ክመፅእ ከሎ ከዓኒ እቲ ዘሎ ሃጓፋት ከዓኒ ከመይ ጌርካ ተለልዮ ከመይ ጌርካ ትመልኦ ከዓ ትርኢ ማለት እዩ። ስለዚ ዓብዓብዪ ተራ

0: ኣለዎ ናይ ኮንፈረንስ ኮንፈረንስ ክልመድ ክኽእል ኣለዎ ብሚኒስትሪ ሕርሻ ጥራይ ደይኮነ ዋላ ዘናይ ኣሎ እንዲሁ የለና ይብለኒ ከምቲ ዝግብኦ ከምቲ ምብዙሕ ዳ ስለዘየለ እምበር ይግበር እዩ ኮንፈረንስታት ይግበር እዩ ንሱ ግን ዓመታዊ እንዳበለ እንዳተማእዘነ ካብዚ ብዙሕ ክንመሃር ኢና ካብዛ ሓጂ ተገብረት ኮንፈረንስ ምናልባሽ ናይ ዓመታ ኢንተርናሽናል ኮይና ትመፅእ ትኸውን ዋላ ናሽናል ኮንፈረንስ ከማ ብጣዕሚ ኣገዳሲ እዩ ስለምንታይ ቅድም ናይ ናሽናል መሰ ፃረካ ካብ ናይ ኢንተርናሽናል ኮንፈረንስ ትኸይድ ስለዚ ኣገዳስናት ናይ ዝርኢኻ ሲ ኣብ ሳይንስ ዓብ ተራ ኣለዎ ስጉምትታት ካ ክሰጉመና ኢለ ይኣምን
1: ኩሉ ግዜ ዋዕላ ክካየድ ከሎ ናቲ ኣገዳስነት ነቲ ሕርሻዊ ምዕባለ ኣገዳሲ ኢንፑትስ ኣለዎ ማለት እዩ ኣብዚ ተመርኪዙካ ቲ ሕርሻ ኣዌር ኮይኑ ሃገፋቱ ኣላልዩ ነቲ ሃገፋቱ ዝረኸቡ ናብ ፕሮግራም ክቕይሮ ይኽእል እዩ ስለዚ ዋዕላ ፍልይ ዝበለ መፅናዕት ብዘለዎ ከዓ ስለ ዝካየድ ኩሉ ግዜ ካብዚ ተበጊስካ ፍል ካብ ክስታይ ዘይኮነ ደይ ቱ ደይ ኣክቲቪቲ ዘይኮነ እዚ ዋዕላ ፍልይ ዝበለ መፅናዕቲ ሒዙ ስለ ዝመፀ ናብ ተግባር ክትቅይሩ ዕድል ይህብ እዩ ማለት እዩ ስለዚ በዚ መንፅር ክንሪኦ ከለና ንሕርሻዊ ምዕባለ ዓብ ተራ ይፃወታሉ ማለት እዩ
2: ኣገዳስነት እዚ ዋዕላ እዚ ዝሰማዕናዮ ካብ ኮነ እምበኣር ፅማቕ ትሕዝቶን ዕላማን ናይ ሰለስተ ካብዘን ኣርእስታት መሪፅና ናባኸም ክነብሎ ብፅማቕ ንድፊ ዲጋዊ ምሕደራን ማይ ኩዕታትን ክንጅምር
3: እቲ ፅማቕ ትሕዝቶ ሕጂ እንታይ እዩ መንግስቲ እቲ ናይ ኣዝየን ብዙሓት ዲጋታት ከም ስራሓ ገይሩ ኣሎ እዚ ብምግባሩ ከዓ ሂወት ሓረስቶት ናብራ ሓረስቶት ኣዝዩ ተቐይሩ ኣሎ ምክንያቱ እቲ ዘለና ማይ እኹል ስለ ዘይኮነ ከምኡ ውን ኣብ ግዜኡ ኣብቲ ደልዮ ስለ ዘይርከብ ስለዚ ንስተማይ ድዩ ንጥሪት ድዩ ከምኡውን ኢሪጌሽን ንጥፈታት ኣዝየን ብዙሓት ዲጋታት ልዕሊ 800 ብፍላይ ድሕርና ፅነት ተርእናያ ኣዝየን ማእለያ ዘይብለን ዲጋታት ኣብ ዝተፈላለየ ዞባታት ሃገርና ተሰሪሐን ኣለዋ ጎኒ ጎኒ ምዚኣተን ግን ዝረአ ፀገማት ኣብ ዲጋታት ከዓ ኣሎ ስለዚ እቲ ፀገማት ከዓ ገለገለ ዲጋታት ብድበት መልእ ኣለዋ ኣብ ገለገለ እውን ሓረስቶት ኣብቲ ማይ ኩዖ ዘየድሊ ከም በዓል ፔስቲሳይድስ ኢንሴክቲሳይድስ ካልእን ስለ ዝጥቀሙ ከምኡውን ብዙሕ መጉፍሒ ምጉሓፍ ናይ ረሳሓትን ካልእን ስለ ዝጥቀምሉ ዲጋታት ናከዓ ይብከል ኣለዋ እቲ ምብካል ከዓ ትሪኦ ኣብ ገለገለ ዓሳታት ውን መይቶም ትረክብ ገለ ቲ ሕብሪ ናይቲ ዲጋታት ውን እቲ ማይ ይቕየር ስለዚ እንታይ እቲ ኣተኩሮና እዘን ዲጋታት ብግቡእ ክንጥቀመለን ንነዊሕ እዋ እንተኮይኑ ግቡእ ዝኾነ እቲ ማይ ኩዖ ክዕቀብ ክኽእል ኣለዎ ማለት እዩ ከምኡ ውን ኣገዳሲ ንዓተን ዘመሓድር ሕጊ ኣብዚ እዋን እዚ ዞባ ማእከል ኣብ 2004 ሕጊ ኣዳልያ ነይራ እዚ ግን ብዝፀፈፈ ክመሓየሽ ሞ ብሃገር ደረጃ እዘን ዲጋታትና እቲ ማይ ኩዖታት ብግቡእ ክመሓደረሉ ዝኽእል ሕግታት ክንደፍ ከም ዘለዎ ሞ ብኡ ከዓ ተቐይድና ዕድመ ናይ ዘን ዲጋታት ክነውሕን እቲ ዘድልዩ ጥቕምናታትን ከዓ ክንረክብ ኣብዚ ዘተኮረ እዩ ማለት እዩ በቃ እቲ ዕላማታት ሲ ነቲ ዘሎ ፀገማት ኣለሊኻ ከመይለን ኩለንተን መሻርክቲ ነዚ ኣገዳሲ ኣብ ምዕቃብ ሓመድን ማይን ዝግበር ዘሎ ኣብ ንጥፈታት ዲጋታት እተን ዲጋታት ከዓ ዕድሚአኒ ክነውሕ ክግበር ዘለዎ ዘተኮረ መፅናዕቲ እዩ ማለት እዩ
2: ንሃገራዊ ዋዕላታትን ምድላው መፅናዕታዊ ፅሑፋትን ዝወፅእ ባጀትን ሃልክን ብዙሕ እዩ ከም ውፅኢቱ ድማ ልዑል ኣገዳስነት ዘለዎ ውፅኢት ክንፅበ ግድን እዩ ስለ ዝኾነ እዚ መፅናዕታዊ ወረቐት ንህዝብን መንግስትን ዝህቦ ረብሓን ኣገልግሎትን ምፍላጥ ኣገዳሲ እዩ
3: እዚ እንታይ ከገልግል ክእል እንተይልና ከም ዝበልናዮ እቲ ምስራሕ ዲጋታት ክቕፅል እዩ እተን ዲጋታት ግን ብግቡእ ዕላማ እንካሃርማ ተኮይነን ናይ ብሓቂ ንዕኡ ከም መሓድር ዝኽእል ሕግታት ክረቅቕ ኣለዎ ስለዚ ከም ድለ ብዚ እዋን እዚ እቲ ሕግታት የለን ብኸምኡ ስለ ዝኾነ ከዓ ብከላ ናይ ዲጋታት ይረአ ከምኡውን ብዙሓት ዲጋታት ብድበት ገሊአን ሙሉእ ብሙሉእ መሊአን ገሊአን ከዓ ካብ ፍርቂ ንላዕሊ ብድበት መሊአን ኣለዋ ስለዚ እዚ ነገራት እዚ ክጎድል ተኮይኑ ግን ጉቡእ ምሕደራ ክህልዎ ከም ዘለዎ ነቲ ምሕደራ ተጠቂምና ከዓ اتم حرستوت كم دلنتن ديغاتاتن بقبو كعقبو

0: ን ነቲ ምሕደራ ክኽተልኹም ዘለዎን ኣብዚ ዘተኮረ እዩ ነይሩ ማለት እዩ።
1: ኣብታ ኣብ ኣመራርፃ ሞተረ ዝተገብረት መፅናዕቲ ክንቅፅል መጀመርያ ፅሟቕ ትሕዝቶኣ ንከታተል።
2: ሕጂ እቲ ኣገዳስነት ናተይ ብዛዕባ ሞተረ ናይ ማይ ከመይ ገርካ ትመርፅ እዩ ሓረስታይ ኮንካ ድዩ ወይ እውን ኣመኸር ናይ ሓረስቶት ኮንካ ዲኻ ወይ እውን ድራውሊኮ ኮንካ ዲኻ ወይ እውን ክኢላ ናይ ምምራፅ ፖምፓ ናይ ማይን ምዕራይን ምፅጋንን ኮንካስ ከመይ ገርካ ትመርፅ እያ። ሕጂ እዚ ከዓ ኣገዳስነት ዝህቦ እንታይ መሲልካ መንግስቲ ብዝተፈላለየ መገዲ ማይ ይዕቅብ ኣሎ ኣብታ ናተ ያርእስ ትቕመፅ ማይ ይዕቅብ ኣሎ። በቲ ሓደ ወግን ከዓ ሚኒስትሪ ሕርሻ ብፍላይ እንድሕር ሪኢኻዮም ምስ ሓረሶት እንዳተሓበርካ ኣብታ ግራቱ ዝተፈላለየ ምሩፅ ዘራእት እንዳምፅአ ካብኡ እውን ትካልእ ዘድሊ ነገራት እንዳገበረ ምህርቲ ከዕ ብፍትን ኣሎ። እዚኣ ግን ንክልቲኦን ተሓንቀል እንታይ እያ ንክልቲኦን ተራክበን ነዛ ማይን ነታ ግራትን እታ ማይ ካብታ ቦታኣ ናብታ ግራት ክትመፅእ ኣለዋ። እዚኣ ካብ መንያ ተምፃ ታ ፖምፓ ናይ ማያ ተምፃ እጂ ኣብዚ ዓድና እንድሕር ሪኢኻዮ እሳታ ዝኸበረት እያ ነቶም ሓረሶትታ ዝኸበረት እያ። እንደጋና ከዓኒ ብቁኑዕ ኣገባብ ኣመራርፃ ከዓ ኣይንክተል ኢና ዘለና። እዚኣ ሕጂ ከመይ ቁኑዕ ኣገባብ ኣመራርፃ ሞተረ ናይ ማይ እንታይ ክኸድሕነልና እዚ ሓደ እቶም ሓረስቶት ዝኩሉ ዝኸበረት ንብረት እያ ኢለካ ናቶም ኣብ ብፍላይ ኣብ መስኖ እንድሕር ደኣ ኮይኑስ እታ ዝኸበረት ንብረት እያ እሳ እንድሕር ተተባላሽያቶም ንክዕርይዋ ወይ ንክገዝእዋ ወይ ንዘሎ መዓት ላዕልን ታሕትን እዩ ዘሎ። ሓደሓደ ግዜ እውን ትኸብሮም እሞ ኣይገዝእዋን ይገድፍዎ ማለት እዩ። ስለዚ ከመይ ጌርካ ኢኻ ነዚኣ ብዝበለፀት ተማእዝና እያታ ናተይ ስራሕ ነይራ ማለት እዩ። እጂ ንመንመን ክጠቅም እዮ እንድሕር ተይልና ዝያዳ ዝያዳ ነቶም ናይ ኣማኸርቲ ናይ ሓረስቶት ይጠቅም፣ ነቶም ምህንድስናዊ መሃንድሳት ነዚ ናይ ስነ መስኖ ዝበልናዮ ዲዛይን ዝገብሩ ፕላን ዝገብሩ ዝዕርዩ ኩሉ ነገራት ይጠቕሞም ማለት እዩ ናተይ መፅናዕቲ።
1: ጉድለት ኣመራርፃ ሞተረ ናይ ማይ ዘይምፍላጥ ዝመፅእ ክሳራታት ሰሚዕና ኣሎና። ኣገዳስነቱ ድማ ከምዚ ዝተገልጸ እዩ እሞ ደኣ እቶም ኣፍልጦ ዝጎደሎም ሓረስቶት ይኹኑ ካልኦት ሞያውያን ብዛዕባ ዝጥበብ ዘማኽሮም ትካል መን ይኹን?
2: ኣብ ዝበለፀ እኳ ኣብ ሚኒስትሪ ሕርሻ እየ ዝብል ኣነ ሕጂ ውዱእ ንዕኡ ዓይነት ነዛ ዝብለካ ዘለኹ ናተይ ስራሕ ዘማእኽል ኣለኹ ንብላይ ንኽእል ኢና ግን ከም ርዱእ ኮይኑ ኣብ ትሕቲ ሚኒስትሪ ሕርሻ ኣሎ። ስለዚ ሚኒስትሪ ሕርሻ ኣብቲ ናቱ ናይ መፅናዕቲ ዝገብሮ ነዚ ዓይነት እዚ ከም መወከሲ ፅሑፍ ኣዳልዩ ሓደ ብሓደ እንታይ ክገብር ዘለዎ እዚኣ ክትስራሕቲ ኮይና እንታይ ክትገብር ኣለዋ ናይ ፀሓይ ፀዓቲ ኮይኑ ናይ ምናልባት ብነዳዲ ዝሰርሓ ብናፍታ ክኸውን ይኽእል ብበንዚን ክኸውን ዝሰርሓ ነገራት ከመይ ጌርና ኢና ክንመርፅ ዘለና? ስለምንታይ ኢና ክዚኣ ንመርፅ ዘለና? ስለምንታይ እቲኣ ዘይ ንመርፅ ዘለና? ነቶም ሓረሶትና ቶም ሓረሶትና እዚ ስነፍልጠት ምናልባት ካብ ብስነፍልጠት ክኸዱ ብተመክሮ ክኸዱ ንቀሎም ክኾን ሚኒስትሪ ሕርሻ ግን ሓላፍነት ወስይዱ ኣዳልዩ ኣሰልጢኑ መሰልጠንን ብተግባር ዝርኢሉ ቦታ እውን ክፈጥረሎም ኣለ ወሰን እዮም ተናተይ ናይ መወዳእታ ዝነበራ ለበዋ ሓደ ፅሑፍ ብፅሑፍ ከዳሉ ክኽእል ኣለዎ መወከስ ዝኸውን ካልኣይ ከዓ ከሰልጥን ክኽእል ኣለዎ ንሓረስቶት ድዩ ነቶም ኣብቲ ባይታ ዘለዉ ንብሎም ኣማኸርቲ ናይ ሕርሻ ከምኡ ውን ጥራይሱ ዘይኮነ ከዓኒ ኣብቲ ዘሎ ንኣብነት ሓልሓለ ኣሎ ናይ እንዳምርምር ናይ ሚኒስትሪ ሕርሻ ኣብኡ ብተግባር ዝርኢሉ መፅኦም ብተግባር ዝምሃሩሉ ንእሽተይ ንእሽተይ ብዓቕሙ ዓብያ ይኹንቲ ስነመስኖ ንእሽተይ ንእሽተይ ጌርካ ግን ብተግባር ዝርኢሉ ጌርካ ክፍታሕ ክእል ኮይኑ ስምዓኒ
1: ምቁር ድንሽ እቲ ኣዝዩ ኣገዳሲ ዝበሃል ቪታሚን ኤ ዝሓዘ መግቢ እዩ። ብዛዕባ እዚኸ ኣቶ መድሃሊ ተስፋይ እንታይ መፅናዕቲ እዩ ኣቕሪብልና? ሕጂ እውን ፅሟቕ ትሕዝቶ ናይቲ መፅናዕቱ ምስማዕ ካሓይሽ እዩ።
3: ኣብዚ ዘቕረብኮ ኣርእስቲ ናይ መፅናዕቲ ብዛዕባ ምቁር ድንሽ ኮይኑ ምቁር ድንሽ ዝተወሰነ ኣብዛ መፅናዕቲ እዚኣ ኣብዛ መግለፂ እዚኣ ዝቐረበት ኣብ ምግቢ እንስሳ ዘተኮረ እዩ። ሚኒስትሪ ሕርሻ ኣብዘዋን እዚ ንምቁር ድንሽ ك ከም ሓደ ካብቶም ኣዝዮም ኣገደስቲ ክሮፕስ ወይ ከዓ ኣትክልቲ ኮይኑ ተለልዩ ብሰፊሕ ንክተኣታቶ ይድፋእ ኣሎ። ነዚ ምርኩስ ምግባር ከዓ እቲ መፅናዕቲ ነዚ ዓብዪ ንክድፋእ ኣሎ ሓጋዝ ስለ ዝኾነ እዚ ናተይ መፅናዕቲ ንምስሉ ተሃስር ነይሩ። ካብቲ ኣገዳስነት ናይ መቆር ድንሽ ከምዚ ድብለካ ናብ ክልተ ናብ ብመጀመሩ ንምግቢ ሰብ እዩ ብካልኣይ ከዓ ኣብ ምግቢ ኣብ መዓላ ናይ ምግቢ እንስሳ ከዓ ኣዝዩ ምፅኢታዊ ስለ ዝኾነ ኣብቲ ናይ ምግቢ እንስሳ ኣተኩረ ናተይ መፅናዕቲ ኣካይዶ ማለት እዩ።
1: ኣብቲ ዝቐረበ መፅናዕቲ ምቁር ድንሽ እስትራቴጂያዊ ምግቢ ምዃኑ እዩ ዝግለጽ። ብዛዕባ እዚ ዝተዋህበ መብርህ እውን ኣሎ።
4: መጀመርታ ሓያል ቫይታሚን ኤ ኣለዎ ናይ ምቁር ድንሽ። ቫይታሚን ኤ ካብ ኣብ ሃገርና ዝጎድል ቫይታሚን እዩ። ቫይታሚን ኤ ኣብ ዝጎድለሉ ከዓ ዑረት ከስዕብ ይኽእል እዩ። ስለዚ ምቁር ድንሽ ሓደ ካብቲ ኣገዳሲ ምግብታት እዩ፣ ብሕልፊ ንህፃናትን ንነብሰ ፆር ኣዴታትን። ስለዚ እዚ ሓደ እስትራቴጂ ንሱ ጥራይ ደይኮነ ብብዝሒ ስለ ዝበቁል ኣብ ርእሲኡ ከዓኒ ናይ ፀዓት ከዓ ሓያል ፀዓት ስለ ዘለዎ ብሕልፊ ኣብ ዝጎዩ ናብ ዝፃወቱን ዝዓብዩን ቆልዑት ዓብተር ኣለዎ። ናይ ብሓቂ እስትራቴጂክ ታሽሚኡ ምናልባሽ ምስተመጋግባና ምቁር ብዙሕ ስለ ዘይንበልዕ ግዜ ክወስደልና እዩ። ግን ኣነ ጣዕምዎ ንቆልዖት ኣጥዕምዎም ምስተፈላለየ ዓይነት ምግቢ ንብላዓዮ ይብል ማለት እዩ። ስለምንታይ ኣብ ብሕልፊ ኣነ ሂማን ኒትሪሽን ናይ ሂማን ኒትሪሽን እየ ናብኡ ክደፍእ ማለት እዩ። እምበርቲ ናይ ኣብ እንስሳታት ዘሎ ክማን ዓብተር ኣለዎ እዩ። ዱባ ቅድሚ ሕጂ ኣብ ሓደ ገለገለ ቦታታት ምስ ረኣናዮ ብብዝሒ ፈሪዩስ እቲ ሰብ ብዙሕ ስለ ዘይደፍኣሉ ስለ ዘይፈትዎ ዳርጋ ንእንስሳታት ይወሃብ ፀኒሑና። ዱባ ሓደ ሓያል ናይ ቫይታሚን ኤ ዘለዎ ኢል ከም ምቁር ድንሽ እዩ። ሕጂ ዝኾነ ብጫ ዓይነቱ ሕብሪ ዘለዎ ምግብታት ክንደፍኣሎም ክንክእል ኣሎና። ናቱ ጉድለት ዓብ ጠንቂ ኣብ ሂወትና ስለ ዘምፅእ ካብ ካንሰር ክከላኸል ክእል እዩ ቫይታሚን ኤ። ንዕረት ክድሕነና ክእል ቫይታሚን ኤ። ንድኻም ናይ ዓይኒ ክድሕነና ክእል ቫይታሚን ኤ። ስለዚ ንብላዓዮ እንታይ ክብል።
1: ከምዚ ዓይነት መፅናዕታዊ ወረቐቲ ዝቕርበሉ ኣጋጣሚታት ከምቲ ዝተገልፀ ኣዝዩ ኣገዳሲ እዩ። እዛ ኣብ ጉዳይ ምቁር ድንሽ ዝቐረበት መፅናዕቲ ከም ኣብነት ኣብ ትግባር እንተውዒላ እንታይ ለውጢ ኢና ክንፅበእ?
3: ልዑል ለውጢ ክተምፅእ ወይ ልዑል ፅልዋ ክትገብር ተስፋ ይገብር ማለት እዩ። ምክንያቱ ኩሉ ግዜ ኣባይታ ደሎ ፀገም ካብቲ ኣባይታ ደሎ ፀገም እዩ ድብገስ ተመፅናዕቲ ኣባይታ ከዓ እንታይ ፀገም ደሎ እንተርኢልና ልዑል ሕፅረት ናይ ምግቢ እንስሳ እዩ ዘሎ። ምግቢ እንስሳ ክበሃል ከሎ ከዓ ብመእዛዊ ትሕዝቶ ከዓ ኣዝዩ ሃብታም ክኸውን ወይ ከዓ ነቲ ዘሎ ንምህብታሙ ብሰፊሒ ይስራሕ። ሕጂ እዚ ምቁር ድንሽ ከምዚ ድብለካ ከዓ ኣዝዩ ልዑል መእዛዊ ትሕዝቶ ትቆፅሉ ከም ምግቢ እንስሳ ልዑል መእዛዊ ትሕዝቶ ስለ ዘለዎ ንሓረሶት ኣግዜ ኣገዳሲ እዩ። ነቲ ዘሎ ፃፍቲ ዘሎ ፀገም ከዓ ልዑል ኣበርክቶ ክገብር ንዑ ነቲ ምቅላል ነቲ ናይ ሕፅረት ምግቢ እንስሳ ከዓ
1: ነተን ዝቐረባ ሓሙሽተ ወረቓቕቲ ብተምሳጥ ዝተኸታተልዎን ብርክት ዝበሉ ምሁራንን ሰብ ሞያን ነይሮም እዮም። ክንዲ ዝኾነ ርእቶም ምስማዕ እውን ሓጋዚ እዩ።
5: ማይ ንሕርሻ ዘርጊሕካ ጥራሕ ዘይኮነ ኣብ ዘሎ ቦታ እውን ከም ተወሳኺ ከም በዓል ዓሳ ኣራቢሕኻ ከም ተወሳኺ እዚ ምዚ ማይ ምምዝማዝ ማለት እዩ ክትከመሉ ትኽእል ኢኻ። ስለዚ ክልተ ፕሮዳክሽን ሓደ ግዜ ክትገብር ትኽእል ኢኻ። ሓደ ኣብ ውሽጢ ማይ ዓሳ ከም ዘሎ ኣብቲ ማይ ትዝርግሖ ማለት እዩ። ካልኣይ እንዳዘርግሕኻ ማይ እውን ነቲ ሕርሻዊ ነትበታት እውን ትገብረሉ መንገዲ ስለ ዝፈጥር ጥቕምታቱ ብክልተ ትሪኦ ማለት እዩ። ስለዚ እዚ ተወሳኺ መክሰብ ክኾነና ኣሎ ማለት እዩ። ንዓ ካልኣይ ፕሮቲን ሶርስ ስለ ዝኾነ እቲ ዓሳ ናይ ፕሮቲን ትሕሶ ስለ ዘለዎ ዓብ ትሕሶ ስለ እዚ ኣብ ዲጋታትና ከምዚ ንድሕራታታት ኢና ሕብረተሰብና ፕሮቲን ሃይ ልዑል ትሕዝቶ ዘለዎ ናይ ፕሮቲን ክረክብ ስለ ዝኽእሎ እዚ ፕሮግራም እዚ ኣገዳስነት ይልዎ ማለት እዩ።
1: ከም ተሳታፋይ ካብተን ዝቐረባ ሓንቲ ወይ ክልተ ብዝያዳ እቲ ምስጠካ ክትህሉ ግድን እዩ። እዚ ግን ብምኽንያት ከተሰኒዮ ከለካ ጥራዩ ወቅዒ ዝህልዎ
4: ናይ ዶክተር ኣርኣያ ሓደ ዓብዪ ርእዮ ዘይፈልጥ ሓሲቦ ዘይፈልጥ ሳብጀክት ከፊቱለይ ናይ ዶክተር መወዳእታ ዘቕረበ ከዓ ሰመረ ከዓኒ ብዛዕባ ናይ ዚ ድጋታትናን ናቱ ምሕደራን ከመይ ክኸውን ከም ዘለዎ ስለዝገልፅ ወይ ከዓ ክንሓስበሉ ከም ዘሎና ስለዘተሓሳስብ እዚአን ክልትአን ኣፀቢቐና ኣገደስቲ ኮይኑ ተሰማዕኒ ንዓይ ብዝያዳትን ክፈኒግን ኒትሪሽኒስት ስለዝኾንኩ ምስ ናተይ ሞያ ትኸይድ ናይ መድሃኒየ ዘቐረባ ብዛዕባ ናይ ታዝሓቶት ኩላ ታሽሞ ብዛዕባ ናይ ስዊት ፖቴቶ ዝነበረት ምቁር ድንሽ ዝነበረት ንሳብ ዝያዳ ስሒባትኒ ማለት እዩ። ትኻለ ከዓኒ እቲ ድፈልጦ ክሓትትን ክዕሙቕን እቲ ዘይፈልጦ ዒርያ ከዓ ሓድሽ ኣተሓሳስባን ሓድሽ መስኮትን ከፊትለይ ማለት እዩ። ስለዚ ካብቲ ኣትያ ክብል ኣይክእልኒ ብዝተፈላለየ መገድታስ ኩለን መሲጠናን እየን።
1: ኣብ መወዳእታ እምበኣር ነዚ ከምዚ ዓይነት ዋዕላታት ዝቐረቡ መፅናዕታዊ ፅሑፋትን ዝምልከት ለብዋታትን ርእቶታትን ናብኸም ክነብሎም
0: ኣይ ቲንክ እቲ ክበሃል ዘለዎ ነገር ዝዕድል ተጠቂምና እተን ዲጋታት ዕድሜን ንክነውሕ ክግበር ዘለዎን ከምኡውንቲ ካብኡን ዝርከብ ጥቕምታት ብግቡእ ክንጥቀመሉን እቲ ክግበር ዘለዎ ነገራት ሎማዓንቲ በሪህ ኣሎ ማለት እዩ። እዚ ከዓ ምስ ሚኒስትሪ ሕርሻን ሚኒስትሪ ማሪን ተተሓሒዙ እተን ዲጋታት ብዙሕ ጥቕሚ እዩ ዘለዎም ናብዚ እዋን እዚ ንስተማይ የገልግል ኣለዋ፣ ንጥፈታት ናይ ኢሪጌሽን የገልግል ኣለዋ፣ ንጥሪት መስተጥቅም ኣለዎ። ኣብዚ እዋን እዚ ከዓ ሚኒስትሪ ማሪን ከዓ ኣብ ተፈላለየ ዲጋታት ብፍላይ ካብ ባሕሪ ካብ ቀያ ባሕርና ርሕቕ ኢለን ዘለዋ ተን ኣርባዕተ ዞባታትና ኣብተን ዲጋታት ከዓ ዓሳ ብምዝራእ እዚ ነገራት እዚ ክፈርሞ ሓረስቶት ከዓ ብቐረባ ካብቲ ከባቢኦም ዓሳ ንክረኽቡ ዘተኮረ እዩ ማለት እዩ። ነዚ ሕጂ ግቡእ ምሕደራ የገድስ እዩ። ብከምኡ ተን ጥቕሚ ናይተን ዲጋታት ከዓ ማክሲማይ ዝኸውን ኣሎ ማለት እዩ።
4: ለቦዋ ክህብ እንድሕር ኮይነ ከምዚ ዓይነት ዋዕላታት ክንገብር እንከለና ብድሕሪኡ ክስራሕ ዘለዎ ስራሕ ኣሎ እዩ። እዚ ከዓኒ ናይ ማእከል ናይ ምርምር ክህልወና ክእል ኣለዎ። ማእከል ናይ ምርምር ከዓኒ ፋንድ የድልዮ ካብተን ዝሓቶት ክኾን ሕቶታት ንምንታይ እዩ ብብዝሒ ምቁር ድንሽ መፅዩስ ካብኡ ሰለክ ደይገበና ንምንታይ ጥራይና ክልተ ጥራይ ጌርና ምስ ዝብል እቲ መልሲ ዝነበረ ሓደ ካብቲ እዚ ቦትል ነክ ክብሎ ክእል ወይ ዝዓገተ እሲ ማሕንቆ ዝነበረ ኢኮኖሚ እዩ። ሕጂ ኣብቲ ፋንዲንግ ቅድሚ ፋንዲንግን ቅድሚ ካልእን ግን ሓደ ፖሊሲ ናይ ሪሰርች ፖሊሲ ክህልወና ኣሎ። ሪሰርች ጋይድላይን ክህልወና ከሎ ብሃገር ደረጃ ሪሰርች ጋይድላይን ጥራይ ኮነ ሪሰርች ስትራቴጂክ ፕላን ካ ክህልወና ክእል ኣሎ። ተማእኪሉ ብሃገር ደረጃ ክኸይድ ክእል ኣሎ። ስለምንታይ እዚ ፈርዩ ዘሎ ሰብ ብናቱ ወኒ ዝሰርሖ ኢምበር ተማእኪሉ ተሰርሐ ኣይኮነ ምናልባሽ ናሪ ሓደ ምእኩል ባይታ ኣሎና እዩ። ግን ትኻልእ ግን ብናቱ ወኒ ዝሰርሖ ወይ ካብትን ካብትን ገይሩ ዝሰርሖ እዩ። እዚ ግን ክሕሰበሉ ዘሎ ወይ ስለምንታይ ብዙሕ ኣፍልጦ ኣሎ ኣብ ዓለም ብዛዕባ ነመጋግባ ዝምስል ንሕርሻ ዝምስል ንዓና ከነምስሎ እንድሕር ኮይና ነቲ ናና ታሽሙ ኣጃስት ምስ ናና ኣካይዳ እንተ ከነማዕራርዮ ኮይና ናትና ምርምራት ክህልወና ክእል ኣለዎ። ምርምር ከዓኒ ቀሊል ኣይኮነን፣ ገንዘብ ሓትት፣ ባጀት ተሓትት፣ መርሖ ጎደና ከዓ ሓትት። ስለዚ ቅድሚ ናብ ፋንድ ምካና ከማነይ መርሖ ጎደና ክህልወና ክእል ኣለዎ ናይ ምርምር ፖሊሲ ክህልወና ኣለዎ ናይ ምርምር ኣብ ርእሲኡ ከዓኒ እዚ ስትራቴጂክ ፕላን ክህልወና ክእል ብከምዚ ዓይነት መገዲ ተትሒዝናዮ እቲ ዝመራመር ክበዚሑ ባይታ ማይ ክኣክለና እኒዮ ኣብዛ ዓዲ ክፅናዕ ዘለዎን ክፅናዕ ዝኽእልን ጫፍ የብሉን።
5: ሕረ ከምዚኦም ዝኣመሰ ዋዕላት ንኣብነት ኣብ ሕርሻ ንመጀመርታ ግዜ ዝካየድ ዘሎ ዕብይ ዝበለ ዋዕላ። ስለዚ ከምዚኦም ቀፃሊ ክህሉ ምእንቲ እቲ ሚኒስትሪ ይኹን ኩሉ ሕብረተሰብ ነዚ ክደፍኣሉ በብናቱ ንዝኣወየ ኮይኑ ከዓ ነዚኦም ኣብዚ ዝተረኽቡ ውፅኢታት እውን ናብ ዝውዕሉ መንገዲ ዝፈጥረሉ መንገዲ ናብ ተረ ዝውዕለሉ መንገዲ ተፈጢሩ ግደ ስለ ዝፃወት ከምዚ ዓይነት ዋዕለ ቀፃልነት ክህልዎ እንተወሓደ ኣብ 2 ዓመት ሓንሳ እንተኮይኑ ከ ኣብ ዓመት ሓንሳ ክካየት ኣብ ሚኒስትሪ ሕርሻ ጥራሕ ዘይኮን ኩሎም ሚኒስትራታት ነዚ ኣርኣያ ተኸቲለን እሰን እውን ከተግብራ ከም ዘለዎን ኣነ ይላውዎን ማለት እዩ።
3: ከምዝብሎ ሚኒስትሪ ሕርሻ ነዚ ምቁር ድንሽ ንምልታው ሰራሕ ኣሎ። ስለዚ ከምዚ ብመፅናዕ ተሰኒ ክድግፍ ከሎካነ ትገብሮ ስራሕ ሓጋዝ ስለዝኾነ መወዳቱ ኢሉ ኢሉ ከ ናብ ሓረሶት ንምብፃሕ ስለዝኾነ ሓረሶት ከዓ ነዚ ከም መግቢ እንስሳ ንቕሓቶም ኣለሪኢኹም ከም መግቢ እንስሳ ክጥቀምሉ ኣዝዩ ሓጋዝ ስለዝኾነ ንጥቀምሉ ይላቡ ነገረ መንገዲ እዩ ማለት እዩ።
2: ሕጂ ኣነ ንኣብነት ሓንቲ ብዙሕ እንዲ ነዛ መፅናዕት እዚኣ ንክገብር ዝደረኸኒ ሓንቲ ካብኦም ግን ካብ ከባቢ ሰገነይቲ ዝመፅ ሓረስታይ ነይሩ። ምስኡ ከዓ እዚ ሓረስታይ እዚ ዝበዝዕ እውን እቲ ሂወቱ ኣብ ምክልኻል ናብ ገለን እዩ። ግን እንታይ እዩ ልዕሊ 5000 ገርብ ኣራንሺ ለኒ ኢሉ እዚ እንታይ ክገዝእ መፅኡ ኩሉ እዚ ናይ ናብ ፀሓያዊ ፀዓት ቀይሩስ እቲ መስናዊ ስርዓት ከካየድ እዩ እዚኣ ከዓ ናይ ፀሓያዊ ፀዓት ንብሎ ብምሉ

ፓነል ንውለዱ እዩ ትገልፅ ኩሉ እናታ መሳርሕን እታ ሞተር ናይታ ማይን እቲ ንዕኡ ዘድሊ ቱቦታት ናይ ማይን እዩ ክገዝእ መፅ እዩ። እቲ ምስ ዝመፀ ሰብ ግን ብስነ ፍልጠት ተመርኮሰ ኣካይዳ ዘይኮነስ ካብ ብልምዲ እዩ ዝበዝሕ ዘካይዶ ነይሩ ድሃር ምስኦም እዮ ኮልል ውዕሎም ሙሉእ ኣስመራ ኮሊልናዮ ሕጂ ትመራርፃ ጌጋ እዩ ብስነ ፍልጠት በለ ይኮነን ኣብ መወዳእታ ግን ኣነ ክዕዘብ ጥራይ መፅእ ኮፍ ምስ በልና ኣብ ሓደ ክንዳሻይ እተን ዝሓተትኩን ሕቶታት እተን ብሳይነስ ክኾን ኣለዎን ዝበልኩም እየ ኣለዋ ንጠቕላለ ካብ ሳይነስ ወፃኢ ኢና ንኸይድ ዘለና እቶም ሓረስቶት ከዓ ብኡ ተስፋ ቆሪፆም ናብ ምግዳፍ ገፆም ዝኸዱ ኣለዎ ሓረስቶት ውልቃ ሓረስቶት ጥራይ ዘይኮነስ ሚኒስትሪ ሕርሻ ዝመስረቶ ናይ ዓዳዊ ሕርሻታት ኣሎ ናይ ገለ ኣሎ ብሰንኪ እዛ ጌጋ ኣመራርፃ ናይ እዚኣስ ስለትኸብሮም እሳ ጥራይ ዘይኮነት ትኸብሮም ትነዳዲ ስለዝኸብሮም እንድሕርዳ ብግቡእ ተዘይመሪፆሞ ዝገደፍዎ ኣለዎ ነቲ ሕርሻ ዝተገደፈ ኣሎ ናይ ዓዳዊ ናይ ውልቃዊ ዝተገደፈ ኣሎ ሕጂ ኣነ ዝብል ኣብ ክንዲ ባህውሪ ንኸይድ ሓርሶት ንኹን ድራውሊኮ ንኹን ሸየጥቲ ውን ኣብ ከተማ ዘለዉ ፍቓድ ዘለዎም ናይ ምምፃን ምሻጥን ምዕራይን ምትካል እውን ኣብቲ ቦታ ፍቓድ ዘለዎም ባህውሪ ዘይኮነስ ብሳይነስ ኣለዎ ከዓ ሳይነስ ንሕና ንፈጥሮ ኣይኮንና ነቲ ሳይነስ ዝብል ዘሎ ኾነ ነቲ ስነ ፍልጠት ንፍጠሮ ኣይኮንኩን ዝብል ዘለኹ እንታይ ኣሎ ንዑ ግን ንጠቀመሉ እየ ዝብል ዘሎ ኩሎ ካብ ተሓረስተያት ሒዝካ ክሳብቲ ኣሎ ዝበሃል ክኢላ ክሳብቲ ሸያጣይ ክሳብቲ ዝዕሪ በዚ ክንገበር ኣለና እየ ዝብል

0: ሚኒስትር ሕርሻ ዝወደቦ ሃገራዊ ዋዕላ ሕርሻዊ መጽናዕትታት ኤርትራ 2026 ምስጓም ቀጻልነት ዘለዎም ስርዓታት ሕርሻን መግብን ንሃገራዊ ቁጠባዊ ዕብየት ብዝብል ቴማ ትማል 20 ሓሰይ ኣብ ኣስመራ ኣዳራሽ ሃኮሰ ተኸፊቱ። እዚ ዋዕላ ባይታ ምኽፋት መጽናዕታዊ ርኽበታት ንምፍጣር ህልው ሕርሻዊ ብድሆታትን ዕድላትን ንምምርማር ንምምየያጥን ምህዛዊ ኣገባባት ንምፍላጥን ዝዓለመ ምዃኑ ኣወሃሃርትን ሞያውያንን ገሊፆም። ብተወሳኺ ኣብዚ ዋዕላ ድሕነት ውሕስነትን ማእዛን መግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሊማዊ ለውጢ ምምዳህን ምምካትን ተወርሳዊ ጸጋታትን ዕቃበ ስነ ህይወታዊ ብዙሕነትን ካልእን ኣብ ዝብሉ 8 ቴማዊ ዛዕባታ ዘተኮረ 76 መጽናዕታዊ ወረቓቕቲ ይቐርብ ኣሎ። ነዚ ብርክት ዝበለ መጽናዕታዊ ወረቓቕቲ ብዙሓት መንእሰያት እውን ይሳተፍዎ ኣለዉ።
1: ንኣምቲ ክስተ ይበሃል። ኣብዚ ግዜ እዚ ከም መምህር ኮይኑ ኣብ ንእዞባ ጎኘ ኣብ ጀነሮን ሃይስኩልን ቤት ትምህርቲ ምህር ኣለኹ።
0: ኣርእስቲ ክንታይ እያ?
1: ኣርእስቲ ብዛዕባ ገምጋም ናይ ውፅኢት ዓሳን ናይ ፀሓይ ባህርን ዝተዋፀአ ኣብ ስገም ዝተካየደ ኤክስፐሪመንት ወይ ከዓ ገምጋም ወይ ከዓ ፈተነ እዩ ማለት እዩ። ኣብ ናቱስ ኣብ ዕቤቱን ኣብ እቶቱን ማዕር ክንደይ ለውጢ የምፅእ ንምርኣይ ዝገበርናዮ።
0: ኣስፋሕ ኣቢልካ ምስ ተትንትኖ እንታይ እቲ ትሕዝቶ ናይ መፅናዕቲ?
1: ትሕዝቶ ናይ መፅናዕትና ካብ ተረፍ መረፍ ወይ ከዓ ውፅኢት ዓሳ እንብሎ

0: ፈሳስን ፀሓይ ባሕርን ከዓ ተሓዊሱ ዝተኻየደ ፈሳሲ ኮይኑ ኣብ ናይ ዕቤት ናይ ስገም ስገም ከም ዝክላትና ንፈልጦስ ኣብ ብዙሕ እቶት ንጥቀመሉ መግቢ እዩ። ንከምኡ ኣብ ዕቤቱ ኣብ ቁመቱ ይኹን ኣብቲ ዘእትዎ እቶት ዘለናስ ክንደይ ለውጢ እዮም ፀልና ሕጂ እቲ ዝተጠቀምናሉ መሳርሕታት ከመይ ነይሩ? ኣብ ገለገለ ኣብ 50 ሚሊሊትር ኣብ 1 ሊትር እንዳገበርና በይኑ እቲ ፀሓይ ባሕር ተጠቂምና ኣብ ገለገለ ከዓ እቲ ናይ ዓሳ ውፅኢት ከዓ በይኑ ኣብ ሳልሳይ ተርምሽዑ ክልቲኡ ብሓንሳብ እንዳሓወስና በቢ50 በቢ100 ሓዋዊስና ኣብ 1 ሊትር ተጠቂምናሉ ማለት እዩ። ኣብቲ ዝተካየድናዮ ናይ መደብ ናይ መሬት ከዓ ኣብ ነሶ ከፍ መደብ ወይ ከዓ ፕሎት ንብሎ ከከም ስቴጁ ሕጂ ድሕሪ ምዝራእና ኣብ 10 መዓልቲ ኣብ 20 መዓልቲ እንዳበልና ክሳብ ሙሉእ ዕቤት ዝውድእ ብመሳርሒታታ ናፍስና ኪልና ንፅዋዕ ናይ ፈሳስ መዳበርያ ንገብረላ ድኩዒ ብኣ ጌርና ስፕሬይ ንገብረሉ ወይ ከዓ ንደፍኣሉ ነርና ማለት እዩ። ዕቤቱ ምስ ወደአ ከዓ ድሕሪ 78 መዓልትታት ተዓፂዱስ እቲ ናቱ ውፅኢት እቶት ምስ መርመርናዮ ድማ እቲ ናይ ውፅኢት ዓሳን ናይ ፀሓይ ባሕርን ሓዋዊስና ዝገበርናዮ ፈሳሲ ድኩዒ ዝያዳ ኣብ ዕቤትን እቶትን ለውጢ ምፅ እዩ ማለት እዩ። ከምዚ ጌርና ሽዑ እቲ ናትና ዝተካየደ መስርሕ ናይ ፈተነ እዚኣ ትመስል ነይራ።
1: ብፍልይ ዝበላ ክንሪኦ ከለና ስለምንታይ ኣብዛ ኣርእስቲ ኣተኪርኪ?
0: ብዝያዳ ወላ ኣብዚ ግዜ እዚ ሚኒስትሪ ሕርሻ ወላ ካብ መዳበርያ ወይ ከዓ ብሲንተቲክ ፈርትላይዘር ኢልና ንፅውዖ ተኣልዩስ ናብ ኦርጋኒክ ናብ ባህርያዊ ዝኾነ መስርሕ ናይ ሕርሻ እዩ ዝካየድ ዘሎ። በዚ ምክንያት ድማ ብዝተኣታተወ መስርሕ መልከት ናይ ዓሳን ናይ ፀሓይ ባህርን ካብ ሚኒስትሪ ሕርሻ ዘካየድናዮ ጠለብ መሰረት ኣብ ናቶም ኣብ ኣኽርያ ኣሎ ናይ ባህርያዊ ሕርሻ ዘካየዱ ፈተነ ኣብኡ ከድና ኢና ጀሚርናዮ ማለት ካብ እቲ ሕርሻ ናይ ሃገርና ሲ ካብ መዳበርያ ወይ ከዓ ካብ ንሲንተቲክ ፈርትላይዘር ዝተሰንዑ ካብ ንጥቀም ብባህርያውስ ማዕርክ እንደይ ለውጢ ወይ ከዓ ዕቤት ናይ ኣካል ክነምፅእ ንክእል ንምርኣይ ኢልና ኢና ጀሚርና ማለት እዩ። ዝያዳ ከዓ ካብ መዳበርያ ተጠቂምና ንፍርዮ እቶት ባህርያዊ ደኩዕታት ተጠቂምና ንእትዎ ዝያዳ ይበልፅ ዝብል ማለት እዩ። ንከምዚ ምክንያት ኢና ከም ዕላማ ሒዝናስ ተበጊስና ሰሪሕና።
1: እዚ መፅናዕቲ ኣባይታ ከመይ ይሰርሕ?
0: ኣባይታ ብሚእታዊት ክዛረብቲ ኮይነ ብዝያዳ ሰብ ጉቡእ መስርሕ ተካይድሉ ሳብ 80 ሚእታዊት ፅቡቅ ዝኮነ እቶት ወይ ከዓ ሪዛልት ክበና ክእል እዩ ማለት እዩ። ምክንያቱ ኩሉ ባህርያዊ እዩ ነቲ ሓመድ ሃሰያ የብሉን ዝያዳ እንዳልምዐ ነቲ ተክልና ከዓ ፅቡቅ ዕቤትን እቶትን እዩ ዝህበና ማለት እዩ። እ ዳርጋ ፅቡቅ ዝኮነ እቶት ክንረክበሉ ንክእል ኢና እጂ ኣብ ኣጠቃቅማ ናይዚ ክልቲኡ ፈሳሲ ብጣዕሚ ሓቅሓሽ ሕማቅ ዝኮነ ጨና ኣሎ። ምክንያቱ ውፅኢት ተረፍ መረፍ ስለዝኮነ ክንጥቀመሉ ከለና ኣብ ኣካላትና ለጊቡ ሕማቅ ጨናን ሕማቅ ዝኮነ ኢምፓክት ንከየምፀልናን ንጥቀመሉ መሳርሕታት ኣሎ። ተሸፊንካ እታ መፍሰሲት ካኣላትና ብኣጌርካ ኣብ ግዜኡ ዝተሓለወ ሕጂ ኣሕና ኣብ 10 መዓልቲ ኢና ንገብረሉ ነርና። ምክንያቱ እቲ ግዜ እንተ ሓሊፉ ወይ ከዓ ማራ ምስ ጎበዘ ተጌርካሉ ወይ ሓንቲ ለውጢ ከምፀልካ ይክእል ኣብ ዝክዕ ስቴፕ ባይ ስቴፕ በታ መስርሕ እተ ተጠቂምካሎስ ለውጡ ኣሎ ኩሉ ናቲ መስርሕ ስለ ዘሎ ኣብስ ግዜኡን ኣብ ሰዓቱን ሲ ንጥቀመሉ ለና ማለት እዩ። እንተ ኣብ 8 መዓልቲ ጀሚርናያ ልክዕ ኣብ 8 መዓልቲ ክትቅፅል ኣለዋ ማለት እዩ። 10 መዓልቲ ጀሚርናያ ከዓ ልክዕ ከማ ክትቅፅል ኣለዋ። ዝያዳስ ከምዚ ገይረ ኤክስፐሪመንት ስራሕ ብል
1: እስከ ሙሉእ ስም ክሃበኒ
2: ቶማስ ብርሃነ ይበሃል። ካብ ትካል ዓብዱሬ ኣብ ሚኒስትሪ ሃብቲ ዋሕሪ ዝሰርሕ ኣለኹ ማለት እዩ። ናይ ሎም መዓንተ ርእስተይ ብዛዕባ ፊሽ ኣሚና ኣሲድ ኣብ ደርሆ ደለዎ ኣብ ዕቤት ደርሆ ደለዎ ተራ ወይ ከዓ ኣገዳስነት ትገልፅ መፅናዕታዊ ፅሑፍ እያ ነራ። ሕጂ ብትሕዝቶኣ ክንመፅእ ከለና ደርሁ እቲ ዝጥቀምሉ ሶርስ ኦፍ ፕሮቲን ብጣዕሚ ኣሸጋሪ ንክትረኽቦ ሕጂ ንኣብነት ንበል እቲ ፊሽ ሚል ዝበሃል ብቐፃለ ድርከብ ንስ ሕጂ ኣብ ባሕሪ ከይድካ ኢካ ተምፅኦ እኩል ዶይኮነ ክትገፍፍ ትኽእል ኢኻ ብዝተፈላለየ ምክንያት ናይ ኤንቫይሮንመንት ኣሎ ናይ ሬጉላቶሪ ሊሚትስ ኣለዎ ክትሕዞም ዝግባኣካ ገለ ሕጂ እዚታት ተደማሚሩ ኩሉስ ነቲ ዋጋ ናይቲ ፕሮቲን ሶርስ የኽብሮ ማለት እዩ። ሕጂ እዚ ኣነ ምፅኦ ዘለኹ ስራሕ ግን እዚ መፅናዕታዊ ፅሑፍ እቲ ካብ ተረፍ መረፍ ዓሳ ድጓሓፍ ንዑ ኣብኪዕና ናብ ፊሽ ኣሚኖ ኣሲድ ንቂሮ እዚ ፊሽ ኣሚኖ ኣሲድ ሽዑ ከም መግብነት ንደርሁ ከም ሳፕሊመንት ንህበን ማለት እዩ። ሕጂ ኣብዚ ዝገበርናዮ መፅናዕቲ ከምቲ ውፅኢት ንረኣናዮ ማለት እዩ ትፍልሊ ብጣዕሚ እዩ ውፅኢታዊ ማለት እዩ ትዕቤስ ብቁልጡፋ ርእና ማለት እዩ ካብኡ ክንህበን ምስ ጀመርና ሕጂ ብጣዕሚ ፅቡቅ ውፅኢታዊ ን ለውጢ ድህበና ፍርያት እዩ ማለት እዩ። እዚ
1: ብሓፈሻ ኣባይታ ክንጥቀመሉ ከለና ወይ ክንገብሮ ዘለና ኣገባባት እንታይ እዩ ምዚ መፅናዕካዮ መፅናዕቲ ሓፈሻ?

0: ሕጂ ዚ ቀዳማይ መድረክ እንዲ ዝመፅናዕቲ ዝገበርኮ ኣብ ካብ 0 ክሳብ 16 ሰሙናት ዘሎ መፅናዕቲ ዝተገብረ ማለት እዩ። ሕጂ እቲ ኣገባብ ኣገባብራ ምስ መግቢ ኢካ ትሕውሶ ክትበን ተዳልዎ ዘለካ መግቢ ብላዓለቲ ፈሳሲ ንብሎ ዘለና ዓሳ ብላዓሊ ትገብረሉ ሽዑ ኣኩሳ ጥዑ ጌርካ ሓዋዊስካ ትህበን ማለት እዩ። እዚ ሕጂ ከም መግብስ ኣብ ውሽጠ ናብ ሰናኣትሎ ሕጂ ንብሎ ዘለና ፍሻ ሚና ኣሲድካ ዝተፈላለዩ ባዮ ኣቨይላብል ኣሚኖ ኣሲድ ስለ ደልዎ ብቕልጡፍ ክትወስዶ ትኽእል ብቕልጡፍካ ናብ ኢነርጂ ክትቀይሮ ትኽእልታ ደብሮ ማለት እዩ።
1: ቀንዲ ዕላሙኡን ኣገዳስነቱን እንታይ እዩ? ቀንዲ
0: ሕጂ ተን ቀንዲ ከምቲ ዝበልካ ይቲ ለውጢ የድልየና ኣሎ ናይቲ ሶርስ ናይ ፕሮቲን ምክንያቱ ሶርስ ፕሮቲን ሕጂ ኣሸጋር ክኸውን ስለ ደሎ ከምቲ ዓሳ ትረክቦ ሸጋር ስለ ዝኾነ ከም ኣማራፂታት ዝተፈላለዩ ሜላታት ይግበሩ ኣለዉ። ከምዚ ክትገልፆ ፅንሐት ናይ ኤርዝወርም ኣሎ ፍላይ ሶልጀርስ ዝበሃል ኣለዉ ዝተፈላለዩ ሶርስ ኦፍ ናይ ፕሮቲን ይመፅእ ኣሎ። ነዚ ግን ንሕና ከም መተካእታ ክንገብረሉ ንኽእል እዚ ጓሓፍ ናይ ዓሳ ኣመስሪሕካ ናብ መግቢ ደርሁ ክትገብሮ ምግባር እያ ተቐንዲ ዕላማ ናይ እዚኣ ስራሕ ማለት እዩ። ሕጂ እዚ ዋዕላ ሃገራዊ ዋዕላ ናይ ሚኒስትሪ ሕርሻ ብጣዕሚ ውፅኢታዊ ምክንያቱ ተፈላለዩ ፋሒሉ ዝነበረ መፅናዕትታት ኣብ ሓደ ጠርኒፍካ ብሓብ ሓደ ሃገራዊ ዕላማ ክትዝርግሖ ከለካ ብጣዕሚ ውፅኢታዊ ፅቡቅ ሓሳብ እዮም ሓስቦም። ብቕዓት ናይ ሪሰርቸርስ እውን ከምኡ ይፍትሽ ስለ ደሎ ብጣዕሚ ፅቡቅ ውፅኢታዊ ሃገራዊ ዋዕላ እዩ ማለት እዩ። ጅበዝ ንሚኒስትሪ ሕርሻ ከመስግኖ ይደሊ ማለት እዩ።

0: ስም እስከ ሙሉ ስም ካብን?
1: ስሜ ዩሊያን ፍሳጼን ይባላል። ካብ ሐመል ማሎ አግሪካልቸራል ኮሌጅ ኮይኑ አኒማል ሳይንስ ዲፓርትመንት ብሎ ወደ ማለት እዩ ግራጁዌት ገይረ።
0: እስከም ሳርስ ትኽላሊና?
1: አርስቴ ብዛዕባ ኣርዞም ጎንደራ ማለት እዩ ፍርያት ፍሬምነት ናይ ጎንደራሲ ኣብ ናይ ቀልቀል እንስሳታት ኣብ ናይ ኣባጊ ኣብ ናይ ደርሆ ፕላስ ኣብ ናይ ከብቲ እዩ ነይሩ። እዚ ሕጂ ከመይ ይዓብዩ ኣብኦም ሞር ግሮው ድገብሩ ኣብኦም ውፅኢት ደርእዩ ኢና ፈቲንያ ማለት እዩ። እዚ ንክንወስድ ዝገበረና ከዓኒ በዚ ሎም ሕጂ ንመግቢ ደርሆ ትልካ ብዙሒ ዓሳታት ናይ ጓሕፍ ዓሳታት ይድለ እዩ። እዚ ካብ ብጣዕሚ እዩ ክቡር። ከምዚ ሓንቲ ንእሽተይ ናይ ደርሁ ሕርሻ ክፍሪ ዝኽእል ሲ ዝኽእሉ ዓይነት ዋጋ ስለ ዘይኮነ ስለዚ ብናይ ዝተፈላለየ ቀልቀል ጌርናስ ኣብይ ሞር ግሮው ገብሩ ወይ ዓቢልና ሽዑ መግቢ ንእንስሳታት ንምድላው እዩ ንዓሳታት ብዓብኡ ክኸውን ይኽእል ንሓሰማ ክኸውን ይኽእል ንደርሁት ማለት እዩ። ምክንያቱ እዞም ጎንደራ ንብሎም ዘለና ዓይነት እንስሳታት ንምግቢ ክኾን ንብሎም ዘለና ኸዓኒ ፕሮቲን ኣለዎም ቪታሚንስ ኣለዎም ሚነራልስ ኣለዎም። ኣብ ከምዚ ተበጊስና ምስቲ ዘሎ ሓረስታይ ትዋጋ ርኢና ማለት እዩ ዝሓሸ ኮይና ረኪብናይ ማለና ማለት እዩ።
0: ሕጂ ኣብ መፅናዕቲ ጥራይ ድ ዋላ ብኣባይታ እውን ፈቲንኩም እዮም
1: ጀስ ኣብ መፅናዕቲ ዩ ደሎ እትናትና ለበዋ ኸማን ኣብ ዕብድ በለ ሕርሻ ተፈቲኑ ንሓረስቶት ከም ምኽሪ ወይ ትምህርቲ ክወሃብ ኢና ንደልዮ ዘለና ማለት እዩ።
0: መፅናዕትኩም ከም ዝረከብኩም ኣባይታ ከመይ ክሰርሕ ኢልካ ሓስብ?
1: ኣባይታ ጥቡቅ ኣሎ። ምክንያቱ ኣብ ገለ ናይ ኤሽያን ሕጂ ናበ ኤስያ ንድሕር ከድና ብዙሕ ይጥቀሙሉ እዮም። ምክንያቱ ካብ ዓሳታት ጥራሕ እንዳምፀኻ ትምግብ ይሃሉ ኣይሃሉ ኣብ ከምዚ ኣብ ዓብ ሕርሻ ገይሮም ከፍሪ ትሪኦም ኢኻ ብዙሕ ውፅኢትካ ይርከቡ ማለት ኣብቲ ዕቤት ናይተን ደርሁት ዝኾነ ፍርያምነት ንቃቅሑንብሉ ንኣብነት ኩሉ ኣብ ፊሽ ስተይልና ኸዓኒ ዕቤት ናቶም ንምውሳኽ ከዓኒ ይጥቀምሉ እዮም ካልኦት ሃገራት ማለት እዩ። ስለዚ ዋይ ንሕና ኸ ኣብ ኤርትራስ ንምንታይ ክኣቱ ዘይክእል ሓደ ኒው ሳይንስ እዩ ኣብ ኤርትራ ግን ንምንታይ ክነተኣታት ወደ ንኽእል ብና ናይ ግሩፕ ወርክ እዚኣ ቲም ወርክ እያ ናይ ቤነይ ጥራሕ ኣይኮነትን ብከምኡ ሓሲብና ማለት እዩ። ዘን ውፅኢት ካ ኣለዎ ብል ማለት እዩ። ኣብዚ ናሽናል ኮንፈረንስ መምፂና ምክንያት ከዓ መጀመርያ ንዕኦም ከመስግኖም ደሊ ምክንያቱ ካብ ሰሪሕካ ሓደ ንሓደ ካብቲ ነገር ሲ ኣብ ከምዚ እክብ ድበለ ኮይንካስ ንብዙሓት መረዳእታትን ርእቶታት እንዳተዋሃብካ ትኸደሉ መድረኽ ስለ ድኾነ ንዕቤት ስራሕና ከዓ ብተዓፃፅፍነት ክወስኽ ስለ ድኽእል የመስግኖም ንፈቱ ማለት እዩ። እዋ ኣገዳሲ ዋላ ድኽመታትካ ዋላ ርኢካዮም ዘይ ፀናሕካ ሕቶታት እውን የላዓሉልካ እዮም ማለት እዩ ሓሲብካዮ ደይ ትፀንሕ ማለት እዩ። ስለዚ ዝኾነ መፅናዕቲ ሕጂ እውን ንካልኦት ተምሃሮ ይኹን ኮሌጅ ዘለዉ ወይ ኣብ ዝኾነ ብውልቀም ከዳልው ሲ ዘተባብዕ ዓይነት መድረኽ እዩዚ ዋላ ብውልቀውናትካስ ከተባብዓካ ዝኽእል እዩ ድኽመታት ነጊሩ ሞር ናብኡ ደመልክት ሕጂ በቃ ናብቲ ስራሕ ዲቨሎፕመንት ናብቲ ደመልክት
0: ከም መፅናሕቲ ኣቕሪብኩም ኣለኹም።

0: ምስ ገለ ሙያውያን ምስ ሚኒስትሪ ሕርሻ ክኸውን ክእል ምናልባት ምስኦም እንዳተረዳዳእኹም ኣብ ባይታ ይሰርሕ ኣለዎ ድየለን ወይ ኣብ ባይታ ንክሰርሕ እንታይ ክግበር ክኽእል ኣለዎ ምክትታል ክትገብሩ ድዮም
1: ምክትታል ሕጂ እያ ሕጂ እዚ ኣሳቲፎምና ኣለዉ በቃ ነዛ መድረኽ እዚ የለና ምስ መፀና ብዙሒ ሞር ሰባት ፈሊጥና ኣብ ከምኡ ዓይነት ዝነጥፉ ማለት እዩ ኣለዎ ከም ዘሎ ነጊሮምና ክንመፅእ ከም ዘለና ብብዙሕ ክንሰርሓሉ ከም ዘለና እውን ተመያየጥና ማለት እዩ ሕጂ

0: ሙሉ ስሚ ናኦድ ዮናስ ይባሃል። ከባሕመድ
1: ናኦድ ካብያ
0: ሓመልማሎ ኣግሪካልቸራል ኮሌጅ ኣኒማል ሳይንስ ዲፓርትመንት ማለት እዩ።
1: ምዛ ዘቕርብ ከያ ርእስቲ ኣለና
0: እዛ ርእስቲ ሕጂ ብትግርኛ ክትርጎም ከላ ማሕበራዊ ውሕስነት ግምገማ ማሕበራዊ ውሕስነት ኣብ ኣስመራ ማሕበራዊ ውሕስነት ኣፍራስ ኣብ ኣስመራ እያ ትብል ነራ ማለት እዩ። እዚ ከዓ እንታይ እዩ? ብዙሓት ቁፅርታት ሰባት ኣብ ኣፍራስ ተወኪሎም ናቶም ናብራ ይመርሑ እዮም። ግን ከዓ እዚ እንዳኾነ ንከሎ እቶም ኣፍራስ እቲ ግቡእ ክንክን ወይ ድማ እቲ ማሕበራዊ ውሕስነት ዝበሃል ስለ ዘይረኽቦ ነዚ ንምውሓስ ተባሂላ ዝተፀንዐት መፅናዕቲ እያ ማለት እዩ። እዚኣ ነ
1: እንታይ ትዕዝብታት ነርካ ቅድሚ መፅናዕቲ ምግባርካ ስታይ እንታይ ትዕዘብ ስለ ዝነበርካ እዩ?
0: ሶ እዚኣ መፅናዕቲ ቅድሚ ምግባራ ኣብቲ ግሩፕ እንታይ ነይሩ? ብዛዕባ ማሕበራዊ ውሕስነት ዘረባ መፅ ነይሩ ማለት እዩ። ቅድሚ ታርእስቲ ምረፃ ሽዑ ዳሕራይ ብብዝሒ እቶም ንሪኦም ዝነበርና እቶም ናይ ማሕበራዊ ውሕስነት ጎድሎታት ዝነበሮም ኣፍራስ ስለነበሩ ኣብ ኣፍራስ ነዚ ነገር ምስ ተዓዘብና መፅናዕትና ንግበር ኢልና ማለት እዩ። መፅናዕቲ ምስ ተገብረ ድማ ከምዚ ክትሪእዎ ፅናሕኩም ሎ ማዓንቲ ዳርጋ ኣዝዩ ጉድለት ከም ዘሎ ቲ ማሕበራዊ ውሕስነትናቶም እቲ ናቶም ውሕስነታትን ከምዘይሕለወሎም ዘሎ ተዓዚብና ማለት እዩ። በዚ መንገዲ እዚ ድማ ዝያዳ ክስራሕ ኣለኹም ዘሎ ናትና ለባዋ ገዲፍና ተፈላለዩና
1: ሕጂ ንመን ይኹም ለባ ገዲፍኩም ዘለኹም ብፍልይ ዝበለ መን እዩ ብዛዕባ እዚ ጉዳይ ድምልከቶ ንድሕተትን?
0: ኦኬ ብፍልይ ዝበለ ሕጂ መጀመርያ ኣብቲ ላዕሊ ዘሎ እቲ ሚኒስትሪ ሕርሻ እንዲ ንሱ ኢቲ ፖሊሲ ከውፅኦ ዝኽእል ማለት እዩ። ካብኡ ዳሕራይክ ድማ ናይ ዞባ ማእከል ምቁፅፃር ሕግን ስርዓትን ኣሎ ከምኡውን ካልኦት ሬሌቫንት ኣውቶሪቲ ዝኾኑ ምስኦም ተሓባቢሩስ እዚ ነገር እዚ ክተግብሮ ክኽእል ኣለዎ ማለት እዩ። እዚኦም እዮምቶም ነዚ ነገር እዚ ክተግብርዎ ዝኽእሉ ክፋላት ናይ መንግስቲ። ኣብ ኣስመራ ተርኢና ዝኾነ ከበድቲ ነገራት ዘመላለሱ ንሳቶም እዮም ማለት እዩ። ስለዚ እዚ ረብሓታት ኣለዎም ክብል ይኽእልና ኣብ ዓድና ይተጀመረ ንበር ኣብ ደገ እሱ እዩ ተቐንዲ ዝስራሕ ኣሎ ኣብ ናይ ስፖርታዊ መዓላታት ከምኡውን ኣብ ናይ ቴራፒ ከም ናይ ቴራፒ ፎርም ኮይኖም እውን ይመፅኦም ማለት እዩ። ምስኦም እቲ ሰብ ተሸጊሩ ዘሎ ቦንድ ምፍጣር ሲ ሓደ ሂሊንግ ንክረክብ ሲ ይግበር እዩ። ኣብዚ ዓድና ግን ስለዚ ዓብየ ዘሎ ፅቡቅ ገይሩ እታ በፂሓታ ዘላ ጥርዚ ሲ ኣብ መዘናግዒ ማእከል ከም ኣብነት ኣብ ቴክኖጋርድን ኣብ ቁሸት ዘሎ ማለት እዩ ኣብኣ ጥራያ ትስራሓ ዘላ ብዝተረፈ ግን ከም ናይ ከቢድ ፅዕነታት መንቀሳቀሲ እንስሳታት ኮይኖም እዮም ዘገልግሉ ዘሎ ክሳብ ሕጂ ማለት እዩ።
1: ኣብቲ ዘለካየ ቦታ ኮንካ ምስቶም ዝምልከቶም ኣካላት እንታይ ምክትታል ክትገብር ኢኻ ወይ ኣበይ በፂሕ ኣሎ እቲ ዘመሓላለፍ ናይ መልእኽቲ ዝሰራሕ ኣሎ ዶ?
0: እዚኣኮ ብቀረባ ኣብቲ ሚኒስትሪ ዝሰርሑ ሰባት ስለ ዘለዉ ከምኡውን ሓደ ክልተ ነዛ ስራሕ እዚኣ ናብዚ ንክትበፅሐ ዝገበሩ ደጉሩብ ኣብ ኣስመራ ከባብን ስለ ዘለዉ ዘድሊ ሓበሬታታት ካብኦም እንዳወሰድና ሲ ፎሎው ኣፕስ ክንገብር ምዃንና ኢና ንሕብር ማለት እዩ።
2: እዚ ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ዝቐረበ ወረቓቕቲ ብሕቶን ርእቶን ተዓዘብትን ንሃብተመ ብኣካየድቲ ኣካላት ኣባላት ሚኒስትሪ ሕርሻ እናተኣልየ እዩ ዝካየድ ዘሎ። ብሃገር ደረጃ ዝህቦ ረብሓን ኣገዳስነትን ዓብዪ ከም ዝኾነ ድሕሪ ምግላጽ ብተወሳኺ ምብፅዓ ንምትግባርን መቐጸልታ ናይቲ ኣብ 2025 ዝተኻየደ ዋዕላ ምዃኑን እውን ተገሊጹሎም።

ሰላምታ ናብፃሕኩም። ኣብ ውሽጢ ሃገርን ወፃእን ብምዃን ንመደባት ኤሪ ቲቪ ኣብ ምክታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ናይ ሰሙ እዙ ንምቕራብ እኖ ኣብ ሰዓትና ተላይልና ንርከብ። ኣብ ናይ ሎሚ ትሕዝቶ መደባትና ዘለውኖ ድማ ዝተፈላለዩ ንኡሳን መደባት ኢና ሒዝና ቕሪብና ዘለና። ከምቲ ልሙድ እውን ኣብ መደብ ማእገር ኣብ መንጎ መንጎ ወይ ኣብ ቅድምን ድሕርን ትሕዝቶ መደባትና ኣብ ነፍሲ ወከፍ ከባቢታት ትካላት እናኸድና ነላለየኩም ኢና። ንሎሚ ዝኸበርኩም ተኸታተልትና ኣብ ከባቢ እንዳ ማርያም ካብ ዝርከባ ትካላት ናብ ሓንቲ ኢና መሪፅና ዘለና። ንሳ ድማ ናይ መሸጣ ኣቑሑ ብሽክለታን ከምኡ ድማ ምስ ካስኮ ዕጥቂ ካልእ ንትሕዝቶ ዘጠቓለለት ትካል ናብኣ ኢና ክነምርሕ። ንሓፈሻዊ እንታይ ከም ዝመስል ድማ ምስ ኣብ ፅንሕና እነካይዶ ዕላል ክህልወና እዩ ዝኸበርኩም ተኸታተልትና። ንስኹም ድማ ክሳብ ክልተ ሰዓት ዝፀንሕ ናይ ኣየር ሸፈንና ምሳና ሓቢርኩም ክፅንሑ ዕድሚ ነቕርብ ኣለና። ምስ ሰኣላይ ሰሎሙን ኣብርሃ ብምዃን ነቲ መደብ ክንደስሶ ኢና። ሰናይ ምክትታል።

0: እግዚአብሔር ይመስገን። ሰሚር ሓው እግዚአብሔር ይመስገን። እንኳን ሰላም ወጥ ኩል ጽፋ አምላክ ይመስገን።
1: ናብቲ ካልኩም ኢና መፂና ዘለና።
0: ኦኬ።
1: ሓፈሻዊ ብዛዕባ ብሽክለታ ምስ ናውት ብሽክለታ ዝተኣሰር ማልያ ዝመከላኸሊ ናይ ርእስ ንጎ ካስኮ ብሉምዳ ፀዋዓ ካልእ ናብ ዝትሕሶ ዘለዎ እዩ ዘለካ ሞ እስከ ኣብዚ ካስኮ ንርኢ ኣለና ብዛዕባ ካስኮ ንብሎ ብሉምዳ ፀዋዓ ብዛዕባ ዝተት ይለና እስከ
0: እዚአን ሕጂ ዝያዳ መብዛሕትኡ ኣብ ተቀዳድምቲ ገይሮሞ ክረአ ከሎ በብዓይነቱ ከዓ ይፈላለ ማለት እዩ። ገሊኡ ልሕቱም ይበሃል፣ ገሊኡ ከዓ ከፋት ማለት እዩ። በብመዓልቱ ከዓኒ ኩሉ ኣብዴት እንዳኾነ ከዓኒ እንዳተቀየረ ኣብዚ ግዜ እዚ ከም ሕቱም ኣብ ናይ ውድድር ኣብ ናይ ቱር ይኹን ኣብ ናይ ክላሲክ ክፃወትሉ ጀሚሮም ማለት እዮም። ቅድሚ ሕጂ ግን እዚ ሕቱም ንብሎ ኣብ ናይ ኮሮና እዩ ዳርጋ ቀንዲ ከም መስርሕ ተባሂሉ ሽፉን ፕላስ ንፋስ ክጨድድ ዝኽእል ከም ናይ ኣየር ማለት እዩ ክጨዶ ዝኽእል ሸሊሕ መሳሊ ተባሂሉ እዚአን ሕጂ ንዓአን ድማሳሰላ ማለት እየ። ድሕሪ ግዜ ኣብዴት ኮይኑ እዩ ኣብዚ ግዜ እዚ ሽፉን መፂኡ ማለት እዩ። ቅድሚ ሕጂ የን ድዝውተራ ነረን ኣብ ናይ ኮሮና ጥራሕ ከዓ ይዝውተራ ነረን ማለት እዩ። ሕጂ ግን ድኾነ ተቀዳድምቲ ዳርጋ በብጋንተአን ማለት እየን መብዛሕትአን ጋንታታት ዳርጋ ሽፉን እየን ዳርጋ ዝገብራ ደለዋ ማለት እዩ እንዳተለመደ መፂኡ።
1: ስለምንታይ ሸሊሕ ዝምረፅ እንታይ ውፅኢት ስለ ዘለዎ እዩ ስለምንታይ ከ ትሸሊሕ ንብዝሎ ዘላስ ኣብ ግዜ ብቅልዳ መበናይ ነቸርክቶ ንብሎ ዘለና ስለምንታይ ኣብ ኩሉ ይጥቀሙ ስለምንታይ ትፈላለዩ
0: ሕጂ ናይ ውድድርን ክሮኖሜተርን ይፈላለዩ። ኣብ ናይ ክሮኖሜተር ሕጂ ዝያዳ ንፋስ ክጨደልካ ኢልካ ትመርፆ። ኣብ ናይ ከፋት ከዓኒ ዝያዳ ኮንፈርት ንፋስ ክትረክብ ኢልካ ከዓኒ ኣብዚ ከፋት ትመርፅ ማለት እዩ። ሕጂ እታ ኮይና ቀዳምነት ኣብ ምርጫ ተቀዳድምቲ እዩ። ብድሕሪኡ ከዓኒ እቲ ንፋስ ገለ ሰከንድ ተኸሰብኪ ኢልካ ዓበይቲ ጋንታታት ኣብ ኣመጋግባ ኣብ ናይ ብሽክለታ ኣብ ናይ ዕጥቀን ኩሉ ዘሰይም ይመፅእ ሞት ፓወር ሽዑ እንታይ ዳ ክንረቐቐ ኣለና ኢሎም ዝያዳ ኣብ ናይ ምርቓቕ ናይ ካስኮ እንታይ እዚኣ ውፅኢታዊ ትኸውን ዝያዳ ሰከንድ ተኽስበኒ ኢልካ ኣብ ናይ ካስኮ ምርቓቕ ተኣቱ ማለት እዩ።

0: ረቂቁ ገለ ፐርሰንቴጅ ሰከንድታት የክስበካ ክሽፈን ከሎ ማለት እዩ ንፋስ ይጨደልካ ኣሎ ከምኡ ናይ ትሬን ይፈላለዩ ናይ ውድድር ከ ይፈላለዩ ማለት እዩ ተቃዳድምቲ ኣለዉ ኮንፈርት ደልዮም ኖርማል ካስኮ ዝገብሩ ኣለዉ ምቹእነት ይፈጥረሎ ማለት እዩ
1: ንሆም ኣብዚ ከም ዝንሪኦ ዘለና ንኣብነት ኣርባዕተ ካስኮ ናይ ርእሲ መከላኸሊ ኣቐሪብ ከለካ ብዓይነትን ተርእና ንፈላለዩን ብሕብሩ ንፈላለዩ እዩ ተቀዳደምቲ ዝመርፅዎ ዓይነት ካስኮ ከመይ ዝመስል ንስኻ ከም ሞያዊ ከም ተቃዳዳማ ኮንካ ክትሪኦ ከለካ
0: መጀመርታ ኣብ ምርጫ ተቃዳድምቲ ድውከል ካብኡ ንናብኡ ከዓ ገለ ሰባት ክፋት ይብሉካ ገሊኦም ከዓ ሽፉን ሕቱም ይብሉካ ማለት እዩ ከፋት ዝመርፅዎ ገሊኦም ንፋስ እንዳወሰዱ ዝያዳ ኮንፈርት ክረኽቡ ይደልዩ ማለት እዮም ካብኡ ንናብኡ ከዓ ኣብ ናይ ሕቱም ተይልካ ከዓ ዝያዳ ንፋስ ክጨደልካ ኢልካ ኣብዚ ብዙሕ ከፋታት የብሉን ንፋስ ንክጨደልካ ዝያዳ ይሕግዘካ ማለት እዩ ተቀዳደምቲ ይመርፅዎ እዮም ዳርጋ መብዛሕትን ጋንታታት ኣብዚ ሰዓት እዚ ዳርጋ ኩለን ሕቱም ይገብሩ ኣለዋ ማለት እዩ ኣብ ናይ ከፋት ከዓኒ ተቀዳድምቲ ምቹእነት ይፈጥረሎም እዩ ንፋስ እናወሰዱ ክኸዱ ኢሎም ኣብዚ ከዓ ዝመርፁ ኣለዉ እጂ ምርጫ ናይ ተቀዳድምቲ እያ ኣብ ሕብሪ ኣብ ክፋት ወይ ሽፉን ኣብ ምርጫ ናይ ተቀዳድምቲ እዩ ዝውከል ማለት እዩ
1: ክብደት ኣለዎ ዝካስኮ ፎኪስ
0: ፎኪስ እዩ ወላ ንክትገብሮ ምቹእነት ኣለዋ ሰብ ከምዚ ክሪኦ ከሎ ሚዛን ዘለዎ ግን ኖ ፎኪስ እዩ ኩሉ በብዓይነቱ ገለገለ ካብኡ ናይ ግራማት ክፈላለየ ይኽእል እዩ ግን ኩሉ ፎኪስ እዩ ኣብ ተቀዳድምቲ ትሪኦ ካ ህልመት ከይገበሩ ዳርጋ ኣይንቀሳቀሱን ሕጂ ዝውትር ኮይኑ እዩ ማለት እዩ ኣብ ተቀዳድምቲ ከም ግዴታ ዓይነት ምክንያቱ ተቀዳምነት ድሕነት ናይ ሂወት ስለ ድኾነ ኣብ ፎርማ ኣብ ሕብሪ ኣብ ከምዚ ደይኮነሲ ተቀዳሚቲ ከም ቅንድስ ናይ ሓደጋ ጉዳይ ማለት እያ ብዙሓት ተቀዳድምቲ ንሪኦም ኢና ኢዶም እግሮም ተሰይሮም ርእሶም ግን ብዙሕ ናብ ድሕነት ንሪኦ ማለት እዩ ምክንያቱ ካስኮ ስለ ዝጥቀሙ ዘዘውትሩ ማለት እዩ እጂ መብዛሕትኡ ሰብ ከማን ብሽክለታ ክገዝእ ከሎ ምስ ካስኮ ተዘዘውትር ህዝቢ ኤርትራ ዳርጋ መብዛሕትኡ ተጠቃሚ ብሽክለታ እዩ ሞ ኣብ ከሎ ክዛ ናይ ካስኮ ከመሓላልፋ ይፈቱ ማለት እዩ ቀዳምነት ድሕነት ስለ ድኾነ
1: ድሕሪ ኸውን ኣለዋ ዘንዕዘበን ዘለና ከለ ዘመነፅር ከ ብሕብርታት ዝፈላለዩ ንርኢ ኣለና እስከቶም ኣብነት ኣብፂኻ ዘርእየና ናይ 2ተ3ለስተ እንታይ ትፍልዩነቱ ስለምንታይ ከምዚ ዓይነት ሕብሪ ዝምረፅ እቲ ግጅፉ ካብ ናብን ዓይነቱ ቅርፁ ዝፈላለዩ እዩ
0: ኣብቲ ቀዳድምቲ ሕጂ መብዛሕትኡ ናይ ፍንጫ ይብሉካ ግዜኡ ስለ ዳኣኸለ ማለት እዩ ቅድሚ ሕጂ ዝነበረ ኖርማል ነይሩ በዚ ንፋስ ይሕልፈልካ ዝተፈላለየ ንፋስ ስለ ዝሕልፍ ነበረ ኣብ ናይ ንፋስ ክትፀወረ ይትኽእልን ናብ ንባዓት ይመፅእ ማለት እዩ ሕጂ ኣብዚ መፂኡ ደሎ ግን ዝያዳ ሙሉእ ይሓትመካ ማለት እዩ ክሳብ ኣብዚስ ይሽፉን ኣሎ ማለት እዩ ንፋስ ብዝኾነ ሰይኣትወካ ዝያዳ ከዓ ከምኡ እንዳተረቐቐ ኣብ ሚዛኑ ወላቲ ንክትገብሮ ኮንፈርት ካብኡ እናብኡ ከዓ ኣብ ናይ ዓይኒ ብልጫ ኣለዎ ማለት እዩ እቲ ናይ ቀደም ዝነበረን እዚ ናይ ሕጂን ዝያዳ ኣብ ናይ ዓይንስ እቲ ንጥዕናኻ ወላስ እቲ ስፔሻል ኣብዚ ግዜ ዘሎ ከዓ ከምዚ መሳሊ ዝያዳ ሕቱም ሽፉን ይበሃል ማለት እዩ ብዓይነቱ ከዓ ይፈላለዩ እዩ ሙሉእ ድሽፈን ኣሎ ኖርማል ካ ኣሎ ማለት እዩ ካብዚ ኩሉ ኣብ ምርጫ ናይ ተቀዳድምቲ ድውስን ማለት እዩ

0: عليكم.
1: السلام
0: عليكم.
1: انا يا زميل زبون وصلك عنكم.

ሓራይ ዝኸበርኩም ተኸታተልቲ፣ ካብኡ ቀፂልና ንሪኢ ኸ ኣብ ናይ ጫማ ማለት እዩ። ኣብ ናይ ስራሕና ዝርከብ ደሎ ጫማታት ዝተፈላለየ ዓይነት ሕብሪ ንሪኢ ኣለና። ከምኡ ኸ በብዓይነቱ ኸ ብታሕቲ ዳርጋ መብዛሕትኡ ፍልይነት ዝረአ ከም ብታሕቲ ገሊኡ ካርቦን ኣለዎ ማለት እዩ። ካርቦን ዝያዳት ኮንፈ ምቹእነት ይፈጥረሉ፣ ከምኡ ኸ ሚዛኑ ኸ ፍኹስ ይብለልካ ማለት እዩ። ከምኡ ኣብዚ ትሪኦ ገሊኡ ክብብ ዝበለ ዓይነት ገሊኡ ከ ኣብዚ ኸ ሸሊሕ ትሪዮ ማለት እዩ። እዚአን ኣብዚ ዘለዎ ያን ኣጋጣሚ ኣምፅኢና ያ እምበር ናይ ካልኦት ተቀዳድምት ኣሎ ገሊኡ ከም ናይ ካልሲ መሳሊ ኣሎ፣ ገሊኡ ከ ኣዝዩ ሸሊሕ ዝኾነ ኣሎ ማለት እዩ። በብዓይነቱ ኣብ ናይ ዓቐበት ዝፍለ ጫማ ዓይነት ኣሎ፣ ዝያዳ ሙቆት ንከይፈጥረልካ ከፋት ማለት እዩ። ካብኡ ንናውእ ኸ እዚ ኸ ምእሰሪ እዩ ኮይኑ ንክትፈትሖ ከዓ ምቹእነት ዝፈጥር እትፈትሊኻ ቅጥን ኢሉ እዩ ግን ድልዳለሎ ርቕቕ ኢለኒን ግን ድልዳለ

ደሎን ኣብ ጥላጋ ኣብ ናይ ጥላጋ መሳሊ ምእሰር ዘለዎን እየን። እዚአን ከዓ ከም ንሪአን ዘለና ኣብ ናይ ጫማ ዝተፈላለየ ሕብሪ ኣሎ፣ ዝተፈላለየ ዲዛይን እውን ገሊእ ሽልሕ ዝበለ ኣሎ፣ ገሊእ ከዓ ክብብ ዝበለ ኣሎ ማለት እዩ። ኣብ ምርጫ ተቀዳድምቲ ዝውከል እዩ። ካብኡ ንናብኡ ከዓኒ ኣሎ በቢ ዓይነቱ። እዚ ሕጂ ብትሕቲ ተርእንያ ካርቦን ኣለዎ፣ ካርቦን ይበሃል ማለት እዩ። ከምኡ እዚ ከዓ ከም ኖርማል ጎማ ማለት እዩ። ዋጋ ከዓ በቢ ዓይነቱ ይፈላለ። ካብኡ ንናብኡ ከዓ ትድፈልዩ ከዓኒ እዚ ካርቦን ኮይኑ ዝያዳ ኣብ ሚዛን ፍኩሰት ይሕግዘካ ወላ ነቲ ኮንፈርት። ከምኡ ኣብ ገለ የእቲኻ ከዓ ካብ ጨና በቢ ዓይነቱ ይፈላለ ማለት እዩ። ናይ ትሕቲኡ ተርእና ብናይ ብሎን ድእሰር ኮይኑ ስካርቤት ዝበሃል ኣለዎ ኣብዚ ዝገጥማ። ኣብ ናይ ብሽክለታ ፔዳለ ሉክ ዝሰጥን ሰጢሙ ይእሰር። ዝያዳ ሓፍ ክትብል ከለኻ ከዓ ኣይፍለይን ማለት እዩ። ካባኻ ባዕልኻ ተዘያ ወፂኻ እዮ። እዚአንካ ስካርቤት ይበሃላ ማለት እዩ።

0: ካብ ዝቐፂልና እምበኣር እስከ ብዛዕባ ኣብዚ ቅድሚኻ ዘለዋ ዕጥቂ ወይ ማልያ ንብሎ ዘለና ብዛዕባ መግለፂ ክትበና ዝተፈላለዩ ዓይነት ማልያ ሓሙሽተ ዓይነት ቀሪብካ ኣለኻ ብዛዕባ እዚአን ከንታይ መግለፂ ኢኻ ክትበና እንታይ እቲ ኣብዚ መቐረብ ኢኻ ምክንያት
1: እዚአን ትሪእዎን ዘለኹም ማልያታት ናይ ዓድና ተቐዳድምቲ ኣብ ናይ ፕሮፌሽናል ድፃወትለን እዮም ሓሙሽተ ማልያታት በዚኣ ክንጅምር ናይ ሃይኖጉምሉ ብርሃን ናይ ኣስታና ማለት እዩ እዚ ዕጥቂ መብዛሕትኡ ልጋቢ እዩ ዝያዳ ኮንፈርት ኣለዎ ፕላስቲክ መሳሊ እዩ ኩሉ ነገራት ክትሪኦ ከለካ ወላ እቲ ላስቲኩ ክሳብ 9 ዲግሪ ዓፂፍከያ ወላ ሓንቲ ክዕፀፍ ዝኽእል እዩ ከምኡ ማልያታት ቅድሚ ሕጂ ሙሉእ ዝነበረ ዝያዳ ኣብዚ ከምዝውድእ ኮይኑ ማለት እዩ ምስ ነፍስኻ ከዓ ጥበቕ ዝበለ ማለት እዩ ከምኡ ኣብ እስፒኞሎ ንኸይኩርኩሐካ ሴላ ተባሂሉ ማለት እዩ ምችእነት ዝፈጥረልካ ኣብ ናይ ሴላ ከዓ ዝያዳ እስፒኞ ኣገዳሲ ኮይኑ ኣብ ኩሉ ኣረኣይኸስ ክስራሕ ኣለዎ ተባሂሉ በትናቱ ዲዛይን ስፔሻል ዕጥቂ ተሰሪሑ ከምኡ ከዓ እዚኣ ናይ ናትና ኤል ተስፋፅን ኣላትና ከም ኣብነት ኢና እዚአን ፈሊናያ ንዘን ዕጥቂ እምበር ናይ ዝተፈላለዩ ጋንታታት ካልእ ሃገራት ዘለዉ ንዚ ዕጥቂ እዮም ዝጥቀምሉ ከም ኣብነት ግን እዚአና ልዕልናያ ኣለና ከምኡ ከ ናይ ናትና ኤል ተስፋፅን ናይ ሙቪስታር ከምኡ ከም ናይ ሄኖግ ድማሳሰል ኩሉ እቲ ኮንፈርትሎ እቲ ዕጥቂ ላስቲክ ፕላስ ፅቡቕ እዩ ናይ ናትና ኤል ተስፋፅን እዚኣ ከዓ ከም ንዕዘቦ ዘለና ናይ ቢንያም ግርማያ ኤንኤስኤን ሎሚ ዓመት ምዛ ክለብ ኮይኑ ዝተፀንበረላ ኣብ ቱር ዲ ፍራንስ ከምኡ ተቐዳድምቲ ውን ይመፁኸ ናይ ቢንያም ግርማይ እንዳበሉ ፅበት ዕጥቂ እዚኣ ንዕዘባ ዘለና ከዓ ናይ ሚልክያስ ማእከለ ቻምፒዮን ኤርትራ 2026 ምስ ክለቡ ኮይኑ ዝሳተፈላ ደሎ ማልያ እየ ናይ ኣማኒኤል ገብረ እግዚኣብሄር ናለትና ሊድል ትሪክ እዚኣ ከዓ ኣማኒኤል ገብረ እግዚኣብሄር ነዊሕ ዓመት ተኸዲንዋ ዝሳተፈላ ደሎ እዩ እቲ ማልያ ከምዚ ይመስል ካብኡ ንናብኡ ፍልይነት ኣለዎ ገሊኡ ልጋብ ክብል ፀኒሐ ገሊኡ ከዓ ቆራፅ ማለት እዩ ጃስት ፓንታሎን ጥራሕ ሙሉእ ኮይኑ ኣብዚ ከዓ ናይ ላዕሊ ይመፅእ ገሊኡ ካብዚ ክምለስ ፀኒሑ ገሊኡ ከዓ ሙሉእ ኣሎ ማለት እዩ
0: ናይ ላዕሊ ናይ ታሓትን ልግብ ዝበለ እዩ እዚ ግን ዝፈላለዩ እዩ ናይ ላዕሊ በይኒ ናይ ታሕቲ በይኒ ኣይ ናይ ድምረፅ
1: ኣብ ምርጫ ናይ ተቐዳድምቲ እዩ ቱታ ክህልወካ ቱታ ኣለካ ጂንስ ክትመርፅ ትኽእል ኢኻ ኣብ ተቐዳድምቲ እዩ ግን መብዛሕትኡ ኣብ ናይ ትሬን ይጥቀምሉ ተቐዳድምቲ ሕጂ እዚአን ንሪአን ዘለና ከም ኣብነት ኢና ኣምፂና እያን እምበር ናይ ካልኦት ተቓዳድምትና ውን ኣሎ ኣምፂና ንሸጦ ኢና ዝተፈላለየ ዕጥቂ ኢደ ኣሎ ናይ ኤሎ ዝተፈላለየ ናይ ኩለን ጋንታታት ኣለና ማለት እዩ እዚአን ግን ከም ናይ ዓድና ተቓዳድምቲ ወኪልና ክንገልፀለን ፀኒሕና ማለት እዩ

0: ሃገርና ኤርትራ ብባህርያዊ ጸጋታት ሃብታም እያ። ብፍላይ ከዓ ኣብ ህይወታዊ ብዙሕነት ማለት ብኣትክልትን እንስሳታትን። እዚ ዝኾነሉ ምኽንያት ሃገርና ብዘለዋ ጂኦግራፋዊ ኣቀማምጣን ዘለዋ ቅርፂ መሬትን እዩ። እዚ ቅርፂ መሬት ብሓፈሻ ኣብ ሰለስተ ክኽፈል ከሎ ቆላ፣ ከበሳ፣ ሓውስ ከበሳን ቆላን ተባሂሎም ድማ ይጥቀሱ። ካብዚ ዕሙቕ ኢልና ምስ እንሪኦ ድማ ናብ 6 ክምቀል ይኽእል። ሓደ ማእከላይ ከበሳ ማለት ከበሳ ሰሜናዊ ሓውስ ከበሳን ደቡባዊ ሓውስ ከበሳን፣ 2 ደቡባዊ ምዕራብ ቆላ፣ 3 ሰሜናዊ ምዕራብ ቆላ፣ 4 ምዕራባዊ ኣጻድፍ፣ 5 ምብራቃዊ ኣጻድፍ ማለት ሓምላይ ቅናት ሓዊስካ፣ 6 ምብራቃዊ ቆላ ማለት ገማግም ባሕሪ ሓዊስካ። እዞም ኣቐዲሞም ክጥቀሱ ዝጸንሑ ብስነ ማሓድሮኦም ኣብ 2 ከፊልና ክንሪኦም ንኽእል። ኣብ ዘቤትን ዘገዳምን ወይ ከዓ መሮርን ተባሂሎም ክጥቀሱ ይኽእሉ።
1: እቶም ናይ ዘቤት ንብሎም ዘለና መብዛሕትኦም ካብ ደገ ኣቐዲሞም ዝኣተውን ድሕሮም እውን ዝኣትዉ ዘለዉ ኣገደስቲ ዝኾኑ ክኾኑ ይኽእል እዮም። ካብኦም ብዘይ ንእስ እውን እቶም ናይ መሮር ደለዉና ብዙሓት ኣለዉና።
0: ኣትክልቲ ዘቤትን መሮርን ክህልውና ከለዉ ንሎሚ ብዛዕባ ዝብላዕ ፍረ ዘለዎም እሞ ኣብ ግዜ ክረምቲ ፍሪኦም ዝበጽሕ ወይ ዝበስል ናይ መሮር ኣትክልቲና ብዝያዳ ክንደስስ። ብመጀመርያ ናይ ፍረ ኣትክልቲ ዘቤት ዝኾኑ እሞ ሰባት ብጻዕሮም ተኸናኺኖም ዘፍርይዎም ምስ እንጠቅስ፣
1: እዚ ምናልባት ኩልና ጥዕምናዮ እንዲና ዓመት ምሉእ ከየቋረፅና ኣራንሺ ንበልዕ ኣለና፣ ባናና ውን ንበልዕ ኣለና። ካልእ እውን ኣብዚ ቀረባ ግዜ ዝተኣታትዎ ነይሩ እዩ፣ ግን ብሰፊሑ ጠመተ ተዋሂቦ ዘሎ ከም በዓል ኣቨካዶ ኣሎ፣ ዘይትቡ ውን ኣለና፣ ፓፓያ እውን ኣለና። እዚኦም ከም በዓል ፓፓያ ዝኣመሰሉ እውን ዓመት ምሉእ ዳርጋ ዘየ ቋርፁ፣ ባናና ውን ከም ዝበልኩ ኣራንሺ ውን ዓመት ምሉእ ዘየ ቋርፁ ፍረታት ትዕድልቲ ዝኾነት ሃገር እያ ማለት እዩ። እዚኦም ናይ ዘቤት ዝኾኑ ማለት ብእንግሊሽ ክንሪኦ ከለና ዶሜስቲኬት ዝኾኑ ዘቤት ተገብሩ ኣብ ሕርሻዊ ዝተተኣታተዉ እዮም ማለት እዩ። እቲኦም ናይ መሮር ንብሎም ዘለና ግን እንታይ ይድፈልዮም? ዝኾነ ወዲ ሰብ ምትእታው ዘይገብረሎም፣ ዝኾነ ንጥፈታት ዘየካይደሎም፣ ብባህሪ ብናታቶም ድማ እናዕበዩ ፍረ ድህቡና ዝልግሱልና ዓይነት ኣትክልቲ እዮም ማለት እዩ።
0: ናይ ከበሳ ፍረታት ብሰንኪ ዝሑል ሙቐት ደንጊ ይበስል፣ ንነዊሕ ግዜ ድማ ይጸንሕ። ኣብነት በለስ፣ ወይኒ፣ ፈኪ። ናይ ቆላታት ፍረታት ብሰንኪ ምውሳኽ ሙቐት ቀልጢፉ ወይ ኣቐዲሙ ዝበስል ኮይኑ ኣብነት ማንጎስ፣ ዘይቱን ዝፈርየሉ ኣዋርሕ ኣብ መወዳእታ መያዝያ ወይ ከዓ ሓምለ። ናይ ገማግም ባሕሪ ፍረታት ክሳዕ መስከረም ጥቅምቲ ብምዝርጋሕ ክረምቲ ምስ

0: ቀውዒ ይራኽብ። ኣብነት ኣቫካዶ ተምሪ።
1: ተምሪ ኣብ ኤርትራ ውሱን ድሩት እዩ ፀኒሑ ክኸውን ይኽእል እዩ። እዚ ተምሪ እዚ ሕጂ እንዳተተኽለ ብሰፊሑ ዝኸይደሎ እዩ ማለት እዩ። እዚ ብምሉኡ ናብ በዓል ገማግም ባሕሪ ዘሎ ሰሜናዊ ሕጂ እውን ናብ ደቡብ ገጹ ብብዝሒ ንተኽለሉ ዘለና ኢና። እዚ ቦታ እዚ ስኢልና ከይተጠቀምናሉ ዝፀንሐና ግን ዕቑር ሃብቲ ዘለዎ ናብ ረብሓና ክንቀይረሉ ዝከኣል ዝነበረ ቦታ ከይተጠቀምናሉ ፀኒሕና ኢና። ሕጂ ግን መንግስቲ ዕቱብ ኣድህቦ ሂቡ ዝሰርሓሉ ዘሎ እዩ። ብብዝሒ እናፍረና ካብ ደገ እንዳእተናን ነቲ ካብኡ ዝርከብ ድማ እንዳባዛሕናን ንቕፅለሉ ዘለና ሰዓት እዩ ማለት እዩ። ስለዚ ኣብ ምፍራይ በፂሑስ ኣብ ዕዳጋ ናይ ክስትያት ክረአየሉ ዝጀሚሩ ስለ ዘሎ ኣገዳሲ ዝኾነ እዩ። ብትሕሶ ድማ ሃብታም እዩ ማለት እዩ። ምናልባት ኣብ ዝሓለፈ ግዜ እውን ኣብ መደብ ናይ ክስትያት ቀሪቡ ዝነበረ ፍርኡ እውን ንባዕሉ ቀሊኻ ጥሒንካ ከም ቡን እውን ክትጥቀመሉ ናብ ዝኽእል ወይ ካልእ መዓላ ናብ መስተ ክትጥቀመሉ ትኽእል ዝተበፂሕዎ ዘሎ እዩ ማለት እዩ። ስለዚ ብትሕስቱ ሃብታም ዝኾነ እዩ።
0: ቀፂልና እንሪኦም ድማ ኣብ ሃገርና ዝዓበዩ ግን ከዓ ብዘይክንክን ደቂ ሰባት ኣብ ግዜ ክራማት ዝፈርዩ ተፈጥሮ ዝለገሰልና ናይ ፍረ ኣትክልቲ መሮር ዝኾኑ ከም በለስ፣ ምልዖ፣ ሳግላ፣ ዳዕሮ፣ ዓካት፣ ጋርሳይ፣ መቒዒ ዝኣመሰሉ እዮም።
1: እዚኦም ንጠቕሶም ምናልባት ምስ ውሱን ወቅቲ ክኸውን እንተኮይኑ ንፈላለ ንኽእል ኢና። ገሊኦም ኣብ ሓጋይ ዝፈርዩ ኣለዉ። ድሕሪ ክራማት ምስ ወፀ ኣብ ሓጋይ ደሎ ግዜ ዝፈርዩ ኣለዉ። ኣብቲ ናይ ፅድያ ዝኾነሉ ግዜ እውን ዝፈርዩ ኣለዉ። ድሕሪ እውን ኣብ ክረምቲ ድማ ዝፈርዩ ኣለዉ፣ ፍሪኦም ዝህቡና ማለት እዩ። ስለዚ እቶም ዝተፈላለዩ ዘለዉና ዓይነት ግን ድሕሪ ክንጠቅስ ኮይና ጋባ፣ ዓበርካኻ ድበሃል እውን ኣሎ። ምናልባት ዓበርካኻ ሕጂ ብዙሕ ሰብ ኣይፈልጦን እዩ፣ ንሕና እውን ብዙሕ ደይ ንፈልጦ። ኣብ ሃዲ ግን ካብቶም ብሉፃት ኢሎም ዝፅውዕዎ ብግቡእ ክበስል ስለ ዘደናግር ጥራሕ ክኸውን ይኽእል እዩ። ኣብቲ ኣመጋግብኡ እንታይ እዩ ጓሪ ክመስል ከሎ ቀይሕ ክመስል ከሎ መቐረት እውን ብዙሕ ደ ይብሉ ክፀንሕ ይኽእል እዩ። ናብ ምፅላም ገጹ ክኸይድ ከሎ ግን ኣዝዩ ሃዋ ሃዋ ዝመልሰልካ እዩ ተባሂሉ ካብ ዝጥቀሱ ሓደ ካብኣቶም እዩ ማለት እዩ። ካልኦት እውን ኣለዉና ማለት እዩ፣ ከም በዓል ኣውሒ። እዚ ምናልባት ብብዙሕ ዘይብላዕ ክኾን ይኽእል ግን ሓደ ቪታሚን ዘለዎ ካብቶም ኣገደስቲ ኣትክልቲ ናይ ሃገርና ኣግራብ ናይ ሃገርና እዩ ማለት እዩ። ካልኦት እውን ኣለዉና፣ ዓየ፣ ምልዖ፣ ኩመል፣ ሳግላ፣ ዳዕሮ፣ ብዙሓት እዮም። ከምዚ ኢልና ክንጠቕሶም ከለና ምልዖ ኣብዚ ሕጂ ክራማት ግዜ ዝፈረ እዩ። ኣቐድም ኣቢሉ ክጅምር ይኽእል እዩ። ኣብ በዓል ጉንበት ዘሎ ግዜ ጀሚሩ ግን ኣብዚ ውሽጢ ክራማት ናይ መጀመርታ ዘሎ እውን ዝፈሪ እዩ። ንሰብ ከማን ምልዖ ትብሎ ካብ ፅባቕኡ ካብ ህርፋን ናብኡ ዘለዎ እዩ ማለት እዩ። ብግቡእ እንድሕር በሲሉ ምቁር ጥዑምን እዩ። ምናልባት ብስእሊ ክርአ ከሎ እንተ ዝርዮ ወይ ድማ ብኣካል ክትሪዮ ከለኻ ሓቆም እምባ እዚ ሲ ጓሪ ድመስል ምልኩዕ ፅቡቕ እዩ ኢልካ ክትዛረበሉ ዘኽእለካ እዩ ማለት እዩ።
0: በለስ ኣብ ወርሓት ሰነ ሓምለ ነሃሰ እቲ ቀንዲ ዝፈርየሉ ግዜ እዩ። በለስ ዝፈርየሉ ወቅቲ ኣብ ሃገርና ናይ ክረምቲ ምልክታዊ ማለት ሲምቦሊክ ካብ ዝኸውን መዋእል ኣቕፂሩሎም ኣብ ኩሉ ከባቢታት ከበሳ ዝሽየጥ እቲ ቀንዲ ምስላዊ ናይ ክረምቲ ፍሩታ ድማ ክኸውን በቂዑ ይርከብ። ብተለምዶ ናይ ጭንጫ በለስን ኣብ ጎልጎል ዝፈርን ተባሂሉ ድማ ይፅዋዕ።
1: ነዊሕ ዓመት ኣትዩ ኣባና መበቆላዊ ቀጥታ ኣይኮነን ዝተለማመደ ስለ ዝኾነ ግን ምስቶም መበቆላውያን ይዳርቃ ንቆፅሮ ንሕና። ምክንያቱ ነዊሕ ዓመታት ምስ መግዛእቲ ዝተኣታተወ እዩ። ኣብቲ ዓይነት እንድሕር ርኢና ኮይና ዝኩኒ ዝመስል ዝኩኒ በለስ ኢልና ንፅውዖ ኣሎ። ቢጫ ድመስል ኖርማል ኩሉ ሰብ ዝሪኦን ኣብ ዕዳጋ ዝርከብን ኣሎ። ፃዕዳ በለስ እውን ኢልና ንፅውዖም ኣለውና ማለት እዩ። ንመድሃኒት ድኾኑ ንብዙሕ ነገር መዓላ ዝውዕሉ ካብ ዕምባብኦም ንብዙሕ ጥራሕ ፍሪኦም ዝብላዕ ጥራሕ ይኮነ ታብታ ፍረ ዘላ ዕምባባ እውን ንባዕላ ረብሓ ዘለዎም እዮም ማለት እዩ። ኣብቲ ሕብረተሰብ እውን እንድሕር ርኢናዮ መብዛሕትኦም ካብ ደገ ዝነብሩ ዜጋታትና ናይ ዲያስፖራ ኢልና ንፅውዖም ናብ ኤርትራ መብዛሕትኦም ምስ ዕረፍቲ ግዜኦም ኣብ ክራማት እዮም ዝኣት። ኣብ ክራማት ክኣት ከለዉ ምስቲ በለስ ብብዝሒ ዝረኣየሉን ብብዝሒ ድማቶም ዲያስፖራ ድኣትውሉን ክንርአ ከሎ በለስ መፂኦም ይበሃል ዋላ እዩ።

0: ንኮ ሕጂ ካብቲ ሓደ ሲምቦሊክ ዝኾነ ካልቸርናህና እንምገቦ እዩ ማለት እዩ። ኩሉ ሰብ ድማ ብህርፋን ዝፅብዮን ዝቕበሎን ተኽሊ ማለት እዩ።
1: ሳግላ ብጥሉሉ ማለት ብሓድሽ ይብላዕ። ኣንቂፅካ ወይ ከዓ ኮረንፎ ብምኽዛን ድሓር መዓልቲ ክብላዕ እውን ይኽእል። ዳርጋ ዓመት ሙሉእ ይፈሪ፣ ኣብ ግዜ ክራማት እውን ብብዝሒ ይፈሪ።
0: ሳግላ ንኣብነት እንድሕር ከይድና ሳግላ ካብቶም ምስ በዓል ዳዕሮ ዝምደቡ ምስ በዓል ሽባኻ ዝምደቡ እዩ። ገሊኦም ዝብልዑ ኣለዉ፣ ገሊኦም ዘይብልዑ ክህሉ ይኽእል እዮም። ግን ሓደ ካብኣቶም ሳግላ ካብቶም ዝብልዑ እዮም። ሳግላ ብላዕ ኣይትቕላዕ ይበሃል። ንምንታይ እዩ ከምኡ ዝበሃል እንድሕር ርኢናዮ እውን ሓደ ብጣዕሚ መቐረት ስለ ዘለዎ ነቲ መቐረቱ ድማኒ ካልኦት ተፀባእቲ በላዕቲ እውን ኣብ ውሽጡ ስለ ዝኣትዉ ሓሰኻ ድማ ስለ ዝገብር ከም ጣዕምናቱ፣ ስለዚ ኣብ ውሽጡ ሓሰኻ ክፀንሐ ክእል እዩ ተባሂሉ ሳግላ ብላዕ ኣይትቕላዕ ይበሃል እዩ። ስለዚ ካብቶም ብቁራት ደለዉና እዮም። እዚኦም ብሓድሽ ከሎ ክትበልዖም ከለኻ ዝበለፀ ክኾን ይኽእል እዩ። ተዘይኮይኑ እውን ኣንቂፅካ ንተወሰነ እዋን ማለት ነዊሕ ከይከውን ይኽእል እዩ። ኩሉ ኣብ ነዊሕ ግዜ እንዳደኸመን እንዳተበላሸወን ክኸይድ ይኽእል እዩ። ግን ነዊሕ ግዜ እውን ኣንቂፅካ ክፀንሕ ዝኽእል ኮረንፎ ተባሂሉ ይፅዋዕ ማለት እዩ፣ ብምንቃፅናቱ ማለት እዩ።
1: ዓካት ኣብ ገማግም ሩባታት ጋሽባርካን ካልኦትን ይርከብ። ዓመት ሙሉእ ፍረ ዓካት ይርከብ፣ ግና እቲ ዝበዝሐ ኣብ ውዕይ ኣዋርሒ እዩ።
0: ዓርኮብ ከባይ ሓደ ካብቲ ሲምቦሊክ ዝኾነ ናይ ኤርትራ እዩ ማለት እዩ። ብብዝሒ ኣብቶም ሩባታት ናይ ኤርትራ ዘሎ ዓበይቲ ሩባታት ከም በዓል ናይ ጋሽ ባርካ፣ ዓንሰባ፣ ኣብዚኦም ከባቢታት እዚኦም ኣብ ገማግም ናይ ሩባ ኣብ ከባቢኡን ዘሎ ቦታታት ዝፈሪ እዩ ማለት እዩ። ዓካት ብዙሕ ረብሓ ኣለዎ። ኣብ ክረምቲ ክትረኽቦ ትኽእል፣ ሙሉእ ዓመት ሙሉእ ኢኻ ክትረኽቦ ትኽእል። ሕጂ ፍሪኡ ኣገዳሲ ዝኾነ ከም መስተ ክትቆመሉ ትኽእል፣ ክወፀሉ ዝኽእል ኣለዎ ማለት እዩ። ካብታ ፍረ ኢና ንዛርብ ዘለና ሕጂ። ኣብታ ፍረቲኣ እውን ኣብ ውሽጣ ዘሎ ንመልጎም መስርሒ፣ ንካልኦት ቅርፂ መስርሒ ክንጥቀመሎም እንኽእል ድሕርዚ እውን ኣለውና ማለት እዮም። ስለዚ ብዙሕ ረብሓ ኣለዎ። ብዓብዪ ትገረብ እንድሕር ከይና ተባዕታይን ኣንስታይን ኣሎ። እቲ ተባዕታይ ዝበሃል ተሪር እዩ። ስጋብ ምንፃፍ ናይ መንገዲ ባቡር ክኾን ዝኽእል፣ ኣብ ግዜ ገድልታትን ዝነበረለው ንድፍዓት ክፃወር ስለ ዝኽእል ተሪር ስለ ዝበሃል ክትጥቀምሉ ዝፀንሑ ኣቦታትናን ኣያታትናን እዩ ማለት እዩ። ካልእ እውን ንብዙሕ መዓላ ናይ ላኻናቱ ዘሎ ናብ ዘንቢል፣ ተንኮቦት፣ ካልኦት ቅርፅታት ክስርሓሉ ዝኽእል ኣብ ኢንዱስትሪ ዓብዪ ረብሓ ዘለዎ ኣትክልቲ ናና እዩ ማለት እዩ። ስለዚ ዕሽሽልካ ክረአ ዘይግቦ ተኽሊ እዩ።
1: ጋርሳይ ኣብ ደሮቅ ቆላ ዝርከብ ቋጥቋጥ ኮይኑ ኣብ ጉንበተ ሰነ ይበስል። መቒዕ ፍርኡ ምጥሖ ወይ ኣጉሉም ተባሂሉ ይጽዋዕ። ጋርሳይን መቒዕን ኣብ ግዜ ደርቂ ህጹጻት ምግቢ ኮይኖም የገልግሉ፣ ከምኡ ድማ ከም መድሃኒት ይጠቕሙ።
0: ጋርሳይ መብዛሕትኡ ኣብ ድሩቕ ዝኾነ ቦታታት እዩ ዝበቁል ማለት እዩ። ሓደ ካብቶም ኣብ መቒዕን ጋርሳይን ኣብ ግዜ ደርቂ ክኾን ከሎ ምግቢ ኮይኑ ሰባት ዝምገብዎም እዩ፣ ወይ ድማ ጥሜት ክኸውን ከሎ ዝምገብዎም ዝረኽብዎም እዮም። ኣብ ደርቂ ጋርሳይ ካብቶም ሓደ ዝፃወሩ ሓደ ዓይነት እዩ ማለት እዩ። ሓደ ፅቡቅ ዝኾነ ፍረ ኣለና ማለት እዩ። እሱ እውን ካልኦት እውን እዚኦም ሕጂ ኣብ ክረምቲ ዝበፅሑ ኢና ንዛረብ ዘለኹ እምበረ ኣድኣድ ሂብና ኣብ ሓጋይ እውን ብዙሓት ከምኡ ኣለውና። በዓል መሶቃ፣ ሓበኔ፣ ካልኦት ዝበሃሉ እውን ኣለውና። ንኣሽቱ ዝኾኑ ዓይነት ፍሪኦም ደቀቕቲ ዝኾኑ

ዓብዪ ኣግራብ እዩ። እዚ ድማ እዚ ምናልባት ኣብ ተወሰነ ድሩት ናይ ሓውሲ ከበሳ ክርከብ ዝኽእል እዩ። ሓውሲ ከበሳ ናብ ቆላን ገፁ ዝርከብ እዩ። ግን ኣብ ሰዓት እዚ እናበረሰ ይኸይድ ኣሎ። ምናልባት ተመሊሰ ድሓር ክሪኦ ክእል ኹን ወይ ድማ ተጠቀስኮን ፅቡቅ እንድዩ ንጥሪት ኣቁፅልቱ እንዳ ጉንዱን እንዳ ቆረፁ ስለዝህብዎ እንደለዉ ኣብ ምብራስ ገፁ ይኸይድ ኣሎ ማለት እዩ። ሓደ ካብቲ ፀገምና እምበር ፍሪ እዩ

0: ኣብ ውሽጡ ዝርከብ ትሕዝቶ ኣብታ ፍረ ዘሎ ከም ፀባ ልዑል ቪታሚን ሲ ዘለዎ ተኽሊ እዩ። ስለዚ ኣገዳሲ ዝኾነ እዩ እውን ሕጂ ኩሎም ክንሪኦም ከለና እዞም ዓይነት ኣግራብ ናይ ፍረ ኣግራብ ኢልና ንፅውዖ ብቪታሚናት ሃብታም ኣድኾኑ እዮም። ኩሎም ድማ ክንጥቀመሎም ንኽእል ኢና። ንኣብነት ኣበንጉል ኣይጠቐስኩልካን ክኸውን ንኽእል እዩ። ኣበንጉል ሓደ ካብቶም ኣብ ሓጋይ ኣብ ካልእ ግዜ ዝበቕሉ ስለ ዝኾኑ ኣብ ክራመት ኣይትረኽቦን ኢኻ። ፍሪኡ ግን ልክዕ ከምዚ ካልኦት ንረኽቦም እዚ ናይ ፉል ድመስል ማለት ክስራሓሉ ዝኽእል ኣብ ውሽጡ ዘለዎ እዩ ትሕዝቶ። ሕጂ ኩሎም ብትሕዝቶ ሃብታማት እዮም። ሓምታ ዝበሃል ኣብ ግዜ ቀደም ኣብ ዝነበረሉ ኣብሲሎም ይበልዕዎ ኣብ ግዜ ጥሜቶም ዝዕንገልሉ ዝነበሩ ናይ ክስታይ ምኳኑ ፍረ ምኳኑ እፈልጥ እየ። ግን ብኣካል ኣነ ኣጋጣሚ ኣይተጓነፈንን ወይ ድማ ኣይፈለጥክዎን ኣሎ። ማዕረ ምፆ ባሂሉ ዝፅዋዕ ዓይነት ተኽሊ ኣሎ። ምናልባት እዚኦም ምስ ኣግራብ ኣይኮኑን ኣብ ታሕቲ ባይታ ለመም ኢሎም ዝኸዱ ምስ ንኣሽቱ ኣትክልቲ እዮም ማለት እዩ። ክልተ ዓይነት ዓሌት ድማ ኣለውና ኣብኦም ክንሪኦም ከለና፣ ሓደ ኩሉ ሰብ ዝፈልጦ ቀይሕ እዩ። እቲ ሓደ ግን ናብ ፅልም ኢሉ ዝኸይድ ናብ ሓሙኽሽታይ ድሓር ድማ ናብ ፅልም ኢሉ ዝኸይድ ፅልም ኢሉ ክኸይድ ከሎ ድማ ስጋብ ክንዲዚ ዝኣክል ደለዎ እዩ። በቃ ዳርጋ ናብ ወይኒ ዝቀራረብ እዩ። እንዴ ኣነ ኣጋጣሚ ብንእሽተይ ከለኹ እየ ኣብ ገጠር ምስ ከድኩስ ኣብኡ ረኺበ ምስ ጣዓምኮ ስጋብ ሕጂ ኣብ ውሽጠይ ዘሎ ጣዕሚ መቐረትን ከስተማቕሮ ዝኽእል እዩ ማለት እዩ። ብኸምኡ ኸማን እቲ ከባቢ ነዚ ክበልዑ ዝኽእሉ የዕዋፍን ለመምታን እውን ስለ ዝመፅዎ ኣራዊት ኣብ ትሕቲኡ ይርከብ እዩ ተባሂሉ ስጋብ ድፅውዓሉ ገባብል ገለምታት እዩ ማለት እዩ። ስለዚ ኣለውና ብዙሓት እዮም ማለት እዩ። ከምዚ ዓይነት ትጠቕሶ ዘለካ እውን
1: ኣብ ግዜ ክረምቲ ኣብ ትሕተ ባይታ ዝፈሩ ምስ ንርኢ ኣሽንጦ፣ ሻምገ፣ እኽይታ፣ ኣፍዕሾ ወይ ማያፅግቢ፣ እኹርታ፣ እዚኦም ኣብ ግዜ ክረምቲ ብስሮም ዝፈርዩ ከይጠበስካ ዝብልዕ እዮም። ቃንጥሻ፣ ካብ ቃንጥሻ ኣጉለ ዝበሃል ዓይነት ኣብ ከበሳ ኣብ ግዜ ክረምቲ ኣብ ጉይላ ኣብ ናሓሰ ዝፈሪ ከም መግቢ ተሰሪሑ በሲሉ ወይ ተኸሺኑ ይብላዕ።
0: እዚኦም ኣስማቶም ኣብ ዝተፈላለየ ዓይነት ኣስማት ክህልዎም ይኽእል እዩ። ኣብ ገሊኡ ኣሽንጦ ርእሲ ቆልዓ ኢሎም ዝፅውዕዎም፣ ግን ኣብ ካልእ ኣኺታ ኢሎም ዝፅውዕዎ ከምኡ እንዳበለ ኣብ ከከባቢ ይፈላለ እዩ። ግን ናምነት ኣሽንጦ ኩሉ ሰብ ዝፈልጦ ኣብ ኩሉ ቦታ ድማ ድዝውተር እዩ። እዚኦም ኣብ ትሕቲ መሬት ልክዕ ከም ናይ ድንሽ ምናልባት ከምኡ ኮይኖም ዝፈርዩ እዮም። ኣብ ሲልካ ድማ ምብላዕ ዘየድልዮም እዮም። እንታይ እዩ ደኣ ኣብ ዕቤቶምን ወይ ድማ ኣብቲ ምትእታታቦምን ቀጻልነት ዘየብሉ ስለምንታይ ኦምከ ናብ ምፍራይ ደይከድና እንድሕር ኢልካ እቲ ዝህቦ ፍረ ንኣሽቱ ስለ ዝኾነ ኣብቲ ካልእ ፍረ ስለ ዘድህብ ናብ ዕዳጋ ስለ ዘድህብ ይትሕዝቢ እምበር እዚኦም ብትሕዝቶ ሃብታማት እዮም። ሰባት ድማ ክጥቀምሎም ዝኽእል እዮም። ሰብ ከማን ምትእታው ዘየድልዮ ክንክን ብምግባር ክዕቀቡ ዝግብኦምን ረብሓ ዘለዎምን ዓይነት እዮም ማለት እዩ። ከም በዓል ሽንጦ ንብሎም ዘለና ማለት እዮም። ማያፅግቢ ኢሎም ዝፅውዕዎ ንኣብነት ኣሎ። እንታይ እዩ ማይ ኣብ ውሽጡ ስለ ዝሕዝ እሱ ክትበልዖ ከለካ ልክዕ በቃ ከምዚ ኣብ በረኻ ፀኒሕካ ዘርውየካ እዩ ማለት እዩ። እዚ ሕጂ ምስ ገሊኡ ቦታታት ስለ ድፅዋዕ እምበር ማያፅግቢ ወይ ካልእ ሽም ኢሎም ፅውዑ ኣስማት ኣለዉ። ሕጂ ብዙሓት እዮም ዘለውና። ገሊኦም ካብቶም ዝጠቕስዎም ብጣዕሚ እዩ ዝገርመካ ስጋብ ክንዲዚ ዝኸውን ናይ ሰራውር ዘለዎ እዩ። እዚ ሰራውሮም እዚ ድማ ክብላዕ ዝኽእል ተባሂሉ ድፅዋዕ ዝነበረ እዩ። ኣብ ሰዓት እዚ ግን ኣብ ንፅናት እዮም ዘለዉ። እዚኦም ዳርጋ ኣለዉ ኢልካ ተሓትትካዮም የለን እዮም ዝብሉካ። ስለዚስ ዓበይ ዕቱብ ዝኾነ ስራሕ ይፅበየና ከም ዘሎ እዩ ከረዳእና ዝኽእል ማለት እዩ።
1: ዓይነት ሓምሊ ኮይኖም ኣብ መሮር ዝዓብዩ ኣብ ግዜ ክረምቲ ዝፈርዩ በሲሎም ድማ ዝብልዑ ምስ ንርኢ ከም ሓምሊ ጊደበሉ፣ ሓምሊ ኣድጊ፣ ሓምሊ ሽበኒ፣ ሓምሊ ብርናሃዮ ወዘተ ክጥቀሱ ይኽእሉ።
0: ሳላ ጊደበሉ እግሪ ተተኺሉ ብዙሕ ንኩሎም ኣለዎም በብናቶም ማለት እዩ። ምክንያቱ ገድሊ ኤፍር ሓደ ካብቲ ፅምኢ ጥሜት ኩሉ ዝፃወሩሉ ግዜ ዝነበሩሉ ግዜ ኣብ በረኻታት ረኪቦም ድማ ዝጥቀምሎም ዓድታት እውን ክረምቲ እኽለን ትሕዝቶአን ኩሉ እናወድኣሉ ዝኸዳ ብሓምልቲ

በሊዐን ሓዲረን ክረምቲ ዝወፃሉ ግዜ ድማ የለን ኣይኮነን፣ ካብዚ ዝቐልል ክስታይ ኣይኮነን። እዚኦም ኣብ ብዙሕ ድማ ኣብ ዓድና ኣብ ብዙሕ ቦታ እዮም ዝርከቡ። ንሕና ግን ክንጥቀመሎም ስለ ዘይፀንሐና ኢና። ኣብዚ ሰዓት እዚ ሓንቲ ከበስረካ ማለታይ ማለት ሚኒስትሪ ሕርሻ ነዚኦም ኣድህቦ ሂቡ ኣብ ምርምር ኣብ ትሕቲ ውሽጢ ናብ ዘቤት ክኣትዉ ዝኽእሉሉ ሰብ ድማ ክጥቀመሎም ክኽእል ኣብ ምፍራይን ኣብ ምዕቃብን ኣብ ምብዛሕን ይርከብ ኣሎ። ስለዚ ኣብ ዝመፅእ ግዜ ኣብ ውሽጢ እቲ ንምገቦ ኣመጋግባና ተኣታትዮም ብስሩዕ ድማ ቀፃልነት ብዘለዎ መንገዲ ክንምገቦም ክርኢ ተስፋ ይገብር ማለት እዩ።

0: ከም መቐፀልታ ናይቲ ኣቐዲምና ክንገልፆ ዝፀንሕና በብናቱ ፓርቲ ናይ ካስኮ ናይ ዕጥቂ ናይ ጫማ ኢልና ከምኡ ከ ተቀዳድምቲ ኣብ ናይ ውሽጣዊ ክወዝቦ ዘለዎ እዚአን ሓደሽቲ ኩሉ ተቀዳዳማይ ዘዘውትሮ ማለት እዩ። ዝያዳ ጭዋዳ እንተ ደኺሙ ከመይ ጌርካ ፀባ ሓድሽ ተቀዳዳማይ ኮንካ እቲ ዝተባህለካ ትሬን ድዩ ወይ ናብቲ ውድድር ኣቲኻ ናብ ዓወት ትበቅዕ እዚአን ከም ክረቲን ተባሂለን ጭዋዳ ሳይዝ ይውስኸ ማለት እዩ። ኣብዚአን ክረቲን ማለት እዩ ገለገለ ኣሎ ክሳብ 1 ኪሎ 2 ኪሎ ግድን ዘወስኸካ። እዚአን ንሪአን ዘለና ከዓ እቲ ኣዋሳስድኡ ኣብ ውሽጢ ኣለዎ ስኮብ ማንካ መሳሊ ኣብ ናይ 250 ሚሊ ሊተር ጌርካ በፅቢፅካ ትሰትዮ ማለት እዩ። ከምኡ ገለ ሰባት ዝልከ ይመስሎም ወይ ኣይኮነን እዚአን ናይ ማንካ ዓቂንካ በፅቢፅካ ትሰትየን እየን ማለት እየን። ከምኡ ከዓ ኣብ ናይ ዚ ወይ ፕሮቲን ይበሃል ወይ ፕሮቲን ጎልድ ስታንዳርድ እዚአን ወይ ፕሮቲን ከዓኒ ነቲ ማስል ሓድሽ ሰብ ኮንካ ከመይ ጌርካ ሎማዓንቲ ደኺምካ ፅባሕ ሓይልኻ ከመይ ገይሩ ተተኪኡ ይሓድር ግድን ተቀዳድምቲ ጥራሕ ዘይኮነ ኣብ ዝተፈላለየ ክወዝቦ ይረአዩ ኣብ ናይ ቦዲ ቢልደር ወላ ገለገለ ተቀዳድምቲ ኣብ ናይ ደገ ዝተፈላለየ ሰብ ይወዝ እዩ። ገለ ሰብ እውን ኣሎ ምስ ፅማቕ ድወዝዶ ማለት እዩ። ከምኡ
1: ጥዕንኡ ምስ ናይ ሕክምና መደ ክረኸሉ ተመራፂ ድዩ
0: እዚ ሕጂ ወላ ሓንቲ ገብረካኒ ፀገም ዘለዎ ኣይኮነን እንቃቆሖ ስጋ እቲ ፕሮቲን ዝበሃል ዓሳ እሱ ተዘይረኺብ ክያስ ኣብዚ ኣብ ከም ምርጫ ተኣቱ ኣለኻ ማለት እዩ። ካብ ናይ ስጋ ዓሳ እንቃቆሖ ኢልና ከዓ እቲ ቀንዲ ዝፈልዩ ከዓኒ እንቃቆሖ ስጋ ኢልና ዶንጊ ክሰርሕ ከሎ እዚ ግን ዝያዳ በቲ ትወዝዶ ቀልጢፉ ናብ ስራሕ ስሩሕ ይጅምር በቲ ዝሰርሐሉ መንፅር ከዓኒ ብልጫ ናይዚ ከዓ ምስ ኣብቲ ናይ ስጋ ዓሳ እንቃቆሖ ኢልና ምስኡ ፋት ኣሎ። እዚ ግን ንበይኑ ፕሮቲን ጥራሕ ማለት እዩ ትፋት የለሎ ማለት እዩ። እሱዩ ብልጫ ክልተ ብልጫ ቀልጢፉ ይሰርሕ ናብ ስሩሕ ይጅምር ቀልጢፉ ተኸላይ ከዓኒ ፋት የብሉን ፕሮቲን ጥራሕ ትረክብ ኣለኻ ማለት እዩ። ዓቐን ከዓ ካርቦሃይድሬት ኣለዎ ማለት እዩ። ከምኡ እዚአን ከዓ ተወሰኽቲ ኤስኤስ ይበሃላ ተቀዳድምቲ መብዛሕትኡ ኣብ ብራኳ በፅቢፆም ዝወዝዎ እዩ። እዚአን ኤስኤስ መብዛሕትኡ ኣብ ብራኳ በፅቢፆ ዝያዳ ኤነርጂ ሂበካ ሓይሊ ሂበካ ማለት እዩ። እዚአን ኣለዋና ጀል ተባሂለን ይፅውዓ ተቀዳድምቲ ዝወዝዎን ኣብ ውድድር ማለት እየን። እዚአን ኣብ ድወዝሉ ንገለ ሰከ ደቃይቕ ኤነርጂካ ሓፍ የብሎ ማለት እዩ። ከይዱ ከዓ ክሳብ 30 ደቂ ቁሩብካ እንዳጎደለካ ይመፅእ ማለት እዩ። እዚ ንዝን ዳርጋ ይመሳሰል እዩ። እዚ ብቡራኳ መልክዕ ይውሰድ፣ እዚ ከዓ ብጀል ይውሰድ ማለት እዩ።

ሓንኒ ኢኒ ሰረፈ ሓመይ ፍለጢ ነባ

بي أبدك ستحن أنا أرسي قدامي نحرعي حزن كابزي خندزي سيطة

0: ሕራይ ንኸም ፅቡቅ መገለፂ ክትበና ፀኒሕካ ክግለፅ ዝግብኦ ዘይተገልፀ ከሉ ክእል እዩ። ግን ሎሚ ኣብዚ እናተኪርና ንተኸታተልቲ መብሪ ክንብብ ስለዝደለና ና ዝሃብካ ና መብሪ ብስሚን ብስም ተኸታተልቲ ንምስልካ ብዛዕባካ ከዓ ክንፈልጥ ተቀዳዳማይ ከምዝነበርካ ፈልጥ ንተኸታተልቲ ንካ ክፈልጡካ ስለዘለዎም ዝረሃብካ መግለፂ ከዓ ሓደ ሞያዊ ከምዝሃቦ ክርድኡ ምእንታን ድሕረ ባይታኻን በፅሕካ ዘለካ ደረጃን
1: ኣነ ተቀዳዳማይ ናሆም ኣኮነን ይበሃል። ተቀዳዳማይ ኮርስ ካብ ዝጅምር ዳርጋ 13 ዓመት ኣለኒ። ንእሽተይ ቆልዓ ከለኹ ወዲ 13 ዓመት ከባቢያ ጀሚረ ማለት እዩ። እዚ በፂሐየ ደለኹ ከዓ ብሳልሳይ ዲቪዥን ናይ ማውንቴን ጀሚረ ካብ ሳልሳይ ዲቪዥን ከምኡ ንኣሽቱ ጋንታታት ምስ ዋርሳይ ጋንታ ኣኪለ ባሕሪ ደሰልጥና ከምኡ ከዓ ካብ ሳልሳይ ዲቪዥን ናብ ካልኣይ ዲቪዥን ምስ ጋንታ ክለብ ኤሪተል ተፀንቢረ ናብ ቀዳማይ ዲቪዥን ሰጊረ ክሳብ 7 ዓመት ከባቢ ምስ ጋንታ ኤሪተል ከይደ ማለት እዩ። ምስ ክለብ ደንደን ከዓ 2 ዓመት ገይረ ነይረ ማለት እዩ። ካብኡ ቀፂለ ኣብ ናይ ዞባ ማእኸል ካብተን ዓበይቲ ዝበሃላ ውድድራት 2 ቻምፒዮን ዞባ ማእኸል 2019 20 ኣብ ቀዳማይ ዲቪዥን ቻምፒዮን ኮይኑ ዕውት ከምኡ ከዓ ዙር ዞባ ማእኸል 22 23 ከዓ ኣብ ናይ ዙር ዞባ ማእኸል ቀጠልያ ማልያ ወሲድያ ማለት እዩ። ከምኡ ኣብ ናይ ቻምፒዮን ኤርትራ ቶፕ 10 ዝተዓወት ኩሉ ኣሎ ናይ ዩሲኣይ ስልጠና ወሲድየ ሳውዝ ኣፍሪቃ ከምኡ ከዓ ናሽናል ቲም ምስ በዓል ዳንኤል ተክለ ሃይማኖት ምስ ዓበይቲ ኣሕዋተይ ዙር ኣልጀርያ ተሳቲፈ ደሓኒ ከምዚ ዓይነት መሳል ኣሎ ካብኡ ናብኡ ከዓ

0: ኣብዚ ሕጂ ከዓ ንኣሹ ተቐደድም ትቆልዑ ንኸሰልጥን ብዙሕ ፕሮግራም ገይረ ምስ ዓበይቲ ኣሕዋተይ ደሕጉዝን ኣለዎ ማለት እዮም። ገጅፍ መደብ ኣለና ንኣሽቱ ቆልዑ ከመይ ጌርና ናብ ዝለዓለ ደረጃ ንክበፅሑ በቲ ዝሓለፍናዮ ተመክሮ ከምኡ ከዓ ዝተምሃርናዮ ናይ ስልጠና ዩሲኣይዲ ብዙሕ ሓገዝ ሓቲተ ካብ ዓበይቲ ኣሕዋተይ ኣብ ናይ ምስልጣን ይርከብ ኣለኹ። ሕጂ ጀሚር እዮ ምስ እዛ ስራሕ ሓዳሻ። ስለዚ ኣምላኽ ይሓግዝ ከተባውዕና ሞራል ክቡና ከዓ ካብ ብዙሓት ሰባት ጌጋታት ክህሉ ይኽእል እዩ። ካብዚ ዝገለፅክዎ ፍቲነ ድብል ምበር የሕሊፈ የብልኒ እቶም ዓበይቲ ኣሕዋተይ ዝያዳ ክገልፅዎ ከለዉ ዝያዳ እቲ ሰብ ብልክዕ ክርድኦ ይኽእል ናተይ ከዓ እቲ ንዓቕመይ መግለፂ እዚአነን በቲ ዝተረድኦም ክርድእዎ ዘይተረድኦም ከዓ ኣብ ስራሕ ይመፅኦም ጥዕ ገይሮም ተተወኪሶምኒ ካብ ሰብ ሓቲተ ድ ወይ በቲ ኣነ ዝፈልጦ ተመኩረይ ጥዕ ገይረ ናብ ተዓዘብቲ መልእኽቲ ክሕልፍ ይኽእል እየ ማለት እዩ።
1: ብወገና ከዓ ተቐረዳማይ ብሽክለታ ናሃሞ ኮነን ስለቲ ኣብ ስራሕካ ንፅና መቑሉል ኣቀባብላ ጌርካ ዝተቐበልካና ብዛዕባ ዘለዎ ትሕሶ ናይ ዝገዛ ክገልፀልና ምካልካ ብስመይን ብስም ተኸታተልትን ከመስግነካ ፈቱ ኣብ ቀፃልካ ብሰፈሬን ብሰፍሕን ትሕዝቶ ዘለዎ መደብ ክንረኸብ ተስፋ ይገብር ንዝሃብከና መብርህ ግን እኽእል እዩ ከመስግነካ ይቐኒለይ
0: ንዩ

ባርከስ ዝኸበርኩም ተኸታተልቲ መደብ ማእገር ንክልተ ሰዓት ክፍኖ ፀንሐ ናይ ኣየር ሸፈንና ኣብዚ ዛዚምና ኣለና። ከምዚ ኣብ ቅድምን ድሕርን ትሕዝቶ መደባትና ክትከታተለዎ ፅናሕኩም። ኣብ ከባቢ እንዳ ማርያም እትርከብ ትካል መሸጢ ብሽክለታን ናይ ኣቑሑ መቀያየርን ናብኣ ብምምፃእ ምስ ተቐዳዳማይ ብሽክለታ ናሆም መኮነን ንሓፈሻዊ ኣብ ብሽክለታ ንዝርከብ ዕጥቂ ካስኮ ጫማ ካልእን ክገልፀልና ፅኒሑ ብዝሃበና መብረ ድማ ገለ መረዳእታ ሒዝኩም ክትኮኑ ተስፋ ንገብር። ንስለ ምክታልኩም ኣዝና ነመስግን። ምስ ሰኣላይ ሰሎሙን ኣብርሃ ብምዃነ ምሳኹም ሓቢረ ፅንሐ። ምስ ዝቕፅሉ ትሕዝቶታት መደባት ኤሪቲቪ ሰላም መዓልቲ።

0: ሰላም ከመይ ወኢልኩም ክብራት ተኸታተልትና። እዚ ዶክተራት ኣብ ስቱድዮ እዩ። ንሎሚ ከም ወትሩ ፍልይ ዝበለ ዛዕባ ሒዝና ቀሪብና ኣለና። ባልዕ ማዓናጡ ዝብል ዛዕባ ነዚ መብርሂ ንክትበና ዶክተር ሄርሜላ ጎይቶኦም ካብ ኮማዊ ሆስፒታል ጎዳይፍ ምሳና ኣላ። እዚ ኣርእስቲ እዚ ኣገዳሲ እዩ። ብናይ ዶክተር ምክሪ ጥራሕ ዘይኮነ ናትኩም ሕቶታት እውን ብቴሌፎናትና ክንቅበል ኢና። ስለዚ ምክታልኩም ክትቅፅሉ ብትሕትና ይሓትት። ዶክተር እንኳዕ ሰላም መጻኺ። ከምዚ ክበሃል ዝፀንሐ ባልዕ ማዓናጡ እዩ ዛዕባና ክኸውን። እዚ ኣርእስቲ እዚ ዳርጋ ኣብ ብዙሕ ክፋላት ናይ ሕብረተሰብና ዝረአ ሕማም ምዃኑ ትግምት። ስለዚ ከመይ እዩ ባልዕ ማዓናጡ ኣብ ዓድና ምስ ከመይ ዕን ዝኣመሰሉ ዕድመ እዩ ዝረአይ? ብሓፈሽኡ ጥንቀታቶም እንታይ ኣሕፀር ኣቢል ክምእተዊ ኣገዳስነቱ እውን ዛዕባ እዚ ሰብ ክከታተሎ ምእንቲ እንታይ ምክሪ ትብና?
1: ባልዕ ማዓናጡ ክንብል ከለና ሓደ ገፊሕ ኣርእስቲ እንድዩ ኣፀባቢልና ክሪኦ እንተኮይና ግን ብዘይ ካብ ቫይረስ ወይ ባክቴሪያ ዝመፅእ ዝተፈላለዩ ቦእታታት ኣብ ማዓናጡ ናህና ብምስፋር ወይ ካብቲ ንበልዖ መግቢ ብምምጋብ ወይ ረክስታት ብምምፃእ ወይ ማዕበስቲ ብምምፃእ ዝተፈላለዩ ጠንቂ ከምፅልና ዝኽእሉ እዮም ኢልና ክንኣፅዎ ንኽእል። ኣገዳስነቱ ብጣዕሚ ኣገዳሲ እዩ። ምክንያቱ ክሳብ ዝተፈላለየ ናይ ሞት ፀገም ውን ከይተረፈ ከምፅኡ ዝኽእሉ እዮም። ገሊኦም ኣብ ማዓናጡና ነዊሕ ግዜ ብምፅናሕ ድሒሮም ክረኣዩ ዝኽእሉ ኮይኖም ገሊኦም ከዓ ሽዑንሽዑ ምልክታት ዘምፅኦም ኣብ ከመይ ዝበለ ሰብ ዝበልካዮ ከዓ መብዛሕትኡ ግዜ ኣብ ህፃናት ንነብሶም ክከናኸሉ ወይ ፅሬቶም ክሕልው ዘይክእሉ ሽቓቕ ኣብ ዘይብሉ ቦታ ዝቕመጡ ሰባት ብሓፈሻ ምስ ፅሬት ዝተኣሳሰር ነገር ይብል ማለት እዩ።
0: ሃይ ዶክተር፣ ዝበዝሕ እዋን ናብቲ ናይ ማዓናጡ ባልዕ ክንዛረብ ተደኣ ኮይና ሰብ ዝበዝሕ ግዜ ዝፈልጦም እቶም ንኣብነት ጃርድያ ሓቢ እንዳበልካ ክኸየድ ይከኣል እዩ። ስለዚ ሓደ ብሓደ ክንሪኦም እቶም ባልዓት ናይ ማዓናጡ ብጃርድያ ክንጅምር። ጃርድያ እንታይ እዩ? እንታይ ዓይነት ሕማም እዩ? ጠንቁ እንታይ እዩ? ብኸመይ ዝመሓላለፍ? እንታይ ዓይነት ዕንወት ወይ ፀገማት ናይ ጥዕና ይደኸትል?
1: ጃርድያ ፕሮቶዝዋይ ብእንግሊሽ ኮይና ብክላሲፊኬሽን ክሪኦ እንተኮይና ማለት እዩ። ሕጂ ጃርድያ እንታይ ዘምፅት የለና መብዛሕትኡ ግዜ ሕማም ጃርድያሲስ ኢና ንብሎ ወይ ከዓ መልከፍቲ ናይ ጃርድያ ማለት እዩ። ብጠንቂ ብምንታይ ዝመፅእ መብዛሕትኡ ግዜ ካብ ሰብ ናብ ሰብ እዩ ዝመሓላለፍ። እዚ ማለት ሓደ ጃርድያ ዘለዎ ሰብ ኣብ ትቀልቀሉ ትንቀቕሖ ወይ ከዓ ኣብ ስእሊ ንሪኦ ዘለና ፕሮቶዝዋ ማለት እዩ። እሱ ኣብ ቲ ትርፎዘይትናቱ ኣብ ቀልቀል ምስ ወፀ ምስ መግቢ ወይ ምስ ማይ ተሓዊሱ እቲ ሰብ ካልእ ሰብ ወይ ድማ እቲ ሰብ ምስ ዝወስዶ እቲ መልከፍቲ ብከምኡ ይመፅእ። ሕጂ ብማይ ማይ ፊልተር ዲ ንጥቀም እንተኮይና ፊልተር ትገርካዮ ወይ ከዓ እንተፍሊሕካዮ ክሞቱ ይኽእል እዮም። ኣብ ቬጀቴብል ኣብ ኣሕምልቲ ከዓ ኩክ እንድሕር ዘየብሲልናዮ ከዓ ክመፁ ይኽእሉ ማለት እዩ። ሕጂ ክቐተሉ እንተኮይኖም ሲ ብምውዓይ ብምብሳል ክጠፍውልና ይኽእሉ። ሕጂ በዚ ኣብ ስእሊ ዝርአ ዘሎ እዚኦም ኣብ ታሕቲ ንሪኦም ዘለና ካብምስቲ ቀልቀል ተሓዊሶም እቶም ትርፎዛይት ወይ ከዓ እቲ ሲስት ዝበሃል ከዓ ትንቀቕሖናቶም እዚ ኣብ ማይ ወይ ኣብ ምግቢ ምስ ተሓወሰ ምስ ሓዊስና ምስ ንበልዖ እዩ እቲ መልከፍቲ ዝመፅእ። ሕጂ ካብ ሩባ ማይ ምስታይ ቀልቀላኡ ሰብ ዝወፀሉ ብፍላይ ምስዝኸውን እቲ መልከፍቲ ብከምዚ ክመፅእ ይኽእል።
0: ምልክታቱ ከመይ እዩ? ምናልባት እስከቲ ጃርድያ ዝሓመመ ሰብ ወይ ዝተታሓዘ ብጃርድያ ዝተለኽፈ እንታይ ዓይነት ምልክታት እዩ ዝህብ?
1: ምልክት ሕጂ ግድን ኣይኮነ ምልክት ክገብር። ኣብ መብዛሕትኦም ሰባት ጃርድያ ከለዎም ምልክት ዘይ ብሎም ክኾኑ ይኽእሉ እዮም። ወይ ከዓ ሲምፕል ከም ቅርፀት ኔርካ ኔርካ መንፋሕቲ፣ ኣብ ገለገለ ሰባት እውን ናይ ድርቀት ነገር ከርኢ ይኽእል። እቲ ኣኪዩት ወይ ድማ ሽዑንሽዑ ክመፅእ ናብ ሕክምና ከምፅኦም ዝኽእል መብዛሕትኦም ሰባት ግን ውፃኣት ምስ ዝገብር እዩ። እዚ ከዓ ደምን ምጉልን የብሉን ሽታ ዘለዎ ውፃኣት ምስኡ ጋዝ ነገር ይገብር ማለት እዩ። ከምዚ ብስእሊ ዝረአ ዘሎ ጋዝ ክኸውን ይኽእል፣ ቅርፀት፣ መንፋሕቲ፣ ዝተፈላለዩ ነገር ናይ ሽውሃት መዕፃው፣ ተምላስ ኮነ ሓደሓደ ግዜ ክረአ ይኽእል። እዚ ምልክት
0: በዚ ሕማም እዚ ምድር ተታሒዝካ እዚ ክትብለ ፀናኸ ምልክታት ክጥቀስ ክኣል እዩ። ግን እንታይ ኣሉታዊ ሳዕቤን ኣለዎ እዚ ሕማም እዚ ብፍላይ? እንታይ ዓይነት ሕክምናዊ ክንክን ከይግበረሉ?
1: ሕክምናዊ ክንክን ናይ ጃርድያ ሕጂ ኣብ ሕክምና ምስ ከድካ ውፅኣት ኣሎ። ዋሕዲ ናይቲ ብላድ ፕሬሽር ናት ወይ ዝቐፅለ ምስዝጎድል ፈሳሲ ንህቦ ማለት እዩ። ብኣፉ ክወስድ ምስዝኽእልካ ኦኣርኤስ ይወስድ። ተወሳኺ ግን ነቶም ጃርድያ ንምቕታል መድሃኒት ኣሎ። ኢትሮንዳዞል፣ ቲንዳዞል ናበልና ንብኦም ማለት እዩ።

0: ክንክን ናይ ጃርዲያ ፅሬት ምሕላው ጥራሕ ቀልቀል ብግቡእ ምጉሓፍ ሽቃቅ ምጥቃም ፅሬት ድሕር ትሕሉ ኮንካ ብዓብ እቲ ሕማም ክመፀካ ውን ኣይክእልኒ ሓደ ሰብ ተሓሙ ነቲ ኣብ ከባቢኡ ዘሎ ሰብ ወይ ኣብ ገዛ ዘሎ ንኸይልክሞ ውን ፅሬት ናይ ነብሱ ብምሕላው ቀልቀል ብግቡእ ብምጉሓፍ እቲ ሕማም ክንከናኸኖ ንኽእል ማለት እዩ።
1: ሓይ ዶክተር ህርሜላ፣ ከም ብዙሕ ግዜ ዝስማዕ ኣብ ሕብረተሰብና ወይ እውን ኣብ ቆልዑ ብፍላይ ሕማም ኣሜባ ዝበሃል እዩ። ኣሜባ ከመይ እዩ? እንታይ ዓይነት ሕማም እዩ? እንታይ ጠንቂ ዘለዎ? እቲ ዘለዎ ምልክታት ከመይ ዝመስል? ብዝግባእ እንተዘይተሓኪሙ ኸ እንታይ ኣሉታዊ ጥዕናዊ ኣስያ የምፅእ ኣለና?
0: ኣሜባ ዳርጋ ምስ ጃርዲያ ዳርጋ ሕድ እዩ። ብዙሕ ዝፈላለዩ ነገር የብሎምን ኣብቲ ምልክት ገዲፍካ ማለት እዩ። እቲ ሕማም ልክዕ ከም ናይ ጃርዲያ ብመልከፍቲ ብኣሜባ ዘተለኸፈ ሰብ ካብ ምግቢ ወይ ካብ ማይ ዝተበከለ ምዝወስድ እዩ ዝመፅእ ማለት እዩ። እዚ ከዓ ካብ ቀልቀል ናይ ሰብ ከምቲ ዓንቲ ወይ ዝበልናዮ ብዝተበከለ ብኡ ምዝመፅ እዩ። ምልክት ልክዕ ከም ናይ ጃርዲያ ክኸውን ይኽእል። ገለገለሰብ ምልክት ኣለዎ፣ ገለሰብ ከዓ ምልክት ዘይብሉ ክፀንሕ ይኽእል እዩ። ግን ውፅኣት ናይ ብኣሜባ ዝመፅእ እንድሕር ኮይኑ ደምን ምግልን ዝተሓወሶ ይኸውን ማለት እዩ። ካብ ናይ ጃርዲያ ዝፈልዮ ካልእ ነዊሕ ግዜ ምሳኻ ተፀኒሑ ከዓ ከም ክብደት ምጉዳት ክረአ ንኽእል።
1: ምልክታት ኣብ ዝቀርብላ ቅፅት። ስለዚ እንታይ ብምንታይ ክፈወስካ? እንታይ ዓይነት ክንክን ከኢና ንገብር? ኣብ ኣሜባኸ
0: ልክዕ ከም ናይ ጃርዲያ መድሃኒት ንጥቀም፣ ሜትሮንዳዞል፣ ቲንዳዞል። ሕጂ ኣሜባ ቀንዲ ክፍወስ ዘለዎ ቀልጢፉ ንብሎ ካብ ናይ ጃርዲያ ነገር፣ ምክንያቱ ኮምፕሊኬት ክገብር ይኽእል እዩ። ኮምፕሊኬት ማለት ደይተደለየ ሳዕቤናት ከም ፃርጋ ክእል እንተዘይተፈዊሱ እንድሕር ወላ ሰብ ምልክት ዘይብሉ ከሎ ኣሜባ እንድሕር ነይርዎ እቶም ባልዕ ካብቲ ማዓናጡ ወፂኦም ብሰራዊ ደም ገይሮም ናብ ፀላም ከብዲ፣ ናብ ሳምቡ፣ ከምኡ ናብ ሓንጎል ይኸዱ። ኣብኡ ከዓ ከምዚ ምጉሊ ዝሓሰ ሕበጥ ወይ ከዓ ኣብሰስ ንብሎ ይፈጥር ማለት እዩ። ሕጂ ኣብ ማዓናጡ ጥራሕ ዝተሰረተስ ኣይኮነን ትናቱ ሕማም ካብኡ እውን ይቐፅል እዩ።
1: ምናልባት ኣብዚ ስእሊ ቅሪብ ክለኺ ኦርስ እውን ጠቂስ ክለኺ ከም ኣካል ፍወሳ ናይ ዚ ሕማም እዚ እስከ ቅርብ ንእሽተይ መብሪ ከዓ ክትብና ብዛዕባ ኣብ ገዛ ከመይ ጌርና ና ኦርስ ንሰርሕ ከመይ እያ ትገብር ከዓ ንእሽተይ መብሪ ክትብና
0: ቀንዲ ኣገዳሲ ነገር እንድሕር ውፅኣት ኣለካ ኮይኑ ካብቲ ውፅኣት ንላዕሊ ዝገድድ እቲ ፀቕጥንምካ ምሕላው እዩ። ውፅኣት ባዕሉ ዘይኮነ ፀቕት ለካ ተቐንዲ እቲ ፀቕጥንምካ ምዝጎድል ክወልደማይ ኣይዘውርኒ ኣብ ኣካላትካ ንስኡ ከዓ ናብ ክቃልዕካ ዝኽእል። ስለዚ ካብ ንብ ሕክምና ጥራሕ ምፅባይ ኣብ ገዛ ኦርስ ብምንታይ ንሰርሕ እዩ ዝብል ደሎ ኣብ ሓንቲ ሊትሮ ማይሲ ካብ 4 ክሳብ 6 ማንካ ሽኮር ናይ ሽኮር ጌርና ፍርቂ ማንካ ከዓ ጨው ነፍልሖምሽ ኣዝሒልና ንጥቀመሉ ንኽእል ኢና ማለት እዩ። እዚ ቀልጢፉ ነቲ ፀቕጥለምና ንምድያብ ይጠቅም ካብ ጥሩሑ ማይ ጥራሕ ምስታይ።
1: ፅቡቅ ዶክተር፣ ብድሕሪኡ ክንሪኦ ንኽእል እቲ ሓቢ ዝበሃል ካሎ ሓቢ እውን ብተመሳሳሊ ባልዕ ናይ መዓናጡ እዩ። ሓቢ እውን ቀፃሊ ይስማዕ እዩ። ሓቢ ሓሚምካ ክበሃል ሰብ ንሰሚዕ ኢና። ስለዚ ሓቢ ኸ እንታይ እዩ? እንታይ ዓይነት ሕማም እዩ ዘሎ? ጠንቅታቱ ከበይ ዝብገስ? ምልክታቱ እንታይ እዩ? ተዘይተፈዊሱ ከ እንታይ ዓይነት ፀገማት ከም ዘለዉ እስዋናቱ ከ ግለፅልና ሞ ጠቃሊል ክክትብና ይክልሃል።
0: ሓቢ ቴፕ ወርም ኢና ንብሎ። ካብቶም ናይ ፍላት ወርም ዝበሃሉ ብክላሲፊኬሽን ክሪኦ ከለና ምስኦም እዩ ዝኸይድ። ካብ ኣሜባን ጃርዲያን ፍልይ ዝበለ እዩ ማለት እዩ። ሓቢ ክትጥቃዕ እንድሕር ኮንካ ጠንቂ ሓንቲ እያ። መብዛሕትኡ ግዜ ዘይበሰለ ስጋ ምውሳድ፣ ስጋ ከብቲ ክኸውን ይኽእል፣ ስጋ ሓሰማ ክኸውን ይኽእል። ክልተ ዓይነት ሓቢ እዩ ዘለና፣ ካብ ናይ ሓሰማ ንረኽቦን ካብ ናይ ከብቲ ንረኽቦን። ምስ ከባቢና መብዛሕትኡ ግዜ እቲ ናይ ስጋ ናይ ከብቲ ይበዝሕ ማለት እዩ። ምልክት ከዓ ከምዞም ንሪኦም ዘለና ብዞም ስእሊ ስፓጌቲ እዮም ዝመስሉ ንዋሕትኦም ክሳብ 10 ሜትሮ ቁመት ኣብ ሓደ ሰብ ክፀንሕ ይኽእል እዩ ማለት እዩ። ሓደ ሓቢ ክሳብ 10 ሜትሮ እዩ ዝንፀንሕ። እዚ ከዓ ከወፅ ከሎ ግን ብሙሉ ኣይወፅን እዮም እንዳተቆራረፁ፣ ከምዚ ንሪኦ ዘለና ኣብ ስእሊ እንዳተቆራረፁ ኣብ መቕመጫ ወይ ኣብ ቀልቀል ይፀንሕ። ምልክት ናቶም ምስ በዝሑ ነቲ ማዓናጡ ሰብ ዘጨንቆ ቅርፃ ትገብር ስለ ዝመልእ ዘሎት ማዓንጣ ውን ሸውሃት ይዓፁ። ቀልጢፍካ ጠሚ ግን ከዓ ሸውሃት ክዓፁ ይኸውን ማለት እዩ። እዚ እቲ ሳይክል ናትኡ ካብ ቀልቀልቶም ተቆራሪፆም ዝወፅ ዘሎ ኣብ ውሽጦም ቀቕሖ ኣሎ። እዚ ንቀቕሖ ምስ ሳዕሪ ወይ ምዝኾነ ተሓዊሱ ምስ ፀንሐ ዋላ ምስ ማይ ተንከብቲ ምስ ወሰድኦ ኣብ ስጋናተን ኮፍ ኢሉ ዝፀንሕ ማለት እዩ። ናቶም ላርቫ ሽዑ ንሕናት ስጋ ከየብሰልና ምስ ንበልዖ እቲ ላርቫ ኮልና ንወስዶ ኣለና ማለት እዩ። ዳሕራይ ከምዚ ምስሊ ንሪኦ ዘለና ቁመቱ ይፀንሕ። መስመር ኣብ ታሕቲ ዘላ 30 ሴንቲሜተር እያ ቁመቱ ናይ ተሓብስ ርዮ ክንምንታይ ይኸውን ኣሎ ማለት እዩ። ክፍወስ ይኽእል እዩ መድሃኒት ምውሳድ ፕራዚ ኳንተን ሓንቲ ከኒና ኸም ንተኣኸሎ ንኸሃቡ ማለት እዩ። ብጣዕሚ ቀሊል እዩ፣ ግን ከኣናኡ ከይበፅሐ ከሎ ቀጢፍካ ምሕካም። ካልኣይ ዘይበሰለ ስጋ ከዓ ዘይምውሳድ ማለት እዩ።
1: ስለዚ ዶክተር፣ ምናልባት እዚ ሕማም እዚ እንተዘይተፈዊሱ እንታይ ኣሎታዊ ፀገም

0: ክብደት ኣለ
1: ሕጂ ከብደ ቀዲማ ክብሎ ፀናሕኩ ክልተ ዓይነት ሓቢ እዩ ዘለና ኣብ ሓሰማ ዝፀንሕ ናብ ከብቲ ዝፀንሕን ሕጂ ኣብ ሓሰማ ዝፀንሕ ባዓልና ነውፅኦ ዘለና ሓቢ ትንቀቕሖናቶ ማለት እዩ ተመሊስና ንሕና ምስ ንወስዶ እቲ ላርባ ኣብ ጭዋዳታት ናህና ክቕመጥ ኽእል ሕጂ ኣብ ጭዋዳ ድሓን እዩ ካብኡ ሓሊፉ ኣብ ሃንጎል ወይ ኣብ ካልእ ቦታ መዝፀንሕ ግን ጥረ ይገብር ልክዕ ከም ጥረ እዚ ንሪኣ ዘለና ሕጂ ኢሜጅ ማለት እዩ ፀሊም ፀሊም ፀሊም ዘሎ ብምሉኡ ሰብ ሕጂ ብባያብስ ማለት እዩ እተተመልኪታትላ ዘላ እዚኣ ሕጂ ማይ ዝመልአ ከምዚ ላርቫ እዮም ኣብዚ ደለዉ እዚኦ እቶም ሓሳኹም ማለት እዩ ብሓደ ወገን በቲ ሓደ ወገን ቶም ሓቢ ንሪኦም ዘለና እዞም ፀሊም ዘለዎ ብዙሕ ዘለዎ እዞም ኢሜጅን ዘላታ በቃ ልክዕ ከምዚ ካንሰር ፋሕ ዝበለ ካንሰር ኣብቲ ርእስና ይመሉ ማለት እዩ እዚ ከዓ ሕማም ርእሲ ዝተፈላለዩ ጠንቂ ጋምፃልክ ኸ ንክፍወስ እውን ኣዝዩ ኣዝዩ ኣፀጋሚ እዩ
0: ሓደገኛ እዩ ብጣዕሚ እቲ ብካልእ ሕማማት ኣብ ሓንጎል ዘጋጥም ፀገማ ሰብ ሰንኪ ዚ እውን ይኽሰተካ ማለት
1: እዩ ምስ ካልእ ሕማም እውን ይደናግረካ እዩ ብጣዕሚ ኣሸጋሪ እዩ ንክትፈልዮ እውን
0: ፀገማስካንሰርናይ ሓንጎል
1: መሳሰ ምልክት እውን ኣሓደ እዩ
0: ስለዚ ቀፃሊ ምክትታል ዘድልዮ ሕማም እዩ ብድሕሪኡ ቀፃሊ ብፍላይ ኣብ ቆልዑ ዝረኣይ ከዓ ፍገ ዝበሃል ባለ እዩ ብዛዕባ እዚ ኸ እንታይ ትብልና ዶክተር
1: ፍጋ ክንብል ተኮይና ዝበልከ ብጣዕሚ ኣብ ዓድና ብፍላይ ብተደጋጋሚ ዝረአ ሕማም እዩ እዚኦም ከዓ ርጋ ኩሉ ሰብ ፈልጦ እዩ ፃዕዱ ሓሰኮ ብመቕመጫ እዮም ዝወፁ ምስ ቀልቀል ተሓዊሶም ማለት እዩ ብየንመፅእ እዚ ፍሉጥ እዩ መብዛሕትኡ ግዜ ሽቃቅ ኣብ ዘይብሉ ቦታ እዚ ሕማም እዚ ኣዝዩ ብተደጋጋሚ ይረአ እዚ ከዓ እቲ ቀልቀል ኣብ ሓመድ እዩ ዘሎ ስለዚ እቶም ሓሰኮ ወይ ንቀቕሖ ናብቲ ሓመድ ምስ ከዱ ኣብኡ ምዝፃወቱ ብፍላይ ቆልዑ ኢዶም ኣብ ኣፎም ይእቱ ኢዶም ከይተሓፀቡ ይበልዑ ዝቀልቀል እውን ብግቡእ ኣይፀርን እዩ ኣይጓሓፍን እዩ ዘሎ ስለዚ ብከምዚ ይመፅእ ማለት እዩ ምልክታቱ መብዛሕትኡ ግዜ ሰሓ እዩ ቆልዓ ክብደት ኣይወስኽን መብዛሕትኡ ግዜ ንሪኦ ማለት እዩ ሰሓ ከ ይገብር እዚኦም እዮም እቶም ፍገ ፀዓዱ ሓሳኮ ብጣዕሚ ደቀቕቲ እዮም ኣብ ቀልቀል ብምውፃእ ብብዙሕ እዮም ከዓ ዝረኣዩ ማለት እዩ
0: ስለዚ ቀንዲ ፍወሳስ ፅሬት እያ ማለት እዩ
1: ፅሬት መድሃኒት ኣለዎ እዚ ከዓ ክፍወስ ተኮይኑ ሓደ ሰብ እንታሓይሙ ደርጋ ኩሉ ሰብ ስለፍቲ ገዛ ዝሓምም ደርጋ ብምልኦ እቲ ፋሚሊ ክሕከም ዘለዎ ፅሬት ሸቃቅ ምጥቃም ኢድካ ብግቡእ ምሕፃብ ብፍላይ ቆልዑ ከዓ ምክንሃ ማለት ቆልዑ እዮም ዘምፅቦ መብዛሕትኡ ግዜ
0: ፅቡቅ እዞም ትሪኮሊስ ዝበሃል ሕማም ከዓ ኣሎ ኢልክዮ እዚ ብዛዕባ እዚኦም ከዓ ብዙሕ ዓይነት ሰማዕ ሰሚዕናዮ ውን ኣይንፈለጥን ኢና ግን እስከ ብዛዕባኡ ከዓ ግለፅልና እንታይ ዓይነት ፀገም እዩ እንታይ ኣሉታዊ ይሕልክላኽ ወይ ጥዕናዊ ፀገም ከየምፅሉና ክትገልፅለይ
1: እዚኦም ሕጂ ረጋ ዌፖርም ኢና ንብሎ ማለት እዩ በቲ ናና ዛባህ ሪኦም ከለና እዚኦም ኣብ ስእሊ ንሪኦም ዘለና ንቀቕሖናቶም እዩ ኣብ ቀልቀል ዝወፁ ማለት እዩ ናይዚኦም ፍሉይ ዘብሎም ተመሓሳኹ ንደጋ ይወፁን እዮም ጥራይ ሰሓ እዩ ዝገብረልካ ሰሓ ይገብረልካ ነይሩ ነይሩ ውፃኣት ገብረልካ ክእል እዩ ግን ጠቀንዲናቶም ምልክት ኣብ ሰሓ እዩ እዚ ውልክዕ ከም ናይ ትፍገ ካብ ቀልቀል ዝመእቱ ንቀቕሖ እዚኦም ንሪኦም ዘለና ንቀቕሖ ኣብ ቀልቀል እዮም ፀንሑ ብግቡእ ምዘይጓሓፍ እቲ ንቀቕሖ ናብ ኣፍናን ተእቲናዮ ናብ እኹላት ዋርም ይቕየሩ ማለት እዩ ውሽጢኣትዮም ኣብቲ መሃንቱስ እዩ ቦትኦም ዝኾም መብዛሕትኡ ግዜ እዚ ኣብቲ መሃንቱስ ዘለቶም ፃዕዳ ፃዕዳ ከምዚ ደርጋ ተሸኪሎም እዮም ፀንሑ ካብኡ እቲ ምልክት ከዓ ሰሓ ሰብ መቕመጩ ይሓካ ማለት እዩ
0: ብዛዕባ ኣስካሪስ ከ ምናልባት ክንቅፅላቕ ከለና ኣስካሪስ ዝበሃሉ ባልዓት
1: ኣስካሪስ ናይ ካብቶም ራውንድ ዎርም ኢና ንብሎም እዚኦም ብዙሕ ኣይስምዑን እዮም ንደገ እውን ኣይወፁን እዮም እቶም ሓሳኹ መብዛሕትኡ ግዜ ኣብ ውሽጢ መዓናጡ እዮም ፀንሑ ካብ ንቃቕሖ እዩ ክሳብ ክንዲ ዝዕብት ዘለዎ ሓሳኻ ኣብ ዎርም ዝኸውን ኣብ ከብድና ማለት እዩ ሕጂ እንታይ እዩ ዝገብር እዚ ሓንሳብ ትንቃቕሖ ምስኣተወ ብመዓናጡ ክሳብ ግዥፊ ይውስኽ ቆመት ይውስኽ ካበይ ዝውስኽ ተየለኸ ካብቲ ንበልዖ ዘለና ምግቢ እዩ ዝወስድ ስለዚ እቲ ሰብ ዝኣኽለዎ እንዳበልዐ ከሎ ግን ዓፀቦ ይገብረሉ ማለት እዩ እንዳበልዐ ከሎስ ኣይውስኽን እዩ ክብደት ወይ ቁመት ማለት እዩ ብፍላይ ቆልዑ ስለዚ ዓፀቦ ተቐንዲ ምልክት እዩ ምስኡ ቅርፀት ብዙሕ ያብ ዝገብሩ ብጣዕሚ ኣብ ዝበዝሕሉ ግዜ ከዓ ክሳብ ማዕበስቲ ማዕናጡ ክገብሩልና ይኽእሉ ማለት እዩ እቶም ንቀቕሖ ሓንሳብ ክሓልፉ ከሎ ብሳንቡቅ ገጾም ዝኸዱሉ ስቴጅ ስለ ዘሎ ኸ ናይ ኒሞኒያ ምልክት እውን ክገብሩልካ ይኽእል እዩ
0: እቲ ምልክታት እዩ እዚ ከምዚ ዓይነት ምልክታት ኣሎ ጥሬት እያ እዚኣ እውን ተመሳሳሊ እቶም ሓሳኹ ግን መጠን ክንደይ ነቲ ማዕናጡ ከምዝዓብስዎ ዘርኢ ስእሊ እዩ ራይ ካልእ እዚ ብዓንቃሪባይ ዝፍለጥ ባልዕ እውን ኣሎ ብዛዕባ እዚ ኸ እንታይ ትብልና ዶክተር
1: እዚ ዘናይ መወዳእታ ዝቐረብናዮ ማለት እዩ ካብቶም ኮመን ዝኾኑ ኣብ ቦታ ናይልና ዝሓሰብናዮ ዓንቃሪባይ ወይ ከዓ ሁክዎርም ፍልይ ዘብሎም ካብቶም ካልኦት ብስቲ ማሓናጡ ዝፈጥሩ ዝበልናዮም ማለት እዩ ብቀልቀል ኣይኮኑ ዝመሓላለፉ

0: ወይ ድማ ብኣፍካ ይኮን ካ እንዳኣትውቶም ላርቫ ማለት እዩ። ከምዚ ብስእሊ ንሪኦ ዘለና ከምዚ ዘደንዝዝ ኢንዛይም ኣለዎ። ስለዚ በቲ ኣጋርና ወይ ኣዳውና ይኣትዉ ብኡ ገይሮም ከዓ ብሰራዊር ደም ገይሮም ናብ መዓናጡ ክኣትዉ ይኽእሉ ማለት እዩ። ከምዚ ንሪኦ ዘለና
1: ሃራይ ዶክተር ንቴሌፎን ናይ ዕድላት ናይ ህግ ተኸታተልቲ ክንህብ ኢና ክንቅፅል ኢና ከዓ ንሕና ክቡራት ተኸታተልትና ናይ ሎሚ መደብና ብዛዕባ ባልዕ መዓናጡ ዝብል ኣርእስቲ ዘለና ኣብዛ ርእሲ እዚ

0: ናይ ምምሕልላፍ እዩ ስከ ምናልባት እዚ መስርሕ እዚ ከመይ ከም ዝመስል ክትገልፅልና?
1: እወ ሕጂ ካብ መጀመርያ ቤታ ማዓንጣ ዘላታ ክንጀምር ትቀልቀል ምስ ወፀ ማለት እዩ ኣብኡ ተመንቃቕሖ ናቶም ናይቶም ሁክወርም ኣሎ ሕጂ ትንቃቕሖ ላርቫ ክዝፍጠር ድሕር ኮይኑ ኣብቲ ከባቢኡ ዘሎ ማይ ወይ ሓመድ ወይ ዘለዎ ቦታ ይኸይድ ከምዚ ስእሊ ዝሪኦ ዘለና ሕጂ ኣብቲ ቆፅሊ ፀኒሕሎ ወይ ከዓ ኣብ መሬት ፀንሕ ማለት እዩ ሕጂ ጥራሕ እግርኻ ኣብቲ ኸደሉ ግዜ ክኣደን ዘይዞም ንዓኻ ብዙሕ ኣይርዳእካኒ ናብ እግርኻ ገይሮም ይኣት ማለት ክሳብ ሰራዊት ደም ዝረኽቡ ብድሕሪኡ ብደም ገይሮም እንዳሓለፉ ብሳምቡቅ ገይሮም ኣብ መወዳእትኡ ናብ መዓናጡ ይኸዱ ማለት እዩ እዚ ከዓ እዚ ትሪኦ ዘለና ስእሊ ስኒ ኣለዎ ህቆም ስለስታይ ዝገብር ኣብቲ መዓንጣ ስኑ ተኸይሉ ይሕዞ ሕጂ ካብኡ ደም እንዳመፀወ እዩ ዝምገብ ሕጂ ካብ ንእሽተይ ዝነበረ ብጣዕሚ ደቂቕ ዝነበረ ክሳብ ዓብዪ ክኸውን ይኽእል ማለት እዩ ኣይፍንዋን እዩ በቃ ነቲ ደም እንዳመፀወ እዩ ዝነብር ስለዚ እቲ ሰብ ዋሕዲ ደም ይገብር ማለት እዩ ተወሳኺ እውን ስለዘየደን ነቲ ከባቢ ከምዘይረግእ ስለ ዝገብርዎ እቲ ሰብ ቀፃሊ ብኣፉ ወይ ብቀልቀል ደም ከምዘምልስ ወይ ከዓ ብቀልቀል እውን ደም ከምዘውፅእ ይኸውን ማለት እዩ ሕጂ እቲ ምልክት ቀንደ ብዝሲ ናይ ዋሕዲ ደም ምልክት ኢና ክርኢ ማለት እዩ
0: እዚቲ ምልክታት ናይ ዋሕዲ ደም ሰንኩ ዝስዕብ ማለት እዩ ንፅቡቅ ዶክተር ሕጂ ምናልባት እዞም ኩሎም ክጠቕሶም ፀንሕና ባልዓት መለለይ ኣለዎም ዶ መርመራታት ጌርካ ክፍለጥ ይከኣል ዶ ማዓሲኻ መርመራ ክትገብር ዘለካ ስከም ትገልፅልና
1: ዝኾነ ናይ ቅርፀት ምልክት ድዩ ናይ ውፅኣት ምልክት ድዩ ዘይንቦ ነገር ኣማዕናቱ ኣብ ዝስማዓና ንሕክምና ከይ ንኽእል ኢና ንክትፈልጦም ብጣዕሚ ይቀሊል እዩ ቀልቀል መርመራ ምግባር ጥራሕ ማለት እዩ እዞም ውሎም ክሎም ፀንሕና ነናቶም ዓይነት ቀቕሑ ኣለዎ እዞም ኣብ ስእሊ ዘሎ እውን ፃዕዳ ፃዕዳ ዘሎ ነናቶም ቀቕሑ ኣሎ ሕጂ እንታይ ዓይነት ረኽሲ ይመፅ ሎ ወይ እንታይ ዓይነት ባልዕ እዩ ደሎ ኣብቲ ሰብ እውን ብመርመራ ብምግባር ጥራሕ ክትፈልጦ ትኽእል ኢኻ ተወሳኺ ካብቲ ማለት እዩ ብጣዕሚ ዓበይቲ ምስ ዝኾኑ ከም በዓል ፍገ ከም በዓል ሓበ ግን መርመራ ብዘየድሊ በዕሎምቶም ሓዛ ኹን ደገ ስለ ዝወፁ ዘሎ እሱ በዕሉ እኹሉ ሓበሬታ ይኮነና ማለት እዩ
0: ምስ ባልዕ ናይ መዓናጡ ዝረአይ እቲ ምልክታት ይመሳሰል እውን ስለ ዝኾነ ንዓይ ከምዚ መድሃኒት ወሲደ ሞ ጠቂማት እኒያ ወይ ይጠቕመኪ እዩ እንዳተባሃለ ክወሃብ ንሰሚዕና ሞስ ኣብ ኣገባብ ፈዋውሱ ክንገብሮ ዝግባአና ጥንቃቐ እንታይ እዩ መድሃኒትካ ብዝግባእ ምውሳድን ዘይምውሳድን ክኸትሎ ዝኽእል ሰዕብናት እንታይ እዩ ንሓቢ ዝፈወሰ ንጃርድያ ክፍውስ ክኽእል ድ ወይ ንካልኦት ክፍውስ ክኽእል ድዩ ስለዚ ብዛዕባ ኣፈዋውሳ ዝምልከት ገለ መብርሂ ክትብልና
1: ሕጂ እቲ ኣፋውሳ መብዛሕትኡ ግዜ ብግሩፕ ኢና ንፈላለዮ ማለት እዩ ሕጂ ኣሜባን ጃርድያን ዳርጋ ኣብ ሓደ ግሩፕ ስለ ዘለዉ እቲ መድሃኒቶም እውን ሕደ ይኸውን ሓቢ በይኑ ይኸውን ማለት እዩ በዓል እዚኦም ካብ ፍገ ጀሚርካ ክሳብ ዞም ህኮር መፅሕናዮም ዘለካ ዳጋ ናብ ሓደ ስለዝመሳሰሉ ከ ናቶም ኣለዎም ግን ግዜ ይፈላለዩ ንኣብነት ንፍገ ናይ ሰለስተ መዓልቲ መድሃኒት ክትቦ ከለካ ናይ በዓል ህኮር ትኮይኑ ግን ኤክስተንድ ይገብርቲ ግዜ ማለት እዩ ሕደ ኣይኮነን ካልኣይ ከም ብዝሒ ናይቶም ወርምስ ከም ምልክት ናይቲ ሰብ ነበልካ እውን ትኸይድ ወላ ሓቢ ባዕሉ ሓንቲ ከኒና ጥራሕ ትህቦ ናይ ማዓናጡ እንድሕር ኮይኑ ከምዝበልናዮ ናብ ርእሲ ዝኸይድ እንድሕር ኮይኑ ግን ንነዊሕ ፀንሕ መድሃኒት እዩ ዝወስድ ስለዚ መድሃኒት ክቀያይር ኣይክእልን እዩ ካልኣይ መርመራ ከይገበርና ብፍላይ ብንቀቕሑ ድፍለጡ ኮይኖም እንታይ ዓይነት ባልዕ ምዃኑ እውን ክንፈልጦ እውን ባዕልና እውን ኣይንኽእልና ንሕና ባዕልና እውን መርመራ ኢና ንገብረሎም ብመርመራ እዩ ዝፍለጥ ስለዚ ሬዚስታንስ ውን ከይተምፅእ ካልእ ሽግር ውን ከይምፅእ ምእንቲ ስእል ካብ ገዛኻ መድሃኒት ትወስድ ይብልካ ብተደጋጋሚ እዩ ድሰምዖ ከማስ ኣነ ጃርድያ ኣለኒ ኣነ ኣሜባ ኣለኒ ይብሎ ሕዱር ሕማም ኣይኮነን ተተፈዊሱ ወዲ እዩ ግን ካብ ገዛኻ ኣነ እንድሕር ጃርድያ ተነረኒ ገዛና እንድሕር መርመራ ደይ ገይሮም ንሰም እውን ምልክት ስለዘይብሎም ጃርድያ የብሎምን ማለት ኣይኮነን ስለዚ ምፍዋሲ ሓንሳብ ትፈወስካ ከም ትሃቡ ትፈልጣ ኣለካ ካልኣይ ግዜ ይመፀካ ተኮይኑ ካልኣይ ግዜ ጠንቂ ይመፀካ ስለ ዘሎ
0: እዩካይ ግዜ ትልከፍ ስለዘለካ ምር ንስኻ ዝነብር ኩሉ ግዜ ኮነ ድሕሪፈዊስካ
1: ነባሪ ድበሃል ካብዚኦም ክሎም ስየላ ማለት እዩ
0: ሓራይ ምስ ባልዕ ናይ መዓናጡ ዝተኣሳሰር ካልእ ምስ ባህላዊ ፍወሳታት ተኣሳሲሩ ዝረብ ወይ ንሰምዖ ነገራት ኣሎ ስለዚ ብባህላዊ ፍወሳ ክፍወስ ክእሉ ድዮም እዚኦም ባልዓት እዚኣቶም ከምኡ ምስ ዝግበርከ እንታይ ዕንወት እዩ ዝመፅእ ወይ እንታይ ሓስያ እዩ ዝመፅእ
1: ሕጂ እቲ ባህላዊ ፈውሳ ብልክዕ እንታይ ምዃኑ እኳ ዘናት እውን ድዩ ዘለዎ ወዲ ሰብ ሕጂ ደስ ዝብለካ ነገር ባህሪ ዘሎ እንድሕር ሓደ ሰብ ውፅኣት ገይሩ ማይ ብዝሒ ምስታይ ማይሩስ ገለገለገለ ዝበሃሉ እዚ ኣይሃስዮን እዩ ግን ሓደ ነገር ክፈልጦ ዘለና ነቶም ባእታታት ኣይቀትሎምኒ ነቶም ንብሎም ዘለና ማለት እዩ ሕጂ ነቲ ምልክት ቅርፀት ተለካ ናይ ቅርፀት ክፍውሰካ ዝኽእል ይህሉ ይኸውን ውፅኣት ተለካ ነቲ ውፅኣት ዝከብለልካ ዝኽእል ወይ ሓይልካ ዝልዕለልካ ክኸውን ክህሉ ይኽእል ይኸውን ግን ነቲ ባልዕ ባዕሉ ከጥፍኦ እንድሕር ኮይኑ ዝውሰድ መድሃኒትካ ትወስድ ኣለካ ፕላስት መድሃኒት